ቅድሚ ኣብ መድረኽ ምድያበይ ዝሰምዖ ዝነበርኩ ወይ ብፍላይ ፍሉይ ኣተኩሮ ዝህቦ ዝነበርኩ ደርፍታት ናይ ኣቶ ኣተወ ብርሃን ሰጊድ እዩ። ኣቶ ኣተወ ብርሃን ሰጊድ ምንም እኳ ብዙሕ ደርፍታት ናይ ፍቕሪ እንተነበሮ ኣብ መንጎ ሓያል ዝኾነ ደርፍታት ኣንጻር ባዕዲ ወይ ፅረ ባዕዲ ዝደርፎ ዝነበረ ንዓይ ኣዝዩ ይምስጠንን ይስሕበንን ነይሩ ከም መንእሰይ መጠን። ከም ንምሳሌ ክገልፅ እንተ ደኣ ኮይነ ዓደይ ሸዊት ለምለም ግዜ ኮይኑ እምበሪ ንሳዶ ትጥለም፣ ከም ዓደይ ዓዲ ጀጋኑ በዓል መን እዮም ዝጠለሙ፣ ከም እኽሊ እኽሊ ኣንታ እኽሊ እኽሊ ጎበዝ ጠፍአ ንዓኻ ክደሊ ውሉድን ወላድን ትፈላሊ ዝብል ኣርእስቲ ከም በዓል ታሪካዊ ደርፍታት ከም በዓል ኖኽራ ጀጋኑ ኤርትራ ዝእሰሩሉ ዝነበሩ ኣብ ግዜ ባዕዲ እዚ ደርፍታት እዚ ኣዝዩ ይምስጠንን ይማርኸንን ነይሩ።

0: ክስታይከ እቲ ፌደሬሽን ምስ ኮነ ናሽ ናይ ምጥዓስ ወላ ገና ከይፈረስ ፌደሬሽን ውሲ ገለገለ ምስተረኣየ ዝተደርፈ ንኣብነት ዓሻ በግዕ ምስተኩላ ዕርክነት
1: እዚ ከማ ነሩ እዚ ድማ ናብቲ ምፍራስ ፌደሬሽን ምስ ዝተኣሳሰረ መስለኒ ዝኾነ ኮይኑ መን ከምዚ ደረሶ ገለ ግን ትሰምዖም ኩላቶም ይደርፍዎ በዓል ኣቶ ብራሸግ ይደርፍዎ በዓል ቪቶሪዮ በዓል ወዲ ማሕሙድ ከምዚ ይደርፍዎ ነይሮም

0: ትለምድ ቅድሚካ ፅብሑ ደረፍቲ ደርፊ ጌርካ ና ትላምድ ወይ ካብቲ ሽዑ ሰምዕኻ ንኻ ጠብላሕታ ብሕድረል ካብቲ 62 ምፍራስ ፌደሬሽን ወይ ከዓ ምፍራስ ባይቶ ኤርትራ ኩታ ኤርትራስ ኢትዮጵያ ምስ ሕዋሳ ሽዑ ዝተደረፈ ናይ ካብኡ ደረፍቲ እውን ስክዘክር
1: ሓንቲ እታ ኣነ እውን ዝደርፋ ነይረ ብኣቶ ብርሃን ሰጊድ ትደረፍ ዝነበረት

መደብ ናስራን ኣብ ሰሙኑ እዙ ንኡስ መደብና ዓለም ስነጥበብ ብዛዕባ ባህላዊ ልብስያ ገለ ክትብለና መሪፃ ዘላ ኣገባብ ኣሰባፊኡን ዘለዎ መልእኽትን እውን ገለ ካብቲ ዘላዓል ትሕዝቶ ይኸውን። ንኡስ መደብና ዘዋሪት ካሜራ ናብ ንኡስ ዘብዓርዛ ተዛዊራ ብዛዕባ ከተማ ወይ ድማ ዘላሊ ትሕዝቶያ ኣዳላያትልና ዘላ ንኡስ መደብና ፍኖተ ህይወት ካብ ግዜ ገድሊ ኣትሒዘን ብሓንሳብ ዝነበራ 30 ደቂ ኣንስትዮ ነቲ መንግስቲ ዝሃበን ቤት ቁርሲ ክሳብ ሕጂ ዘካይዳ ዘለዋ ብምዃንን ነዚ ዝፈተሸ መደብ ክቐርበልና እዩ። ተኸታታሊት ፊልም ሳውን መበል 14 ክፋል እውን ካብ መደባትናያ። ብተወሳኺ ዝተፈላለዩ ዜማታትን ከምኡ ውን ኣዛኒት ዝበልናዮም ቪድዮታት እውን ኣካል ትሕሶ መደብ ናትራን እሶሙን እዚዮም ሞ ንኽትከታተሉ ባህሩ ንዕድም። መደብ ናትራን ቀዳም 2 ግንቦት ልክዕ ሰዓት 2:41 ድሕሪ ቀትሪ፣ ድግማ 5 7 ግንቦት ልክዕ ሰዓት 4 ድሕሪ ቀትሪ መደብ

0: ሕዳጋት ሓዳስ መሰልሰል ዲብ ኤሪ ቲቪ እትውቃት ቅሩብ
1: ወለል ወዲቆ ኩ ፈገርኩ ግሊደይ ይኩን ብዕዳም ከማን ግሊደይ ግል ትፋነዮም ትንሻእ ኣሎ
0: ሕዳጋት ሓዳስ መሰልሰል ዲብ ኤሪ ቲቪ እትውቃት ቅሩብ

0: ሰላም ከመይ ቀኒኹም ዝኸበርኩም ተኸታተልቲ ብምክንያት መዓልቲ ሰራሕተኛታት ኣብ ሃኮሰ ዘካየድናዮ መደብ መልሲ ኣብ መስመር ቀዳማይ ክፋል ዝሓለፈ ሰሙን ተኸታቲልኩም ነርኩም ካልኣይ ክፋል ይስዕብ። ስለዚ እቶም ፍርቆም ቀዳማይ ትውድድር ኣካይዶም ኣለው ናብ እቶም ተሪፎም ዘለዉ ክንሰግር ኢና። መሓመድ ዓሊ መሓመድ ስዒድ ካብ ኮርፖሬሽን ዘራእትን ጥሪትን፣ ኣማንኤል ኪዳነ ካብ ኮርፖሬሽን ኤሌክትሪሲቲ። ኣማንኤል ኣሎ ዲ? ኦኬ። ሞጎስ ተክላይ ካብ ፋብሪካ ሰሜንቶ። ኣራይ ፅቡቅ ዕድል ንምንኤልኩም። ናብ መሓመድ ዓሊ መሓመድ ስዒድ ካብ ኮርፖሬሽን ዘራእትን ጥሪትን ክንሰግር ኢና። ኣብ ቀዳማይ ደረጃ ወይ ኣብ ዘንቢል ቁፅሪ ሓደ ቁፅሪ ምረፅ።
1: ቁፅሪ ሓሙሽተ
0: ቁፅሪ ሓሙሽተ ዓሚ ተወዳዲርካ ዶ ነርካ? ሓቀ ተወዳዲርካ ነርካ? ዓሚ ተራኺብና ነርና ኣብዚኣ። ኣራይ ከም ብበልካ የበል ፅቡቅ ዕድል። ሻዮ ከመይ ኬድካ ነርካ?
1: ራብዓይ
0: ወፅኢኻ ሕጂ ቀዳማይ ኢኻ ከነም ብባይ ናበል። ኣብ እዋን ካልኣይ ኩናት ዓለም ብሓይልታት ኣክሲስ ዝፍለጣ ዝነበረ ሃገራት መነመን እየን?
1: ኢጣልያ፣ ጀርመን፣ ጃፓን።
0: ቁኑዕ መልሲ። ጀርመን፣ ጃፓንን ኢጣልያን እየን። ሓራይ ናብ ኣማንኤል ክንከይድ። ኣማንኤል ኪዳነ ካብ ኮርፖሬሽን ኤሌክትሪሲቲ ኣብ ቀዳማይ ትዘንቢል ቁፅሪ ምረፅ።
2: ጥራሓደ
0: እዚኣ ምርጫ እያ ከነም ብበልካ ኢና። እታ ዝበዝሐ ደሴታት እትውንን ሃገር መን እያ? ሀ ኢንዶኔዥያ፣ ለ ኤርትራ፣ ሐ ካናዳ፣ መ ሽወደን።
2: ኢንዶኔዥያ።
0: ኢንዶኔዥያ ኣይኮነትን። መልሲ ሽወደን እያ። ኣበይ ቅመጣት እንደሴታት እንደ ክትሬን ኢኻ ትበዛሐን ክንዲ ብዝሕ ኣለዋ ብሉ ኣለዉ። ኣራይ ክንከይድ ኢና። መጎስ ኣማንኤል ፀኒሕና። መጎስ ኣብ ዘንቢል ቁፅሪ ሓደ ቁፅሪ ምረፅ።
3: ቁፅሪ ዓሰርተ
0: ቁፅሪ ዓሰርተ እዚያውን ምርጫ እያ ንዓኻ ከም ብበልካ እየ። ሓንቲ ዕድል እያ ዘላትካ ተጠንቂካ መልስ። ሀ ሄይቲ እትበሃል ሃገር ኣበይ ትርከብ? ሀ ምዕራብ ኣፍሪካ፣ ለ ደቡብ ኣፍሪካ፣ ሐ ሰሜን ኣፍሪካ፣ መ ምብራቅ ኣፍሪካ። ሰ መልሲ የለን።
3: ሄይቲ መልሲ የለን።
0: ኣበያ ትርከብ?
3: ደቡብ ኣሜሪካ።
0: ማእከላይ ኣሜሪካ። ዳርጉ እያ ዳሓን እያ ትሕትኢልካ። ቁኑዕ መልሲ። መልሲ የለን። ንምድንጋር እያ መፅያ ነራ እዚኣ።

0: ዝግባ ኣስተውዒልካ ኣላ እማ ናብ ዘንቢል ቁፅሪ ክልተ ክንከይድ ኢና ቁፅሪ ምረፅ
1: ቁፅሪ
0: ሸዓተ ሃራይ መሓመድ ዓሊ መሓመድ ስዒድ ከነንብባ ኢና እዚያ ሕቶ ካብ ህዝብና ካብ 1880 ክሳብ 1890 ብወራር ኣሉላ ዘስካሕክሕ ግፍዒ ዝወረዶም ክልተ ብሄራትና ጥቐስ
1: ናራን ኩናማን
0: ቆኑዕ መልሲ ሎማ ዓጢካላይ ዓመት ይ ኣለላ ኣራይ መሓመድ ዓሊ ካብ ጋሽባርካ እዩ ካብ ኮርፖሬሽን ጥሪትን ዘራእትን ቁኑዕ መልሲ ኣማኒኤል ኪዳነ ካብ ኮርፖሬሽን ኤሌክትሪሲቲ ዞባ ሰሜናዊ ቀይሕ ባሕሪ
2: 6
0: ኣቐዲምና ናይ ቱርካውያን ሓቲትና ነርና ሕጂ ናብ ግብፃውያን ክንዘግር ኢና ከም ብበልካየ ግብፃውያን ድሕሪ ቱርኪ ከበሳ ምስ ደየቡ ኣብ ስዕሮቶም ዓብዪ ግደ ዝነበሮ ኤርትራዊ መን ይበሃል

0: ሰብኣይ ጓል ንሃይለ ስላሴ ዝነበረሽ
1: ሰብኣይ ጓል ሃይለ ስላሴ
0: ኣይጓል ዋላስ

0: Passiamo.
1: Ah, che non bevamo. Furcame li scandia, che lo tenete per la. Tadla bairun, da jazimat, deene, barahan. Nabe salsai zambil kinsa grina, Muhammad Ali. Kutra marad.
2: Kutra hamush.
1: ያ ተንቄ ካመልሳ ከምብበልካ ክልትን መሊስካይን ኣለካተን ሕቶ ቀዲምካ ጀዋጅ ቀዳማይ ኣቦ እምበር ሃገራዊ ማሕበር ሰራሕተኛታት ኤርትራ መን ነይሩ?
2: ወልደ ሚካኤል
1: ስማቡ

0: ወልደ ሚካኤል ሃይሌ
1: ቀና
0: ወልደ ሚካኤል ተስፋ ማርያም
1: አይኮና

0: ሰራሕተኛታት ማሕበር ሰራሕተኛታት ይበሃል። ቆንዕ መልሲ። ናይ መወዳእታ ሕቶ ንመጎስ ቁፅሪ ምረፅ። መጎስ
1: ዓሰርተ
0: ዓሰርተ ትባለ ኣራይ ቁፅሪ ዓሰርተ ኣራይ ከነንብባ ኢና እዚኣ ተንቀቂልካ ምልሳ ኢኻ ንፅርቲ ክትምለስ ስለ ዘለዋ ክንብበልካይ ፅቡቅ ድል። መንእሰይ ሰራሕተኛ ዝበሃል ዕድሚኡ ካብ ክንደይ ክሳብ ክንደይ እዩ?
1: መንእሰይ ሰራሕተኛ ካብ 18 ክሳብ 35
0: ኣይኮነን።
1: ካብ 14 ክሳብ 18
0: ቆናዕ መልሲ። ተን ካታጎሪ ፈሊጥካ ኢና ነርካ። ቆናዕ መልሲ ኣኒኤልና ወዲኹም ኣለኹም። መሓመድ ዓሊ መሓመድ ስዒድ ካብ ኮርፖሬሽን ዘራእትን ጥሪትን ግዘባጋሽ ባርካ፣ ኣማኒኤል ኪዳነ ካብ ኮርፖሬሽን ኤሌክትሪሲቲ ሰሜናዊ ቀይሕ ባሕሪ፣ ከምኡውን ሞጎስ ተኽላይ ካብ ፋብሪካ ቸሜንቶ ሰሜናዊ ቀይሕ ባሕሪ ይቀኒልና። ክልተ ተወዳደርቲ እዮም ተሪፎምና ዘለዉ መደብና ንክንዛዝም ማለት እዩ። ኣዶናይ ኣንጎሶም ካብ ኮረን ሆቴል ካብ ዞባ ዓንሰባ፣ ከምኡውን ሕድራይ ሰመረ ካብ ፋብሪካ ፕላስቲክ ኮኸብ ዞባ ደቡብ። ኣዶናይ ካባህባኻን ጅምር ኢና። ኣብዚ ኩሉ ሕቶታት ኢድካ ሓፍ ናበልካ ነዘን ካርዶ ክትወስደን ክትፍትን ፀኒሕካ ኢኻ።
1: ኮሪና ደይብና ኣለና
0: እ እዚኣ ኩላ ክትምልሳ ኢኻ ዝረየካ ደለኹ ሃራይ። ኣብ ዘንቢል ቁፅሪ ሓደ ቁፅሪ 6 8 12 ኣለዋ ኻ ቁፅሪ ምረፅ።
1: 12
0: ስፖርተኛ ኢኻ ትመስል። ብዙሓ ይኮንካ ኣብ ከረን እናተቐመጥካ ከረን ብስፖርት እንዲ ንፍለጥ ምንታይ ዳ ብዙሓይ ትቅደስን ያ
1: ኖኖ ገዲፍ እየ ቋሪ
0: ፀዋት ነርካ ሓራይ በልከነ ብበልካ ብንጉስ ስፖርት ዝፍለጥ ዓይነት ስፖርት ሓንቲ ዕድል እያ ኸ ትንቀበ። ንጉስ ስፖርት ድበሃል እቲ ዓይነት ስፖርት ሲ ንጉስ ናይ ኩለን ስፖርት ኩዕሶ እግሪ። ቆናይ መልሲ። እዚኣ ታሕቶ ኣዳናጊራት ካ እምበር ተመልስስ ኩሉ ሰብ ዳርጋ ድፈልጣ ኮይኑ ይስማዓኒ። ኣብ ዘንቢል ቁፅሪ ሓደ ቁፅሪ ምረፅ። ሕድራይ
1: 8
0: ፅቡቅ ዕድል ምንኤልካ ከም ብበልካ እዩ። ኣብ ግዜ ስራሕ ትፈንቅል ከቢድ ምርብራብ ዝተካየዶ ግንባር መን ይበሃል?

0: ሰኒሄት
1: አይኮነም ጃ ሃንሳብ

0: በርናፋ
1: ኣይፈለጥከን ምስ ነገርና ቀማራ እንዲር ገርመካ ግንባር ጊንዳይ ከመይ ኣዳናጊራ ትካ እንደ ኣራይ ናብ ካልይ እቲ ዘንቢል ክንሰግር ኢና ኣዶናይ ኣንጎሶም ዓሰርተ ክልተ ሓራይ ከም ብበልካየ ኣብ ውሽጢ ኤርትራ ኮይንካ ምቅላስ ኣፀጋሚ ምስ ኮነ ንናፅነት ኤርትራ ዝቃለስ ውድብ ኣብ ስደት ብዝነበሩ ኤርትራውያን መንስያት ተመስሪቱ ስም ናይቲ ውድብ መን ይበሃል ኣበይናይ ሃገርን ከተማንከ ተመስሪቱ እቲ ማለት ቪተራ ትርኢ ነርካ ሲ ብዛዕባ ቅድሚ ብረታዊ ቃልሲ ትገልፅ ሓንቲ ዶኩመንታሪ ነይራ ካብኣ ነራ እዚኣ ልክዕ

0: ሃነስግራ
1: ኖ ሃንሳ
0: ሃንሳ ራይ ፈትሽ ኣበል
1: ኣማዘ
0: ኣይ
1: ቦሎኛ ዓጥለን ሃገርን ከተማን
0: ኣይ ኮነት
1: ኣዲስ ኣበባ
0: ዋ ኩለን ከተማታት ትበፃን ኣነ ሰይድካ ኣለኻ ታ ዋላ ታ ኣንፈትሲ ሰይድካ
1: ኣለኻሓሳብ
0: ከም ብበልካ ኣብ ውሽጢ ኤርትራ ኮይንካ ምቅላስ ኣፀጋም ምስ ኮነ ንናፅነት ኤርትራ ዝቃለስ ውድብ ኣብ ስደት ብዝነበሩ ኤርትራውያን መንስያት ተመስሪቱ ስም ናይቲ ውድብ መን ይበሃል ኣበይነታ ሃገርን ከተማን ከተመስሪቱ
1: ከሰላ ሱዳን
0: ኣይኮነትን
1: ካይሮ ግብፂ
0: ወዲ ሃላ እዚ ኣላዓለ መን ኣሎ እዚኣ ድምልሳ እዋ ኤታ ኣና መዓት ኢድ ተፀቤ ፀኒሀ
2: ሰለሙን ክብሮም ካብ ኩባንያ ህንፃ ሃንጋር ሓራካት ኣብ ካርቱም
0: ኮናይ መልሲ ካርቱም ደይኮነ ስፖርት ሱዳን ግን ኣብ ሱዳን ኢልሃን ማለሽ ፍርቂ ካርድ ሓራካ ይድበሃል ሓራካት ድልዋታ ሓራካት ዲሃልካ ሓራካ ካ እዚኣ ሳይ ንረሳዓ እያ ኩላትና ሓራካ ይንበሃልቲ ውድብ ኣብ ካርፖርት ሱዳን ኢኻ ተመስሪቱ ናብ ሕድራይ ክንከይድ ኢና ሕድራይ ቁፅሪ ምረፅ ኣብ ዘንቢል ቁፅሪ ክልተ
3: ቁፅሪ ክልተ
0: እዚኣ ህያብ እያ ኣንቲ ዕድል እያ ግን ከም ብበልከ ረፈረንደም ኤርትራ ኣበይ ናይ ዕለትን ዓመትን ተኻይዱ ኣጀኻ ዓመተ ምህረት ፅባ ኣለኻ ዕለትን ወርሕን ይታግብ ኢላ
3: ንሓሰ
0: እዚኣ ኣባ እዚኣ ነታ 93 ንበልካ ይኹማን ከይተትፋልካ እዚኣ እውን ፅቡቅ ጌርካ ኣዳናጊራት ካ እምበር ክትፍለጥ ዘለዋ እየ ትረሳ እያ ሚያዝያ እዩ ብዝደለናዮ ወርሒ እንጂ ድሕሪ ፅባሕ ሲ 23 ሚያዝያ ስጋብ ዕለት 25 ሚያዝያ 993 ክንደይ ነጥቢ ክንደይ ፍርቂ

0: ኤርትራውያን ሰራሕተኛታት
1: ሰራሕተኛታት
0: ቁናይ መልሲ ንዓበል ሓደ ካብ ቀዳሞት ማሕበር ሰራሕተኛታት እዩ ናይ ኤርትራ ኣብ ኣፍሪካ
2: ንሻ ግዘን
0: ጀዋ
2: መንስያት ናይ ተምሃሮ የብላን
0: ምንታይ እያ ትብልጠስ
2: ሃገራዊ ማሕበር መንስያት ኤርትራ
0: ኣይኮነትን
2: ስራሕትን

0: ተማሃሮ ኤርትራ
1: ሃገራዊ ማሕበር
0: ተማሃሮ ኤርትራ
1: ማሃሮ ኤርትራ ቁናይ መንሲ ዜርካ ዜርካ ምፅ ኣራይ ናይ መወዳእታ ሕቶ ሕድራይ ቁፅሪ ምረፅ 9 ወይ 12
2: 9
1: ኣራይ ከም ብበልካየ ዝኾነ ናይ ትዕዝብቲ ግዜ ውዕል ስራሕ ክንደይ መዓልትታት እዩ?
2: ሳማንቲ
1: ቆና መልሲ ተሳ መዓልቲ ኣራይ ኣዶናይ ኣንጎሶምን ሕድራይ ሰመረን ነመስግነኩም ይቐኒልና። ኣራይ ንዳያኑ ነጥቢ ክነግሩናዮም ቀዳማይ ካልኣይ ሳልሳይ ተዳ ተፈሊጦም መደብና ክንዛዝም ኢና። እንተ ማዕረ ዝወፁ ኣለዉ ግን ተወሳኺ ክልተታት ክንርኢ ኢና። ኣራይ እምበር ዝኸበርኩም ተኸታተልቲ ኣብ ሃኮሰ ክነካይደው ፀናሕና መደብ መልሲ ኣብ መስመር ብምክንያት መዓልቲ ሰራሕተኛታት ኣብዚ ተዛዚሙሎ ዕዉታት ተፈሊጦም ኣለዉ ሽልማት ዝህበልና ሓላፊ ምምሕዳርን ፋይናንስን ሃኮሰ ኣቶ ተስፋይ ግርማይ ናብ መድረኽ ኣራይ ሳልሳይ ብምዃን 500 ኣቕፋን ታርጌታን ዝሽለም ሞጎስ ተኽላይ ካብ ፋብሪካ ቸሜንቶ ዞባ ሰሜናዊ ቀይሕ ባሕሪ ቀኒልና ኣራይ ሞጎስ ካልኣይ ኮይኑ ዝተዓወተ 700 ኣቕፋን ታርጌታን ዝሽለም ካብ ኩባንያ ህንፃ ባድመ ገብራብ መብራህቶም ቀዳማይ ኮይኑ ዝተዓወተ 1,000 ናቕፋን ታርጌታን መሓመድ ዓሊ መሓመድ ስዒድ ካብ ኮርፖሬሽን ዘራእትን ጥሪትን ዘባጋሽ ባርካ ዓምር ኣብዓይ ወፅ ነይሩ ሎሚ ቀዳማይ ተኪዋ በዚ ቀኒልና ዝኸበርኩም ተኸታተልቲ ብምክንያት ንመበል 35 ግዜኡ ብደረጃ ሃገር ዝበዓል ዘሎ መዓልቲ ሰራሕተኛታት ብደረጃ ዓለም ድማ ንመበል 136 ቅሬታ ዝበዓል ዘሎ መዓልቲ ሰራሕተኛታት ብዝምልከት ዝገበርናየ መደብ መልሲ ኣብ መስመር ኣብዚ ዛዚምና ኣለና። ስለ ምክትታልኩም ኣዜና ነመስግን። ሰላም ቀኒልና።

ሰላምታና ይብፃሕኩም ኣብ ርሑቕን ቀረባን ኣብ ውሽጢ መወፃ ክቡራትን ክቡራን ተኸታተልቲ መደብ ናትራን ከመይ ቀኒኹም ናትራን ናባኹም ዘብለሉ ሰዓት ኣኺልሎሞ ክሳብ ፍፃምና ክትከታተሉና ድማ ዕድሜና እዩ ከም ወትሩ ናይ ሎሚ ትሕሶና ኣብ ንኡስ መደብና ዘዋርት ካሜራ ንሓውስ ከተማ ማይ ድማ ዘላለዩ ትሕሶ መደብ ክህልወና እዩ ኣብ ንኡስ መደብና ዓለም ስነጥበብ ዝተፈላለየ ኣጭረቕቲ ጥበብ ዝተሓወሰ መልክዕ ገይሩ ፅቡቕ ክዳውንቲ ዝሰፊልና ዘለዎ ሰፈይቲ ክዳን ስራሕቶም ዘላለዩ ትሕሶ መደብ ክህልወና እዩ ኣብ ንኡስ መደብና ፍነተ ሂወት ተጋደልቲ ኮይነን ብሓንሳብ ዝተጋደላሞ ሎሚ ድማ ኣብ ማዓስከር ደንደን እትርከብ ክለብ ብሓባር ዘካየድኣ ዘለዋ ተጋደልቲ ደቂ ኣንስትዮ ተመክሮኦን ብሓባር ክንከፍሉ ኢና ብዘይካ እዚ ተኸታታይ ድራማ ሳውን ከምኡውን ፋንክሊፕን ኣካል ትሕሶ መደብና እዮም ቅድሚ ኩሉ ግን ከም ትወትሩ እንገብሮ ትሕሶ መደብና ብደርፊ ክፍልሚሞ ናብዛ ትቐፅል ደርፊ ከስክረኩመይ ሰነ ምስትምዓር

ልብስ መደብና ዓለም ስነ ጥበብ ቀፂላ ተቃሪባላ ሎሚ ዓለም ስነ ጥበብና ብዝተፈላለየ ኣጭርቕቲ ገይሮም ኣዝዩ ጥበብ ሰርሑ ዘለዎ ሰፈይቲ ክዳን ናብ ኣኹም ኣቢልናዮም ኣለና። ኣብዚ እዋን ዘመቸም ኣብ ዝተፈላለዩ ኣጋጣሚታት ከም ንዕዘቦ ዘለና ደቂ ኣንስትዮና ብባህላዊ ክዳን ግን ከዓ ዘመናዊ ስፌት ወቂበን ክወፃ ንዕዘበን ኣለና። እዚ ድማ ጥበብን ውሕነት ናይ ሰፈይቲ ኣዝዩ ዘንፀባረቕ ኮይኑ ይስማዓና። ፈጥራውነት ብዝተሓወሰ መልክዕ ኣብ ድማ ዝሰፊይዎ ዘለዉ ክንደይ ዓይነት ስራሕት ዮም ዝሰርሑ ፍሉይነት ስራሖም ከብሓባር ነተዓዘቦ ናብ ደላዊ ትዛመደብ ፌሩዝ ቢንያም ከስክረኩመ እዩ።

0: እንኽደኖም ክዳውንቲ ኪኖ ሽፋን መግለፂ መንነትናን ጠባይናን ህልው ኩነታትናን እውን እዩ። በዚ መንገዲ ኸዓ ነብሲ ወከፍ ሕብረተሰብ ናተይ ዝብሎ ኣካዳድና ክውንን እንዕዘብ። ካብዚ ሓሊፉ እውን ንዝተፈላለዩ ኣጭርቕቲ ኣደናቕ ቅዲ ብምውፃእ ዝሰርሑ ሰብ ሞያ ክህልዎ ዝኸኣለ ካብቶም ደቂ ሰባት ዘድልይዎ ኣገደስቲ ነገራት እውን ከይኮነ ይተረፈን። ኣብ ሰሙን እምበኣር ብዛዕባቶም ኣብ ሃገርና ዝተፈላለዩ ኣጭርቕቲ ተጠቂሞም ባህልን ልምድን ሕብረተሰብና ከይበረዙ ካብ ዘቕርቡ ክኢላታት ተመክሮኦም ከካፍሉና ዓዲምና ዘዳለናዮ መደብ ክኸውን ሰናይ ምክህፃል።
1: ኣቃድዳ ማለት ቅዲ ሞዴል ክወፅእ ከሎ ምስቲ ሕብረተሰብ ኩሉግዜ ናሕና ባህሊ ኣለና ወላ ብደገ ዝመፀ ዲዛይን መፅእ ኢልካ ምስቲ ናቶም ባህሊ ክትከይድ ኣይትኽእልና። ባህልኻ ባህልኻ እዩ። ነቲ ባህልኻ ከመይ ጌርካ ተማዕብሎ ዳ እምበር ናይ ባህልናትካ ገዲፍካ ብ ካልእ ክፅጋዕ ኣይትኽእልና። ኣብነት ዕድሜ ሓደገኛ እዩ ይቕይረካ ክእል እዩ። ኣብ መጨረስታ ግን ናመንካ ትመፅእ ናብቲ ናትካ ባህሊ ኢኻ ትመለስ። ሕጅነቲ ናትካ ባህሊ ከመይ ጌርካ ተማዕብሎ ነቲ ካብቲ ዘሎ ቁሩብ ስፌት ድዩ ዲዛይን ድዩ እንዳወሰኽካ ትኸይድ ማለት እዩ።
0: ኣብ ዝተፈላለዩ ናይ ባህላውን ዘመናውን ክዳን ዝሰፊዩ ሰብ ሞያ ብትኸደሉ ብብዝሒ ዝተፈላለዩ ዓይነት ኣጭርቕቲ ኣብ መናድቕ ተሰቒሎም ኢኻ ትዕዘብ። ከከም ዓይነቶም ኣብ ቅዲ ኣሰፋፍያ እውን ብኽሊ ዕድመ ክፈላለዩ ናይ ግድን እዩ።
2: እጂ ንኣብነት ኣብ ሽፉን ብብዙሕ ዓይነት ስታይል ክንሰርሖ ንኽእል ኢና። ከም ናይ ቆልዕት ጌርና ክንሰፍዩ ንኽእል፣ ከም ናይ ደቂ ኣንስትዮ፣ ከም ናይ ኣንስቲ፣ ከከምቲ ዕድሚኦስ ክንፈልየሉ ንኽእል ኢና። ከምኡ ኣብ ረጊ ጨርቂ ኣሎ ወላ እቲ ረጊ ጨርቂ ማስቲ ንኣሽቲ ዋልዲ ምልከት ማለት ኣይኮኑን ምስ ኣንስቲ ዝኸይድ ዓይነት ስፌት ክኸውን ይኽእል እዩ። ዘሴም ከከምቲ ዕድመቲ ማቴርያል ዓድመ ሰየብልኒ ኣብ ደስ ዝበለካ ዲዛይን ከም ናትካ ተዓፃፀፍነት ክትእትዎ ትኽእል።

0: ክረምቲ ሓሊፍና ዝበዝሐ ግዜ ካብ ካልኦት ሃገራት ዝመፁ ኣልባሳት ንጥቀም ኢና። እዚ እውን ናቲ ፅልዋን ጎናዊ ሳዕቤትን ዘለዎ እዩ። ከመይ ባህለ ልምድን ናይ ሃገርና ዝተፈለየ ብምዃኑ መንነትካ ክትርስዕ ካብ ዘገድዱ ነጥብታት እዮም። ኣብዚ ግዜ ብብዝሒ ኣብ ሃገርና ዝፈረየሉ መንገዲ ይፍጠር ምህላው ግን ዘምፅኦ ለውጢ ሑድ ኣይኮነን።
1: ብዙሕ ብጣዕሚ ምክንያቱ እዚ ኣቐዲመ ክብለ ክፀናሕ ጎዝ ናይ መርዓሲ ኩሉ ሰብ ድረስ ናይ ወፃእ ተሰፊ እዩ ካብ ዳ ሬድሜድ ዶላር ተዓዲጉ ዝመፅእ ብደገ ዓዲጉ ዝመፅእ ድረስ እዩ ዝገዝእ ነይሩ። ሎሚ ግን ስ ድረስ ትተሪፉ ተዓለባ ንሱ እዩ ዲዛይን ቀይርና ምሳና ዝኸይድ ዲዛይን ገርና ንዑስ ዳርጋ ተሪፉ እዩ ተበልኩስ ምዝነለ ባዕልና ንገብሮ ዲዛይን ይበልፅ ካብትና ሓደ ሕብሪ ኣሎ ደለዮ ዲዛይን ትገብር ነን ሰለስተ ብልጭ ኣለዎ ካብቲ ናይ ብደገ ትገዝኦ
2: ኩሉ ትግላና ደቂ ኣንስትዮ ሲ ፅቡቅ ኣካባድና ፅቡቅ ንዓና ዝመስል ማለት እዩ ምስ ነፍስና ዝኸይድ እንታይ ንክደን ክንፈልጥ ኣለና ኣበይ ናይ እዋን ናይ ድራር ናይ ምሳሕ እቲ ንወፆ ነገር ርኢና ሲ ምስ ኽኢልካ ሰብ ተኸይድና ዶይኮነን ክስቶ ማሓዘይ ተኸይድና ሞ ኣነ ከዓ ከምዝክልል ዘይኮነስ ንዓ ኸ እንታይ የመልክዓልኪ ወይ ምሳኽ እንታይ ይኸይድ ምክንያቱ ኣብ ሕብረሰብ ስጋዕ ዝሃለና ሲ ነቲ ንዓድና ንነብስና ነቲ ባህልና መሲልና ሃከ ይግባኣና ማለት እዩ።

0: ኣብ ሃገርና ዝፈርዩ ዘለዉ ዲዛይነራት ከም ብዝሖም ዝተፈላለየ ኣደናቂ ዝኾነ ስራሕ ክቕርቡ ንዕዘብ ኢና። እዚ እውን ተወዳዳሪ ምዃን ጠባይ ናይ ዝሞያ ከም ዝኾነ ይገሊጹልና። እዚ ማለት ከዓ ገለ እኳ ብዓማዊል ዝመጽእ እንተሃለወ ኣብዚ ዓውዲ ዘለዉ እውን ፍሉይ ስራሕ ምስ ዘቕርቡ እዩ ዝያዳ ተጠላብነትን ኣኽብረትን ክረኽቡ ዝሕግዞም ክብል እዩ ዲዛይነር ኣሚር ዝገልጽ። እንትኾነ ግን ኣብ ገለ ኣጋጣሚታት ከም ዲዛይነራት ዘሸግሮም ነገር ኣሎ።
1: ኣብ ምንታይ የሸገረካ ምስሊ ግ ሓደ ካስተመር መፅ እዩ ምስ ቁርፁ ዘይከየድ ዓይነት ትእዛዝ እዩ ዝፀካ ምስኡ ሱት ባላ ፊት ክገብር ዘይክእልቲ ኮይኑ እሱ ስለ ድሌቱ ጥራሕ ኣብ ስእሊ ስለ ዝረአየ ከምኡ ፊት ክመፃለኢሉ ዝእዘካ ኣሎ። ኣብ ከምዚ ሕጂ ሽግር ኣሎ። ነቲ ዓማይል ንኸትዕግብ ኢልካሲ እቲ ዲዛይንካስ ዘይዕጉብ ኮንካ ትሰርሑ ማለት እዩ። ኩሉ ግዜ ሲ ምስቲ ቐርፅና ምስቲ ሕብሪ ገፅና ዝኸይድ ከለር ክንመርፅ ከለና ንኩላትና እንታይ ይባሃል እዩ ንዕጋበት ንዖም ንክሰምዖም ጥራሕ ኢልካሲ ንቲ ሞያኻ ዝተፍክሰሉ ግዜታት ኣሎ። ኣብ ከምዚ ሽግር ኣሎ እምበር መብዛሕትኡ ግዜ ጋሩዶ ነገር ኣሎ። ከምዚ ሕሸኪልና ሓሳባት ንውህብ ኢና። ካብቲ ሓሳባት ስለ ዝበላና ብኡ ጥራሕ ንጓዓዝ ማለት ኣይኮነ በርከስ ኣነ ሰሪሓ ንሓንቲ ነገር ስካ ዓግበላ ኣለኒ ማስቲ እሰዋላ ዓጊባ ወፅስ ኣነ እንተዘይ ዓጊበላ ግንስ ከምዚ ዕጉብሲ ኣይከውኒ ኣነ እቲ ካስተመር ዝመፅእ ሲ ምስቲ ሕብሪ ገፁ ይኹን ምስቲ ፊዚካሉ ምስቲ ዕድሚኡ ዝኸይድ ሓሳባት ክቐርብ ዝያዳ ፅቡቅ እዩ። ካብኡ መንፃር ከዓ ንሕና ተወሳኺ ኣይዳ ንብቦ ማለት እዩ። ዝያዳ ከምዚ ተገይርከያ ንፅብቕ ንብሎ ማለት እዩ። እቲ ዝበለፀ ሲ ምሳናስ ክሰማማዕስ ኣለዎ። ሕጂ ባድላይላ ሓንቲ ነብሳ እዚኣ ገጃፍቲ መፅያ ምስ ዓይነት ዝኸይድ ዲዛይን ገይረላ ሲ ኖኖ ባድላይ እደሊ ዘይኮነ ትብልስ ከምዚ ኢላስ ናብ ዓናስ ሓሳባትናስ ክስምዖ ኣለዋ ማለት እዩ።

ፅቡቕ ብጣዕሚ ፅቡቕ ኣሎ። ምክንያቱ ከምዚ ክንገልፆ ዝፀናሕና እቲ ዲዛይን ሓዱሽ ዲዛይን እቲ ዓለባ ምስቲ ዲዛይን ዝመፀ ስለ ዝኾነ እቲ ሽፎን ኣብ ዓበይቲ እዩ። እቲ ድረስ ዝመፅእ ዘሎ ግን ኣብ ዘናእሽቲ እዩ። እዘ ናእሽቲ ሕጂ ክንዲ ሽፎን ንክደና ድረስ ናይ መርዓታት ናይ መሓዙት እዚ ብብዝሒ ኣብ ድረስ ብጣዕሚ ፀላው ኣለዎ ክብለኪ ይኽእል እዩ። ካብ ንሕና ሕጂ ካብ ሽፎን ንሰፍዮስ ድረስ ንሰፍዮ ይበዝሕ። ስለዚ እቲ ጠላብነቱስ ብጣዕሚ ፅቡቅ እዩ ክብለክ ይኽእል እዩ።

0: ከምዚ ክግለጽ ጽንሐ ኣብ ውራያትን ሃገራዊ ፅምብላትን ባህላዊ ኣልባሳት ልሙድ እዩ። እንተኾነ ግን ካብዚ ሓሊፉ ኣብ መዓልታዊ ሂወትና እውን ክነዘውትሮ ከም ዘለናዮም ገሊፆምልና።
1: ኣና ኣለና ምስሊ ከም ዲዛይነራት ከም ሰርቶ ኣብዚ ዓዲ ንሰርሖ መብዛሕትኡ ግዜ መራዕታ ጥራሕ ዝዝውተር ዘሎ ከም ኣብቲ ሓቂ መፂና ክንዛረብ ዝኾነ ባህላዊ ክዳውንትና ኣብ መራዕታ ጥራሕ ዝብል ዝኾነ ደቂ ኣንስትዮ ኣብ ውራያት ክመፅ ከሎ እየ ባህለን ኢለን ዝክራ። ስለምንታይ ኣብ መዓልታዊ ንጥፋታትን ዘይብሎ ንምንታይ ኢና ብባዕዳውያን ተፀሊና ኩሉ ዓይነት ንምንታይ እዩ ዝፀቕጥ ዝግብር ዘሎ? እዚ ኩሉ ሲ ከም ነፍሰይ ጀሚር ክነቅፍተ ኮይና እናትና ሕምቀት ጥራሕ ኢላ ክብል ዝኽእል ብኩሉ ዲዛይን ስከንሪዮስ ንኽእል ኢና እናትና እንታይ ይባሃል ባህልና ክንሰፊዩ ኣለና ሶት ክንሰፊዩ ኣለና ናብ ዕዳጋ ስ ክቐርብ ኣሎ ዝኽእሎ ከዓ ናይ ኩላትና ሓላፍነት እዩ ሞዴላት ይኹን ዲዛይነር ናይትን ናይትን ከይብልና ካብ ጀሚርካ ናይ ኩላትና ሓ ገርና ባህልታትና ኣመሓይሽና ናብ ዕዳጋና ሓድሽ መፃኢ ወይ ኒው ጀነሬሽን እዚ ባህልኹም እዚ ክብሩታትኩም ክንብሎም ኣለና። ከምዚኦም ዝክደኑ ነሮም ኣይኮኑን ኢሎም ክዕልሉ ዘለዎ እዚ ልብስና ኢሎም ስክዕልሉ ዎ እዚ ከዓ ናይ ኩላትና ሃላፍነት እዩ። ናብ ማርኬስ ከነቅርቡ ኣለና ስራሕትና ካብ ሽፎን ድረስ ወፃኢ ኣብ ባላ ስረታ ጅንስ ጎደና ኣስመራታ ብባህላዊ ኣልባሳትና ወቂባ ክትሪያ ከላ ማዕር ክንደይ መንነትናስ ንገልፅ ኣለና ማዕር ክንደይ ክብረታትናስ ንገልፅ ኣለና። ሕጂ ኣብዚ ግዜ እዚ ኖርማሊቲ ዝብል ይፀልወና ኣሎ ንኩላትና መንእስያት ኣብ ገለ ሆዲ ዝረአ ክዳውንቲ ኣለዎ ናይ በዓል ስሞኪን ገለ ዝብሉ እንግሊሽ ደረፍቲ ሽጋራ ሒዞም ኣብ ዝተሰኣልዎ ገለገለ ትሪያ ካብኡ መስሪቶም እቲዮም ቆልዑት ኣይፈልጥዎን እዮም ንዑ ገይሮም ኤርፎን ናቶም እንግሊሽ እዮም ሰምዑ ናይቲ ስእሊ ርኦም እዩ እትዮም ደቂ 16 ዓመት ሽጋራ ክሰት እዩ ገለገለ ትሪዮም ማዕር ክንደይ ፅልዋ ኣለዎ እዚ እዚ ናይ ባዕዳውያን ክዳውንትና ካብ ታርያ ነገርስ ማዕር ክንደይ ፅልዋ ኣለዎ። እዚ ክዳውንቲ ብበዕል ኣብርሃም ኣፈወርቂ የማነባርያ ተተኪዩ ዘይወፅ ሲ ኣብ ኢዶም ሽጋራ ሒዞም ምስኡ ክዳን ከብሉስ ፊተይ ምስ ገበሩ ዋላ ንዑም ስም ሰብሉ። ስለዚ ክብርታትና ዓቂምና እቲ ዝመፅ ዘሎ ነገቲቭ ነገር ሲ ሸለል ክህብልናስ ክንምክቶስ ግቡእና እዩ። ፅባሕ ከይበልና ከማ ካብ ሎምስ ኩላትና ከም ሓደ ቲም ኮይና ሓደ ማርኬቲንግ ክንፈጥር ከም ግዴታትና መልእኽቲ ክመሓላልፋ የደሊ ብዝጋጣሚ ማለት እዩ።

ክብራት ኸዓ ዘልጥና ኣልባሳትና ከም ቀሊል ነገር ዝውሰድ ከም ዘይኮነ ክግለፅ ፀኒሕ እዩ። በዚ መንገዲ እውን ኣብ ቅዲ ክዳን ዝነጥቡ ሞይኦም ንሕና እውን ዕላማን መልእኽትን እንለብሶም ኣልባሳት ምልላይ ይግብኡና እዩ። ካብ ፅምብላት ሓሊፍና ነዞም ንዕዘቦም ዘለና ኣልባሳት ኣብ መዓልታዊ ሂወትና

ናድራን ይኹም ኣብ ምክትታል ትርከቡ ክቡራትን ክቡራን ተኸታተልትና ብምቕፃል ንኡስ መደብና ዘዋርድ ካሜራ ተቐሪባ ዘላ ሎሚ ዘዋርድ ካሜራና ናብ ዞባ ደቡብ ናብ ሓውስ ከተማ ማይ ድማ እያ ተንቀሳቂሳ ዘላ ማይ ድማ ካብ መንደፈራ 60 ኪሎ ሜትር ንሸነኽ ምዕራብ እያ ትርከብ። ብዘይካ እዚ 18,000 ህዝቢ ዝነብራ ብዕደጋ ኣዝያ ፍለጥቲ ሓውስ ከተማ እያ። ምስኣ ዘላለዩ ትሕሶ መደብ ይክህልወና እንታይ ተዓለ ፀጋታት ይህልዋ ይኸውን ብሓባር ንላለያ ናብ ዝዝሂራ ክወደደ ከስክረኩም።

0: ሓንቲ ኻብተን ድሕርና ጽነት ዝተመስረታ ከተማታት ሃገርና እያ። ካብ ግዜ ናብ ግዜ ዕብየትና መዝገበት ከኣ ኣብ 2004 ካብ ሓውሲ ኸተማ ናብ ደረጃ ኸተማ ተሰጋጊራ። ንዞባታት ደቡብን ጋሽ ባርካን ከመላግቦ ብምዃን እውን ካብን ናብን ንዝግበር ንግዳዊ ንጥፈታት እተሰናድእ ከተማ እያ። እቶም ሰንጢቖማን ተቐኒቶማን ዝሓልፉ ሩባታትን ወሓይዛትን ብጸጋታት ማይ ሃብታም ክትከውን ዝገብርዋ እዮም። እቲ ካብን ናብን ተውዛሕዛሕ ብዝብሉ ነጋዶ ዝመልአ ሰፊሕ ዝርግሐ ዘለዎ ኣብ መዓልቲ ሓሙስ ዝካየድ ዕዳጋኣ ድማ ነታ ኸተማ ተባሃጊድ ካብ ዝገብራ እዩ። ኣብቲ ካበየ ኸባቢታት ሃገርና ዝመጽዎ ዕዳጋ እውን ዘየለ ነገር የሎን ከተማ ማይ ድማ
1: እተን ብተሰነይ ዝመጻ ብጋሽ ባርካ ድመጻ ብባሮንቱ ዝመጻ ኣብዚ ይዕርፋ እተን ብመንደፈራ ከዓ ኣብዚ ተመሳሳሊ ማለት እዩ። ስለዚ ናይ ቦታ መቀያየሪ ናይ ትራንስፖርት እዩ ክንብሎ ንኽእል። እዚ ቦታ እዚ ማእከላይ ቦታ ስለ ዝኾነ ካብ ባሮንቱ ዋላ ሓጂ ሓራት መፅያ ትመፅእ ማለት እዩ። ካብ ኣስመራ ካብ መንደፈራ ከዓ ብላዕሊ ይወርዳ። ስለዚ መላግቦ ናይ ክልተ ዞባታት እዩ። በዚ ደቡብ ዑበል ዝበሃል ሰፊሕ ናይ ሕርሻ ቦታ ወይ ጎላጉል ዘለዎ ቦታ ዝርከቦ እዩ። በዚ ሰሜን ከዓ እዚ ናይ በዓል ደንበላስ ክንረዳእ እዚ ህዝቢ ዘለዎ ነቲ ንግዳዊ ንጥፈታት ናይዛ ከተማ ብፍላይ ከዓ ንዕዳጋ ዝያዳ ኣገዳሲ ክኸውን ካብ ዝገብርዎ ቦታታት እዮም ማለት እዩ። ማእከል ናይ ዕዳጋ እያ ትበሃል ትካኣል እያ። ከምዚ ናይ ሎም ዓቲ ዝሪኢኹሞ ማለት እዩ። እቲ ሕጂ ሎሚ ንኣብነት ፆም 4 ብዝተኻለ መጠን ሎሚ ርትዱ ሓደ ክስታይ እዩ። ግን ኩሉ ግዜ ኣሎ እዚ ዕዳጋ ዕሙር እዩ። ካብ ሻምቡቆ፣ ካብ ዞባጋሽ ባርካ፣ ካብ በዓልቲ ኮምብያ፣ ካብ ኩሉ ናይ ዞባጋሽ ባርካ

0: ካ በዚ ድበልኩም በዞም ድበልኩም ከዓ ብዕበል ድመፅእ በዚ ደንበላስ ድመፅእ ክሳብ ካብ ሰፋኣ ድመፅእ ናይዚ ከባቢና ከዓ ብሓፈሻ ናይዚ ንኡዞ ባዕረዛ ኩሉ ዕዳጋ ናይ ጥሪት ኣብዛ ከተማ ስለ ዝኾነ እቲ ዕዳጋ ዕሙር እዩ። እዚ እቲ ዝያዳ ትልለየሉ እታ ከተማ ማለት እዩ። ታሪካዊ ቦታ ግን መጀመርታ እዚ ከባቢ ቀፃሊ ኣብቲ ሓርነታዊ ቃልሲ ይኹን ድሕሪኡ ዚ ናይ ወራራት ናይ መኸተ ቦታ ከም ዝነበረ ቀንዲ መበገሲ መዋፈር ናይ ሰውራ ከም ዝነበረ ኣብዚ ናይ ሳልሳይ ወራር ንብሎ ናይ 2000 ዓመተ ምህረት ከዓ እዚ ከባቢና ካብዚ ከባቢና ቁርብ ኪሎ ሜትር ንምዕራብ ዘሎ ዓዲ ንፋስ ዝበሃል እቲ መሪር ውግእ ዝተካየደሉ ቦታ ምዃኑ ከም ታሪካዊ ቦታ ይውሰድ ማለት እዩ። ኣስታት ኣሸሓት ወታደራት ናይ ፀላኢ ዝተቐብርሉ እውን ኣብቲ ተኣሽሙ ጋዝታት ኣሎ። ስለዚ በዚ ቦታ እዚ ከም ታሪካዊ ቦታ ተባሂሉ ክግለፅ ይኽእል እዩ።
1: ከተማ ማይ ድማ ሓንቲ ካብ ከተማታት ዝዋደቡ ኮይና ኣብ ንኡዞ ዓረዛ ትርከብ። ካብ ከተማ መንደፈራ ሱሳ ካብ ሓውሲ ከተማ ዓረዛ ከዓ 18 ኪሎ ሜትር ንምዕራብ ርሒቓ ትርከብ። ከተማ ማይ ድማ ሰለስተ ምምሕዳር ከባቢታት ዝሓዘት እያ። ንሳተን ድማ ምምሕዳር ከባቢ ዓዲ ገባ፣ ሓድሽ ዓዲ፣ ምላድ ማንታ ይበሃላ። ኣብ ውሽጢ እዛ ከተማ 12 ዓድታት ይመሓደራ። ንሳተን ድማ ምላድ ማንታ ዓዲ ተውሃሉ፣ ዓዲ ወሎ፣ ሽብኒ፣ ዝባን ሃገር፣ ማይ ሓርሽ፣ ሓድሽ ዓዲ፣ ደንበጤረር፣ ደጀን፣ ዓዲ ብሌናይ፣ ዓዲ ገባ፣ ዓዲ ንቦራ ይበሃላ። ከተማ ማይ ድማ ብምብራቅ ምስ ሓውሲ ከተማ ዓረዛ፣ ብምዕራብ ደቡባዊ ምዕራብን ደቡብን ምስ ምምሕዳር ከባቢ ዓዲ ንፋስ፣ ብሰሜናዊ ምዕራብን ሰሜንን ምስ ዞባ ጋሽባርካ ንዞባ ሞልቂ ኩዶረዳእን ደንበላስን ትዳወብ። ብሄራት ትግርኛን ትግረን እተሓቁፍ እዛ ከተማ ምቑ ዝበለ ኩነታት ኣየር ስለ ዘለዋ ምስ ቆላያ ትምደብ። 18,000 ዝብዝሑ ተቐማጢ እዛ ከተማ መነባብርኡ ኣብ ንግዲ ሕርሻን መጓሰን ዝተመርኮሶ ኮይኑ ብንኡስ መጠን እኳ እንተኾነ ኣብ መስናዊ ሕርሻ ተዋፊሮም ናብሮኦም ዝመርሑ እውን ኣለዉ።
0: ኣዝዩ ውሱን እኳ ኸውንቲ ቦታ ፀቢብ እምበር እዚ ንግዳዊ ሕርሻ ከም ዘይንታካትሎ ማንጉስ ዘይቲ እውን ዝኣመሰለ ናይ ልምዓት ቦታታት እውን ሕጂ ተኣታትዩ ዝኾነ ሰብ ሕጂ ሎሚ ድርካብታ መሬቱ ኣልሚዑ ትቀመላ ከምኡ ታሽሙ ዝግበር ኣሎ። በዚ እውን ፅቡቅ ይግስግስ ምህላው ይፍለጥ ማለት እዩ።
1: እዛ ሓንቲ ካብ ምምሕዳር ከባቢታት ንዞብ ዓረዛ ዝኾነት ከተማ ዓበይቲ ፋብሪካታት እኳ እንተዘይብላ ኣስታት 360 ዝበፅሕ ውሃብቲ ኣገልግሎት ኣለዋ። እንዳ ፈርኖ፣ ጥሕናታት፣ ፋግሮ፣ ፈለኛሞ፣ ሆቴላት፣ ቤት ምግብን መስተን፣ ባራትን ካልእ ንግዳዊ ንጥፈታትን ይርከቡ። ማሕበራዊ ኣገልግሎት ከም ቤት ትምህርትን ማእከል ጥዕናን እውን ይርከቡ።
0: መንግስቲ ካብ ቀዳምነት ሰሪዑ እዩ እቲ ታሽሙ ትገብር። ስለዚ ብሓቂ ነዚ ርሑቅ ገጠራት እዩ እዚ ወይ ርሑቅ ከተማ ዋላ ከተማ ኮን እምበር ካብቲ ዝረሓቀ ከባቢ እዩ። ሕጂ ከምዚ ዝበልክዎ ዘመናዊ ስርዓተ ማይ ቅረብ ማይ ከም ዝተኣታቶ ስለ ዝገበረ ናይ ማይ መስተሮት ኣሎ፣ ናይ መብራህቲ ከምዚ ንብሎ ዘለና እዩ። ስለዚ ነቶም ጎዲሎምና ዘለዉ ናይ ምምላእ ቀፃሊ እዩ ማለት እዩ። ስለዚ ምስፋሕ ህዝቢ ምውሳኽ ኣሎ፣ ጠለብ ከዓ እንዳ ዓብያ እዩ ዝኸይድ። ስለዚ ኩለን ዘን ኣብያተ ትምህርቲ ሕጂ ባዕልና ብህዝቢ ኮብ ሰረቱ እንዳተባሃለ እንዳወሰኸ እዩ እምበር ፅበት የምፅእ ማለት እዩ። እዛ ጁኒየር ንብላ ዘለና ዚኣ ልዕሊ 2,200 ተምሃሮ ኣለዋ። ሕጂ ኣብ ሓደ ቦታ ክንዲ ዝኣክል ተምሃራይ ከቢድ እቲ ክስራሕ ከሎ እኩል ጌርካ ስለዝተሰርሐ በር ሕጂ ክሱክ ተደሊ ተኣሽሙ መእተው ውን ኣይርከብኒ። ስለዚ ዕብት ናይቲ ከተማ ብንታይ ትረጋገፅ ብዙሕ ህዝቢ እንዳወሰኸ ይኸይድ ከም ዘለዎ ዕብት እንዳርኣየ ኸይድ ብዙሕ ተምሃራይ እንዳዓበየ ኸይድ ኣሎ። ስለዚ ኣብያተ ትምህርቲ ክውስኻ የድሊ። ሕጂ እዚ ካልኣይ ደረጃ ካብዚ ትሕትና ካብ ዘለናዮ ንታሕቲ ዋላ ናይ ዞባ ጋሽ ባርካ ከይተረፈ ዝመሃርሉ ሰፊሕ ቤት ትምህርቲ እዚ ካልኣይ ደረጃ። ካልእ መዋእለ ህፃናት ኣብ ነፍሶ ከፍ ዓዲ እዩ ሕጂ ማለት እዩ። ኩለን ዓድታት መዋእለ ህፃናት ኣለዎ። ኣብዚ ከተማ እውን ኣብ ኩሉ ኩርናዕ መዋእለ ህፃናት በቲ መንግስቲ ዘውፅኦ ክራይተርያ መሰረት ኩሉ መዋእለ ህፃናት ዘይብሉ የለን ማለት እዩ። ብኩሉ ኩርናዕ ኣለዎ ማለት እዩ። ሕጂ ኣብዚ ከተማ ኣብ 2-3 ኣሎ። ኣብዚ ነብሶ ከፍ ዓዲ ከዓ ናይ መዋእለ ህፃናት ኣብያተ ትምህርቲ ተኸፊተን ትምህርቲ ምህራ ከም ዘለዋ

0: ከምዚ ይፍለጥ ማለት እዩ። ስለዚ ናይ ትምህርቲ ከም ዝመስል
1: ዝርግሐ ማሕበራዊ ኣገልግሎት ኣብዚ ከባቢ ክርአን ከሎ ብፀሓይ ውፅዓ ዝሰርሕ ናይ 24 ሰዓታት ኣገልግሎት ኤሌክትሪክሲትን እኹል ቀረብ ዝተፅሩይ ማይን ኣሎ። ኣብ መዳይ ትምህርቲ ጥዕና ኣገልግሎት መጓዓዝያ ዝውዕል ቀረባት እኳ እንተሎ ብዝያዳ ክሰፍሕ ከም ዘለዎ ኣይማትእን። ኣብ መዳይ ጥዕና ከም ኣብነት ሓንቲ ማእከል ጥዕና ተተኺላ ኣገልግሎት እናሃበት ትርከብ እኳ እንተላ ምስ ብዝሒ ህዝቢ ዝመጣጠን ግን ኣይኮነን። ኣብ መዳይ ትምህርቲ መዋለ ህፃናት 3 ኣብ ከባቢ ዓድታት ዝርከባ 5 መባእታ ቤት ትምህርቲ ሓንቲ ማእኸላይን ካልኣይን ደረጃ ቤት ትምህርቲ ይርከባ። እዚ ግን ምስ ዕቤት ዓድታትን እናወሰኺ ዝኸይድ ዘሎ ብዝሒ ህዝብን ዝምጥን ክኸውን ዝያዳ ቆላሕታ የድልዮ።
0: ልዕሊ ኩሉ ከዓ ናይ ትራንስፖርት ፀገም ኣለዎ ማለት እዩ። እዚ ቦታ እዚ ዋላ ሰንተር ንበሎ እምበር ኩሉ ፀገም እዩ ዘሎ ማለት እዩ። ካብዚ ንመንደፈራ ክትከይድ ካብዚ ናብ ካልእ ናብ ኩሉ ናብታ ዓበይቲ መስመራት ማለት እዩ ካብዚኣ ንባሮንቶ ክትከይድ ንመልቆ ክትከይድ ኩሉ ፀገም እዩ ማለት ዋላ ካብዚኣ ንዓረዛ ክትከይድ እውን መኪና ኣይትረክብን ኢኻ። ስለዚ ፅዕነን ዝኸዳ ናይ ኤነትረ መካይን ኢኻ ተጓዒዙ እዩ ዝኸይድ ዘሎት ህዝቢ ወይ ከዓ ናይ ውልቂ ቤታሽሙ ደይክፈል ከፍ ኢሉ እዩ ዝንቀሳቀስ። ስለዚ ናይ ትራንስፖርቲ ፀገም ስለ ዘለዎ ዝቆላዕታ ክግበረሉ ኢና ንላቦ ማለት እዩ።
1: እዛ ከተማ ምስቲ ካብ እዋን ናብ እዋን ተመዝግቦ ዘላ ዕቤትን ምዕባልን ካብ ናብን ንዝግበር ንግዳዊ ንጥፈታት ዘገልግል ናይ ባንኪ ኣገልግሎት ክህሉ ሓደ ካብ ጠለባት ነበርታ እዩ።
0: ዋ ከም ሕፀረታት ሕጂታ እዩ እዚ ከተማ እዩ ዕቤቱ ከም ትሪኦ ዘለካ ዕዳግኡን ገለመልዩን ኣዝዩ ታኣሽሚ ዝገብል ሕጂ እንታይ እቲ ኩሉ ንግዳዊ ንጥፈታት ብገንዘብ ካሽ እዩ ዝኸውን ዘሎ ሕጂ ካብዚ ንመንደፈራ ከይዱ ኣብ ባንኪ እትዩ ካብ ባንኪ ውፅኡ ለድፅገብ ሰብ ዳርጋ መብዛሕትኡ ብቲ መንግስቲ ዘተኣተተዎ ፖሊሲ ገንዘብ ኣብ ባንኪ ብትራንስፈር ብቸክ ተሓዝ ዝብል ብሰንኪ እዚ ረሓቂ ባንኪ ዘይምህላውን እቲ ሰብ ካብ ናብን ናይ ብካሽ ናይ ብጥቃም ቀፃሊ ከዓ ክኸይድ ናይ ትራንስፖርት ፀገም ኣሎ። ስለዚ ኩሉ ኩሉ ከምዚ ተኣሳሲሩ እቲ ናይ ባንኪ ኣገልግሎት ነዚ ህዝቢ ኣገዳሲ እዩ።
1: ከተማ ማይ ድማ ከም ኩለን ከተማታትን ዓድታትን ኤርትራ ናታ ዝኾነ ኣመፃፅኣ ስም ኣለዋ። እቲ ዝበሃል ካብ ክልተ በበይኖም ዝንገሩ ዛንታታት ከም ዝነቐለ ከዓ ይንገር።
0: እዚ ብፅሑፍ ተደገፈ ወይ መርትዖ ዘሎ ሰነድ ዘሎ ተኣሽሙ እኳ ይተረክበን ግን እንታይ እዩ ዝበሃል በቲ ሓደ ሸነኽ ብዝሒ ድማ ዝበሃል ገረብ ስለ ዝነበሮ ካብዚ ድማ ዝበሃል ገረብ ዓበይቲ ግራብ ኣብዚ ሓደሓደ ኣለዎ ሕጂ እውን ካብዚ ዝነቐለ እዩ ዝብል መብዛሕትኡ ግን ሓደ ጋሻ ሰብ ትጉዕዝ ውዒሉ ኣብዚ ኮፍ ኢሉ ዕሪፉ ቆሎ በሊዑ ቆሎ ምሳብዎ ቆሎ በሊዑ ንጎረሮይ ዝኸውን ማይ ድማ ኢሉ። ስለዚ እታ መፀውዒት ማይ ድማ ደይኮነስ ማይ ድማ ስለዝበለ ክሰቲ ማይ ድማ ሃቡኒ ማለት እዩ። ስለዚ ካብዚኣ እታ መበገሲት ዝብል ከኣሎ ዝኾነ ብፅሑፍ ተሰነደ ከም ዝተኣሽሙ የለን ግን እቲ ኣፈ ታሪክ ካብዚ ዝነቐለ እዩ ዝብል እቲ ናይ ደቀባት ባህላ ማለት እዩ።

ኣብ ናትራን ዝቐርቡ መደባት ገሊኦም ኣዛነይቲ ገሊኦም ሓበሬታት ረኽብሎም ገሊኦም ድማ መሃርቲ ትሕሶ መደባት እዮም ገለ ካብቶም ንዓ ክብልምዝናይ ነቕርቦም ትሕሶና ድማ ፋኒ ክሊፐ ነብሶ ከፍቶም እውን ካብትን ካብ ማሕበራዊ ሚድያ ብዝተወስሉ ትሕዝቶ ክትስሕቆም ምባል ነቕርበላ ትሕሶ መደብናያ ድማ እዞም ዝስዕቡ ከዛኒና ይኽእል እዮም ተባሂሎም ቀሪቦም ኣለዎ ሞ ነብኦም ከስክረኩም ሰናይ ምስትምቃል

Oh.

ብረታዊ ቃልሲ ህዝቢ ኤርትራ ልዑል ንቕሓትን ሓያል ውዳብን እንተዘይህልዎ ነይሩ ኢልካ ክትግምቶ ምስ እትፍትን ምናልባት እቲ ቃልሲ ኣብ ውሽጢ 30 ዓመት ክውዳእ ኣይምኽኣልን ልዕሊኡን ዕፅፍን ግዜ እውን መወሰደ ይኸውን። ተራ ንቕሓትን ውዳብን ቀሊል ከም ዘይነበረ ይትረፍዶ ኣብቲ ክስተት ዝነበረ ዝኾነ ሰብ ዝግምቶ መስክረየለይ ዘየድልዮ ጉዳይ እዩ። እዚ ኩሉ ድማ ኣብቲ ውድብ ምስ መፁ ዝተምሃርዎን ዝተመከርዎን ነገር እዩ ነይሩ። እቶም ካብ ዝተፈላለየ ቦታ መጺኦም ዝተፈላለየ ልምድን ባህልን ነንበይኑ ኣነባብራን ኣመለኻኽታን ዝውንኑ ዝነበሩ ናብቲ ቓልሲ ምስ ተጸንበሩ ኣብ ሓንቲ ቁራዕ በሲሎም ዝነበሮም ድሕረ ባይታ ረሲዖም ኣብ ሓደ ቕኒት ክመፁ ኽኢሎም ንሳ ኸኣ ቃልሲ ኣንጻር መግዛእት እያ።

እቲ ሓደ ዓይነት ንቕሓትን ሞራልን መታን ክህልዎም ኩሎም መድያዊ ጐስጓስ ይወሃብ ነበረ። እቲ ዝወሃብ ዝነበረ ንቕሓት ዘዕቢ ጐስጓስ

0: ፀወታ ፀወታ እንጂ
1: ጠጠው ብልዎ ታሒዚ ዋይላ ወዱ ጓይል ግዳ ኛ በልዎ
0: ብል ኣሓር ርሕቕ ኢሎም መሊሰን ፀወታ ሽዑ ጀሚሩ ንባዕሉ ጀሚሩ ጀሚሩ ጀሚሩ ጀሚሩ ምስቲ ህርመት ናተን ከይዱ ከይዱ ከይዱ ስዒርዎ ኣብ ማእኸለን ኣትዩ ሳዕ ስዒርዎ እጂ ሙዚቃ ሲ ኩሉ ሰብ ዝደል እዩ ዳርጋ ምስ መትንታት ዝተኣሳሰረ ምናልባት ናይ ስነ ኣእምሮ ሊቃውንቲ ከመይ ክትንትንዎ ክእሉ ናቶም መገዲ ህልዎም ኸውን ግን በቲ ህወትና ንሪኦ ሙዚቃ እዝዩ ተንካፊ ንስምዒታትካ ዘንቀሳቕስ
2: ሓይሊ ናይ ደርፊ ኣብ ገድሊ ዝለዓለ ተራሂ ነይርዎ ማዕረቲ ቦምባን ጥይትን ማዕሪ እዩ እየ ዝብሉ ኣነ ምክንያቱ እዚ ክንዲ መግለፂ ሂብካ ወይ ሰሚናር ሂብካ ተብሎ ሓንቲ ደርፊ ደሪፍካ በቃ ይውደብ ይነቅሕ ሰብ ኮነ ገባር ይኹን ወላ ተጋደላ ይኹን ወላ ሓዱሽ ሰብ መፅኡ በቲ ደርፊ ኢኻ ትልውጦ ትኽእል ካብ መግለፂ ክንዲ ዝተራዩ ነይሩዎ እየ ዝብላኒ ወገነ።

0: ኣብ ሜዳ ብዝተፈላለዩ ቋንቋ ዝፈርዩ ዝነበሩ ደርፍታት ገሊኦም ንማሕበራዊ ሸነኻት ህይወት ናፍቖት ምፍልላይ ዝድህስሱ ክኾኑ ከለዉ፣ እቶም ዝበዝሑ ግን ጅግንነት፣ ተጻዋርነት፣ ቆራጽነት፣ ዓቕሊ ምጽማም ዘይምብርካኽ ተጋደላይ ኣጉሊሖም ዘንጸባርቑ ምንባሮም ናይ ትማሊ ተዘክሮ እዩ። ቅድሚ ኩናት ንሰራዊት ሓንጎሎም ብምሕዳስ ኣዛንዮም ናብ ኩናት የፋንዉ፣ ድሕሪ እውን ነቲ ውዕሎ የዘንትዉ። ብሓፈሻ ግን ኩሎም እዞም ንጠቕሶም ዘለና ደርፍታት ንመድረኽን ኩነታትን ዘዘኻኽሩ እዮም።
1: ኣብ ሓበራዊ ኣጠማምታ ኣተሓሕዛ ንህዝባዊ ሰራዊት ክገልፆ እንተኮንካ ግን ጅግና ዘይሰዓር ዘይምብርከኽ ንጸላእቱ ኣላሻ ኣቢሉ ሓደ መዓልቲ ክዕወት ዝኽእል ምዃኑ ኩሎም እዮም ማለት እቶም ዝበዝሑ ርእስታት ብከምኡ ኣተሓሕዛ ተሓዙ ነይሮም እዮም። ይከኣሎ እንተኢልከያሲ ይከኣሎ ኩሉ ነገር እዩ ኩሉ ነገር እዩ ይከኣሎ። ስለዚ እንታይ እዩ ነቲ ናይ ሓባር ስራሕ ነቲ ናይ ሓባር ዕዮ እዩ

0: ኣብ ሜዳ ዝፈሪ ዝነበሩ ደርፍታት ንተጋዳላይ ዳርጋ ሕይወት እዮም ነይሮም ክበሃል ይከኣል። እዞም ደርፍታት ቅድሚ ድምፂ ሓፋሽ ምጅማራ ንምስርግሖም ኣጸጋሚ ነይሩ። ብመልክዕ ዑደት ወይ ድማ ብሬድዮ ርክብ ናብቲ ተደልዩ ዘሎ ዕላማ ከም ዝበጽሑ ይግበር ድማ ነይሩ።
1: ኣብ ገለገለ እዋናት ብሬድዮ ዘናይ ርክብ ሬድዮ ብአን ገይሮም ሙዚቃ ስምዑ ነይሮም፣ ደርፍታት ስምዑ ናይ በዕሉ ትኽእል ገለ ደርፊ ሓደሓደ ክራር ዝጀመሩ ሽዑ ማለት እዩ ይስማዕ ነይሩ። ንምንታይ እዩ ከምኡ ዝግበር? ሕጂ መብፅሒ ማለስቲ ደርፊስ በን ኢኻ ተብፅሖ እያ ታሕቱ። ዳዓር ግን ዓብዪ ፍታሕ ገይሩ ህዝባዊ ግንባር ምስ ምዝላቕ እዩ ንድምፂ ሓፋሽ ተኺልዋ ዕለት ሓደ ወርሓ ሓደ 1979 ማዓሚደ ነርና ዘከረነቲ እዋነትቲ ካብዚ ንዳሓር ሕጂ ዝርካቦም ደርፍታት ብማዕበል ክመፁ ጀሚሮም ማለት እዩ። ሕጂ እዚ ዓብዪ መጎስጎስ መሳርሒ ነይሩ። ስለዚ ብፍላይ እዚ ናይ ድምፂ ሓፋሽ ምስ መፀ ዓብዪ ናይ መጎስጎስ መሳርሒ ነይሩ። ዓብዪ ፍናን ይህቦ ነይሮም ሰራዊት ህዝባዊ ሰራዊት ዋ ነቲ ዝሰርሖ ምስሉ ይግለፀሉ። ስነ ጥበብ ከዓ ኹም እዩ ስነ ጥበብ ሲ ምስልካ ምግላፅ እንዩ። ሕጂ ነቲ ዝሰርሖ ተገሊፁ ብስነ ጥበብ ክመፀ ከሎ፣ ብደርፊ ክመፀ ከሎ፣ ብድራማ ክመፀ ከሎ መሊሱ ዝያዳ የድንቆ ይጉስጎሰሉ፣ ስምዒቱ ሞራሉ የልዕለሉ፣ ቁርብነቱ ንመስዋዕት መሊሱ የበርኸሉ።
0: ነፍሲ ወከፍ ደርፊ ኣብ ዝኽሪ ተጋዳላይ ረዚን ዝኽሪ ከም ዘለዋ ርዱእ ኮይኑ ክመፅእ ንዝኽእል ኩነታት እውን ይእምት።
1: እዚ ብዙሕ ደርፍታት ነይሩ። ንኣብነት ሓየቲ ሓርበኛ ትብል ደርፊ ንባሮንቱ ዝኸተቱ ንባሮንቱ ምጥቃዕ 1985 ዝኸዱ ሰባት ሓየቲ ሓርበኛ ትብል ደርፊ ክሰምዑ ከለዉ

0: ፍሉይ ተዘክሮ ከምፅአሎም ይኽእል። ሳሊና እንተ ኢሉ ወዲ ትኹል ሳሊና ሳሊና ዝነበረ ሰብ ፍሉይ ተዘክሮ ከምፅአሉ ይኽእል። ሰላሊዓ እንተ ኢሉ እኳ ክሳድ ዓዲ ሽሩም ምድምሳስ እዝናደውን ምፍራስ ግንባርና ኣፋን ዝነበረ ከምፅአልካ ይኽእል ይከኣሎ። ከምኡ በቢ መድረኹ ኣውገተይ እንተ ኢሉ ወዲ ትኹል ናይ ኣውገት መጥቃዕቲ 1984 ዝተደምሰሰ እዚ ናይ ደርገ ዝሃክረካ ኡ ዝውዕለ ክመፅ ይኽእል። ስለዚ እቲ ደርፍታት በቢ መድረኹ እዩ ዝኸይድ፣ መድረኽ ይፀልዎ እዩ። ነቲ መድረኽ ነቲ ኣብቲ መድረኽ እቲ ዝተፈፀመ ጅግንነታትን ዓወታትን ከዓ ይገልፆ፣ መሊሱ ከዓ ንሱ ምስ ተገልፀ ከዓ ንካልእ ስራሕ ንክሰርሕ እቲ ሰራዊት ከዓኒ ስንቂ ይኮኖ። ስለዚ ብዙሓት ደርፍታት እዮም ንንመድረኹ ዝውክሉ ምልኦም እዮም።
1: ንሕና ኣርኢና ናብ ኩነታት እንድሕረሎ መጀመርያ ተርእዮም ኢኻ ይካለኩሉ ዝከኣሎ ነብዳካለ ዝጎደሎ ናፀ

0: ደርፍታት ገድሊ ሞራልን ወንን ተጋዳላይ ኣብ ጥርዚ ከብፅሑን ከለዉ፣ በንጻር እውን ሕልና ጸላኢ ናይ ተስፋ ምቑራጽን ውድቀት ሞራልን የኸትልሉ ነይሮም እዮም። ዋላ እውን ብቐጥታ ዘሕድሮ ኣሉታዊ ጽልዋታት ቀሊል እንተመሰለ፣ ንቕሓትን ወንን ተጋዳላይ ዝኣክል ምልኣት እንተረኺቡ ግን ኣብ ልዕሊ ጸላኢ ክወርድ ዝኽእል ዕንወትን ክሳራን መዳርግቲ ኣልቦዩ።
1: ሓደ ሓደ እዋንሲ ነቲ ጉጅሌታት ባህሊ ይደልዩና ነይሮም። በቃ ንምንታይ እዩ ስለሰዓርናዮም፣ በቲ ደርፊ ገይርና ስለሰዓርናዮም። ሓደ እዋን ዝክረብ ድሕር መስመር ከርዲኖምና እዮም። በቃ በዛ ኢትኩም ኣውፅዎም እዮም ተባሂሎም ክኣስሩና ደልዮም። ሽዑ ተኸርዲኑ እቲ ዝክራ እቶም ፍርቆም ኣባላትና ከቲቶም፣ ፍርቅና ከዓ ምስቲ ቑሑት ተሪፍና። ንምንታይ እዚ ማዕርኽ ንደይ ስዒርዎም ኣሎ እቲ ደርፊ ናይ ኣብ ገድሊ ዝካየድ ዝነበረ
2: ዳሃሊ እዩ ነይሩ። ደርፍታትና ዳሃሊ እዩ። ነቲ ንጻር ዘሎ ሲ እንታይ ግን ይሕግዞ ነይሩ ኣብ ንዓንተ እዩ ዝብልናዮ ናዶ እንድሕር ደምሲ ስካዮ እሞ ይከኣሎ ኢልካ እንተ ደሪፍካ ሲ ክልቲኡ ተገይሩ ዘሎ ደርፊ ንበይና ኣይኮነትን ከይዳ ዘላ። ስለዚ ነቲ ንባዕሉ እቲ ስራሕ ናይ ህዝባዊ ግንባር እንዳሓየለ እቲ መጥቃዕትታት እንዳሓየለ ሓራቦታታት እንዳስፋሕካ ብትኸደሉ እዋናት እቲ ናይ ጸላኢ ስምብራት መሊሱ ከዓ ብስነ ጥበብ እንድሕሪ ክሰምዑ ይበሃል ማለት እዩ።

0: ደርፍታት ገድሊ ዓቕሚ ተጋዳላይ ኣብ ምጉልባት ዝነበሮ ኣበርክቶ ቐሊል ከም ዘይነበረ ውፅኢት ጽልኡ ናብ ሜዳ ብዝውሕት ዝነበረ መንእሰይ ዝግለጽ እዩ።
1: ድምፂ ሓፋሽ ምስ መፀት ዋላ ብትሕቲ ጸላዕ ተሸጒጡ ዘሎ እውን ድሃይ ደቆ ክሰምዕ ዜና ክሰምዕ ይኸፍታ ብቐንዱ እቲ ድሃይ እዩ ዘድልዮ ምስቲ ድሃይ ተሓዊሱ ከዓ ደርፊ እውን ይመፆ እቲ ደርፊ ከዓ ንሓደ መድረኽ ንሓደ ዝተፈፀመ ነገር ዝገልጽ ይኸውን ዘንደጋጊምና ንብለን ዘለና ማለት እዩ። ሕጂ ኩሉ ተደማሚሩ ብጥብቂ ይከታተሎ ከም ዝነበረ እቲ ህዝቢ ዓብዪ ፅልዋ ይፈጥረሉ ከም ዝነበረ ኣብዚ ገምጋም ኣለና። ኣብ ደርፍታት ዝነበሮ ፅልዋ ልዑል ከም ዝነበረ ባህሪኡ ከዓ እንታይ እዩ ደርፊ ከዓኒ ዋላ እዚ ናይ ባህሊ ጉጅለታት ክንቀሳቀስ ከሎ ከዓኒ ኣዝዩ ፀላው እዩ። ሓደ ናይ ክፍለ ሰራዊት ኣዛዚ ዝበላ ቃል እዩ ብዙሕ ግዜ ይለያ ቅድሚ ሕጂ ከምኡ ኢኻ ትዝክር ካብ ናይ 3 ሰዓት ሰሚናር ሓንቲ ጉጅለ ባህሊ ሓንቲ ደርፊ ናይ ሓንቲ ጉጅለ ባህሊ እቲ ጉስጉሶ ይሕይል ዝብል መግለፂ ሂቡ ነይሩ ኣስተብሂሉሉ እዩ እቲ ፅልዋ እቲ ኣብ ሰራዊቱ ዝፈጥሮ ናይ ሰራዊት ኣዛዚ ኣብ ህዝቢ እንተከይድካ ከዓ ልክዕኹም እዩ ኣነ

ዝክረን ንኣብነት 1988 ናዶ ምስ ተደምሰሰ ሱዳን ምስ ሓንቲ ጉጅለ ባህሊ ከይደ እደረኺበ ነይረ ከይና ነርና ክንጉስጉስ ማለት እዩ ከነርኢ መደባት ተፃዒኖም እዮም ብመኪና ዝኸዱ ኣብታ ምርኢት ኣብኡ ብቃ ወኖምም ገለ እንታይ እዩ ምስኮነ ክኸድ የኢሎም ኣይፋኖኦም ከማ ስድሮም ገል እዮም ብመኪና ተፃዒኖም ሽዑ ለይቲ ዝኸዱ ምሳሕል ሕጂዚ እቲ ሓይሊ ናይቲ ደርፍታት ሓይሊ ናይ ድራማ ናይ ስነ ጥበብ ባሕርሻ ኣዝዩ ፀላዊ ነይሩ ብህዝቢ

0: ኮባ ዝሓም
1: ኩናት ኩናት ምዃኑ ኣይትርፎን እዩ። ዘውርዶ ሃሰያ ቀሊል ከም ዘይኮነ ዝኾነ ሰብ ኣይስሕቶን እዩ። ኣካልካ የጉድል፣ ብዓብዪ ድማ እታ ዘይትድገም ህይወትካ እትኽፍለሉ ዓውዲ እዩ። ተጋዳላይ ምእንቲ ሓፋሽ ህይወቱ ክብጅዋ ድሉብ ምንባሩ፣ ልዕሊ ዝኾነ ሰብኣውነት ዝለበሰ ምንባሩ ህያው መረጋገጺ እዩ። ብጻዩ ቐቢሩ ኩናት ምዛዘመ ግን ጨጨጓሩ ንውሽጡ ገይሩ ገጹ ኣብሪህዩ ናብ ጓይላ ዘምርሕ ነይሩ።
2: ተጋዳላይ ይስዋእ ይውጋእ ኩናት እዩ። ኩናት ጥዑም ኣይኮነን፣ ግን ንዕኦም ደሊና ቃዚና ሓዚና እቲ ብድሕሪኡ ዝመፅእ ዘሎ ዕዮ ክስራሕ ኣይኮነን፣ ክንዕወት ኣይኮናን፣ ከምኡቶን ንገብር ነርና ኣይምተኣወትና። ስለዚ ጓይላ ይግበር፣ ምዝንጋዕ ይግበር፣ ኩሉ ሰብ ይዋሳእ፣ ወላ ተዋስኦ ዘይገብር ኩሉ ተሳቲፉ ጓይላን ደርፍን ጌርካ ነቲ ዝነበረ ኩነታት

0: ከምቲ ክልተ ርእሲ ካብ ሓደ ርእሲ ይበልጥ ዝበሃል ደርፍታት ሜዳ ናይ ሓባር ስራሓት እዮም። ኣብ ቃል ህይወት ሰዂዖም፣ ኣብ ዜማ መቕረት ወሲኾም፣ ውሽጣዊ ስምዒት ብዝትንክፍ ኣገባብ ተወሃይዶም ይቐርቡ ነይሮም። ውሕልነት ጽባቐኦም ድማ ኣብቲ ናይ ሓባር ስራሕ ጐሊሑ ይረአ ነይሩ።
1: ደርፍታት ኣብ ሜዳ ናይ ሓባር ስራሕ ተሓጋጊዝካ ንኣብነት ኣነ እንድሕር ዜማ ዓቕሚ ኣለኒ ዜማ የውፅእ እቶም ሙዚቀኛታት የተዓራርዩለይ ባዕሎም ኣማዓራርዮም ትቐርብ ግጥሚ ከዓ ባዕለይ ፍትን ካልእ ቋንቋ ምሳይ ዘሎ ንዕኡ የርእዮ። እዚ ናይ ሓባር ስራሕ እዩ። ከመይ ስለ ከምዚ ዝገበርና እዩ ዝያደ ኣድማዒ ዝኸውን ነይሮም።

መደባትና ትራኒኹም ብትከታተሉ ዘለኹም ብምክትታልኩም ድማ ነመስግነኩም። ብምቕፃል ንስ መደብና ፍኖተ ህይወታ ተቐሪባ ዘላ ሎሚ ፍኖተ ህይወትና ኣብ ማዓስከር ደንደን ዝርከባ 30 ዛኽላ ደቂ ኣንስትዮ ተጋ

ሓንቲ ብሓደ ብምዃን ዘካየደ ዘለዋ ክለብ ስርሐን ወይ ድማ ናይቶም ምኩሮ ሂወተን ብሓባር ክንዕዘቦ ኢና ኣብ ግዜ ገድሊ ብሓደ ኮይኑ ንዝተጋደላ የን ብሓሳ ነረ ማለት እዩ ኣብ ሓደ ኣሓዱ ድሕና ፅነት ድማ መንግስቲ ብዝፈጠሩ ዕድል ነታ ክለብ ብሓንሳብ ኮይነን ዘካየደኣ ዘለዋ ክሳብ ሕጂ መፅንኦ ዘለዋ ናይ ሂወት ተመክረን ክብ ይመስል ንካታተላ ናብ ሜሪ ኣማኑኤል ከስክረኩም እዩ።

0: ኣብ ማዓስከር ደንደን ዝርከባ ስንኩላን ኩናት ዝኾና ጀጋኑ ደቂ ኣንስትዮ ካብ ናይ ገድሊ ግዜኣት ሒዘን ኣብ ዝተፈላለየ ፅንኩር ቃልሲ ብሓባር ኮይነን ተሳቲፈን ዝሓለፋ ሎሚ እውን ልክዕ ከም ሓደ ስድራ ብምዃን ኣብ ሓደ ስራሕ ተጠርኒፈን ክሰርሓየን ረኺብናየን።
1: ክንጅምር ከለና ብ30 ደቂ ኣንስትዮ ኢና ጀሚርና ኩላህና ብዚ ማዓስከር ዘለና ስንኩላን 30 ደቂ ኣንስትዮ ብምሉእና ብሓንሳእ ጀሚርናየን። ከም ብርኪ ና ከዓ ከ2,000 ኣውፂና ኢና ጀሚርናያ። እዚኣ ክትወሃበና ኮላ ብማሕበር ስንኩላን እያ ተዋሂባትና። ንኣኸን ከም መዘናግዕን ከም መእከብን ተባሂሉ ተዋሂባትና። ካብኡ ዝጀመርናዮ እቲ ስራሕ ከዓ በብቕሩብ ማለሲ ከምቲ ዝድለ ኣታዊታት ክህልዎ እኳ ተዘይከኣለ ከምዚ መእከቢ ይኮነና። ኣብ ፍሉይ ግዜ ከዓ ተዛዊርናሉ ንመፅእ ብፍልፍል ጌርና በፅሕ ጌርና በፅሕና ንመፅእ ከምኡ እዩ እቲ ናህና መደብ በቲ ማሕበር እውን ንሱ እዩ ነይሩ ዕላማኡ። ንስኻት ክንስ ብከመይ ሓንጎል ክንትሕደሳ ኢሎም ዝሃቡና ማሕበር እዩ። ብከምኡ ከዓ ንቕፅል ኣለና። ንኣካይዳ ስራሕና ዝምልከት ከዓኒ ብኮሚቴ እያ ትካየድ። ኮሚቴ ኣለዋ። ኣብቲ ርእሲ እቲ ኮሚቴ ከዓኒ ቦርድ ኣለና ማለት እዩ። ኣካይዲ ስራሕ ግን ኣለዋ ኮሚቴ። ብከምኡ ኢና ጌርና ንካየድ ማለት እዩ።
2: ካብ መሰረታዊ ካብቲ ቃልሲ ዝመፃና ኢና ብሓባር ኢና ቦርሱዳን ነይሩ ስዋኪን ነይሩ ፈላለ እምበር ኩላና ንፋለጥ ኢና። ኣብዚኣ ከዓ ብሓባር ንቕመጥ ኣለና ክሳዕ ሕጂ ማለት እዩ።
0: ክሳብ 30 ዝኣክል ብዝሒ ዘለዎን እሞ ከዓ ንንውሕ ዝበለ ዓመታት ማለት ን30 ዓመታት ብሓባር ኮይነን ክሰርሓ ብኸመይ ክኢለን፣ ንዝኾነ ኣብ ስራሕ ዝፍጠር ዘይምርድዳእኸ ብኸመይ ይፈትሖ።
1: ሓደ እዚ ብዙሕ ከምዚ ምሰሓሓ ብዙሕ ዘጓነፈና ነገር የለን። ቅልል ቅልል ዘለ ብስራሕ ጓንፈካ ገለ ተራዳዲእና ከዓኒ ብውልቁ ኮይና ተራዳዲእና ማለሲ ኣብቲ ስራሕ ዘሎ ኮይና ኣኼባ ጌርና ከዓኒ እንተን ኣካየቲ ስራሕን እንተን ቦርድን ኮይና ከዓ ነቲ ዘሎ ፀገማት ንፈትሖ ማለት እዩ።
2: ብዙሕ ፀገማት እኳ ይጓነፈና እንድዩ ካብኡ ናብኡ ግን እቲ ዓይነት ማህረም ትፈላለ እዩ። ኩላህና ኣይኮና ናብ ስራሕ ንሳተፍ ፓራፕሬጅ ኣሎ ካብ ዓንዲ ሕቆ ኣሎ ናይ ርእሲ ማህረምቲ ኣሎ መሓውር መቑረፅቲ ኣሎ ከምዚ ታቲቲ ማህረምትና ከቢድ እዎ። እተን መብዛሕትአንሲ ህስያት ስለ ዝኾና ኣብ ውሱናት ሰባት ስለ ዝኾነ ይኸብደካ እዩ። ግን ክትምክቶ ክትክእል ኣለካ። ክትነብር ተኮንካ ሲ ክትምክት ጥራይ ዘለካ። ተዘይኮይኑ ከቢድ እዩ። ማህረምትና ከቢድ እዩ። ንፀላኢካ ከማናይ ትትምነየሉን። ግን ፅርናዮ ንኸይድ ኣለና። ተራዳዲእና ከዓ ኣጆኹን ኣጆኺ እቲ ሓንቲ ክደክም ኮላ እቲ ሓንቲ ትቕይራ ኣብ መንጎ ዓመት ከይኣኸለ ንድሕርዳ እቲ ሓንቲ ሓሚማ እቲ ሓንቲ ትቕይራ ከምኡ እንዳገበርና ኢና ንኸይድ እንዳተራዳዳእና ማለት እዩ።
0: ፈለማ እዛ ስራሕ ብመንግስቲ ክትወሃበንን ከላ እናስርሓ ኣእምረን ከዘናግዓ ብዝብል ዕላማያ ተመስሪታ። ኣታዊታት እዛ ትካል ካብ ግዜ ናብ ግዜ እናጎደለ ክመፅእ ብዝጀመሮ ግና ንዝተባላሸወ ቦሎፎን ወይ ናሕሲ ክዕርያ ኮነ ካልእ ዕብይ ዝበለ ፅገናታት ክገብራ ካብ ዓቕመን ንላዕሊ ስለ ዝኾነ ዝተፈላለየ ቅዱሳት መንግስታውያንን ዘይመንግስታውያንን ወገናት ካብ እንከይተፈልዩ ክሕግዝዎን ጀመሩ።
1: እቲ ገዛ ክወሃበና ከሎ እዚ ጠወሉ ጠወሉ ናይ መንግስቲ እዩ። እቲ ገዛ ከምዚኣ ተዋሂባና ኣብዚ ዘተኣታተነ ኣብዚ ቀረባ ግዜ ግን ብሓደ ብሓገዝ ዲያስፖራ ዝመፀ ሶላር ኣብ ሶላር ጌርና 9 ፓነላት ዘለዎ ከምኡ ውን ነዚ ገዛ ንምሕዳስ ተባሂሉ ብዝተፈላለየ ኣብ ደገ ዘለዉ ኤርትራውያን ሓገዝ ብምግባር ኢና ኣብዚ ደረጃ ዘነዚ ለውጢ ክንገብረሉ ክኢልና ማለት እዩ። ወፃኢታት ከዓ ብዙሕ ወፃኢታት ተገይርዎ። ካልእ እውን ፎርኖ ላህናፍቲ ሰብኣይን ሰበይትን ገነትን ገኤልን ዝበሃሉ ሰብ ሓዳር ኣብ ሆላንድ ዝነብሩ ሳቶም እውን ንዓ 150,000 ሂቦም ንዓ ገዚኦምሉና ማለት እዩ። ካልእ እዚ ናይ ሶላርን ነዚ ገዛ ምፅጋንን ካልእን ዝተገብረ ወፃኢታት ግን ኣብ ደገ ዘለዉ ዲያስፖራ ብብዝሒ ኣዋፂኦም ገንዘብ ዝሰደዱልና እዩ ማለት እዩ። ካልእ እዚ ዚንጎናይ እዚ ገዛ ብሙሉእ እዩ ተቐይሩ። እዚ ክቕየር ከሎ ሕጂ ብሓገዝ ማሕበር ስንኩላን ናይ ማሕበር ስንኩላን ሓገዝ መፅኡ ብከምኡ ዝተቐየረ እዩ ማለት እዩ። ካልእ ንሕና ዝገበርናዮ ኣጓዱ ኣለዋ ተናብዚኣ ኣለዋ ኣጓዱ ብዚኣ ኣለዋ በዚኣ ካለ ሓንቲ ሳተን ብናህና ወፃይታት ገርና ዝገበርና እዩ
2: ክንደጋግሞ ተደይ ኮይኑ እምበር ከምቲ ዝበለትኪ ዝንጉ ኣረጊት ማይ እዚ ብሻሕሻሕ ዝብል ዝነበረ እዩ ገለመንታት ኩሉ ዝንጎታት ካብ ደገ መፅኡ ሓፍደ ይብል ዝንጎ እዮም ዝናይ ዝስመራ ከማ ናይ ኮነን ኳሊት ኣለዎ ተዓርዩ ዝትርዮ ደለኹ ኩሉ ሳላሩታ ነጋሽያ ማይ ኮኸ እኒሄለ እንዳፀውዑ እንዳተራዳድኡ እንዳደወሉ ኣብ ከምዚ በፂሕና ኣለና ዝትርዮ ደለኹ ገዛ ኩሉ ለውጥታት ሳለኦም እዩ ሳላ ዲያስፖራ ራብዓይ ግንባር እዩ ማለት እዩ ተወሳኺ ማሕበር ሶንኮላን ሚኒስትር ዕዮ ረጊፅናዮም ከይናሓለፍካ እንዳተደጋገፍካ እዩ
0: እዞም ክጥቀሱ ዝፀንሑ ኣብ ወፃእ ዝቕመጡ ዜጋታት ንኸምኦም ኣብ ደገ ዝቕመጡ ብዙሓት ኤርትራውያን ብምጉስጓስን ብምውሃድን ነዘን ነብሰን ክኽእላ ዝፅዕራ ዘለዋ ዋዕሮታት ዝከኣሎም ሓገዝ ኣበርኪቶም ብዘይካቲ ብወግዓዊ መንገዲ ብማሕበር ስንኩላን ኩናት ኤርትራ ዝግበረለን ደገፍ ውልቃዊ ተወግሶ ብምውሳድ ሓገዞም ዘበርከቱ ዜጋታት እውን ኣለዉ እዚ ናይ ብዙሓት ኣብ ደገን ውሽጥን ዝርከቡ ዜጋታትን ትካላትን ዝተዋሃደ ኣበርክቶ እምበኣር ኪኖ ኣብ ባይታ ዘምፅኦ ለውጢ ኣብ ሞራልን ተስፋን እዘን ንሃገር ዝተወፈያ ሓርበኛታት ቀሊል ከም ዘይከውን ርዱ ይገብሮ
3: ሽመይ ሚካኤል ዘካርያስ ባይሮ ይበሃል ቀደም ኣብ ሰሜን ኣሜሪካ ዝነብር ነይረ ጠቕሊለ ናብ ኤርትራ ካብ ዝኣቱ ከዓ 8 ዓመት ይሒዘ ኣለኹ እዚ ዘለናዮ ክላብ ሳሕል ቁርብ ፀገማት ነይርዎ ማለት እዩ ከምዚ ዓንቲ ወይ ክገልፆ ፀንሃ በዓል ኣበባ ናብና ሰገን ተስፋይ ጉራጌ ከይድና ምስተዛረብናዮ ንስውን ክምስገን ጉብኦ ብንፁህ ልቢ ተቐቢልና ሸዓ ኣብቲ ኦፊስ ንከለና ነቶም ጂኦሜትራ ነቶም ኢንጂነር ዝፀውዕዎ ማለት እዩ ሕጂ ከይድኩም ኩሉ እቲ ዝግበር ጌርኩም እቲ ቢል ኦፍ ኳንቲ ዝበሃል ኣውፂኹም ተምፁለ ኢልዎ ማለት እዩ ካብኡ ተበጊሱ ከምዚ ንሪኦ ዘለና ቁሩብ ትንፋስ ሂቡ ክንብሎ ንኽእል ኢና
4: ከምዚ ዝብለኪ ብጣዕሚ ዝገዛና ማሲ ገፊሕ ወፃኢ ተገይርዎ ናይ ብሓቂ ማለት ብሓገዛት ክትሪኦ ከለኻ ዳርጋ ደይተሳተፈ የለን ከማን ክትብል ትኽእል ኢኻ እቲ ንዓና ዝድግፈና ሰብ ማለት እዩ እንዳስገን ገፊሕ ክስታይ ወሲዶም ኣተዓራርዮም እዮም ማይ ነጥብ ነይሩ እዩ ዝገዛ እዚ ማለት ናይ ብሓቂ ዘይጨንቐና ዝነበረ ነገር እዩ ንሕና ኣብ ዓቕሙና ክንገብሮ ዘይንኽእል ዝነበርና ተሰሪሑ ማለት እዩ ዓራይ ቅድም ማለት ብዓቕምና ኤሌክትሪክ ንኸፍል ብዓቕምና ገዛ ክራይ ንኸፍል ገለ ነይሩ ዳሓር ግን ምዕቃን መሬት ምስ በፅሐ ካብ ዓቕምና ንላዕሊ ገዛ ክራይ ተሓቲትና ማለት እዩ ካንቸሎ ኩሉ ምስ ተዓቐቐነ ገዛ ክራይ ተሓቲትና ገዛ ክራይ ክንከፍሎ ይከኣልና ሓቂ ንምዝራብ ማለት እዩ ወርሒ ወርሒ እስክንድኡ ክንከፍል ኣይንኽእል ኢና እጂ ከምኡ ስለዝኾነ ንሕና እንታይ ጌርና ናብ መንግስቲ ሓቲትና እዚኣ ከዓ ነፃ ተባሂላትና ማለት እዩ ወላ ሓንቲ ገዛ ክራይ ክኸፍላ የብለንን ተባሂልና ኤሌክትሪክ ግን ከም ሰብና ብግቡእ ንኽፍል ኢና እዚ እውን ሓገዛት ናይ መንግስቲ ብሓቂ ታሓይሽ ናይ ብሓቂ ብድጎማ ኢና ንኸይድ ተበልካስ ምግናን ኣይኮነን ኩሉ ነገር ብድጎማ ኢና ንኸይድ ማለት እዩ ብዝገበረልና መንግስትና ከዓ በዚ ኣጋጣሚ ክነመስግኖ ንኽእል ንደሊ
0: እዘን ስንኩላን ኩናት ዝኾና ደቂ ኣንስትዮ ካብ ሕብረተሰብን መንግስትን ዝግበረለን ሓገዛት ወፃኢ ንገዛ ርእሰን ኮይነን ንፅጉማት ወገናት ክሕግዛ ድሌት ከም ዘለዎን ብምግላፅ ኣብ መፃኢ ነዚ ትካል ንዝተፈላለየ ናይ መርዓ ፅምብል መካረዪ ንምሪት ቅዲ ክዳን ኮነ ንዝተፈላለየ ወርክሾባት ምክራይ ብዝለዓለ ክሰርሓሉ ዕላማ ከም ዘለዎን ገሊፀን
4: ናይ ወፃኢ ሓገዝ እውን ብሓቂ ህዝቢ ኤርትራ ክምስገን ዝግብኦ እዩ ኣብ ልዕሊ ስንኩላን ዘለዎ ናይ ብሓቂ ሓልዮትን ክብርን ኣለዎ ብጉልበት ከይተረፈ እዮም እዞም ዝብለክ ዘለኹ ኣበርክቶኦም ከማ ክንገልፆ ይንኽእል ኢና ናይ ሩታን ናይ ሚኬለንሲ ናይ ብሓቂ ደዲሕረና እንዳጎየት ብፍላይ ሩታ ደዲሕረና እንዳጎየት እዚኣ ጎዲላ ኣላ እዚኣ ምላኣ እዚኣ ከምዚኣ ክትከውና ኣላ ስጋብ ሕጂ ብፋይናንስን ብጉልበት

0: ናታኸይ በቐቐት ኣብ ከምዚ ደረጃ እዚ ኣብ ቂዓትና ሕጂ ከዓ ንሕና ንዕኡ ክተመስግኖ ሲ ፍረፃሙኡ ክትቦ ኣለካ ብዝብል ሓሳብ እዩ ንሕና እዛ ገዛ ብሓቂ ተዓርያ ኣብ ዝኾነ ኣድቨርታይዝ ጌርካ ሰሪሕና ንክንልወጥ ንዝብል ሕጂ ዕድሚኡ ሰብ ሙሉእ ክሕገዛ ይነብርን እዩ እዚ ዝኣክል ገዛ ከዓኒ ክንሰርሓሉ ክንክእል እንተሰሪሕና ንሕና እውን ክንሕግዝ ንኽእል ኢና ማለት በታ ዓቕምኻ ንሓናኻ ካብቲ ካባና ትሕት ብዝበለ ሰብ ክንሕግዞ እንተ ደኣ ሰሪሕና ተማቒልካ ብላዕ ስለ ዝኾነ ኢቲ ንሕና ናይ መፅአ መደብና እዛ ገዛ እዚኣ ተፈሊጣ ከምዚ ክትብልዮ ዝፀናሕኸይ ፒያኖ ባር ክንገብር መንገብር ናይ መርዓ ክካር ክእል እዩ ዝገዛ እዚ ብጣዕሚ ፅቡቅ ገዛ እዩ ንፀጥኡ ዝምልከት ወላሓንቲ ፀገም ዝበሃል የለን ብሓፈሻ ኩሉ ነገር ሲ ክንቅይሮ ንኽእል ዝብል ገምጋም ኣለና ሕልምና ክሰምረልና ከዓ ተስፋ ንገብር
1: እወ ኣነ እንታ ክብል ደሊ መንግስቲ ኤርትራ ምስቲ ኩሉ ክብደት ዘለዎ ሃገራዊ ዕማም ነዚ እውን ብዓሙ ይገብረሉ መንግስቲ ኤርትራ ነቲ ኣብ ደገ ዘሎ ህዝብና እውን እሱ ከዓ ብዓቅሙ ይገብር እዩ ካብ ቁፅሪ ሓደ ሰውራት ጀምረሉ ስካብዛ ሕጅዝ ኣብ ጎኒ ህዝቡን ሃገሩን መንግስቲ እዩ ዘሎ ግን ሓደ ሓደ ግዜ ኣብ ደገ ዘሎ ህዝብና ሓበሬታ ከዓ ይጎድለ እዩ ከምቲ ዓንቱ ንዕሉ ዝነበርና እንተ መፀብዝስ ወይ እና ሰዓል ወይ እና ቅድስቲ ማርያም ወይ ገለገለ እዩ ዝብል ብዛዕባ ዝትካልካ ብሓፈሻ እዩ ስእሊ ዘለዎ እምበር ብፍላይ ብዛዕባ ናይ ደቂ ኣንስትዮ ሓበሬታ ይብሉን ሞ እዛ ናይ ሎም መዓልቲ መደብ ተስፋ ገብር ፅቡቅ ጌራ ምስ ዓለም ክተላለየ እያ ኣነ ግን እንታይ ክብል እንተለኹ ሕፅር ብዝበለ ከምቲ ኣቦና ሰማይ ነሶም መሓሮም ኣቦይ ስራጅ ዝበልዎ ክንድቅስ ክንትስእ ኤርትራ ኣይንረስዕ ደኢሎም ንሓቀይ ኣነ ኸ ነቲ ኣብ ደገ ዘሎ ህዝብና እንታይ ንበልክዎ ክንድቅስ ክንትስእ ኩለን መዓስከራት ኣከለ ስንኩላና ኣይንረስዕ ንበልክዎ ነረ ምስቲ ዘሎ ካልእ ዝገብሮ ወባያታት ፍልይ ብዝበለ ከዓ ነዚ መዓስከር ናይ ኣከለ ስንኩላን ኣብ ስመራ ዘሎ ጥራሕ ዘይኮነስ ኣብ ካልእ ከተማታትና እውን ንድሕር ኣሎ ብፍሉይ ከዓ ነዚ ቆላሕታ ክገብሩሉ ኣብ ርስቲ ዝገብሮ ዘይተኣደነ ሓገዛት ማለት እዩ እዚኣ ክዛ ጥራሕ ምተለኹ

0: ዓድና ስረ ሰብኣይ ዓጢቐ ሓውን ሓሰር እንተዘይኮይነክስ
1: ባቲቶ ኣትዋ እንተ ዝርኢ ዝዓዲ
2: ወይ ክትብ ኣያንስኻ ዘይተባሃልኩ ዶ ኮይና እንታ ታልው ብሓፍተይሲ
3: ኣባህለል ግዳ ዓዲ ካብ ዘሎ ቁም ነገርን ካልእ ወረን ሓንጊድካያ ልብኻ ሸፊቱ ሲ ፅቡቕ ኣለኹ ዶ ትብል
4: እንታይ እንታ ወረ ኣነስ እንታ መን እዩ ዝልእኮ ዘሎ ዝሰብ እዚ እንታይ

0: ገብሮ
1: ሕጂሲ እንታይ ፀይቡኒ ለካ ኸ ትዛረበ
2: ዝፀበበካ ዶ
3: ልበይ ባሙ ኢና ነይራ ንዑስ በልክን መሲሉ
1: ዘየለ
3: ሙሴ ተርድ እዮ
4: ፋስለት ፎክሰኒ ኢና ባኻ መፅ እምበር ሳንዴ ዓይኖ
0: ዓይኖ ዓይኖም ዛ ጓደብርሃ
4: እዎ ሳንዴ ዓይኖ
0: ንስሕራ እንታይ ኣጋጢሙ
4: ምስ ኣቦ እንተባኣይ ሰነየቀኒ
0: እንታይ ባእሱ
1: ዋ ቁርባይ ትበርህ እንዲኻ ዝገራታ እዝጊሄር ባፍራ
5: ማክብዝሎ ድመፅእ መሲሊ
1: ገደደ
6: ተዘይ ተመርዓኺ ኢሉ ሕንይን ክብለላቐኒ
2: መቆልዓኸ እንታይ በለት
6: ኣይፈትወት
2: ኣይትፈቱን ዓይኖም ከዓ ትርር ኢላ እንድያ
6: እቲ ትራሲ ሓሳባ መዓር ወለላ ክንሱ ኣይፅላን ይፍፁም
7: እዋ ድሓኒ እቱው ኢልካ ቡን መስተይ ዝኸውን እዋ ስማዓ ኣባ ዋ እንታይ ዳ ኮይነ እንተሳ እንደ ዓይኖም ሎም ስምሳና ዘይመፅ ዶ ስማዓ እስኪ እዚ ዳይር ወደ ርኣይ ሓቲት ለን ዝበሃል ዘሎ ከዳ
4: ዳይር ምናት
7: ዋ ዳይር ወደ ርኣያ ሓምዞር እግዲ
4: ወይ ኣተንሳ እንደይ እንታይ ክንትብላ ወይ ሓውተይ
7: ዋ እድቢ ክንዲ ክንደይ ሰማዕ ክንወስክ መሓላለ
4: ጋባሓጎይ
7: ኣቦ ኣስኮርዮም ለ
4: ወይ ወይ ርኣ ዘይበሰለኒ እምበር እዚኣ ሰሚዕዮ ነይረ እንደይ ትንሳ ንደ
7: ወይ ኣትንዓና ይበላ ንዓና ይዝማይ ብብንብን እዩ ዝብል ዘሎ ከይርከበና
4: ኣትንሳ ንደ
7: የ
4: ወይ ርኣ ንወግዕ ወግዕ ምፀ እምበሪ ናትከን ዝተወሪ ሰሚዐ ነይረን
7: ዋ
4: ዋ
7: ኣትን ከመይ ደልኩ ንዳዓል ክንስኽ እንዳ ዋ እዛ ናተይ ደኣ ከመይ ብላ መፀትክን
4: ሰሚዐዮ
7: ሓቂ ሓይሳንደይ ንካልእ እንተ ዝኸውን ሕራ ይመልኩ ንዘርኡ ግን
4: ባዕሪ ክንዲኹን ከስድራክን እዮ
7: ኩላህና ብሓደ ኢና እቲ ካብሪ ማዓድጎተት ምባሉ ቅጫ ኣምፂኢሎም ሲ ንሶም ዕጭ ኢሎም እንተኣነው ናይ ፎቶኹን ሳንደይ
4: ግርም ገበርኩንኦም ሳንደይ ግርም ገበርኩንኦም
7: ወ እንታይ ደኣ
4: ደንቂ ንስካ ይረእክዎ ንድቕኒ ሳንደይ
7: ዋ ንስኹን ከዓ ማዓስ ንሱ ጥራይ
4: ተይደኸይ
7: እዘንቲ ከኣት ማዓስ ኣለዋ ኮይነ
4: እሞ ሒስ ክልቲኦም የለውን ማለት ክንዲ
7: ኣለውን
4: ዶትብላኒ
7: ወ
4: ጉድዩ በለናዓ ናይ ቅድሚማ ኢና የፀብቆ እዩ ዝበሃል ሳንደ እዚስ የፀብቆ
7: ይሂት ማቤድዮ ማቢሎ
4: ወይለይ ኣይ ምሳኽን እንደ ንህንኹ
7: ዋይ ሓቂ ሳንዴ ማዓረ ወረሎ ብስጫሕን ሰበይቲ ኣኮይናትና ዘላ
4: ኩላናይ ሳንዴ
7: ንዓና ይብላ ንዓና ይብላ ንዓና እዛ ማይ ከይርከበትኒ እወ እቱው ኢልካ ቡን መስተይ ስረኪብና ኣለና እወ ኮነ ንዓና ይብላ ንዓናይ ንዓናይ ንዓናይ ንዓናይ ንዓናይ
4: ንዓናይ ንዓናይ ንዓናይ ንዓናይ ንዓናይ ንዓናይ ንዓናይ ንዓናይ ንዓናይ ንዓናይ ንዓናይ ንዓናይ ንዓናይ ንዓናይ ንዓናይ ንዓናይ ንዓናይ ንዓናይ ንዓናይ ንዓናይ ንዓናይ ንዓናይ ንዓናይ ንዓናይ ንዓናይ ንዓናይ ንዓናይ ንዓናይ ንዓናይ ንዓናይ ንዓናይ ንዓናይ ንዓናይ ንዓናይ ንዓናይ ንዓናይ ንዓናይ ንዓናይ ንዓናይ ንዓናይ ንዓናይ ንዓናይ ንዓናይ ንዓናይ ንዓናይ ንዓናይ ንዓናይ ንዓናይ ንዓናይ

ዘውርሩ ሩ ሓ ሳዓ ዘውርሩ ሩ ሓ ሳዓ ዘውርሩ

0: هاي بلا رؤوس أسندي فرح أكل الحسن بس بس بس بس والله بس تحت فرح نعنا
1: እዚ በረኻና ፈቲኻ ዶ
2: ክንደይ እዩ ኮ ባ ኢል ንመርካ ፀላኣይና ዓዲ ቆመጦ
1: ካብ ሎሚ በታ ክጎረሮ መን ጣላ ዓይኒ ምኳንካ ኣፍለጥ
2: ሽጎይላ ፈቓድኩም ይኹን
1: ኣብዝ ደለናዮ ኣብ ዝኣቶናዮ ዘድልየና ክመሲስና ክንመፅእ ዝእግመና ከምዘየለ ኣዳዕሊኢካ ክብሎም ይፍለጥ ርእሱ ኩሉ ድማ ካብ ሎሚ ርእሱ ኩሉ ኢኻ ምስ ሃረዩ እናተሰማማዕኩም እናተሳነኹም ዝተዋህበኩም ስራሕ ዕመሙ ኣይትሕመቕ ሃንስ
3: ኣቤት ጎይታ እዩ
1: ሃየስከ ንቁሱ ዝኸውን ስጋ ጠባብሱ
3: እሺ ጎይታ እስከ ንኽድወልኩ

0: ሱመስከታ ሕዚስካ ትመለ መፅዓስ ካርስ ርእስኩ ንኹም ኣለዋ
1: ገሪምና
2: ገሪሙ ገሪም

0: ማለት ዝንጋ ሰብ ዓድና ረኸ እንታይ ዳ ቅሪት ፈኒኹም ዝጨረፍሉ ኣለኹም ደቀ ገለ ኣስከራይ ምራኸ
1: ተሓወሰኩም
0: ለ ኣብሎ ወደ ሃለውትን ግን ተፀሓይሓይላት እዩ
1: ኣብሆ
0: ናራ
1: ምራክ
0: ዘርኡ ስለ ዘይብታዩ
1: ከዛ ናብ ተቐልቲ
0: ምግቢ ከዝዋን ዋሮ ከባረ ዋ ናበይ ዳኣበሉ እታይ ናይ
1: ካ ከምዛ ገለ ዝሰረ እዚ ምራኽ
0: ዝዓብ መስሊኒ ብቆሎ ህ ዝመስል ዘሪኹ ሞ ይፈትኑ ዘሪኹ
1: ኣራይበሉ
0: ስንቕባ ዘሪኦ ከደስ እንዳሓለፈ ዘለ ተዳሃልኩም ዶ እንታይ ኻ ትብላ ዝሓንበሉ እንድሕሪት ሓልፈ ሪኢኹም ሓደኹም መፂ ግድን ዝዳሃየሉ ከይበሉ ክዱ ሂዱስ ተጥሪትኩም ኣለዩ ኣክለኩም ማይ ስረምቲ ፅገ

0: ክበላ ሃየ ዋይ ንፋስ ከይኣትወክል
1: ወየን ቅድስቲ ሲ ዓጆ ክንብል ንዕነቡውን ኣስትያና ከይንብለን እኳ ርሲዕናየን ውዒልና
2: እንታይ ክንበደልክና ንትናይ ቅድስቲ
1: እታ ቆልዓሲ ንመርዓ ንብለ ኢላቶ ኣይ ኣብርሃ ኩሉ ኣቐኒዮ ንሳ ከዓ ሓምባህ ክትብል ቀኒያ
2: ዋይ ኣንተ እቲ ዳይር ሓዊ ዘበሎ ዳ ይሕሸላ እምበር ዳሃ እንተኮይኑስ ብኻይቦማ
1: ስቕዳ ኣበላ ገታር ናብራ ንሳስ ዕጭ ሓንፊፋ እያ
2: እንታይ ኮይነ ኢላ
1: ኣንቱ ጓለይ ንሳስ ክፀኒሐ ባህሊት እያ
2: እሞይ ጣዓየት
1: ወይ ገታር ናብራ ንጣይስ ካብ ሰባት ጥዒ ንዕነ ዳ ክነግረክን ኣብዚ እዚ
2: እሞ ሓሳባ ስግር ነሩ እንተኾነ ግን ንዓዲ ምሉእ ዓቐብ ቁልቁል ደበለሲ ንበይና እሞ ድማ ጓል
1: ንስስወ ግና እታ ቐንዲ መእበይኣ ምክንያት እዛ ክብለክን ፅናሕ ኩያ
2: ኣነሲ ወዲ እንተዝህልወ ንነሩሲ ንዓይ መወሰድኩዋ
1: ወይ ገጠር ናብራ
2: ኣንተ እንትወድክን ኣኺል እንዲ ንሹማይ ደይ ተኸታሉ
1: ኣንቲ
2: ዓይኖም ትመስል
1: ኣብ የለኻ ዘይበልዎ ሳብ ዘሎ ክብል እዮም ዝበልዎ
2: እንታይ ነብሩ ኣለዎ እስከ
1: ንሱ ስፅናሕ ዳ ምስዋ ጓለይ ብሓደ ልክም ኣቢለ ኣብ ሓደ ዳስ ዘየውፅኦ ወይ ለከ
2: እዋይ ኣንቲ ናይ ሳዳ ቆል ዓንዲ ኣትን
1: እንታይ ቆልዓ ገይርዋ ጓለ ኣይ ጓል 14 ዓመት እንዲ ኣነ ከምኣ ተመሪዐ ዘለኹ ሄዳ
2: ኣንቲ ንስክን ድማ ኣኽልቲ ነርክን ኣኣ ምፅዋት ሓንዳይከይ ፀጎምኳ ንደዛና ኣስክትት ኢለያትን
1: ኩሉ ሓደ ወለድና ዘይ ከምኣ ገይሮም እዮም ቁርን ዘብሉካ እንታይ ኣለዎ መሳእቱና ወሊድና
3: ስንበሉ ሰብኣይ ንበይኖም ገዲፈ ከድክንዶይኖም ከይሰተና ሓጢኣት ክንነገር ፈልቲ ብሩክ መዓልቲ
1: ኪዳ በላ ሓ
3: ብሩክ ነግበረን መዓልቲ
1: ነግበረና ኪዳ በላ ምልእተ እየ ጠጥዑሙ ኣባዥጎ ርሑስ ክራማት ገይርልና ኣሎ እወት ገደናኹም ከደሓን ድዩ ዓፋፉን ሒዙ ዶ ሕራይ ምልእተ እየ

0: ኣብ ትውርተይ ብድሓንክ ዲኸሎሚ በዓሎ ቦይ እንዲኦም ብዛዕባ ዓይሎም ክጉዕ ሰምዖም ፀኒሕ እዚ ኣያብራሕኒ ኢሎም ኣብሉ ነይሮም እሞ ወዲ እሞ ድዮ መንበለ እዚ ከይኣክል ዳይር ወደርኣይ ከዓ ሓቲትላ ኣሎ
1: ቲኣክቲ ትብሊ ለካስታ ወረይስ ሓቂ እዩ
0: ኣይሰማዕክን ዲኸ ደይሰማዕኹ
1: በለ ሕራይ እማ ሒዱ እንታይ እዩ ዝግበሩ
0: እንዳይ ኣንቲ ትሽማሕ ወይከ እንታይ ይኹን
1: ዋይ ኣንቲ እንታይ ክጓለ ንስኺ ኮኩዒት ክኮኩላ በፂሕክ እያ
0: ኣበሊ ክነግሮ እንዲ
1: ሓው ከዓ ብድሕ ዘለኺ ተገደለ ልብዓይኖም ተሪሩ እዩ ዘሎ ተኾነ ከዓ ትሕንፍ ትኸውን
0: ተዘይኮነ ኸ
1: ተዘይኮነ ዳ ሽዕለል ክበሉ
0: በለ ኣነሲ ትሽቕላ ቢል ይቐነ ዘለኹ
1: ዳሓን ዳሓን ኣይትሸቐል እዩ ኣይትሸቐል ውባይ ዘይዘሸቕለ ኣለኪ
2: መዓላትክ
1: ዘምህረት
2: እንታይ ዳ ክዕልላ ዲኽን ዘለኽን ዋላ ተሓምያ
1: ድሕመደሎ ኮይኑ እዮ ነውግዒና ዘለና ንዕልል
2: ድንቂ በላ ይዕልላና ስከ
0: ወይ ዕድለ ይብልካ መስለኒ ሕሉ ወዲእና እዩ
2: ትንበለቲ ብንእሽታ ክስክንዲ ዝለፍ ትብሪ
0: ከማይ ኣ
2: ኣተ ንዓይ ከተጉሂ ዝተላእኽ ክጋነይ ንድኺ
1: ዘምህረት ወረዓዲ ግድሃበኒኻፍ ነበል ማዓረ
2: ወረዓዲ ወረዓዲ ደበልኪ ሳውን የሽን ኣሎ ኩላ ከብሊ ሓቂፋ ትሓድር ኣላ
1: ስስ በፂሕናዮ
2: ካልእ ዳ እሞ እንታይ ኣሎ
1: መቒድ
2: ከይደ
1: ሃበ ስሑ እዚኮ እንዳመሰለ ግዲ ሓቂ ግና ደፍ እዩ ዘምር
0: ሓደ ሓደ እዋን ቆልዓ እንዳተቀየረ
1: ይመፅኦም እ

0: ይዲቦኦ እኳ ይኮ ይዲቦኦ እየ ዋይ ቡባ ከዓ ነዘይ ፈለጥ ኢኸ በሊ ከይደ
1: እዚኣኸ ቆልዓና መስለ ኩላ ኣትፈላ
2: እዚ ዓድና ኮይኑ
1: እዚ ዓድና ኮይኑ

0: ግደፍ የባ ደቃ ድርትናን ክመስላ ውነይ ክሳብ ዝጠፍኣን እኩኤና ሽኮንድር ኣቢለና ነ
1: ኣበይ ኣብዚ
0: ኣብዚ ወይ
1: ብለይቲ ድዩ ብቀትሪ
0: ብቀትሪ እምበ
1: ኣነ ዝኣሃበን ክሓመቕ ኢለ ሳዕልዋጣ ናይ ወላዕለ

0: ትፀንሖ ተመቂሩ ይተረፍዎ ናይ ቋሕ ሰምኳትን ኣሎ
1: ኣነሲ ብነብሰይ ከ ኣይክእል
0: ኣየክትታበዶ
1: ስድራይ ብሻቕላ ዝኾኑ ዳሃይ ተቐቢጡ ይእውን
0: ዝለበኸ ክፎ ትታበዶ
1: ኣትታደዘ ፀሓይ በሪቓ ክሳዕ ተዓርብ ናተራእየት እዛ ድቃ ስለ ይባልዕ
0: ዳሓን ዳሓን ሕየክት ከድየን እንዲኺ ነብርሃዶ ኣቶ ክፉ ሓሳብ ዘይትገድፊ እዮ
1: ርሕንዲ
0: እንምንስሊት ውሽጢ ኺ ክሳብ ኩንዴት ኩን ፅሪ እዮ መንባዕ ከዓ ግደፊ እዩ ትታበቱ ዘየጓኽኒ ሕሞቕ ሓሳብ ትፍብል እዩ እየ ዝብለክ ዘለኹ ኣይትንበዐ
1: ክነፍቀኩም ግዜ ተጅዕም ከዓ ክመፅ መንፈልጥ ብራኸብካልኹ
0: ድሓ ኣምላኽ ንመን ኢልዎ ሓደ መዓልቲ ንረ ፈጣ ብልት ታቦት ይትንብዒ በቃ ክለኪ ይዎ ተን ወይና ርኣ እንታይ ከደንጎ
2: ዜና
3: ኣይፋል ኣዝሕሸና ሓርከዓ ዝንፋስ ጥዕሚ ዩ ዘሎ እዋ ኣንታ ኣብርሃ እንታይ ደ ክብለካ ደል ሓደ ነገር እ ክዛረበካ ደል
2: ናይ ድሓን ክበሮ
3: ናይ ድሓንሲ ናይ ድሓን እንታይ ደ ክብለካ ደል
4: ንዓላት
2: ኮይ መፀናሓ ሕድሮ ወደይ
4: ኣይ ኣብርሃ ንዓኹም ደ መፅ
2: ናይ ድሓንዳ
4: እንታይ ድሓን ኣሎ እንተኻል ዘሩ ዓዲ እንተስ ቀፊዳ እንተስ ገለገራ ውሽጦም ዘይትፈልጦ
3: እንታይ መታ
4: ነገራት እሂን ምሂን ምባሎም ዘይናይ ጥዑይ ኮይኑ ስለዝተሰማዓኒ ብኣምሆ ካብዚ ዓዲ ካብ ዝወፅ ኮ ክሳብ ሕዩ ተመልሱ
2: ናበይ ከምዘበሉሞ እንታይ ፈልጥ ናይና
4: እንታይ ኣብርሃ ናበይ ሞኮይኮ ዲኢኻ ዘይና ኣብትጋኒን በረኻ ዝኾነ ሳውን እዮም ከይዶም ዝኾኑ
2: መንበደ
4: ክኸዱ ከለዉ ዝረእይዎ ጭሩምን በረኸትን ኣብቲ በረኻ ጥሪት እንዳሓለዉ ከለዉ ግልፅ ግልፅ እንዳበሉ ክኸዱ ብዓይኖም ርኦሞ
2: ብዓይኖም ርኦሞ
4: ለካ ንዮ ዘለኹ
3: እዚ ንዓ ክንስዕቦም ዝግባአና ጉዳይ እዩ
2: ሕይ እውን ተመይ ሓሊፉ ኣገብሎም ርኢና ዘ
3: ግርብ
4: ናይቲ ዘረኻ እምበር ገድን ካብ ጉዳይ ዓዲ ድሕርሕር ምባሉ ከይ ኣክሎስ ምስ ኣበርህን ምስተኸኣን

0: ክለክለክ ምባሎ ድማ ዘይብርሃካ እዩ። ዓደ ከይትክዕበኒ ኣባይቶ ደው ኮይኑ ባሃል ፈሪሐ እየ እምበር ነዚ ሸቲተይ ገይረ ርእሱ ክልተ ምቕል ከብለ ኣነን የብለኩም ኣሎ
1: ሕድሩ
0: ድሓ
1: ዝወርዓ ፅባሕ ንኮ ምሳውን ተላፊኖም ንዓና ከይጎዱና ንዓና ከያሲና
2: ደሮስያ እዩ ኣንሪኻ ተኣሰርካ ዝፈታሕካዮ ምስላደ ዝተባሃለ ኣብቲ ጉደና ርኣ ንግበር ኣስከ
1: እዋ ኣነ ደኣ ደይ ብዛዕባ ታወት እየ ክዛረበካ ሓሲበ
2: ብዛዕባ ታወቱ ርኣ እንታይ ሓደሽ ነገር ኣለዩ
1: ተፈጥርካ የለ
2: ካብ ናይ ባህሞይ ዝፈራሓናዮ ሞ ክሓልፈላዩ ዝበልካ ፈጣሪ ግርህና ርኢላስ ናፀያሓደላ
1: እሶስ ፈሊጠ ብኡስ ቀሲነ
2: እንተ ርኢ ኣሎ ካልእ
1: ኣብርሃ ቅድም ሞ ፅን ኢልካ ስምዓን ሽዑ ከዓ ንላሃዘ
2: ራገረ
1: እዋ ከፈላ ከብፅሓ ክኸይድ ዲሓቀይ
2: ንስስወ
1: እዛ ቤተይ ከምዛ ትፈልጠ ከምቲ በኣ መሆይ ክሓልፈላ እየ ድበልኩ ሕይ ድማ
2: ኣንታ ወዲ ዘጎ ግዒልካ ናኳ እቲ ዝበሃል እንደበለና
1: ንብሕተይ ክሳብ ዝኾንኩ ፍቓዳን ፍቓድ ስድራኣን መሊአ ከምቲ ወግዐን ባህልን ከፈላ ምኻዱ ዘይተርፉ ሓደ መንገዲ ክኾነሉ ጓልኩም ሃቡና ኣክብለለ የደሊ
2: እንታይ ወቱ
1: እወ
2: ድንቂ በል ምሰያ ምሕፁንን ከፈላን ክትመክሩ ሞ
1: ግርም
2: ንኸፈለካ ሓደ መልእኽቲ ኾነሉ
1: ፅቡቅ
2: በል ክንላዘብ ሞ ክንመክር መንቅድ ምብጋሶም እዩ
1: ግርም ፈጣሪ ከዓ ንመን ኢልዎ ሰልጠናካ ኸውን
2: ሰልጢ ድመን ኢልዎ
1: ሰልጢ
3: መዓልካ ሽማይ
4: ቤለ ዓይኖ ኣንቲ ኸመይቲ ውዕሊ
3: መስገን ከመይ ቀኒኻ
4: ጌር መስገን ከመይ ቀኒኻ ድዩ ከመይ ከሪምካ
3: ንሽሙ እንዳኣለይ ሓቅኻ
4: ዓይኖ ኣስከ ብርኪ ክስበብ
3: ሉ ሰብ ባኸእ ዘበና
4: ሓቂ ኸእ ወሮ ንምሾትስ ከመይ ኢና ክንኩ
3: ንምንታይ ኢኻ
4: እዝናተይ ናትኩም ጉዳይ
3: ኣምላኻሎ
4: ወሱስ ኣምላኸ እዩ
3: በዚ ኣብለበል ዝኣስማ ኣላታ ኣቲ ኣቲ ንሳድያቲ ኣትዛረት ዓይኑ ደግቲ ምስ መዳላ ክንዲ ዝጉጅም ትብልዳ ምስክሉቲ ኣቲ ሽመ ሕብ ክንዲዳ ክንዲ ዝጉጅም እንዳኣር ኣለካ ኢኻ ቃስ በሃሉ ዳ ኮኑ
5: ስማዕ ኣሎ ሽማይ ባቦት ሲ በዕላ ቦይ ክፈለ ከብፅሕዋ
4: እዋ እንታይ ትሰብ እኽሊ እንኳዕ ኳ እቲ ቁርሱ ዝዓመፃ ሓሳብ ልቦ ሰምራ ይጠነሰ
5: ወይ ኣታ ሽማይ እንታይ ገበረትካ ንሱ ብረስ ምድሪ ምህላው እናፅለአናስ ዘርኡ ድማ ንይበሎ
4: ንይበል ዮዋ ምዝስ ሓንቲ መዓልቲ ፊተፊት ንቤትመላ ኣባሃበና ኸውን
5: ብጣዕሚ ስናዓይ ባ ግበረለይ
4: ሃይ ዓይኖ መቸም መዓልቲ መዓልቲ ኸ ላዕሊ ዓቕሙ ክዳሓስ ንስኽዳ ጓል እንዲኸ ካባና መንሕለፍ ኢለዎ
5: ዳሓ ንስስ ኣብ ዓዲ ብዛዕባይ እንታይ ይዛረበ ኣሎ ከሰሚዒካ ዶ
3: ዝበሃሉ ፀኒሕ ሞ ሽማይ ዋ እቲ እንተደ ንዑ ተድ እዮ
6: ከድየልክ ሞ ከመይ ኢኻ ምስ ዓይነዎም ክትብል እዮ
3: ኣይትዒት ንባይ ክቆልዕኺ ዋ ኣነ ንዓ ክንታሕተትኩ ክስ ንዑ ክተድዮ
6: ዝፈልጦ ዘይብለይ ድኣ እንታይ ክብል ደሊኺ
3: እዎ ኣይትዒት ንባይ ክቆልዕኺ ዋ ክተወድእና
4: ድኸፈላኸ እንታይቲ እቲ እንታይ ኢሎ
3: ሃይብልንዕና ንመለስ በታ ዝመፀና ዩ ንመለስ ዋ ወደከ
4: ገለከዘይ ደቂስ

0: ናትራና ብምክታል ዝውዓልኩም ክብራትን ክቡራን ተኸታተልትና ትሕዝቶና ብዚ ክንዛዝምና ኣብ ቀፃሊ ብካልእ ትሕዝቶ ኣብ ልክዕ ሰዓት ይኸውን ንረኸብና ክሳብ ሽዑ ከምትወትሩ ንብሎ ኣብ መደባትና ናትኩም ሓሳባት ርእቶ ንቐፌታ ኣገዳሲ እሞ 12644 ናይ ስራሕ ተሌፎንናዩ ክደውልልና ክንቅበለኩም ከደንግለኩም ድልዋት ኣለና ኣብ ፊት ፍያታ ሌሮ ኣብ ንቐፋውስ ትርከብ ካፌና ዘለና ምስ ሰኣላይ ተስፋ ኣሎም ሃብ ተገቢሽ ብምኳይና ናይ ዝመፅ ሰብ እውን ሰባት ይበለና
1: Gabamanai

ኣብዝ ሓለፈ ክልተ ክፋላት መደብና ስነ ጥበብና ማለት ደርፍታት፣ ግጥምታት፣ ማሰ ዜማታትና ንባዕዳዊ ወራርን መግዛእታትን ብፍላይ ድማ ንወራር ራእስታት ትግራይ ጣልያንን እንግሊዝን ከከም መልክዖምን ግብሮምን በቶም ወረርቲ ዝፍፀም ዝነበረ ግፍዕን ደርፍታትና ብኸመይ ይገልፆ ከም ዝነበረ ርኢና። ኣብ ናይ ሎም መደብና ድማ ኣብ ግዜ 50ታትን 60ታትን ንዝነበረ ፖለቲካዊ ሃዋህው ሃገርና ስነ ጥበብና ብኸመይ ከም ዝገለፀ ክንርኢና። ሓምሳታት ኣብ ታሪክ ሃገርና ሓደ ፍሉይ መድረኽ እዩ። ኤርትራ ን10 ዓመት ኣብ ትሕቲ ምምሕዳር እንግሊዝ ድሕሪ ምፅናሓ ድሌትን ትፅቢትን ህዝባ ናፅነት እኳ እንተነበረ እቲ ፍርዲ ግን በንጻሩ ካብ መግዛእቲ ናብ መግዛእቲ እዩ ኮይኑ ኣብቲ ግዜ እቲ ውድብ ሕቡራት ሃገራት ኣንጻር ህዝቢ ኤርትራ ዝወሰዶ ጉጉይ ስጉምቲ ድማ እዩ ን30 ዓመታት ዝተኻየደ መሪር ኩናት ዝሰዓበ

0: ኣብ 1952 ህዝቢ ኤርትራ ሙሉእ ናጽነት እናተጸበየ እንከለዩ ብመልክዕ ፌደሬሽን ምስ ኢትዮጵያ ከም ዝቑረን ዝተገብረ። እቲ ፌደሬሽን ድማ ካብ መጀመርትኡ ሙሉእ ስልጣን ንመንግስቲ ኢትዮጵያ ዝህብ ኮይኑ በብቕሩብ ንኤርትራ ምሕቃቕ ዝዓለመ እዩ ነይሩ። ካብ ጽባሕቲ ፌደሬሽን ዝጸደቐሉ ዕለት ድማ እቲ ጎበጣ ይጅምር። ነዚ መድረኽ እዚ ድማ ስነ ጥበበኛታትና ብግቡእ ገሊፆም ኣለዉ እሞ ናብኡ ክንሰግር
1: ኣሕራይ ኣቶ ጃብር እስኻ ካብ ሓምሳታት ጀሚርካ ድሕሪኡ ናብስሳታት ኣብ ናይ ስነጥበብ ዓለም ተዋፊርካ ነርካ ብፍላይ ከ ኣብዚ ኣብ ማመሃል ዳሓራማትኣ ኣብቲ እዋን እቲ ዝነበረ እቲ ማሕበራት ናትኩም ደርፍታት ትኹን እቲ ግጥምታት ነቲ ኣብቲ እዋን እቲ ዝነበረ ፖለቲካዊ ሃዋህው ሃገርና ዝገልፅ ደርፍታት ነይርኩም ዶ? ከመይ ከመይ ዓይነት ደርፍታት እዩ እቲ እዋን እስኻ ዝነበርካ እዋን ዝድረሱ ዝነበረ ግለ ካብኡ እንታይ ክትከፍለና ትኽእል?
2: ወ ነይሩ ከምዚ ናይ ሎሚ ኣይጠጥዐን ዳኣ እምበር ምስቲ እዋን እቲ ዝኸይድ ምስቲ እዋን እቲ ዓቕምና ዝፈቕዶ ንገብር ነርና። እቲ ዝግበር ነበረ ግን እቲ ሰብ ክሳብ ክንዲዚ ንቑሕ ሰብ ዘይነበረ ብዙሕ ኣብ ሰፈሩ ኣይወፅሐን። ካብ ሓምሳታት ካልኦት ነይሮም በዓል ማተዴ መምሃል ነይሮም፣ ግን ኣነ ዝያዳ ዝርከብ ኩሉት በዕለይ ከዘንትወሉን ከውርየሉን ዝኽእል ካብ 58 መጨረሻ 59 ኣብ መጨረሻ ናይ ማለት ቅድሚ 59 ፍፃሙ ምስ መምሃል እየ ነይረ ኣነ መጨረሻ ኣብ መወዳእታ መምሃል ከይዕረፈት ኮላ ወይ ድማ ከይቋርቀቱ ኮላ ምስ መምሃል እየ ነይረ ኣነ። ኣብቲ እዋን እቲ ተወልደ ብርሃ ዝተባሃለ ነይሩ ማንጅና ንብሎ ደራስን ደራፍን እዩ ነይሩ ሙዚቀኛ ንሓርዊን ምሳን ኣብ ማታ ኣብ ተሓዊሱ ዝነበረ እዩ። ብሓቂ ካብቶም ክኢላታት ዝነበሩ ብትእዋን እቲ ብግጥሚ ኮነ ብዜማ ንሱ እዩ ነይሩ ተወልደ ብርሃ። ምናልባሽ እቶም ቀዳሞ እቶም ዝፈልጥዎ እምበር እስኻትኩም መንእስያት ኣይርከብኩምሉን እሱ ውን ክሳብ እዋን ናፅነት ኣይፀንሐና ቀዲሙ ናይ ቅድሚ ናፅነት ሓደ 10 ዓመት ኣቢሉ እዩ ሞይቱ ተወልደ ብርሃ እዩ ዝበሃል ነይሩ። ስለዚ ምናልባሽ ካብቲ ናቱ ሓደሓደ ክጠቅስ ይኽእል። ኣደይ ለምለም ሸኻ ብዙሕ ጨናፍራ ሓማሴን ስራየ ሰምህር ምሰከላ መታሕት ብምሉኣ ክሳብ ዶብ ከሰላ ብፃዓዱ ዘይተዓሸወዶ ሕጂ ብኣሞራ ናይ ቀደምቲ ዝብለኒ ኩሉ ዝሓለፈ ናይ ቱርኪ ናይ ጣልያን ኣሽሓ ዘንፀፈ ምእንቲ ሃገሮም ዓፅሞም ዝፈሰሰ ደሞም ክናዘዝዩ መሬት ምስ ሃፈፈ እሞ ኤርትራዊ መዓስ ተንበርኪኹ በቢ ዝመፅዎ ብትፍዓት መኪቱ መሊስዎም ግዲ ብረመፅ ደቢሱ ኒሑ ናይ ፈዘዘ መዓስ ከተኪዙ

0: እንታይ ክመርሑኻ ንርእሶም ዝምርሑ ካብኦም የድሕነና ብኽፍኣ ዝሰብሑ ነዛ ባሕሪ ክብሉ ብዙሕ መርሓሶም ዝብልሉ ቃል ኪዳን ዘይዓግቶም ብማሓላ ዘጥሕሉ ኢሉ ነይሩ።
1: እወ
0: እዚኣ መጀመርያ እሱ ከይረሳዕኩ ከለኹ ተወልደ ኣብርሃ ማንጁ ይበሃል። እሱ ግጥሚ ገይሩ ክደርፋ ከሎ መልእኽትና እታ እንታይ እዩ ዝብል ነይሩ መቸሰ ከምታ ግጥሚ ሰሚዕና ኣለና ኹና ዓዲ ለምለም ሻኻ ንኤርትራ ለምለም እያ ሓማሴን ሰራየ ኮል ጉዛይ ዝሃለዋ ጨናፍር ብዙሕ ዘለዋ ክሳብ ዶብ ከሰላ ዝበፅሕ ማለት መኣዝና በቲ ፀዓዱ ዝገፅዎ ዝነበሩ ዘይተዓሸወት ሕጂ ዶብ ኣሞራ ይብል ኣሎ። እሱ እቲ ኣሞራ ግን መን እዩ ተቆላቢ ወይ ድማ ኣምሓራ ክብል ማለት እዩ። ሕጂ ኣምሓራ ኢሉ ክዛርብ ዓቕሚ የብሉን ኣብቲ ዋንቲ
1: እዚኣ
0: ኣነ ምስ መምሃል ከለኹ ካብ ተወልዲ ኣብርሃ ዝወሰድኩዋ እያ። ምናልባሽ ግዜ እንተረኪበ ወይ ዓቕሚ እንተረኪበ ክደርፋ ኢ ኣፍቅደለ ኢለዮ ንብፃየ ስለ ዝነበረ ዝሃበኒ ምስ መምሃል ከሎ ቅድሚ ማታኣ ኣብ 59 መፈፀምታ 58 ምስምሰ ጀመርኩ ኣነ ኣብቲ ዋንቲ ደረፋ። ሕጂ ኣነ ካብታ ኣብራ ዘገርመኒ ካብቲ ናይ ካልእ ብዙሓት ደጋግሞ እዮም እንታይ ክመርሑኻ ንርእሶም ዝምርሑ ካብኦም የድሕነና ብኽፍኣ ዝሰብሑ ነዛ ባሕሪ ክብሉ መልሓሶም ዝብልሉ ቃል ኪዳን ዘይዓግቶም ብማሓላ ዘጥሕሉ እዚኣታ ቁም ነገር ናይታ ደርፊ እያ። ስለዚ እዚ ማለት ምናልባሽ ሰሓትኩም ንኣሽቱ ኢኹም ንሕና ውን ቅድሜና ዝነበሩ ከምዝዞ እንትብልና ንዝኾነ ራእሲ ንዝኾነ ደጀዝማቲ ባዕልና ኣለና ካብ ውሕስነት ባዕልና ንድሕነካ እንዳበሉ የእትዎ ምስ ኣተወ ግን ኣብኣ ኮይኑ ትርፍ ነይሩ። እዚ ኩሉ ፀገም ከዓ ንምንታይ እዩ? ንመሬት ዘይኮነ እንታይ ባሕሪ እዩ?
2: ተማሃርቲ ኢና ነርና ኣነ ማለት እዩ 1956 ተማሃራ እያ ነረ። ግን ፍልይ ዝበለ ተማሃራይ ጥራይ ኮይነ ዘይኮነ ምስ መምህራነይ ናይ ትያትር ማሕበር ልይዎም ብምትሕባር ምስ መምህራን ኣብቲ ናይ ሙዚቃ ዓለም ግለታት ድምፂ ደስ ስለ ዝብለኒ ድምፃ ክኸውን ጀሚረ ጅምር ከለኹ ግን ብናይ ፖለቲካ ሃዋኹ እየ ጀሚረ። እሱ ከዓ ንምንታይ እንትኢልካኒ ዳርጋ ምውፋር ናይ ሃገራዊ ናፅነት ዘኽይድ ዝነበረ ደርፍታት እዩ። ንኣብነት
1: ኣብ ቅድሚ ሕጂ ደርፊ ምምፃእናስ እንታይ ነይሩ ሽዑ ኣብ ሃገርናስ ኣብ ምንታይ ነራት
2: እወ ሰብ ብረታዊ ቃልሲ ዘይኮነ ማሕበር 7 ዝበሃል ማሕበራት ቆይሙ ብዙሓት ሰባት ትዋሳእ ሃገራዊ ናፅነት ከም ዘድልየካ ባይቶ ኤርትራ ከዓ ፌደሬሽን ስለ ዝነበረት ገለ ኣብ ፌደሬሽን ፀኒሓ ንናፅነታ ክትከይድ መታን ብዙሕ ሰብ ዘዕገርግረሉ ዝነበረ እዋናት እዩ።
1: ሕጅብቲ ዋንቲ ኣብ ንግ ከምዝብልካ ሕጅብቲ ዋንቲ ድሮ ንዕሪ ኣብ ማሕበራ ጀማሚርኩም ርኩም ሲ ካብኡ ጀሚርና ሕጅ ደርፍታት ወይ ግጥምታት ናይ ሽዑዋን ገለ ካብቲ ዝክርዎ ናትኩትያትኩም ናይ ስነፀብ ዓለም ስለ ዝነበርኩም ሲ ካብኡ እንዳዘከርና ምስቲ መድረክ ዝኸይድ እንተ ነይሩ ካብኡ እንዳምፃና ዘይ
2: ፅቡቅ። ኣነ ከም መጀመርያ ግጥመይ ናይ ምድላው ኣብ መንጎ መመሓደርቲ ኣብ ግዜ ፌደሬሽን ዝነበሩ ሰባት ንሰቦም ስራሕቱ ከምኡ ቦታ ሰብ ዘይብሉ ሰብ ቦታ ይረክብን እምታት ምብስጫው ነገር ገለገለ ስለ ዝነበረ ሓንቲ ግጥሚ ገጢመ ኣብቲ እዋንቲ ስራሕ ክሰርሕ ኢለ መደብ ኣይነበረንን። ግን የሕዝነካ እዩ ምክንያቱ ፀግዕ ሰብ ናብ ስራሕ ድኻ ግን ምጥፍኡ ትብል ኣርእስቲ ዘለዋ ኣ ኮይነት እቲ ግጥሚ ይገጥም ማለት እዩ።
1: ከመያካብቲ ትሕዝቶኣን
2: እንታይ እያ ትብል ንሳ ምስለካ ድኻ ኮይነ ድኻ ኮይነ ዝብላዕ ዘይብሉ ምስክር ነይበቅዕ ስራሕ ስኢነ ኢሉስ ይበኪ ይነብዕ በዚ ሎሚ ግዜ ሓጋዝ ዘይብሉ መሰሉ ኣጥፊኡ ኣገዛ መዓሉ ጎበዛይ ተዓሹ ግዜ ተመልሽ ምፍናዊ ማለት እዩ። ንፈር ሓደ ነገር ንግበር ከምዚ ማለት እዩ ሜሰጅ እዩ ዘመስ ጎበዛይ ተዓሹ ግዜ ተመሊሹ ብዛ ዝዕሹ ይጠፍእ መሊሱ ድኻ ኮይነ ድኻ ኮይነ ዝብላዕ ዘይብሉ ምስክር ነይበቅዕ ስራሕ ስኢነ ኢሉ ይበኪ ይነብዕ
1: ግዜኣ ማእስኻ ጌርካ እንታይ ተዓዚብካስለምታ ግጥሚ
2: ከምቲ ዝበልኩካ ምድላው ሰብ ንኣብነት ፌደሬሽን ስለዝነበረ ሽዑ ኣብቲ ናይ ፌደሬሽን ዝነበሩ ኣባላት ሓደሓደ ድግዝማት ፊተራር ንበሎም ገለገለ ኣዝማዶም ካብ ገጠር ድዩ ካብ ገለ ድዩ ኣምፅኢካ ገለታት ስራሕ ምእታዊ ከምዚ ከምዚ ነይሩ ሓደሓደ ሰባት ከዓ ንኣብነት ከም ደቂ ወታደራት

ትገለታት ገለ ከዓ ጨንቋም ሰለጢኻ ደቂ ፖሊስያ ደቂ ገለ ደቂ ዱጓና ገለ ነይሮም ስራሕ ዘድልዮም ነቲ ስድራ ቤት ቦታን ማዕበልዎን ማለት ዕብት ትገብርሉ ደሞዝ ስድሮኦም ሒደት እዩ። እቶም ካልኦት ሰባት ግና ደሞዞም ልዕሊ ዝበለ ኮይኑ ስጋዕ 3-4 ሚሊዮን ቅርሺ ዝወስዱ ገለታት ፅቡቅ ናብራት ነብረሉ ስለዝበርካ ተሰልቲ ከም ሎም ይኮነን ብዙሕ ነገር ትገብረሉ ትኽእል ኣሸሓቲ በፂሖምና ዳ ገዛውቲ ትገዛሉ ካልእ ስለዝነበረ ንሳቶም ናይ ሃፍቲ ደለብቲ እዮም መስሉ ነሮም እሱ ከዓ እዩ ፌደሬሽን ከውድቆ ዝኽኣለ ክብትሙ ከብሉ ክብሉ ቁርባት ሰባት እኳ ኤርትራን ኤርትራውያን ተጎዱ። እቶም መብዛሕትኦም ከምኡ ኮይኖም ነዚ ሃገር መቸም ኣካል ለውጡ ናብ ብረታዊ ቃልሲ ከምዝኣቱ ገይሮሞ

0: ብመጀመርያ ናይ ብሓቂ ኣነ ብዛዕባ ደርፊ ንድሕሪት ተመሊሰ ክዝክር እንከለኹ ሓደ ካብቲ ዘሐጉሰኒ ነገር እዩ። ኩሉ ደርፍታትና ምስ ፍቕሪ ሃገር ምስ መኸተ ሃገር ዝተኣሳሰር እዩ። ንኣሽቱ ከለና ንድሕሪት ተመሊሰ ሕጂ በብሓደ ክሪኦ ከለኹ እሞ ሕጂ እውን ነቲ ኩነታት እቲ ከመዛዝኖ ከለኹ ሓያል መቃለሲ እዩ ነይሩ። ንኣብነት ኣብቲ ዘርከብ ኩሉ ተማሃራይ ብዝነበር ኩሉ ኣብዚ ናይ 56 57 ዝነበረሉ እዋን እቲ ብብዝሒ ዝድረፍ ዝነበረ ኣብዚ ከባቢ እንዳ ኣውቶቡሳት ክነቕላ ከለዋ ኣብቲ እንዳ ሻሂ እቲ ግዜ እቲ መንእሰይ እንዳ ሻሂ እዩ ዝኣቱ ነይሩ። ካልእ ዝፈልጦ ነገር ኣይነበሮም። ሕጂ እቲ ዝሓየለ ደርፍታት ናይ ሽዑ ናይ በዓል ኣቶ ብርሃን ሰጊድ ነይሩ። ቅድሚኡ እውን ብዝተወደበ መልክዕ በዓል ማተደ ማለት ሲ ማሕበር ተዋስኦ ደቀባት ዝብል ነይሩ። ማመሃል ማሕበር መምሕያሽ ሃገራዊ ልምዲ ዝብል ነይሩ። ኣብዚ ናይዚ ግዜ እዚ ደርፊ ካብቲ ዝዝክሮ ንኣብነት ናይ ኣቶ ብርሃን ሰጊድ ኣሎ። ኣቶ ብርሃን ሰጊድ ሕጂ ሓቂ ኣበሊ ክድኪ ንጌጋኻ ባዕልካ ኣርሞ እዚ ሕጂ እንታይ እዩ ኣብቲ ጣዕሳ ዝመስል እዩ። ምክንያቱ ኤርትራን ኤርትራውያን ዝብል ቃልሲ ነይሩ። ገና እቲ ፌደሬሽን ከይፈረሰ ከሎ ገና ማሕበር ኣንድነት ኣብ ምንቅስቓስ ኣብ በጋሚንዶታት ኣዋፊርካ ዕግርግር ናይ ምፍጣር ዝነበረሉ ግዜ እዩ። ናይ ጣዕሳ ዝመስል ደርፍታት ነይሩ። ሓቂ ኣበየለኺ ክደልየኪ እናበለ ኣቶ ብርሃን ዝደፎ ነይሩ። ዓሻበጊዕ ምስ ተኩላ ዕርክነት ድሕሪኡ ዝመፀ ምስ ኢትዮጵያ ናይ ምቁራን ዝመፀሉ እውን ዓሻበጊዕ ምስ ተኩላ ዕርክነት ሓቂ ሒዝካ ተትርከብ ናፅነት ዝብል ኣሎ። ግዜ ዋይ ግዜ ዝብል እውን ኣሎ ተኸታቲሉ።
1: ሓቂ ናበየለኺ ክደልየኪ ኢሉ ኣቶ ብርሃን ሰጊድ ክደርፉ እንከሎ እዚ ንፁር ነገር እዩ። መብርሂ ዘድልዮ ኣይኮነን። ነቲ ሓቂ ሲ ተደፊነ እዋን ፌደሬሽን 62 ባንዴራ ኤርትራ ክትወርድ እንኮላ ኤርትራ መበል 14 ጠቅላይ ግዛኣት ናይ ኢትዮጵያ ክትከውን እንኮላ እቲ ሓቂ ተደፊና ማለት እዩ። ኣቶ ብርሃን ሰጊድ ነዚ ዘቃልሕ እዩ። ሓቂ ናበየለኺ ክደልየኪ ዝብል ግጥሚ ገይሩ ዝደረፈ

0: ካስ መረቡ እቲ ፖለቲካ እንታይ እዩ ሕጂ ኣብት ሓቂ ኣብለ ክደለኪ ወይ ኣሻበግዕ እንታይ ነሩ ሽዑ ፖለቲካ ከባቢ ኣብ ኤርትራ ወይ ሓሻብመርካ ከባቢ እንታይ ነይሩ ንኣኹም ክመንእሳት መጠን ዝትዕዝብትኹም
1: ገናክዕ
0: ምስኡ ከይደ ነርካ
1: እንታይ እዩ ሕጂ ሓቂ ክደልየኪ ክብል እንከሎ እቲ ግዜቲ ናይ ፌደሬሽን እዋን ዝነበረሉ እዩ ፌደሬሽን ግን ንስሙ ፌደሬሽን ዳኣ እምበር ብማዕረ ዝተደላደለ ፌደሬሽን ኣይነበረን ምስ ኢትዮጵያ። ስለዚ እቲ ምቁራን እቲ ውዲታዊ ምንባሩ ስለዚ ብዙሓት ከዓ ማለት ምእንቲ ሃገሮም ኤርትራን ኤርትራውያን ክብሉ ከለዉ ገለ ቁንጣሮ ዝኾኑ ዝሓርና ሰሰኑ ዝኸዱ ዝነበሩ ብምትላል ነዚ እዩ እቲ ሓቂ ዝብል ነይሩ። እቲ ዓሻበጊዕ ምስ ተኽሉ ዓርክነት ግን ነቲ ዓሻበጊዕ ስ ኤርትራ ከማለቱ እዩ ማለት ስቕልካ ኣይትእቶ ወይ ከዓ ንኤርትራ ብትኽክል ዘይኮነስ ነቶም ኣብ ስልጣን ዝነበሩ ናይቲ ግዜቲ ዓሻ በጊዕ በጊዕ ኢኻ ትኹላ ከዓ ተንኮለኛ እዩ ምስኡ ትቋረና ኣለኻ እቲ ዕርክነት ኣብ መንጎቶም ናይቲ ግዜቲ ስልጣን ሒዞም ዝነበሩ ኤርትራን እቲ ናይ ኢትዮጵያን ማለት እዩ ዓሻ በጊዕ እቲ ስልጣን ሒዙ ዝነበረ ኣብ ኤርትራ ተኽሎ ከዓ እቲ ኢትዮጵያ ማለት እዩ ነዚ እዩ ዘንፀባርቕ ነይሩ። እንታይ ኣ ትብል ሕጅታ ዓሻ በጊዕ ኣንታ ፈጣሪ ሓዲኡ ግበረኒ ሳልሳይ ፍቕሪ ከመይ ኢሉ ሒዙኒ። ሕጂ ኣብዚ ንፁር እዩ ሳልሳይ ፍቕሪ ክብል እንከሎ ሓደ ብግዜ ጣልያን ማለት እዩ፣ ካልኣይ እንግሊዝ እዩ፣ ሳልሳይ ከዓ ኢትዮጵያ ማለት እዩ። ሳልሳይ ፍቅሪ ከመይ ኢሉ ሒዙኒ ናይ ዝሓለፈ ገና ንክልምን ኣፍቅራና ኢልናየን ኣብየናን። ሕጂ እንታይ እዩ ኩሉ ግዜ ግልፂ ጌርካ ከይትደርፍ እቲ ፖለቲካዊ ኩነታት ኣይፍቅደልካን፣ ማእሰርት ኣሎ፣ ምቕጥቃጥ ኣሎ፣ ኩሉ ኣሎ። ስለዚ ብኣሽሙር ወይ ከዓ ብተዘዋዋሪ መንገዲ ናይ ምግላፅ ዓቕሚ ነይርዎ። ዓሻ በጊዕ ምስ ትኽሉ ዓርክነት ሓቂ ሒዝካ ተፀበና ፅነት ሰበባ ዘይብሉ ኣይቀላይን፣ ደበና ዘይብሉ ኣይሰማይን፣ ኩሉ የፍቅረኪ ኣይከማይን። ሕጂ ፍቕሪ ፍቕሪ ክበሃል እንከሎስ ፍቕሪ ምስ ወለድ ኣይኮነን ነይሩ፣ ፍቕሪ ምስ ሃገር እዩ። በከምዚ ኣጋላልፃ ምናልባት ናተይ ትንታነ ክኸውን ክእል፣ ግን ናይቲ ግዜ እቲ ናይ ብዙሓት መንእሰያት ኣጠማምታ ዝነበረ እዩ እዚ ደርፍታት እዚ።

0: ኣራይ ብጀኩ ካብቲ ዋንቲ ዘገጥመ ካልእ ኣለ ዶ?
1: እወ ሓንቲ ድማ ብትግረ ዝገደፈለየ ኣሎ ፈረጅ ገብሬስ በዓል ኣይባባ መንሳዕ እዩ ፖሊስ ነይሩ። ኣብዚ ፖሊስ ፎርስ ዝበሃሉ ነበሩ። ሕጂ ሱ ወታደር ስለ ዝነበረ እቲ ዝዕዘበ ነገር ዝሕብር ዘሎ እምበሮ ጦር መፃ በለው እቲ ኣስመራ ኣምሓራሁ ትግራይ እንዳኣትካተራ ኤርትራ ግልምለክ ይለቕፃራ ኣገሙዳል ዓስከሩ ለብራቕ ጋራ ኣሉላቱ ኣብዕቦም ለፈጣይም ኣትጋዓራ መውላዶም ኢትንሰቡ ኣዘይክ ምን ኣማራ ለፈኮም ለቐዳም እቲኣካኑ ሃላ ተብዓታይ ለሳልቦ ባርዋሓቱ እንዳሃላ ውዳዮም ክፉእቱ ምን ዘበን ኣዝሃራ ሰኔት ምኖም ነርስአ በዲር ይትፈጠራ እላ ስርጊት ምን ረቢ ለክላ ኣብሑራ ሰምሃር ወከበሳ ሳሕል እትቁሮራ ጨዋሃ ኣክለና ወጥዑም ሸማላ መማኒታ ጉሩም ለዓቕሎም ሸግለላ ትርክማ ፀብረታ ወጥልያን ብዙሕ ኣፅዋራ ምንትሉ ይረቕበያ ረይም ልግባእ ወጃራ ከምን ሃይቦምታ ከምን ሃይቦምታ ሕላት ህሌና እላ ስርጊት ምንወሳፍ ዛሃል ይደና ኣበች እትንሓልፍ ወድላ በቕላ እተሌና ነስርና ይተርፍ ኣኸራ ቐደማ ሞት መትለውህቱ ግልወጠኑ ለሻመማ ልስነው እታ ውልጠጥዖ ለሓርያም ፍሬና ይብል ነይሩ። ዝኽኣል
2: እቲ ብድሌት ውድብ ሕቡራት ሃገራት ጥራይ ክትግበር ዝተወሰነ ፌደሬሽን ክጥጃእ እንከሎ እውን ንዓኣቶም ብዘርብሕ መገዲ ስለ ዝተሓንፀፀ እቲ ብፌደራላዊ ቅዋም ዝተመስረተ ባይቶ ኤርትራ እውን ኣብ ውሽጡ ክልተ ተሓሳስባታት ሒዙ ዝጓዓዝ ዝነበረ እዩ። ገለ ክፋል ኣብ ረብሓ ጥራይ ዝተመርኮሶ ኮይኑ ነቲ ናይ ሃገር ጉዳይ ንጎኒ ዝገደፈ ክኸውን እንከሎ፣ ገለ ክፋሉ ድማ ናይ ብሓቂ ኣብ ውሽጢ ኾንካ ንናፅነት ምቅላስ ዝብላ ተሓሳስባት ዝነበሮ እዩ። እዚ ኮይኑ እቲ ግን እቲ ዓብላሊ ሓይሊ ዝነበሮ እቲ ብመንግስቲ ኢትዮጵያ ዝምወል ዝነበረ ንሓድነት ኢትዮጵያን ኤርትራን ዝሰርሕ ዝነበረ ሓይሊ እዩ። ነዚ እከይ ውዲት እዚ ይኹን ነቶም ብረብሓ ጥራይ ዝተዓሻሸው ኣባላት ባይቶ ደርፍታት ናይ ናሕሰየሎምን ንተግባራቶም ዘንፀባርቕ ዜማታት ተደሪፉ እዩ።
3: እንታይ ኣሎ ምስለካ እዚ ባይቶ ኤርትራ ናይ ምውድዳር ናይ ዘድልዎም ሰባት ኣብቲ ምርጫ ክኣትዉ ዘየድልዎም ሰባት ከዓ ክሰጉዎም ገለ ጀሚሮም ኣምሓራ ማለት እዩ። እቶም ዘየድልዎም ሰባት ዝተፈልጠዩ ርሂፀበላ ዓዮም መጀመርያ ህዝቢ መሪፅዎም ከም ደቂ ሃገር መጠን ገለ ርሂፀበላዓትዮም ቅድሚ ሕጂ መዓርጋ ይነበሮም ገለ ይነበሮም ግን ካብ ጥንቲ ጀሚሮም ናይ ኤርትራ ናፅነት ዝስዕቡ ሰባት እዮም። እዞም ሰባት እዚኣቶም መን እዮም እንተልካኒ ከም ትቐድም ኢለየ ዝበልኩ ከዓ ኣብታ ንእሽተ ዋህዮናተ ኣነ ዝፈልጣ ማለት እዩ ማለት ከም ተምሃራይ መጠን ኣብቲ ከባቢ እዮም ርቲ ግደፎቲ ማዕረባዊ ቆላ ዝንቀሳቀስ ምንቅስቃስ ናይ ኤርትራ ብዳንካልያን ብባፅዕን ዝንቀሳቀስ ከምኡ ብካልኦት ኣውራጃታት ብሰራይ ብገለ ዝንቀሳቀስ ገለታት ዝግደፎ ኣሽማቶም ኣሎ።

0: ሽም ኣነኳ ዝክሮ እንተዘይከኣልኩ ብዙሓት ሰባት እዮም ሓራም መጨረሻ ክእከቡ ከለዉ ብዛዕባ እዚ ጉዳይ ዝክከቡ ከለዉ ቅድም ኢልዮ ከማ ናብ ቴሌቭዥን ተራእዩ ርክተ ሰለስተ መዓል ትገብር ብዛዕባ ናይ ወረዳ እዚ እንታይ ዝበሃል ናይ ዓዲ ቀይሕ ገለ ክግለፅ ከሎ ኣብኡ ዝነበሩ ኣሽያክን ገለንን ተኣኪቦም ኣብ ዓዲ ቀይሕ ኣኼባ ገይሮም ኤርትራን ኤርትራን ከም ዝመርፁ ገለታት ብትሕምትሕማት ነይሩ ግን ኣኼባ ተገይሩ ተገይሩ ገና ስጋ ሕጂ ሂወቶም ዘለዉ ሰባት ኣለዉ በቃ ክንደ የደራዕ ዝረኸቡ እዚ ከዓ ሓደ ክልተናትና ኣምሓራ እንተሓባቢሮም ዋጋ ከምዘ ይውፅኡ ዝገበሮም ሰባት ማለት እዩ ገሊኦም ብብስጭት ገሊኦም ብገለገለገለ ኣብዚ ዓለም ዝተኣልዩ ሰባት ኣለዉ እዚ ምስ ተረእየ ከም ማዕዳ ሓንቲ ግጥሚ ገጥም ማለት እዩ እሳ ከዓ ሃገረ ኤርትራ ትሸዊት ለምለም ትብል ንዓ ክዝጠልም ብሰማይ ዝጠለም ደስታ እውን ነይረክባ ንከሎ ናብ ዓለም ክኾን በዚ ሎሚ ባይቶ ክተኺልኪ ዝሓይሽ ክትመኽሪ ምእንቲ ደቂኺ ሃየት ረስዕዮም ኣደይ ሓደራኺ ንስራሕ ዝደለየ ስርሑ ሃብ እዮ ንፍትሒ ዝደለየ ትዳልው እዮ ኣደይ ካብ ውለት ግን መንገ ክትብ እዮም እንጀራ ዓዳጋ ብክብሪ ብዋጋ እንጀራ ገዛ ግን ሂወት ነብሲ ፀጋ ኣምላኽ ድሕንክ እምበር ካብ ወዳቕ ሓደጋ ሃገረ እዩ ዝበለ ተዘኪሩ ነበር ሓወልቲ ገሪፉ ኣብ ገነት ይሰፍር እዚ ባዕለይ ገጢመ ባዕለይ ንመጀመርያ ግዜ ኣብ ኣስመራ ደሪፈየ ማለት እዩ ምስ መምሃል
1: እዚኣ ደርፊ ግን ኣቶ ብርሃን ሰጊድ ሰሚዕናወ
0: ኣቶ ብርሃን ሰጊድ ክስታ እዩ ኣቦና እዩ ኣብ ፖለቲካ ፅልዋ ዘለዎ ዓብ ሰብ እዩ እዚ ደርፊ እዚ ግን ኣብ ማሕበርና ከምኣብነት ከም ዝመስለ ፋይል ኣልዩ ሓር ፅቡቅ ዝበለ ስለዝኮነ ኣነ ስለዘይቀፀልኩ ከይደ ኣብ ስራሕ ዓለም ድዩ ገለ ድዩ ስድራ ቤተ ይን ምናባሻ ይደለይዎን ዓለም እዚ ገለ ምስ ተረክበ ኣቶ ረፋይነ ተወልደ ናትና ፀሓፊ ዝነበረ ዕድል ማለት እዩ ዕድል ነቶም ትሪ ዝበለ ቃላት ስለዎ ዘለዎ ገለ ኣይክፍን እዩ ተባሂሉ ቀፂሉ ማለት እዩ እምበር እዚ ኩሉ ሰብ ዝፈልጦ ናተይ ሽሚ መምሃር በዓል መምር ስፋይ ተወልደ በዓል ኣፅብሃ ገብረ ክልቲኦም እዚኦም እቲኦም ኪታር ወቕዑ እቲኦም እቲ ከዓ ፋምፋም ወቅዕ ክልቲኦም የሰኒዩኒ ኣፈቐዶ ቤት ትምህርትታት እናኸድና ገለ ተዋስኦ ስራሕ ዝነበርና
1: ከመያስክብ ዜማ ዶ ምስማዕ ክናጂ

0: ኣብቲ እዋናት እቲ ማለት ብፍላይ ብግዜ ፌደሬሽን ኣቶ ብርሃን ሰጊድ በቢ እዋኑ ነዚ ደርፍታት እዚ ከቃልሕ እንከሎ ሓያል ስምዒት ንህዝቢ ኤርትራ የሕድረሉ ነይሩ። ከምኡ ውን ካልኦት ደረፍቲ እውን
1: ክኢላታት ከይሰገርና ኣብዚኣ መፃ ሕጂ እዚአን ደረፍታት ንኣብነት ዓደ ሸዊት ለምለም ዓደ ዓዲ ጀጋኑ በዓል ጠለሙ እክሊእክሊ ጎበ ዝጠፍአ ንዓ ክደሊ ማእስዋን እየ ነረን ቁርባ እንታይ መልእኽቲ ነይርዎን ምር
0: መልእኽተን ካብቲ ደርፈን ክትርድኦ ትኽእል እዋናተን ልክዕ በየናይ ዓመተ ምህረት ከም ዝደረፈኒ እኳ ኣዝዩ እንተዘይተዘከረኒ ኣነ በፍላይ ብ58 59 እየ ዝሰምዐን ዝነበርኩ ምስቲ ዝነበረኒ ንእስነት ነዚአን ከተኩረለን በፍላይ ናይ ሃገር ደርፍታት ምዃንን ከተኩረለን ዘብቃዓኒ ድማ ኣብ ማሕበር 7 ምስታፈ እዩ። ኣብ ማሕበር 7 በቲ ዝነበረና ኣብቲ እዋንቲ በብጉጅለ ኣብ 6-7 ተማቂልና ሙሉእ እዋና ማለት ትርፊ ግዜና ከም ተምሃሮ ናይ 12 ክፍሊ ኣተኩሮ ናብ ማሕበር 7 ብዝነበረና እቶም ፖለቲካ ዝምህሩና ዝነበሩ ብዛዕባ ሃገርን ጉዙኣት ከም ምዃናን ንሕና ኢትዮጵያውያን ከምዘይኮንና ኤርትራውያን ከም ዝኾንና እገልፁልና ስለ ዝነበሩ እዚ ደርፍታት እዚ ንዓና ተደራቢ ሓገዝ ንሃገርካ ንምፍላጥ ኣብ ሃገርና ብዘይግቡእ ብዘይ ኣጋባብ ትሕቲ መግዛእቲ ንኣቶ ከም ዘለና ዘረድእ ዓብዪ ሓገዝ ዓብዪ ሓጋዛይ ኮይኑና ከም መንእሰያት መጠን ዝደርፍታት ናይ ኣቶ ብርሃን ሰጊድ።
1: ስለዚ ፅልዋ ነይርዎ ኣብቲ ሃገራውነት ንምፍላጥ ወይ ሃገር ንምፍላጥ
0: ብጣዕሚ ንዓና ጥራይ ዘይኮነ ኣብቲ ዋነቲ ሬድዮ ጣብያ ወይ ቴሌቭዝዮን ወይ ገለ ነገር ኣይነበረን። ቴብዊን ንገዛእ ርእሱ ኣብ ኣዝዩ ውሑድ ቦታታት እዩ ዝርከብ ዝነበረ እቲ ቴብቲ ሪል ዓበይቲ ግሩንዲግ ዝበሃል ዓይነት ቴብ ነይሩ ኣብ ውሑዳት እንዳሻሂታት እዩ ዝርከብ ዝነበረ ከም ንኣብነት እንዳሻሂ ኣህለን ውሳህለን፣ እንዳሻሂ ተስፋ ልደት፣ እንዳሻሂ ወዲ በለጠ ኣብዚታት እዩ እቲ ዝዝርጋሕ ነይሩ ዝደርፍታት ኣብኡ መፂና ድማ ኢና ንሰምዖ ነርና። ኣብ ገዛውትና ክንሰምዖ ዕድል ኣይነበረናን፣ ምክንያቱ ቴባት ኣይነበረናን። ሕጂ ክንሰምዖ ከለና ኣዝዩ ይመስጠናን ይማርኸናን ነይሩ። ንዝትውን ነርና ድሕሪ ምስማዕና ነዚ ደርፍታት እዚ እቲ ሽግራት ነዚ ዘድረፎ ንኣቶ ብርሃን ሰጊድ ኣብ ዘተ ነእትዎ ነርና።
2: እቲ ብውድብ ሕቡራት ሃገራት ዝተበየነ ቅናን ፍርዲ ነቲ በቢ መዓልቱ ዝካየድ ዝነበረ ናይ ጎበጥ ዓማም ጥጡሕ ባይታ ዝፈጠረ ብርእሲ ምዃኑ ነቲ ብኤርትራውያን ዝቐርብ ዝነበረ ጥርዓናት ሰማዕ ዘይብሉ ብምትራፉ መንግስቲ ኢትዮጵያን ገለገለ ብረብሓ ዝተታለሉ ወገናትን ንኹሉ እቲ ብፌደራላዊ ውሳነ ዝጸደቐ ቅዋም ብምጥሓስ ዓብላልነቶም ከረጋግጹ ጀመሩ። በዚ መሰረት ድማ እቲ ቀንዲ ቁጠባዊ እቶት ዝነበሮ ትካላት መንግስቲ ኤርትራ ከም ወደብ፣ ጉምሩክ፣ መገዲ ባቡርን ዝኣመሰሉ ብኢትዮጵያ ከም ዝመሓደር ተገብረ። ኣብ ወርሒ ሕዳር 1959 እውን እታ መለለይት ኤርትራ ዝኾነት ብውድብ ሕቡራት ሃገራት ዝተዋህበት ባንዴራ ብምውራድ ብባንዴራ ኢትዮጵያ ተተክአት። ካብዚ ንድሓር እቲ ፌደራላዊ መንግስቲ ዝኾነ ሓይሊ ኣይነበሮን፣ ኩሉ ብመንግስቲ ኢትዮጵያ ተተክአ። እታ እንኮ ተሪፋ ዝነበረት ባይቶ ኤርትራ ድማ ኣብ 14 ሕዳር 1962 ናይ ታሪኻ መደምደምታ ኮይኑ በዚ ድማ ኤርትራ መበል 14 ክፍለ ሃገር ኢትዮጵያ ምዃና ብወግዒ ተኣወጀ።
3: እዚኣ ኣነ ዝደረፍክዋ ዘርፊ ዘበን ንዘበን ትብል እቲ ባንዴራ ዝወረድትሉ ብ58 ኣቦይ ዑስማን ህንዲ ይበሃሉ ክሳብ ዚ እዋን እዚ ቁሩብ ድሕርና ፅነትዮም ሞይቶም ዑስማን ህንዲ ይበሃሉ። ብሃይማኖት እስልምና ቆብዕኻ ንንጉስ ይኹን ንመራሒ ይኹን ወላ ነቲ ናይ ሃይማኖት መራሒ ሙፍቲ ይኹን ሽቃዲ ቆብዕኻ ይትልዕለሉን ኢኻ። እዛ ቆብዕ እዚኣ ምስኣ ክለት ክትዕርፍ ተደልዓልካ እያ ክቡር እዩ ዝኢልካ ኣይትልዕላን ኢኻ ኢትካ ጥራሓ ክትልዕል። እዚ ዑስማን ህንዲ ዝበሃል ሰብኣይ ግን ታብ ባንዴራ ንክትወርድ ምስ ተሰማምዑ

0: ካብቲ ባይቶ ቆብዑ ኣውሪዱ ኣልዒሉ እዛ ቆብዑ ልዒሉ ከምዚኣ ገይሩ ኣቶላ ኣቶቆላ ኣቶቆላ እናበለ ወፅኡ። ኣቶቆላ እንታይ ማለቱ እዝገሄር ፍርሁ እዝገሄር ፍርሁ እናበለ ወሪዱ። ዳሓር ርሕና ሰብኣይስ እንታይ ኮይኑ እቶም ሽዑኡ እተመስተንበለያ ካብዛ ሕጂ ናይ ትምህርቲ ሚኒስተር ኮይና ዘላ ብሓንሳብ ወፂኦም ምስርኣና እንታይ ተረኪቡ እዩ ሰብ ኣይፈልጥ ነይሩ ትሕምትሕም ነይሩ ግን እንታይ ኮይኖም እዮም። ሕጂ ኣነ ድሕሪ ብዙሕ ግዜ ናይ ልቢ እናገበርኩ እናፈለጥኩ ምስከትኩም እዚኦም ሰባ እዚኣቶም ከምዝብል ነይሮም ከመይ ኣዛ ነገር ተበልኩ ኣተቆላህ ረቢ ፍርሁ እንታይ እያ እሞ እታ ባንዴራ ምስ ወረዘሲ ረቢ ፍርሁ ረቢ ፍርሁ ባንዴራ ከም ተውርዱ ኣለኹም እናበለ ይዛረድ ነበረ ኢሎም እዮም ሸባብ ኣነ ከምቲ ዓቕመ ዝፈቅዶ እዚኣ ደርፊ እዚኣ ደሪፍ እያ ልዘበን ምዘበንቱ ምዘበንቱ ልዘበን ምዘበንቱ ምዘበንቱ እምበርበኪ ወረት ልሳሓቅ ኣልብእቱ ኣና ለሸካየ ወላ ብካየ ለሸካየ ኣና ለሸካየ ወላ ብካየ ዲብካ ሞላየ ጋና እንዘ እምበርሃመት ነብርሃላ ጋና እንዘ እምበርሃመት ነብርሃላ ዋናላቱ እብገሀይ ሕብርየት በደላ ኣና ለሸካየ ወላ ብካየ ለሸካየ ኣና ለሸካየ ወላ ብካየ ዲብካ ሞላየ
1: ንኣብነት ከም ምኽሪ ኣባል ናይ ባይቶ ይኹን ናይ ፖሊስ ኣባል ይኹን ኣብነት ዓሰርተ ግዜ ዘፈላለኩና ነይሮም ፖሊስ እያ ማለት እየ ምእሳር ወጥቃጥ ፃዕዳ እግርካ ምውቃዕ ገለ ዕለታዊ ስርሖም ነይሩ ኣርቶት ኣነ ጥራይ ዘይኮነ ገዲማት ተጋደልቲ ገልመታት ገ ብኦም ተሃሪሞም ገለታት ዝሃደሙ ዝወፁ ንሃገሮም ገለ መስዋእቲ ገለ ከዓ ዓዳእትዮም ኣለዉ ፈልጥዎ እዮም ማለት እዩ። ከምኡ ከም ማዕዳ መጠን ዓለም ሓላፊት ዓለም ሓላፊ ስለ ዝኾነ ኣብ ልዕሊ ብፃይኩም ክፋ እዩ ትግበሩ ዓለም ሓላፊ እሞ ሞት ኣሎ ትማሉ እውን ኣቦታትኩም ነይሮም እዮም ሞይቶም ንምንታይ ሞይቶም ዓለም ሓፊ ስለ ዝኾነ እዚ ብኡ ትሕዝቶ ገይረ ገጢመ ዓለም ሓላፊት ኢለ ገጢመ ብለ
2: ትሕዝቶ
1: ትሕዝቶ ዓለም ሓላፊት እያ ዓለም እሾኽ ንመልካ የብልካ ከይትምለኽ ሰልካ የብልካ ዘይትስለኽ ዓለም እሾኽ እያ ብዓንተቦ ወዲ ሰብ ክነብር በላዝቦ ግዜ ነብሱ ገና ከይተላቦ ኣብዚ ነይረ ከበለት ትርክቦ መስሓቲት እያ ሓቂ ከይመስለኩም ሃየ ሞጠመቱ ነቦታትኩም ሎሙ ናብኦም ፅባሕ ነባታትኩም ዓለም ሓላፊት ትብል ምስሓተ ኣዳም ኣውያት ኮነ ብድሕሪኡ ፍጡር ተኾነነ ብመቕፃዕቲ ሞቱ እንተኸስተነ ኣብ ዘርኡ እውን ሓጢያት ተበተነ ዓለም ሓላፊት
3: ፌደሬሽን ምስ ፈረሰ ብብዙሕ ኣስማት ተገሊፁ እዩ እቲ ዘይ ቁኑዕ ምዃኑ እዚ ተግባር ተገይሩ ዘሎ ብዙሕ ደርፍታት ድማ ኣብቲ እዋንቲ ኣንጻር እዚ ተግባር እዚ ክወፅእ ክኢሉ እቲ ተቃውሞ ባዕለይ ከመል ኣሚን መጠን ዘርከብ ኩሉ እዋን ስለ ዝኾነ በብእዋን ወፅእ ነይሩ ብሕቡእ ብስቱር ብስቱር እዚ ደርፍታት እዚ ውሕዳት ሰባት እዮም ክርድእዎ ዝኽእሉ ዝነበሩ ግን እዞም ውሕዳት ንብዙሓት የረድእዎ ነይሮም።

0: ሓዊ ተመስገን ኣደ ኣርባዕተ ቆልዕቲ ደቂ ሓቂፈ ሕጂ ካብ ካንሰር ነፃ ተባሂሉ
1: ኩላቶም ነዛ ክንክሕዙካ ጅኹን ሎምለኸን ፅባሓለኸን ዘለኣሎም ክትነብራ ንዲኸን እንዳበሉ ብሞራል ናሃቶም እዩ ልዕሊ ኩሉ ዘመስግኖም ዶክተራት
2: በዕላ በይቀሺ እንዳተሓባበሩ ተምላሰይ እንዳፀረጉ ኣጆኹ እንዳበሉ ተኣሎ ዝበሃል መድሃኒት እንዳገበሩ ኣብ ከምዚ ደረጃ በፂሐ
3: ዶክተር ዘካርያስ ኣጆኽ ሕጂ ኣለና ከንሕና ኢልኒ እንኹ ከማይ ንዝፀበቦ ኣተ ተሓቢእኽን ደለኽን እንተወፃኽን ድራይ ድሕሸክን
4: እዚ ካንሰር ግን ብሕክምና ከም ዝሓውጥ ርያ ዝኣምነዱ
5: ተኣኪብና ከምዚ ኣብ ሕብረተሰብና ክና ከመሓላልፎ ዓብይ ህያብ እዩ እሞ የቐኒየና ምስሪ ዜና ነዚ ዝገበርኩም ነዚ ወዲ ንጓትርና ከዓ ናይ ብሓቂ ከምቲ ዝገብሮ ዘለኹም ሓስቡኹም ካብ ካልእ ኹን እምበር
6: ኣራይ ሲስተር ዝፋን ካብዚ ናይ ቁፅሊ መፅሊ ምጥፍጣፍ ካልእ ኩሉ ሰምዒ ዝፀናሕኪ ካብኡ እስከ ትዕዝቢ ትክስኽ
7: ሓንቲ ዓዳ ኔራትኒ ሕማማ ተነፂሩ ናይ ጡመን ሽረሞ ምዃነ ተነፂሩ ነቲ ዓይነት ክትጀምር ምኽርን ማዓዳን ሂበ ምስ ሰደትኳ ንገዛ ሓራይላትኒ ድሕሪ ትጠፍእ ኣነ ደጋጊመ ይደውለላ ሓንሳብ ማጨሎት ኣለኹ ሓንሳብ መርዓ ኣለኒ ሓንሳብ ገሸ ኣለኹ እንዳበለት ክትመፅእ ኣይከኣለትን ድሕሪኡ ኣነት ምደዋል ኣቋሪፀ ዮ ድሕሪ ነዊሕ ግዜ ጓላ ትመፀኒ እንዳ ብኸት ጓላ ትመፀኒ ጓላ ትመፀኒ ማማ ሕመቓላ ጡባ ቆሲሉ ካብኡ ሓሳኻ ወፅ ኣለዉ ሕማቕ ጨና ኣለዉ ትብለኒ እሞ ንሕክምና ኣምፅያ ምስ በልኳ ኣብያትኒ ትብለኒ ድሓን ለምንያ ሰባት ጌርኪ የብላ ኣምፅያታ ልክዕ ሰዓት ሓደ ቀትሪ ሒዛታ ትመፅእ እታ ፅብቕቲ ፅቡት ቆመና ዝነበራ ዝምውተ ስጋ ተሰኪማ ከምዚ ኢላ ተጎቢጣ ትመፀኒ ኩሉ ቅርፂ ኣካላታ ተቐይሩ ተጎቢጣ ትመፀኒ ልክዕ ቆስለ ከፊተ ምስ ረእኽዎ ከክንዲ ዝድኾኑ ሓሳኹ ካብቲ ጡባ ጥብጥብጥብጥ ዝብሉ ነይሮም ማለት እዩ ድሕሪኡ ናብ ሕክምና ወሰይደ ኣደቂሶም ቁስላ ኣፅርዮም ተኣሰድዋ ገዛ ሰይዲ ድማ ድሕሪኣ ናይ ቀሰንኩን ንጓላ ይድውለላ ሕማቐላ ዓይና ክትከፍቶ ይከኣለትን ክትበልዕ ክሰቲ ይከኣለትን ምስ በለትኒ ንገዛ ከይዳኣነ ገዛ ከይደያ ገዛ ምስ ከድክዋ እስከ ዓይኒ ክኽፈት እዮ እንታይ ክኾን ክምሰልክዋ ክትዛረበኒ ይከኣለትን ድሕሪኡ ቀሲ ኢለ እስከ ክፈት እዮ እንታይ ክኾን ክምሰልክዋ ኖኖ በዛ ዓይነይ ሓሳኻ መፅኑ ኣለዉ ኣብዚ ጎረረይ ሓሳኻ ፈለክለኽብሉ ኣለዉ እቲ ኣብ ጡባ ዝረኣየቶ ጭንቀት ገይርላ ወላ ኣብዚ ርእሰይ ሓሳኻ ፈለክለኽብሉን ኣለዉ ትብለኒ ኖኖ ከምዚ እንዳበለት እያ ትዛረበኒ ነብሳ እንዳደረዘት እያ ትዛረበኒ ኖኖ ሓሳኻ የብልክን ሓሳኻ ኣፅሪና ኢና

0: ለኺ ኣነ ግን ብሰባት ተደናጊረ ንነብሰይ ባዕለይ ፈሪደያ ንበይና ይኮንኩን ተሳቂ ደቀይ ሓዳረይ ስድራይ ጎራብተይ ንኩሉ ሰብ ኣሳቂዮ ንነብሰይ ግን ባዕለይ ፈሪደያ ከምዚ ኣነ ዝገበርክዎ ጌጋ ከይድገም ብጃኺ ዓውልክ የእዊ ዝሰምዕ ሰብ ተረኺብኪ እዚ ኣነ ዝገበርኩ ጌጋ ክድገም የብሉን ትብለኒ ደሓናጆኺ ሕጂ ተዝሓለፈ ርስዕ እዮ ተዝሓለፈ ውሕዶ ርስዕ እዮ ግን ሓድሽ ንርኢ ተኻቢልክን ፀርዮም እዮም ሕጂ ሃሃብልየስ ከምልሓስከ ክርአኪ ክትበልዕ ክሰት ይለኪ ዓይነኹዋ ሕብልዮ ኖ ክዛረብ ከለኹማ ናብ ዝፈለኽለ ክብሉን ኣለዉ እያ ትብለኒ ነይራ ሓቂ እያ ልክዕ ከክንዲ ዝኾነ ሓሳኻዮም ካብቲ ጡባት ዝወፅ ነይሮም ድሓን ሕጂ ሓድሽ ሂወት ጀምሪ ሓሳኻ የለን እኖ ሕጂ ድሓን ኣነ ወዲአ እየ ትብለኒ እዛ ኣነ ዝተጋግኽቦ ጌጋ ዝኾነ ሰብ ክጋገን ዓውልክ የእውይ ኢላትኒ ብጣዕሚ እየ ሰንቢደ ብጣዕሚ ኩሉ ግዜ እየ ትረኣየኒ ከምኡ ዝገበረ ሰብ ክሪኦ ከለኹ ብጣዕሚ ዘስካዕ ክክቆስለ እዩ ነይርዋ ኣብ ገዛ ዓብጣቶ ሕክምና ብእዋን መፅአት ትኸውን ኣብ ከምዚ ደረጃ ይበፅሐትን ሕጂ ንኩልሃና እንታይ ዝብል ኣነ ዝሰምዕ እዝኒ ዘመዛዝን ኣእምሮ ኣምላኽ ይሃበና እቲ ዝሕውዝ ዝመስለና ዝነበረ መድሃኒት ኣይሕውን እዩ ኣሳቂ ዝቐትል ከምቲ ዝበለቶ በይንካ ይኮንካ ንትሳቀ ስድራ ቤትካ ደቅኻ ጓላ ስካብ ሕጃ ክትዝክረኩላ እቲ ስንባደ ናይ ኣዲኣ ኣብ ጓላ ተደጊሙ በቃ ሕጂ እንታይ ዝብል እዚ ባህላዊ ሕክምና ካብ ጥቕሙ ጉድኣቱ ስለ ዝበዝሕ ህዝብና ክነቅሕ ኣለዎ ይብል የቐኒለይ ንዛለቦ ባዚኣ ከዓ ከመሓላልፋ ስለዝነበረትሳቀኒ ስለዝነበረት ኣብፂሐያ ኣለኹ ሞ ኩሉ ሕብረተሰብና ክሰምዓና ተስፋ ገብር ኩላትክና ዴታተይን ኣሕዋተይን ተባህላዊ ሕክምና ግዜኡ የብቀ ዝብል የቐኒለይ
1: መወዳእቱ ታደ
0: ታደ ተዳኺማ ኣብ ገዛ ኣለ በቃ ማለት እዩ ትሕክምና ክትመፃ ይከኣለት ዓብያት ኣነ ደጋጊሚ ከይደለሚነ የቐኒለይ ሲስተር ኣነ ከምዚ ኢለ ከይዳ ይክእኒ ኢለ
1: ሕራይ እቲ ኣብ ደገ ብዶላር ክንደይ ከም ዝኸፈለ ክዕለና ፀኒሑ ዝሓውና ኣብ ዝቆፅለ መፅሊ ከዓ ክንደይ ከም ዝኽፍልዎ ርኢና ናይ ሕክምና መንሽሮ ኣዝዩ ከቢድ እዩ መድሃኒት ክትሽምቶ እውን ዝከኣል ኣይኮነን ክትሕከሞ ኣዝዩ ከቢድ እዩ ኣብ ደገ ክትሰምዖ እስከብ ሃገርና ኸ ብኸመይ ይሕከሙ
2: ሕራይ እቲ ሕክምና ንድሕር መፅና ብቲ ሕክምና ማለት እዩ ቲ ወፃኢታቱ ወይ ከዓ ቀረቡ ንድሕር መፂና እቲ ሚኒስትሪ ጥዕና የቕርብ እዩ ንመብዛሕትኡ መድሃኒት የቕርብ እዩ ሙሉእ ሚእቲ ካብ ሚእቲ ንብል ኢልና ሓደሓደ ግዜ ዝጎድል ነገር ኣሎ ግዝኡ ካብ ደገምፅ እውን ንብሎም ኢና ሽዑኦም ከዓ ዝፈልጥዎ እቲ ዋጋ ክንደይ ምዃኑ ክሳብ ክንደይ ነፃ ብነፃ ሕከሙ ነበሮም ዝፈልጥዎ ሽዑኦም እንተዘይኮነ መብዛሕትኡ እቲ መድሃኒት ቀረብ ኣሎ ይቐርብ እዩ እዚ መድሃኒት ከዓ ብቐሊሉ ስለ ዝወሃቡ ሕሱር ወይ ከዓ ከምዚ ፐንስሊን ንወስዶ መስሎም ይኸውን ንመብዛሕትኦም ግን ኣዝዩ ክቡር እዩ እቲ መድሃኒት ናይ መንሽሮ ብዓለም ደረጃ ክቡር እዩ መብዛሕትአን ሳልሳይ ዓለም ወይ ብረድኤት ክረኽብኦ እንተዘይኮይነን ብዓለም ኣውፂኦም ሕሙማት ክሕከምዎ ኣይክእሉን እዮም ክሕከሙ እንተኮይኖም ከዓ ኣብ ባንኪ ገንዘብ እንተለዎም ፅቡቅ እንተዘይብሎም ገንዘቦም ገዝኦም መኪኖኦም ሸይጦም እዮም ዝሕከሙ ኣነ ኣብቲ ዝተምሃር ኩሉ ቦታ ነይሮም ክውፅዎ ከሎ እቲ ገንዘብ ካበይ ምፅኦም ክንግርካ ከሎ ብጣዕሚ እዩ ዝገርመካ ስለዚ ዝናህና ቀረብ ዘሎ ብጣዕሚ ክምስገን ዘለዎ ነገር እዩ እቲ ሚኒስትሪ ጥዕና ዝቕርበልና ዘሎ ስ ብቐሊሉ ክንሪኦ የብልናን እዚ ክብል ከለኹ ግን እቲ ሕሙም ክሳራ የብሉን ወይ ከዓ ወፃኢታት የብሉን ማለት ኣይኮንኩን ወርሓዊ መርመራ መድሃኒት ንክወስድ ዝገብሮ ላባራተር ኣሎ ካብ ዓዱ ክመፅእ ከሎ ዝኸፍሎ ናይ ትራንስፖርት ኣሎ ኣብ ሆቴል ዝሓድረሎ ቀለብሎ እዚ ኩሉ እቲኻ ዝኣክል ወፃኢታት ኣለዎ እቲ መድሃኒት እኳ ነፃ እንተኾነ እቲ ካሊእ ግን ንዕኡ ነቲ መስሊ መነባብረና ዝኣክል ወፃኢት ወይ ከዓ ነቲ ስድራ ዘዳኽሞ ወፃኢታት ኣለዎ ንሽዱሽተ ወርሒ ዝኸውን ካብ መገሻ እንዳመፃ ካብ ትራንስፖርት ኣብዚ እንዳሓደርካ ኣብ ሆቴል እንዳበላዕካ እሞ ከዓ ንላባራቶሪ እንዳኸፈልካ ወፃኢታቱ ብዙሕ እዩ እዚ ግን እቲ መድሃኒት ተዝውሰኸ ከ እንታይ ምኾነ እቲ መድሃኒት ሕጂ

0: ብነፃ እዩ ዝወሃብ ኩሉ ማለት ኣይኮነን ከም ዝበልክዎ ግን ሓደሓደ ግዝኡ ካብ ደገ ምፅኡ ክውዳእና ከሎ ማለት እዩ ኣምፅ ክንብሎም ከለና ሽዑ ፈልጥዎ ክሳብ ክንደየ ሸሓት ካብ ዱባይ ካብ ቱርኪ ካብ ኢትዮጵያ ክመፅእ ከሎ ክሳብ ክንደይ ክቡር ምዃኑ ሽዑም ዝፈልጥዎ ግን ክትፈንብዛሕትኦም ንገልፀሎም ኢና እቲ መድሃኒት ብሚኒስትሪ ጥዕና ዝቐርብ ክቡር እዩ ክንጥቀመሉ ኣለና
1: እምበር ብነፃ ሕክምና
0: እወ እቲ ናይቲ መድሃኒት ዝኸፍሎ ሕሙም ዝኸፍሎ ንመድሃኒት ኢሉ ዝኸፍሎ የለን ኣብዚ ናና ኪሞቴራፒ ዝበሃል ኣብታ ናና ሰንተር ዝኸፍሎ የለን ዝኸፍሎ እንታይ ኮይኑ ኪድ ላቦራቶሪ ግበር ክንብሎ ከለና ዘውፅኦ ኣሎ 2301 እዋን ከውፅእ ክእል እዩ ነቲ መድሃኒት ዝወስዶ ዘሎ ተበፅቢፃ ትወሃቦ መድሃኒት ግን ክብርቲ እያ ግን ነፃ እያ
1: ካብዚ ዝዓቢ ፀጋ ካብዚ ዝዓቢ ፅቡቅ ዕድል የለን
0: እና ንመፃኢ ምናልባት ከምዚ ክንጉስጉስ ከለና ሕጂታ ዘለሃና ቦታ ፅብብ ዝበለት ንእስ ዝበለት እያ ንመፃኢ ግን ዓብዪ ህንፃ ስራሕ ኣሎ ምስ እውን እቲ ሓደ ክልተ ጎዲሉ ንብሎ ዘለና እውን እማላእ ኸውን ግን ካብ ኣብ ፍቐዶ ሸጓሽጉዲ ገለ እንዳኸድካ ግዜኻ ምሕላፍ ኣብቲ ሕክምና መፂኻ ምኽሪ ንባዕሉ እውን ምኽሪ ንባዕሉ እቲ ምኽሪ ዝወሃበካ ብሞያዊ ምኽሪ ዝወሃበካ እውን ሓጋዚ እዩ ኣበይ ከም ትሕከብ እንታይ እያ ተሕማምካ መጀመርያ ክንፅር ኣለዎ ንዝኾነ ብኣካላትና ጥረ ዝረኣናዮ እዛ ሕጂ ሰሎሙን ኩላ ዝፀንሐ ሲ ኣብ ቅልፅማ ዝኾነ ጥረ ነራታ ንዓ ክትብል ክንዚ ኣሸሓት ከፍ ኢላ እሞ ከዓ ከምዘይተንቀሳቀስ ከማን ጌራታ እዛ ጥረ እዚኣ ግን ብርግፅ ኣነ ሕጂ ካንሰር ኣይኮነትን እየ ዝብል ካንሰር ኣይኮነትን ጥረ ሪኣ ጥረ ግን ከምኡ ጌራታ ስለዚ እዚ 95 ሚእታዊት ተባዕታ እዩ ኣይፋረን እዩ ኣይጓዳእን እዩ ካብ በልና ስለምንታይ ኢና ነዚ ኮሚቴታት ኣካልና ክነጉድል ገንዘብና ክነጥፍእ ኣፍቐዶ ክስታይ ኮለል ንብል ስለዚ ኣብ ሕክምና መፂና ንመኸር ብሓኪም እቲ ሓኪም ከዓ ምናልባት ሓደሓደ ከዓ እንታይ ይብሉ ሓኻይም ከይፈልጥዋን እዮም ከዓ ይብሉ ዝበሃል ኣሎ ንድሕ ንሰምዕ ንሕና ሓኻይም ኣይፈልጥዋን ኣይኮን ሓደ ሓኪም ከይኮን ናለካ ዝብለካ እቲ ሓኪም ምስ ረኣየካ እንታይ ይገብር ናብ ደም ምርመራ ሰደካ ናብ ኮምፒተር ዘለዎ ኣልትራሳውንድ ሰደካ ኤክስሬይ ግበር ይብለካ ሃገራዊ ላቦራቶሪ ሰደቂ ክንደይ ሓኻይም ንሪኦ ከለዉ ኣርባዕተ ሓኻይም ናይ ኣርባዕተ ፍልጠት እቲ ሓደ ሓኪም ነግረካ ግን ናይ ኣርባዕተ እኩብ ነገር እዩ ስለዚ እዞም ኩሎም ክንደይ ዓነት ዝተምሃሩ እሞ ናይ ብዙሓት ሰባት ስራሕ ከመይ ገርኩም ኣይፈልጥዋን ትብል እሞ ሓደ ኩርናዕ ዘሎ ሰብ ደኣ ይፍለጣ ነዛ ሕማም እዚኣ ስለዚ እቲ ሕብረተሰብና ክልወጥ ኣለዎ
2: እዚ ዝበሃል ዘሎ ብምሉኡ ብወገናያነ ውሽጢ ኣትየ ክፍድፍድ ኣብ ጀመርኩ ኣብ ዝጎስጎስ ኩሉ ቀልጢፉ ናብ ሕክምና ከይድ ክኽእል ከም ዘለዎ ዝኾነ ሰብ ብዛዕባ ዝሕማም ዚ ምልክታት ዘለዎ ምስ ጀመርኩ ዋላ እቶም ውልቀ ሰብ ዝሓመሙ ከይተረፉ ብኢንዳይረክት ፎርማልኒ ኢንፎርማልኒ ኢንፎርሜሽን ጌርና ኣብ ዝኸት ኩሉ ብውልቀ ሰብ ተሓከም ክቲ ሕክምና ኢልካዮ ናይ ምንሽሮ ኣብ ኤርትራ ኣይሕከምን እዩ ኔቨር ኣይሕከምን እዩ ምዚ ዶክተር ዘካርያስ ክገልፆ ዝፀንሐ ብምሉኡ ዘረባ ንዋሕኩ እንታይ ደኣ ስድራ ቤታዊ ሓገዝ ንዋታውን ሞራላውን ኩሉ ንጥፈታትን ዘይተሳታፍነት ናይ ሕማም ምንሽሮ ውልቀ ሓኪምካ ክሕከም ኣይክእልን እዩ ፍፁም ኣይክእልን እዩ ስለዚ ክሕከም እንተ ደኣ ኮይኑ ስድራ ቤታዊ ሞራላውን ንዋታውን ገንዘባውን ኣካላውን ሓንጊርካዮ ናይ ምኻድ ኣገባብ እንተዘይ ትወሲኽዎ ብፍላይ ከዓ ካብ ቀዳምነታት ኣዴታት ነደሲ ደቀይ ገዲፎሞ ከመይ ገይረ ክኸይድ ሓዳረይ ገዲፎሞ ከመይ ገይረ ክኸይድ ገንዘብ መን እሞ ክሕግዘኒ ሓዳረይ ከመ እንታይ ክኾኑ ዝብል ቻለንጅ ስለ ዝጓነፍ እሞ ከዓ ምስቲ ማሕበረ ቁጠባዊ ኣቋወማ ናህና ብኣንፃሩ ከዓኒ ምስቲ ዕቤት ናይ ሚኒስትሪ ጥዕና ናይ ፀጋ ዝቕርቦ ዘሎኒ ፀጋታት ናይ ጉልበት ናይ ኮሌጃት ኣፍርዩ ከዓ ንጥዕና ቀዳምነታት ሂቡ ካብ ዝገብሮ ዘሎ ናፃ ሕክምና ናይ ኣበርክቶኒ ሕብረተሰብና ካብቲ ስድራ ቤት ወፂኡ ምስቲ ኮሚኒቲ ምስቲ ጎረቤትን እንዳተረዳድአ ካብ ደድሞቱ ኣብ መቓብር ጥራሕ ምብፃሕ ቅድሚ ምማቶም ነቶም ቆልዑ ዝኽትምና ካልእ ፀገም ከይፍጠር ብዝተኻእለ መጠን ዝኽትምና ከይፍጠር ዝኽትምና ከይበዝሕ ናብ ሕክምና ክመፅሉ ዝኽእሉ መንገዲ ናይ ምግባር እቲ ዝዓበየ ፀጋ ዝተሓረሙ ዘይፈለጥዎ ሰባት ኣለዉ ናይ ብሓቂ ዘይፈለጥዎ ሰባት ኣለዉ ነዚ ከነፍልጥ ከዓ ምስሪ

0: ዜናኒ እዞም ማሕበርና ከዓ እምነት ኣለኒ ኣነ 100% እምነት ስለ ዘለኒ ንክጉስግስሉ ዝኽእሉ ደረጃ ናይ ምግባር ኣገባብ ምትብባዕን ምሕጋዝን ዘድልዩ ከም ዝኾነ ሓደ ካብቲ ዓብዪ ቻለንጂ እዚ ስለ ዝኾነ ኣብዚ ተሓባቢርኩም ንጥፈታት ከተካይድልና ንስና ሓያል ዝኾነ ለቦዋ ይሕልፍ ማለት እዩ።
1: እዛ መደብ እዚኣ ኣዝያ ጎስጓሲት ስለ ዝኾነት ሓንሳእ ተፈንያ ስቕ ትብል ኣይኮነትን። ብቐፃሊ ክንደጋግማ ኢና ሓሓሊፍና። ምክንያቱስ ናይ ጡብ ካንሰር ሽገር ኣለዋ። ኣብ ቆፅሊ መፅሊ ሞክዕማዓት ገንዘብ ውፅአን ሳዕብኑ ጉድኣቱ ዝዓቢ ካብ ጥቕሙ ኣብ ሕክምና መፅን ክርዳኣ ዝሓሸ ሞ ብነፃ ሕክምና ቀሊል ኣይኮነን። ስለዚ እዚኣ ሓንሳእ ፈኒና ስቑ ንብላ ኣይኮንና። ብዛዕባ ምጉስጓስ ኣጅኹም ክንጉስጉሰላ ኢና።
2: ብመጀመርታ ሽሚ ዓፍያ ስዒድ ይበሃል። ሆስፒታል ኦሮታ ኣብ ክፍሊ መጥባሕቲ ይሰርሕ ነይረ። ሕጂ ካብቲ ዝረኣኽዎ ተመክሮታት ናይ እዚ ባህላዊ እንታይ ድበሃል ምጥፍጣፍ ጥራሕ ኣይኮነን። እቲ ልክዕ ነቲ ሰብ ናፓል ኣብ ነፍሱ ከምዝፍሰስካሉ እዩ ዝኸውን። ነቲ ስጋን ነቲ እንታይ ድበሃልን ሒዝዎ ምስ ከደ ክሳዕ ውሽጢ ሳናብኦም ጋህ ኣቢሉ በቲ ዝተገብረ እንታይ ድበሃል በቲ ተጠፍጠፈ ሽግር ክሳዕ ንሳናቡእ ተንኪፉ ኣብ ሳንቡእ ደየ ኣሎ ከሎ ሕማም ብላዕሊ ከሎ ቦንቂሩ እሱ ኣትዩ ዝቐትሎም ሰባት ኣሎ። ስለዚ እቲ ምጥፍጣፍ ሲ ብቐሊል ክንሪኦ የብልና። ቃንዛ ጥራሕ ባዚ እንታይ ድበሃል ምባል ደይኮነ ጥራሕ ሲ እቲ ዘሎ ቃንዛ ብድሕሪኡ ክተሕዮ ዘይትኽእል ቁስሊ ሒዙ እዩ ዝነብር። ስለዚ ህዝብናት ብዝለዓለ ክፈልጦ ዘለዎ እቲ ስቅያት እቲ ሞቱ ዘይተርፍ ንድሕር ኮይኑ ሲ ከማን ኣትሊስቲ እታ መድሃኒትካ ወሲድካ እታ ተእለየልካ ቦታ ክትኣሊ እዩ ዝሓሸ። ስለዚ ይቕኒ ኣለይ
3: ኣነ ኳ ተሓካሚት ኣይኮንኩን። ለምለም ዓንዳ ሃይማኖት ትበሃል ለትስ ምሕረት ኣብያ ተሓከም ግን ኣላይታ ኣነ ብመጀመርያ ንዖም ከመስግን ይፈቱ። ንሳ ከዓ ኣብዛ የማኒቲ ጡባ 10 ዓመት ገይራ ጥረ ነይራ ገሸ ነይረ ምስ መፅኹ ብሳልስተይ ኣቲ ለምለም ኣነስ እምበር እዛ ጡበይ ኣፍሪሓትንላ ከምዚኣ ኮይነ ንዕባውሰትኒ ንጎዳይፍ እያ ትብለኒ ወይ ኣነስ ናተይ ከይከኣልኩስ ናትክኢለ ተኳናት ኢና ንጎዳይፍ ወስዳ ንስኻ ከምዚኣ ግን ርኢ ርኢ ኣቢሉ እዚኣ ጥረያ ሕክምና ይብለና በለ ንመለስ ኢልና ምስ ከድና ዓዲ ኣበይቶ ከዓ እምበር ይፍውስ ኢሎ ሞ ምስ በለትና ኣብኣይ ይእለ ኣብኣ ምስ ተኣለኹ ንስኻ ርኢ ርኢ ኣቢሉ ኣብ ተስፋይ ፀኒሕና ኢና ምስ በልናያ እምበር ንዕዳጋ ሓሙስ ይብለና ዕዳጋ ሓሙስ ምስ ከድና ሓደ ዶክተር ኣቃ ፀኒሑ ርኢርኢ ኣቢሉ ስኻ ሪፈር ኢሉን ንውረታ ሰደና ውረታ ምስ ሰደደና ተመርፊ ኦጊኦም ጥራያ ኢሉ ኣብ ሓደ ሓኪም 25 ኣብኣ ከይዲላትንስ ኣብኣ ምስ ከድና ከዓ እስ ከዓ ናተይ ወሲደ መርመራ ዝገብር ኢሉ ጠቢሑ ምስ ወሰደላ ናብ ዶክተር ሓሮጊ ሰደና። ዶክተር ሓሮጊ ሕጂ ክስደት ከም ዘለዋ እያ ትብላ መጥባሕቲ ፍፁም ኣይገብርን እያ ትብል ምስ ከደ ኣብ ዓዲ ከምዚ ምስ በል መጥባሕቲ ትበሃል ከይ ትገብሪ ካራይ ትፈቱን እያ ከምዚ ትገብርን የብሎ ብድኾነ ግን ተመሊሳ ንዓ ከምዚ ኢላ ፈሪሓላ ሞ ገለ ብኸኒና ትሓቅቕ ወይ ከምዚ ተኾነትስ ምእማን ኣብያት እኒኣ ገለ ብላ
1: ሕረ ኣብ ዶክተር ሓረጉ ምስከትካ ሕጂ እንታይ ኢላሕኪ
3: ዶክተር ሓረጉ ግድን ክትከይድ ኣለዋ ምስ በለታ ተኣብየኒ ኣብ ደገ ምስ ወፃና እሞ ኣብ ሕቆክ ናብ ርእስ ክንደይባ ኣይትኽእል እያ ኒኢ ከያ ትብለክ ዘላ ክትርመሲ ይሕሸኪ ኣነ እዛ ጓልኪ መን ኣልዕለኪ ኣነ ንባዕለይ ጥዕና የብለይ ንሳያ ተልዕለኒ ማለት እዩ መሓራይ በሊላ ምስ ኣተወት ዓራት ተፀበያ ኢለና ዓራት ምስ ሃቡና ረቡዕ ጌራታ ስጋዕ ቀዳምካ ይረኣየታ ትፀንሕ ሓኪሞማ እንዳኮዱስ ከይረኣየታ ትፀንሕ ቀዳም በይኑ ኮይኑ ሓደ ሓኪም ኣቑሑት ከምፅኢል ገፅ ምስከተ ንዓይ ኣውፅኦምን እዮም ርኢተብላ ድየላ ምፅእ ምስ በልኩ ኣቲ እየ ልኮ እታ ጥበይ ዳ ኩላ ድዮም ወሲዶማ እንታይ ደኣ ክገብርዋ ነይርዎም ማለት ኪ ኣነ ዳ ንዓ ጠቢሖም ነታ ጥረ ደውፅዋ መስሊ ንበር ዕድመይ ልክዕ ብትክስያን ተመላለሳት ብጎደለይ ክኸይድ ኳ ኸ ሕጂ ክትሓዊኺ እዚኣስ እንታይ እይ በቃ ከምዚ የለና ጨንቕ ተብለኒ ሓፍታላተ ጎዳይፍ ንዓ ድውል ኣቢለ

0: እንታይ ትብልዎ ኣለኩም ድዩ ዝተረስዐ ወይ ክዝከር ኣለዎ ትብልዎ?
1: እቲ ዝበልናዮ ንምድጋም ወይ ከዓ ንምጥቕላል ሕጂስ እንታይ ኢና ክንብል ፀኒሕና እንታ ደጊምና ንብላ ኩሉ ግዜ እያ። መብዛሕትኡ ኣብ ኣካላትና ዘሎ ጥራሕ ኣብ ጡብ ኣይኮነን፣ ኣብ ኣካላትና ዘሎ ጥረታት ተባዕታ እዩ ከምቲ ህዝብና ዝብሎ ማለት እዩ። ዘይፈሪ ዘይሰሃገር ናብ ካሊእ ዘይከይድ ማለት እዩ ተባዕታይ ማለት ካብ ኮነ ማለት ልዕሊ 95 ሚታዊ ተባዕታይ ካብ ኮነ ኣብ ኩሉ ብጥብ ጥራሕ ኣይኮነን፣ ኣብ ኩሉ ኣካላትና ዘሎ ከምኡ ካብ ኮነ ስለምንታይ ኢና ናብቲ ንዝኾነ ዝበቆለ ኣብ ኣካላትና ናብ ባህላዊ ከይድና ግዳይ ወፃኢታት ግዳይ ናይ ስትረስ ናይ ፀቕጢ ናይ ኣእምሮና ኣላቶ ወይ ኣላታ እንዳተባሃልና ብጎረባብትና ከምዚ ዓንተ ክትሎ ፅንሐሲ ክፍለካ ከሎ ሰብሲ ርእስኻ እዩ ዝሕመካ፣ ከም መስኪን ከምዘይትሰርሕ ከምዘይተፍሪ እዩ ዝቆፅረካ። ኣብ ኣነባብራኻ ኣመጋግባኻ ባዕሉ እቲ ኣይትትኮይ ትፈቱን እያ እታ ሕማምቲኣ እዚ ኮሚደረ ይትፈትን እያ፣ ስጋ ይትፈትን እያ፣ ሰብኣይ ኣይትፈትን እያ። እዚ እንዳተባሃለ ካብ ተሳቂዩ ዝነብር እቲ ሰብ ተሳቂያ ትነብር ናብ ሕክምና መፂኻ ሓደ ዘይኮነ ሓኪም ኣርባዕተ ሓኪም ዝሪኦካ ዝበልክዎ ናብ ራጂ ትለኣኽ ኤክስሬይ ትለኣኽ ላቦራቶሪ ደም ትለኣኽ ሃገራዊ ላቦራቶሪ ትለኣኽ ሓኪም ባዕሉ ዝምርምረካ ዘሎ ኣርባዕተ ዝኾኑ ሪኦምኻ የብልካን ክብልካ ከሎ ዓሪፍካ ዘይትቕመጥ ቀሲንካ ሓዳርካ ዘይትገብር ካብ ናብ ዘይተደልየ ነገር ወፃኢታትን ኩሉ ትደክም። እዚ ክንገብሮ ዘለና እዩ። እዚ ከምዚ ዓይነት ህዝቢ ክንጉስጉስ ዘለና እዩ። በዓልና ሕማም ኣይንዓድግ ኣይንሰንክል ከይድካሲ ናይ ገሊአ መንእሰያት ኣዋልድ ጥበንቅላዕ ኣቢልካ ትርኢ ክምርመራ መፅአንሲ በሰላ በሰላ ኮይኑ ትርእን ከመይ ጌርክን ክትሕምብሳ ኢኽን ይብለን ኣነ ሕጂ ባፅዕቲ ከይድክን ከመይ ጌርክን ክትሕምብሳ ኢኽን ስኻት መዚ ኩሉ በሰላ ኽን ይብለን ገሊአን ሓንቲ ዘይብለን እየን እዚአን ሕጂ ሕማም ዘይነበረን ግን ተጠፍጢፈን ዘበለአን። ሓደሓደ ግዜ እዞም ዝጥፍጥፉ ጎራሓት እዮም ነቲ ብሓቂ ዝመስሎም ካንሰር ዝመስሎም እቶም ጓርሓት ኢዶም ግና ኣየንበሩሉ እዮም። ከምዚ ክበሃል ዝፀንሐ ክዲ ንኦረታ ክዲ ናብ ኦረታ እውን ይብል እዮም። ነቲ ሓንቲ ዘይብሉ ተባዕታይ ንብሎ ዘይፈሪ እዮም ቆፅሊ መፅሊ ገይሮም ድዮም ዝግበር ገይሮም ከምኡ ወዲቅካ በሰላ ገይሮም ዘሕዊናዮ ዝብሉ። ስለዚ ናብ ከምኡ ንጎስጉስ ናብ ከምኡ ነገር ከይንኸይድ ዘየድሊ ወፃኢታት ስድራናን ነፍስናን ኣይንህልኽ እየ ዝብል ኣነ።
0: ብነፃ ሕክምናስ ኣብ ከባቢና ዘለዋ ሃገራት እውን ኣይርከብን። ኣብኔይቲ ኣፍሪቃዊት ሃገር ብነፃ መንሽሮ ዝሕክሙ ኣሎ። እዚ ፀጋ እዚ ንጠቕመሉ ቆፅለ መፅሊ ዘይ ካንሰር ሕበጥ ዝኾነ ርኦምን ክጥፍጥፉ ክእሉ እዮም ነታ ገንዘብ ክብሉ። ስለዚ ባዕልና ኣይንኽሰር፣ ነብስና ኣይንጉዳእ፣ ሕብረተሰብና እዚ ክነቕሓሉ ኣለዎ። ብፍላይ ኣዴታት ደቂ ንነብስኽን ኣተሓሳስባኽን ቀይርክን ተመሓየሻ እምበር ነተን ዘዝረአኸነ እንቆልዑ እንዳጠፍጣፋይ እናወሰድክን ኣይትለክመን።
2: ሓን ኩሉ ተባሂሉ እንድዩ ብዛዕባ ካንሰር ንክትሕክሞ ብጣዕሚ ከምቲ ዝተባሃለ ብጣዕሚ ክቡር እዩ። ወፃኢታቱ ብጣዕሚ ካብ ዓቕምና ላዕሊ እዩ። ኣብ ነፍስና ተመፂስ ተሓኪምና ኩሉ ክንወፅእ ኣይንኽእል ኢና። ብዓለም ደረጃ እውን ተርእናዮ ካብ 14 ስጋብ 20 ሚእታዊት እየን ጉቡእ ናይ ሕክምና ናይ ካንሰር ዝህባ ማለት እዩ። ብዓለም ደረጃ ትርኢና እየ። ኣብ ሳልሳይ ዓለም ሕጂ ብዙሓት ሃገራት ጉቡእ ሕክምና ናይ ካንሰር ኣይረክባን እየን። ንሕና ግን ተጀማሚሩ መድሃኒት ብነፃ ንረክቦ ኣለና። ወላ ሓደሓደ እኳ ዝጎድል እንተኾነ ብነፃ ርከብ ኣሎ። ካብዚ ንላዕሊ እውን ክምዕብል ማለት እዩ። ስለዚ ነቲ ብነፃ ንረክቦ መድሃኒት ብቐሊል ኣይንርኣዮ ዝኾነ ምልክታት ክህሉ ከሎ ናብ ሕክምና ናብ ዘቐርበና ሕክምና ምኻድ ኣብ ዝኾነ ባህላዊ ገለገለ ኣብ ኩርናዓት ዘለዉ ሰባት ደይምኻድ ቀልጢስና ናብ ሕክምና ክንከይድ ከም ዘለና ነቲ ሕክምና ክንጥቀመሉ ከም ዘለና እቲ ካንሰር ተባሂሉ ኣብ ባህላዊ ዝግበረሉ ዝፍጠፍ ሓደ ልዕሊ 95% ካንሰር ኣይኮነን ወላ እውን ጥፍጥፍሎ ካንሰር ኣይኮነን ኢሎም ገሚቶም እዮም ዝገብርዎ። ኣብቲ ምግማት ከ እንታይ ኣሎ ካንሰሩ ክኸውን ይኽእል እዩ። ብኣ መሰረት ግዜ ክበልዕ ይኽእል እቲ ሕሙም ወይ ተሓምምቲ ማለት እዩ። ስለዚ ዝኾነ ኹን ጥረምረ ተርኢኻ ናብ ሕክምና ኣብ ሕክምና ከይድካ እቲ በዓል ሙያ ከምዚኣ ዶክተር ዝበሎ ኣብ ኩሉ ምርመራ እያ ንገብር ብዓይንና ርኢና ጥራሕ ኮና ንይብልካን ኣለክ ንብል ኮምፒተር ንገብር ደም ምርመራ ንገብር ካልእ ካልእ ድለዓለ ምርመራታት ንገብር ንኩሉ ርኢና ኢና እዚ ነፃ እዩ እዚ ከምዚ ዘለካ ንብል ከምዚ የብልካ ክትብሎ ከለካ ሰብ ይቐስን ናብርኡ ገብር ካብ ባህላዊ ከይዱ 20 ዓመት 30 ዓመት 10 ዓመት ካንሰር ኣለን ናበለ ካብ ዝነብር ብኣእምርኡ እናተጨነቐ ካብ ዝነብር ናብቲ ብቑዕ ሕክምና ከይዱ ኩነታቱ ክፈልጥ ኣለዎ
3: ቅድ መጥባሕቲ ምስ ገበርኩስ ዳርጋ ናብ ሰለስተ ኪሎን ገልን ካብዘይ መቐመጫ ይበዝ የማናይ ወፂ እዩ ጥረ ማለት እዩ ብድሕሪኡ ናብ መዓናጦ ከዓ ገይሮም ማለት እዩ ሕጂ ኣነ እንታይ ዝብል እቲ ፀገም ኣጋጢምና ድሓን ወሪዱ ንድ ስለምንታይ ወሪዱ ንብልና ነቲ ዝወረደ ከዓ ተቐቢልና ኣለና ብሞራልናን ብክስታይናን ድግድግ ኢልና ኣለና ማለት እዩ ሕጂ ግን ኣነ ቁርብ በዚ

0: ናይ ጎድናይ ስለ ዝኾነ እቲ ደገይ እዚ ሪት ዕፁ ስለ ዝኾነ ኮለስቶም ቁርብተይሲ ዋላ ብሕስር ዝበለ ዋጋስ ይሽግረኒ ኣሎ ከምዚ ከማይ ከዓ ህልዋ የአነይ ካይ ኮለስቶም ካይ ሓስኩ ይንቀሳቀስኒ ኣብ ከምኡስ ቁርብ ንሽገር ኣለና ውፅኣት ሒዘካ ገለ ሒዘካ በዚ ጎድነይ ስለ ዝኾነ ይከብደኒ ኣሎ ኣነ ብወገነ ይበሃለይቲ
1: ራይ ፅጋሃና እዚ ናይ ኮለስቶሚ ልክዕ ኣለና እንድዩ ዋሕድ ኣሎና ንሕና ግን ብናዓቀና እናቆጠምና ግን ነቲ ክዕድግ ዝኽእል ዓድጉ ብሰብ ላኣኹል ናበሉ ንብሎ ለምንታይ ካብ ርሑቕ ቦታ ድመፅና ኣለዉ ክዕድጉ ደይክእሉ ሰባት ኣለዉ ንዕኦም ግን እናቆጠምና ንቦም ኢና እሞ ምፅ ውሰዲ
2: ሓንኮ ሎ ተጠቂሱ እንዲ ብዛዕባ ካንሰር ኣማፃፅኡ ከመይ ጌርና ፈሊጥናዮ እንታይ ክንገብር ኣለና ኩሉ ተገሊፅ እዩ ቁርብ ክርክሕ ዝብላኒ ዘለዋ ነገራት ግን መጀመርያ ብዛዕባ ባህላዊ ሕክምና ክንብል ከለና ዝቆፅሎ መፅሊ ከምቲ ዶክተር ዘካርያስ ዝበሎ ኣብ ሃገርና ኣይተበፅሐን ከም በዕላ በዓል ቻይና ዘሎ ግን ተበፂሑ እዩ እዚ ናይ ዓቐን ጉዳይ ስለዝኾነ ስጋብ እሱ ዝፃረየልና ጉቡእ ሕክምናዊ ፍቓድ ረኪብካ ስጋብ ትኸይድ ኩሉ ሰብ ካብ ከምዚ ክሕረም ኣለዎ እየ ዝብል ሓንቲ ትገርመኒ ዘለኣነ ግን ንምንታይ እዩ ፈቓድ ዝወሃቦም ንምንታይ ሲ ፈቓድ ዝወሃቦም እንድሕር ጉቡእ ዘይኮነ ኮይኑ ክዕፆ እቲ ባህላዊ ክዕፆ ይግብኦ ብዛዕባ ማጨሎት እውን ተገሊፁ ሕክምና እንዳገበርኩ ማጨሎት ክገብር ይኽእል እየ ንዑ ጥራይ ንበይኑ ግን ክምልኽ የብለይ ምክንያቱ ከምቲ ዝበሎ ተጨኒቕና ካብ ጭንቀትና ክህደአና ይኽእል ይኸውን እምነት ቀሊል ኣይኮነን ብዛዕባ ካንሰር ክሕውየኒ እዩ ሓውየ ብኣ ጥራይ ሓውየ ዝብል እንትሕር ኣለውን ተመክሮ ስለዝኾነ ክገልፅ ይኽእል እዩ ስለዚ ኣነ ዝብላ ዘለኹ ሓደ ዘይምእጋዶም ካብኡ ዝኸፍአ ጉዳይ መናፈቕነት ከዓ ኣሎ ንሕና ክንሕውየኩም ኢና ፀሎት ገይርና ከይትኸዱ ዝብሉ ኣለው እዛ ርእስቲ እዚኣ ስለዘይተጠቕሰት ኣነ እዚኣ ዘረብ ቀሪበ ትቐንዲ ነገሩ ናቶም ዝኸፍአ ነገር ንሕና ልኡኻት ኢየሱስ ስለ ዝኾና ኢየሱስ ከምቲ ንነፍስና ዝፈጠረ ንሕማምና እውን ክሕውዮ ፀገም ስለ ዘይብሉ ክንፅልየልኩም ኢና ዝብሉ ብዙሓት ዝቀላቀሉ መናፍቕና ኣለዉ ክንደይ እዮም ዝመፁና ምናልባት ኣነ ከም ተጋዳሊት ክብድሆ ክእል ኸውን ካልእ ሰብ ግን ዋላ ብእምነቱ ከሎ ዘይእምነቱ ከሎ ከምኡ ስለ ዝበልዎም እዚ ነገር እዚ ስጋብ ክንደይ ናዕብዮ ኣለና መቸም ንኩሉ ሰብ ብርህ እዩ ካንሰር ይኸ ፖዚቲቭ ይኸብሉካ ከለዉ እትስምዓካ ነገር ሸዓ ታሞትን እታ ቃል ክዛረበካ ከሎ ታሞት ሲ ምፅ ኢላ ውስጥ ተብለካ ጥራይ እዩ ዝመስለካ ስለዚ ትቐንዲ ኣነ ክዛረበሉ ደልዩ ዘለኹ ከማን ኣሸጋሪ ኮይኑ ዘሎ ንሕክምና ንኸይንቐርብ ብዛዕባ ማጨሎትን ቆፅለ መፅለን ዘይኮነት ከቢድ ዘብሎ እምበኣር ጉዳይ መናፍቕነት እዩ ቅባ ቅዱስ ጌርና ክንፅልወልኪ ከምዚ ጌርና ክነብለልኪኢና ክንደይ ሕዋትና ድሒኖም እንድዮም ከይትኸዱ ከይትኸዳ ዝብሉ ብዙሓት ነገራት ስለ ዘለዉ ኣነ ንባዕለይ ክንደይ ተፈቲነ ስለ ዝኾንኩ ካልእ እውን ከምኡ ፍተና ኣለዋ ኢለ እየ ዝሓስብ ሓንቲ መፍትሒትና ሕክምና ስለ ዝኾነት ሕክምናና ንእመን እቲ ቆፅለ መፅሊ ስጋብ ዓቆ ንባዕሎም ሓካይምና ፈሊጦም ተመራሚሮም ድበፅሕዎ እቲ ካልእ ማልእ ጎናዊ ባዕልና ኣሚንና ስጋብ ንርዕሞ እዛ ጉዳይ እዚኣ ከዓ ብዕቱብ ነገር ክትተሓዝ ኣለዋ ድሓር ጎስጓስ ዝወሓደ ኮይኑ እዩ ዝስምዓና ኣነ ፍሉይ ኣተኩሮ ተዋሂቦዎ ማና ኣብ ኣሳይዳ ጥራይ ዘይኮንቂ ሓንቲ ቻነል ናይ እዚኣ ሲ ክሽቦ ኣይተረፈ እንድዩ ክሽቦ ብጎስጓስ እንዲ ተሪፉ ጎስጓስ ገይሩ ኩሉ ሰብ ተቐቢልዎ ልዕሊ 90 ከሚእቲ መጨም ተሪፍ ኢልና ኢና ንኣምን ስለዚ እዚኣ እውን ዘይትተርፈሉ መገዲ ስለዘየለ ሓካይምና ኣብ ርእሲ ትፍልጠትኩም ነዛ ጉዳይ እዚኣ ብዕቱብ ክትሰርሑላ ክትሕግዙና ከዓ ንላቦ ምክንያቱ ትዝነቕሐ ነቕሒሉ እዩ እቲ ዘነ ነቕሐ ካብ ገዛ ዘይወፅእ ዘሎ ኣብዚ ጉዳይ እዚ ዝዋፈር ዘሎ ውሕድ ስለ ዘይኮነ ንሱ እውን ክድሕን ዜጋና ስለ ዝኾነ ፍጡር ስለ ዝኾነ ፍልጠት ይጎድለና ስለ ዘሎ ነዛ ፍልጠት እዚኣ ከዓ ንስኹም እዮም ፓወር ዘለኩም እዚኣ ክትፅዕሩላ ኣለኩም ይብል
3: ይቐኒልና ኣብኣ ከለኹ ግን መናፍቐንሲ እዚ መንሽሮ ዝሓመመስ ኣይትኺ ፀሊና ኢና ንሕዊ ዝብሉ እዚኣ ናይ ብሓቂያ ተገርም ቆፅሊ ዝጥፍጥፉ ባህላዊ ሕክምና ዝገብሩ ስለምንታይ ዘይገትእዎም ስለምንታይ ብሕጊ ጠጠው ዘይብል ግን ያደ ተሓሳስበካ ኣምፂኹማ ኣለኹም እዚ ሓካይም ዝውስንዎ ኣይኮነን ሓካይም ዝውስንዎ ኣይኮነን እዚ ሕብረተሰብ ይሕሰበሉ ሕጊ ከዓ ሰሚዖሞ ኣለዉ ምክንያቱ ህዝቢ ካሲስ ኢልካ ተፍቅደሎም ኣይግባእን
4: ዓለም ግብረስላሰ ባሃል 2015

0: ተነስተን ሕክምና ብሱዳን ጀሚረ ማለት እዩ። ሕክምና ብፅቡቅ ተወዲኡ ኩሉ ይወስድ ነይረ። ከምዚ ኣባ ድበለቶ እቲ 50 ካብ 100 ሞራል እዩ፣ እቲ 25 ካብ 100 ምግቢ እዩ፣ እቲ 25 ካብ 100 ከዓ መድሃኒት እዩ። ነዚ ተረዲእና ግቡእ ዳኣ እንተዳ ወሲድና ኩሉ ሓዊ ንኽእል ኢና። ካልእ ኣብዚ ናይ ባህላዊ ሕክምና ከም ርእቶ ሓንቲ ምሳናት ሕከም ነይራ ጡባ ዓብዩ መዓት ቆፅሊ መፅሊ ገለ መለታት መፅያ ሕክምና ምስ መፀት ግቡእ ቴቦታምራፕ ወሲዳ ተመሓይሻ። ኣብ ኦፕሬሽን ግን ፍፁም ኣይገብር ነይራ ኣብያ ፍፁም ኣብያ ምግባር ኣብያ ንዓድና ትምለስ። እንደገና ኢንፌክሽን ገይሩ ቆፅሊ ገይራ መንግስትና ጥዑም እዩ መሊሱ ንሱዳን ሰዲድዋ። ካልኣይ ግዜ ንሱዳን መፂኣ እንደገና ሕክምና ገይራ። ሕጂ እቲ ሕክምና ክንገብሮ ከለና ኬሞተራፒ ጥራሕ ደይኮነ እቲ ኦፕሬሽን ግድነት ክግበር ኣለዎ። ምስ ኦፕሬሽን ጌይርካ ኩሉ እቲ ስጋ እንድሕር ከይዱ እንደገና ከዓ ራዴሽን እንድሕር ጌይርካ ሙሉእ ብሙሉእ ኣነ 10 ዓመት ገይረ ኣሎ ወላ ሓንቲ ድስማዓኒ ነገር የለን።
1: እቲ ዝበሃል እኳ ሓፈሻዊ ተባሂሉ እንድዩ ኣብዛ ናይ ነፃ ሕክምና ትብል ንእሽቶ ሓበሬታን ብዛዕባ እቲ ማሕበር እውን ንእሽቶ ተወሳኺ ሓበሬታ ከብ ደል ኣለኹ። እቲ ሕክምና ኣብ ደገ ኣዝዩ ክቡር እዩ፣ ካብ መጠን ላዕሊ ክቡር እዩ። ሕጂ ብናተይ ኣብነት ኣነ ስጋ 220 ናብ ሱዳን ብመንግስቲ ኤርትራ ብሓገዝ ሚኒስትሪ ጥዕና ሕከም ፀኒሐ ማለት እዩ። ምስ ኩነታት ሱዳን ምብልሻው ናቶም ሰላም ምስኣን ዓቕሚ ዘለዎ ደገ ኸይዱ ተሓከም ኢሎምና ማለት እዩ። ሽወደን በፂሐ መፀ ንመርመራ ጥራይ ኤክስሬይ ኤምኣርኣይ ባያብስ ገይሮም ለይ ናይ ደም መርመራ ገይሮም ነዚአን ክንደይ ወዲ 28,000 ዶላር ወዲየ ማለት እዩ። ንመርመራ ጥራይ እኳ ኣልዮም ለይ ተዝኾኑ መጥባሕቲ ገይረ እንደዚ ገንዘባት ፌስ ሓውየን መፅኦም ይበልኩ። ኣብዚ ግን እቲ ኩሉ መድሃኒታት ዝወሃበና ዘሎ ብነፃ ስለ ዝኾነ ቀዳምነት ሂብና ክንጥቀመሉ ግባእ ብል ሓንቲ ለቦባይ። ካልአይቲ ድማ እዛ ትበሃል ዘላ እዚ ማሕበር ሃገራዊ ማሕበር መንሽሮ ኤርትራ ድሮ ዓመቱ ገይሩሎ እቲ ንጥፈታቱ ግን ካብ መጋቢት ናይ 2025 ኢና ጀሚርና ስጋዕ ሕጂ ከባቢ 334 ሰብ ተመዝጊቦም ኣለው። ሕጂ ናህና ሕፅረት እንታይ እዩ ኣብ ዞባታት ዘለና ውዳበ ብሕጂ ኢና ክነስፍሖ ማለት እዩ። ምዝና የካቲት ኣኼባና ተወከልቲ ኣብ ዘን ሓሙሽተ ዞባታት ኣብ ኣስመራ ጥራይ ስለ ዘለና እዞም ተወከልቲ ኣብ ዘን ሓሙሽተ ዞባታት ተወከልቲ ክንገብር ዝጋጣሚ ናይዚ ሕማም ተሰከምቲ ዝኾና ሰባት ድማ ነብስና ባዕልና ክንእለ ምእንቲ ኣብ ትሕቲ ሕክምና ቀሪብና ኣብዚ ማሕበር ተተጠርንፍና ብዙሕ ሓገዛት ኣሎ ብዙሕ መንገድታት ኣሎ። ሕጂ እዚ ሰንተር ዝስራሓልና ኣሎ ብዚ ጥቃ ኤመርጀንሲ ቆሮታ እቲ ፓላሶ ተወዲኡ ግን ኣብ ፊኒሽንግ ደንጊዮምና ኣለው። ንእግሪ መንገዲይ ሚኒስትሪ ጥዕናን ፕሮጀክት ኣዳሃሎን እዮም ሒዞሞ ዘለው። ማዕፆ ክገብሩ ጀሚሮም ብቀዳማይ ቁርብ ኮሊልና ነርና ነቲ ማዕፆ እዞም እንዳሰገን ሒዞም ኣለው። ግን እቲ ዝያዳ ንመቃላጠፊ ከምርእቶ ዘቅርቦት ኬሞ ዝውሃበሉ ተዝውዳእ ሞ እዛ ሕጂ ከምዚ በዓቲ ትመስል ዘላ ሕክምናና ዘላ ኣብ ሰፍሐ ነቶም ሓካይምና ድዩ ነቶም ሕማት እውን ምቹእ ቦታ ረኪብና ምስ ተሓከምና ብል ሞ በዚ ኣጋጣሚ እዚ ናይዚ ሕማም ዝሓዘና ሰባት ናብዚ ማሕበር በቶም ወከልቲ ናይ ዞባታት ገርና ተተጠርነፍና ዝሓሸ እዩ ዝሓዘ ሓገዝ ካ ክንረክብ ንክእል ዝብል ርኢቶ ኣለኒ።
2: እዚ ናይ መንሽሮ ሕክምና ከም ዝሰማዕኩምሞ በዞም ሓካይም ከምኡን ተሓከምቲ ዝሃብዎ ርኢቶ ሰሚዕኩም ኣለኹም። እዚ ሕክምና እቲ መድሃኒት ብነፃ ከም ዝውሃብ እቲ ሆስፒታል እንደገና ዓብዩ እቲ መስርሕ ተጀሚሩ ስለ ዘሎ ዓብዩ ዝያዳ ውፅኢት ክርከቦ ከኣነ ዓብ ተስፋ ንገብር። ሕጂ ግን ብስምኩም ብስም ኩሎም ተዓዘብቲ ብስም መደብ ሳይዳ ከመስግነኩም ዶክተር ዘካርያስ መለስ፣ ዶክተር ሙሉጌታ ሃይሌ ከምኡን ሲስተር ዙፋን በርሀ ብጣዕሚ የመስግነኩም ይቀኒየለይ። ንስኻትኩም ከዓ ብጣዕሚ ኣመስግነኩም። ተሳታፍነትኩም ከዓ ብጣዕሚ ሓያል ነይሩ። ይቀኒየልና ሙሉእ ጥዕና ምነየልኩም እቶም ተሓከምቲ ዘለኹም ከዓ

Hey, hey, hey, hey, hey.

ሰላም ኣብ ርሕቑን ኣብ ርሕቕ ቀረባን ኮንኩም መደብና መደብ ሸውሃ ሳይዳ ትከታተሉ ዘለኹም ክቡራት ተኸታተልትና ኣቐዲመ ብዙሕ ሰላም ክብለኩም ይፈቱ። ቀፂለ ሎሚ መዓልቲ ንሪኦ ኣሰራርሓ ምግቢ ከዓ ምቁር ድንሽ ምስ ጥሑ ንፉል ክኸውን እዩ። እዚ ንምስራሕ ኣስቤዛ ኣብ ቅድሜና ንሄለ ተቐሪቡሎ እስከ ቅድሚ ኣብቲ ምግቢ ምቕራብና ከምቲ ናይ ኩሉ መዓልቲ ንምዝኽኻር ይእታዊ ይሕፀብ ኣለኹ። ሃራይ እዚ ንምስራሕ ምቁር ድንሽ በሲሉ ተጣሒኑ ተቐሪቡሎ ማለት እዩ። ፉል ከዓ ተጣሒኑ ተቐሪቡሎ ፉል ተቐልዩ ቅራፉ ለጊሱ ማለት እዩ። ጥሑምባን ይቐሪብ ኣለኹ። እንቃቕሑ 4 ሓደ ኩባያ ፀባ ቀሪብ ኣለኹ። ጨውን በርበረ ፀሊምን ተቐሪቡሎ። ስለዚ ነዚ ኩሉ ምቁር ድንሽ 3 ሕብሪ እዩ ዝውንን፣ እቲ ሓደ ወይናዊ፣ እቲ ሓደ ፃዕዳ፣ እቲ ሓደ ከዓ ኣራንቾኒ። ኣራንቾኒ ዝበለፀ ተባሂሉ ይእመነሉ እዩ። ኩሉ ትሕዝቶ እኳ ሓደ ተኾነ ምቁር ድንሽ ብጣዕሚ ፅቡቅ ዝኾነ ትሕዝቶ እዩ ዘለዎ። ጥዕናዊ ዝኾነ ትሕዝቶ ኣለዎ። ብካርቦሃይድሬት ሃፍታም እዩ። ብቪታሚናትን ማዕድናትን ሃፍታም እዩ። 2 ኩባያ ከዓ ፉል ክጥቀመ ፉል ከዓ ተጣሒኑ ኣሎ ማለት እዩ።

ኩባያ ዘይተሰምሰም ይጥቀማለኹ። ናይሎም መዓልቲ ትምህርቲ ከዓኒ ኣዝዩ ሃፍታም ተሕዝቶ ዘለዎ እዩ ማለት እዩ። ኩሉ ካብ ንሕድሕድ ተሓልፍ እዩ። ሓራይ ክልተ ኩባያ ፉል ገይረ ሓደ ኩባያ ድማ ጥሑምባ ንክገብረ ሓደ ኩባያ ፀባ ከዓ

ሓደ ክባድ ጥሕምባ ንገብር ኣለኹ። ጨው ከም ኣድላይነቱ ከምቲ እነዳልወሉ ዓይነት ሰብ ክሳብ ጥርሑ እውን ክንጥቀም ስለ ንኽእል በርበረ ጸሊም ሓደ ማንካ ሻሂ በርበረ ጸሊም ነዚ ኩሉ ብሓንሳብ ጌርና ክንሓዋውሶ ኢና።

ፅቡቅ ጌርና ከምዚኣ ጌርና ንሓዋውሶ ኩሉ ካብ ንሕድሕድ ዝገድድ ወይ ድማ ዝበላለፅ ትሕዝቶ እዩ ዘለዎ። ኣፉል እውን ፅቡቅ ትሕዝቶ እዩ ዘሎ። ብሉፅ ኮለስትሮል ዘሎ ካብቶም ቅብኣውያን ኣኻል ሓደ እዩ። ስለዚ ካብቶም ኣንቲ ኦክሲደንት ዘለዎ ሓደ እዩ። ስለዚ ክንጥቀመሉ ፅቡቅ እዩ። ከምዚኣ ጌርና ድሓር ኣብ ባዴላ ጌርና ሓንሳብ ሕምስ ከንርአኢና ኣብ ባዴላ ጌርና ንእሽተይ ምስ ሓመስናዮ ድሕሪኡ ሕምስ ኣቢልና ኣብ ባዴላ ጌርና ከዓ ሓንሳብ ከዓ ኣብ ዝተቐብአ ባዴላ ጌርና ኣብ ፎርኖ ሓንሳእ ከነእትወይና ከምቲ ዝበልክዎ ከምቲ ደጋጊመ ዝብሎ ዘለኹ ኣብ ፎርኖ ክንገብሮ ንኽእል። ምክንያቱ እዚ ከዓ በሲሉ ዝተጣሕነ ስለ ዝኾነ ወላ ሓደ ፀገም የብሉን ማለት እዩ። ነዚ ከምዚኣ ጌርና ሓንሳብ ክንሕምሳ ኢና ኣብዚኣ

ሕምስ ኢላ ትልና ኣላንዶ ሕጂ ኣብ መንጎ ከዓ ኣርባዕተ እንቃቕሖ ቀሪበ ኣለኹ። እንቃቕሖ ኩሉ ግዜ ክንሰብሮ ከለና መብዛሕትኡ እዚ ናይ ፋረንጂ እንቃቕሖ ብዙሕ ተባላሽ ኣይፀንሐን እዩ፣ ግን መናልባሽ ኣብ ገለ ክስታይ ከይፀንሕ ከምዚኣ ጌርና ኢና መፈተኒ ንቕርብ ንድኾነ እንቃቕሖ። ምክንያቱ 10 እንቃቕሖ ሴርና ሓንቲ ብልሽውት እንተ ደኣ ተረኺባ እንታይ እያ ክትከውን ማለት እዩ? ቱላ እያ ክትጓሓፍ ማለት እዩ። ስለዚ ኩሉ ግዜ ክንጥንቀቕ ይግባኣና እዩ። መብዛሕትኡ ኣብዚ ናይ ፈረንጂ ኣይ ብዙሕ ኣይኮነ ንርከብ፣ ግን ርኢና ኩሉ ግዜ ከምዚኣ መቐበሊት ጌርና ኢና መጀመርታ ክስታይ ንገብር ማለት እዩ። ስብር ኣቢልና ስርኢ ይነብሎ ኩሉ ከምኣ ክንገብር ኣለና ማለት እዩ።

ወቕ ዓቢልና ፍርቃ ክንሕውሳ ኢና ፍርቃ ከዓ ነታ ብላዕሊ ከነፍስሳ ኢና ማለት እዩ ሓንሳ ኣባዴላ ስለ ንገብራ

ኣራይ እታ ክሕምሳ ዝፀናሕኩ ተሓሚሳትለይ ኣላ ስለዚ ሕጂ ኣብ ቅብኣት ዝተለኸ ባዴ

ኣብ ቅብኣት ዝተለኸ ባዴላ ገልቢጠት ኣደ ሓመስክዋ መቆር ድንሽን ፉልን ልተሓዋወሰት ማለት እዩ። ኣብ ቅብኣት ዝተለኸ ባዴላ ገልቢጠ ከዓ ሓንሳብ ኣፈርኖ ክእትዋ እየ። ከምቲ ደጋጊምና ንብሎ ዘለና ኣብ ኩሉ ብቲ ዝሓለፈ ሰሙናት ብሱል ስለ ዝኾነ እዚ ከዓ ዝበለፀ ኣብሉ ሓደ ኣብ ሓዊ ሓንሳ ኣድርቅ ኣቢልና ከነውፅኦ ንኽእል ኢና፣ ዋላ ሓደ ሽግር የብሉን። ሕጂ ተንዲተረፋና ንቃቑሖ ብላዕሊ ጌርና እስተንቲ ትሕሕ ዝመሰበላልና ከነውርዳ ኢና ማለት እዩ።

ኩሉ ሃፍታም ትሕዝቶ ዘለዎ ዓይነት ምግቢ እዩ። ምቁር ድንሽ ከምዚ ደለናዮ ጌርና ኢና ክንሰርሖ ንኽእል። ከምዚ ጌርና ከዓ ንሰርሖ ኣለና። ልጫ ክንሰርሖ ንኽእል። ብዝተፈላለየ ዓይነት መንገዲ ምስ ኣሕምልቲ ሓዋዊስና ክንሰርሖ ንኽእል። ብዝኾነ ከምዝኾነ ዓይነት ጌርና ክንሰርሖ ንኽእል ኢና ማለት እዩ።

ከምዚ ኣገርና ሓንሳእ ተንቃቕሖ ተተሓሕዝ ክሳዕ ዘብላልና ደረቕ ክሳዕ ትብለልና በሲሉ ተጣሒኑ ተሓሚሱ ከዓ ኣባዴላ ፅቡቅ ገይሩ ከዓ ተሓሚሱ ስለ ዝኾነ ኣብ ዝኾነ ዓይነት ጌርና ክነብስሎ ንኽእል ኢና በዚ ዓይነት ኣሰራርሓ ጌርና ማለት እዩ። ከምዚኣ ጌርና ኣብ ፎርኖ ክነእትወ ኢና ፎርኖና ረሲና ኣላ ክሰልጠና ምእንተን ኣውፂና ንምግቢ ነዳልዎ ማለት እዩ።

አራይ ደስ ይላትልናላ። ከብዚ አይላ አይህ መስበለትልና አውጢና አህደ አቢልና ቁርብ ለመግብ ነዳልዋ ማለት ያ መቆርድንሽ በሲሉ አጸቢቁ ተሐጺቡ በሲሉ ተጣሒኑ ማለት እዩ። ፉልካ ተቀሊው ቅራፉ ለጊሱ ተጣሒኑ ጥሑምባን ከዓ ሓደ ኩባይ ከዓ ፀባ ጨው በርበረ ፀሊም ጌርና ኢናዳዊስናያ ማለት እዩ። ተሕዝቶ ናይዛ ምግቢ እዚኣ ኸ ኣዝዩ ኣዝዩ ኣዝዩ ብሉፅ ተሕዝቶ ኣለዋ ክበሃል እዩ ዝከኣል። ምክንያቱ ኩሉ እቲ ኣብኣ ኣትዩ ደሎ ኣዝዩ ፅቡቕን ብሉፅን ተሕዝቶ ዘለዎ እዩ። ኣብቲ ምቁር ድንሽ ብጣዕሚ ፅቡቕ ተሕዝቶ እዩ ዘሎ። ምቁር ድንሽ ብካርቦሃይድሬት ሃፍታም እዩ፣ ብቪታሚናትን ማዕድናትን ሃፍታም እዩ። ንዋሕዲ ደም ቀልጢፉ ዝትክእ ዓቕሚ ኣለዎ። ቪታሚን ኤ ስለ ዝውንን ከዓ ነፍሲ ፀራት እውን እንተተመገብኦ ብጣዕሚ ይምረፂ። ምክንያቱ ነቲ ዕሸል ኣገዳሲ ተሕዝቶ ስለ ዘለዎ ብቪታሚን ኤ ሃፍታም ስለዝኾነ ንዕንቲ ፅቡቕ፣ ንቆርበት ፅቡቕ፣ ንኩሉ ጥቕሚ ዘለዎ እዩ ማለት እዩ። ንኣዝማ ዘለዎም ሰባት እውን ንስርዓተ ምስትንፋስ ሓጋዚ ስለዝኾነ ተመገብዎ ብጣዕሚ ፅቡቕ እዩ ምረፂ ማለት እዩ። ናይ ገዛ ርእሱ ሽኮር ስለዝውንን ከዓ ሽኮር ዘለዎም ሰባት ብምጥን ዓቐን እንተተመገብዎ ፅቡቕ ማለት እዩ። ምቁር ድንሽ ቀልጢፉ ናይ ዘይመብልሻዊ ዓቕሚ ኣለዎ። ስለዚ ንሓረስቶትን ንገዛኣይን ኣዝዩ ኣገዳሲ ወይ ድማ ጠቃሚ ትሕዝቶ ዘለዎ እዩ። ስለዚ ምቁር ድንሽ ምስ ብዙሕ ክንሰርሖ ንኽእል፣ ምስ ብዙሕ ብብዙሕ መገዲ ከዓ ክንገልፆ ንኽእል፣ ብብዙሕ ኣሰራርሓ ከዓ ክንሰርሖ ንኽእል። ምቁር ድንሽ ሰለስተ ዓይነት ሕብሪ እዩ ዝውንን ኣብቲ ክኣቱ ከለኹ ኢለዮ ነረ። ስለዚ ኣራንቾ ንሕብሪ እቲ ዝበለፀ ተባሂሉ ይንገረሉ። ኣራንቾ ንሕብሪ ተጠቂምና ኣለና ማለት እዩ። ኣብቲ ፉል ከዓ ከምኡ እቲ ትሕዝትኡ ኣዝዩ ካብኡ ዘይውሕድ ትሕዝቶ ዘለዎ እዩ። ኣብኡ ክገልፅ እንተ ደኣ ኮይና ኣብቲ ፉል ከዓ ፉል ጥዑይ ዝኾነ ኮለስትሮል እዩ ዝውንን። እንደገና ምስቶም ኣንቲ ኦክሲዳንቲ ከዓ ይስራዕ እዩ። ስለዚ ኣዝና ክንጥቀመሉ ስውን ፅቡቕ እዩ። ስለዚ እዚ ኩሉ ደሜርካ ክረአ ከሎ እዛ ናይ ሎሚ መዓልቲ መግቢ ኣዝያ ኣገዳሲትን ጠቃሚትን ትሕዝቶ ዘለዋ መግቢያ። እቲ ዘይትስምስም ውን ተጠቂምናሉ ዘለና ብጣዕሚ ኣዝዩ ፅቡቕ ትሕዝቶ ከም ዘለዎ ደጋጊምና ኢና ንገልፆ ዘለና። ስለዚ ኩሉ ኣሰራርሓኣ ናይ ጥዕና መግቢ ምዃና ክገልፅ ይፈቱ። ናይ ሎሚ መዓልቲ ምቁር ድንሽ ምስ ፉል ኣብዚኣ ወዲእና ኣለና። ኣብዚ መፅእ ሰሙን ብካልእ ተሕዝቶ ክሳብ ንራኸብ ኣብ ዘለናዮ ሰሰልናዩ

ሰላም ሰላም፣ ከመይ ትቀንዩ? ኣብ ኩሉ ኩርናት ዓለምና ብምዃን መረብና መረፊዮርና ንምክትታል ተቐሪኩም ዘለኹም ፍትዋ ተኸታተልቲ መረፊዮርና ከመይ ቀኒኹም? ፅቡቅ እምበኣር ፊዮርና ኣሎም እውን ከምኡ እውን ንኣም ዘዘናግዑ ዘዛንዩ ዝሕጉሱ ዝምህሩ ከምኡውን ይዕግብኦም ዘለቶም ትሕሶታት ኣነ ድያ ልክ ኣብ ሰዓታ ደብክላትኩም ኣላ ባነ ዘም ትሕሶታት እዚኦም ኣብ ምስሳዮም ዝርከብ ኣነ ዘኹ መሓመኑረ እምበኣር ደጊመ ደጋጊመ መደብና ፈሊሙ ክሳዕ ዛዝን ንሳይ ሓቢርኩም ክትከታተሉ ንዓደምኩ መደብና ከም ልሙድ ብሓንቲ ጣዕሚቲ ዜማ ገርና ነዛ መደብ እዚኣ ክንፍልማ ኢና። ኣርእስቲ ናይዛ ዜማ ድማ ካብተን ኣዝየን ጥዑማት ዝኾና ዜማታት ናይ ሶሊጆን ሓንቲ ካብአን ኮይና ኣነ ፃወት እናበላት ክትዝመልናያ ሞ ንሙሉእ ምክትታላ ንዓደምኩ ብቕታ እምበር ናፍታ ዜማ ከብለኩም እየ ሰናይ ምክትታል

0: ዘዚ ማዝያ ከመይ ከነስተመቕራፅ ንሕና ብሰባት ተኸታተልቲ መረፊርና ሶሊጆን ኣነ ፃወት ናበልካ ክትመልና ፀኒሓ እሞ ምሳሪ ክንሳዕሰዕ ፀኒሕና ምክንያቱ ኣዝያ ጥዕምቲ ዘይማ ፀኒሓ ኣብዚ ሕጂ ግዜ ሶሊ ኣብ ሳውዐ ዘላ ከምቲ ኩሉ ሻዕ ብደርፍታታ ድማ ኣዝያ ተሐጉሰና ብነጥ ኣብትምህርታ ድማ ነጥቢ ምፅያ ክትመፀና ተስፋ ንገብር ማለት እዩ እምበኣር ክስፍትዋ ተኸታተልቲ መረፊርና ካብዚ ፀባቢለ ድማ ናብ ብልሳና ይክብለኩም ናይ ሎሚ ብልሳና ድማ ሳብሪና እንታይ ቀሪባትና ያ መፅያ ዘላ ብሓባር ንካቶሎ ክኸውን ብቕታ እምበር ናብ ብልሳና ክብለኩም እየ ደጊመ ሰነ ምክዝታል
1: ስለዚ ነዞም ከምዚኦም ዝበሉ ሰባት ክምኽሮም ንድደሊ
2: ክምኽሮም ዝደሊ ኣነ ንተምሃሮ እዩ ንተምሃሮ

0: ሰላም ሰላም ፍትዋት ተኸታተልቲ መደፊርና ከመይ ቀኒኦም ፅቡቅ ንሕጂ እምበኣር ብልሳና ኢና ሒዝናልኩም መፅና ዘለና ናይ ሎም ብልሳና ናባኹም ዘብላ ኣነ ሰብና ምሕረት ኣበይክኸውን እምበኣር ድሕር ዝሓፃር መሰጋገሪት ክምልሰኩም እየ ሰናይ ምክታል ከይተርሕቑ ፍትዋት ተኸታተልቲ መደፊርና ድሕር ዝሓፃር መሰጋገሪት እምበኣር ተመይሰኩም ኣለኹ ናይ ሎም ዓንቲ ኣርስትና እምበኣር ንብረት ብዝብል ኣርስቲ ማለት ኣገባብ ኣታሓዛ ንብረትና ሲ ከመይ ክኸውን ዘለዎ ብዛዕባ እዚ ኣርእስቲ እዚ ዝዕልሎም ኣጋይሽ እምበኣር ተምሃሮ ሓምሻይ ክፍለ እዮም ክኾኑ ኣዝዮም ንፉዓት ተምሃሮ እዮም እምበኣር ቅድሚና ፍትሕቶታተይ መኻደይ ኣስማቶም ክላለዩ ንዕ እሞ ናብኦም ከብለኩም
1: መጀመርታ ሽሜ ሩፍታ ሳምሶን በሃል ክፍለ ሓምሻይ ክፍሊ እዩ ኣብ ቤት ትምህርቲ ኢራፋይለ ይምሃር ዕድሜ 11
2: መጀመርታ ሽመይ ኤሊን ተኽለ በሃል ክፍለይ ሓምሻይ ቤት ትምህርተይ ቤት ትምህርቲ ዓዲሰብዶ ዕድሜ ከ 12
3: መጀመርታ ስመይ ማርያና ዓንዳይ በሃል ዕድሜ 11 ክፍለይ ሓምሻይ ክፍሊ ዝመፀኽሉ ቤት ትምህርቲ ቤት ትምህርቲ ማይ ተበነ
4: መጀመርያ ሽመይ ሶስና ዮሃንስ ዝበሃል ክፍለይ ሓምሻይ ዕድሜይ 11 ዝመፀኽሉ ቤት ትምህርቲ ድማ ቤት ትምህርቲ ማይ ተመነ
5: መጀመርያ ስመይ ሎም ዮሴፍ ዝበሃል ዕድሜይ 11 ዝመፀኽሉ ቤት ትምህርቲ ቤት ትምህርቲ ማይ ተመናይ ክፍለይ ከዓ ሓምሻይ
0: ኣስማቶም እምበኣር ተላልዮምና ኣለዉ ፅቡቕ ሌላ እንዳበልኩ ናብቲ ቀዳመይቲ ዝሓተትኩም ሕቶ ክኸይድ ቀዳመይቲ ሕቶ እምበኣር ተምሃሮስ ብዙሕ ንብረታት ይሕዙ እዮም ማለት ሲ ናቶም ንብረትሲ ዝህኑንዎ ንብረት ኣለዎም ብመገዲ ትምህርቲ ክኸውን ይኽእል ናይ ትምህርቲ ዝጥቀምሉ ወይ ድማ ኣብ መዓልታዊ ሂወቶም ዝጥቀምሉ ክኸውን ይኽእል በዚ ኮይኑ በቲ ግን ዝኾነ ንብረትሲ ይህኑን እዮም እታ ዝሓተትኩም ሕቶ እምበኣር ካብቲ ዝውንንዎ ንብረታት ሲ ገለገለ ክጠቕስልና እዛ ሕቶ እዚኣ እምበኣር ወላ ብመገዲ ፍርና ትከታተሉና ዘለኹም እያ ትምልከት ግን ንስኹም ኣብታ ዘለኹማ ኮንኩም ምስ ስድራ ቤትኩም እንዳተመያየጥኩም መሊስዎ ኣጋይሸይ ድማ ገለ ካብቲ ዝውንንዎ ንብረታት ክነግሩና እዮም እሞ ሰናይ ምክትታል
4: ኣነ ዝውንንዎ ንብረት ብዙሕ እንድዩ ሓደ ካብኣቶም ድማ ታብለት እያ እስኻ ኣብ ዓመተይ 10 ክገብር ከለኹ ሓትነይ ከም ህያብ ጌራ ብሰብ ጌራ ሰጂዳህለይ ሽማ ድማ ስምረት ይበሃል ብጣዕሚ እየ ከዓ ዘመስግና ካልእ ድማ እዚ ብሽክለታ እያ ኣቦይእዚኣ ከም ህያብ ናይ ኣቦያ ድሕር ብልጮ ወሲት ክሲ ፕሮሚስ ብሽክለታ ክገዛልክ ኢልኒ ስለ ሳልሰይቲ ዝወፅአ ብልጫ ዝወሰድኩ ከዓ ኣቦይ ከዓ እታ ፕሮሚሱ ገዚኡ ሰዲድለ ባባየ ከዓ ሽሙ ዮሃንስ ርእሶም ይበሃል ካልእ ከዓ የመስግኖ ካልእ ከዓ ሓፍተይ ከም ሰፕራይዝ እያ ገይርሃኒ ዓመተይ ኣይረሲዕ እዩ ኣነ ወይና ይዘከርክዎን ፈፂመ ግን ከም ህያብ ጌራ ሰፕራይዝ ገይራ ኩሉ ቀራሪባ ኩሉ ገዛ እዚኣ ፀኒሓትኒ ንሓፍተይ ሽማ መርሃዊት ይበሃል ንዓዊን ከመስግና ይፈቱ
6: ሕጂ ኣነ ዝፈትዋ ንብረተይ መፅሓፍ እዚ ንምልላእ ትብል ዛንታ እያ ኣኮ እዩ ሰዲድለይ ካብ እዋንዳ ኣብርሃም ይከዓ ሽሙ ሕጂ ንዕኡ ከመስግኖ ፈቱ ካልእ ከዓ እዚ ብሪሞት ሰርሒ መኪና ኣላትኒ እሳ ከዓ ሓትነይ ኣ ገዚኣትለይ ሓትነይ ከዓ ትምህርቲ ናይ ዝነፋቅ ክእል ያ ገዚኣትለይ ሕጂ ከዓ ንዓ ከዓ ከመስግና ፈቱ ኢልሰ ያ ከዓ ሽማ
2: ዝውንኑ ንብረትኮ ብዙሕ ኣይኮነ እንድዩ ካብኡ ገለ ንምጥቃስ ግን ሞባይል ኣላትኒ ኣብ ሳልሳይ ክፍሊ ብልጫም ዝተኸኩ ኣብ ሞያ ሰይዳትለይ ሽማ ድማ ለተዝጊ ኣስፋሃት ይበሃል ኣብ ከምዚ ጋጣሚ ብልጫ ክወስፍ ከሎ ከዓ ሰይዳትለይ ሳይክልካ ኣላትኒ ሳይክል ከዓ ኣብ ካልኣይ ክፍሊ ብልጫ ክወስድ ከለኹ እያ ዝተዋሃብኩ እያ ትብለፅ ባሊጋይ ከዓ ትብለፅ ሰይዳትለይ ካልእ ዓይነት ዝውንኑ ከዓ መፅሓፍ እዩ መፅሓፍ ፎክስ እያ ትብልታ ርእስታ በዚ ጋጣሚ ከዓ ኣኮይ ሰይድለይ ኣኮይ ሰሰደለይ ከዓ ብዙሕ ቋንቋ እንግሊሽ ትግርና ኩሉ እያ ትመረካ ሕጂ ብከምዚ ጋጣሚ ከዓ ሰይድለይ ካልእ መፃወቲት ኣላት ንባንቡላ ባንቡላ ከዓ ኣብ ክንወፅእ ከለና እያ ተገዚኣትለይ ባባያ ይገዚእለይ
3: ኣነ ዝውኒ ንብረት ታብለት እታ ታብለት ዘምፃለይ ድማ ዓወት ትበሃል። ዓወት ድማ በዝጋጣሚ እዚ ከመስግኖ ይደሊ። እታ ባንቡላ እውን ንስኡ ኣምፂለይ በዝጋጣሚ እዚ ከዓ ከመስግኖ ይደሊ። እታ ብሽክለታ እውን ባባይ ኣምፂለይ በዝጋጣሚ ከመስግኖ ይደሊ ንባባ።
1: መጀመርታ ብዙሕ ንብረት እዩ ዘለኒ። ካብተን ቀንዲ ዝፈትዋ ነገር ክና ሞባይላ ንስ ከዓ ማማየ ገዛትለይ ማማየ ብጣዕሚ ከመስግኖ ይደሊ። ካልኣይ ነገር ከዓ ሓንቲ ከዓ ኣላ ፈረስ ኣላትኒ ካብ ንእሽ መፃወቲ ተምሻ ኣሎ ከምኒ ኣይራ ንስ ከዓ ሓፍተይ ገዚኣትለይ ሩታ ትበሃል። ሓንቲ ከዓ ብጣዕሚ ከመስግኖ ይደሊ ንስ ከዓ በቃ እተን ዝፈትወን ዝደለስ ነሰን እየ።
0: እዞም ኣጋይሸይ ክተቕስዎ ዝፀንሑ ንብረታት እምበኣር መብዛሕትኡ ብወለዲና ዝተገዛእልና እዩ። ወለዲና ድማ ሰሪሖም ፅዒሮም ተመንዮም ዝገዝኡልና እዩ። ስለዚ ወለዲና ተመንዮም ዝገዝኡልና ካብ ኮነስ ንሕና ድማ ብጥንቃቐ እዩ ክንሕዞ ዝግባአና። ግን ኣብ መብዛሕትኡ ዋንሲ ወለዲና ተመንዮም ዝገዝኡልና ንብረትሲ ክጠፍእ ወይ ክስበር ወይ ክበላሸዩ ይረአ እዩ። ኣብ መብዛሕትኡ እዋን ጠንቂ ናይ ዝሲ እንታይ እዩ? ሓፈሻዊ መግለፂ ሃቡኒ ኢልዮም ነይሮሞ ናብኦም ከብለኩም።
3: ቀዳማይ ነገር ብሰንኪ ዕሽነቶም ሸለልትነቶም ክኾኑ ይኽእል እዩ።
4: ንዓይ ጠንቁ ዝስማዓኒ ምናልባት ብሸለልትነቶም ዘጥፍዎ ኣለዉ ወይ ኣብ ቀረቦም ይገብርዎ ሽዑ እሶም ረሲዖሞም ስከዱ ደቆም እንታይ እዚ መፃወቲ እዩ ኢሎም ይፃወትሉ ሞ ሽዑ ይሰብርዎ። ንዓይ ዘጋጠመኒን ኣብነትሲ ታታብለተይሲ ሓወይ ዜና ስፖርት ኣንፅኢላስ ሓወ ቦይ ከዓስ ክርኤላስ ሃበኒ ኢልዎ ሽዑ ምስ ሃቦ ሽዑ እቲ ኮይ እቲ ሓወቦይ ከም ሸለልትነት ገይሩ ኣብቲ ሳሎኖም ገዲፍዎ ኸይዱ ሽዑ ወዱ ስተያዝያ መፃወቲት ኢሉ ተፃዊቱ እስክሪና ስስዋ ግን ተርኢ እንድያ ግን እስክሪና ስፈሳስያ ሕጅስ ብከምኡሲ ብሰንኪ ሸለልትነቶም ኣሎ ብሓደጋ ኣሎ ሕጅስ ንብረቶም ሲ ተጠንቂቆም ክሕዙን ኣብ ግቡእ ከዓ ክቐምጥዎን ይመክሮም። ኣነዚያ
6: ዝኾኑ ቆልዑ ንብረቶም ዘባላሸዎ ምክንያት ኣብ ዝኾነ ክፃወትሉ ፀኒሖም ኣብቲ ዝተፃወትሉ ቦታ ይገድፍዎ ሞ ሽዑ ክሓልፍዎ ይገለኢሎም ምስ ረገፅዎ ይስበረኦም ወይ ከዓ ኣብታ ቦታ ዝኾነ ቆልዓ መፅኡ መሰል ዓላ ይጠፍዎ። ስለዚ ጥዕ ገሮም ድሕር ሒዞም ሞ ኣብ ፅቡቅ ቦታ ኣቐሚጦሞ ተኸይዶም ክረኽቦ ክእሉ እዮም። ኣብ ዝኾነ ደርቤሞ ተኸይዶም ግን ክረኽቦ ኣይክእሉን እዮም ወይ ክስበር ክእል ወይ ከዓ ክጠፍእ ስለዝኽእል ኣብ ውሑስ ቦታ ክገብርዎ ተመራፂ ይኮኑ።
2: ቀዳማይ ብኣብነት ዋላ ገሊፅናክንሰን ክንሰኒዮ ተኮይና ንኣብነት ኣነ ንሓንቲ ነታ ታብለተይ ተጠቂመ ጥራሕ ኣብ ጣውላ ስስንድዋ ተኮይነ ወይ ኣብ ሳሎን ስስንድዋ ተኮይነ ሰብ መፂኡ ጓሻ መፂና ኮፍ ክብላ ክእል እዩ። በዚ ምክንያት እዚ ከዓ ክትስበር ትኽእለና። ስለዚ ኣጠቃቅማና ናይ ንብረትና ብጥንቃቐ ክተሓዝ ኣለዎ። ንብረትና ሕጂ ብጥንቃቐ ክንሕዞ እንክእሉ ኣገባባት መጀመርታ ተጠቂምና ብግቡኡ ናብ ቦታ ንመልሶ፣ ካልኣይ ተጠቂምና ዘይምብልሻው ብጥንቃቐ መሓስ ክግለፅ ይከኣል። ሕጂ ንኣብነት ዋላ ታሳይክለይ ሙሉ መዓት ፀሓይ ትኸውን እተኮይና ሲ ትመክኽ ዋላ ገለ ክትከውን ትኽእል እያ። ሕጂ እዚ ብዘይ ግቡኡ ኣጠቃቅማ መሓዝ እዩ። ካልእ ከዓ ዋላ ባንቡላ ይተልያ ባንቡላይ ሕጂ ንሓደ ቆልዓ ዋላ ገዛና ተመፂኡ ጋሻ ንዕኡ ተሂብ ክፃወተላ እሱ ይምንጭታ የባላሸወለ እዩ። በዚ ምክንያት እዚ ከዓ ፅቡቅ ገይሩ ክዛይ ስለዘይክእል ፅቡቅ ኣይኮነን።
1: መጀመርታ ነቲ ተገዛኣልካ ሰብ ከተመስግን ኣለካ። መሰመስገንካ እታ ንብረት ትፈትዋ ብፍለይ ክትከውን ከላ ኣብ ፅጡሕ ቦታ ከምዘይትወጥቀኒ ቆልዓ ከምዘይሰብራ ጌርካ ኢኻ ተቐምጣ እንተ ተጋዳስነት ዘይብልካ ንሓንቲ ሸዕ ተሓጒስካ ንሓንቲ ሸዕ ኣብ ጥዕንቲ ቦታ ኣብ ጥዒቲ ኮፍ ኣቢልካ ንፅባሒቱ ኣብ ዝኾነ ተቐሚጥካ ተገዳስነት ስለ ዘይብሎም እዩ። እዚ ከዓ ኣነ ብወገነ ሕማቅ ኣብሎ ንትፈትዎ ንብረት ኣብ ኮፍ ኣቢልካ ወላ ንዘይትፈትዎ ኳ ኣብ ኮፍ ኣቢልካ ተቐምጦ
4: ነቲ ናቶም ገዲፎምሲ ናይ ኣዕርክቶም ወይ መሓዙቶም ሞ ይርዩ ሽዑ እውይ እዚ ስናዓይ ከምዚ ገይሩ ክበልፀኒ ከምዚስ ክኸውን የብሉን ንዓይ ከዓ ግድነት ከምኡ ክግዛእኒ ኣለዎም ኢሎም ነቲ ናቶም ዝነበሮም ኣብ ምብልሻው ውዒሎም ሲ ሽዑ ንስድሮኦም ከይዶም ኣቦይ ወይ ኣደይ ከምዚ በግዝኡለይ ከምዚ ክስቶ ዓርከይሲ ከምዚ ገይሩ ስናዓይ ቀዲምኒ ኳ እዩ ገለ ኢሎም ሲ ምስሊ መሓዞኦም ንክወዳደሩ ከምኡ ኢሎ እውን ዘባላሽውዎ ኣለዉ።
2: ወላ ነታ መፅሓፈይ ተጠቂመ ኣብ ክስታይ ገብራ ክእል ኣብ ፊሽቶ ትፅተሓለያ እዚያ ኢለ ንሓነ ደ ክጥቀመላይ ሕጂ ብዚያ ተፅተሓለተ ኢለ ዋላ ናብቲ ፊሽቶ ክጥሕሊ ክእል በዚ ምክንያት ትባላሸወን ትቕደለኒ ወይ ማይ ትጥሰኒ ሕጂ እዚ ከዓ ዘይጉባእ ኣጠቃቅማ እዩ ካልእ ሰባት ብጥንቃቐ ንብረቶም ክሕዙ ዘይምኽኣል ንኽስር እዮም ክሳርኦም ከዓ ሕጂ ዋላ ኣነ ሕጂ ነታ ሞባይለይ ተጠቂመ ጥራሕ ስንድዋ ተኮይነ እዚ ንኩሉ ሻዕ ስለጠቕመኒ ካልኣይ ግዜ ክትገዛለይ ስለተቀሞኢለ ስለትለይ ኣሞይ ስለትለይ ንካልኣይ ግዜ ክትገዛለይ ስለትኽእል ምክንያቱ ርሂፅ እያ ንጫቶ ካልኣይ ከዓ ንካልኣይ ግዜ ክትገዛለይ ስለዘይትኽእል የካስር ኣለኹም ንዓ ሕጂ ግዜ ለይተኢልያ ንዓ ዋ ኣብያ ጥፊክዮ እንተይ ጌርክያ ጉቡ ዘይምጥቀም ክዩ ትብለኒ ሕጂ በዚ ምክንያት እዚ ከዓ ጉቡ ገይረ ክጥቀመላለኒ
4: ገሊኦም ከዓ እዚ ዳኣሞ ቀሊል እንድዩ

0: ደይ ሕሱር እዩ ዝኸውን ክንደይ ሂቦም ዝኾኑ እዮም ኢሎም ይሰብርዎም ሽዑ ድሓር እቶም ስድሮኦም ሽዑ ፅዒሮም እዚ ኩሉ ተመንዮም ዝገዝእሎም ሽዑ እቶም ስድሮኦም ይጉህዩ እዚ ኮ ክንደይ ከም ዝኾነ ዋግኡ ኣይትፈልጦን ኢኻ ክንዲዚ ፅዒርና ኮይና ንዓኻ ክንብል ምስቶም መዛኑኻ ንክትመዓራረ ኮይና ከምዚ ጌርና ኮይና ንከምዚ ክንብል ኮይና ገዚእና ልካ እምበር ከምዚ ክትገብር እዚ ዘይፈፂሙ ዘይከውን ኢሎም ይሓርቁን ይጉህን ቶም ስድሮኦም ሽዑኡ ካባ እንዳሓር ከዓ ቶም ቆልዕቲ እውን ክጥንቋቆ ይጅምሩ እዮም እቲ ዋግኡ ስለዝሰረድኦም በታ ሸዓ መዓልቲ ዝተጋገይዋ በታ ስድሮኦም ዝተኣርምዎ ብኣ ስለዝምሃሩ ካብ እንዳሓር ሽዑ ክጥንቋቆ ይጅምሩ።
1: ተሳልሰይቲ ዕጠይ በኣር ካብ ተመክሮኹምሲ እቲ ዝኸበረ ወይ እቲ ትፈትዎ ዝነበረ ነገር ዝተሰብረሉ ወይ ዝጠፍኣሉ ኣጋጣሚታት ሲ ከመይ ዝበለ እዩ ነይሩ ይዕልሉኒ ኢልዮም ነይሮ ሞ ናብኦም ከብለኩም ደጊመ
2: መጀመርታ ቅድሚ እዚኣ ሓወይ ዝሃበኒ ሙሴ ዝበሃል ሞባይል ነይራትኒ ሕጂ ኣብ ድርድር ኣቕሚጥናዮ ነርና ምስ ሕዋተይ ሕጂ ኣብታስ ሓወይስ ሞባይሉ ብታሕቲ ስለዝነበረት ክስሕብ ክብል ከምዚ ክብል ከሎ ወዲቃ ስክሪን ኣፈሲሳ ሕጂ ብርቱዕ ስሚዒት ክፈትዋ ማዓት ኩሉ ዶክመንታት ኣውቁ ተቐሚጡ ኣሎ ሕጂ ብርቱዕ ስሚዒት ፈጢሩለይ ከምዚ ክሓርቕምሻ ኣሎ ሓሪቐ ማራ ታካናኸና ዝነበርኩ ሞባይለሲ ውንሓንቲ ህርምራም ዘይነበራ ንስተያ ነይራ ሕጂ ማራ ስሚዒት ብዙሕ ፈጢሩለይ ሓሪቐ ንዑ ተቋይቆ እንታይ ሞ ተጨኒቐ ድሓር በዕለ ገዝዓልክ ተባሂሉ ከዓ ከም ጊፍቲ መፅያስኒ ኣብ በርስደ ብጣዕሚ ተሓጊሸሾ
3: ዝፈትዋ ንብረት እዩ ዝነበረት መፅሓፈ እያ መፅሓፈ ሕጂ ዕለት 14 ወርሒ 2225 ተባላሸትኒ ሕጂ ዝተባላሸወት ምክንያት ከዓ ሓደ ወዲ ገዛቱና እዩ ነይሩ ክጥቀመላ ሃብኒ ምስ በለኒ ኣነ ክጥቀመላ ምሳኮ እቲ ሓዉ ቀዲዱ ኣባላሽኡ ፅሒፉኡ ብሓፈሽስ ናይ መላመድ ገይሩ ሂብኒ ኣነ በዚ ምክንያት ሕርቕ ኢለ ዝፈትዋ መፅሓፈ እዩ ዝነበረትን ስፈትዋ ተገድሰንን መፅሓፈ እያ
4: ኣነ ስፈትዋ ዝነበርኩ ንብረተይ ማኪና ብሪሞት ሰርሓ እዚ ከዓ ኣብታ ዝተፃወትኩላ ቦታ ግድፍያ ምስ ኮድኩ ሓወይ እንዳሓለፈ ከሎ ረጊፅዋ እዚ ከዓ ኣዝዩ ዝሕርቀኒ ኣዝየ የ ስፈትዋ ነይረ ሕጂ ሕማቕ ስማዓኒ ኩሉ ግዜ ካ ዝዝክራ ኣዝየ ከዓ ዝፈትዋ ነይረ
0: እወታ ከም ህያብ ዝሃበትን ኣደይ ኣይላቭ ዩ ትብል ክዳን እያ ነይራ ብመን ከም ዝወሰዳ ኣይፈለጥኩን ግን ኣብ ገዛና ኩሉ ደለያ ሲኢነየ ኣብ መርዓ ናይ ሓፍተይ መዓልቲ ኣኻ ጠፊኣ እታ ጓል ጌራታ ርእያ ነይረ ግን ከመን ወሲድዋ ኣበያ ኣትያ ሲኢነያ ጥቕላላ ሓቲተያ እሳዊን ምሳይ የላ ነላ ትብለኒ ቀፃል ይሓታ እየ ሽዑ ኣብ ገዛ ከመይ ገዲፈዮ ኣለኒ ኣብ ገዛና ኩሉ በቃ ማማ ብጃ ክዳሊኒ ኢለ ንማማ ኩሉ ተደልናዮ ስኢናዮ ሸዓ ካብታ መርዓ መዓልቲ ኣዝአ ዝግህክሳ ሕጂ ክዝክራ ከለኹ
5: ካብ ኩለንሲ ታብለተ ኣብ ሊፀ ዝፈትዋ ሓደ መዓልቲ ማማየሲ ኣብ ከምዚ ማይ ኣቑሑ ተሓፅም ነራ ሕጂ ኣነ ከዓ ኣብ ሓንቲ ጣውላ ገዲፈያ ከይደ ሕጂ ማማ ካ ክተቕምጣርያ ገለ እንታይ ክትብል ኣይፈለጥኩም ግን ከተቕምጣርያ ገለ ኢላ ሸተት ኢላ ኣፍታ ማይ ብኸምኣ ተባላሻ ወላ ሰባት ከዓ ኣብ ማይ ሩዝ ግበርያ ኣብ ሩዝ ግበርያ ገለብሉካ ከምኡ እንተገር ወላ ጌርያስ ከምዚ ብዙሕ ለውጢ ኣይምፃትለይ ሕጂ ብኸምኣ ኣነ ከዓ ኣዝየ ሓሪቐ ማለት እዩ
1: ኣገይሸይ በኣር ክሳብ ሕጂ ክምልስዎ ፀንሑ መልስታት ኣዝዩ ጠቃሚ መሃሪ ኣዛናጋየ እዩ ሕጂ በኣር ናብታ ናይ መጨረሻ ሕተይ ክሰግር ሕቶ ኮይኮነትን ለበውያ ግን ምዕናው ንብረት ዘስዕቦ ክሳራ ማዕሪ ክንዲዚ ብዙሕ ካብ ኮነ ኣገባባት ተዓቃቅባ ንብረትና ስከመይ እዩ ክኸውን ዘለዎ ብመገዲ ምኽሪ ወይ ለበዋ ንገሩና ኢልዮም ነይሮ ሞ ፅን ኢልና ንስማዕ እዮም
5: ነዞም ንብረትኩም ስኢልኩም ተባላሽ ክመክረኩም ዝደሊ ሓደ ነገር ንብረትኩም ኣብ ዝግባእ ከተቐምጡ ኣለኩም ምክንያቱ ፅባሕ ንጎ እንታይ ይሰርሓልካ ወይ እንታይ ይገብረልካ ስለዘይትፈልጥ ካልኣይ ነገር ከዓ ሓንቲ ምስላ ትበሃል ሃበንህበ ይገብር ትበሃል ምስላ ኣላ ንሳ ከዓ እንታያ ንዝኾነ ነገር ዝኾነ ንብረት ኣለቅሓኒ እንተይልካ እቲ ሰብ ወላ እፀልኣካ እኽእል እዩ እንታይ ዝስኢሉ ዝልምን ገለገለ ክብለካ ክእል እዩ እቲ ሰብ ሕጅስ ካብ ምልማን ከዓስ እዚ ናትካ ክህልወካ ኣለዎ ከምዚ ክትልምንሲ የብልካን ክትልምን ከለካ ከዓስ ኣቦትኡ ክትገብሮ ኣለካ ብሓፈሽኡስ ኣቦትኡ ክትገብሮ ኣለካ ምክንያቱ ንፅባሕ ሲ እንታይ ከም ዝፈጥረልካ ወይ እንታይ ከም ዝገብረልካ ስለዘይትፈልጥ ወላ ነቶም ሓደሽቲ ቆልዑ ዝመፁ ዘለዉ ሲ ንሓውካ ወይን ገለስ መፃወቱ እኾኖ ክእል እዩ ኣብ ትርፊ ግዜ ወላ ንዓኸ መፃወቱ ኮነካ እኽእል እዩ ስለዚ ስለዘይትፈልጥ ሲ ኣብ ዝግብኦ ቦታ ከተቐምጡ ኣለኩም ይብል
3: ብጥንቃቕ ዘይሒዝዎ እንተኮይኖም ንካልእ ግዜ ክሕግዞም ኣይክእልን ንዝኾነ ነገር ኣይጠቕሞምን ክኸስሩ ይኽእሉ እዮም ንካልእ ግዜ ክጠቕሞም ኣይክእልን እዩ ወላ ሕጂ ክጥቀመሉ ተደልዩስ ኣነ ናብነት ታብለተይ ክጥቀመለ ተደለዩስ ተተሲራስ ብምንታይ ክጥቀመ ክእል ነቲያ ሞይሰ ድለይተኢለ ከዓ ኣብያት ፊክዮ ክትለኒ ትኽእል እያ ሕጂ ኣጠቃቅማ ብጥንቃቕ ክንሕዞ ኣለና ንብረትና ሕጂ ንኣብነት ወላ እዚ ወላ ሳይክለይ ሳይክለ ሕጂ ወላ ተተጠቂምስ ዝስንባ እንተኮይነሲ እንታይ ማክዓብስ እዙ ወላ ሓንቲ ይኮነን ክዓብስ ወላ ሓንቲ ክዓብሰለ ይክእልኒ ንብረትካ ተጠቂምካ ሕጂ ነታ ሳይክል ብጥንቃቓ ብፅላል በቲ ፅላል ዲኻ ተሓፅባ ሕጂ ኣነ ወላ ነታ ሳይክል እዩ ስንድዋሬ ይስንድዋ ወላ ከሓፀብኩ ድርብያ ተተጠቂመ ወላ ንደቂ ገዛውቲ ነዝቦ እንተኮይነስ ስተ ዓብሰለ ይኸስር ጥራሕ ዘለኹ እዚ ክሳር ከዓ ደቂ ሰባት ንብረትና ብጥንቃቓ ክንሕዞ ይግባእ ደቂ ሰባት ንብረትና ብጥንቃቃ ክንሕዞ ሰብ ዝግባእ ከዓ ኣብ ግቡኦም ኣብ ቦቶኦምን ክቕመጡ ይግባእ በዚ ምክንያት እዛ እዚ ምክንያት ክመክሮም ይደሊ ኣነ ኢለ
2: ኣነ ክመክረኩም ዝደሊ ከም ሰብ መጠን ሓንቲ ንብረት ዝገዛልካ ሰብ ሰብ ኣብ ዘይረክቦ ነገር ጌርካ ተቕምጦ ኣለካ ከም ህፃን ድሙ ከይትሰብሮ ክትጥቀመሉ ኣለካ ስለ ምክንያቱ እቲ ሰብ እቲ ተመን እዩ ዝገዝኣልካ ሰብ ልቡ ስበር እቲ ሰብ ገንዘብ ሂቡ ክቡርቲ ክኸውን ክእል ወላ ክቡር ነቲ ክቡር ገንዘብ ሰ ኣይትርከብ ና ወላ ክውዳእ ክእል ስለዝኾነ እታ ንብረት እቲ ሰብ ወላ ኣቕሚጥካ ክትፀንሓ ከለካ ኣብ ቅድሚኡ ከተርእዮ ከለካ እታ ንብረት ንዓና ወላ ትጠቕመና እቲ ሰብ ከዓ ባህታ ፈጥረሉ ደስ ይብሎ ስለዝኾነ ብግቡእ ክንጥቀሙ ይላወበኩም
4: ኣብ ንብረትካ ወይ ከይባላሽውካ ወይ ከይጠፍኣ ከተለካ ኣብ ውሑስ ቦታ ኢካ ትገብሮ ምክንያቱ መዓት ዘበላሽዎ ቆልዑ መፂኦም ከባላሽውልካ ስለዝኽእሉ ኣብ ውሑስ ቦታ ጌይርካዮ ክትከይድ ኣለካ ስለዚ ንብረትካ ንዝተፃወትካሉ ኣብ ውሑስ ቦታ ጌይርካዮ ንክትከይድ ይላቡ
0: እዚ ንብረትኩም ተጠንቂዕኩም ሒዝዎ ስድራኹም ሲ ርሂፆምን ድኺሞምን እዮም ዘምፅኡኩም ከምዚ ኖርማል ከም ቆፅሊ ረኺቦም ቀንጢቦም ኣይኮኑ ንስ ኢሎም ዝገዝኡኩም ስለዚ ንብረትኩም ተጠንቂዕኩም ሕዝዎ ካልእ ከዓ ዝመክሮም ኖርማል ንመሓዛይ ከርክባ ወይ ንዓርከይ ከምዚ ገይረ ከርክቦ ለኒ ኢልኩም ሲ ነቲ ጉዳይ ሲ ኣይተቃልልዎ ምክንያቱ ስድራኹም ሲ ማረአም ደኺሞም እዮም ዝመፁ ንጎ ወፊሮም ምሸት ዝምለሱ ኣለዉ ገሊኦም ውን ንጎ ወፊሮም ቀትሪ መፂኦም ሲ ተመሲሖም ጥራሕ ነዛ ንምምሳሕ ከመን ግዜ ዝስእኑ ሲ ኣለዉ ሞ ሕድስ ዋላ ተሸጊሮም ዘዕብይኹም ኣለዉሞስ ሕድስ ንብረትኩም ዝገዝኡልኩም ሲ ተጠንቂቕኩም ሓዝዎ ኣይተባላሹ ወይ ኣትስበሩ በቃ ዘያ ክምክሮም ዝኽእል ኣነ
1: ፍትዋት ተኸታተልቲ መደፍ የርና ካብዚ ኣጋይሸይ ክምልስ ዝፀንሑ መልስታት ምበኣር ብዙሕ ተማሂርና ክንከውን ተስፋ ገብር ደጊመ ደጋጊመ ድማ ብሽመይን ብሽም ኩሎም ኣባላት ፌርናን ነዞም ኣጋይሸይ ከመስግኖም ይደሊ ካልኦት ተምሃሮ ኣብዚ ሕቶታት እዚ ብልሳንኩም ክትምልሱ ወይ ናይ ዘረባ ክእለትኩም ከተማዕብሉ ትደልዩ በዚ ኣብ ታሕቲ ተዋሂቡ ዘሎ ኣድራሻ ክደውሉልና ንሕና ከዓ ክንዕድመኩም ኢና ብዝተረፈ ግን ኣብ ዝመፅሶምም ብካልእ ትሕዝቶታት ብካልእ ኣጋይሽ ክሳብ ንራኸብ ቻው
6: ስለዚ ነዞም ከምዚኦም ዝበሉ ሰባት ክምክሮም ንድደሊ
7: ክምክሮም ዝደሊ ኣነ ንተምሃሮ እዩ ንተምሃሮ

ድሕር ዝሓፀ መሰጋገሪ ዳግማይ ተረኪብና ኣለና ብቶ ተኸታተልቲ መረፊሩና ምኸመይ ፀኒሕኩም መደብና እውን ገና ቐፃሊ እዩ ዘሎ ካብዚ ሰብ ኣቢልና ድማ እታ ናይ መወዳእታ ትሕሶትና ንሰምዓ ማለት ትሕሶ ድራማ እያ ክብለኩም ናይ ሎም ድራማ ድማ ተወሳእትና ተቐሪቦም ትዳልዮም ይፅበዩና ኣለዉ እንታይ እዮም ቀሪቦምና እንታይዮም ክምህሩና ብሓባር ንከባተሎ ይክኸውን ኣርእስቲ ናይዛ ድራማ ድማ ብሉፅ ግብጃ ትብል ኣርእስቲ እዮም ሒዞምና ቀሪቦም ዘለዉ ብሉፅ ግብጃ እንታይ ማለት እዩ ብሓባር ንከባተሎ ይክኸውን ብቐጥታ ናብ ድራማ ክብለኩም እየ ደጊመስ ናይ ምክንሳር

0: ከብድና ተተርቢብና ክፃቢናካ ሂባትና ወይ ዘማማ እየ ክትበርክምሽ ብልዑ ብልዑ ብልዑ እናበለት ክሳብ ንፀግብ ጌራትና ግን ኣነ ዝገርመን ዘሎሲ ንምንታይ ኣብ ገዛ ከምዚ ገይራ ብሊዓትና ክሕትትናያ ወይ ነብ ከዓ በሊ ሓደ ትወፅእ ነገር ተምፅእ እንታይ ገድሽካ ፀይድካ ዘይትወፅእ
1: ኣንቲ ሱ ዳኣዎ ግን ዚ ንኣሎ ንምበር ሓሊፉዎ ብቐዳማይ ኣብ ገዛኹም ዝነበረ በርዝደይ ተኮንኩም ዘይነገርኩምና ኢልና ሕጂ ከ ናይ ማማ ዒደን ክሓልፎ
0: ሓቂ ካባ ናበይ ድኣ ከኸይዱ
1: እንደ ኣብ ኩሉ የደለይሲ እንዮ ሓሊፍዎ ማለት ድዩ
0: ዕድልያ እንተዳ እሞ
1: ሕጂ ከዓ ሓሊፎ ማለ ሓሊፍካ ማለት ድዩ
2: እንታይ እዩ ዝሓልፈኒ
1: እው ትማል ማማ ዒደን ንኩሎም ደገዛ ቶ ሒዝከ ምፃ ኢላት
2: እንታይ ክንገብር
1: በቃ ሒዝከ ምፃ ኢላት ኣነ ከዓ ንኩላትኩም ደሊ ደሊ ምስኣንክኹም ንሲና ጥራሕ ሒዝያ ከደ
2: እሞ እንታይ ነይሩ
1: ዘይነበረ ይነበረን እንታይ ዳ ክልቲኹም መፅኹም ኢላትና ሲ ንሕና ከዓ ሲእናዮም ኢልና እንታይ ከዘይነበረ በቲ ፀብሒ ደርሆ በቲ ካረሜሎ ብሽኮቲ በቲ ሕምባሻ በቲ ፍሩታታት ዘይነበረ ይነበረን ንሕናኸ ተበላዕና ተበላዕና ተበላዕና ከብድና ስጋዕ ትርብብ ንብል ተበላዕና ብድሕሪኡ ካረሜሎ ብስኮቲ ኣብ ዝምልእ ኣቢላ ሂባትና
2: ተራ እሞ ኮንካ ዘይፀዋዕካና
1: ሲኢነካ ድሕሪኡ ንሓፍትኻስ ኣሎ ንዳኣብያ ኣሎ ተበልኳስ ናይ ብሒዝዎ ከይዱ ኢላትኒ
2: እውይ ሰናይ ምስ ወሰለኒኻ መፂኻ ማለት እዩ
1: ከምኡ እዩ ዝኸውን ናበይ ድ ወሲድካ
2: ያ ግብጃ ኢሉ እንዲ ወሲድኒ
1: እሞ በቃ ንዓና ማማ ኤደን ጋቢዛትና ንዓኻ ከዓ ሰናይ ጋቢዝካ ቻውቻው ከይዳ ኣነ
2: ዋዕ ብኻልይ ሰናይ ተሪፍኒ ከመይ ዝበለ ግብጃ ቆዕ ሕልፍለይ ዋዕናቱ ማሓሸ ሕጂ ኸ እንታይ ኻ ደሊኻ ናብ ዘይከውን ግብጃ ዲኻ ትወስደኒ ደሊኻ
1: አነ ዘይከውን
2: ረሲዕከየ ምሽ በዓል ነቢ ግን ኣብ ከመይ ዝበሎ ቦታ ከይዶም እዮም ከብዶም ክሳዕ ዝትርበቡ ተርዲእካ ክሳዕ ዝትርበቡ በልዮም
1: ኣይተረዳእነን
2: ግብጃ ኢልካ ናብ ዘይከውን ቦታ

0: ግብጃ ዶ ፅቡቅ ናትኩም ግብጃ?
1: ናትና ግብጃ ፅቡቅ እምበር
0: ኖ ሲና ኣይተዋወኺ መጀመርታ ናትና ግብጃ ከመይ ከም ዝነበረ ምሽ ነግርናኩም ናትኩም ባ ከዓ ንገርና ሽዑ ናይ መን ከም ፅቡቅ ምስክር
2: ኣታ ነዚኻ ግብጃ ኢልካ ሓሲብክዮ እዚዳ ሞ ግብጃ ዘይኮነ ሳክቲ ነይሩ ኮ ግብጃ ኢልካ ከማ ናይ ፀዋዓዮ
0: ታዳሓ ንገሩና ዶ
3: ኣሎ እንታይ ስራሕ ለካ ሕጂ
4: እንታይ ገልዎና ላኣና ለካ ስልቺና እዩ ከማ ዘሎ
3: ሞን ዓና የበልና ብሓደ ቦታ ክወዘካ
4: ኣተስኻ ካሕጂ ናቤኻ ክትወዘናታ ሰልቻትና ኣላ ናበልናካ
3: ንዓነ ጥራይ ናብ ሓደ ቦታ ክጋብዘክ የ
4: ናይ ምንታይ ግብጃ እዩ
3: ኣንታ ንዓና ዶ ገል ዓይነት ግብጃ እዩ ዘሎ ንዓነ ክጋብዘክ የ
4: ግብጃ ዳሞ ምን ፅሮ ፅናሕ ዮ ለማና ስራ
3: ንንዓናይ
4: ፅናሕ ላ

0: ነዚ ሩብካ ክፅቡቕ መዓት ግብጀልኩም ና
1: ነዚ ስምስ ናይ ማማ ኤደን ዝግና ክተወዳድርዎ
2: ባዚኸውን
3: ኣሎ ክንወፁ ከለና ደገም ዝበልካ ዝክረዶ

እቶ ተኸታተልቲ መረፊዮርና እዛ ድራማ ከመይ ክንከታተላ ፀኒሕና ብሉፅ ግብጃ ትብል ኣርእስቲ እዮም ሒዞምና ቀሪቦም ፀኒሖም እሞ ካብዛ ድራማ እዚኣ ብዙሕ ነገር ተማሂርና ክንከም ተስፋ እናገበርኩ ጥዕማ ይምነኒ እሞ ናይቲ ሰዓትና ስለዝኣኸለ ግን ኣብዚ ክንውድእ ባርክ ስትዋ ተኸታተልቲ መረ ፊዮርና ፊዮርና ንሎሚ ኢና ኣደናትም ዝነበረት ትሕሶታት ኣዝወዲእና ኣለና ትሕሶታትና ዓጊብኩም ተዘናጊዕኩም ተማሂርኩም ብዓብዪ ድማ ተሓጊዝኩም ክትኾን ተስፋ እናገበርኩ ንረኻብና ኣብ ዝመፅእ ሰሙን ኣብ ተመሳሳሊ ሰዓት ብመለሳት ዘለዎም ትሕሶታት ይኸውን ሳዕሸ ግን ሰሰናይ ንኽእል እናናበልኩ ቻ

ጎበታት ዛንጃን ጂን ቲያመንን ኣብ ቻይና ዝርከቡ ክልተ ኣዝዮም ፍሉጣት ቦታታት እዮም። እዞም ጎቦታት ኣገራሚ ዝኾነ ቅርፂ እዮም ዝውንኑ።

ኣብዚ ጎቦታት ብቤትሮ ዝተሰርሐ 4700 ክንድኦ መጫማ ብራኸ ዘለዎ ካብ ጎቦ ናብ ጎቦ ዘሰጋግር መጓዓዓዝ ኣሎ። በዚ መጓዓዝ ተፀርካ ካብ ሓደ ጎቦ ናብ ሓደ ጎቦ ኣብ ትጓዓዘሉ ግዜ ፍሉይ ተመክሮ እዩ ዘለዎ ይብሉ ናብዚ ቦታ ዝመፁ በፃሕቲ።

እዚ ቦታ ብሓፈሻ 99 ዝኣኽሉ በላሕቲ ኩርባታት ይርከብዎ። እዚ ኣገራሚ ስሉስ ኩርናዓዊ በዓትን ጥውይዋይ ጽርግያን በረኽቲ ኩርባታትን ቀንዲ መለለይ ናይዚ ቦታ እዮም።

ሚቶርያ ናይተን ኣብ ግሪክ ዝርከባ ጥንታውያን እኩባት ገዳማት መፀውዒ እዩ። እዞም ኣብዚ ቦታ ዝርከቡ ዓበይቲ ኣዕኑድ ካብ 1000 ክሳብ 1800 ቁመት ጫማ ብራኸ ዘለዎም ኮይኖም ቅድሚ ሚሊዮናት ዓመታት ብምቡሕጓግ ምድሪ ዝተፈጥሩ እዮም።

ገዳማት ሚቶርያ ኣብ 14 ክፍለ ዘመን በቶም ኣብ ግሪክ ዝርከቡ መነኮሳት ኣብ ልዕሊ እዞም ዓበይቲ ኣዕኑድ ዝተሃንፁ ጥንታውያን ገዳማት እዮም። እዞም መነኮሳት ካብ ኩናትን ማሕበራዊ ሽግራትን ናፃ ኮይኖም ሃይማኖታዊ ኣገልግሎቶም ንክፍፅሙ ናብዚ ቦታ ከም ዝመፁ ይዝእመን። ሓደ ካብቲ ነዚ ገዳም ዝተፈለየ ዝገብሮ እዚ ገዳም ብዝተሓላለኸ ኣገባብ ዝተሰርሐ ምዃኑ እዩ። ናብዚ ገዳም ንክድይብ ገመድ ወይ እውን በቲ ሕልኽልኻዊ ቅርፅን ኣዝዩ ነዊሕን ኣስካላ ብምሕኳር ይዝከኣል።

እዚ ኣብ ካናዳ ዝርከብ ሕዙእ መሮር ኣብ 1885 ተዳሲሱ ከባቢ 2564 ትርቢዒት ማይል ሸፊኑ ድማ ይርከብ።

እዚ ስፍራ በቲ ኣዝዩ ግሩም ዝኾነ ተፈጥሮዊ ትርኢቱ፣ ነዋሕቲ ጎቦታት፣ እቲ ንጹህ ዝኾነ ሓቂቕ ዝመስል ቀላያት፣ ኣገራሚ ወሓይስታት እዩ ዝፍለጥ።

ልሙዕ ቦታን መንበሪ ብዙሓት ሂወታውያን እዩ። እዚ ባንፍ ዝተሰመየ ዓይኒ ማይ ብዙሕ ታሪክ ዘለዎን ብዙሓት በጻሕቲ ዝስሕብን ተፈታዊ ቦታ እዩ።

እዚ ሳጋሊ ዝተባህለ ኩርኩር ድቢ ናብቲ ዝቕፅል ጉዕዞ ናይ ህይወቱ ክሰጋገር ድልው ዘሎ እዩ ዝመስል። እዚ ማለት ሳጋሊ ናብቲ መንግስትህን

ድሕሪ ብዙሕ ድኻም ናብቲ ሰጋሊ ንኽዕርፈሉ ዝተዳለወ ቦታ በጽሑ። እዛ ስፍራ ብናይ ዶክተር ፓንጂት ጉጅለ ዝተሰርሐት ኮይና ምሸት ንኽትቅሰላ ውሕስቲ ኮይና ድማ እያ ተሰርሓ። ንዶክተር ፓንጂት ድማ ኣብ ጥቓ ሰጋሊ ኣብ ላዕሊ መዕረፊ ተሰሪሕሉ ኣሎ። ዶክተር ፓንጂት ነቶም ነዛ መዕረፊት ዝሰርሑ ትማሊ ሓራምዝ ናብዚ ኸባቢ መጺኦም ነይሮም ድዮም ኢሉ ምስ ተወከሶም በዚ ኸባቢ ክተሓላለፉ ከም ዝወዓለዮም ዝሕብርዎ ዘለዉ። ምስቲ ኣብዚ ኸባቢ መስመር ናይ ሞባይል ዘይሰርሕ ንኹሎም ንኽጥንቀቑ ይሕብሮም ኣሎ። ምኽንያቱ ዝኾነ እንተጋጢምዎም ናብ ሕክምና ንኽበጽሑ ናይ መዓልታት ጉዕዞ ስለ ዝኾነ። ወላ እኳ እዛ ግዜያዊት መዕረፊት እኹል ንብረት ኣይሃልዋ፣ ግን እዞም ጉጅለ ልክዕ ከም ኣብ ገዝኦም ዘለዉ ምቹእነት ክፈጥሩላዮም ዝረኣዩ ዘለዉ። ሻይ ኣፍሊሖም ክሰት ይጀመሩ። እዞም ጉጅለ ንሳጋሊ እናመሃሩ ን12 ሳምንታት ኣብዛ ስፍራ እዮም ክቕመጡ። ሳጋሊ ብህይወት ካብ ዝድሕን ወላ እኳ ልዕሊ 3 ኣዋርሒ ቁፂሩ እንተሃለወ፣ ግን ሎሚ ያ እታ ዝዓበየትን ዝተፈለየትን ናይ ህይወቱ መዓልቲ። ምክንያቱ ነዚ ጫካ ንነዊሕ ግዜ ተፈልይዎ ድሕር ምፅናሕ ዳግማይ ዝምለሰሉ ዘሎ እዋን ስለ ዝኾነ።

ካብታ ስፍራ ብጥንቃቐ ድሕሪ ምውራድ ነዚ ዘለዎ ከባቢ ኣዝዩ ክፈትዎን ኣብኡ ክሰራሰርኒዩ ዝተረእየ። ድሕሪ ነዊሕ እዋን ድማ ንመጀመርታ ግዜ ንዶክተር ፓንጂት ከይሰዓበ ብገዛ ርእሱ ክኸይድ እዩ ዝረአ ዘሎ።

0: ከባቢኡ ክፍትሽ መቓሉ ጽቡቕ ነገር እዩ ይብል ፓንጂት።
1: ከም
0: ቁሩብ ጸኒሕ ግን ንፓንጂት ክስዕቦ ጀመረ። ናይ ሎሚ ትምህርቱ ድማ ክጅምር እዩ። ዶክተር ፓንጂት ከም ዝሕብሮ ክሳብ ሎሚ በዓልናይና ክንምግቦ ጸኒሕና። ሎሚ ግን መግቢ ኣብ መሬት፣ ኣብ ሩባ፣ ኣብ ገረብ ክረክብ ከም ዝኽእል ክንምህሮ ኢና ይብል። ከም ኩሎም ዓለይቱ ሳጋሊ ኣዝዩ ፍሉይ ናይ ምሽታት ክእለት ኣለዎ። ካብ ናይ ወዲ ሰብ ብ2,000 ዕፅፊ ይበልጽ። ኣብዚ ቦታ ዝተፈላለየ ሽታ ስለ ዘሎ ግን ሳጋሊ ክሳብ ዝለምዶ ዶክተር ፓንጂት ኣየናይ ንመግቢ ክኸውን ዝኽእል ከርእዮ እዩ።
2: ኩችሚላ
0: እዞም ወርሓውያን ዝተሰሙዩ ዓሌት ድቢ መብዛሕትኡ እዋን በላዕቲ ሳዕሪ እዮም፣ ሓሸራ ድማ ይምገቡ እዮም። ሳጋሊ ብብዝሒ ጻጸ ረኺቡሎ። ሕጂ ጻጸ ኣበይ ከም ዝርከቡ ፈሊጡሎ። ሓሸራ 500 ዊት ናይ ወርሓውያን ድቢ ሸውሃትዮም ክዓፅ ዝኽእሉ።

0: ኣዛ
1: ሳጋሊ በሊዑ ምስ ወድአ ናብ መዕረፊኦም ይምለሱ ኣለዉ። ግን ነዚ በዚ ከባቢ ተደኒቑ ዝርከብ ድቢ ቀልጢፍካ ክተደቅሶ ምሕሳብ ኣፀጋሚ እዩ።
0: ሳጋሊ ኪስኩ ድርጌ
1: ድሕሪ ቁሩብ ግዜ ግን ሳጋሊ ክተሓባበሪ ተራእዩ።

0: Pois é, ré. Oi?
1: Cacatuá!
2: ኣብተን ድሕረን ዝመጻ ሳምንቲ ሳጋሊ ነዚ ናይ ዚ ጫካ መስገድል ንምብዳህ ብዙሕ ትምህርቲ ይቐሲሙ። መብዛሕትኦም ወርሓውያን ድቢ ኣብ ምሕምባስ ንፉዓት እዮም። ሳጋሊ ግን ከምዚ እንዕዘቦ ዘለና ፈሪሕዎ ይርከብ። ስለዚ ዶክተር ፓንጂት እቲ ዝቐለለ ክሰግረሉ ዝኽእል ከባቢ ኣርእይዎ ኣሎ። ካብዚ ድማ ብዘይዝኾነ ጸገም ሰጊሩ ይርከብ። ናይ ምሕኳር ክእለቱ ድማ ካብቲ ዝነበሮን ላዕሊ ብዝተዓጻጸፈ ወሲኹ ይርከብ። ብቕልጡፍ ክድይብን ክወርድን ንዕዘቦ ኣለና። ኣብ ላዕሊ ናይዛ ገረብ ዝናኸሱ ሓሸራ ስለ ዝጸንሕዎ ግን ብቕልጡፍ ክወርድ እዩ ተራእዩ። ንነብሱ ከድሕን ብምኽኣሉ ተመክሮ ደሊቡ ከም ዘሎ ዘመስክር እዩ። እዚ ኩርኩር ድቢ ብግዝፍን ብርእሰ ተኣማንነትን ክዓብእ ከሎ ዶክተር ፓንጂት ዝተፈላለዩ ኣብዚ ጫካ ዝርከቡ መግቢ ንሳጋሊ የጥዕመሎ። ድቢ ሓደ ካብቶም ውሑዳት ሽኮር ከስተማቕሩ ዝኽእሉ እንስሳታት እዩ። ናይ ሓደ ማይል ርሕቀት ዘለዋ ሰፈ ንህቢ ብምሽታት ክረኽብዋ ይኽእሉ።

0: ድሕሪ 3 ወርሒ ሳጋሊ ዝወሓደ ግዜ ኣብታ መዕረፊቱ ዝኾነት ስፍራ ዝበዝሐ ግዜ ድማ ልክዕ ከም ካልኦት ናይ በረኻ ወርሓውያን ድቢ ኣብ ኣግራብ ክሕልፎ ጀመረ። ሽፋን ናይ ኣኾነ ጨጉሪ በዚሑ ኣሎ።
1: ሳጋሊ
0: ብተወሳኺ ናይ ገዛ ርእሱ ስፍራ ኣብዛ ገረብ ሰሪሑ ይርከብ። ሳጋሊ ንዶክተር ፓንጂትን ጉጅልኡን ካብ ላዕሊ ምውራድ ይኣብዮም ኣሎ። ሕጂ ኣብዚ ጫካ ንበይኑ ክነብር ድሉ ኮይኑ ከም ዘሎ ዶክተር ፓንጂት ተረዲእዎ ኣሎ።
1: ሳግሊ
0: ባዕሉ መግቢ ክምእርር ምስ ጀመረ ዝበዝሐ ግዜ ካባና ተፈልዩ ክሕልፎ ጀሚሩ። ዳርጋ ወዲ በረኻ ኮይኑ እዩ ይብል ፓንጂት። ግን ብዝተኻእለ መጠን ከውርዶን ብዛዕባ ጥዕንኡ ክምርምርን ኣለዎ። ዶክተር ፓንጂት ከም ዝሕብሮ ሚዛን ሰውነቱ 20 ኪሎ በፂሑ ይርከብ። ቁሩብ ዋሕዲ ማይ ኣብ ኣካላቱ ይርከብ። ጥዕንኡ ግን ኣብ ፅቡቅ ኩነታት እዩ ዘሎ። ሕጂ ንሳጋሊ ኣብ ዝቕፅል ጉዕዝኡ ዘርእዮ ምዕባለታት ንክከታተልዎ ኣብ ክሳዱ ትእሰር ሓባሪት ክገብርሉ እዮም። እዚኣ ሳጋሊ ምስ ጎበዘ በዓላ ክትመልቕ እያ። ብዙሕ ንክትሕግዞም ድማ ይትስፈው ኣለዉ። ዶክተር ፓንጂት ነዚ ቅድሚ 6 ኣዋርሒ ዘድሓኖን ክናብዮ ዝፀንሐን ድቢ ሎሚ ከፋንዎ እዩ። ሳጋሊ ኣብ ከምዚ ደረጃ ብምብፅሑ ሕጉስ ከም ዝኾነን ክናፍቆ ምዃኑን እዩ ዝሕብሮ ዘሎ። ንሱ ወሲኹ ወላ እኳ ምስ ሳጋሊ ንኽንጣመር ነዊሕ ግዜ ይውሰደልና፣ ሎሚ ግን የፋንዎ ብምህላወይ ኣዝዩ ከቢድ እንሎ ይብል።
1: አዛ አዛ አዛ

ልክዕ ከምቲ ውሉድካ ምስ ኣኸለ ካብ ገዛ ክወፅእ እንከሎ በቲ ሓደት ሕጎስ በቲ ኻልእ ድማ ሕማቕ ዝስማዓካ ናይ ሰጋል ምፍልላይ ድማ ከምኡ ይንዓይ ይብል ፓንጂት።

ድሕሪ 9 ኣዋርሕ ኣብቲ ናይ ድሕነት ማእከል ዶክተር ፓንጂት ንሳጋሊ ብርሑቕ ምክትታል ኣይቋረፀን። ንሳጋሊ ምስ ኣፋናናዮ ሩባ ተሳጊሩ ኣብ ዝቐይሕ ሕብሪ ገይረሉ ዘሎ ከባቢኡ ክቕመጥ ጀሚሩ። እዚ ብብዝሒ ድቢ ዝቕመጡሉ ከባቢኡ ግን ኩነታት ጥዕንኡ ብርግፅ ክንፈልጥ ኣይከኣልናን ዘለና። ስለዚ ብዓይነይ ክዕዘባለኒ በለ። 50 ተንቀሳቐስቲ ካሜራ ድማ ኣብቲ ቦታ ኣዳለዉ። ፓንጂ ድማ ንሳጋሊ እንተረኣዮ ብምባል ክፍትሽ ጀመረ። ብዙሓት ንሳጋሊ ካሃስዩ ዝኽእሉ እንስሳታት ኣብቲ ሳጋሊ ዘለዎ ቦታ ከም ዘለዉ ይዕዘብ ኣሎ። በዚ ድማ ኣዝዩ ሰግአ። ሓደ ድቢ እውን ረአየ፣ ግን ሳጋሊ ይኮነን። ንሳጋሊ ምስ ረአዮ ግን ኣዝዩ ተሓጐሰ። ሳጋሊ ንጡፍን ጥዕንኡ ድማ ኣብ ድሓን ደረጃ ዘሎን ይመስል። እዚ ኩሉ ሳላ ጻዕር ናይዞም ናይ ዶክተር ፓንጂት ጉጅለ እዩ። ዶክተር ፓንጂት ኣዝዩ ተሓጐሰን ቀሰነን። ስርሑ ድማ ኣብዚ ከም ዝወድአ ይሕብር ኣሎ። ቅድሚ ሕጂ 61 ወርሓውያን ድቢ ናብ በረኻ ተመሊሶም እዮም። ንሳጋሊ ሓዊስካ 62 ኮይኖም ኣለዉ። እዛ ሰነዳዊት ፍዮም ምስናድ ምስ ኣቋረፁ ሳጋሊ ክሳብ ሕጂ ሙሉእ ጥዕና ወኒኑ ከም ዘሎ በቶም ሓለዋ ናይ ዝሕዛእቲ ዝኾኑ ወተሃደራት ክፈለጥ ተኻኢሉሎ። ዶክተር ፓንጂት ድማ ሕጂ ሓደስቲ 2 ኮራኹር ድቢ ረኺቡ ክናቢ ጀሚሩ ይርከብ።

0: ሕዳጋት ሓዳስ መሰልሰል ዲብ ኤሪ ቲቪ እትውቃት ቅሩ
1: ወልል ወዲቆኩም ፈገርኩ ግን ይደይቁን ብኣድሃም ከማን ግን ይደይቁን እትፋነዮም ትንሻእ
0: ሕዳጋት ሓዳስ መሰልሰል ዲብ ኤሪ ቲቪ እትውቃት ቅሩብ

ሰላም ወሰናይና ኣኹም ይኹን ዝኽበርኩም ተኸታተልቲ መደማ ገር ከመይ ትቕንዩ ንሎሙ ሰዓትና ኣኺሉ ዝተፈላለዩ ትሕሶታት መደማ ገር ብምሓዝ ኣብ ሰዓትና ተረኺብና ኣሎና ንስኻትኩም ድማ ብወገንኩም ክሳብ ፍፃሚ መደብና ምሳና ክትሓብሩ ብኽብሪ ንዕድም።

0: ዝያዳ በቲ ምስ መሳርሕቱ ዘለዎ ምቕሉል ኣቀራርባ እዩ ዝፍለጥ። ካብ ዕድመ ቁልዕነቱ ዓብዪ ረአይ ኣቕሚጡም ናብኡ ንምብጻሕ ብዙሕ ጻዕሪ ዘካየደ ድማ እዩ። ንሱ ኣብ ማእከል ብሕርሻ እትናበር ስድራ ካብ ምለዛናይ ዝጀመሮ መሳልል ዘጋጥምዎ ብድሆታት ክከም ኣመጻጽኦም እንዳመከተ ክሳብ ናብ ህንዲ ብምኻድ ናይ ማስተርስ ማህደረ ትምህርቱ ክከታተል ዝበቕዐ መምህር እዩ። ኣብዚ እዋን ከዓ ከም መምህርን ዳይሬክተር ጉዳያት ተምሃሮን ኮሌጅ ትምህርትን ስነ ቋንቋን ዓዲ ቀይሕ ኮይኑ ዘገልግል ዘሎ እዩ መምህር ዳዊት ተስፋ ስላሰ። መምህር ዳዊት ኣብ ምለዛናይ ዝበሃል ዓዲ ንእዞባ ለጓዓን ሰባ ካብ ብሕርሻ እትናብር ስድራ ቤቱ ተወሊዱ። ዋላ እኳ እቲ ዝዓበየሉ ሕብረተሰብ ኣብ ትምህርቲ ዝሓሸ ንቕሓት ስለ ዝነበሮ ንኽምሃር ርሒብ ናይ ትምህርቲ ዕድላት ይፈጥረሉ እንተነበረ፣ ገጠራዊ መነባብሮ ግን ገዲፉ ዝገድፈካ ኣይኮነን። ዳዊት ኣብ ትምህርቲ ውዒሉ ናይ ስድራ ቤት ዕማም ከማልእ ኣብ ናይ ሕርሻ ንጥፈታት ይሳተፍ። ዓብ ሕልሚ ሓያል ተጸዋርነትን ምሕደራ ግዜን እንተዘይብልካ ኣብዚ ሓርጎፅጎፅ እዚ ተዓንቂፍካ ክትወድቕ ትኽእል ኢኻ። መምህር ዳዊት ግን ነዚ ሓርጎፅጎፅ ከም መብልሒኡ እንዳረኣየ ናይ መባእታን ማእከላይን ደረጃ ትምህርቱ ኣብ ምለዛናይ ቤት ትምህርቲ ዕድል ተማሃረ።
1: ሕጂ ቅድመ እቲ ከባቢ ኣዝዩ ብሉፃት ተምሃሮ ዘፍረየ ከባቢ ኣብ ዝለዓደ ደረጃ ዝበፅሑ ካብ ኣሕዋትካ ቤተሰብካ ዕርክትካ ከባቢካ ብዙሕ ነገር ትርኢኻ። ስለዚ ኣብ ትንሽትኻ ከለካ ቅኒ ሓድረካ እዩ ዝግሮ ቀዳማይ ክፍሊ ቅድሚ ምጅማሪ ምንባብ ምፅሓፍ ንኽእል ቀዳማይ ክፍሊ ኣትየ ሓደ ወዲ ሓወፈይ ነይሩ ሃብተ ሚክኤል ሃነስ ዝበሃል

0: ንሱ ምሄር ኒ ብምሎም እዞም ናይ ትግርኛ ቃላት ፊደላት ኣፅኒዐ የ ማለት እየ ቀዳማይ ክፍሊ ከኣቶ ከለኹ ዝኾነ ፀገማት የጋጥመና ኣይነበረን ኣብቲ ግዜ እቲ ብዋሕዲ ናይ መምሃራ እቲ ቀዳማይ ክፍሊ ሓንቲ ክላሳይነታ ብናይ መንግስቲ ትውሃብ ከም ተወሳኺ ገንዘብ ከፊልና ኢና መምህር ቆፂርና ተማሂርና ቀዳማይ ክፍሊ መምህር ወልደ ገብርኤል ዝበሃል ነይሩ ንሱ እዳመፀ ንወርሒ 14 ናቕፋ እዳተማሃርና ቀዳማይ ክፍሊ ሓንቲ ክላስ ተማሂርና ማለት እዩ ኣዝዩ ፅቡቅ ዝኾነ ትምህርቲ ተማሂርና ሕጂ እቲ ከባቢ ኣብ ርዲት ዘሎ ናይ ትምህርቲ ብጣዕሚ ዝናእዳ ከባቢ
1: ብድሕሪ እዚ ናይ ካልኣይ ደረጃ ቤት ትምህርቲ ኣብ መለዛናይ ብዘይምንባሩም ናይ ካልኣይ ደረጃ ትምህርቱ ክቐፅል እንተኮይኑ ናብ መቐርካ ክጓዓዝ ግድን ኮነ
0: ክሳብ ሻምናይ ክፍሊ ምስ ድራኻ እናኢኻ ኮንካ ትምሃር ካብ ታሽዓይ ክፍሊ 11 ግን ምክንያቱ መለዛናይ ካብ መቐርካ እተኢና ናይ 15 ናይ 20 ኪሎ ሜትር ርሕቐት ዘለዎ ካብኡ መዓልታዊ እዳተመላልስካ ክትምሃር ኣይትኽእልኒኻ እስከብሎ ኮንካ ትምሃር ሕጂ ካልእ ህይወት እዩ ካብ ስድራኻ ትፍለ ካብቲ ከባቢኻ ዕርክትካ መሓዝትካ ትፈላለየኻ ስለዚ ካልእ ህይወት ኢኻ ትፍትናኦ ምስከትካ በዚ መፅእ ንመጀመርያ ግዜ ስኮብሉ ኮይንካ ምግቢ ክተዳሉ እንጀራ ክተዳሉ ቀሊል ኣይኮነን ቀሊል ኣይኮነን ማለት እዩ ጉድሆታት ኣለዎ ግን ከምዚ እቲ ናይ ምትሕጋዝ መንፈስ ስለ ዘሎ ተሓጋጊዝና ዝያዳ እቲ ስኮብሉ ምዃን ሕጂ ወላ እናቱ ረብሓታት እውን ኣለዎ ዝያዳ ንትምህርቲ ዕድል ትረክብ ዝያዳ ተፅንዕ ዝያዳ ከዓ ናይ ምትሕጋዝ ኣለዎ ማለት እዩ ሕጂ ዝብለካ ቲ ቀዳማይ ዓመት ምናልባት በዳህ ነይሩ ኣብ ታሽዓይ ክፍሊ ሓወይ ምሳይ ስለ ዝነበረ እቲ ናይ ስኮብሉ ሂወት ከቢድ ኣይነበረን ካብ 10ይ ንድሕሪት ግን ከምዚ ነብስኻ ክኢልካ ባዕልኻ ስኮብሉ ትኾነሉ ግዜ ማለት እዩ ሕጂ እቲ ከባቢ ክልተ ነገር እዩ ማለት ናይ ትምህርቲ ዕድል ይፈጥረልካይ ምክንያቱ ብዘይካ ናይ ትምህርትን ናይ መፅናዕትን ካልእ ስራሕ የብልካን ካብ ትምህርቲ ተመሊስካ ናብ ጉስነት ወይ ናብ ሕርሻ ትምልሰሉ ኣይኮነን ድሓር ከዓ ኩሎም ደቂ ዓዲ ካለዉ ምምሃርቲ ካለዉ ኣብቲ ሕብረተሰብካ ሕው ስለ ዝኾነ ቀልጢፍካ ናይ ምሕዋስ ባህሪ ዘለዎ እዩ ማለት እዩ በዚ መንፅር እቲ ትምህርቲ ከማ ዝያዳ ሽዑ ከምዚ ትፍልጠት እንዳሰፍሐ እቲ ትምህርቲ እንዳዓበየ ብፍላይ ኣብቲ 11 ከዓ ዝያዳ ከምዚ ናይ ትምህርቲ ዕብት መፅኡ ማለት እዩ ሕጂ ወላ ንቤት ትምህርቲ ዋርሳይ ካለ ክንወርድ ከለናስ እቲ ካብ ስድራኻ ተፈሊኻ ናይ ምንባር ሂወት ልሚድና ኢና ፀኒሕና ናይ ስኮብሉ ሂወት ማለት እዩ ናብ ዋርሳይ ካኣሉ ምውራሲ ከምዚ ሓድሽ ነገር ኣይተሰማዓናን ኩሉ ነገር ልሚድና ፈሊጥና ስለ ፀናሕና እ ናይ መነባብሮ ናይ ትምህርቲ ዝኾነ ነገር ይሓድሸናን ስለዚ እቲ 3 ዓመት ከም ስኮብሉ ኮይና ዝተምሃርና ነቲ ብድሕሪ ዝመፀ ሂወት ዓብዪ ፅልዋ ነይርዎ ኣብ ትምህርትና ኹን ኣብ ማሕበራዊ ሂወትና ማለት እዩ
1: ዳዊት ካብ ስድርኡ ተፈልዩ ስኳብሊ ኮይኑ ኣብ መቐርካ ናይ ካልኣይ ደረጃ ትምህርቱ ብዓወት ምዛዘመ ኣብ 2007 2008 ኣባል 21 ዙርያ ብምዃን ናብ ሳዋ ምርሐ ርእስኻ ክኢልካ ናብረኻ ምምራሕ ተለማሚድዎ ዝፀንሐ ዳዊት ኣብ ሳዋ ወንተኾነ ናይ ኣካዳምን ወተሃድራውን ስልጠንኡ ብዓወት ዛዚሙ ናይ ዲግሪ ነጥቢ ኣመዝጊቡ ናብ ኮሌጅ ተፀንበረ
0: ካብ ቤት ትምህርቲ ወርሳይ ካልኻ ናብ ኮሌጅ ጥበባትን ማሕበራዊ ስነ ፍልጠትን ኣብቲ ግዜ እቲ ኮሌጅ ጥበባትን ማሕበራዊ ስነ ፍልጠትን ኣብ ማይነፍሒ ኮሌጅ ነይሩ ኣብ ማይነፍሒ ኮሌጅ 2 ዓመት ቀዳማይ ዓመት ምስ ተምሃርኩ ካልኣይ ዓመት ኣብ ክፍሊ ቋንቋን ስነ ፅሑፍን ናይ ኤርትራ ኣብኡ ኣትዮ ማለት እዩ ኣብ 30 ዓመት ምስ ኮነ ኣብቲ ናይ 2910 ኮሌጅ ዓዲቂሕ ኣብ ዓዲቂሕ ስለ ዝጀመረ ከም ትምህርቲ 30 ዓመት ኮይነ ናብ ዓዲቂሕ መፅኦ ማለት እዩ ካብ ቀደም ካብ ንእሽተይ ከለኹት ናይ ምንባብ ናይ ኣብፀሓፍ ድለ ስለ ዝነበረኒ ዝያዳ ኣነ ኣብ ኣርት ብፍላይ እዚ ጂኦግራፍ ታሪክ እንግሊሽ ይፈቱ ነይረ ስለዚ ኣብ ክንክኣቱ ካብ መጀመርያ ድሌታት ነርኒ በዚ ምክንያት ናብ ኣርት መሪፀ ንሳዋ ምስ ወረድኩ ሕጂ ብዛዕባ ናይ ኮሌጅ ብዙሕ ኣፍልጦ ወይ እንታይ ትግበር እንታይ ትስራሕ እንታይ ኮርስ ውሃባ ኮሌጅ ኣፍልጦ ኣይነበረኒ ሽዑ እንታይ ሰምዐ ነይረ ሓንቲ ኮሌጅ ኣላ ሂስትሪ ጂኦግራፊ እንግሊሽ ትምህር ናይ ኣርት ትምህርቲ ሞ ኣብኡ ተኣትየስ ከድምዕ ወይ ድማ ዝያዳ ብሉፅ ነጥቢ ከም ዘምፅስ ይሓስብ ነይረ ምክንያቱ ዝያዳ ምንባብ ዝያዳ ምፅሓፍ ብፍላይ ኣብቲ ዓውደ ፅንሕ ፅሑፍ ምስኣተኻ ማለት ከም ዘለዎ ይርዳእ ስለ ዝነበርኩ ኣብ ኮሌጅ ምስኣተኹ ኣብ ገለ ልክዕ ከም ተሓስቦ ፀንሐካይ ኣብ ገለ ከዓ ከም ተወሳኺ ብዙሕ መሰናኽላት ኣለዎ ብዙሕ ዕድላት ከዓ ከም ተወሳኺ ኣሎ ማለት እዩ ኣብ ኮሌጅ ኣብቲ ቀዳማይ ዓመት ዝውሃብ ሓፈሻዊ ትምህርቲ ናይ ኩሉ ትምህርትታት ዘጠቃለል እዩ ኣብቲ ካልኣይ ዓመት ናብ ዓውዲ ክፍሊ ቋንቋን ስነ ፅሑፍ ናይ ኤርትራ ክኣቱ ከለኹ ኣቐዲምካ ብዙሕ ሰባት ኢኻ ትውከስ ኣበይ ናይ ዓውዲ እንተኣተኹ ፖለቲካዊ ትምህርቲ ፖለቲካ ሳይንስ ነይሩ ናይ ስነሰብ ኣንትሮፖሎጂ ዘፅንዕ ነይሩ ጂኦግራፊ ሂስትሪ ብዙሕ ዓውድታት ነይሩ ማለት እዩ ስለዚ ካብ ኩሉ ምስትናትካ ድሕረ ባይታ ምስትናትካ ዘለካ ተውህቦ ኣብ ግምት እቲኻ

0: ኢኻ ትመርፅ ካብቶም ልዕሊኻ ዘለዎ ተምሃሮ ከዓ ብዙሕ ትውከስ ማለት እዩ። ሕጂ ኣቐዲመ ካብቶም ኣብ ካልይ ዓመት ኮይኖም ናይ ክፍሊ ቋንቋን ስነፅሑፍ ዝነበሩ ተምሃሮ ምስ ረኸብኩ ልክ እቲ ኣብ ዘሎ ኮርሳት እቲ ኣነ ዝደልዮ ወይ ኣነ ካብ ቀደም ካብ ግዜ ንእስነተይ ዝበህጎ ዝነበርኩ ዓውዲ ኮይኑ ይፀንሐ። በዚ ምክንያት ናብቲ ዓውዲ ምስኣተኩ ከዓ ኣዝዮም ብሉፃት መምሃራን ብሉፃት ተምሃሮ ምሳይ ዝነበሩ ማለት እዩ። ምፀንሑኒ ከዓ ዝያዳ እቲ ዓውዲ ፈትዮ እቲ ትደልዮ ዘለዮ ነበር ብግብሪ ኣባይታ ሽዑ ረኪብዮ ማለት እዩ። ስለዚ እቲ ድሌታት ከዓ ክትረክቦ ከለካ ዓብ ፀጋይ ብኡ መፅር ከዓ ኣብቲ ዝነበረ ኣብቲ ክፍሊ ማለት እዩ ዕውት ተምሃራይ ኮይነ ወፀ ኣዝዩ እቲ ትምህርቲ ማለት ኮሌጅ ናይ ኮሌጅ ትምህርቲ ቀሊል ኣይኮነን ምዝንጋዕ እውን ዝሓተት ኣይኮነን ተጠንቂቕካ ትኸዶይ ተወዳዳሪ ትምህርቲ በዚ መፅር እቲ ትደልዮ ዓውዲ ተኣቲኻ ግን ኣዝዩ ሓጋዚ ምክንያቱ ፍርቂ እቲ ድሌታት ከዓ ተማሊእ ኢልካ ስለ ዘሎ ኣብ ድሓሪ ንዝመፅ ቦታታት ንክትገጥም ድልው ኢኻ ማለት እዩ። በዚ መንፅር ብዘይ ዝኾነ ፀገመቲ ናይ ኮሌጅ ትምህርቲ ሓሊፈ እዮ።
1: ምልላይ ዝምባለ ወሳኒ ረቕዋሒ ንምምራፅ ዓውደ ትምህርቲ እዮም። ዝምባልኡ ብዝግባእ ዘለለየ ተምሃራይ ነቲ ዝመሃሩ ዓውደ ትምህርቲ ዝያዳ ከፍቅሮን ብኽፉት ሸውሃት ኣብ መሳልሉ ክጎይን ዕድል ስለ ዝፈጥረሎም ናይ መምህር ዳዊት ተመክሮ ድማ ነዚ ሓቂ ዘራጉድ ህያው ኣብነት እዮም። መምህር ዳዊት ንኣርባዕተ ዓመታት ኣብ ኮሌጅ ተማሂሩ ትምህርቱ ብዓወት ምዛዘመም ዝነበሮ ብቕዓት ብምግንዛብ ኣብ ኮሌጅ ዓዲ ቐይሕ ከም ተሓጋጋዚ መምህር ኮይኑ ከገልግል ተመርፀም። ንቕርብ ዓመታት ከም መምህር ኮይኑ ምስ ኣገልገለ ድማ ዝያዳ ፍልጠት ክድልብ ናብ ሃገረ ህንዲ ናይ ማስተርስ ማሃደረ ትምህርቲ ዕድል ረኸበ።
0: መጀመርያ ኣብ 220 እቲ ዕድል ናይ ትምህርቲ ተዋሂብና ኣብ 220 ኣብ ጉዋ ዩኒቨርሲቲ ዝበሃል ኣብዚ ደዋዊ ክፋል ናይ ህንዲ እቲ ዕድል ትምህርቲ መፅያት ነራ። ሽዑ ግን እቲ ናይ ኮሮና ናይ ኮቪድ ኩነታት ስለ ዝመፀ እታ ዕድል ትምህርቲ ደው ኢላ ዝኾነ መገሻ ኣይነበረን ኩሎ ዩኒቨርስቲታት ከዓ ተዓፅን ማለት እዩ። ከም ካልኣይ ካልኣይ ዕድል ኣብ 221 ምስ መፀ ኣብ ፑነ ዝበሃል ከተማ ማለት እዩ ፑነ ዩኒቨርሲቲ ካብተን ቀዳማት 5 ዩኒቨርስቲታት ናይ ህንዲ ኣዝዩ ዓበየ ዩኒቨርሲቲ ማለት እዩ ኣብኡ ተመዲበ። ሕጂ ዝብለካ እቲ ዝዓበየ ንኣይ ዝሓገዘኒ እቲ ስነ ኣእምራዊ ምድላው ዝበልኩካ ብዛዕባ ሃንዲ ዝኣክል ኣፍልጦ ስነ ኣእምራዊ ኣካላ ውን ምድላው ገይረ ከይደ ኣብኡ ምስከትኩ ምሳይ ከዓ ካብ ኤርትራ ከይዶም ናብ ካልእ ዩኒቨርስታት ዝኸዱ ምሳይ መሳርሕተ ኣቕተ ነይሮም ማለት እዩ። ንሕና ቅድሜና እውን ኣብኡ ዝነበሩ ነይሮም ኩሉ እቲ ሞራላውን ካልእን ሓገዝ ዝገብሩልና ነይሮም። በዚ ምክንያት መጀመርያ ምስከድና ኤርትራውያን ኣነ መገሊኦም ከይፈለጥኩም ፅናሕኩ ኤርትራውያን ኣብኡ ፀኒሖምኒ ብካልእ ሃገራት ዝመፅኦም ኣብኡ ዝምሃሩ ኤርትራውያን ፀኒሖም ንሳቶም ተቐቢሎምኒ ዳርጋ ኣይተጋይሽኩን ናብቲ ዓዲ ወዲ ዓዲ ኮይኑ ኣትየ ማለት እዩ። ኣብቲ ዩኒቨርሲቲ ምስኣቶም ሕጂ ቁሉብ እቲ ናይ ባህላዊ ነገራት ኣሎ ንሕናት ናይ ዓድና ባህሊ ንምድና ንፈልጥ ኣብኡ ምስከድና ማለት ካብ ዝተፈላለዩ ሃገራት ኣለዉ እቲ ናይ ህንዲ ባህሊ ጣይ ዘይኮነ ናይ ዝተፈላለዩ ሃገራት ናይ ኤውሮጳ፣ ኣሜሪካ፣ ናይ ኤሽያ፣ ናይ ዝተፈላለዩ ሃገራት ናይ ኣፍሪቃ ስለ ዘለዉ ምስ ኩሉ ኢኻ ግድን ክትገጥም ዘለካ ትምህርቲ ታይ ዘይኮነ መነባብሮ ብባህሊ ብቋንቋ ከዓ ናይቲ ሕብረተሰብ እውን ግድን ክትለማመድ ኣለካ። በዚ መንፅር ኣብቲ መጀመርያ ቀዳማት ኣዋርሕ ብዳሂ ምክንያቱ ኣካይዳ ናይቲ ዩኒቨርስቲ ክትፈልጦ ስርዓተ ምሕደራ ትምህርቲ ኩሉ ነገር ክትፈልጦ ማለት እዩ። ኣብቲ ቦታ ኣብቲ ሲስተም ናይቲ ትምህርቲ ግን ኣዝ ቀሊል እዩ። ሓደ ንሕና ብፍላይ ካብ ኮሌጃት ንኸይድ ኣብቲ ናይ ትምህርቲ ስርዓት ስለ ፀናሕና እቲ ትምህርቲ ንዓና ዝብድሃና ኣይኮነን። ብመንፅር ከም ዝብለካ ብዙሓት ኤርትራውያን ኣዝዮም ምፍዓት ኤርትራውያን ነይሮም መሳይ ብዙሕ ምትሕጋዝ ይገብሩለይ ነይሮም ተሓጋጊዝና

0: هاي مالتي سلازي اتي هيوت مفلاين هنا ايرتران تعلنا كم زي حجاجي سكا وين تعلو اجوا نايم بهالم دلنا مش غلط ده حجرات كتري خلص او حاندي يونيفرس خلو سلام ومزي بهالو جيتناتنا اتي نايم كبار تلمد بهالي ازي دست دولة كامارتي
1: መምህር ዳዊት ኣብቲ ተምሃራይ ኮይኑ ዝመሃረሉ ዝነበረ ኮሌጅ ኣብዚ እዋን ድማ ከም መምህር ኮይኑ ከምኡ ብሉፃት ተምሃሮ ኣብ ምኩስኳስ እዩ ዝርከብ ዘሎ ኣብ ማእከል እቶም ትማሊ ተምሃራይ እንከሎ ዘማእዝንዎ ዝነበሩ መምሃራን ከም መሳርሕቶም ኮይኑ ከገልግል ከሎ ድማ ዝያደ ሓጎስን ኩርዓትን ከም ዝፈጥረሉ እዩ ዝዛረብ ተወሳኺቲ ኣብ ዓውደ ትምህርቲ ቋንቋ እንግሊዝ ከም መምህር ኮይኑ ዘገልግሎም ዳይሬክተር ጉዳያት ተምሃሮ ኮሌጅ ትምህርትን ስነ ቋንቋን ኮሌጅ ዓዲ ቀይሕ ኮይኑ እውን ድርብ ሓላፍነት ብምስካም ተምሃሮ ኣብ ምምእዛንን ጉዳያቶም ኣብ ምፍታሕን ኣብ ንጡፍ ስራሕ ይርከባሎም
0: ቀደም ተምሃራይ ከለካ ኣብ ክላስ ኮፍ ኢልካ መምህርካ መምህር ትምህርካ ዝነበረ ሕጂ ከዓ ምስ ኣብ ሓደ ኦፊስ ኮይንካ ከም መሳርሒቲ ኮይንካ ክትሪኢ ከለካ ኣዝዩ ማለት ስምዒታት ዝፈጥረልካ ምክንያቱ ተምሃራይ ኣብ ኮሌጅ ከለካስ ከምዚ መምህር ክኸውን ኣውኢልካ ገለ ኣይተሓስቦን ኢኻ ሕጂ ትዕድል ተዋሂብካ መምህር ኮይንካ ኣብኡ ምስ መፃእኻ ልክዕ ከምቲ እቲ ንፉዕ መምህርካ ዝነበረ ንዕኡ ክትመስሊ ኢኻ ትፈትን ሕጂ ምክንያቱ እቲ ንፉዕ ኢልካ ተምሃራይ ኮይንካ ተድንቆ ዝነበርካስ ተምሃሮ ኸ ንዓይ ከምቲ ነቲ መምህር ዘድንቆ ዝነበርኩስ የድንቑ ንተኾኑ ኢልካ ኢኻ ትሓስብ ማለት እዩ ልክዕ ሕጂ እቲ ናትካ ኣካይዳ ናትካ ኣገባብ መሃር ኣለካ ግን እቲ ብሉፅ ትብሎካ ካብቲ መምህርካ ዝነበረ ትወስደኻ ሕጂ ናይ ባሓቂ ኣነ ምስ ከምዚ መምሃራ ናይ ዝነበሩ በዓል መምህር ተስፋይ ቀሺ እስያስ ሕጂ ሓደሓደ ግዜ ኣብ ጎኖም ምስኦም ወላ ክንእከብ ከለና ዲፓርትመንት ክንእከብ ከለና ዲና ወይ ሓሳባት ክሳይ ክነብር ከለናስ ሓደሓደ ግዜ ቁድዮም ክልኮስ እስቲል ተምሃራይ ዘለዎ ኮይኑ ይስማዓኒ ማለት እዩ ምክንያቱ ካብኦም ብዙሕ ነገር ቀሲመ ብዙሕ ነገር ረኪበ ሕጂ ልክዕ ኣብቲ ናቶም ቦታ ደይበ መምህር ኮይነ ንካልኦት ተምሃሮ ካ ልክዕ ኣነ ከምቲ ኣነ ዝብሎም ዝነበርኩ ንክብሉንስ ብጣዕሚ እየ ትፅዕር ምክንያቱ መምህር ተምሃራይ ምዃን ይፈላለዩ ተምሃራይ ምዃን ተማሂርካ እታ ፍልጠት ቀሲምካ መኻድ እዩ መምህር ምዃን ግን ፍልጠት መሃድ ጥራይ ኣይኮነን ስነስርዓት ክትምህር ኣለካ ስነ ምግባር ክትምህር ኣለካ መጀመርያ ነፍስካ ስነስርዓት ክህልወካ ኣሎ ስነ ምግባር ክህልወካ ኣሎ እዚ ከ ናብቲ ተምሃራይ ትምህሮ ማለት እዩ ተምሃራይ እታ ፍልጠት ዘይኮነ ካባካ ትወስድ ኣካይዳኻ ኣተሓሳስበኻ ስራሕካ ንኩሉ ነገር እዩ ዝዕዘብ ማለት እዩ እንተ ብሉፅ ኮይንካ ፅባሕ ንግ እቲ ንስኻ ትብሎን ትገብሮን ዘለካይ ክደግም ዝደሊ ሕጂ ኣነ ከዓ ልክዕ ከምቲ ቀደም ንመምሃራነይ ዘድንቆም ዝፈትዎም ዝነበርኩ ሕጂ ተምሃራይ ከዓነ ከምኡ ክኾኑ ይደሊ ማለት እዩ ልክዕ እቲ ንሓደ ተምሃራይ ክህቦ ዝግብኦ ነገራት ይገብር ተምሃራይ ከዓ ልክዕ ካባይ ገለ ነገር ወሲዱ ኣብ ሓደ ደረጃ በፂሕካ ብጣዕሚ እዩ ደስ ዝብለኒ ተምሃሮ እዩ ዝነበሩ ኣብ ዝተፈላለየ ቦታታት መምሃራን ኮይኖም ይፀንሑኒ ኣብ ገለ ኦፊሳት ክፀንሑካ ከለዉ ብጣዕሚ ካ ተሕጎስ ሽዑ ገለ ነገር እቲ ስራሕካስ ውፅኢት ከም ዘለዎ ኮይኑ ይርዳእካ ማለት እዩ ሕጂ ናይ ባሓቂ እቲ መምህር ምዃን ዝያዳ ሓላፍነት ዝያዳ ስራሕ ዝህበካ ኮይኑ ይስማዓኒ
1: መምህር ዳዊት ኣብ ሃገረ ህንዲ ናይ ማስተርስ ትምህርቱ ክከታተል ኣብ ማእከል እቶም ካብ ዝተፈላለያ ሃገራት ዝመፁ ተምሃሮ ኮፍ ምስ በለም እቲ ናብዚ ንክበፅሕ ዝካብሉ ኮይኑ ዝተምሃሮ ሂወት ከም ዝተቐጀሎ እዩ ዝዛረብ ኣብ ሓዲድ ራኢኻ ዝያዳ ፍጥነት ምስ ወሰኽካ ድማ ብናይ ሓጎስን ኩርዓትን መንፈስ ፍሽኽ እዩ ዘብለካ ድማ ይውስኽ ራኢኻ ኣነፂርካ ናብኡ እንተጎይኻን ፅዒርካን ድማ ዓወት ናይ ግድን ምዃኑ ከዓ ይምስከር
0: ምስጢር ዓወት ዕላማ ምህላው እዩ ዕላማ ንረአ ምህላው ኣብ ሂወት ካብ መጀመርያ ንሓደ ነገር ክበፅሐ እንተኢልካ ሓደ ንሓደ ነገር ክበፅሖ ትኽእል ራእይ እንተተቐሚጥካ ዘይብፃሕ ነገር የለን ምክንያቱ ኩሉ ግዜ ናብቲ ራእይ ናብቲ ዕላማ ክትበፅሕ ብዙሕ ብድሆታት ብዙሕ መሰናኽላት ኣሎ ኩሉ ግዜ ግን ነቲ ዕላማ ናብኡ ኣንፊትካ ትጓዓዝ እተሊኻ ናብቲ ራእይ ትኸይድ እተሊኻ ወላ ሓንቲ ዘይብዳህን ዘይስገር ብድሆታት የለን ኣብዚ ደረጃ ዝበፅሕና ዘለና ሽግራት ብድሆታት ኣይጋጠመናን ማለት እዩ ብዙሕ ነገር ኣይጋጢምና ሓደሓደ ግዜ እውን ነቲ ዝሓሰብከያ ክሳብ ከቋርፀሉ ደው ክብለሉ ትብል ግዜ ኣሎ ማለት እዩ ግን ኩሉ ግዜ ነታ ራእይ ኢልካ እንተተበጊስካ ሽግራት ከም ዘሎ እንተኣሚንካ ዘይብፃሕ ነገር የለን ስለዚ ኣነ ካብ መጀመርያ ሓደ ንፁር ዝኾነ ዕላማ ንረአን ኣቐሚጥ እዮ ማለት እዩ ነዚ ሓንቲ ነገር ክገብራ እንተ ኢለ ናይ ግድን ክሳብ ዝገብራ ክፅዕረላ ኣለኒ ማለት እዩ
2: ካብ ቀዳማይ ዓመት ኮሎ እዩ ትፈልጦ ካብ ፍሬሽ ዳሕረይ ካልኣይ ዓመት ሳልሳይ ዓመት ራብኣይ ዓመት ምሳይ ተማሂሩ መቸም መምህር ንተምሃራይ ክገልፆ ከሎ ቀዳመይቲ ትመፅእ እታ ትምህርቲ ከመይ ነይሩ ትብል ካብቶም ብሉፃት ተምሃሮና ኣዝዩ ዝበለፀ ስለ ዝኾነ ከዓ መምህር ኮይኑ ተሓጋጋዚ መምህር ኮይኑ ምሳና ኣትሪፍናዮ ብዚ ማለት እዩ ተመሪፁ። ስለዚ ትምህርቲ ብዛዕባ ትምህርቱ ብዙሓት ንፉዓት ኣለዉ። እሱ ከዓ እዝዩ ንፉዕ ግን ፍልይ ዘብሎ ንዑ እቲ ትምህርቲ ሲ ምናልባሽ ኣባና ጥራይ ዘይኮነ ዋላ ብሂንዲ ምስ ከደ ንማስተር ስከማን ብልዕል ነጥብታት እዩ ዘምፅእ ነይሩ ከታተሎ ነይሩ ዋላ ብሓንሳብ ኢና ነርና ማለት እዩ። ሕጂ ንሰብ ግን እሱ ይኮነን ዳዊት ፍሉይ ዝገብሮ ነገራት ብከመይ ትገልፆ ዝበልካዮ ናይ ስነ ልቦናዊ ብስለት ኣለዎ። ትምህርቲ መንፋዓት ጥራይ እኹል ኣይኮነን። ስለዚ እታ ህድኣት ኣብ ስራሕካ ዘለካ ኣብ ሃገርካ ዘለካ ተገዳስነት ብፍላይ እታ ናይ ኢሞሽናል ኢንቴሊጀንስ ንብላታ ናይ ስነ ልቦናዊ ህድኣት ኣላቶ ሳ ብጣዕሚ ብኣ ይገልፆ ማለት እዩ። እዚኣ ሕማቕ ረኪበሉ ትብሎ ነገር ይብልካ ናብቲ ጠባይ ምስቲ መሳርሕቱ ምስቶም ተምሃሮ ምስ ኩሉ ድሓር ነዚ ቤት ትምህርቲ ከም ተምሃራይ ኩሎ ስለ ዝፈልጦ ፅቡቅ ገይሩ እዩ። ሕጂ ኣብዚ ናይ ጉዳያት ተምሃሮ ሓላፊ ናይ ጉዳያት ተምሃሮ ኮይኑ ዝሰርሕ ኣለዎ ኣብ ንእሽተይ ዕድሚ ሕጂ ክንደይ ዓበይቲ ሰባት ክሰርሕዎን ከሸግሮምን ዝኽእል ስራሕ እዩ ተሰኪሙ ዝኸይድ ዘሎ እሞ ከዓ ነቶም ተምሃሮ ብዙሕ ጉዳያት እንዳሰምዐ መሊሱ ናብቲ ብክላሳት ኣትዩ ይምህር ብዙሕ ሰዓታት ይምህር። ሕጂ በቲ ኣነ ተምሃራይካ ሓንሳብ ዝነበረ ኩሉ ግዜ ትከታተሎ ሕጂ እቲዝህቦም ዓይነት ዕዮታት ኣርእስትታት ይመፁንና እዛ መፅሓፍ እዚ ኣላትካዶ መምህር ዳዊት ከምዚ እ ኣዚዝና ድለዩ ንዕውይ ነጊረዮ ብጣዕሚ ተሓጊሶ ከምኡ ዓይነት የስርሖም ነቶም ተምሃሮ ውን ካብቲ ኣብ ክላስ ኣትዩ ዝምህሮም ጥራይ ዘይኮነስ ብዙሕ ነገራት ከም ዘፅንዑ ከም ዝመራመሩ ንገብሩ።
1: መምህር ዳዊት ሕልምታቱ ሕጂ እውን ኣዝዮም ዓበይቲ እዮም ዘለዎም ዝያዳ ፍልጠት ክድድልብሞም ፍልጠቱ ኣኻዕቤቱ ድማ ዝያዳቲ ዘበርክቶ ዘሎም ነቲ ብናፃ ዘምሃሮ ህዝብን መንግስትን ብዓፀፋ ክክሕስ እዩ ድልየቶም። ብተወሳኺ እውን ኪኖ መምህር ኮይኑ ዘበርክቶ ዘሎም በቲ ዘፍቅሮ ዓውዲ ስነ ፅሑፍ እውን ብዙሓት ኣብ ታሪክን ካልእ ኣርእስታትን ዘተኮረ መፅሓፍቲ ክፅሕፍ እዩ ሕልሞም።
0: ንመንስያት ክብሎም ዝደሊ ኩሉ ግዜ ኣብ ሂወት ወይ ኣብ መንገዲ ኩሉ ግዜ ዕንቅፋት ኣሎ። ነዚ ዕንቅፋት እዚ ከመይ ጌርና ንስዕሮ ኢና ዝያዳ ክንፈልጥ ዘለና። ከም ዝበልኩ ኣቐዲምካ እቲ ዳራእን ዕላማ ንሓደ ነገር እንተልይካ ዘይብፃሕ ነገር የለን ማለት እዩ። ከቢድ መሰናኽል የጋጥመካይ ቀልጢፍካ ተስፋ ክትቆርፅ የብልካን ኢድካ ክትህብ የብልካን ነዚ መሰናኽል እዚ ከመይ ገይረ ይስዕሮ ጥራይ ዘይኮነ ክስዕሮ ኢልካ እውን ሙሉእ ክተኣምን ክትክእል ኣለካ ማለት እዩ። ስለዚ ኩሉ ኣብ ንኸዞ ሂወትና ኣብ ንሰርሖ ስራሕና ኩሉ ግዜ ረአን ዕላማን እንተቐሚጥና ኩሉ ነገር ዘይብፃሕ ነገር የለን ማለት እዩ። ግዜ ክወስድ ይኽእል ይገል እዩ ገለ ካ ቀልጢፍካ ዝብፅሕ ኣሎ፣ ግን ወላ ግዜ ውሰድ ከም ዝብፅሕ ኣሚንና ኩሉ ግዜ ሓቡን ንሕን ተቐኒትና ክንከይድ ኣለና ማለት እዩ።
1: መምህር ዳዊት ኣብ መወዳእታ እዚ ዓወተይ ኣነ ደኣ ይፅዋዓሉ ኣለኹ እምበር ደገፍ ብዙሓት ወገናት ዝተሓወሰ እዩ ብድሕሪት ኮይኖም ከየባተኽኩ ክፅዕር ፅዒረ ድማ ኣብዚ ደረጃ ንክበፅሕ እጃሞም ዘበርከቱ ብዙሓት እዮም ድሕሪ ምባል
0: ኣብዚ ደረጃ እዚ ንክበፅሕ ክንደይ ፃዕርን ሞራልን ሓገዝን ዝገበሩ ስድራ ቤተይ ይሕዋተይ ብዓብዪ ከዓ እዚ ነባሪ ከባቢ ምለዘናይ ኣብ ትምህርቲ ዘሎ ኣረኣያ ብጣዕሚ ክሳብ ማለት እዩ ብፍሉይ ከመስገኖ ይደሊ ብምሉእ ህዝቢ ናይ ልጓዕን ሰባ ማለት እዩ። ከም ተወሳኺ ኩሎም መምሃራነይ መምሃርተይ ዝነበሩ ማለት እዩ ብጣዕሚ ከመስግኖም ደሊ እዚ ማሕበረሰብ ናይዚ ኮሌጅ ዓደቂሕ ከዓ ካብቲ ኩሉ መምህር ሰራሕተኛ ተምሃራይ ማለት እዩ ብጣዕሚ ከመስግኖ ዝደሊ። ከም ተወሳኺ ንክብርቲ በዓልቲ ቤተይ ወይዘሮ ሰናይት መሓሪ ከዓ ኣብ ጎነይ ከይና ኣብ ኩሉ ዝሰርሖ ስራሕ ኣጆካ ክትብለኒ ሞራል ክትበኒ ክትድግፈኒ ከለካ ዳርጋ ዓብዪ ሞራልን ተስፋኒ ሞ ብፍሉይ ከመስግና ይደሊ ማለት እዩ። ንኩሎም መምሃርተይ ኣብ ህንዲ ዝነበሩ ኤርትራን ብፍላይ ከዓ ኣብዚ ኮሌጅ ከም ቀደም መምህረይ ነይሩ ሕጂ ከዓ መሳርሕተይ ዘሎ ዶክተር ቀሺ እስያስ ከዓ ናይ ብሓቂ ብፍሉይ ከመስግኖ ይደሊ ማለት እዩ። ኣብ ዝኾነ ወላ ብዝሕሮ ስራሕ ንዑ እንዳተወኮስካ ይሰርሕ ብዙሕ ነገርካ ኣበርክቶ ይገብረለይ ብፍሉይ ከመስግኖ ይደሊ ማለት እዩ።

0: ሕዳጋት ሓዳስ መሰልሰል ዲብ ኤሪ ቲቪ እትውቃት ቅሩብ
1: ወለል ወዲኮ ኩ ፈገርኩ ግሪደይ ኩ ብዕዳም ከማን ግሪደይ ግልትፋነዮም ትንሻሉ
0: ሕዳጋት ሓዳስ መሰልሰል ዲብ ኤሪ ቲቪ እትውቃት ቅሩብ

ክቡራት ተኸታተልትና ትሕሶታትና ገና ቀጻሊ እዩ ዘሎ። ሕጂ ድማ ኣብ ክፍሊ ቴሌቭዥን ተረኺብና ኣብዚ ዝፀንሑና ጋዜጠኛታት ከምኡ ድማ ዝተፈላለዩ ኤዲተራት ንቕንያት በዓል ግንቦት ዝገብሮ ዘለዉ ምድለዋት እንታይ ከም ዝመስል ኢና ምስኦም ዕላላት ክነካይድ ኢና። ነዚ እውን ደጊምና ክሳብ ፍፃሜ ምሳና ክትሓብሩ ብክብሪ ንዕድም።

ወርሒ ጉንበት ኢልና ንገብሮ ዘለና ልክዕ እዩ ንእዋናት ናፅነት ንዝኽሪ ናፅነት ተባሂሉ ዝዳለ ዘሎ እዩ። እሱ ኳ እንታይ እዩ ኣብኡ ጥራሕ ዝተወሰነ ይኮነ ቅድሚ ሕጂ ኣብ በብእዋኑ ታሪካዊ ፍፃሜታት ዝተፈፀመሉ ኣሎ፣ በዓላት እውን ኣሎ። ሕጂ ነቲ እዋናት ዝመስል መደባት እዩ ዝቐርብ። ናፅነት ካ ልዕሊ ኩሉ ስለ ዝኾነ ናፅነት ዝተኸፍለ መስዋዕትነት እውን ኣዝዩ ከቢድ መሪር 30 ዓመት ቀሊል ነገር ኣይኮነን። ኣብዚ እዋን እዚ ዝተሓልፈ ብመጠኑ እንታይ መስል ዝብል ንምርካቡ ፀገም የብልና ናብዚ ቤት ፅሕፈትና ወይ ካብዚ ሚኒስትርና። ሕጂ እቲ ዘለና ዓቕሚ ካብ ዘለና ዓቕሚ እንዳወሰድና ከምኡውን ምዚ ዘሎ ሕጂ ህሉ ኩነታት ኣተሓሒዝና ኢና ነቕርቦ ዘለና ማለት እዩ። እዚ እንታይ እዩ ከምቲ ዝፍለጥ ዝኾነ ይኹን ሕጂ ኣብ ሜድያ ዝሓልፍ ነገር ሲ መዓሲ ነይሩ እንተልካ ቅድሚ ክንዲዛ ዓመት ክበሃል ከሎ ክንደይ ወለዶ ኣሎ? ኣብ ክልተ ወለዶ መቒልናዮ እቲ ንእስ ወለዶ ኣሎ፣ እቲ ዓብዪ ወለዶ ዝበሃል ካ ኣሎ። ንሕና ብዙሕ ዝረአናሉ እዋናት ስለ ዘሎ ብክልቲ ትሪኦ ሕጂ ብኣካል ዝረኣዩ ኣሎ ዝወዓሎ ኣሎ ማለት እዩ። ገና ዘይወዓሎን ዘይፈልጡን ከዓ እቲ ንእስ ትውልድ ኣሎ። ሕጂ ነዚ እንታይ እዩ ነቲ ናይ ቀዳማይ ካብ ዘለካ ትሕዝቶ ተወኪስካ ምዝ ሕጂ ዘሎ ኣተሓሒዝካ ናይ ምቕራብ ስራሓት ኣለና። ሕጂ ቀሊል ስራሕ እውን ኣይኮነን። ገሊኡ እውን ክኸውን ክቐርብ ዝግብኦ ሰኣን ብዙሕ ምፅዓር ወይ ከዓ ሰኣን ብዙሕ ምድላይ እውን ዝተርፈካ ነገር ኣሎ። ሕጂ ክትሪኦ ከለካ ሕጂ ሓደ ሓደ እዋን እዚ ባ ነይሩ ትብሎ

0: ክልእዎን ኣሎ ብከምኡ ሕጂ ይቐርብ ማለት እዩ ሕጂ እቲ ሰማዕ ኢና ወይ እቲ ተኸታታሊ መደብና ክዓግበሉ እዩ ንሰርሖ ዘለና ክዓግበሉ ከተስፋ ንገብር ብዝተካእሊ መጠን እንታይ መስል ነይሩ ሕጂ ከንታይ ኣሎ ንዝብል እዩ ብከምኡ ዓይነት ኣገባቢ ዝቐርብ ዘሎ ንሕና ሕጂ ብወገና ነብሲ ወከብ ሰብ ኣነ ነብሰይ ወኪለ ማለት እዩ ኣየና እዩ ዝጥዕም ኣየና እዩ ሰብ ክከታተሎ ዝግብኦ ዘለዎ ክተርሉ ትሕዝቶ ዘለዎ ኣየና ኢልና ንፍትሾ ነገራት ኣሎ ከምኡ ንረኽቡ ብዙሕ ነገራት ኣሎ ሕጂ ኩሉ ሰዕ ሓደ ዓይነት ዘይኮነስ ብተመሳሳሊ ልክዕ እዩ ሓደ ናይ ምምሳል ጉዳይ ኣለዎ ግን ብከመይ ዓይነት ኣገባቢ ንቕርቦ ኢልካ ከዓ ፈትሽካ እቲ ዘይተረእየ ዘይሓለፈ ሰብ ክሪኦ ዘለዎ ኢልካ ትገብረሎ ብከምኡ ዓይነት መንገዲ እዩ ዝስራሕ ዘሎ ስለዚ እቲ ምድላዋት ብዙሕ ፃዕሪ ዘድልየ እዩ ብዙሕ ምርምር ዘድልየ እዩ ስለዚ እሱ ጥራሕ ዘይኮነ ምስ ዝኸይድ ፅሑፋት እውን ኣሎ ብከመይ ኣገባቢ ትቕርቦ ስለዚ ነዚ ክልተ ወለዶ ዘዕግብ መደብ ንምቕራብ ኢና ንፍትን ማለት እዩ
1: ናይ ማእዘየ ዘመስግነካ ኣቶ ኣሚነ ደግነ ርሑስ ግን ያፍ ባልናፅነት ከምኡ ድማ ፅቡቅ ናይ ስራሕ ግዜ ይኮነልካ ንዓኸን ንክሎም መሳርሕትካ
0: ንዓኹን ከም ኣብልኪ

0: ብደረጃ ዓለም ነዊሕ ዕድመ ምጽናሕ ከም ጸጋን ጽቡቕ ዕድልን እዩ ዝርአ። ስለ ዝኾነ ኸዓ ኣብዛ ዓለም ዝኾነ ሰብ ነዊሕ ዓመታት ክጸንሕ ይደሊ። ብፍላይ ምስ ሙሉእ ጥዕና ማለት ካብ ውሽጣውን ግዳማውን ቃንዛ ነፃ እንተኮንካ ኸዓ ዝበለጸ ማለት እዩ። እስከ ፈለማ እቲ ናይ ሕይወት መሠረታዊ ባእትኡን ኣቃውሞኡን ክንርኢ ዶክተር ዘርኣብርሁ ተስፋ ማርያም ተሓጋጋዘ ፕሮፌሰር ኣብ ኮሌጅ ኦሮታ ሕክምናን ስነ ፍልጠት ጥዕናን ንሞይኡን ንተመክሮ እናተኣሳሲሩ ገልጸልና እዩ።
1: መጀመርያ እቲ እርጋን ብውሕታት ጀሚሩ ናብ ኣካላት ዋሕ ስርዓታት ናብ ሙሉእ ሰብነት ይኸይድ። ሕጂ እቲ ዋሕዮ ኩሉ ግዜ እንታይ እዩ? ሰብነትና ዋህታት ውስን ዕድመ ኣለዎም፣ ሓፂር ዕድመ ግን ኩሉ ግዜ እንዳተኸኸቡ ይኸዱ። ነዚ ስራሕ ነዚ መስርሕ ዘካይድ እንታይ ኣለና? ጂናት ዝበሃሉ ኣብ ውሽጢ ዋህዮ ዘለዉ ጂንስ ወይ ከዓ ንስረተ ህይወት ክንብሎም ንኽእል ኢና። ሳቶምቶም ጂንስ ኣብ ውሽጢ ዋህዮ ኮይኖም ክሮሞዞም ዝበሃሉ ኣብ ውሽጢ ክሮሞዞም ኣዝዮም ደቀቕቲ እዮም። ብዓይኒ ይኹን እቲ ኦርዲናሪ ወይ ከዓ ንቡር ማይክሮስኮፕን ክረአይ ክእሉ እዮም። ግን ኩሉ ንሕና እንኾኖ ካብ ወለድና እንወርሶ ተወርሶ ናይ ጥዑይ ይኹን ናይ ሕማም ናይ ጥዕና ይኹን ናይ ሕማም ኣካላትና እውን እንታይ ክመስል እዩ ንሕና እንታይ ክንመስል ኢና? ንኣብነት ምስ ሓይል ኣብ ስኻ ሕጂ ፀጉርካ ከመይ ክኸውን እዩ? ኣፍንጫካ ከመይ ክኸውን ኢኻ? ዓይንኻ፣ ቁመትካ፣ ሕብሪ ቆርበትካ ኩሉ ብኦኦም እዩ ዝውሰን። ንሳቶም ተወርሶ ማለት እዩ፣ ካብ ወለድና ንወርሶም። እዚኦም ሕጂ እንታይ እመ ነቲ ክስታይ እውን ንዋህታት ክመቃቀሉ ክባዝሑ ክራብሑ ክተኻኽኡ እውን ንሶም እዮም ዝውስኑ ኣለዎም። ከምዚ ኮድ ዝበሃል ከምኡ ኣለዎም። ሕጂ ንሶም ይውስንዎ። ሕጂ እንታይ ዋህታት ንመቃቀል ግን ንባዕሉ እዚ ንዘለኣለም ዝኸይደ ኣይኮነት ንመቃል ናይ ዋሂሮ እሱ ንባዕሉ እውን ምስ ግዜ እንዳጎደለ እንዳተዳኸመ ይኸይድ። ኣብ ውስን ዕድመ ድማ ዋህታት ምምቕቃል

0: ብዙሖም ጠጠው ኣበሉ ጠጠው እንተቢል ዋህዮ እንታይ ማለት እዩ እቶም ልዕሊኦም ዘሎ ኩሎም ዘክሎም ፀሓና ኣካሊታት ኣካላት ስርዓታት ሰብነት ብዓብኡ እውን ጠጠው ይብል ልቢ ኣእምሮ ብፍላይ ልቢ ጠጠው ትብል
1: ኣብ ናፈታዊ ሽሮዩሽሮዩናይፆም ተወንፅመቁም ኣብ ናይ ስጋ እዚ ናይ ጠለበጊ እንተዘይኮይኑ እዚ ስጋ ናይ ምዕራይ ስጋ ናይ ዕባራ ዝሕመኒ ዝኾነ ኮይኑ መግቢን ናዛና ኣካለ ስጋ ዝኸውን ዶሓያምያሰቕንብል ኮይና
2: ኣይስስዕኒ ኣይበልዕኒ ተቃቕሙ በሊዑ ተኣክለኒ እዩ ዝብል ብዙሕ ስዋይ ሰቲ ብዙሕ ኣረቂ ሰትኒ ምክንያቱ ተኣክለኒ እዩ ዝብል ዝበላዕካዮ ሰዓት ኣርባዕተ በሊዑ ሕጂ ኣይድረርኒ ምሸት ከማይ ዝሓብር
3: ነዊሕ ዕድመ ምፅናሕ ምስ ብዙሕ ነገራት ዝተሓሓዝ እዩ ገለና ካብ ወለዶ ናብ ወለዶ ዝሰጋገር ተወርሰይ ንብል ገለና ድማ ናይ ፈጣረ ነገር እዩ ብምባል መደምደምታ ንህቦ ኢና እዚ ኣብ ቦትኡ ኮይኑ ብተወሳኺ ኸ ብውልቂ ብእንወስዶ ስጉምትታት ዕድመና ኸነናውሕ ንኽእል ዶ ቅድሚኡ ግን ነቶም መሠረታውያን ባእታታት ኣካላትና ዘጥቅዑን ንሕማምን ንእርጋንን ዘቀላጥፉን እንታይ ክኾኑ ይኽእሉ
0: እቶም ጂናት ብብዙሕ ነገራት ይፅለው እዮም እቲ ሓደ እቲ ኣጋባብ መነባብሮ ኣጋባብ ኣናብረና ኣጋባብ ኣናብራ ክንብል ከለና ምንቅስቃሳት ነዘውትርዶ ከም ወስዋሲ ኣካላት ኹን ኣመጋግባና ንባዕሉ እንታይ ዓይነት ኣመጋግባ ጥዑይ ኣመጋግባ ና ንምገብ ወይስ ጥዑይ ኣመጋግባ ኣይንምገብን ድቃስ ንባዕሉ እኹል ድቃስ ኣለና ዶ የብልናን ሕማማት ብደገ ዝመፅውን ሕማማት ኣለው ንዕኦም እቲ ናይ ምክልኻል ብቕዓት ኣሎ ዶ የሎን ሕክምና ንባዕሉ ሓደ ተኣሽሙ እዩ እቲ ማሕበራዊ መዳይ እውን ንኣብነት ዝምድናና ምስ ሰባት ኣተሓሳስባና ናይ ሂወት ኣጠማምታና ሕጉሳት ዲና ፀቕጢ ጭንቀት ኣለና ዶ እዚ ኩሉ እቲ ቴክኖሎጂ እውን ዘለዎ ንባዕሉ ይፀልወና ሕጂ ብፍላይ ኣብዚ እዋን እዚ ዓበ ፅልዋ ኣለዎ ኣብ ሂወትና ስለዚኦም ኩሎም እዚኣቶምን ከባቢ ከዓ ንባዕሉ ናይ ከባቢ ዓምቱም ተዓትልኩ ኣብ ከባቢና ሰለስተ ብውሕዱ ሰለስተ ዓይነት ፅልዋ ዝፈጥሩ ነገራት ኣለው ሓደ እዞም ድቀ ሂወታውያን ንብሎም ባክቴሪያ ወፀተ ዝኣመሰሉ ኣለዉ እዚኣቶም ሕጂ ብግዳም ውሽጢ የጥቅዑ ሕማማት እዮም ፅሉና ማለት እዩ ካልኣይ እዞም ቀመማት ኣለው ኬሚካልስ ንብሎም ሳልሳይ ድማ እዚ ኣካላዊ ብከልቲ ንብሎም ከም ጨረር ጨርታ እዚ ራጂ ኤክስሬይስ ንብሎ ጋማሬይስ ዝተፈላለዩ ጨረታታት ካብ ዝተኣሽሙ ይኹን ካብ ናይ ኒክሌራዊ ትካላት ይኹን ሰብ ስርሖን ባሕርያዊ ከዓ ካብ ፀሓይ ይኹን ንባዕሉ ሕጂ እዚ ኣልትራቫዮሌት ላይት ቢ ዝበሃል ኣሎ እዚ ሓደገኛ ኣብ ውሽጥና እውን ኣለው ንዕኦም ዘብሉ እዞም ፍሪ ራዲካስ ንብሎም እንታይ እዩ ሰብነት እዚ ሙሃይታት ክከፋፈሉን ምግቢ ክምገቡን ከለዉ ሓደ ግዜ እዞም ፍሪ ራዲካልስ ትበሃሉ ዝፍጠሩ ኣለዉ እዚኣቶምን ንጂን ከጥቁዑ ይኽእሉ ጂናት ከጥቁዑ ይኽእሉ እዚኣቶም ጂኣትዮም ኣብ ውሽጢ ዝተፈላለየ ኣካላት የጥቅዑ እዚ ንባዕሉ ትሕማም ከዓ ነቶም ጂን ዝፀልም ቶም ሰልስ
3: ወዲ ሰብ ፍጥር ካብ ዘበል እርጋንን ሞቱን ምስኡ መኻይዲ ምዃነን ፍሉጥ ነገር እዩ ኣብ መጀመርያ ክሳብ ማእከላይ ዕድመ ዝበፅሕ ሰብነቱ እናጠንከረን እናደልደለን እዩ ዝኸይድ እንደገና ድማ እናንቈልቈለ ክኸይድ ይጅምር ኣብ መወዳእቱኡ ኸ ብሞት ይፍለዩ እዚ ኣብ ኩሉ ህይወታዊ ዘሎ መስርሕ እዩ ብሓፈሻ ክረአ እንከሎ ግን ወዲ ሰብ ክሳብ ክንደይ ዕድመ ክጸንሕ ይኽእል
0: ወዲ ሰብ ስጋ ሕጂ ከባቢ 120 እቲ ዝለዓለ ዕድመ 120 ቁሩብ ከኣንኻዊ ስጋ 125 እቲ ዝለዓለ ወዲ ሰብ ተበፅሒ ዘሎ ታሽምን ሓንቲ ኢጣልያዊት ኣላ 120 ስያ ዘለት ዝለዓለ ትበሃል ኣብ ዓለም እ ገለ ጃፓናውያን እውን ኣብኡታት ድበፅሓ ነረን ቅድሚያ ማለት እ ኣብ ካረንተሊ እምበር ሓንቲ ጃፓናዊት እውን 120 ክንደና እዮም ንብልክዕ ግን ቁርብ ካብ 120 ዝሓለፈት እውን ነይራ የላን ብሂወት ማለት እዩ ሕጂታ ብሂወት ካብ ዘለዉ ግን እዛ ኢጣልያዊት እያ ሕጂ እዚ ሕጂ ህሉዊ ናይ ዕድመ

0: ገደብ እዩ። ግን ወዲ ሰብ ብኣድ እዩ ትውሰን ካብኡ ላዕሊ ክኸይድ ክእል ዶ? ድሕር ኢልና እወ ብቴዎሬቲካሊ ወይ ከዓ ብክልሲ ሓሳብ መፅናዕቲ ውህዮታት ስራሕ ናይ ጂናት ገለ መለ ኩሉ ብመፅናዕ እንታይ ብለ ወዲ ሰብ ክሳብ 150 ዕድመ ናይ ምብፃሕ ተኽእሎ ኣሎ። ስለዚ ኣሎ ዝተኽእሎ ዘሎ
1: ወዲ ሰብ ኣብ ውሽጡ ብውሃዮታት ኣካሊት ስርዓታት ብግዳም ድማ እቲ ዝረአ ቅርፂ ሰብነት ዝለበሰ እዩ። ንሰብነትና ብዙሓት ነገራት እዮም ዝጻረርዎ። ከምቲ ሃዋስያን ማለት ድቀ ህይወታውያንን ካልእ ብግዳም ዝጽልወና ሃሰይቲ ቀመማትን ጨረራትን ምጥቃስ ይከኣል። ነዚኦም ስርዓተ ምክልኻል ኣካላትና ብጉቢኡ ዝከላኸሎም ግን ንዅሎም ይቈጻጸሮ ማለት ኣይኮነን። ምስ ዓለማዊ ምዕባለ ዕድመ ወዲ ሰብ እናወሰኸ እዩ ዝኸይድ ዘሎ። ጽሬት ኣብ መጋግባ ብቑዕ ኣገልግሎት ሕክምናን ካልእን ተደማሚሩ ንዕድመ ወዲ ሰብ ኣደይብዎ ኣሎ። ተወርሶ ኸዓ ኣብ ቦትኡ ኮይኑ ማለት እዩ።
0: እሱ ጥራይ ዘይኮነ ብመይኖት ሕማማት ክትጥቃዕ ትኽእል ኣለዎ። ትወርስ ኢኻ ነይኖት ሕማማት ክትፀወር ትኽእል ዋላ ስካብ ክንደይ ዕድመ ክትበፅሕ እውን ትኽእል እውን ካብ ሰት ስድረኻ ተወርሶ ኢኻ። እዚ ተወርሶ እዩ እጂ እዚ ሓደ እዚ ግን ከምቲ ኣንተ ወይ ዝበልኮ እዚ ብሓደ ረቑሒ ጥራይ ኮን ዝተፈላለዩ ረቑሒታት ድምር ናይ ኩሎም ረቑሒታት እዩ እዚ ፍሉይ ናይ ዕድመ ስታይት እዚ ልዑል ደረጃ ክብፅሕ ዝኽእል ሓደ ካብቶም ረቑሒታት እዚ ዝብልናዮ። ናቲ እዞም ጂናት ኣብ ገለ ስድራ ኣለው ፍሉያት ጂናት እዞም ናይ ሰረተ ፍጥረት ንብሎም ፍሉያት ኣለው ይመሓላለፉ ናብ ደቀም ማለት እዩ ብወለታት መሓለፉ። እዚኦም እጂ እንታይ እዩ እቲ ሰብ ድሕሪ እቲ ዝግባእ ኩሉ ዘማልአ ኮይኑ ዕድመ ኣዝዩ ይኸይድ ይውስኽ ሓደ ስ እዩ። ካልኣይ ነገር ናይ ከባብያዊ ረቑሒታት ከባቢ ረቑሒታት ንብሎ እንታይ እዩ ፅሩይ ኣከባቢ ድሕር ኮይኑ ካብ ብከላ ንፀረ ዝኾነ ወይ ከዓ ውትሑት ብከላ ዘለዎ እቶም ብከል ተዝበሉ ዝበልናዮም ዞም ኣንተ ወይ ዝጠቐስናዮም እዮም እዞም ህይወታውያን ኮኑ እዞም ኬሚካልስ እዞም ታሽሙ ካብኡ ነፃ ዝኾነ ከምኡውን ንጥዑያት ነገራት ትቃልዕ እንድሕር ኮይንካ ካብ ጨረታት ትቃልዕ እንድሕር ኮይንካ እዚ ከባብያዊ ካብ ብከላ ነፃ ዝኾነ ነገራት ኩሉ ትበልዖ ትምገቦ ኤክስፖዝድ ንታሽሙ ትቃልዖ ነገራት ታሽሙ እንተኮይኑ እዚ እውን ንባዕሉ ሓደ ካልእ ረቑሒ እዩ። እዚኣቶም ከዓኒ እንታይ እዮም ዝገብሩ ንቶም ውሽጣዊ ኣካላትና ካብ ዝኾነ መጥቃዕቲ ይከላኸልሎም የባራትዕዎም ከዓ። ስለዚ ዕድመ ትውስኽ ማለት እዩ ልቢ፣ ሓንጎል፣ ፀላም ከብዲ ገለ ኩሎም እዚኣቶም እቶም ቫይታል ኦርጋንስ ብሎ ወይ ከዓኒ ወሰንቲ ንህይወት ዝኾኑ ኣካላት ንዕኦም ይከላኸልሎም ሓይሊ ከምዝገብሩ ከምዝጥንክሩ። ስለዚ ንድሕሪ ልቢ ፅቡቅ ሰሪሓ ኩሉ ኣካላት ይጥዒ ናቱ ኦክሲጅን ይረክብ ኣሎ ፀዓት ትረክብ ኣሎ ኩሉ ሳምቦ እንድሕር ጥዕየን ከዓ ንከምኡ ልክዕ
1: ጡዕያ እንደባብራ ዝበሃል ምንቅስቓስ ምግባር ትሕዝቶ ዘለዎ ዝተመጣጠነ መግቢ ምውሳድ ብዝያዳ ከም ኣሕመልቲ፣ እንጣጢዕ፣ ዓሳ፣ ፍረታት፣ ዘይቲ ኣውሊዕ፣ ውፅኢት ፀባ፣ መዓርን ካልኦትን ብኣገባብ እንተወሲድና ከም በዓል ፊኖ፣ ሽኮር፣ ጨው፣ ስብሒ ዝኣመሰሉ ኸዓ እንታወጊድና ካብ ዝተፈላለዩ ሕማማት ነፃ ክንከውን ንኽእል። ከምኡ ውን ሙሉእ ጥዕናን ነዊሕ ዕድመን ይህልወና። እኹል ዕረፍቲ ምርካብን ካብ ዝኾነ ሃሳይ ወልፊ ነፃ ምስ እንኸውንን ዕድመና ክነውሕ ዓብዪ ተኽእሎ ከም ዘለውን ይግለጽ እዩ። ብተወሳኺ
0: ሓደ ሰብ ብፍላይ ብዕቤቱ ስድራ ቤቱ ኣዕሩኽቱ መሓዙቱ ከባቢኡ ንዚ ፅቡቕ ርክብ እንድሕር ሃልይዎ ፅቡቕ ምውሳእ እንድሕር ሃልይዎ እጀቲ ኣእምራዊ ኩነታት ኣእምሮና ንባዕሉ ሓደ ዓብዪ ነገር እዩ ንምንዋሕ ዕድሜና ኣዝዩ ታሽሙ እዚ ኣወንታዊ ኣጠቃምታ እንተልይካ ንመፃኢ ትሓስብ ትምድብ እንተኮይንካ ዕድሜ ኸውን ይነውሕ እዩ። ምክንያቱ ንድሕሪ ፅቡቅ እወታዊ ኣጠቃምታ እንተልይካ እንታይ ማለት እዩ እንታይ ሂወት ምልእቲ ትስፈውቲ ኮይና ክትቅፅል እያ ዝብላ ተሓሳስባ ኣለካ። ስለዚ ዕድሜኻ ውን ክነውሕ ይኽእል። ድሕሪ ፅቡቅ ማሕበራዊ ርክባት ሃሊካ ምስ ኩሉ ምስ ስድረኻ ፅቡቅ ዝምድና ምስ ከባቢኻ ኣብ ተፈላለዩ ኩሉ ናይ ማሕበራዊ

0: ወሳት ወሳ እንደ ሆንካ እዞን ባዕሉ ንዕድሜኻን ምንዋሕ ዓብ ተራ ኣለዎ ኣብዚ ሓሊ ዝነብሩ ዝያዳ እንታይ እዩ እቲ ዛሕሊ ይዕቅቦም እዩ ነቶም ነቲ ሰብነትና ነቶም ዋህታት ሲ እቲ መስርሕና ክንዲቁርብ የዳናጉዮም ሞኒ ዝነውሐ ዕድመ ትፀንሕ ሙቆት እንተኮይኑ ኩሉ ግዜ ኣፍኮርስ ሎሚ ወዲ ሰብ ዳርጋ ንኸምኡን ብፍላይ ዝምዕብል ዓለም ንሙቆት ተቆፃፂርዎ እዩ
1: ሰባት ኣብ ሓፂር ግዜ ኣካሎም ናይ ምንቁልቋል ለውጢ ክገብር ተዓዚብና ንኸውን ኢና እዚ ዕድሚኦም ስለ ዝኣኸለ ወይ ስለ ዝኣረጉ ኢልና ንድምድሞ ኣይኮነን ብውሽጣውን ግዳማውን ፅልዋታት ብቐጥታ ስለ ዝህሰ እዮም ኣበ ሰሙናት ይኹን ኣዋርሕ ብሓንሳብ ነብሶም ዝወድቕ ከምዚኦም ዓይነት ሰባት ገለ ነገር ዝጐደሎም እዮም
0: ኣወታዊ ኣጠማምታ እወታዊ ኣተሓሳስባ እንተልካ ኣብ ህይወት ባዕሉ ኣብ ምንዋሕ ዕድመ እውን ልዑል ተራ ኣለዎ ከምኡ ኣጠማምታ ንድሕራለዎ ኣብሰብ ዕድመ እታስምሉ ሕዚ እዞም ከምዚኦም ሰባት እዞም እወታዊ ኣጠማምታ ዘሎም ከምዚ ትብሎ ዘለኻ ሕጉሳት የመ ሕውሳት የመ ዋዛ ንህወት ሲ ብታሽመም ድርዎ ኣይጭነቑን እዮም እዘ እቲ ምጭናቕ ንባዕሉ ኳ ሕማም እዩ ትፈል ድኻ ስትረስ እንዲና ንብሎ እዚ ምጭናቕ ከምኡታት ኣመሰለ እንታይ ታሽሙ ጥራ ኣይኮነን ኣእምራዊ ታሽሙ ጥራ ኣይኮነን ሕማም ልቢ የምፅእ ሕማም ፀቕጢ ደም የምፅእ እዚኣቶም ቀተልቲ እዮም እ ካልኦት ኣካላት እውን ከም ፀላም ከብዲ ገለ መለ እውን እዚኣቶም ክጥቁዑ ይኽእል ብፍላይ ግን ናይ ልቢ ናይ እምሮ ናይ ፀቕጢ ደም እዚኣቶም ከምፅእ ኽእል እንድሕር ሰብ ዝጭነቕ ዝሓስብ ዝን ትብል ቅዛነት ዘጥቅዖ ድሕሪ ኮይኑ ናይ ቅድም ብሕማማት ክጥቃዕ እዩ እዞም ናይ ልብን ስርዓተ ዙረት ደምን ንብሎም ብፍላይ ናይ ኣእምሮ ጭንቀት ንባዕሉ ዝታሽ መምፃልካ እዩ ዕድማ ክሕፅር ይኽእል እዩ
2: ሕጂቲ ክንምልኦ ንኽእልናይ ኣቦይ ኣብቲ ምስፋሕ ናይቲ መነባብሮ እኒ ኣብቲ መነባብሮ ቦይ ርጉእ እዩ ከምቲ ክብሎ ፀንሐ ርጉእ እዩ ኣመሓድሩ ከዓ ብግቡእ እዩ ዘመሓድር
0: እዞም ከምዚኦም ሰባት ሕጂ ካብዚ ናይ ፅምዋን ማሕበራዊ ተነፅሎን ኣይ ትንክፎመን እዩ ንባዕሉ ፅምዋን ማሕበራዊ ትነፅሎን ዕድመኻ ይሕፅረልካ ስለምንታይ ኣብ ጭንቀት ኣብ ቅዛነት ኣብ ተፈላለዩ ሕማማት ተኣቱ ካብ ሰብ ትነፅ ኢልካ ቅዛነት ንባዕሉ ሓደ ዓበይ ሕማም እዩ ሕማም ናይ ኣእምሮ እዩ ኣብኡ እውን ናብዞም ከምዞም ኣልዛይመር ዝበሃል እዚ ሕማም ኣልዛይመር ማለት እዩ ሕጂ ናይ ሕማም ረሲዕ እሱ ንባዕሉ ሕጂ ነቶም ነቲ ስርዓተ ዘነርቨስ ሲስተም ይጥቃዕ ስለ ዝኾነ ኣእምሮን ኩሎም እዚኣቶም እንዳተዳኸሙ ይኸዱ ሞኒ ኣብ መወዳእታ ናብ ሞት ክብፅሕ ክኽእል እዩ
1: ንእርጋን ኣቐዲምካ ኢኻ ክትዳለወላ ዘለካ ቅድሚ ኣካላት ምድካሙ ዝተፈላለዩ ክንክናት እናገበርካ እንተመፂኻ ቀጻልነት ክህልዎ ይኽእል እዩ ኣብ ዝተወሰነ ግዜ ጥራይ ኣካላትካ ክትከናኸን ምፍታን ግን ጽቡቕ እኳ ተኾነ ውሑስ እዩ ክንብሎ ግን ኣ ነዊሕ ዕድመ ምፅናሕ ናይ ብዙሓት ነገራት ውህሉል ዕየዩ ክኸውን ዝኽእል
3: እንታይ ደዘውትር ኣቦይ መግብን እዚ ማዕርን ጠስምን ተወስኾ ውፅኢት ፀባ ጠስሚ ብመግቢ ወስዶ ብምስታይ ካ ወስዶ ጉበያ ገይሩ ብንግሆ ፈውሳዓሶ ኢሉ በዛ ጉበያ ማይነሰት የላ በዚኣ ብኣ ውድእ ንግሆ እዚ ሂወት እዚ ብፍላይ ኣብዚ ኣነ ኣብዚ ዕድመ ድብለካ ዘለኹ ኣነ ደርከብ ኩሉ ግዜ እዚ ትጭቡጥ ሓበሬታ እዩ ማለት እዩ መዓር እውን እንተኾነ በዛ ስልጣና ናይ ፀብሒ ንእሽተይ እንተኾነት ክውዳእ ትኽእለሉ ግዜ እውን ነይሩ እዩ ኣብቲ ግዜ እዚ
0: ካልኣይ ነገር እንታይ ኣሎ ምስጋና ከዘውትር ኣሎ ወዲ ሰብ ሕቲ ብትዝረኸቦ ምስጋና ተዘውትር እንድሕር ኮይንካ እቲ ኣወንታዊ ዝረኽብካዮ ኣወታዊ ነገራት ኣብ ሂወትካ ንሱ ትዝክር ሞ ኩሉ ግዜ ሕጉስ ትኸውን ሳለሳይ ፍሽኽታ ዘውትር ይብለካ ፍሽኽታ ምስ ኩሉ ሰብ ፍሽኽታ ተዘውትር ሰባት ክትረክበ ለት ድኳን ድሕር ከይድካ ክትብል ተዕልል ምስኦም ፅቡፅቡቑ ኣብ ሕክምና ክትፅበ ከለካ ምስቶም ከባቢ ዘለዉ ፅቡቕ ተዕልል ኣብ እንዳ ሻሂ እንዳ ገለ ከይድካ ትዕልል ኣውቶቡስ ክትፅበ ከለካ ምስ ሰባት ዝረኸብካዮም ሲ በቃ ብፍሽኽታን ፅቡቕ ዕላለ ንርካ ንርእስኻ ሕጉስ ኢኻ ንስኻ ትሕጎስ ንሰብ ተሕጉስ ካልእ ኣብ ክለባት ዋላ ገለ መለ ኣብኡ ትሳተፍ

0: ማለት ማሕበራት እቶ ናይ ቦት ናይ መጽሕፍቲ ክለብ ክኸውን ይኽእል፣ ናይ ስፖርት ክለብ ክኸውን ይኽእል፣ ወይ ካልእ ናይ ዕቁብ ማሕበር ድዩ ናይ ገለ ኮታ ትዛ ምስ ሰባት ትራኸበሉ ትዘናግዓሉ። ምክንያቱ ምስ ናትካ ተመሳሳለ ኣተሓሳስባን ኣረኣያን ዘለዎም ሰባት ትራኸብ ኢኻ። ስለዚ ኣሓንኮልካ ኩሉ ግዜ ካብ ጭንቀትን ካብ ዝታን ነፃ ኸውን። ካልእ እንታይ እዩ? ኣብ ሃይማኖት እውን እምነት ንባዕሉ ዓብዪ ነገር እዩ። ኣብታ ናይ ሃይማኖትካ ክካይ ትካላትን ኣብኡን ተሳተፍ ተሳተፍ ናታ ኣብኡ ተመሳሳሊ ብዙሕ ነጥፍታት እዩ ዝካየድ። ተሳተፍ፣ ድኻታት ሓግዝ፣ ሰባት እንዳር ሓጊዝካ ንኻ ዓብዪ ዕጋበት እዩ ዝህበካ። ካልእ ወለንታዊ ሓገዛት እውን ንኣብነት ፍልጠት እንተልካ ንሰባት ኣካፍል ዝኾነ ሓገዛት እንተሊካ ዓቕሚ እንተሊካ እውን ትሕግዝ። ንባዕሉ እዚ ንሕጋዝን ሰባት ዓብዪ ክስታ እዩ። ናብ ሰባት ብፃሕ፣ ናብ ቤተሰብካ፣ ናብ ኣዕርኽትካ ኬድካ ብፃሕ፣ ኣዕልል፣ ተዘናጋዕ። ብኣንፃር እውን ኣዕርኽትኻ ቤተሰብካ ክበፅሑኻ ዓድሞም ኣተባብዓዮም መፂኦም ክዕልልካ ንባዕሉ እዚ ንባዕሉ ብፍላይ ዓበይቲ ሰባት ካብዚ ዝቕዛነ ተነፅሎ ፅምዋ የናግፎም እዩ። ንዓኻ ባህ ዝብለካ ነገራት ከዓ ክትገብር ኣለካ። መፅሓፍ ክኸውን ይኽእል፣ ኣትክልቲ ገለ ምግባር፣ ዕንበባት ክኸውን ይኽእል፣ ገለ ምግባር ክኸውን ይኽእል። ወይ ከዓ ኣለው ገለ ሰባት እውን ገለ ሓኾት ዝብሉ ዚ ሆቢስ ዝበሃል ማለት እዩ ዝተፈላለዩ ከምኡውን ክህልወካ ኣሎ። ምክንያቱ እቲ ሓንጎልካ ሲ ኩሉ ግዜ ትሑዝ ክትገብሮ ኣለካ ማለት እዩ።
1: ብዛዕባ እዚ ኣርእስቲ ጎስጓሳት ምክያድ ኣገዳሲ ምዃን እዩ ዶክተር ዘረኣብርኹ ዝገለጽ። ሰባት ክንዲቲ ዝሰምዕዎ ዝረኣይዎን ዝፈለጥዎን እዮም ተመክሮኦም ዛዕቢ። ኣብዚ ዓውዲ ጐስጓስ እንተ ኣካይድና ድማ ሰባት ክሳብቲ ብሂወት ዘለና ጥዕናና ንምሕላው ካብ ሓሊፉ እውን ነዊሕ ዕድመ ምእንቲ ክንጸንሕ ኣካላትና ኣበ ምክንኻድ ንጡፋትን ንቑሓትን ክገብረና ይኽእል እዩ የበል።
0: ኣብ ሕብረተሰብና እቲ ውሉድ ንወላድኡ ይኣሊ ናናት ኣብቲ መዕብል ዓለም ካልእ እዩ ከይ ይኣሊ ካኣልዮ ግን ኣፍልጦ ክህልዎ ኣሎ። ብዙሕ ግዜ ብጉጉይ ኣተኣላልያ ከይ እንታሽሙ ባእሲ ምስ ወለድን ውሉዳትን ኣለዉ። እቶም ወለዲ ኣብዘይ ዕድሚኦም ይሓልፉ፣ ኣብዘይ ሕማሞም ይወድቁ። ሰኣን ኣተኣላልያ ግን ፍልጠት ሰኣን ፍልጠት ናይ ኣተኣላልያ ማለት እየ። እዚ ክህሉ ግን ከይ ጎስጓሳት ክካየድ ኣለዎ መስለ ብኩሉ መዳይ ከይ ብወገን ሕክምና ብወገን ዝመዓከናት ዜና ብወገን ምስ ማሕበራዊ ንባዕሉ ማሕበራዊ ሚኒስትር እየን ሰብኣዊ ድሕነትን እ ዓብ ተረ ክህልዎ ዝግበ ምክንያቱ ዝያዳ ሓላፍነት ንሱ እዩ ንኣብነት ናይ እዚኦም ከምዚኦም ተሰኪሙ ዘሎ።
1: ደጊም ዝተረፈ የለን ክመውት እየ ካብዚ ዓለም ንሓዋሩ ክፍለየ እናበልካ ምሕሳብን ምጭናቕን ንባዕሉ ንሞት ዘቀላጥፍ ባእታ እዩ። ካብ ጽምዋ ምግልጋል ተዘክሮታትካ ከተሐድስ ምፍጣን ኣወንታዊ ሓሳብ ምሕሳብ ምንቅስቓስ ዝሕጉሰካን ዘድልየካን ነገር ምስማዓን ምርኣይን ቁጥዐ ምውጋድ ገዳፍ ምዃን ኣሻቐልቲ ዛዕባታት ምውጋድ ቀጻሊ ሕክምናዊ ክትትል ምግባር ለጋስ ምዃንን ካልእን ዕድመ ኸናዊሕ ዝኽእሉ ገለ ካብቶም ረቋሒታት እዮም።
2: ደረቦኦም ጥሉል ምኽሮም ጥሉል እዩ ፅቡቕ ኢና ተናቢርና እሶም እዚኣ መዓልቲ ድን ገይረ ኣነ እዚኣ መዓልቲ ገይረ እቲ ከዓ ይኣክል እዎ እንታይ ክንብሎ ንኣምላኽ እሞ
1: ተወሳኺ እዚ ክበሃል ዝጸንሐ ህይወትና ውሕስቲ ክትከውን ኣብ ዓለም ክሳብ ዘለና ጥዑይ ኤርጋን ከነስተማቕር ከይኣረግናን ምስ ኣረግናን ክንገብሮ ዘለና ነፍሰ ክንክን ንኽንፈለጥ ዕድሜና ኸነናውሕ ብሞያውያን ዝተዳለዉ ጽሑፋት ሃሰስ ምባልን ንትሕዝትዎ ኣብ ጥቕምና ንምውዓል ምጽዓርን እውን መመላእታ እዚ ኸነዕለሉ ዝጸናሕና እዩ። ብዛዕባ እዚ ኣርእስቲ ዝተሰነዱ ሃሰስ ምባል ኣገዳሲ እዩ።
0: ኣነ ንባዕለይ እውን ናብ ከምኡ ገጸ ይኸይድ ስለ ዘለኹ ንዓየ መጀመርያ እታ መጽሓፍ ከምብባ ጀሚረ ካብኡ ግን እዚኣስ ካብ በይነ ዝጥቀመላ ስለምንታይ እዚ ህዝቢ ነቲ ቅድሚ ሕጂ ብዛዕባ እዚ ኣፍልጦ የለን፣ ብዛዕባ እዚ ዝወፀ ዝተጻሕፈ ነገር የለን። ዳርጋ ዝተረስዐ ኣርእስቲ እዩ ንብሎ ንኽእል ኢና። ኣቓልቦ ዘይተገብሩ ሕጂ ግን እዚኣ ከምኡ ምኽርን ምዕዶን ትህብ ከይ ነቶም ተኣለይቲ ጥራይ ደይኮነ ንኣለይቲ እውን ንስድሮኦም ከመይ ገይሮም ንስድሮኦም ከኣልዩ ከለዉ

0: ክብራ ተኸታተልትና መደባትና ገና ቀፃሊ እዩ ዘሎ ከምቲ ኣብ መእተዊ መደብና ዝሓበርናዮ ድማ ሕጂ ድማ ኣብ ክፍሊ ጋዜጣ ተረኺብና ኣብዚ ውሽጢ ዝሰርሑ ዘለዉ ኣባላት ምድላዋት በዓል ናፅነት ከመይ ከም ዘለዎ ንዖም ውን ክንሓቶም ኢና።
1: ሕራይ ምሉእ ሽመይ ኣብርሃም ዘርአ ወዲ ሃለቀ ኣባሃል ኣብ ክፍሊ ጋዜጣ ጋዜጣ ሓዳሲ ኤርትራ ድማ ሰርሐ። ኣነ ከም ኣዳላዊ ዓምድን ባህል ስነጥበብ እየ ነረ። ሕጂ ኣብዚ ሕጂ ሰዓት ከዓ ኣዳላዊ ዓምዲ ቀለ መሕተት ከምኡ ድማ ሪፖርታጃት ዝተፈላለዩ ዓይነት ሪፖርታጃት ዓንቀፃት ኮይነ ይሰርሐ ኣለኹ። ፈለማ ኣብ ቅድሚያት ናፅነት ብምህላውና ንመላእ ህዝቢ ኤርትራ ኣብ ውሽጥን ኣብ ደገን ርሑስ በዓል ቅድሚያት ናፅነት ክኾነሉ ይምነ። ንኩሎም መሳርሕተይ ኣባላት ሚኒስትር ዜና ብዓብዩ ብዓብዩ ድማ ነቲ ዓንዲ ሓፂን ኮይኑ ኣብ ወሳናስን ሃገር ኣብ ድፋዓት ኮይኑ ሃገር ዝሕሉን ዝከናኸንን ዘሎ ጅግና ሰራዊትና ርሑስ ቅንያት ናፅነት ወይ ድማ በዓል ናፅነትና ክኾነሉ ይምነ ማለት እዩ። ኣብ ሓፈሻ ምድላዋት ቅንያት ናፅነት ትመፅእ ኣሎ። ኩሉ ግዜ ናፅነትና ክመፅእ ከሎ ኩልና ከም ህዝቢ ኤርትራ እታ ናፅነትና ታዛ ዓብየት ኣውደ ኣመትና ርእሲ ኣውደ ኣመት ወይ ድማ ልዕልቲን ክብርትን በዓልና ስለ ዝኾነት ህዝቢ ኤርትራ ዓብዪኡ ንእሽተዩ መንእሰዩ ብልዑል ምድላዋት እዩ ዝፅበያ ወይ ተሃንቲ እዩ ዝፅበያ። ምክንያቱ ልዕሊኣ ሕልፈይ ንፅፈ ኢሉ ዝሪኦ ነገር ስለ ዘይብሉ፣ ምክንያቱ ቅድሚኡ ዝነበረ መድረኻት ወይ መዋእላት ናይ መግዛእትን ኣደራዕን ሕሰምን ዝሓለፎ ስለ ዝኾነ ነዛ በዓል እዚኣ ድማ ካብ ነዊሓት ሒዙ ምሽፍሻፋት እዩ ዝገብረላ። ስለዚ ልዕሊ ኣሰርዖ ነገር ስለ ዘየብሉ፣ ምክንያቱ ንስለ ናፅነቱ ዝኸፈሎ ዋጋ ዝሓለፈ ሓሰራ መከራ ኣንዳዕድዑ ከም ከብዲ ኢዱ ስለ ዝፈልጦ፣ ስለዚ ነዛ በዓል እዚኣ ልዑል ምድላዋት እዩ ዝገብረላ። ስለዚ ንሕና ድማ ከም ጋዜጠኛታት ማለት እዩ ነዚ በዓል እዚ ዝያዳ ናብቲ ህዝቢ ንክባፃሕ ናብ ኩሉ መላእ ዓለም እቲ ህዝቢ ዝገብሮ ንጥፈታት ወይ ንበዓል ናፅነቱ ዘንፀባርቆ ነገራት ንክንሕልፍ ወይ ድማ ብቴሌቭዥን ይኹን ብጋዜጣ ይኹን ብረድዮ ይኹን ኩላትና ኣብተመደብናሉ ንሰርሕ ማለት እዩ። ሕጂ ነዚ ከዓ ብልዕል ምድላዋት ንሕና ከዓ ከም ጋዜጠኛታት ከዓ ነቲ ህዝብና ኩሉ ዝገብሮ ንጥፈታት ናእሽቱ ይኹን ዓበይቲ ኩሉ ንስለ ናፅነቱ ዝገብሮ ምድላዋት ዓበይቲ ስለ ዝኾነ ናብ ህዝቢ ንምብፃሕ ናብ መላእ ዓለም ንምብፃሕ ከዓ ንሸባሸብን ንሰርሕን ኣለና። ብልዕል ወኒ ደስ ኢሉ ናብ ፍሳ ምክንያቱ ናብ ናፅነትና ኣብ ናፅነት ዘይሕጎስ ህዝቢ ኤርትራ እውን ስለ ዘይብልና ማለት እዩ ካብ ነፍሰ ጀሚርካ ኩሉ ንናፅነት እዩ ዝውፍዮ ኩሉ ሂወትና እውን ንስለዚ ሃገር ንስለዚ ህዝቢ ምንባርና ክውሕስ ንድሕርቲ ኮይኑ ንዓ ስለ ንኸፍሎ ስለዚ ንናፅነትና ክንከናኸን ግድን ስለ ዝኾነ ልዑል ምድላዋት ንገብር ኣለና ማለት እዩ። ኩሉ ናፅነት ዘበለ ወይ ዘካተተ ወይ ድማ ዘማእኸለ ነገራት ሕጂ ንተፈላለዩ ዓንቀፃት ይኹን ተፈላለዩ ቃለ መሕተታት ኮታ ዝተሕዝቶ ዘለዎም ንበዓል ናፅነትና ዘንፀባርቁ ዘካተቱ ትሕዝቶታት ኣብ ምድላው ኣብ ምፅፋፍ ኢና ንርከብ ዘለና። ህዝቢ ከዓ ከምዚ ዝበልኩ ከዓ ኩሉ ብወገን ስነጥበባዊ መሰናድኦታት ዝተፈላለየ ካርኒቫላት ኮማውዳሳት ካልእ ነገራት ንናፅነቱ ይዳሎ ስለ ዘሎ ንሕና ከዓ በቲ ዝግባእ በቲ ዝዓቕሙና ማለት እዩ ንሕና ከም ጋዜጠኛታት ከዓ ኣብ ፅዑቅ ስራሕ ኣለና ማለት እዩ ካብ መሳርሕትና ሓለፍትና ኩሎም ማለት እዩ ልዑል ምድላዋት ንገብር ኣለና።
0: ራይ ኣዝየ ዝመስለካ ወዳለቃ ደጊመ ርሑስ ቅንያት በዓል ናፅነት ሰናይ ስራሕ ግዜ ከምኒልካ
1: ራይ ንኩላትና ርሑስ በዓል ናፅነት ትግበረልና።
0: ክቡራት ተኸታተልትና ትሕዝቶታት መደብ ማእገር ገና ቀፃሊ ዘሎ ሕጂ ድማ ናብታ ስዒባ ተቐሪባ ዘላ ትሕዝቶ መደብ ማእገር ከስክረኩም።

0: ሓይሳም ወሓይሳት መተቕብለት ፍልም ዳምር እትል ዝሓልፈ ውካት ቅሩብ ክምሰል ታማ ትውብዓ ማልኩም ምስል ሙመስሊን ክምሰልኹማ ሸዓብ ለወዴናሁ ገለ ኣራእየ እተሓልፈ ክፋል ትውብዓ ማልኩም ዮም ሂየ ምስል ከየትባይ ናይ ለፍልም ኣሰይድ መሓመድ ኣሰናይ ለንወዲያ ሓጫር መቃበለት ግልተለ ድግናቱ ካዲባ ግንሕለፍ መሓመድ ኣሰናይ ኣሰናይ ድሓን መጻካ
1: ኣሰናይ ዘናሓንፀናኩም
0: ተማም መሓመድ ኣሰናይ ፍልም ዳምር ፅበጡ ምከምክም ወለመደት ለዲባ ልትሃገ መንእሱ ስኒን ወእንሰር ለትሸመልታ
1: እዚ ፍልም ዳምር ፅበት ሓተ ለስያሰት ብድያ ምን ኣርብዒናት ሓኮ እንግሊዝ ብኤርትርያታ ምን ሓብስቱ ላልወደ ፅባት ማለቱ ወካልእ ሻም በዲባ ልክለ እ ፃብጠት ትትገይስ ለስያሰት እሊ ፌደሬሽን ስክ ፌደሬሽን ስክ ትኒኖ 50 ላዓላ ናይ ኣቦና ምስ ኤርትርያ ክለግሊ ትትከፍል ኩሉ ሉ ለስያሰት እሊ ሓትሓት ፀብጠቱ ዲባ መዲነ ትገይስ ኣብ ካልእ ንክርያኒ ናይ ሻም ኣሊ እ ፀብጠቱ ለትገይስ ለውክት ከማንበየሎ ምና ጥልያን ፈለል ናይ ጥልያን ኣሲር ናይ ምን ጥልያን ኣለወዳ እንግሊዝ ለፀብጠቶ
0: ሻፋ
1: ምን ኣርብዒናት ምን ኣርብዒናት ስክኒ ኸምሲንታ ትገይስ
0: ተማም እቲ ዓዳት ፍርስነት ወጠንየት ወሻም ልእካታ ሓለፈት ትብል ኮፍዓት ንዓይካ
1: ዋላ እሊ ልእከት ክልአ ሓለፈት ክልአ ገሰት እሊ ብሰምዓተ ውዲ ዔፍየቱ ግልሚ ኣና ከተብኮ ሓለፈት እብል ባና እያ ላኪን ክንዶ ለልሽድ መዔፍያ ልርአ ኣላቱ ግልሚ ብዙሕ ከማ ለ ታሪክ ንሱ ቀሊል ዓላ ሊ ኮን ጀዲባስ ወሩ ወሊቱ ክቡንዲ ኮን ርኡይቱ እንሳን ምና ሓብስ እንዳሃርባ ስክፈተይቱ ዓዱ እንዳሓልፈ ገይስ ዓዱ የኒ ሞታ እንደብየለውላ ኣልወድድ ይብል ዓለውቱ እሱ ከኣክር ኣግቡይ ክኒ ብዙሕ ሊታት ሕለክላኸለ እውን ይበለቸቱ ና ሓለፈት ለብልምም ላኪን ሴምዓት ከማና ለዋላ ዔፍያት ዘርእናሆም ከዓን ካብ መራዮም ላዕላ ሰናዕለት ለልብል ረአይ ሰምዓ ኮሉ ሓልፋ ቀዲሙ
0: ተማም ሰይድ መሓመድ ኣሰናይ ጠብዓ ፍልም ቤትካታ ክሓለፈት ለከየትባይ ለከትባመል እንላ በለቸቱ ለሽዑር ለናይካ ወለኒየት ለናይካ ዲባ ክመት ሓዝያ ተዓከሰት ዲባ መጅተማዕካ ፍርስነት ዲባ ዶሌት ነታገ ኣበውና እተወክድለይ ዝሓሉ ፍላዕለው ስዱድ ተየሊ ላዕላ ካዲብ እሊ እተፍልም ክለይኡ ትብህልካ ለውጦ ክለይ
1: ኣረ መስደድ ዲቡ ምን ምህምህቱ ቀሊል ይኮን ምን ሓብስ ናይ ጥልያን ምን ባሕር ምን ከብድ ባሕር እንዳህርባ ምስል መለህዩ ዓስከሪ ናይ እንግሊዝ እንዳቐትላት ተቅሰት ተነብት ኣዘላ እብል ምህም ብሓቂቀት ለተንከባ ሊቱ ኢልሚ ካረዘማት ሊታት ኣበውና ካእስማንቡሮ ማል ኩሉ ታሪክ ናይ ኖኽራ ምን ባሓር ሓልፈው ተለዎምን ኣመራ ና ምስሊ ኩሉ ፀገማትና ምስል ኩሉ መሻክልና ክልአ ኢና ኢና ባሓር ሸቂናሁ ትወሊቱ ግልሚ ባሓር ባጀት ብዙሕ ትለልሓዘ ኣደ ድያ ባሓር መን ኣመራ ዲብላ ዲብሎ ሸቂናሁ ቀረርጭ ግልብዕድ ኣካ ንግል ምሰለና ግልሚ ለሴቲን ንሱ ብዙሕ ኣለ ለሴቲኑ ሓቲ ናይ ባሓር ሓቲ ናይ ሓቲ ዕፈት ርአ ዝብለካ ዲ ባሓር ዲባ ሓምሳ ኣካን ሱስ ኣካን ለሰወረታ ግልሚ ለስወር ሓቲ ኣካን ዲባ ሓኮና በና ናባልቤት ቅራጭ ብዲባ ጥዋሎት ቅራጭ ብዲባ ሕርጊጎ ቅራጭ ብዲባ ክኒታት ደሴሸክስዒት ቅራጭ ብዲባ ሉ ኩሉ ቱዲ ሓቲ ኣካን ዘትከም ከማ ሓቲ ሲን ሓቲ ዕፈ ሓቲ እንሳን ዝሃርብ ዲሃላ ምን ሓብስ ነባልቤ ዝተዓደአ ደሴሸክስዒት ጀልበት ሓብስ ሓብስ ነሱ ለካርሸል የኒ ብጥዋሎት ዓላ እዘ ኩሉ እንደ ጀማዓካ ሓተ ሱረት ትውደዮ እንዶ ቀሊል ይኮኒ እዚ ናይ ና ባሕር መናመራ ክላ ንሓዝየ ጌሳ ንገብእ ለልብር ረአይ ብየ ላኪን ስልኩሉ ባጀቲ እናዮ ሃላ ጓዝዮ ሃላ ሽደሽዲቦ ሃላ ቀሊል ይኮን ናይ ባሕር ምና ምድር ዝያድ ካብ ባሕር ባሕር ትሰውር ክቡት ክእብል ገበ ኢለ እዚ ከባደት ናዩ መንእሊ ናብሰላ ድራይ መላ ፍልም ሂየኒ ዳምር ንኣማክን ብዙሕቱ ምና ኣ ሓታ ካና ሊጋቢ ኮን መጓዓዝ ያሁ ኣልዩ ብዙሕቱ ኣለዎ ደግልሚ ምን ባፅዕ እሊ እብላካለ ኮ ስወር ምን ዓስራእካን እንደትላቀመ ሓተ እንደገኣ ኣብ ሓዲስ ምን ኣብ ሕነእናስ እሊ ባሓር እንዳሃርባ ካደብር ሰሓጢት ከሽዕብ ከዲብ ሽዕብ ሴቲ ንኡራ ሃላ ምን ባሓር ካልኣይ ባህለቱ ካልኣይ ናይ ከረን ሃላ ብል እንዳሓልፋየን ሉ ኩሉ ንሱስ ሊገበይሉ ስለሌላ እንደፃብጣት ትለት ገይስ ስለሌላ ምን ባሓር እስክ ከረን እንዳዋሒ ይብላ ሃላ ከምከመተት ገሽ ዘላ ዲቡ መለመስደድ ዲብሊ ቀሊል ይኮን ማለት ንዛም ኣትሓዝዮ ንዛም ዓላ ድያግልሚ ናይ ሽዕብ ሓቆመ ዲብኣካን ለሃ መፀው ናይ ባፅዕ እታካ ለሃ ዋስል ላኪን ኩንዶል እንደገይስ ገይስ ዲቡታት ተርቲብ ሽዋያ ዲቡ ገለ ምስል ኩሉ ግልሚ ሕኩምት ቀሊል ይኮን ለባጀት ብሉ ዲብሊ ተፈግሮ ልህሌት ምና ኣሕሰን ናለለሊ ላኪን ትርእየ ዲብሊ ከፍልም እየኒ መስደዱ ብዙሕቱ ሓተ ነበር ዲብላ ክናንታ ኣነ ዲብላ ካን ለመቃበለት ወደለ ኮ ሰውረኒ ለ ከምሰሊ ኮን ፍልም ፍልም ሓምስ ዶሉ ሰወር ጀነራል ቾት ክሎዝ ኣብ መሃ ኢለን ብሉ ምቅሩ ምድረይ እሊ ሰበት ብዲቡ ፍልም ዝስወሩ መስደዱ ቀሊል ይኮን ክቡት ወለልቲ
0: ተማም ፍልም ዳምር ዲብእሱ ኣማክን ሻቃ ስካን ናይ ለባካት ለሀይ ሄየኒ ዲባ ፍልም ላዕላግሎም ዶር ምመስል
1: እዚ ላሓምደ ምን ቅብለት ቀይሕ ባሕር ትምኑት ተላርበት ግልሚ እቶም ዓደላ መቕደረቶም በለቱ ወምን ኩሉ እዮኒ ብምድርት ሽዕብ ብዙሓም እቶምናይ ንሓመድካላይ ግልትሕዘ ንወስከ ስቃዓን ሰባ ከረን ዲብኣግቦ ኢላ ሃላሊ ልኩሴቲንሊ ሸዓብ መረአ ስናስክ ላልስክ ንሸቀ ትነሱ ላ ዳምር እዚ ናይ ስወር ናይ ላሊ ብዙሕ ዓለ ዲባ ናይ ላሊ የለ ደቀባት ብእሳት ትበሉ ወዲ እሳት እንዳሓይናቱ ልገርምና እንደሜና ምን ካሜረት እሳት መብርሀት ምን ኣያት መፅሌት ልብላ ካላ ስወርና ምን ኣያት መፅለል እሳት ለ ዲብራእሳት ሎ መብርሀት መንበሪ እደ እሊ እጨይ ላመፅና ነብሱ ዲብላ ኣማክን ናይ ከረን ዕጨይ እንተሰኣና ብምእቶ ከምሲ ሴራ ወረት ዛበ ከኬ ንዲበከደንገይስ እሊ ናይ ስወር ናይ ላሊም ኩሉ መረዳ ድቁ በዓል ኣዘላ ሸዓብ ዲብሊ ላሊ መስከቦም ስጋዕና ንኣተሙ ይሰክቦኒ ኣዚ መስከቦም ፀበጥ ምኖም ላኪን እሊ ኩሉ ኣልወደው ቀቡብ ኣሽቃውናቶ ሊቱ ግድሚ ጀኒቶም ልጥባከ ቤት ሓተ ብላ ሓተ ወረጉልስከብ ሓዘ ዕያልቱ ቤቱ ትሸቅል ከ መስከቡ ዓራቱ ፈጃጂ ሉ ቡኑ ጅርሰቱ እዚ ጅርሰት ዲቡ ድያዳ ምስልናት ጀረሰው ኩሉ ዲብ ሽዕብ ምሕዳር ናይ ሽዕብ መራራ ኣቦከር ሜራይ ሓሙዶም ኣለ ወደም ኩሉ ላይ ሰሜና ወቃይ ባሕሪ ከራ ዘየነ ጆን ብዙሕቱ ሓምደ ብለካ ዓደድ ኣለቡን ኢደ ላኪን መግልመን ንሓመድ ንርኤና ንሕደጎስ እ ኮሸቅል ማራ ሊቱ
2: ናይ ዋዲ ኢላ ሚት መስለካ ወል ሸዓብ ናይና ሕና ሸዓብ እንዳኣመና ወደማና ግል ሽቁል ንትፈራርአ ስለን ሸቅል ሕና ብሕብር ዲባ እለ መጅሙዓት ለምስል ሸቄ እሊ ሸቕሉሉ እንደተፈረር ዲቡ ምእ እንደ ደምነቱ ሸዓባ እንደ ደምነቱ በገስ እምበል ሸዓብ ለገቢእ ሽ ኣልቡኒ እዘ ንሕና ሮረባቅላ ፈጋርና ግል ፍልም ሮራ ለትብል ሮረባቅላ መካይን ግልእተዩ ኣዳም ብዛት እተ ወቅት ሕና ኣለ ዲቡ መካይን ገይሱ ይ ኣላኒ ጋርካ ብዙሕ ነሲ ወሊቱ ዘርአ እላ ናይ ዳምር ሄኒ ምና ለሸደደተ ኦ ምና ለረይመተ ግልሚ ዲብ ለሴቲ ናይና ለዓትሹም ወላ ዓድሑ ዲብ ከረንት ግልሰወረ ከረንት ለቐሰት ከረን ናይ ሰነት 50 ላኪን ይህለየት ነዘ ለኣብያት ወላ ለህለየመ ድኮን ለኣብያት ለናይ በዲር ሃላ ላኪን እተ ርእሱ ለሃላ ሶላራት ሸሓናት ኣሽያ ብዙሕ ትቀያራ ኣዛ ግል ከረ ምግቱ ከረን ኣትካል ኣላ እዛ ስውረት ናይ መጋር ሕሌት ናይ ከረን ለገዲመት ኩሉ ኣትካል ትሉ ኣላ ማዕናታ እንኮዳ ትያህ ገብስ ዲቡራ ካብ ንኣብያት ዲቡ ትሰወርና ኣዛ ከረን ጀራዲን ትብስ ተእምር ድባዕ ሰነት 50 ቱ ሰነት 1950 ስ 50 ንሃለ ዘመን ከረን እባላ ደጉሞ ግና ንሕና ምን ላ ጃርዲን ኣልሓሰን ጋ ስከም ፈጋር ከምገብ ደብዓት ዓመተን ቀፅታይ ምኑ ጋ ስከን ድባዕት ለገይስ ላዓላል ብሉካ ደብዓት ሓወጋባ ወከረን እምብል ኣለና ወምን 45 ስ 250 እምብል ና ስ ናይ ፌደሬሽን እለ ከረን ላ ታያግ ናምፃእቱ ሻፈ ለወለት እንደናስኣና ተረምናው ደብዓት ትልኣታ ታያቱ ደንጎሎ ገይስና ከረን ደንጎሎ

0: ብዛዕና ኣብ ደንጎሎ ካረና ሰዕና በሉት ዲብ ትጀበረ ዘ ዲብ ደንጎሎ ፍልፍል ሰለሙን ኣፍግር ኣበልካ ዲባ እንታይ ክትንስቡ ዲብካ ከረናይ በዲር ሸዋታ ዳብዓት ተላዓለ ዳብዓት ገአት ምንገብ ከረና ዮ መተ ዳብዓት የለየት ኣዘ እነናሳካ ዲብኣ ክተብፀወቱ እግል ነፈረሊ ኣነ ዳብዓት ክትሕዘግሉቱ ምደት ናያለ ርድአ ዘርአዩ ምን ባፀ ሽዕብ ትላ ካልእ ስወርና ላዓላ ምግባይ ሰባና ሽዕብ ዘ ሽዕብ ማሻላ ባረከላ ርድ ከረም ፀኒሒና ሙጅተማዕ ማሻላ ዓለ ሙጅተማዕ ምስነ ባጥር ናይና ዮም እንደልታከቦ ፀናና ያ ምዕል መፅ ሎ ቤት ሸቂና ቤት ናይለ ዘመን ለሂግል ትግመእ ብዲባ ሸዓብ ነውሲ ሸቀያ ምምሕዳር ኣምሓዳሪ ኣብበከር ብላ ፍርሰተላ ሓመዶ ፈቴ ምስል ኩሎም ጀማዓቱ ምስል ኩሎም ስካን ሽዕብ ምስምና ምዕላ ንመፀ እስ እንከልስ ሓጀት እንደይገስሮ ምስል እዚ ሚቱ ብለ ኮነ ለሸዓብ ይደመንካ ምንገብ ለሸዓብ ይገብአ ምንገብ ለሸቂ ኦረ ነፈር በይኑ ሸቂ የለቡ ዓዳቱ ትራስቱ እንታ ለሸቅለት መህመት እንደናይከ ገብአት መፀ ምንበ እንዲኮን ላላትሓዘ ኣሽያ ሸዓብቱ ምስልካ ለሳህም ድቡ ምስልካ ለባጥር ድቡ እዚ ሸዓብ ዓመተን ክማለቢልኮከ ናይ ኩሉ ንኣፍላምና ናይ ዳምር ሌጣ ይኮን ኩሉ ኣፍላም ንትበገስቡ ደማነትና ሸዓብና
1: ዲብ መሰሎት ኣው መርሒት ለፍልም ለተልሄኩም ዶር ከፋዕላ ኣው ከፈቀደርኩም
2: ኣደ ምስል ኩሉ ትብሉ ተኣሳስር ዘሚቱ ሓተ ለተርቲብ ናይ ላሸቕል ናይ ባፅዕ ኣንበት ናሕና ዲብ ኣለና ናይ ባፅዕ ምስሊን ካስ እክለየ ግል ትንሳእ ምኒናት እንዳኣል ወደየ እንዳተኣካድናየ ናይ ሸዕብ ላብሰ ብሳፅዕ እክለየ ሳምን ሰለስተ ሳምን ወደና ኣቆሊ ሽዕብ ንብፃሕ ዝበትዓልና ላ ሽዕብ የና ዝመን ኣልወዱ ናይ ሽዕብ መፅኦ ናይ ሽዕብ ዲብ ከረን ዝኣለቡ የኒ ገይስ ናይ ከረን ምንከር መፅእሉ ኩሉ ዕለት ኣልወደ እዚ መብዝሖም ምን ክል ኣካንቱ ናይ ትግራይ የኒ ምን ኣስማጥ ምን ናቕፋ ንስግ ምን ማሂመት ምን ቀሩር ኣለው ምን ገለብ ምን ባፀ ምን ሽዕብ ኩሉ ግልሚ ሓተ ዲባ ዳይሬክቲን ወይ ድብሊ ሴቲን ካስቲን ወደ ድብለ ሕርያ ናይ መስል ን ሓዳይስ ጀዳይ ግልኡ ተባሃላሎ ልትዕባሓዊ በትላለ ቀትለ ልብል ረአይ ብያነ በዲር ዋላ ቤት ምንዓርሽ ደሸካማን ምስል ወድ ሙሳሮን እንደገስና ትብላ መቓበለት ወዲ መቓበለት ቪድዮ ወዲ ኣዘ ድብሊ ሕርያ ናይ መስል ን ዲቡ ሓቆማት ዓወተት ፍልም ካላስ ኣለማነ ዲባ ክታበት ሓኩማት ከበተዋ ዲብ ካስቲን ሕርያ ናይ መስሊን ዲቡ ዝያድ ትብላ ኣልወዲ ዘሎም ጀዳይድ ማፃም ህለው ዲብል ራስቴር ሻባይ ህለው ባጥና ወሊታ ልብለ ኣዋለ ለናሽ ወሊ እሉ ኩሉ መቓበለት ወሊታ ኣለመፀብቶም ጀዳይድቶም ለሰሮም ባለች ኣደ ዲብሊ ዲባ ዳይሬክቲን ሸዋያ ጀዳይድ ግተምፂ ሸቕላ ትሓዘይካ ግልሚ ኣብ መለሀዩ ሰድዩ ግልሚ ኣሱባሕ እንተቐናፅካ ሓተ ሰለስተ ሓምስተ መርተት እንደባልዓው ትላ ኣሱባሕ ሰልሚ ኣሱባሕ ኣሕኮ ቐናፅካ ትላ ዓውተ ለመፅ ኣሱባሕ እንተቐናፅካ እለን ሰለስተ ኣላ ሓምስተ መረት ነስእወን እግለን ባልዖ ማዮም ሰቱ ኣሱባሕ ዲብላ ደብርና ዲቡ ንሸፈል ሓኮሊ ፈጡር ዲቡ ትመፅ እ ገበይ ኣሱባሕ ትብላ እዚያ ተዓውት ለልብስቅ ፀሓይ በርሕ ግልሚ ንሰዓት ዓሰር ባሕር ለሀይ ኣዳም መሽግ ኣልወደ ላኪን ኣስቡሕ ትብላ ኣልወዲዮ ምስሊ ሴድየት ስሌማን ወሕዱ በዓሎም ኣሎማ ዘ ክፈል ክፈል እንተተሂበው ዓድፍላን ዓድፍላን ፃብጣምቶም ልምድ ወድዋ ሕኳነ ርእዮ ውሃዋን ትፈረር ልባሰም ወልዮም ኩንዶል ምልምም ሸቕል ዲባ ውቀትውቱ ከማ ላኣላ ተሓዘሕና መናመራ ለባጀትና ሊና ሽዋያምልዋቃል እላ ዘ ዝያድ ዕፅፍና ይ ሸቀት ግልማ ዘ ድብሪ ትሪኦ ድብለካ ድብ ዳይሬክቲ ድብላ ሊ ደሽ ናይ እንግሊዝ ግል ሕፃን ግል ዓርቦ ዓለት ኣለው ዝሓደግናሁ ማለት እዩ ግል ዓርቦ ዓለት ኣለው ስግደም ከሎ ዲባ ሰሜናዊ ባሕሪ ፍልፍል ማፀ ዓላ እዚ ዲቡታት ይቀደርና ግልሚ ለደሽ ለሀይ እንዳህምፃና ምስል ባጀት ምግን ንብዘዮም ምግን ናብላ ምግ ነስትዮም ለልብል ኩሉ ቀይሞ ድብሌካ ኣሕሰን ለኾም ምነባፅዑ ምኑም ኣትረፍናም يكون سك في الفيلم.

0: ዝመፀ ክፍልፍል ዲቡ ሳስፐር ስብዕት ኣልዎ ሻቃ ዓላካ ኣለዎ ኣዘላ ዲባ ዳይሬክቲን ብልምህም መሰልሰል ካብ መናት ሓዝዮ ከም ፊቸር ፊልም ቱደ ይቀድም ላኪን ልምምድ ወደ ወልወዳእና ብልኢቶ ይትላ
1: ድኢል ትሃድጉል ዓልካ ገለ ናይ ላሃጃት ሃገጊ እትለት ፈናት ኣማክን ሃላ ካ እንታ ኖስካ እንደ ትማርሑ ለፍልም ልተረት ዲብካ የዓላ ዲባ ሜርሒቱ
0: ዲ ናይ ላሃጀት ምፀካ ምንገብ ዋላ ቤት ምን ዓሪሽ ነብሱ ብል ባርካ ዓለት ባርካ ግልሚ በርካይቲ ተሃጌት ልህግያ ከምዘለብሉ ኣለቡና ኣነ ትግራይ ትግራይ ክርአካ ቀደርካ ምንገባ ቤት ምን ዓሪሽ ኦሮ ምን ስሙትላ ኣብ ላሃጀት ናይ ምን ዓምር ተሃጋሊ ዮስፍቱ ብዕዳም ላኪ ኦሮ ክብልቀትሉ ተሃጋ ዓለ ግልሚ ትግራይ ኣባይል ናይ ትግራይ ዲባርካ ኣለው ኣባይል ናይ ትግራይ ዘለ ልሴቲን ዲቡ ሰበቱ ላሃጀት ናይ እሊ ልፅበጥ ለልብል ረአየ ኣለብየ ንግልሚ ኩንዶል እባ ኣና እባ መዓቢቸ ብ ወብየነ ኣለው ደኮ
2: ተሃገለይኮምዋ
0: ዘለ ላሃጀት መቕደረት ብምንገቢ ነፈር ግልአልት ደ ትቀድር ላኪን ላሃጃ ባርካ ሓ ብስካ ኩሉ ንምንኩሎም ቀባይል ኣለው ከእደ ልብላዕ ኣለው ነበሮ ርኣይ ዲቡ ላሃጀት ናይ ከረን ዲብሃላ ካትባ ዲብ መስለኒ ሓመድ ኣሚር ዝብሉ ላሃጀት ናይ ከረን ዲቡ እንቱ ብዕዳም ኣሊ ወዳዕሎም እ ላኪን ማኣሊ ላሃጀት ዲቡ ግን ኣለ ንዳ ኣለምናን ኢለ ልብል ራኣይት እየ ግልሚ ሃላ ቀደመለይ ሸዋ ገለለሻካ ኩሎም ግላ ኣማክብል ተምስሎም ያዕለብካን ኢለ ልብል ፍክርቶ ያለ የምን ሰልፍ እዮ በለት ለቆት ዲቡ ንሸቃዕ ኮልየን ትግራይ ዲብ ኩሉ ኣካን ተጃረት ትነሱ ኦሮ ኦሮ መሸደል ብዲቡ ኦሮ ሳዳት ኦሮ ንቐት እሸ ልብል ኦሮ ኣያ ልብል ንኩሉ ተጃረት ናይ ላ ንቐት ሰበቱ ኦሮ ክብልቐቱ ባእሊሁ ብል መስል ሃላ ሉ ካድራ መንቀብለ ዳይሬክተር መቕደረት ብሉ ነፈር እሊ በላ ክንብልህለ ኮ ነፈር ዋላ ዲብላማ ዮስፍ እዘ ከምኒ ናይ ከረን ልተሃጋዕለ ወፅዕካ ንኣማክን ናይ ዓንሰባ ለመፅ ሰበት ቤና ኮን ላዝመን ይኮን ላዝም ይኮን ቱላኪን ሽዋያ ናይ ኣሊ ሰበት ብኡ ቱላ ረአይ ዲብ ላሕጀት እዚ ብዙሕ ማፈልከለይማት
1: እታ ፍልም ምጅን ዝተሓድያ ተሳትፈኩም ዓላ ብኣመት
0: ኣበት ሓተ ናዩ ሴቲት እሊ ኣማክን ናይ ኣርብዒና እንዳሓረካ ኣሊ ግልቲደ ማለት ቀደሙ ዓለ ሻከት ዝባፅዕ ኣማክን ደቢ ከረነ እዚ ኣብያት ሃላ ኩሉ ላሃላ ላኪን ኩሉ ዓፍሽቲ ዲቦ ሃላ ማል ደገክን ዲቦ ወዴናዊ ሻርዕ ብራቅ ኣላሃገሪካ ግልሚ እሊ ሻርዕ ሊ እንተ ደባእካሁ ናይ ከምሲናት ክል ተምፅ ድቡ ዲብካ ናይ ኣርብዒናት ክል ተምፅ ድቡ ዲብካ ብላ ፌስታል ኣተ ዲብካ ብላ መኪነት ኣተ ዲብካ ብላ ብሽርዋኑ ኣተ ዲብካ ብላ ብዙሕ ትሉሊ ነፍሱ ለፈረስ ሓኩሪካ ለፈረስ ግናሽቀ ቀደርና ንምንታሓት ብንሰውሮ ብላዓል ተላሃለ እግልሚ ኩሉ ኣማክን ከምሲና ናይ ከምሲና ልቡል ሓቲ ያላ ኪስ መሻማዕ ገባ እሊ ሻንጠት ናይ ሽልትት ላዓለት ፌስታል ገበ ንምልብሉ ናይ ስነይ እሊታት ገ ኣልባሳት ቃየራ ኣሊት ቃየራ ልባስ ናይ ኣዳም መጋይሶ ሊ ንኩሉ ሰበት ኩንዶም ጭንብያት ሓረኒ እግልሚ ዲብ ከደ እንዳሓንቲ ንዋይ ንዋይ እቲ ናይ በዲርቱ መናኣመራ ብሽዕበ ዘ ንንዋይ ግንሰውር ከም ግዝና እ ነብሱ ኣነውየት ብዙሕ ይርኦ ይኮኑ በለ በዓለ ወሮ ድገ ሓኮዳምር ገአት ክኮን ወደቱ ዝበላ እዚ ምሽክለት መሓዝ ግስናሁ መሓዝና ማይኡለ ግስና ግስና ዲቡ ኩሉ ጀሪካናት ከብድላሓ ሓርብ ዝብሉ ኣለቡኒ ጀሪጋና ሸገሪት ኣደ ለሓሓ ኮሰወርና ምስሊ ጀሪካን ግለምፃት ክልስ ወሪለ እዚ ታርፋ ካላስ ግልሚ እሊ የነ ፍንቱ ክነ ኣዳሉ እየ ንደቤልካ ክልተምፃእ ሓርብት ክተምፃእ ኣላካ ሻግዒት ተምፃእ ኣላካ ልባሶም ነብሱ ደባትዮም ኣልዮም ሸረውኖም ኣል ኣዘሊ ኩሉ መሻክል ሰበት ከዓ ናይ ሴቲ ምሽክለት ኣላ ናይ ኣማክን ግልሚ ኣማክን ከም ኣርብዒናት ይፀናሓካን ካሊእ ሴቲ ድብሎ ነብሱ ለስወር በዲር ብላካ ተዓልኮ ሓቲ ስውረት ናይ ባሕር ናይ ዳህላክ ነኩራ ግልቲ ሰውር ሓወጋእካ ኦም ነኽራ ሃርባሕ ከምብሉ ህለና ዝነበረሊ ድብኣያ ክትሰብር ነኽራ ንወሳ ግልቲ ግሳ ተዓብ ይቀደርናኒ ግስካማ ንገቢል ኣብያት ከንበዲሩ ይሃላኒ ኣዘ ቀረር እችሉ ብለካ ሓቲ ዕፈ እብሱስ ቀሊለ ቀረርጭ ስዋላ ዘከወናሃላ ይብል ቅራጭ ናባል ቤት ቅራጭ ጥዋሎት ቅራጭ ሓቲ ሲ ሓተል ዓደድላ ልዩ ርአዩ ግልሜል ኣማክን እንዳሓበርና ሓበስ ዲብ ጥዋሎት ኣላ ከብድ ቤት ማለት እዚ ኩሉ ምን ባሕር እንተፈግር ሕርጊጎ ለተዓደል ህርብ እዚ ቀሊል ይኮን ስወረደ መናመረ ረቡ ዓፈ ኣለናይ ፍላና ትብድ ኣለና ርዒናት ብልብላእተ ዲቦም ለባሎ ሊታት ሊበል ቀድር ላኪን ኩሉ ተቀየራ እለ ሓቋ ሓዘካ ኒ ብኣካን ኩሉ ግትድቦ ኣላ እንተደባእካ ሁ ናይካ ልባስ ናይካ እክል ናይካ እልግልተለ ዲባኣላ ብል እንተደባእካሁ ልሻቃ ቀድር ላኪን እቱ ናይ ባጀት እልዩ እዚኣት ዝሓዘ ግልሚ በዓል ድካን ድካኑ ተብሩ ትብል ዓብሺ ኩሉ ልትወርካ ኣላሉ ልልበሳ ኣላሉ ሊታት እዚ ቀሊል ይኮን ከን ደግስካ በራ ደግስካ ዝበሃርልሊቱ ደቀባ ኣልያ
2: ኣለማ ሄኒ ዲ ፍልም ዳምር ላዓላ ብብዙሕ መተካክል ላ ሳትፈካ ግልሚ ምንባሓር እንዳእንበተት ካ ዲበር ፈግር ውምነበር ሄኒ በርዱ ሙጅተማዕ እንዳእተየት ከ ዲብ ርቲ ሸፈቲት ለነብሩ ግል ስወር ዓላ ግላ ብዙሕ መታክል ዓላ ግላ ሰራሓ ግልሚ ዘላ ፈንቲያ ዲብ ፍልም ዳምር መታክል ናይ ለ ስወር ሳድፋ ዓላ ኣካናት ላዝም ግልምሰል ሰበት ብዲቡ ዲብ ባሕር እንዳእንበተት ምሳጅኒን ምን ባሕር እንደፈግረው ከዲብ ብሩር ሓርማ ዲብ ሰምሃር ኩሉ ሉ እንዳሓልፈው ከዲብ ከረን እናመፀው ከምን ሓዲስ ሰምሃር ላቃብሎ ሰበት ዓለው ግና ዲብ ናይ ኮንቲኒቲ ልግባ ዲብ ናይ ለኣካናት ለሕርያን ለኣካን ለተሓርዩ በርዱ ብዙሕ ስዑበት ናይ ሽቆል ዓላግሉ ግልግባእ ሰበት ኣላግሉ ላኪን ኩሉ ጅህድ ኣመት ኩላ ምስሊ ብሕበር ሰበት ተዕበት እግሉ ሕበር ሰበት ጅህድ ወደየት እግሉ ብመስሊ ና ልግባ ወሸዓብ ለድቡ ትመፅ ልግባ እብል እልመታክል ል እንዳሓልፈት እትላ ክምሰልባ ፅሓት ፍልም ኣዘየትላ ንኣትማምና እንደቤልና ንዓርፍ ዲቡ ወቅት ኣዘየትል ባፅሕት ለሌት ማለት
1: እታ ማክን ለቤልካ ኣውህየ ሴቲን ገላ እስማይ ሸዋሬ ወኣሻይር ለእተመንካ ከዲብ እሊ ምግብቲ ይበል ትቀድር
0: ገለ በስተይትርዮ ኣልሕልፈካ ብዙሕ ማለቡን ላኪን ዓደድላ ከባደቱ ናይ ኣማክን እሊ ትብሉ ምኑ ምኑ ክትደገግ ብዙሕ ትላ ልትወደይ ከዚ ጭምብያ መፅእ ኣክረቱ መስግድ ሓኮ ካ መስግድ ዲባ ፅቀ እንደበሎም ተሃገው ኣሎ እብሎሂ ኣሉ ወዲና ከብላ መዲነት ሓኮ ኣትናሆም ላኪን ኩሉ ትግልእተ ድና ዓረትቱ ጎማቱ ባሎታቱ በኑቱ ኣዳም ነውሱ እብሎሂ
3: ካርዕ
0: ኣለቱ ገላገለ ላዝማን ኣማኖም ኣሎ ሓቆም ኣለው ከምሰሉ ግል ይበሎ ላኪን ዓደዳ ኣለማ ከባደት ላይላ ሴቲን ምሽክለት
1: ተማም ዲኢልል ሃደካሁ ልባስ እየ ከፋዕላ ልባስ ቀዳም ረከብኩም መይፋልኩም ጠብዓ ለበብስ ልትቀየር ሃላ ናይ ለ ወክድለይ ኣላት ወልባስ ክልቲ ርከበል ዓላ መሻክል
0: እዚ ልባስ ዓደድላ ማቅደረትና ወዴና ትብል ስወር ሃላ ናይ በዲር ናይ ኣበውነ እሊ ናይ ሰማዲት ልወድዎ ብልምህም በለይ የነ ናቕሰበታላ ላዝመንቱ በልግልግደ ግልሚ ላ ናይ በዲር ለበብስ ናይ በዲር ኣሊ ሓተ ሕብር ኦር ሕብርቱ መኩሉ ዲባ ኣነስ ርእየ ድብል የና ልየተን ሓቲ ሕብርቱ ሓ ምዛሓሊ የናንሊ ካራሊ ረጦ ሊታት ናይ ሸየም ወናይ መሃያት ብልሻ ክዕለምንእ እንዲኮን እሊ ገንበት እድግ መሃይ ወሊታት ዝብሉ ደዋቲ እቱቱ ገለ ሕብር እንዳልበስካ እንዳስተይካ ወሊታት ወድዮ ብልምህም ምስላ ብዝሐ ዶል ሓተ ገቢ መራዲ ልባስ ብዙሕ ዘተሃገ ይመስለኒ ላኪን ጋዝመናሃላ ናልባስ መብዛሕቶም ናሓሮም ብራቁ ወስርዋን ወሰማዲት ወሊታት እቡን እትናፋዓና እግልሚ በለሊት ትብል ድህልካ ጀዲድ ግን ምሽክለት ብላ ኣብ ጀዲድ ዋላ ምንትዛበዩማ ኩሉ ኣዳም ካማ ቤጫ ጀዲድ ግልግበ ኣደም ተላይ ተላይቱ ብራሱሉ ስሑ እሊታት ብልማም ገለስ ብዙሕ ንብልባስ ወደና ለንርአየ ኣላ እየ
1: ተማም ሰይድ መሓመድ ኣሳናይ ፍልም ዳምር እግልስኡ ከፈፍል መሽተማ ትሻቃ ጠብዓ ፍልም ናዩ ጅምሁር ቡ ግልስዎም ከፈፍል መሽተማዓና ትሻቃ
0: ኩሉ ሸዓብ ትግሬት ኩሉ ሸዓብ ትግሬት ላሻቀላ ሰመናምራ ከም ታሪክ ታሪክ ኣባውናቱ ዲብ ሓቂቀት ለትበገሶ ኣደም ለምንባሓር ዲበላ ዲብ ዓፋር ዲብ ትግራይ ዲብ ትግርኛ ሃርቦም ባሓል ኣለወደው ኣለዎ ዘላ ታሪክ ዝጉልኩልኩ ትብለሉ ናይ ፍላን ናይ ዕልታን ዝብሉ ኣለቡን ላ ብላ ዲባ ለህጀት እንዳ መፅእ ኣዘላ ለህጀት ምን ኩሉ ሓወ ገብኣ ፍልም እየኒ ኩሉ ሸዓብ ትግራይ ትግራይት ወብዕድ ከማን ነብስ ላ ትግርኛ ወላ ብዕዳት ብቁመያትና ታብዕዎ ትላ ፍልም መናመራ ዲቡ እላ ናይ መንሱም ላ ናይ ሰብታይትል ትብል ክቱብ እዩ ወደይኩም ለልብል ኣላሃላ ዲባ ሴም ዓለ ብዕድለ ትግርኛ ወሊታት ለሰምዕ ብልምም ኣና ከም ኣሊ ብዙሕ ሸዲድቲ ይብል ግልሚ ኣፍላም ንሪኦ ዝብልና ብዙሕ ኣፍላም ናይ ቱርኪ ወሊታት እንደርአና ከማ ተርጅመ ኣለና ዘ ዲብሊ ኣሕሰን ብዙሕ ብላሃጀት ምንገቢ ደብላጃ ቮይስ ኦቨር ምንገቢ ህቱ ኣልወድ እንዲ ኮን ሰብታይትል ንብሱ ኣብ ሓጪር መራ ልሕጨርሃለሉ ብዙሕ ሽቁል ትለለት ሓዝዮ ዓይነት መቕደረት ለቡ እንዲ ኮን ክኒ ክቱብ እንዳርዮምካ ለስወር ሓልፉን ከግለ ቅራእት ትርኢ እዚ ዕብላ ትርእዮ ይብለካ እግላ ክቱብ በስ እንደርአ ለስውረት እንደይርአ ግ ሕለፍቲ እዚ ኣሓሰን ግእስቲ ነ ብዙሕ ትግራይቲ ኩሉ ኣካንሃላ ምን ላሞ ሓር ዝያድ ግልኣልሉ ደዎ እንደሰምዓው ኩሉ ድረሶም ኑ ሎም
3: ሰብታይትላዝሚ
0: ይኮን
1: ፍልም ዳምር ዳምር ትለልብል ወዳምር ሄ ድጌቱ ለስሜት ከፋ ሓርየኩማ ወከፎ መፀት
0: ዳምር ድጌቱ ዓድ ሓድርቱ ዓድ ኩሉ ንዋዩ ሽሙ ዩ ወሊጡ ዳምር ዓድ ምለና ወጠን ንሕና ተርጀመት ዘ ወጠን ግልሚ ስያሰት ብዲባ ሻም ብዲባ ኣሊ ብዲባ ዓደላ መቕደረትና ዋድያ ምለና ዳምር ዘ ኤርትርያ እምብል ኣለና ማለት እዩ ድርያ ስያሰት ኣብድዩ ግልሚ ሕና ኣኽሪ ተኣሰሮ ድብህለው ኣበውና እግል ሃይለ ስላሴ ኣሎ ከም መፅያት ግል መድሓራት ናይ ፈደሬሽን መፅያ ኣሎም ለልጥቃወሙ ዓለው ኣስረዎም ለሓቂቀቱ ኣደ ብል ሓምዶም ሎም ታሪክ ለከትበው ቀደምላ ከና ኣለምሰገድ እቱታት ምኑ ላሉ ና ኣለምሰገድ ኬትባይ መምህር ኣለምሰገድ እሊ ነፍሰ ፌደሬሽን ፌደሬሽን ግል መድሓራት ካብ መፅሕቶም ሰበት ልጥቃሞም ዓለ ወረትርያ ናይ ሕርየ ሰበል ብላዓለው ቱ ተኣሰረው ከእደ ተዳምር ሓጥዓት ወጣንታ ኤርትርያታ ወጣን ናይ ዓድ ናይ ንወያይ ወናይ እሊታት ማሕደሮቱ እዚ ኤርትርያት ክናየት ዓድ መለና ኣይዋ እዚ ዳምር ወጠን ማለት ናትና ግላዓድ ዲብላዓድ ዘገቢእ ምሽ ዓድ ሓድር ኣድሕደ መክር ኣድሕደ ኣልወደ ሊታት ወኣልወደ ዳምር እልየኒ ወጠን ወጠን ኣ ስያሰት ብላ ዝተሃገብሉ ሻም ብሎ ይሃላ ዓዳት ብሎ ይሃላ እቕትሳድ ብሎ ይሃላ ብ ናይ ጀራዲኑ ኣልዩ ሉ ኩሉ ሓርስ ሃላ እዚ ላ ግል ወጠን ስሜት ሃይባማ ኣለና ልብረአይቱ ና ብልብ
1: ተማመ ሰይድ መሓመድ ኣሳናይ ክነ ለመስል ቅሳስ ግል ንሓሰወሰ ምግኒ ደበና ትብል ኩሉ ከፈፍል መጅተማ ባህላትናት
0: ሻብ ልግነፅ ኣለሎ ግል መበላ ድብል መቓበለት ከማን ኣድሕና ብልምህም እንተእንቴት ላካን ለባፅሓም ኣለና ግልሚ ምን ሰልፍና ትግራይት 91 ተእተ ድብለት ከም ዓቦት ከም ድራማ ተኣሰስ ድብለት እለ ተባፅሓትብለት እብል ጅህድ ጅህድ ናይ ኩሎም ንብል ሸቐለ ለሸቀ ዘላ ሸባባት እግል ልሽቀው እግል ልክተቦ እግል ልሕፈዞ እግል ርአው ኣብዎም እግል ዝሰእሎ ከቅሳስ እንዳምፀው ውግል ክተቦ ውግል ሽቃቡ ሃላሎም ግልሚ ክንደሎ ጅል ወየርሳ ይሓኳለቡ ና ኣና መናመራ ከማልየ ዋላ ንምሽቸት ርያ ዝብ ብ ትግርኛ ዓባና ከም ዕበይ ከማ ንምሸ ብልየ ክብል እዩ ዘ ላኪን ጅህትላ ላካን ኣብቲ ሕን እንዲኮን መመቸ ንምሽ ባና ፈገርኮ ሜዳን ኣዘ እሊ ሰበቱ እንቱም ኩሉ ከብድላዕ ኣድል ኣለው ሸባባት ከብድላ ኣበቦ ማሓደሮ ይብል ኣለው ካብዳ ዳምር ለምረሉ ኣለው ልሕነፀ ኣላሎም ቀደምላ መናበራ ከም ካልኣይ ከም ምኩሪጅ ካልኣይ ከም እሊታት ንና ንሸቀ ፃንሓ ምሕና ኣዛ ከማን ግል ክቶብ ኣላሎም ወላ ይልሸቀ ኣነ እቲ ብሊ ክንርሒብ ገቢል በዲር 3 94 ንደልኮ ትበዓልኮ ላኪን ስምያ ከማይ ዓለ ይብሉ ልክቱብ ዘላዝም ኮን እንታ ዮም ከተብካ ዮም ክትሸቀ ዮም ከትባ ንኣብዋ ፍጅር ትከትባ ፍጅር ዕሊ ትወድያ ፍጅር ወስካ ፍላን ተርእያ እንተተሓይ ሰገይስ ክቱብ ትምደልካ እንደቃናፅካ ለመፅ ይኮን ንግልሚ ሓጫይር ኣፍላማት እንተሸቀ ፀንሕ ዝብል መናሰባት ዲቡ ልታት ኣቕዋ ዝብል ትትወቀል ቀድል ኣፍላም ትርኢ ዮም እያ ንደርስ ኣላ ሊታት ኢንተርኔት ኣላ ክቶም ልቕነፅ ኣላሎም ትላ ሓሚዮም ኣለና
1: ሰይድ መሓመድ ኣሰናይ ዲብ ደንጎባ ኣፍላም ዓድና እግል ልብዛሕ ወልጠወር ምጅህድ ግልግባብ ትብል ብዓመት ዲብ ኩሉ መጅተማዕ ናተሓልፍ ፈልእከት
0: ኣፍላምልብፃ ሻዓብ ቤልና ይኮን ሸዓብ ሸዓብና ሚትመት ቀደምላ ዝብላ ዋዕላ ጋ ባዕለ ወሸትዓ ሊ ዝብሊ ኣዕላም ዲቡ ካብ ብዙሕ ዕላለ ግንታየት ዘለዎ ድቡ ፈንስርጉ ኣ ድራማ ሓተምና ድጎማ ንብላዊ ሰዳይት ላተሓዘዩቱ እግልኒ ዘደወላሀይ ፍራቅ ግልትእሰስ ዘልብረአያ ፍራቅ ሓቲ ብርቀት ዲባ ቁርደት ሓቲ ብርቀት ከራ ግንዳወሊታ ሓቲ ብርቀት ዲብ ከረን ከምሰሉለ ልብል ልእከ እንተፀባጥና
3: ፈግራማ
0: ይዋ ኣ ትምደልካ ዘይብላ ኣብ ሓቲ ኣካ ንደቃከል ሓሶሰ ይኮና እዚ ምንኩሉ ኣቕሊም ዝያድ እሊ ፍረቐሊ ግልአልሉ ደዋ ኣላሎም ምልምሕና ንወስና እንደግስና ኩናም ሑድሑድ ሰበቲ ኣቕሊማ ደርስ ክትሃብ ገለግልትሃብ ገለ ከማ ይትቀድርኒ ኣዘለ ፍራቅ ኣብ ኣሳስን ናይላ ትግራይ ዲቡ ግል ትከውን ኣላሎ እሎም ሓተ ግላ ኣቕሊም ሰዱ ካልእ እየኒ እግላ ሎቀት ወግላ ድውለት ሰዱ ኣዘ ህቱት ምሽክለት ዝሃላ ኣትገይስ ብዙሕ ፍረቅ ቀለቡን እዩ ፍረቅ ናይ ሰልሂት ናይ ሰሴ ናይ ሓልየት እንዲኮን ናይ ድራማ ፍረቅ ብዙሕ ይኮን ይሃላኒ ሽዋይ ኣነ ላሓምዶ መደ ብሽዕብ ህለው ክቡናም ህለው ዋላ ብዙሓም መፃውና ርእ ኣማእከል ልዕብ ላኪን ኣብ ነፈር ነፈርቱ ትትላከ ኣዘለ ፍረቅ እሙር ገለ ተርቲባት እንደቃሎ ግለልሉ ዝሃላሉ ከመና ኢሊ ነብሱ ገለ ልትፋገር ሃላሉ እንዳ ኣፋገርና ፍራቅ ክንግል ትከውን ተልብል ዓላ ላኪን ስገዘኮ ኣነ ርእያም ኢሊናኒ
3: ምምነወስና
0: ግናርሳላ ሕና እዘ ሽዋያላ ብል ተጅሪባት ለብና ዲቡ እንደግስና ኮግ እንደወዴና ዋላ ሓኮመ ክቡናም ኣለው እንደግስካ ሰማን ናሃርቲ ወደ ምስሎም ኣውየኒ ገለ ሸቕል እናፀባጥካ ምስሎም ሸቀካ ህቶም ትዓለሞ ገለ እንዲኮን ብል ህሌና ኣጉይ ሕድ ይኮን ኢላጋባሃላ ሕኩምት ግል ትትሓመለዎ ጅባት ግልሚ ምን ሰልፍ ምን ሕና ዋላ ዲብ ሰውረት ነብሱ ሓጫይር ሓጫይል ሸቃዕላ ይኮን እለስ ዓቦት ትተእሰስ ዝብለት ሓሊብት ትብል ድራማ እናፀበስ ስክሶዳን ጋሸታ ቀደም ኩሉ ሸቂና ላኪን ለምርወት ሓናነ ሓለፈሊ ፍትና ኢለሊ ሰበት ዓላት ኩሉ እብራሂም ዓለ ኣክላ በዲር ህቱቱ ሊታት ኣነኖሸ ብዕት ሸቕል ሰበት ዓልኮ እሊ ድራማታት ሓሊብትቱ ሸቀያ ሓቆሃ ምዕድዕድራ ሸቃ ሓቆሃ ኣላ ቤት መዕሪ ሸቃ ኣደብላካ እንደትከወናቶ ዓደድ ላ ባፅሕላላ ኣ ዲብል ህሌናዊ ደረጀት ላኪን ኣነ ኣሕሰን ክል ኣቕሊምካ ከፍርቀት ናይ ድራማ ክልከውን ሃላሉ ብራእዩላ ድ
1: ተማመ ሰይድ መሓመድ ኣሰናይ ክምካትብ ኣፍላም ወእፍንቲት የ ከየትባይ ፍልም ዳምር እባእ ለሃብካና ፍርሰት ዕዲብ ንሓምዳካ ግልዮም ምስል ከለወደናሃ ሓጫር መቃበለ ዲእ ኣለናእተምም ህሌና كحيسام وحيسات متقبلت مثل كيتباي فيلم دامر السيد محمد السناي لوديناها مقابلتكم كيتباي ومخرج بهلتو التلا تامت الليت وقد حار بعد واسع توضيح اسك نتواجه دحن وسلامة قلكلينا

ዝኸበርኩም ተኸታተልትና ናይ ሎሚ ትሕሶና ኣብዚ ተዛዚሙ ኣለዎ። ኣብዚ መፅሶምን ብካልእ ትሕሶ ኢና ክንረኸብ ክሳብ ሽዑ ሰሰናይ ብሮቅና እናበልኩ ቅድሚ ምስንባተይ ምሳኹም ፅንሕና ጋዜጠኛ ሳምራዊ ቲቪ ከምኡ ድማ ሰኣላይ ቢንያም ኣሮን ብምኻይና ሕጂ ድማ ናብ ዝተረፉ መርባት ኤሪ ቲቪ እነስክረኩም ደጊምና ርሑስ ቅንያት በዓል ናፅነት

0: ሰላም ከመይ ቀኒኹም ዝኸበርኩም ተኸታተልቲ ዶክተራት ኣብ ስቱድዮ መደብና ንጅምር ኣለና። ናይ ሎሚ ዛዕባ ዶክተራት ኣብ ስቱድዮ ዘይስሩ ኣስናን ዝምልከት እዩ ክኸውን ዕዱም ጋሻና ኣብ ስቱድዮ ኣብ ስቱድዮ ዓዲምናዮ ዘለና ዶክተር ሳይሞን ለባሲ ዶክተር ሳይሞን ሓኪም ስኒ እዩ። ዕድሜና ኣኽቢርካ ብምምፃእካ ብስም ኩሎም ተኸታተልቲ ነመስግነካ ዶክተር ሳይሞን። ዘይስሩ ኣስናን እዩ እቲ ዛዕባ ናይ ሎሚ። ዘይስሩ ኣስናን ክበሃል እንከሎ እንታይ ማለት እዩ?
1: ስለሞን መጀመርታ ቴንክ ዩ ነቲ ዕድመ ምቕፃል። እቲ ደይ ስሩዕ ኣስናን ክንብል ከለና መጀመርታ ስሩዕ እንታይ እዩ ክንፈልጥ ኣለና ማለት እዩ። ሶ እቲ ስሩዕ ስኒ ዝበሃል ኩሉ ኣስናን ላዕለዋይን ታሕተዋይን ብሓደ ክገጥም ከሎ ማለት እዩ። ሓደ ካብቲ ባህሪማት ካልኣይ እቲ ላዕለዋይ ስኒ ኩሉ ግዜ ነቲ ታሕተዋይ ስኒ ናይ 1 ክሳብ 2 ሚሜ ኣብ ቅድሚት ማለት እዩ ፍንትት ክብል ከሎ ማለት እዩ። ኣብ ድሕሪት እውን እቲ ላዕለዋይ ስኒ ደገ ወፅእ ድብል ማለት እዩ። ካልእ እቲ ኣስናን እውን ምስቲ ደገ ደሎ ከንፈርና ድዩ ምዕጉርትና ድዩ ሲሜትሪካል ማለት ሪሌሽንሽፕ ናቱ ናቱ ዝምድና ዘ ዝሰማማዕ ክኸውን ከሎ እዚ ሕጂ እቲ ልክዕ ንብሎ ኦክሉዥን እዩ ማለት እዩ። ዋይ ከዓ እቲ ጥዑይ ስሩዕ ስኒ ንብሎ ማለት እዩ። ሕጂ ካብዚ ወፃኢ ከዓ እቲ ደይ ስሩዕ ኣስናን ና ንገልፆ ኣብዚ ሕጂ ብዙሕ ዓይነት እዩ ደለና ገለገለ ኣብታ ሶ ንኣብነት ኣብዚ ከም ንሪኦ ዘለና ናይ ቅድሚት ስኒ ክፍተት ከጋጥም ኽእል እቲ ላዕለዋይ ደይኮነ ንቅድሚት ድንወፅእ ሓንሳ ሓንሳኻ እቲ ናይ ላዕለዋይ ንድሕሪት ክምለስ ኽእል ክሮስ ባይት ከም ንብሎ ማለት እዩ። መሊሱ እዚ ናይ ላዕለዋይ እውን ከምታ ሓደ ክሳብ 2 ሚሜ ኢልኒያ ዘለና ልዕሊዩ ክከይድ ከሎ ኦቨርጀት ክንብሎ ማለት እዩ። ማለት ርሕቕ እንደር ኢሉ ማለት እዩ። እዚታት ኣለና ማለት እዩ። ሶ ደይ ስሩዕ ድበሃል ኣስናን እዚ ማለት እዩ።
0: ቡቅ ሕጂ እንታይ እዩ እቲ ጠንቂ ዘይ ስሩዕ ኣስናን ዝበሃል እንታይ እዩ?
1: ሕጂ ጠንቅታት ናይ ደይ ስሩዕ ኣስናን ክንብል ከለና ብዙሕ ጠንቅታት እዩ ደሎ። ቀንዲ እቲ ብዙሕ ድረአ ማለት እዩ እዚ ተወርሳዊ ወይ ከዓ ጀነቲክ ብወራርስ ማለት እዩ። እቲ ካልኣይካ ብከባቢያዊ ፅልዋ ማለት እዩ። ከባቢያዊ ፅልዋ ብዙሓት ነገራት ኣለዉ። ሳልሳይካ ፍሉይ ንብሎ ኣለና እቲ ፍሉይ ሕጂ ብዞም ክልቲኦም ዳኣቱ እንዲ ግን ካብኦም ስቁርብ ፍሉይ ዝኾነ ማለት እዩ።
0: ጠንቅታት እዚ እዩ ፅቡቅ። ሕጂ ኣብቲ ተወርሳዊ ዝበሃል ዘሎ እንታይ ማለት እዩ? ናብ ቁርብ ክንዛርብ
1: ሕጂ ተወርሳዊ ክንብል ከለና ልክ ዓምታ ታቓል ካብ ወለዲ ናብ ህፃናት ናብቶም ደቆም ዝምትሓላፍ ማለት እዩ። ከምኡ እናበለ ናብ ጀነሬሽን ኣብ ዝኸይድ ማለት እዩ። ሕጂ ኣብዚ ብዙሕ ዓይነታት እንደሎ ንኣብነት ሕጂ ናይቲ ግርፃን ናቱ ዓቕን ኣሎ ይወራረስ እዩ። ንኣብነት እዞም ሮያል ኤሮፕያን ፋሚሊ ሃብስበርግ ድበሃል ጆ ታሕተዋይ ግርፃኖም ቁሩብ ውፅእ ድበለ ኮሚታት ኣለና። ካልኣይ ኣብቲ ምንጋጋ ጥራይ ደድሃበደ ይኮነ ካልኦት ዕፅምቲ ስለ ዘለዉ ናብቲ ገፅና እሳቶም ውን ብጀነሬሽን ብጂን ክሓልፉ ስለ ዝኽእሉ ኣብኦምን ፀገማት ኣሎ ማለት እዩ። ካልእ ንኣብነት ሕጂ ካብ ወለዲ ካብቶም ክልተ ማለት እዩ ካብ ኣቦን ካብ ኣደን በበይን ትወርስ። ንኣብነት ሕጂ ካብታ ኣደ ንእሽተይ ስኒ ትወርስ፣ ካብቲ ቦኻ ዓብዪ ምንጋጋ ትወርስ ማለት እዩ። ሶ እዚ ክውረስ ከሎ ኣብ መንጎ ጋብ ይፍጠር ኣብቲ ስኒ። እዚ ሕጂ ኸ እቲ ስኒስ ደይ ስሩዕ ኮይኑሎ ማለት እዩ። ብኣንጻር እውን ከጋጥም ኽእል ማለት እዩ። እቲ ስኒ ዓብ ካብ ሓዲኦም ንእሽተይ ግርፃ ምንጋጋኻ ኣብ ሓዲኦም ውረስ ሞ እቲ ስኒ ይደራረብ ማለት እዩ። ካልኦት ሕማማት እውን ኣለዉ ብሲንድሮም ስንብሎም ማለት እዩ። ገለገለ ትሪቸር ኮሊን ሲንድሮም ድበሃል ኣሎ፣ ክሮዛን ዳውን ሲንድሮም። እዚኦም ሕጂ ደር ሲንድሮምስ ኮይኖም ካልእ ተወሳኺ ፀገማት ኣሎ እንዲስተ ዝመሓላለፉ ማለት እዮም ካብ ወለዲ ናብቲ ክስታይ ድመሓላሉ ማለት እዮ። ተወሳኽቲ እውን ዲቨሎፕመንታል ኮይኖም ናይ ደንታል ኣኖማሊስ ኣለዉ ብከምኡ ድመሓላለፉ ማለት
0: እዩ። ሕጂ ተወርሳዊ ድበልናዮ ከምዚ ትሪኦ ዘለካ ኣብቲ ድቂ ናይ ስነ ፍልጠት ዝብል እውን ኣዳሊኻልና ኣለካ ስላይ ድሞ
1: እቲ ኤምብሪዮሎጂክ ማለት ወይ ከዓ እቲ ድቂ ክዓቢ ከሎ ትውሽጢ እንዲ እዚ ሕጂ ኣብዚ ከም ንሪኦ ዘለና ንኣብነት ሕጂ ዛ ፌታል ኣልኮል ሲንድሮም ንብሎ ዘለና ሞስት ኦፍ ታይም ካብ ኣብቲ 6 ክሳብቲ 8 ዊክስ ዘሎ ነቲ ድቅሲ ድኾነ ኢንቶክሲኬትድ ድኾነ ኣልኮል ኮንሳምፕሽን እንዳር ክሳብ ልዕሊ ዓቕሙ ዝበዝሐ እንዳር ኣልኮል ኮንሲም ገራ ታደ ከምዚ ንሪኦ ዘለና
0: ኣልኮል ተሰተተ ኮይና ማለት እዩ።
1: ካልእ ተወሰኽቲ መድሃኒታት እውን ኣለዉ ገለገለ ዝተረፉ ማለት እዩ። ዋላ ኣብ ናይ ነዊሕ መፅናዕቲ ናይ ቀደም ኣያሱሲኔት ትበሃል ናይ ፈፀጋ መድሃኒት ኮሚታት ፅልዋ ነይርዎ። ታሊዶማይድ ናይ ኣንቲካንሰር ቴራፒ እውን ኮሚታት ፀገም ነይርዎ። ሶ እዞም ኩሎም ድማ ቴራቶጀንስ እኒኦም ትበሃሉ እቲ ድቂ ስፔሻል ኣብ ተቐዳማይ ትራይሜስተር ንብሎ ስታ 12 ዊክ ዘላፍታ
0: መጀመርታቀዳሙ
1: 3ለስተ ወርሒ ኣብኡ ስለ ድፍጠርቲ ቲ ኢምብሪጆነሲስ ንብሎ ነቲ ድቂ ሽዑ ስለዚ ዓቢ ኣብዚ ድኾነ ቴራቶጀን ድሕር መፂ ናይቶም ቦንግሮዝ ኣልተር ክገብሩ እዩ ማለት እዩ ክፀልዎ እዩ ማለት እዩ።
0: ኣብዚ ሕጂ እቲ ምዝንባዕ ካብዚ ክፍጠር ይኽእል እዩ ማለት
1: እዩ። ካብዚ ጀሚሩ ፒር ጀነቲክ ደይኮነስ ኮንጀኒታል ክኸውን ኣሎ ማለት እዩ።
0: እዚ ሕጂ እቲ ተወርሳዊ እዩ
1: ተወርሳዊ ንብሎ ማለት እዩ።
0: ኣብቲ ከባቢያዊ ተሰጊርና
1: ኣብቲ ኢንቫይሮመንታል ተኸድና ሕጂ ልክ ኣምዛልባልና እቲ ከባቢያዊ ሕጂ ኣብቲ ከባቢናስ እንታይ ይፀልወና ማለት እዩ ካብቲ ንገብሮ ኣክቲቪቲ ወይ ቲ ንገብሮ ስኢታት ማለት እዩ። ሰ እቲ ከባቢያዊ ልክዕ ሕጂ ቅድመን ድሕርን ፕሪናታል ወይ ፖስትናታል ፅልዋታት ክህልዎ ክእል እዩ። ንኣብነት ሕጂ እታ ደጢ ንስተኸላ ዝገለኮ ገሊፅና ያፀኒሕና ከባብያዊቲ ኣልኮል ኮንሳምፕሽን ንብለና እቲ ድራግ ድዩ እሱ ሕጂ ከባብያዊ ፅልዋይ ስቲል ነቲ ህፃን ፀገ መምፃ ልሎ ማለት እዩ። ኣደ ሴም ታይም ልክዕ ከም ዝኾነ ሕማማት ከዓ ኒትሪሽን ፋክተር ይረውሃይ ኣመጋግባ ማለት እዩ ስሩዕ ኣመጋግባ ተዘይ ወሲዳ እሱውን ፀገም ኣለ ማለት እዩ። ካልእ ካ ተወሳኺት ኣብቲ ፕሪንት ቆልዓብቲ ማህፀን ናዓብያ ከሎ ትራማ እውን ከጋጥሞ ክእል እዩ ድኾነ ፖዚሽን ማለት እዩ ባዕሉ ድዩ ኢዱ ገይሩ ድ ክፀቕጦን እቲ ግርፃኑ ኣደሴም ታይም እቲ ናብቲ መንከሱ ምስ ቸስት ተላጊቡ እንድሕር ኣሎ ኣደሴም ታይም
0: ኣመፃፃ
1: ክዓቢ ከለዉ ሲ ሶ ዲስ ኢዝ ትራማ ማለት እዩ ኣደሴም ታይም ኣብ ደሊ

0: ኣብቲ ፖስትና ታልካ ድሕሪ ንብሎ እቲ ኢንቫይሮንመንት ታልካ እዛ ሕጂ ኣብቲ ፊተስ ከሎና ክንዛርብ ፀኒሕና ካብ ቀፂልካ ትቆልዓስ ምስ ወፀ እንታይ እንታይ ተልና ደሰይ ከምቲ ናይ ተቀዳማይ ኒትሪሽን ዓብ ፋክተር እዩ ካልኣይ ትራማ ኣብዘን ሕጂ ማ ራኢንፋስ ክንገብርለን ዘለና ቆልዓ ብንእሽቱ ትፀባ ስኒ ድኾነ ማረምቲ እንድሕር ኣጋጢምዎ እሳ ጥራይ ኮነትን ትህሰደላ እታትመፅ ስኒ እውን በቲ ትራማ መልክዕ ትህሰያ ማለት እዩ ኣደ ሴም ታይም ኣሎ ስፔስ ኣብ መንጎ ስናናት ድፍጠር እታ ስኒ እውን ድሕር ሽዑ ጎሪፋ እንድሕር ከይዳ ውን ንባዕላ ነታ ቦታ ብካልእ ስለትትካ እታ ብድሕሪ ዩ ትመፅ ስኒ ቦታ ትስእ ምድርራብ ኣጋጥም ማለት እዩ ካልኦት ኣብዚ ፖስት ናታልስ ሃቢትስ ወይ ከዓ እዞም ልምድታት ድፍጠር ማለት ኣለዉና ገለገለ ካብዚ ልምድታት ንኣብነት እንድሕር መፂና ኣብ ብዙሓት ቆልዑት ንሪኦም እዚ ኢድ ምጥባብ ኣፃብዕቲ ወይ ከዓ ምጥባብ ማለት እዩ እዚ ሕጂ ብብዝሒ ዘሎ ኮይኑ ኣብዚ ግና ዝንግዖ ደይብልና እታ ኢድ ምጥባብ ኣብታ ምጥባብ ዶይኮነሲ ንክንደይ ሰዓት ይጠበሎ ማለት እዩ ሞስትለ ሕጂ ኣብ ግዜ ድቃስ ንነዊሕ ሰዓታ ድኾነ ሃቢት ለውጢ ልምዲ ንብሎማ ድኾነ ለውጢ ከምፅ ተኮይኑ ኣብቲ ግርፃ ንኾነ ኣብቲ ስኒ ኣብቲ ናይ ዕረፍቲ ግዜኡ ንነዊሕ ሰዓታት ክሳብ 6 ሰዓት ልዕሊ ዩ እንድሕር ኮይኑ ናብ ናይ ስኒ ፀገም ከምፅ ክእል ማለት እዩ ኣብቲ ምጥፋ እውን ንባዕሉ ይፈላለዩ
1: ናይ ስኒ ፀገም ክንኮልና እንታይ ድኸውን ስና
0: ኣብቲ ስናን ሕጂ ናብነት እታ ኢድ ምጥባብ ከምዛ ንሪያ ዘለና ኣብታ ቅድሚት እያ ዘላ እታ ኢድ ማለት እዩ ሕጂ ሓንቲ ብዚኣ ቅድሚያ ክትግለፅ ዘለዋ ኩሉ ግዜ ስኒ ኣብ ሓደ ሚዛና ወይ ከዓ ኤኩሊብሪም ኣብ መንጎ ምዕጉርትናን ከንፈርናን ብደገ ብውሽጢካ መልሓስና ማለት እዩ ብላዕልን ብታሕትን ከዓ ሶም ነንሕድሕዶም ኣብዚኦም ደንሰፍፉ ድኾነ ረበሻ ነዚ ኤኩሊብሪም ወይ ከዓ ሚዛን ኢልና ፀውዕንያ ዘለና ኣብቶም ስኒ ምንቅስቃሳ ትፈጥር ማለት እዩ እዚ እንድሕር ጠፊዩ ድኾነ ክስታ ይመፅ ማለት ኣብዚያ ንሪያ ዘለና ሕጂ እታ ኢድ ብታ ኣብ መንጎ ክልተ ከንፈሩ ምስኣትወት እንታይ ትገብር ደላ ናይ ከንፈር ሓይሊ ጠፊ ኢሎ ንመልሓስ እውን ደፊኣት ኣላ ንታሕቲ እጂ ንመልሓስ ንታሕቲ ክደፋእ ከላ እቲ ላዕለዋይ ትንሓጎም ድኾነ ሳፖርት ድግፎ ነገርስ ይብሉ ስለዚ ምዕጉርቲ ብደገ ደፊኡ ነታ ትንሓግ ትበሃል የፅብባ ማለት እዩ ብቅድሚት ከዓ ከምዛ ዝረኣናያ ከንፈር ተኸፊት ኣላ ሶስኒ ብደገ ከልካሊ ይብሉ ሶስኒ እውን ንቅድሚት ይድፋእ ማለት እዩ በዚ ንሪኦ ዘለና ሕጂ ስኒ ንቅድሚት ክድፋእ ክእል ቲፓሌት ቪ ሼፕ ከምዚ ትንሓግሲ ይጭበጥ ኣሎ ማለት እዩ ብሰንኪ ምዕጉርቲ መልሓስ ስለዝወረደ ብኢሉ ስለዝደውረዳ ተቆልዓ ማለት እዩ በዚ ከጋጥም ክእል ልክዕታ ሓንታ ማግታስታይ ግና ትርሳ የብላን ንነዊሕ ሰዓታት ሞስት ኦፍ ታይም ካብቶም ክሳብቲ ፐርማነንት ስኒ እንድሕር ቀፂሉ ዝባሃር ማለት እዩ
1: ኣብቲንእሽተይቋሚ ስኒ ስፀባ
0: ስኒ ዘይኮነስ ናብ ተቃዋሙ ስኒ ገፁ እንድሕር ከይዱ ባህሪ ፀገም ክመፅእ ክእል ማለት እዩ እዚ ካልእ ከዓ ባህርያታት ናይ መልሓስ ምድፋእ ባህርያታትና እዚ ኮ ሕጂ ብዙሕ ኣካታ ዓንዲ ቅድምቲ መልሓስ ደፊኡ ሽግር መፂ ዋላ ስለ ከፋ ክድረኸበ እዩ እቲ መልሓስ ደገ ድወፅ ደሎ ክትቢ ካብ መጀመርቲ ከምኡ ክኸውን ክእል እዩ ነቲ ስኒ ይኸፍቶ ስለ ከፋ ድረኸበ መልሓስ ንደገ ወፅእ እቲ መልሓስ ንደገ ምውፅኡ ሕጂ ነተን ስኒ ከምደ ዕፀዋ ገብረ ማለት እዩ እዚታት ባህርሎ ካልኣይ ናይ ኣፍ ደስተንፍሱ ባህርያት እውን ኣሎ ኣብዚ ኣፍ ምስትንፋስ ሕጂ ዝበዝሑ ወይ ዝኾነ ኣለርጂ ደሎ ወይ ብድኾነ ናይ ዓፅሚ ናይ ገፁ ፀገም ጭብጥ ዝበለተ ኮይኑ ብፍንጭኡ ከስተንፍስ ኣይክእልን ብኣፍ ከስተንፍስ ግደድ ማለት እዩ ተወሳኺ እውን ኣብዚ ኣዶናይድ ፌስ ኢሉ ዝግለፅ ኣሎ ምስ ኣዶናይድ ሽግራት ዝፍጠር ኮይኑ ስለ ብኡ ፍንጩ ከስተንፍስ ዘይክእል ብኣፉ ከስተንፍስ ይግደድ ኣሎ ማለት እዩ ትገፁ ሕጂ ነዊሕ ይኸውን እታ ቅድሚያ
1: ዘላቅድሚያ ዘላ እዚኣ
0: ብኮሚታት ትፍጠር ማለት እዩ
1: ናብዚኣ ክንመለስ
0: ትገፁ ከም ዝሪኦ ዘለና ይነውሕ ማለት እዩ ኣደ ሴም ታይም ትፓለት ትንሓግናት እውን ይጭበጥ ማለት እዩ ኩሉ ማለት እዩ ሕጂ እዚ ወይ ምስትንፋስ ብድኾነ ምክንያት ስኢኑ ኣሎ ወይ ኣለርጂ ኣለዎ ወይ ኣደናይድ ኣለዎ ወይ ከዓ ድኾነ ማለት ኣምናጅሮማ
1: ፅቡቅ ስለዚ ክሳብ ሕጂ ኣብቲ ጠንቅታት ኢና ዘለና መስለኒ ዶክተር ሓቄ
0: ፅቡቅ ጠንቅታት ኢና ዘለና
1: ፅቡቅ ክንቅፅል ደሞ ኣብቲ ተወሳኺ
0: ተወሳኽቲ እውን ኣለዉና ደንታ ንብሎም ወይ ከዓ

0: እቶም ደንታል ሕጂ ዝርከም ዲቨሎፕመንት ክዓቢ ከሎ እቲ ናይ ስኒ ማለት እዩ ፀገምሲ ካብቲ ስኒ ማለት እዩ ስኒ ሕጂ ኤዘር ሃይፐር ዶንሽያ ንብለሉ ሕጂ ተወሳኺ ኤክስትራ ስኒ ማለት እዩ ኣብ ሰዓታት ዘይተኣልያ ወይ ዝኾነ ተዘይተገይራ እዚኣ ሕጂ ምድርራ ወይ ከዓ ምጭቕጫቕ ዝበሃል ፀገም ከተምፅእ ትኽእለ ከምዚ ብስእል ንሪኦ ዘለና ሕጂ እቶም ዝበዝሑ ብብዝሒ ዘጋጥሙ እዞም ተወሳኽቲ ስኒ ንብሎም ዘለና እዞም ሜዚዮደንስ ዝበሃሉ ኣብ መንጎ ቅድሚት ክልተ ስኒ ዝፍጠሩ ማለት እዮም ካልኣይ ቆሎ ስኒካ ብብዝሒ ይመፅ እዩ ቅድመ ክርምቲ እውን ካልይ ተቕድመ ክርምቲ እውን ተወሳኺ ትመፅያ ሓይሊ ክርምቲ እውን ሓንሳ ሓንሳ ብሉካ ዋላ ዝኾነ ፔሽን ሰዲደ እያ ነረሲ ሽዑ ወፅ ኣብለካ ሱፐር ንመራ ወይከዓ ተወሳኺ ስኒ ንብላ ኣለና ማለት እዩ እዚኣ ሕጂ
1: ሕጂ እቲ ካብ መጠን ንላዕሊ ዝበቁል ስኒ ንብሎ ዘለና እቲ ኣብቲ ዓቐኑ ቅርፁ ድዩ ትግዝፊ
0: ብዝሒ ኣብዚ ሕጂ ብዝሒ ቁፅሪ ንዛረብ ኣለና ኣንፃር ናይ ዛካ እንታይ ኣሎ ዋሕዲ ከዓ ኣሎ ማለት እዩ ዋሕዲ ስኒካ ልክ ኣብዚ ሕጂ ምድርራብ ክንርኢ ፀኒሕና ኣለና ኣብ ዋሕዲ ስኒካ ምኽፋ ትፍጠር ማለት እዩ ጎደሎ ስኒ ማለት እዩ ኣብቲ ጎደሎ ሕጂ ከከም ክስታይ ሃይፖቶ ኮይኑ ውሕዳት ክልተ ገለ ክኾኑ ከሎ እቲ ኦሊጎደንሻ ክብለና ከሎ ከዓ ተንስኒ ድመፃስ ውሕዳት እዩ ሶ ድበዝሐስ የለን ንብል ኣለና ማለት እዩ ኣይግበሩ እምበር ኣኖዶንሻ ከ ኣሎ ማለት ጠቕላላ ስኒ ዘይብሉ ይፍጠር ማለት እዩ ሕጂ እዚ ብተፈጥሮ ዝጎደለ እቶም ልሙዳት ከምዚ ክብለካ ፀናኹ እቶም ቆሎ ስኒ ካለይቲ ቅድመ ክርምቲ ብብዝሒ ዘጋጥሙ ማለት እዩ ብሰንኪ ካልእ ከዓ ኣብ ቅርፂ እውን ኣሎ ኣብ ቅርፂ ናይ ታስኒ ምቕያር ማለት እዩ ታስኒ ቅርፃ ልክ ከምቲ ጉባኣ ደይኮነት ብፍላይ ተካለይቲ ቆሎ ስኒ ቅርፃስ ምዝ ርባዕተ ኣንጎሎ ክንትመፅስ ከምዚ ኦቫል ሸፕ ትኸውን ማለት እዩ ብሰንኪ እዚ ኮንፍጠር ማለት ኣደ ሴም ታይም ምንኣስ ስኒ እውን ኣሎ ተፈጥሩ ኩሉ ስኒካ ንእሽተ ይኹን ስፔሳት ኣብ መንጎስ ከፋት ከፋት ሰብ ዝኸ ማለ ኩሉዥን እዩ ንበዕል ማለት ሓደ ደይ ስሩዕ ኣስናን እዩ ማለት እዩ በቲ ናይ ስታይ ክንሪኦ ከለና ማለት እዩ
1: ሕጂ ዚ እንታይ ላዕለዋት ላዕለዎት ጎንስናን ዝያዳ ቶም ዝጥቅዑ
0: ሎም ላዕለዎ ስናን ኣለዉ ዝበዝሐ እዋን ኣብታት እዩ ዘጋድም ኣብ ደሴም ታይም ሕጂ ሓንሳ ሓንሳ ኣንፃር እውን ኣሎ ላዕለዋይ ስኒ ዓብ ኸውን ታሕተዋይ ስኒካ ንእሽተ ይኹም ማለት እዩ እዚ ሕጂ ንባዕሉ እውን ተወሳኽቲ እውን ተዓፂኦም ዝሰርፉ ስናን እውን ኣለዉ ማለት እዩ ሕጂ መስሊ እዚኦም ሕ ተዓቃቢቶም ብብዝሒ እያ ተጋጥም ዋላ ንሰባት እውን ብጣዕሚ ሳስታይ ትገብሮም እዮ ዋላ ፍንጮ ኢሉ ዝጠቕሳ ሕብረተሰብ እውን ንስ ይመስ ፍንጮ ኮይኑ ተሓቢያ ሞፀንሕ ዳሕራይ ብካልእ ትወፅእ ማለት እዩ እዚ ሕጂ
1: እቲ ቦታ ብካልእ ስና ተታሒዙ ዝፀንሕ ማለት
0: ብነብሳ እውን ኣብኡ ደይ ክትወፅ እውን ትኽእል እያ ኢምፓክት በ ብተፈጥሮ ሲ ምውፃእት ዓቢ ሕጂ እንታይ ሽግር ትፈጥር ከምዚ ብስእሊ ንሪኦ ዘለና ነተን ካልኦት ስኒ ሱርናተን ትትንክፈን ኣላ ሱርናተን ብትንክፈን ሕጂ ክትጠውነ ኣብ ታሕቲ ክትፀቕጠን ከላ ኣንፈተን ናብ ካልእ ጥወይ ኣለዋተን ኣስናን ማለት እዩ እዚኢታት ፀገም ክመፅ እዩ ማለት እዩ
1: ፅቡቅ እዚኦም እዚኦም ናብቶም ተዓፂኦም ዝተርፉ ማለት እዩ ሕጂ እቲ ካልእ ኣብቲ ሳዕቤን ናይ ዘይስሩዕ ኣስናን ክንሰግር እንታይ እዩ ሳዕቤን
0: እዎ ሕጂ ዝኾነ ስኒ ካብቲ ኩሉ ዝበዝሐ ማለት ዝበዝሐ ማለት ዘይኮነ ሓፈሻዊ ሓሳብ ግና ስኒ ስርስር ደይስሩዕ ተኮይኑ ሰብ ኢሉ ዳሓስቦ ኣብ መልክዕ ጥራይ መልክዕ ዋላ ድበዝሐስ ኣብ መልክዕ ቲ ፅልኡ ኢሉ ክፀቅ ትኽእል ግን ካብ መልክዕ ወፃ እውን ተወሳኽቲ ፀገማት ኣለና ማለት እዩ ድሕር ስኒካ ስሩዕ ተዘይኮይኑ ማለት እዩ እጂ ቀዳማይ ክመፅእ ድኽእል ስኒ ልክዕ ምስታ ኣፍ ስለ ረሌት እንደኾን ጥዕና ናይ ኣፍ ይጎድል ኣሎ ማለት እዩ ከተፅርዮ ሸግረካ እዩ ሶ ከተፅርዮ ተሸጊርካ ስኒካ ክሕስኽ እዩ ስኒካ ተሒሱ ኣንዛ ኣሎ ምጉራፉን ኣሎ ማለት እዩ ብርስኡ መጠንካ ተኸባቢ ደሎ ግርፃ እውን ክህሰይ ማለት እዩ እዚ ኩሉ ምስ ኣጋጠመካ ሽዑ እንታይ ኣሎ ፀገም ንዕኡ ክትበልዕ እውን ኣይክትክእል ኒያ ኣብ ስራሕ እውን ፀገም ኣሎ ማለት እዩ ክትበልዕ ተዘይክኢልካ ከዓ ካልእ ህወትካ ተሃሲኻ ኣለካ ማለት እዩ እቲ ውሽጣዊ ጥዕናኻስ ብኡ መጠረን ይህሰሎ ማለት እዩ ተወሳኺ ምስታ መልክዕ ኣተሓይዝካ ከዓ ሳይኮ ሶሻል ኢምፓክት ማለት እዩ ኣብ ሳይኮሎጂ ናይቲ ቲነጀር ተኮይኑ ኣብ ትምህርቲ ዘጋጥሞ ምስሓ ድዩ ኣብ ድኾነ ኮንፊደንስ ናይ ስራሕ ዕድላት ድዩ ብዙሕ ነገራት ፅልዋ ገብሮ ዝኽእል ማለት እዩ ኣብቲ ሳይኮ ሶሻል ንብሎ ዘለና ማለት እዩ
1: ፅቡቅ ኣራይ ኣብቲ ጥዕናዊ ስጋኣት ናይ ዘይስሩዕ ኣስናን ቀለኳ ተናፍከዝብለውፅ
0: ዘለና ትርስሓት ኣሎ ተፅርሒ ትኽእል ኒኻ እቲ ጅንጅባትስ ወይከዓ ነድሪ ናይ ግርፃን የጋጥም ማለት እዩ ብራሽ ገብር

0: ስነይስ ኣይፀርን ግርፃነይ ብልሶ እታ ፀልዋስ ብራሽ ገብር እቲ ሰብቲ ክፅር ይክእል ከፅርዮ ስለ ዘይክእል እቲ ግርፃኑ ግድን ይክረክስ ከምኡ መሰረትካ መሕሳኽ ኣሎ መሕሳኽ ተሎ ከዓ ቃንዛ ኣሎ ማለት እዩ ሴም ታይም ካልእ ካ ተወሳኺ እንድሕርቲ ኣይድያል ኦክሉዥን ከም ዝበልናዮ ኩሉ ስኒ ብሓንሳብ ትልክዕ ስሩዕ ስኒ ዝበሃል ሲ ኩሉ ስኒ ብማዕረ ክረኸብ ከሎ ብማዕረ ተዘይረኸብ ተሎ ሓንቲ ስኒ ድያ ወይ ክልተ ስኒ እቲ ኩሉ ፀቕጢ እንድሕር ወስዶ ኣለዋ ኸ እሰንካ ንባዕሉ እውን ከስአን ማለት እዩ ካብዚ ወፃእ ኸ እንድሕር ተሪ ብርቲዕዎ እውን እቲ መለጋግቦ ናይ ምንጋጋና ስቲኤምጂ ንብሎ ማለት እዩ ብኡ መሰረት እሱ እውን ቃንዛታት ኣሎ ናቶ ቃንዛ ቅርቡ ክብዲ በለይ እንድሕር ናብኡ ቀጢሙ ማለት እዩ ድምፂ ክፈጥር ክኽእል ክሳብ ምዕፃብ ናይ ግርፃን እውን ኣሎ ማለት እዩ
1: ናይ ምሕያኽ ተግባር ትበልካዮ እዚኣ
0: ክበልዕ ስለ ዝሽገር ትኩሉ ነገራት ስዋላ ትፀገምቲ ክሳብ ታሕት እዩ እንድሕር ፅቡቅ ገይሩ ተዘይተሓየወስ ኣብ መዓንጣውን ፅቡቅ ገይሩ ኣይከኣቱን እዩ ማለት እዩ ኣብ ዘርቡዶ ኣይክኾኑ እዩ ማለት እዩ ኣብ ኣብስ ሕኛ ኣለዎ
1: ስኒክረኸብኣለዎሕያ
0: ኮይኑ ማለት እዩ ስነ ተዘይተረኪቡ ሕያኽ ንሱ ኢሉ ክሕቶ እዩ ስዋላ እናበልዐስ ኣይጠቕሞን ኣሎ ማለት እዩ ኢንዳይረክትልስ ፀገም ፍጠር ኣሎ ማለት እዩ
1: ፅቡቅ
0: ኣብ ዘረባ ተወሳኺ እውን ኣሎ ኣብ ዘረባ እውን ሽገር እዮም ስለምንታይ ዘረባ ክፍጠር ከሎ ኩሉ ግዜ መልሓስ ምስ ትልክዕ ስንተላገበ ብቅድሚት ናተንከፈት ኣብቲ ንሓግ ናተንከፈት ያቲ ፎኔሽን ከዓ እቲ ድምፂ ተውፅኦ ማለት እዩ እዚኢታት ሕጂ ንድሕር ተዘይተገይሩ ተዘየለ ከፋት ንድሕር ኮይኑ ኣንተ ኦፐን ባይት ከምዝክፉት ስኣንተ ወይ ዝረኣናዮ ኣብ ቅድሚት ትፍላይ መልሓስ መደገፍት ስኒ ደጊያ ትወፅእ ሶ ንኣብነት ከም በዓል ስኤስ ሳውንድስ ስድብሉስ ምውፃእ ከሸግርዎ ማለት እዩ ደሴንታን ፒቢ እዚኢታትን ከንፈር ክዓፂኻ ትድመፅ ድምፂ ስለ ዝኾነ ከንፈር መዕፃብ ንዳሎ ሸግሩ ኮይኑ እታ ድምፂ ክትወፅእ ትሽገር
1: ትኾን ከምዛ ማለት እቲ ንቅድሚት ተተገጢሩ በዓል በዓል በ
0: ታሊ ክትዕፅ ኮላስ ኣይመፅን
1: እዩስ
0: ክትል ከለካ ከዓ እታ መላሓስ ክትንክፍ ኣለዋ
1: እዚ ሕጂ ካብቲ ኣብ ዘረባ ናብ ድምፅን ዘጋጥም እዩ
0: ዘጋጥም ሽግራት
1: ፀገማት መጋጣጠሚ ናይ መንጋጋ ዝብል እውን ኣሎ ሞ ቀጥታ ኣለዎ ዲ ምሰስናን ትእሳር እቲ መንጋጋ
0: ሪሌሽን ኮ ኢንዳይረክት ትከውን ትክእልና ግን ታግስኒ ፅቡቅ እንዳርተ ዘይትሕይካላ ኮይና እታ ግርፃን እቲ ቲኤምጂ ንብሎ ዘለና ዘየለ ሓይሊ ወይ ከዓ ፎርስ ኣብ ውስጥ ቴንሽን ይፍጠር ኣሎ ማለት እዩ ስ በዚ ዘጋጣጥሚ ሕጂ ሓንሳ ሓንሳ እንታ ክግብር ሕጂ ነዚ ንክኽሕስ ኢሉ እቲ ናትና ማስል ጭዋዳና ኣብ ቃንዛ ስለ ዘጋጠሞ ክዕርፎ ኢሉ ዝገብሮ ፃዕሪ ክዳኸም ክእል ጭዋዳናስ ክደክም ክእል ማለት እዩ ካልእ እዚ ብሮክሲዝም ወይ ከዓ ምሕርቃ ማስና ለይቲ ክሓረቕ ንክእል ሰብ ማለት እዩ ንዑ ክትክ ኢሉ ካልእ እቲ ምዕፃው ወይ ከዓ ድምፂ ይፍጠር ኣብቲ መለጋግቦና ማለት እዩ ብሰንኪቲ ደይሱሩ ዓስናን ማለት እዩ ብፅቡቅ ኩሉ ስለዘይራኸብ ዘሎ ማለት እዩ
1: ሕጂ እቲ ምሕርቃ ማስናን ሓደ ካብኡ እዩ ካብቲ ፀንኪ እዩ
0: ብሰንኪ ድመፅ ማለት እዩ ስንስ ክሓረቐ ምክእሉ ማለት እዩ ኮምፐንሴሽን
1: ፅቡቅ ስለዚ ፀገማት ናይ መጋጣጠሚ መንጋጋ ሓደ ካብኡ እዩ እዚ ማለት እዩ
0: እዚኣ ከ ብፍሉዩ ሓንቲ ስንስ ንኩሉ ክስከሙ ከሎ ፍልወድ ብማዕረ ክንረባስ እቲ ስኒ ስለተመዛበለ እቲ ሓይሊ ናብ ሓንቲ ወይ ናብ ክልተ ስኒ ጥራይ ይኹን ኣብቲ ካልእ ከፋት እተን ስኒ ሽዑሰነ ሰያ ማለት እዩ
1: ኣይረኸብን እዩ ማለት እዩ ኩሉ ግዜ ሓጓፍ ኣሎ
0: ኣብ ሓንቲ ክልተ ስኒ ጥራይ
1: ይረኸብ ፀቕጥስ ናበን ጥራይ ማለት እዩ ኣብቲ ናይ ስነምሮ ጥዕና ዝበልካዮ ምስቲ ናብቲ ሳዕቤናት ክከይድ መስለኒ እንታይ ንምባል ሕጂ ስነምሮዊ ጥዕና ናይ
0: ቲቆላስ ቆልዓተ ኮይኑ ዋላ ብኣዳል ትብዓቢ ኣሎ ማስክ ዝገብርሉ ኩሉ ግዜ ዋላ ኣሎ ምልጋፅ ኣሎ ቆልዑት እጂ ነቲ ቆልዓሲ ብሰንኪታ ስኑ ስለደይ ተሰርዐት ሳይኮሎጂ ናቱ ዝሰሎ ማለት እዩ እቲ ሶሻል ኤንቫይሮንመንት ናቱን ብመሰረት ህሰ ማለት እዩ
1: ፅቡቅ ኣብቲ ጎድናዊ ሳዕበየን ክንሰግር ኢና ቅድሚ ኣብኡ ምካድና ኣቲ ክሳዕ ጅሂብካና ዘለካ እቲ ሓፈሻዊ መብርሂ ወይ ከዓ መእተውቲ ብዛዕባ ዘይስሩዕ ኣስናንን ጠንቁን ሳዕቤናቱን ኢና ክርኢና ኣብቲ ጎድናዊ ሳዕቤን ናይ ምእሳር ክንከይድና ምክንያቱ መይባ ኣብቲ ፍታሕ ክንብል ንኮልና ኣብቲ ፍታሕ ቅድሚ ምእታውና ዕድል ክንህብ ተዓዘብቲ ሞ

0: ኣራይ በቃ ድሓን ራያል ክምልሰልኪ ይቐኒልና ካልእ ቴሌፎን ክንቅበል ኢና ብሓባር ገይሮ ክልቲኦን ክምልሰልኪ ካልእ ተደዋሊ ተይብ መርሓባ ሰላም ሃሎ ዶክተራት ኣብ ስቱድዮ ሃሎ መርሓባ ንሰማዓክ ኣለና ፅቡቅ ድሓን ዶ ዒልኪ ሰማዓክ ኣሎ ሰማዓክ ኣሎ ቆልዓ ግን በርቲዕዎ ኣሎ ቆልዓ ቆጢልክ ኣለኹ ኣራይ ቀፅሊ ቀፅሊ ንሰምዓክ ኣለና ኣራይ ቆልዓ ረቢሽዋ ምስለኒ ዝያዳ ሰዓቢልኒ ኣብታ ናይ ራያል ክንመፅእ ዝሓተ ትሕቶ
1: ሕጂ እታ ናይ ራያል ሓንቲ ፅብቕቲ ነገር ካብቲ ዝበለቶ እቲ ምጥባቕ ኣቋሪፅ ኣሎ
0: ኣፃብዕቲ
1: እዚ ሕጂ እቲ ዝበርትዐ ስለ ዝኾነ እዩ ፅቡቅ ነገር ድሎ ዘለዎ እቲ ባህሪ ክትኣል ብፍላይ ቆልዓ ና ሓደ ዓብ ድኾነ ጌርካ ክትኣል ትክእለ ንቆልዓ ግና ቁሩ ይኸብደካ ባህሪ ስለዝኾነ ንዕ እውን ደስ ትብሎ ኣክቲቪቲ ንጥፈት ስለዝኾነ ኣይክሰምዓካ ዝለመዳ ነገር ስለዝኾነ ሕጂ ፅቡቅ ነገሩ እታ ባህሪ ገዲፈዎ ኣሎ ማለት እዩ ሰውቲ ብድሕሪኡ ድመፅእ እቲ ሽግር ክንዲ ክሳብ ክንደይ ኣሎ ምዕራይ ማለት እዩ ኣብ ሰዓት እዚ ከምቲ ኣንትሪኦ ዝበልካ እቲ 7 ዓመት ሓሊፍ ስለ ዝኾነ ናብ ሕክምና ስኒ ብምኻድ ናይ ምክልኻል ምእሳር ስኒ ኣሎ ድኾነ ከየጋጥም ኢንተርሰፕቲቭ ኣብቲ ኦርቶሲ እንታይ ድበሃል ሕክምናዊ ጥራይ ደይኮነ ቅድሚ ኢሎ ምሕካም ፕሪቨንቲቭ ኦርቶዶንቲክስ ንብሎ ኣሎ ናይ ምክልኻል ኣሲርካስ ንምክልኻል ትገብሮ ማለት እዩ ኢንተርሰፕቲቭ ድኾነ መጋጥም ንዕር ኣለካ ኣብ መንጎስ ትኸልፎ ኣለካ ማለት እዩ ንኸየጋጥም ሶ ኣብዚ ቅድሚት ስተጅ ስለ ዘሎ መፅያ ትፍታሕ ክግበር ኣለካ እዩ ማለት እዩ
0: ፅቡቅ ቴሌፎን ኣለና ሄሎ መርሓባ ዶክተራት ኣብ ስቱድዮ ሰላም
2: ሰላም ከመኢሎ
0: ንሓንደ ውዕልኪ
2: ዶክተር ሓሰረድ
0: ሰማዓክ ኣሎ
2: ቆልዓ ላትምዚ ሄሎ
0: ሰማዓክ ኣሎ ቀፅሊ
2: ቴሌቭዥን
0: ኣትሑት ኣብልያ ብቴሌፎን ክንሰማማዕ ስለንኽእል ናይ ቴሌፎን ዘረባ ደንጉ ይበፅሓ
2: ቆልዓ ላትኒ ጓል 7 ዓመት ኢዳ ትፀቡ
1: ሕጂ ከምታ ናይቲ ሓቶ እቲ ባህሪ ምሸትከ ትቕፅሎ ድያ ኣብ ግዜ ለይቲ ኣብ ግዜ ለይቲ ትቕፅሎ ዶ እቲ ባህሪ
2: እዎ ለይቲ ትፀቡ ብጣዕሚ ትፀቡ
1: ለይቲ እያ ትፀቡብ ነዊሕ ሰዓታት ሳ ኢዳ ብ ኣፋትወት እያ
0: ሸዓተ ዓመት እያ ቀፃሊ ምጥባብ ዘላ ለይትን መዓልት
1: ሃቢት ኣላ ማለት እዩ ነዚኣ
0: ኣብቲ
1: ባህርስ ኣላ ማለት ባህርስ ክስበር ኣለዎ እቲ ባህሪ ክንክጠፍእ ሕጂ ብዙሕ ነገራት ኣለ ሕጂ ናምት ኣብ ገዛ ክትገብሮ ትኽእል በቲ ቤዚክ ፍኩስ ዝበለ ማለት እዩ ከም ናይ ባህሉ እውን ክንጅምር ጡብ ክትቆልኦ ቆልዓስ ብዕረ ኮሜቴድ ክትጥቀም ትኽእል እያ ካልእ እዚ እታ ኢዱ ሓንቲ ኢዱ እንዲ ዝጠባ ካልሲ ሕጂ ካልሲ እቲኻ ኩሎ ነእታዊ ብሓንሳብ ክኾን ኣለዋ ማለት እዩ ሓንቲ ኢዱ ሜና ሓንቲ ኢዱ ሜና ክኾን ኣለዋ ነዚ ሕጂ ክእትዎ እውን ክሽገር እዩ እዚ ሕጂ ብትር ድበለ ነገር ክትእሰር ኣለዋ ለይቲ ክፈትሓ ስለዝኽእል ባህር ስለዝኾነት ነብሱ ክቃለሶ እዩ ለይቲ ብፍላይ እተኮይኑ እቲ ተረዲእዎ ይኮነ ንድገብር ደሎ ማለት እዩ ብዝጌራ ኣብ ገዛ ክትፍትን ትኽእል እያ ካብዚ ንድሕር ሽዑ ከሸጊራ ጀሚሩካ ኣብ ሕክምና ስኒ ዝስራሕ መከላኸሊ ንዑስ ዝሕግዞም ኣብ ኣፎም ዝግበር ኣሎ
0: ፅቡቅ ዚ
1: በዚ ፍታሕ መፅቀል ማለት ሕጂ ቀዳምነት በቲን ክልተሞ ትፈትን ድሕር ሳይቲ ዘይኮይኑ ግና ናብቲ
0: ከም ባህር ግን ከምዝበልካዮ ስናን ኩለን ወይ ንቅድሚትን ወይ
1: ሕጂ ፍላይ እዚ 7 ዓመት ትራንዚሽን ዝገብር ሎ ካብቲ ፀባ ስኒ ናብ ተቃወሚ ስኒ ይቕይር ኢሎ
0: ማለትእዩፅቡቅ ቴሌፎን ኣለና ሎ መርሓባ ዶክተራት ኣብ ስቱድዮ
3: ሎ ከመይ ውዒልኩም
0: ሰላም ድሓንደ ውዒልኪ
3: ኣነ ራህዋ ይበሃል
0: ኣራይ
3: ንዶክተር ክሓቶዶ ቤርሲ ስኒ ናይ ወደይ ናይ ወዲ ዓመትን ኣይሚን ወዲ 8 ዓመትን 6 ወርሒን ሓሊት ዳርጋ ናብ 7ይ ወርሒ ይኸይድ ኣሎ ካብ ሕጂ ስናኑ ዋላ ሓንቲ ኣይጎረፈን ዋላ ንቕንቕ ኣይገለን ከመይ ገብር ይሓይሽ
0: ኣራይ ፅቡቅ መልሰልኪ ሎ ካልእ ቴሌፎን ኣለና ድዩ

0: الرأي رهوة كمل سلك خال تليفون سلازي هابنا كمل سلا عند رهوة شو ما أنت عامل هيبمنا لو تليفون بلتو حبار كمل سلا. هلو هلو مرحبا دكتورة طب استوديو سلام
1: دكتورة طب استوديو إلا لهم
0: هو
1: دكتور كحتى دير ميرا
0: نسمعك كل لغة سلي
1: حراي ودي على ودي شو ما أنت عامل
0: الرأي
1: أجي تناي كرمت كل تمارتي لك أبتع الميل قريتو سمعن لها؟
2: هو سمعك الله
1: هو قلت له فيديو فوق رايك عن درجة شدي شوحش خيرو
0: هاري حتى لك هذه دكتور؟
2: نعم
0: هاري من لسالكي؟
1: هاري
0: دي حبارك من لسالة من غلطي
2: زيان هجات تمالات نحطون تمساسلتين
0: تمساسلتين دك شو ما انت عامت كاين؟
2: شو ما انت عامت يوم متي تغلى الله يمتن نايتها قريفا نايمتن سو تا نايزين تاملسي متي حد شك مقباري كوز بي ኤክስሬ ገርካስ ኩነታት ናይተን ተቃት ስኒ ንምርአይ ማለት እዩ ኣበይ ኣለዋ ማለት እዩ ጃሓንሳ ሓንሳ ተርር ክእል እዩ እቲ ግርፃን ክተሮ ክእል እዩ ናይ ዝሃለይቲ ማለት እዩ እዛ ጎሪፈን ኣይመፀን ግርፃን ክተሮ ክእል እዩ ሶ ነዚ ተሪርዎ ዘሎ ንኸፍተሎም ኢና ከፊትካ ሶ ሽዑ ወፅእ ማለት እዩ ናይታ ቀዳመይቲ ኸዓ እቲ ስኒ ሓንሳ ሓንሳ ተሪርኹም ዋላ ትስንስ እቲ ታሕቲ ተካእ ስኒ ነቲ ፀባ ስኒ ከውፅኦ ዘይክእል ማለት እዩ ወይ ብጌጋ ቦታ ክወፅእ ኽእል ማለት ሰብ ሕክምና ና መፀት ክሰዶ ኣለዎ ማለት እዩ ዳስዋይታ ካብ ሸውዓተ ዓመት ታ ቪዚት ተድሊ ዘላ ማለት እዩ
0: ሸዓተ ዓመት ዝገበረ ሰብ ሓኪም ቀሪቡ ኩነታት ኩን ስኑ ክፈልጥ ኣሎ ሕቲ ቀዳሜይቲ ግን 8 ዓመትን 6 ወርሕን ገይሩ ኣይጎረፈን ንቕንቕ ኣይበለን እኳ ትል ዘሎ
2: ሳታ ተንስንሲ ብውሽጢ ደልዋ ትስንስ ተሪርዎ ኣሎ ፀባ ስንብላዓል ደሎ እዚ ዘጋጥም እዩ እቲ ምድንጓይ ከምቲ ንብሎ ዘለና እቲ ሸውዓተ ዓመት ዋላ ተበልናያ ንኩሉ ሰብ ኣይኮነ ገለ ሰብ ኣሎ እዚ ድንጊ ማለት እዩ ክሳብ ዕጃዓ ክሳብ 12 ዓመት እዩ በቲ ልክዕ ድውድእ ብድሕሪ ፀባ ስኒ ዝበሃል የለን እዩ ዝብለካ ግን ኣለዎ ክሳብ 15 16 ድኸይድ ኣሎ ማለት እዩ ተስናንሲ ይድንጊ ከከም ክስታ ማለት እዩ ሕጂታ ቀዳመይቲ ቪዚት ንኸም ኣገዳሲት ማለት እዩ ንዖም ፈለው እናገበርካ ኣይነት ትሰድድ ኣይነት ተፅናሕ ናተኸታተልካ ተኸይድ ማለት እዩ
0: ስለዚ እቲ 8 ዓመት ከዓኒ እተን ክልተ ናይ ቅድሚት ጎሪፈን ኣይበቐለን
2: ተኸልኪለን እየን ዘለዋ ሕጂ ብግርፀን ክኾነ ኸላ ወይ ከዓ ትዝበልናዮም ክኸውን ይኽእል እዩ 100% ይኮነ ዘረባ
0: ራጂ ጌርካ ይፍለጥ
2: ራጂ ጌርካ
0: ስለዚ ሕክምና ቅሪብካ ቸክ ምግባር ይፅቡቅ
2: ተሰላ ማፋት እዩ ትዘየለኻ ካልእ ሜጀርስ ክትወስድ ኢኻ ማለት እዩ
0: ናብ ካልእ ፍታሕ ትኸይድ
2: ካልእ ፍታሕ
0: ማለት ራይ ቴሌፎን የብልና ሞ ኣብቲ ጎና ወዲ ሳዕቤን ናይ ምእሳር ክንመፅእ ጎናዊ ሳዕቤን ኣለዎ ድዩ ዝብል እውን መፀ ኽእል ቲ ምእሳር ምክንያቱ ሕጂ ብፍላይ ብጣዕሚ በዚሑ ዘሎ መስለኒ ክትሪኦም ከለካ ተምሃሮ እዚ ምእሳር ናይ ስናን እሞ እንታይ እቲ ጎናዊ ሳዕቤን ናይ ምእሳር ስኒ
2: እንጂ ናይቲ ስኒ ምእሳር ማለት እዩ ተጎናዊ ሳዕቤን ንብሎ ንኣብነት ሕጂ ሓደ ካብኦም ምሕፃር ናይ ሱር ወይ ከዓ ሩት ሪዘርቭሽን ንብሎ ብጣዕሚ ውሑድ እዩ ከምዝበልፀ ዘሎ ሓደ ክሳብ 2 ሚሜ ማዕርኹ ንድኡ ክስታይ ይኹን ግን ናቱ ሳዕቤን እዩ እቲ ስንስ ሱር ስለ ትንቀሳቀስ ዘላ ክትእሰር ከላ እቲ ሱርናታ ክሓቅ ክኽእል እዩ ጅውሑድ ኣማንት ኖርማል ሬንጅ ክበዛሕ ከሎ እዩ ሰብ ድኾነ ክስታ ክጥርጥር ከሎ ሰብ ናብቲ ሕክምኖ ኮይዱ ልዕሊ ዓቐን ተንቀሳቀሳ ክብል ከሎ ቸክ ገብር ኤክስሬ ይገብረላ ክሳብ ክንዲያ ከይዳ ኣላ ክፈልጣኽእል ማለት እዩ ካልእ እዚ ዋይት ፓችስ ወይ ከዓ ዲካልሲፊኬሽን ይብለልና እዚ ሕጂ ድበዝሐ እዋን ምስ ፅሬት እንዲ ሰብ ድሕር ደየ ፅሬ እንድሕር ኮይኑ እቲ ኢናመል ዲካልሲፋይ ድሞ ሰ ፃዕዳ ነገራት ትፍጠር ኣሎ ማለት እዩ
0: ምስ ተኣልየ ማለት እዩ
2: ምስቲ ወቅቲ መወዳእታ ምስ ተወደስ ፃዕዳ ነጠብጣብ ክፍጠር ክእል ማለት እዩ ካልእ እቲ ስኑ ግርፃን ውን ፅሬት ደይሒዞ እንድሕር ኮይኑ እቲ ሰብ እታ ግርፃን ስለተሓበጥ እቲ ስልክ ከዓ ነቲ ግርፃ መሊስ ኾነ ድረክሉ ሕጂ ሳይክል ክኾን ኣሎ ብሰንክታ ምሕባጣ ነቲ ስልክ ክትንክፋይ መሊሳ ክትሓብጥ እያ ናብ ይኸይድ ኣሎ ማለት እዩ ካልኣ ደሳይም ታይም ምፅራይ እውን የሸግሮም እዩ ስኒ እንድሕር ተኣሲሩሎ ሲ ኣለዎ እንዲናቱ መፃረይ ንብረታት ኣለዎ ናይ ምእሳር ሕጂ ከም ኖርማል ብራሽ ኣይኮነን ኣብ መንጎቲ ዕንቁታት ናሓለፍካ ምፅራይ ኣሎ ደፅሪ መሳርሕታት ኣሎ ማለት እዩ ከምዚ እንዳሃርገ ብጣዕሚ ደሸግሮ ካብቲ ኖርማል ሰብሲ ፍሉይ ድኾነ ክነክን ክገብሩ ኣለዎ እቲ ኖርማል ሰብና መሕጂ ክልተ ግዜ ንጎን ምሸት እንተጌርካስ ኣዲኩዌት ወይከ ዳሓኒ ቴልከያ እቲ ግና እቲ ክሳብታ ዝበልዐ ኣብዘ ዝበልዐ ኣላ ብራሽ ይገብር ኣሎ ኢቨን ዋላ ሓጃም ሎም ሓንቲ ኩላ ሰ ዋላ በልዮም ብራሽ ክገብር ኣለዎ ማለት እዩ
0: ብዙሕ ስራሕ ኣለዋ ፅቡቅ ክንቅፅላ ኢና እዚኣ ቴሌፎን ሂቦምና ኣለዉ ስቱድዮ ሃሎ መርሓባ ዶክተራት ኣብ ስቱድዮ
3: ሰላም ከመይ ውዒልካ
0: ሓንደ ውዒልኪ
3: ኣምላኽ መስገን
0: ቀፅሊ
3: ንዶክተር ክሰምዖ ፀኒሐ
0: እዋ
3: ሕቶታት ነይራ ኣላኒ
0: ኣራይ
3: ወዲ ሰዓት ዓመት ቆልዓ ኣለኒ ንግሆን ቦካ ብራሽ ይገብር እዩ ኣስናኑ ግን ብውሽጢ ብምልኡ ማለት እዩ ፀሊም ፀሊም መጠብጣብ ፀሊም ፀሊም ገይሩ ካልኣይ ከዓኒ ኣብታ ዓቃቢቶ ክብላ ዝፀንሐ ስኒ ከዓ ጎሪፋ ከሎ ኣብ ሰዓታ ሲ ግን ተደሪባ ወፅያቶ ኣብ ቦታ ኣትወት ምስልታ ስኒ ሕጂ እቲ ፀሊም ፀሊም ካብ ምንታይ ጠንቁ ክፈልጥ ምደለኹ ካብ ምትሕታ ዝግበሮ ክኾን ዘለዎ ከዓ ሕጂ ክሰምዖ ፀኒሐ ኣፍልጦ ይነበረኒን ማለት
0: እዩ
3: ካልኦት ከዓ ወዲ 6ዱሽተ ዓመት ቆልዓ ኣለኒ ወዲኡ ደይኮነ ሓንቲ ተቐዳሜት ስኑ ካብ ምንታይ ጠንቂ እኳ ይፈለጥናያን እስትል ከዓ ይጎረፈትን ኣላ ጨሊም ኣላ ሕጂ ከነሪዮ ዲ ዘለና ሕክምና ካበዩ
0: ንኪሳሓተ
3: ኢል ዮሜል
0: ገንዘብ ክምልሰልኪ ቴሌፎን ኣለና ዲ ከልኣይ ይብል ኣረ ኣለና ሄሎ
4: ሎ
0: ሰላም
4: መርሓባ ዶክተር ክረክቦ ደ
0: ሰማዓካ ኣለ ቀፅል
4: ኣይዋ ኣነ ስኒሲ ለይቲ ስናነ ይሓብ ሰምዓ ለካ
2: ድያ
0: ሰማዓካ
2: እንታይ ኢልካ ንስከ ድገማ ለይቲ
0: ሰማዕ ለይቲ ሰምዓካ ልናቐፅል ለይቲ ኣስናንካ እንታይ ይኸውን ኢልካ
4: ለይቲ ኣስናን ይሓብጥ ደሚ ይፈስስ ኣብወን ከምኡ ገለ ነገር ከይተንከፍ ከሎ ሕጂ ኩሉ ግዜ ትግርፃን ይሓብጥን ደሚ ይፈስስን ሕጂ እንታይ ክጠጎስ እንታይ ክንገብር ኣለና ማለት
0: እዩ ወዶ ክንደይ ዓመት እያ ዕድመ
4: ወዲ 22 23
0: ኣራይ ክምልሰልካይ
4: ኣለው ዶክተር
0: ክምልሰልካይ ሰሚዒካ ኣሎ ሓሙሽተ ደቂ እንተሪፈና ናሕፅር ኣቢልካ ክትምልሰለም ትሽዓተ ዓመትን ሽዱሽተ ዓመትን ኢላ ትሽዓተ ዓመት ቆልዓ ንጎን ምሸትን ብራሽ ይገብር እዩ ኣብ ስናኑ ግን ፀሊም ነጠብጣብ ኣለዎ
2: እዚኣ ሕጂ እቲ ስቴኒንግ ንብሎ እንዲ ብዙሕ ኣብ ቆልዑ ትፍላይ ሓሳይ ኣይኮነን ብፍላይ ኣብቲ ፀባ ስኑ እንተኮይኑ ዋላ ሓንቲ ሓፂብካ ክፀሪ ክእለኒ መልክዕ ሪሌትድ እዩ ዝበዝሐ እዋን ሕጂ ሻሂ ኮካ ወይ ሕብሪ ዝሰት እዩ ዘስትዩ ምግብታት ዋላ ብራሽ እናገበረ ስተይን ስለ ስተይን ትገብር ሎ ከዓ ከምዚ ማክያ ንብሎ ለና ማለት እዩ ሞር ኣብ ከምኦም ማለት እዩ
0: ወዲ 6ዱሽተ ዓመት ኮንዓ ከዓኒ ስኑ ፀሊማ ይጎረፈትን እታ ንገብር ኣለና
2: እዚ ኤክስሬ ቸክ ምግባር እዩ ቆልዓ እንዲ ኣይነገሮም ክኸውን ክእል ታሃሪሙ ክኸውን ክእል ቆልዓ ሰብ ከምኡ ኣሎ ባህርታት ናይ ቆልዓ ከይረም ኢሉ ኣይተሃረምኩም ክብል ክእል እዩ
0: ለይቲ ሓብጥ ኢሎ ዳሕራይ ኣብቲ ግርፃኒ ከዓኒ ካብ ደም ይፈስስ
2: ካብቲ ሳይ ናወፅና ግን እታ መልሲና ነታ ሳይ ናይ ግርፃን ረክሲ እዩ ደም እንድሕር ኣሎ ኩሉ ግዜ ግርፃን ረክስ ኣሎ ወይ ካልእ ናይ ውሽጣዊ ፀገማት ዝኾነ ክህልዎ ክእል እዩ ማለት እዩ ሶ ቸገርካ እቲ ግቡእ ሕክምና ክገብር ማለት
0: እዩሕፃባስናንሕፃባስና
2: ምድማይ ሲ ብበዛሕቲ ሳሜታዊት ኣብቲ ረክሲ ናይቲ ግርፃን እዩ
0: እሞ ሓሙሽተ ደቂ እንዲኦም ኢሎምና ደቂ ወሲድና ኣላ ለና ኣርባዕተ ደቂ እንትሪፈና ሕልፍ ሕልፍ ክንብለን ኢና እዚኣተን
2: እሱዚ ማለት እዩ ብሰንኪቲ እቲ ግርፃን እውን እታ ክንገልፃ ድኣለና ማለት እዩ ምሩ ናይ ግርፃን እውን ከጋጥሞ ክእል ማለት እዩ ግርፃንና ስንታሕቲ ክወርዲ ክእል እዚ ሕጂ መወዳእታ ምስ ወዳእ ከናብነት ጋም ግራፍቲ ወይ ከዓ መጥባሕቲ ክድሊ ክእል ማለት እዩ
0: ፅቡቅ
2: እዚኣ ከ እታ ሂወት ናይታ ስኒ እውን ክትሰ ትኽእል እያ ሓይሊ ክብርትዓ ከሎ ማለት እዩ እቲ ምእሳር ሓይሊ ተበርቲዋ ሂወት ናይታ ስኒ ይትንከፍ ማለት እዩ
0: ኣብተን ፀገማት ናይ ምእሳር
2: ካልእ ተወሳኺትካ ዝኽእሉ ኣሲርካ ንወይ ዓመት ወሲድካ ከ እቲ ዝተኣሰረ ስኒ እውን ናብቲ ዝነበሮ ክምለስ ዝኽእል እዩ ማለት እዩ ሕጂ ዚ ዝበዝሕ እዋን ናይ ታሕቲ ስኒ መልሓስ ስለዘላ ናይ መልሓስ ፎ ሓይሊ ብጣዕሚ ልዑል ስለዝኾነ ተተኣሲሩ ፋሕ ክተብሎ ትኽእል እያ ነዚ ሕጂ እታ ፍታሕ ሪቴነር ተባሂሉ ዝግበረሎ ኣሎፍታ መወዳእታ እዛ ሪቴነር እንድሕራ ጉዲሎምላ ኣይተዘይገሮማስ ክምለስ እዩ ናብቲ ንቡር ማለት እዩ
0: ፅቡቅ ስለዚ ናይ ሕክምና ደረትኩም ንኮናስ
2: እዚ ሕጂ ትስታይ ማለት ንኣብነት ሕጂ ብመጥባሕቲ ድዕረ ጥራይ ኣሎ ኣሲርካ ድዕረ ኣሎ ሕክምና ደረት ውን ኣሎ ማለት እዩ ዋላ ስቲል ተኣሰረሉስ ክእስሮ ኢሉ መፅስ ተኣሲሩ ዋ ሓንቲ ለውጢ ይመፅኒ መጥባሕቲ ሕክምና ደረት ግበር ኣሎ ማለት እዩ
0: ፅቡቅ እሞ ዲና ኣለና መወዳእታ መዛዘም ክትገብር ሓንቲ ደቕ
2: ታ ናይ መወዳእታ ዝኩሉ ንሎፀና ስቲጠንቅታትን እቲ ሳዕብን ርኢና ኣለና ጠንቂ ብምንታይ መፅእ ርኢና ኣለና ብሰንኪቲ ዘይስሩ ኣስናንካ ድመፅ ሳዕበናት ብዙሕ እዩ ካብታ መልክዕ ወፃኢ ሕብረተሰብ ታ መልክዕ ፎካስ ስለዝገብረ ይፀቕጠላ ዘለዎ ካባ ወፃስ ብዙሕ ሳዕቢናት ርኢና ኣለና ህፃናት ኣብ 7ተ ዓመት ታ ናይ ቅድሚኡ ናይ ደንታል ኮይኑ ናይ ካል ቪዚት ኣሎ እታ 7ተ ዓመት ግና እታ ናይቲ ስኑ ምስራዕ እንደይ ምስራዕን ክጅምር ኣለዎ ማለት እዩ ካብኣ ጀሚሩ 6ሽ ወርሒ 6ሽ ወርሒ ናብ ሓደ ሓኪም ኩሉ ታሪክ ዝፈልጦ እናተኸታተለ ክኸይድ ኣለዎ ማለት እዩ ብመሰረትካ ትፍታሕ ኣቐዲሙ ግበረሉ ማለት እዩ
0: ፅቡቅ ኣራይ ሞ ዶክተር ሳይሞን ለባሲ ስለተዝሃብካና ትምህርቲ ወይ ኣስተምህሮ ምስም ኩሎም ተኸታተልቲ ዝመደብ ዜና ነመስግነካ ኣብ ካልእ እዋን ብካልእ ዛዕባ ናብ ዛዕውደኻ ኮይኑ ብካልእ ዛዕባ ክንረኸብ ተስፋ ገብር ንሎም ኣብዚ ክኣክለና እዩ ይቐኒልና ዝኸበርኩም ተኸታተልቲ መደብና ንሎም ዘዳለናየ ትሕዝቶ ኣብዛዚምና ኣለና ዝመፅ ዘሎ ሰሙን ብካልእ ዛዕባ ክንረኸብ ተስፋ ገብር ክሳብ ሽዑ ሰሰናይ ንኽሉና ድሓንቀኒ እዩ

0: ተጠቃምነት ብሽክሌታ ኣብ ኤርትራ ካብ ግዜ ናብ ግዜ ብርክት እናበለ ክመፅፅን ይሕሎ። ብሽክሌታ ከም ካልኦት ዓይነት ተሽከርከርቲ ኣብ ዕለታዊ መነባበሮን ኣብ ምንቅስቓሳትን ልዑል ኣሳልጦ ኣለውን። ብግዳስነተን ከዓ ካብ ዝነኣሰ ክሳብ ብዕድመ ዝዓበየ ክጥቀመለን ፀኒሑን ዘሎን። ኣገዳስነት ብሽክሌታ ከም ዝተገንዘብናዮ ኪኖቲ እትህበካ ኣገልግሎትን ረብሓታትን ብሰንኪ ሕጊ ትራፊክ ዘይምኽባር ተጠቀምቲ ኣብ ብሽክሌታ ዝስዕብ ጉድለት ዘስዕቡ ሓደጋታትን ቀሊል ኣይኮነን። ዝኸበርኩም ተኸታተልቲ መደብ ቀስቲ ድሕነት፣ ኣብ ናይ ሎሚ ትሕዝቶ መደብና ኣብ ተጠቀምቲ ብሽክሌታ ዘድሃበይ ክኸውን ሸለልትነት ዘበግሶ ጥሕሰት ሕጊ ትራፊክ ምፍጻምን ብዘይሕለፍ መንገዲ ብሽክሌታ ምምራሕን እናገነነ ይመጽእ ኣሎ። ውፅኢት ጥሕሰት ሕጊ ትራፊክ ዝስዕብ ጠንቅታት ሓደጋ ድማ ማዕለያ ይብሉን።
1: ሰብ ብሽክሌታ ኣብ ሕጊ ዘለዎም ኣረአ ብጣዕሚ ሸለልትነት እዩ ዘለዎም፣ ኣዝዮም ሸለልትነት ኣለዎም። ትራፊክ ክርኡ ከለዉ ወርዱ ትራፊክ ኣብ ዘይብሉ ግዜ ከዓ ነቲ ኩልኩል ብሽክሌታ ድብል ብጣዕሚ እዮም ጥሕስዎ። ንኣብነት ሕጂ ከም ትሪኢ ኣለካ በዚ ትሪኢ ኣለካ ኩልኩል እዩ ቦታ እዚ፣ በዚ ኩልኩል እዩ ኣይ ጥቕለል ኣይውረድን እዩ በዚ እውን ዋን ወይ ናብዚ ድውረድ እምበር ናብዚ ሕለፍ ተረዲኻን እዚ ቦታ እዚ ታሹሙ እዩ። ሕጂ ከምስትሪኦም ዘለካ ትራፊክ ርኡ ከለዉ ነቲ ሕጊ የኽብሮ ይወርዱ ትራፊክ ኣብዘ ይብሉ ግዜ ከዓ ጥሒሶም እዮም ዝኽተሎ ማለት እዩ።
2: እዚ ናይ መቃልዕ ናይ ሓደጋን ድዩ እቲ ሰብ መካይን ተጠንቂቖም ዳኸዶ ከሎ እቶም ሰብ ሽክሌታ ብደይ መንገዶም መፅዎም ኣለዉ ሓደጋ ንምፍጣር ይቃልዑ ኣለዉ። ብዙሕ ከዓ ኣብ ሽክሌታ ኢና ንርኢ ዘለና ስለምንታይ ብደይ መንገዶም መፁ ሓደጋ ይጋጥም።

0: ብመሰረት ጸብጻባት ፖሊስ ትራፊክ ኣብ መራሕቲ ብሽክለታ ዘጋጥም ዓይነታት ሓደጋ ብሽክለታ ምስ ብሽክለታ፣ ብሽክለታ ምስ መኪና፣ ከምኡውን ምስ ዓረብያን ምስ ዘይንቀሳቀስ ንብረትን ካልእን ክኸውን እንከሎ ዝኸትሎ ሳዕቤን ድማ ናይ ሞት ጉድኣት ከቢድን ፎኪስን ማህረምትን እዩ። እዚ እናኾነ መራሕቲ ተሽከርከርቲ ብሽክለታ ኣብ ምንቅስቃሳቶም ብዘይፍቀድ ቦታታት ምጓዓዝ፣ ተደሪብካ ምኻድ፣ ኣብ ርእሲኡ ኩቱር ናህሪ ምርኣይ ልሙድ እዩ። እዚ ተርእዮ ድማ ኣሰካፊ እናኾነ ይመፅእ ከም ዘሎ እዮም ኣባላት ፖሊስ ትራፊክ ዝገልፁ።
1: መብዛሕቶም ተረዲዎም መብዛሕቶም ተረዲዎም ተበልና ድዋሓዲ ግን ኣይርድኦም እዩ። ሸለልትነት እዩ፣ ሸለልትነት ብጣዕሚ እዩ ዘለዎም። ሕጂ ኣብዚ ከዓ እቲ ቀንዲ ግዳይ ዝኾኑ ዘለዎ ሰም እዮም። ቀንዲ ሓደጋ ዘጋጥም ዘሎ ከዓ መኪና ብሽክለታ እዩ ማለት እዩ። ስለዚ ተሓታትኒ ከዓ ባዕሎም እዮም ሰም እዮም። እቲ ጉድኣት ዝወርዶም ዘሎ ንዕኦም እዩ። እቲ ዝገብሮ ዘለዉ ታሽሙ ከዓ ተሓተቲ ሰም እዮም። ጥራሕ ናብታ ጉዳዮም ከመይ ገይሮም ናብታ ዝሓሰብዋ ጉዳይ ከመይ ገይሮም እዮም ይበፅሑ ዳ እዮም እምበር ኣይናይ እቲ ኩልኩል ኣይናይ እቲ ዘይሕለፍ ጠቕልላ ኣፍሉጦ የብሎም። በዓል መኪና እውን ነግሮም እዮም እቶም መኪና እውን ክላክ ክገብርሎም እዮም። ተረዲኻኒ እገብር ኢዶም እዮም ከምሕለፍ ብላዕሊ ሕለፍ ጥራዮም ብሎም ተረዲኻኒ። ስለዚ ኣብዚ ብጣዕሚ ታሽሙ ዘሎ ንሕና እውን ኣብ ጠጠብ ነብዘሎም ግዜ ታሽሙ ኣብ ካልእ ሓስብ ነረ ኣብ ካልእ ነረ እዮም ልካ። ስለዚ ኣብዚ ብጣዕሚ ሸለትነት ዘለዎም ማለት እዩ።

0: ኣብ መራሕቲ ብሽክለታ ዝረአ ጉድለታት ብዙሕ እዩ። ኩነታት ብሽክለታ ከይፈለጥካ ብዘይሕልፍ ምኻድካ ተወሳኺ ንሓደጋ ቀጠልያ መብራህቲ ምሃብ እዩ። ኪኖዚ ብጸልማት ተጐልቢብካ ሕጊ ትራፊክ ጢሒስካ ደፊርካ ምኻድ እውን ኣሎ።
1: ሕጂ ብፈላይ ምሸት ሕጂ ብዓብዪ ብክንኩል ጥራሕ መሳፍቲ ኮስ መብራህቲ ዘይብሎምን መብራህቲ እውን ይብሎም ረዲኻን ምሸት ትራፊክ ለን ኢለዮም ዝሓልፎ ትራፊክ ክንፀንሖም ከለና ከዓ ትራፊክ ማዕዶ ስለ ዝርኢኻ ይወርዱ ብዓብዪ ኸ መብራህቲ ዘይብሎ እዮም ዝኸደሎም ንዖም ድሕነቶም ውን ሓንቲ ሴፍቲ የብሎም ኩልኩል ይጥሕስዎ መብራህቲ የብሎም ተወሳኺ ሴማፈሮ እውን ቀይሕ እውን ናይ ቲናዮም ጥሕሶሞ ትኾኑ ስለዚ ኣዝዩ ሓደጋ ክወርዶም ከሎ ዞም ሰብ ኣዝኦም ሕጂ ኣዝዩ ከቢድ ሓደጋ ዝወርዶ ዘሎ።
0: ብዘይካዚ ወለዲ ንደቆም ኣብ ሰዓታት ቅድሚ ቐትርን ድሕሪ ቐትርን ንትምህርቲ ኣብ ዝወስድዎምን ኣብ ዝመልስዎምን ኣብ ቅድሚትን ድሕሪትን ናይ ብሽክለታ ኣወጢሕካ ብዘይሕለፍ መንገዲ ምንቅስቓስ ዝመፅእ ሰዕብን ኣቐዲምካ ምግንዛብ ኣገዳሲ ምዃኑ እዮም ፖሊስ ትራፊክ ትዕዝብቶም ዝገልጹ።
1: 2-3 ቆልዑት ሓደ ብድሕሪት ሓደ ብቅድሚት ፅዒኖም ክደለዎ ትረዲኻ ቆልዓ ወላ ሓንቲ ይፈልጥ ተወላዲ ባዕሉ ንወዱ ክሓልየሉ ክእል ኣሎ ተወላዲስ ንወዱ ባዕሉ ክሓልየሉ ክእል ቆልዓ ክወድቆ ክእል ሃንድበት ስለዚ ኣብዚኣ እቶም ወለዲ ክጥንቀቕሎም ወለዲ ነቶም ደቆም ክሓስብሎም ክክእል ኣለዎም

0: ንሳ ከም ኣባል ፖሊስ ትራፊክ ዞባ ማእከል ብሽክለታ ምስ መኪና ብዘጋጥም ሓደጋ ዝሰዓበ እንታይ ኣሎ ካብ ትዕዝብካ?
1: ብሽክለታ ምስ መኪና ዝሰዓበ ሓደጋ ሞት ኣሎ፣ ብዓብዩ ሞት ኣሎ፣ ስንክልና ኣሎ፣ ከቢድ ማህረምቲ ኣሎ። ኣዝዩ ከቢድ ብዓብዩ ሞት ኣሎ፣ ስንክልና እውን ኣሎ፣ ከቢድ ማህረምቲ እውን ኣሎ። ከም ንሪኦ ማለት ፎኩስ ማህረምቲ እውን ኣሎ። ታሳይክል እውን ታሳይክል ካ ሙሉእ ሙሉእ ተዓንውሉ ኣሎ።
0: ስለዚ ካብ ከምዚ ንምጥንቃሲ
1: ኣነ እንታይ ሞ ተጠንቂቖም ሕጊ ክቢሮም ታቤላ ክቢሮም ብድኽየት ፈሊጦም ክኸዱ ኣለዎም። ብዓብዩ ከዓ ምጉርባት እውን ኣሎ። ምጉርባት ተምሃሮ ሒዝካ ሰለስተ ክልተ ተምሃሮ ሒዝካ ምኻድ ኣሎ። እዚ ሓላፍነት ዘይምስካም እዩ። ስለዚ ተጠንቂቖም ክኸዱ ኣለዉ። ሕጊ ትራፊክ ኣኽቢሮም ኣለዉ። ብዓብዩ ከዓ እጂ ታቤላ ሓደ ሸጊርዎ ኣለዉ ርእይዎ ኣለዉ። እዚ ስለዚ ኣኽቢሮም ሕጊ ክኸዱ ኣለዎ የ ዝብላ

0: እዚ ሕጂ ታቤላ ብዓብዩ ኣሎ ታቤላ ናይ ቀደም ነሩ እንደገና ሕጂ ሓደ ሸጊሩ ወለ ታቤላ ትሒስዎ ግን ክመፅር ለና ሴማፎሮ ቀይሕ ትሒስዎ ዩ መፅ ኣለኹ ረዲኻ ታቤላ ጥራሕ ዘይኮነ ሴማፎሮ ክ ቀይሕ ትሒስዎ መፅ ኣሎ እዚ ማለት እዩ ረዲኻ እዚ ሕጂ ሸለትነ ካልኦልሓን ትምሎ ይምክእል እዩ
1: እዚ ቦታ ዘለናዮ ክጠቅስ እንተኮይነ ጎደና ንቕፋ እዩ ዝበሃል ካብዚ ኣባርትረስቴለ ትሪያ ዘለኻ ክሳዕ ታሕቲ ቀዳማይ መደበር ሚግሬሽን ታሕቲ ወሪድካ እዚ ብዙሕ መስቀላዊ መገድን ብዙሕ ፀዓቅን ከም ሹቕ ስለ ድኾነ እውን ምስ ናይ ማርካቶ ዝተተሓሓዘ መራሕቲ ብሽክሌታ ብብዝሒ ኣብዚ ቦታ እዚ ጥሕሰት ሕጊ ትራፊክ ክገብሩ ንረኽቦም ኢና
2: ሓደጋ ንክንዕ ኮይኑ ግን በቲ መንገድና ንኸዶ በቲ ናይ ሽክሌታ እንተዝኸዱ መሓሸ ሕጂ ክንሪኦም ና ፀኒሕና በዚኣ ብናይ መንገዶም ክኾኑ ናይ ምንታይ እዚ ናይ ሓደጋ ምቅላዕ እዩ

ኣብዚ ክትሪኦ ከለካ ሕጂ ብክልኩል ጥራሕ ምሕላፍ ዘይኮነ ተኣኪብካ ምኻዱና ተኣኪብካ ብጉጅለ ምኻድ ኣሎ ፅርግያ ብምሉእ መልዎ ፅርግያ መሊኦ መፅራሕ ከይኮኑ እውን ዜሮ ማኖ ገይሮም መኸዱ እዚ ሕጂ ንሓደጋ ቀዳም ተጠቃዓት እዮም እዚኦም ሰባት እዚኦም ንሓደጋ ብድሕሪኦም መኪና ትመፅሉ ግዜ ስጋብታ ሽም ዝኾኑ ኣዝዮም ንሓደጋ ተጠቃዓት እዮም እዞም ሰባት እዮም ስለዚ ኣብዚ ከዓ ተጠንቂቖም ክኸዱ ከኣለዎም ክልቲኡ ኢዶም ማኒግሮ ክሕዝ ኣለዎም ፍሬኖም ሙሉእ ክህልዎም ክኽእል ኣለዎ

0: ዝኸበርኩም ተኸታተልቲ መደብ ቀስቲ ድሕነት ብመሰረት ኣባላት ፖሊስ ትራፊክ ክህብዎ ጽንሑ ምኽሪ ተረዲእና መራሕቲ ብሽክሌታ ኣብ ምንቅስቓሳትና ሕጊ ትራፊክ ከነኸብር ሸለልትነት ክነወግድ ብጥንቃቐ ክንጓዓዝ ብዘይካዚ ኣብ ዕለታዊ ምንቅስቓሳትና ንዝተጋገየ ዓገብ ክንብል ንዘይፈለጥ ግቡእ ኣጠቓቕማ ክንመክር እንታይ ገደሰኒ ኸይበልና ህይወትናን ህይወት ዜጋታትናን ክንሕሉን ይግባእ።
1: መጀመርያ ሰብ ብሽክሌታ በቲ ትኽየድ መገዲ ክኸዱ ኣለዎም። የማኖም መስመር ሒዞም ክኸዱ ኣለዎም። ተደሪቦም ክኸዱ ይብሎምኒ። ምጉርባት ክጓረቡት የብሎምን። ከምዚ ዝበለ ክትብልጥንሓኸኻ ኣብ ኣዘዋውሮኦም ከዓ ተጠንቂቖም ክኸዱ ኣለዎም። ዜሮማኖ ክጥቀሙ የብሎምን። ፍሬኖ እውን ተሳይክል ሙሉእ ተሽሙ ክህልዎ ክእል ኣለዎ። ኣብ ግዜ ምሸትካ መብራህትን ኣንፃባርቕን ክጥቀሙ ይኽእሉ ኣለዎም። ንውሕስነት ናቶም መብራህትን ኣንፃባርቕን ክጥቀሙ ይኽእሉ ኣለዎም።
2: ሕጂ ኣነ ገዛርሰ ሽግለት ኣለኒ ዋላ ሓንሳ ሓንሳ ሰርቀ ድሓር ግን ርዳእኒ ስለምንታይ ከምዚከምዚ ገይረ ከይደ ሓደጋ ተፈፀምኩ ስለምንታይ እዩ ንነብሰይ እኮ ድሕነት ኢለ ነብሰይ ሓታ ሕጂ ቶም ንብሎ ዋላ ሰሙር እወሃብ እንዲ ንሪኦና ይካየዱ ጎስጓስ ዝግበር እዩ። እቲ ጎስጓስ ግን ኣብ ተግባር ኣይዋዕለ ሸለልትነት ንርኢና ካባይ ጀሚርካ ማለት እዩ። ስለምንታይ ከምኡ ንኸ ስለምንታይ ኣብ ማኪና ሓደጋ ንበፅሕ ስለምንታይ ንሂወትካ ኣዋጋ ዓደጋ ተእትዋ ንሕር ነብስኻ ኣዋጋ ዓደጋ እቲኻ የለኻን ማለት እዩ። ሓደጋ ነቲ ዝሃርም ከማል ኣይፅቡቕን ንክልቲካ ኣይፅቡቕን እቲ ሕጂ ኣነ ከረሚለይ ከይኒ ዝበሃል ቋንቋ መፅእ ኢሉ ኣለዎም እሱ ካሃርም ኣይመፀን ዝበሃል የለ ግን ናይ መን ጌጋ ምዃኑኻ ናይቲ ሽግለታ ብደይ መንገዱ ስለ ዝኸይደ ኣሎ እቲ ሕጊ ረቂቕን ክሳይ ጌርና ፈሊጥና ክንከይድ
3: ብሽክለታ ካብዛ ጥቐስክዋ ባርተረስ የለ ንበላ ክሳዕ ታሕቲ ኢሚግሬሽን ቀዳማይ መደበር ቁልቁለት ምስ ወረድካ ብሽክለታ ብመሰረቱ ኣብዚ ክትቀሳቀስ ኩልኩል እዩ። ጠቕላላ ዘዊርዋ ክኸይሲ ኣብዚ ኣይፍቀድን እዩ። ኣብዚ ግን ብዙሕ እዩ ዘጋጥመና ዘሎ ንዕና በዚ ሒዞሞ ንመፁ ኣብዚኣ እንዴ ፀኒሐ ከምዚኣ እንዴ ኮይነ ዝብል ምክንያታት ኣሎ። ስለዚ ዝኾነ ተጠቃሚ ብሽክለታ ኣብዛ ጎደና እዚኣ ክንቀሳቀስ ብሕጊ ትራፊክ ኩልኩል ምዃኑ ፈሊጡ ካብ ሕጂ ንንዮ ኣብ ተግባር ክውዕላ ንምሕፀኖም

ናብዚያ ፅማ ኣብ ዝተፈላለየ ኩርናዓት ዓለም ብምዃን መደባት ሞዛይክ ኣብ ምክትታል እትርከቡ ክቡራት ተኸታተልትና ኣብ ዘለኹሞ ዕዙዝን ልባውን ሰላምታ ነብፃሕኩም ከመይ ቀኒኹም ሰዓትና ኣኺሉ እንሆ ዝተፈላለየ ትሕሶታት መደባት ሞዛይክ ኢና ሕዝናርኩም ቀሪብና ዘሎና ክሳብ ፍፃ መደብና ምሳና ሓቢርኩም ክትፀንሑ ብኸብሪ እናዓደምና ሰናይን ዕረፍትን ምዝንጋዕን ግዜ ክኾነልኩም እናተመነና ድማ መደብና እንሆ ብደርፊ ኢና ክንፍልሞ ብሓባር ናብ እስትድዮ

ሜይደይ ሓደ ጉንበት መዓልቲ ሰራሕተኛታት ኣብ መላእ ዓለም ብዝተፈላለዩ ምዕርግ ዝበለ ኣገባባት እዩ ዝፅምበል። ኣብ ሃገርና እውን ንሓደ ጉንበት መዓልቲ ሰራሕተኛታት ዝገልፅ ዝተፈላለዩ ግጥምታት፣ ደርፍታት ከምኡ ውን ሓፂር ዛንታታትን ቀሪቡ ነይሩ። ምሉእ ትሕዝቶ ናብታ መደብ ከስግረኩም እየ። ተኸታተሉ።

0: ጥበብ ኣብ ኩሉ ቦታ እዩ ዝግለጽ። ኣብ ስራሕ፣ ኣብ ምዝንጋዕ፣ ኣብ ሓዘን፣ ኣብ ሓጎስ፣ ኮታስ ወዲ ሰብ ኣብ ዝርከቦ ጥበብ ክርከብ ከሎ እዩ ዝያዳ ንሂወት ዝተመቕሮ። ከምቲ እኳ ንለባም ኣምተሉ ዝበሃል ብጥበብ ኣቢልካ ክትእምት ከለኻ ንሰብ ክመራመርን ክዘናግዕን ትኽእሎ ሞ ነዚ ናብራ ትርጉም ይውስኸሎም። ስለዝኾነ ሃኮስኦ እውን ብምኽንያት መዓልቲ ሰራሕተኛታት ውድድር ስነ ጥበብ ኣካይዱ ነይሩ።
1: መጀመርያ ቆልዑ ኮይንካ መደብ ትምህርቲ ክትጅምር ከለኻ ከምዚ መዋዕል ህፃናት ማለት እዩ ሓንቲ ጥራስ ኣብ ክልተ እያ ትወሃበካ። ሕጂ ክላስ ኣትዮም ተምሃሮ ከም ሓንቲ ጥራስ ዝሓዙ ሓዲኦም ኣትፍዮማ ካብ ክልቲኦም ሓዲኦም ስ ኣትፍዮማ መምህር ኣትዩ ጥራስ ክመውፁ ገለልዎ እቶም ክልተ ሕጂ ጥራስ ዘይብሎ ይህ ዳ ጥራስ ክንታይ ኣበይርካ ጠፊዩ ኣበይ ኣትፊኩሞ ጥራስካ ዓብ ነገር እዩ። ክንደይ ወጠጢ ድርከብ ሓንቲ ክልተ ከማ እቲ ሽግር ዶንፆ እዩ ኣምፅኦ ስ ኪዶ ኮይኑ ምፅ ገለ ኢዎ ዋካበይ ከን ምፅ ኪዶ ዋላ ከምንታ ሸይጣን ኣምፅዎ ኢዎ ከይዶም ተመራሪሖም ወፂኦም ውፅ ዝበሉስ ኣታ ከበይ እንታ ሸይጣን ኢዎ ዋንደይ ዋንታ ክንከዳ ወፂኻ ዋንደይ ንስካ ትፈልጦ ኢካ ኢለ እንዳ ደይፈልጦ ሞንታይ ዳ በቃ ሲ ናየድና ንመለስ ኢሎም ከይዶም ተመሊሶም ረኺብኩሞ ገለ ኢሎም ኣይረኸብና እንዳ ሸይጣን እንዲና ስኢልና ዮ ክትሕብረና መፂና ኢሎም ኣደንጊፆም ወን ይትማዕትዮ እተው ስከ እተው እተው እንኩሞ ኢሉ ተረፍ ነይሩ ሂብዎ ሰው ኢሎም ዶስታ እዋ እንዳ ሸይጣን ኣብዚ ማለት እዩ ኣብዘመለትረብሎም
0: እዚ ንዓመታት ከይዱ ዘሎ ስነ ፅሑፍ ንምትብባዕ ዝዓለመ መደብ ፀሓፍቲ ዝዕብሉን ኣስተማቐርቲ ጥበብ ድሌቶም ዝረኽብሉን እዮም። ኣብዛ ናይ ሎም ዓመት ናይ ስነ ጥበብ ምሸት እውን ሓይሉ ድለይቲ ጥበብ ኣብ ዝተረኽብሉ ሰራሕተኛታት ጥበቦም ከውሕዙ ምስኦም።
2: እዚ በተን ፌደሬሽናት ሰራሕተኛታት ብሃኮሰ ተማእኪሉ ዝኸይድ እንዲ ብምክንያት ሓደ ጉንበት ከዓ ነዚ ክነዳሉ በቂዕና ማለት እዩ። ዕላማ ናይዚ እንታይ እዩ? ሰራሕተኛታት መንእሰያት ቦታ ስርሖም ኣብ ትካላቶም ኣብ ሚኒስትሪኦም ኣብቲ ዘለዎ ፋብሪካታት ክኸውን ይኽእል ስራሕን ምስ ስነ ጥበብ ዝኸይድ እዩ። ግጥሚ ይኹን ካልእ ሓፂር ዛንታ ክኸውን ይኽእል ዝተፈላለዩ ናይ ሙዚቃ ሕጂ ሰራሕተኛስ ናይ ስነ ጥበብ ተኣሽሙስ ኣለዎ ዝምባል ኣለዎ። ሕጂ ነዚ ከካብ ትካላቱ ፈትሽካ ብምክንያት ሓደ ጉንበት ካ ምስቲ ዕላማ ናይቶም ሓደ ጉንበት ከዓ ዝኸይድ ናብ ህዝቢ ንምቕራብ እዩ። እቲ ምቅረባትና ናይ ሓፂር ግዜ ነይሩ ግን ብሓቂ ኣብቲ ሰራሕተኛ ሓደ ትሕዝቶ ከም ዘሎ ዓቕሚ ከም ዘሎ ኣብቶም መንእሰያሲ ናይ ምውሳእ ኹን ኣብ ሓፂር ዛንታ ኹን ኣብ ፈጠራዊ ስራሕ ዓቕሚ ከም ዘሎ ግን ኣርእና መቸም ምስቲ ሕፅረት ግዜ ክትሪኦ ከለኻስ ብወገና ዕጉባት ኢና።

ጥበበ ንስጡም ነግሕታቱ ህዝም ሓዊሱ ኣብ እዝንኻ ክዓልብ ከሎ ዝፈጥሮ ስምዒት ካልእ ነገር እዩ። ብፍላይ ነቲ ግጥሚ ዝበቅዕ ዜማ እንተደኣ ተሰሪሑ ንውሻጢ ህይወት ሰላሒልካ ክትበፅሖ እዩ ዘኽእል። ንኣእምሮኻ ድማ ከከም ትሕዝትኡ ትዝታ ኣስተንትኖን ሓጎስን ይልግሰሎም። ስለ ዝኾነ ደርፊ መኽፈት ዝውድድር እዩ ዝነበረ።

0: መደብ እዩ ዝዓመት ዓመት ሃኮስአ ኣብ ልዕሊ ተኻልእ መደባቶም ነቲ ስነ ጥበባዊ ዕዮታት ከዓ ከም ዝረእኻዮ ድራማ የእትዮም ሎም ዓመት ከዓ ናይ ሓፂር ዛንታን ናይ ግጥምን ውድድር ይገብሩ ናይ ከምኡ ናይ ብሞባይል ዝተሰኣለ ፎቶግራፍ ማለት እዩ። እዚ ሕጂ ነቶም ሞያውያን በሎ ዋላ ነቲ ስራሕ እውን ስራሕ ብዓይኒ ስእሊ ስራሕ ብዓይኒ ስነ ፅሑፍ ከዓ ብግጥሚ ብሓፂር ዛንታ ማለት እዩ ከም ዝንፀባረቕ ድሓር ካብዚ ፐርፎርማ ከም ዝግበር ስለ ዝገብሩ ኣነ ፅቡቕ እየ ዝብሎ ናይ ሎም ዓመት ካ እንታይ ብሉ ጫርየሉ እቲ ናይ ስነ ጥበብ ምሸት ከይሮምሎ ንበይኒ ስነ ጥበብ ከምዘንሪኦ ዘምሰና ነቶም መንስያት ነቶም ፀሓፍቲ ሜድያ ኻ ምስ ተዘርግሐ ከዓ ከምኡ ብተመሳሳሊ ሰራሕተኛ ኮንካ ሆቢ ዝበሃል ነገር ኣሎ ብዙሕ ግዜ ኣብ ሰራሕተኛታት ማለት እዩ ተወሳኺ ቀባኣይ ሰኣላይ ገጣማይ ደራሲ ገለ ዝተፈላለዩ ነገር ክህልወካ ስለ ዝኽእል ከምኡ ንዝኣመሰለ ሞያታት ተኻትብሎ መተንፈሲ ክኸውን ይኽእል እዩ እቶም ዝፅሑፉ ኩሎም ካብ ኩምፓንያታት ካብ ትካላት ካብ ዝተፈላለየ ገለ ዝፅሑፉ እዮም ተወሳኺ ማለት እዩ። ስለዚ ኣነ ሃኮስየ ፅቡቅ ኩርናዕ እዮም ሒዞማ ዘለዉ እዚኣ ዝያዳ ከዓ ንሕና ብፍላይ ከምቶም ኮሚቴ ናይ ውድድር ስነ ፅሑፍ እቶም ፀሓፍቲ ዋላ ሆቢ ይኹን ዋላ ተወሳኺ ስርሖም ይኹን ሞር ነቲ ናይ ስነ ፅሑፍ ሕግታት ቅጥዕታት ኣማሊኦም እተዝፅሑፍዎ ዝብል ሓሳብ ስለ ዘለና ሓፀርቲ ሓፀርቲ ስልጠናታት የድልዮም እዩ ዝብል ለብዋ ኣመዓላሊፍና ኣለና ከም ዝረኣኸዮ
1: ግጥሚ ፍሉይ ኩርናዓት ናይ ህይወት ሒዙ ነቲ ኩርናዕ ዝያዳ ከምተዝተብህለሉ ከምተዘናግዓሉን እትመሃረሉን ዝገብር ሓፂር ግን ከዓ ንገላፂ ነግሕታት ዝሓዘለ ክፋል ስነ ፅሑፍ እዩ። መፅሓፍ ምሉእ ዘይገልፆ ጉዳይ ናይ ህይወት ኣብ ውሕዳት ተቃይቕ ብጥበብ ክቐረበልካ ከሎ ቀሊል ፀጋ ኣይኮነን። ገለፅቲ ግጥምታት ኣካል ዝምሸት ብምንባሮም ድማ ፅቡቅ ምሸት ገይርዋምስ እዮም።
2: ሎም ፅባሕ ዘይተኸፍለ ልቓሕ ተታሊለን ኣሽካዕሊለን ብድቁሰይ ምድኹ ዘበልክዎ ይፅናሓለይ ምባርን ዝዋህለሎ እኩብ ዕዳ መፂን ዘይክእሎ እዝጊሄር ክገብር ከም ገለይሉ ብተኣምር እዚ ዕዳ እንተ ዝኾነለይ እኽሊ እንተ ዝኾነለይ ሰሊ ለማሚነ ካብ ጅባ ካብ ዓውዲ ንማሕንቆይ መሃብ ኩሉ ፍርዲ ግና ከምኡ ኣይኮነን ካብኡ ዝገደደ ኣይትተዓደዩኒ
0: ፅሕፈትካ ርእሱ ዝኸኣለ ፍወሳ ርእሱ ዝኸኣለ ተኻትብሎ ናይ ስምዒትካ ናይ ምግላፅ ኣገባብ ስለ ዝኾነ ክተባባዕ ዘለዎ ነገር እዩ። ኣነ በዚ ኣጋጣሚ ሃኮሰ እዚ ዓመት ዓመት ከምኡ ንብል ኢና የመስግኖም እየ ክቕፅልሉ ከዓ ኣብ ልዕሊ እዩ ከዓ እቶም መንሰያት ከዓ ነዚ ከም ሓደ ስምዒትካ መንፀባረቒ ተወሳኺ ትህቦካ መጉልሒ መድረኽ ተጠቂሞም ክሳተፉ ዝያዳ ተሳተፉ ክህሉ ደስ ይብለኒ። በዚ ጋጣሚ ክገልፆ ዝደለካ ደቂ ኣንስትዮ ፀሓፍቲ ኣለዋ መንሰያት ምፉዓት ናይ ብሓቂ ማለት እዩ። ዓመት ዓመት ክዕወታ ንሪኤና ኣለና ሰኑን ክስስና ንደልየን እዚታት እዩ ናተይ ትዕዝብቲ ማለት እዩ። ኣብ ዝተፈላለዩ
2: ቦታታት ዝናኸደ ዘጓነፍዎ ውልቀ ሰባት ኣዛእናይ ሕቶታት ይሓትት ነበረ እታ ኣብ ዕዳጋ ቦታ ስራሕን ጎደናታትን እናዞረ ዝሓታ ዝነበረ ተመሳሳሊት ሕቶ ፅባሕ ክትመውት ኢኻ ወይ ክትሞት ኢኺ እንተትባሃልሲ እንታይ ንገበርካ ወይ እንታይ ንገበርኪ ትብል ነበረት።
1: ፅባሕ ክትመውት ኢኻ እንተትባሃል እንታይ ምገበርካ ዓብ ሕቶ እዩ። ኩሉ ሰብ ንናቱ መልሲ ምሃበ ገለ ክሕጎስ ገለ ክናሳሕ ኮታስ ሽበድበድ ምኾነ መስለኒ። እዚ ሕቶ ብፀሓፊ ትስኒት የማነ ናብ ተዓዘብቲ ዝቐረበ እዮም። ስነ ጥበብ ንውሽጢ ዝፍትሽ ምዃኑ ዘረድእ ፅቡቕ ትዕዝብቲ ድማ ነይሮም።
2: እቶም ካብ ዝተፈላለየ ክልል ዕድመ ዝነበሩ ተሓተቲ ከከመይንቶኦም ነቲ ሕቶ ክምልስዎ ተራእዩ ገለ ኣቦታት ኤፕ ሎማዓልቲ ምስ ደቀይን ደቂ ደቀይን ክሕጎስን ክስሓቅ ምሕለፍዋ ክብሉ መለሹ ገለ ኣዴታት ኣይ ኣብ ስደት ንዘለዉ ደቀይ ብስልክ ድዩ ብኢንተርኔት ረኺበ ኣዕለም ወላ ቢለም ተፋቅንኽዎም ግዲ ኣዝዩ ፈታሽ ሕቶ ምንባሩ ኣዝዩ ደሰብል ዝተፈላለየ መልሲ እዩ ዝውሕዝ ነይሩ። ኣብ መንጎቶም መለስቲ ግን ሓንቲ ኣብ ዕስራታት ትርከብ መንእሰይ ዝሃበቶ ምላሽ ሕፉን እያ ማለቦይ ሰሊሙኒ ንሳ ኣነስ ስቅ ኢለ ንሰራሕኩ ክትብል እያ ብቤቲ መልሲ መሊሳ
3: Zero.

0: 没，那还干？那还不光快速高高运动，不带那风沙吧？
1: ኣብ ስሉነት ዝሓወሰ ሃካይ ሰራሕተኛ ውዒል ሓዲሩ ሕብረተሰብ ይፈልጦ ምዃኑ እተረድእ ድራማ እውን ኣካል ዝመደብያ ነይራ። ንህዝብኻ ብተወፋይነት ምግልጋል ንውሽጢኻ ዕሪፉ ሓጎስ ብዙሓት ክሰፍን ዝኽእል ምዃኑ ዘዘንተወት እውን ነይራ።
2: ደንጎ ሰብ ነይሩ ዓስከ ይፈልጦ ዶ ይፈልጦ ከለል ኳይ ሳቤት ንዘሃብልክ ዕወ ፀዊዖ መስዑነቲ ወዲ ትፈልጦ ነዚ ገዘኢሎሞ እዛ ምኹኑ ገይረ ፈልጦ ቅድም ንገፎ
3: ኣላይ ስድራይ ተፀበይቲ ዘለውኒ ንናይ ለት ሲሳዮም ዓይነ ዓይነይ ዝርዮኒ ምጥፍኦም ምልምኦም ብተስፋ ዝማዕድውኒ እንተኾነ ጉልበተይ ገቢረ ዝናበረሉ ጋሕጋሕ ተስየ ዕራርቦ ዝዕርፈሉ እቲ እኳ ምሰዝማደይ ዘይራኸበሉ ኣንፈት መነባብሮይ ዘጠጣሓሉ ተሰኪመ ዝርፋዓሉ ስራሕ ምስ ተዓፅወ እንታይ ዝኾኖ ብምባል ኣትኪላ ሓሲበ ዕዮ ንምድላይ ኣብ ጎደና ተሰጢሐ ቁሪ እንዳቆረስኩ ፀሓይ ተመሲሐ ኣብ ዕድመ ንእስነተይ ናተይ ዝብሎ ሙያ ብዘይምጥራየይ ምስ ሕሉፈይ እንዳተራገምኩ ይፅበ ድራርለተይ እናተደፋቅኩ
1: ፀሓፍቲ ብምክንያት ኣይኮነን ዘፅሕፉ ዝብላ ኣባህላ ምርግጋፅ ዘድልዩ ሓቂ ኮይኑ ምፅሓፍ ዝያዳ ዕብት ከም ዝውስኽ ግን ርግፅ እዮም። ስለዝኾነ እዚ መደብ ዓመት መፅና ተኻየደ ኣብ ፀሓፍቲ ኣብ ፅለዋ ይፈጥር ከም ዘሎ ኣብዚ ውትድር ዝዕወቱ ፀሓፍቲ ዝምስክርዎ ሓቂ እዮም።
4: ፅቡቅ ምትብባዕ ዘሎ ምክንያቱ ስቂልካ ክትፅሕፍን ዝኾነ ነገር ግበር ተባሂልካ ወይ ኣጋጣሚታት ገለ ክትፅሕፍን ከምቲ ብወኒ ትፅሕፎ ነገር ሲ ኣይኮን ማለት ሲ ናይ ብሓቂ እቲ ተምሳጥካ እንዲካ ትፅሕፍ ኣብ ዝኾነ ግን ብዝያደ ከዓ ኣብ ከምዚታት ጉዳያት ናይ ውድድር ናይ ገለ ክስታይ ክኸውን ከሎ ከዓ ደስ ኢልካ ነቲ ነገር ዝገልፅ ዶ ምሻሎ ከምኡ ዓይነት ክትፅሕፍ ሲ ደስ ዝብለካ እዩ። ንዓኻ ከዓ ነቲ ናይ ፅሑፍ ነገርካ ሲ ይዕብልካ እዩ እየ ዝብል ኣነ
5: ብዙሕ ነገር እዩ ዝውስኸካ ሕጂ ኣብ ካልእ ግዜ ደስ ዝበለካ እንዲኻ ትፅሕፍ ማስ ከምኡ እዩ ሕጂ እንድሕር ኣብነት ኣብዚ ናይ በዚ ምክንያት በዓል ተገይሩ ማለት እዩ ኣብ ዕዮን ዓያይነትን ኣተኪርካ ኢኻ ትፅሕፍ ሕጂ ተቐይድካ ኣለኻ ማለት እዩ ሕጂ ኣብታ ተቐይድካ ያ ዘለካ በየነይቲ ኩርናዕ ጠሚትካ ትብል ማለት እዩ ሕጂ ፅቡቅ እዩ።
1: ኣብ ግዜና ሞባይል ብዙሕ ስራሕ ተጠቓለል መሳርሒ ኮይና ከም ዘላ ኩሉ ሰብ ዝርድኦ ሓቂ ኮይኑ ብፍላይ ኣብ ስእሊ ዘለዎ ኣበርክቶ ልዕል ምዃኑ ግን ኣብዚ ውድድር ብፍሉይ ጎሊሓ ትርአ። እዛ ኮሚቴ ናይ ዝመደብ ውድድር ናይ ስእሊ ሞባይል ምቕራባ ብሞባይል ብዙሕ ናይ ሜድያ ስራሕ ክስራሕ ከም ዝኽእል ንተዓዘብቲ ንምስኽኻር እዩ። ኣብ ምዕራባዊ ዓለም ሰነዳዊ ፊልምታት ከይተረፈ ብሞባይል ይስርሑ ከም ዘለዉ ክትሰምዐ ከለኻ መሃዝነት እንተደኣ ተሓዊስዎ ንዓበይቲ ካሜራ ክትትክእ ከም ትኽእል ትርዳእ።
6: እዚኣ ሓንቲ ንሕና ብዙሕ ዘይንጥቀመላ ዘለና ሞባይል ሲ ምሳና ኣሎ ኩሉ ግዜ ስለዚ ቅፅበታዊ ነገራት ካ የጋጥሙና ኣብ ሂወት ማለት እዩ ሕጂ ኣልዒልካ ንነገራት ብቕፅበት ክትስእሎም ምክኣል ምስቲ ካልእ ካሜራ ዶ ካልእ ማልእ ዓብ ነገራት ቅድሚ ሕጂ ዝነበረ ፀገማት ተቃልል ነገር እያ። ስለዚ ኣነ ፅቡቅቲ ተኣሹም እያ እሳውን ብተመሳሳሊ ከምቲ ናይ ስነ ፅሑፍ ሳልሳይ ራብዓ ዓመቶም እዮም ዘወዳድሩላ ዘለዉ መንስያት ከዓ እዚ እቲ ሓደሓደ ግዜ ሲ ነቲ ቴክኖሎጂ ብዝግባእ ስለ ዘይንጥቀመሉ እዚኣ ሓንቲ ዕድል ትህብ እያ ማለት እዩ ሓደ ንስኻ ትዕዝብትታትካ ተመክሮታትካ ትሪኦም ነገራት ኣብ ከባቢኻ ብቕፅበት ንክትሕዞም ይሕግዘካ ተመሊስካ ንክተስተማቕሮም ይሕግዘካ ካብኡ ሓሊፉካ ስራሕ ኮይኑሎ ማለት እዩ እ ንስራሕ ብከምኡ ዝኣመሰለ ኣገባብ ክግለፅ ዝኽእል ዕድል ምክፋቶም ከዓ ካልእ ነገር እዮም። ንኣብነት ካሜራ ምበሉ ካልእ ነገር ምበሉ ካልእ ነገር ምበሉ ግን ብቐሊል ዝበዝሕ ሰብ ምስትውዓሉ ምእንቲ ከማዕብል ተባሂሉ ብሞባይል ካሜራ ገይሮማ እዚኻ ፅቡቅቲ ዓመት ዓመት ቅፅልዎ ኣለዉ መንስያት ከ ዝያዳ ዚ መንስያት ሰራሕተኛታት ክጥቀሙላ እዚኣ ከ ኣነ በዚ ኣጋጣሚ ከዘኻኽሮም ደሊ ማለት እዩ ከባቢና እንዳተዓዘብና ክንከይድ ከም ዘለና እዩ ዘዘኻኽረካ እቲ ውድድር ማለት እዩ።

0: ጸላም ዕንቁ ሓፍተይ ዘርእስታ ብግርማይ ኣብርሃም ዝተገጥመት ግጥሚ ንዘስተውዓለ ብዙሕ መልእኽቲ ኣመሓላለፈ እያ። መዕፀውቲ ውድድር ዝነበረት ነቶም ንቐያሕቲ ጥራይ ከም ፅቡቓት ወሲዶም ፅባቐ ጸለምቲ ዝረስዑ ስነ ጥበኛታት ዓገብ ዝበለት እያ። ብዓብዩ ነቲ ሓደ ክተፀብቕ ኢልካ ነቲ ካልእ ምኽፋእህ ስምዒት ብዙሓት ተንኪፉ ከቢድ በሰላ ከም ዝገድፍ ንዝዘንግዐ መዘኻኽሪት እያ። ንምስትምቓራ ምሳ ክገርፈኩም ብርኹ ሰንበት።
1: ጸላም ዕንቁ ሓፍተይ ሓመድ መቑ ሓንቲ ኣነ ምስ ምፋጠይ ንስብ ምስሊ ዛጊ ሓለወት እናቆርጥና ሓለዋትና እናምዓርና ንዝፈንክሐ ቆርበት ለቢስና ደሩና ዓይኒ ዘይቅይሮ ህያው ደመት ቃላት ዘይሓፅሮ ንጹህ ግርህነት ነይሩ ምስሃና ከይተፀዋውዕና ካበይ ናበይን ከይበልና ኣብቲ ቕርዓት ገዛውትና ከም ክልተ ውሕጅ ፅምብር ንብል ነርና ኣሕልፍናዮ ከዓ ሕደ ኮይና ሓደ መዓልቲ ግና ካብ ዘንፃኽዮ ቁራስ ቅጫ ኣኻፊና እናበላዕና ብፀወታ ኣቲ ማዕዶ እቶም ኣግባዝ ዝወሊዖም ናስትሮ ሆጭ እናበሉ ብጭዳ ጎረሮ ድምድም ተኸብሮ ንሕና ሕያዎ ተባጊዕ ከዓ ናብራና ከም ሻሙ ብዘይውነ ግርዝ ኢልና ሕውስ ኢልናዮም ሻሙ ቅያሕ እያ ነራ ቅያሕ ጓል እኽርያ ኣበይ ከም ዝኣትወት ድሌሲ ኢነያ ሰሚዕክያ ሰሚዕ እያ ናትኪ ይፈልጥን ነታ ግርህነተይ ግና ሸዓ ስኢንያ ኣብ ዝላ ዘይብላ ከም ሽርፍ ኢላ ወይ ኣነ ተካል ወይዛ ግርህነተይ ዘይናተይ ክናድስ ኢነክናተይ ጸላም ዕንቁ ሓፍተይ ኣበይ ትህልዊ ትብርቲ ዕደዎ ትጃጅዊ ይሰልጠክ ደዎ ትበቕሪ ጽልእን ሂሮምና እናበሉ ፍቕሪ ዓይንናም ቂሮምና እናርኣና ኸይምርኒ ንሳቶም ከኣበይ ይህልው እቶም መጋባሕቲ ምስቶም ዘይደረፍቲ ትፍትፍትፍትፍ ይፍቲ ይፍቲ ከይትሕሉ ጥራይ ድቕድቕ ውሽጢ ባሕሪ ሕጂ ከዓ እወ ሕጂ ከዓ ጉድ ምብላይ ከምዝኣበየ ምፅዕዳው ልቢ ኸይረአየ ቀያሕያ ፃዕዳ ነፀላእየ ቀያሕያ ፃዕዳ ነፀላእየ እናተባህለስ ክድረፍ ሰብ ይቕኒል።

0: ሕሶታት መደባት ሞዛይክኹም ትከታተሉ ዘለኹም ብነቕርበልኩም ዘለና ሕሶታት ድማ ተዓግቡን ትዛነዩን ትብሉ ተስፋ ንገብር። ኣስዒብና ድማ መደብ ኣሰራርሓ ምግቢ ና ሒዝናልኩም ቀሪብና ዘሎና ዝተፈላለዩ ዓይነት ባህላውን ዘመናውን ዓይነት ኣሰራርሓ ምግቢ እሞ ብውሑድ ኣስቤዛ ጌርካ ዝተፈላለዩ መኣዛታት ምርካብን ከምኡውን ብዙሕ ዓይነት ምግብታት ምድላውን ዝብል እዩ። ካብዛ መደብ እዚኣ ድማ ንምሃር ክንብሉ ተስፋ ንገብር። ናይ ሎሚ ትሕሶቶ ኸ እንታይ ክኸውን ብሓባሪና ክንከታተሎ ናመምህር ዝጋርያ ንሰግር።
1: ሰላም ኩራት ተዓዘብትና ከመይ ቀኒኹም? ናይ ሎም መዓልቲ ንሰርሐ ከዓ ፈውሲ ናይ ጉንፋዕ ኮይና እሳኸ ከመያ ንክንሪያ ጠቕሚ ፃዕዳ ሽጉርትን መዓርን እዚ ሕጂ ጠቕሚ ፃዕዳ ሽጉርትን መዓርን እሱቀ ዝበልና ሰዓል ዘምፅኡልና ባክቴርያ ይቐትል ፈውሲ ዝተማኮ ከዓ እዩ። ቁፅሪ ሰለስተ ክንድቅስ ከለና ከዓ ፍርቂ ማንካና ሻሂ እንተበሊዕና ካብ ጨነኣፍ የድሕነና ኢልና ስርዓተ ምሕቃቅ መግቢ ይጠቕመና። ካልሲዩም ኣይሮን ሓፂን ኣለዎ። ፎስፎረስ ዝተባሃለ ዓይነት ማእድን ኣለዎ። ማግነዚም ፖታሽም ይሰርሕ። እንደገና ቫይታሚን ቢ ሲ ቢ ዲ ኣለዎ። ዝደኸመ ፍርቂ ማንካና ሻሂን ሽጉርቲ ሓደ ኩባያ መዓርን ጌርና ከዓ ማንካና ርብዒ ማንካና ሻሂ ክሩድ ቀሪበ ኣለኹ። ርብዒ ማንካና ሻሂ ካሙን ቀሪበ ኣለኹ። ማንካ ናይ ሻሂ ፃዕዳ ሽጉርቲ እዚ ኣኪብና ኣብዚ መኸነ ጥርሙስ ሕጂ ከነምኩኖ ኢና። ኣብዚ መኸነ ጥርሙስ ኩሉ ግዜ ዋላ ክንሰርሕ ከለኹ ሲ ግድን ጥርሙስ ነምኩኖ ግድን ይክመክን ዘለዎቲ ጥርሙስ እንታይ ንገብረሉ ፈጋዓ ኢሉ ከይስበርካ ጨርቂ ኢና ንገብረሉ። ጨርቂ ብፀረየ ንዓ ትብል ቀሪና ኣለና ጨርቂ ትገብረሉ ኣይስበርን ከዓ ንጥጥቆ ከምዚ ጌርና ንጥጥቆ ድሓር እቲ መዓር ክንዲ ዝደለናዮ ሓደ ኩባያ ምሉእ እንዲልና ንዓና ሓደ ኩባያ መዓር ዋላ ዞም ዓበይቲ ዞም ወለድና ዝብሉና መዓር ናይ ጥቅምቲ ባህሪ እንተረኪብካዮ ካብ ኩሉ ዓይነት ክትድሕን ትኽእል ወይ ካብ ሕማማት። ሕጂ ቀይሕ መዓር ኣብ ጥቅምቲ ዝእከብ ሕጂ ፃዕዳ ሽጉርቲ ካሙን ሁሩድ ሕጂ እዚ ይትኮስ ስለዝኾነ እዚ ናይ መዓር ይትኮስ ስለዝኾነ እቲ ጥርሙስ ኣብ ሰሳልስቲ ክፍት ኣቢልና ኢና ነንፍሶ። ኣብ ሰሳልስቲ ክፍት እንዳበልና ነንፍሶ። ሕጂ ጥርሙስና ከዓ ጥርሙስና ምስ መኽደን ኢና ንጥጥቆ ምስ መኽደን እዩ ሕጂ ዝነዳውሶ ድሓር ኣብ ሰለስተ መዓልቲ ብሰለስተ መዓልቲ ግን ንሪኦ ምእንቲ እቲ ጥርሙስ ከይትኮስ። ሕጂ ክድቅስ ከለኻ ፍርቂ ማንካና ሻሂ በሊዕካ ትድቅስ ድሕሪ እቲ ንእጅሎ ዘለና ምእጃል ሕጂ ኣጅልናዮ ኢና ንሓድር ዘለና ወይ ንቕኒ ዘለና እምበሪ ክብላት ተዓዘብትና ዘምከናዮ ጥርሙስ ከዓ

ሕራይ እምበኣር ኩራት ተዓዘብትና ሕጂ ፃዕዳ ሽጉርቲ ምስ መዓር ምስ ካሙን ምስ ህሩድ ተዓሽጉ ንሰለስተ ሰሙን እዩ ድፀንሕ ንክልተ ሰሙን ኣብ ሳልስቲ ብሳልስቲ ግን ነንፍሶ ኢና እንተዘይንፊስናዮ ክትኮስ እዩ ሓይሉ ኣለዎ ኣብ ናዓና ዝበና ከዓ ፃዕዳ ሽጉርቲ ምስ መዓር ንማለት እዩ ፃዕዳ ሽጉርቲ ማንካና ሻይ ኢና ጌርና ሰዓት ዘምፅእ ባክቴርያ ይቐትል ኢልና ፈውስ ዝተማኮ ከዓ ክንድቀስ ከለና ከዓ ፍርቂ ማንካ ናሻሂ ካብቲ ዝላዕጠጥናዮ ወይ ካብቲ ዝኣጀልናዮ ንበልዕ ካብ ጨናኣፍ ከዓ ክንድሕን ንኽእል ስርዓተ ምሕቃቅ ምግቢ ከዓ ይጠቕመና ካልሲዩም ኣይሮን ከዓ ሓፂን ስለ ዘለዎ ከዓ ይጠቕመና ፎስፎረስ ዝተባሃለ ማዕድና ኣለዎ ማግነዚም ፖታሽን ይሰርሕ ቫይታሚን ቢሲቢዲ ኣለዎ ዝደኸመ ኢልና ማንካና ሻሂ ሽኩርቲ ፃዕዳ ምስ ሓደ ክበያ መዓር ምስ ማንካና ሻሂ ህሩድ ማንካና ሻሂ ካሙን ፈፍርቂ ማለት እዩ ነዚአን ወይ ረርብዒ ወይ ፈፍርቂ ውሕጂ ካ ትገብር ኣብ ቀመም እዚ ንክልተ ሰሙን ንእጅሎ ምስ ኣጀልናዮ ሕጂ ካብዚ ኣብ ሳለስተ ብሳለስተ ከዓ ነንፍሶ ቁርብ ንኸፍቶ ድሕሪ ክንጥቀመሉ ማለት እዩ ሕራይ ሓደ ኩባያ መዓር ኢልና ሳያት ሓደ ኩባያ

እጅ ንሕና ኣብ ሰሳልስቲ ከፊትና ኢና ንሪኦ። ሕጂ ኩባያ ስለ ዝበለና ሓደ ኩባያ እንዲና ጌርና ሕራይ ሎሚ ጌርያ ድሕሪ ፅባሕ ክኸፍታ እያ ማለት እዩ። ድሕሪ ፅባሕ ሎሚ ጌርያ ድሕሪ ፅባሕ ክኸፍታ እያ። ሕጂ ከብኣ ከዓ ኩሉ ግዜ ንሕና ፒናት ባተር ጥሕንያ ገለ ድገዝእ ሰብ በዓልና ክንሰርሖ ንኽእል ኢና። እሱ በዓልና ክንሰርሖ ስለንኽእል ጥሕንያ ሕጂ ናይ ስምስምኛ ክንሰርሕ ብዝቐለለ ኢ ከዓ እዚ ሕጂ ናይ ስምስም ምስ ሕሙስ ኢና ንጥቀመሉ። ምስ ካልእ ዓይነት ክንጥቀመሉ ኢና ስምስም ኢልና ፍርቂ ሓደ ኩባያ ስምስም እንደገና ማንካና ሻሂ ፍርቂ ማንካና ሻሂ ከዓ ፔኪን ሶዳ ኢልና ዘይቲ ኦይል ኦሊቭ ኢልና እዚኣ ሕጂ ወዲእና ኣለና ናይ መዓል። ሕጂ ንሳ እንታይ ንክንገብራ መጀመርታ ስምስም ፅቡቅ ጌርና ኢልና ኣሪና ንሕምሶ። ሕጂ ከምዚ ጌርና ወርቃዊ ስጋዕ ዝኸውን ኣይተፅንሖን ኢኻ ዕር ስለ ዝብል ወርቃዊ ስጋዕ ዝኸውን ስጋ ከምዛ ክገብራ እንዲ ሕጂ መኮስተር ኣላትና እዚ ከምኡ ጌርና ሓሚስና ኢና ጢሒናዮ ብናይ ቡን ጌርና። ሕጂ እዚኣ ከዓ ብዙሕ ወርቃዊ ንገብሮን ኢና። ወርቃዊ ተጌርና እንታይ ይኸውን ዕር ብል ቁርብ እሞ ይሕምስ ኣሎ። ስምስም ስምስም ክሳብ ብዙሕ ዝቀይሕ ኣይንፅበዮን ኢና። ሕጂ ከድልየና ከሎ ቀንዲ ሕሙስ ሓደ ግዜ ሰሪሐ ነረ ዓተር ኣሊኽናየ ንሓድር ምስ ኣለኽናይ ከዓ ንጥሕኖ ፃዕዳ ሽጉር ብዙሕ ንገብረሉ በዚ ጥሕንያ ጌርና ከዓ ኣዳዊስና ከዓ ንመግቢ ነቕርቦ። ስለዚ ሕጂ ሰሪሐ ስለዝነበርኩ እዛ ጥሕንያ ግን ኣይሰራሕ እኳ ንሰርሓ ከዓ ኣለኹ። ሕጂ ዘይቲ ቀሪበ ኣለኹ፣ ንሱውን ቀሪበ ኣለኹ፣ ፔኪን ሶዳ ከዓ ቀሪበ ኣለኹ። ካብዚ ንላዕሊ ድሓምስና ሓደ ፅልም መልክዑ ካልኣይ ከለ ዕር ቁርብ ኣብ ኣፍካ ዕር ድበለ ስምዓካ እ ኣኺልዎ ብህድእ ዝበለ ሓዊ ሪኢኹም ህድእ ዝበለ ሓዊ ጌርና ኢና ቀረር ቀረር ከይብል ህድእ ዝበለ ሓዊ እዚ ጌርና ሕጂ ብናይ እውን ማሽን ጌርና ውቂጥና እዮ። እዚ ንሳም ንመርኣይ ኢልና ኢና ምፅና ኣኺልዎ ነለ ድጣሓናዮ ኣብዚ ድጣሓናዮ ኣሎ። ሕጂ ማይ ኣይትገብርኒ ኢኻ ብዘይቲ ኢኻ ትጥሕኖ ማይ ይግበርኒ ብዙ ዘይቲ ብዘይቱ ከዓ ኦይል ኦሊቭ ዘይቲ ኦይል ኦሊቭ ኢኻ ትገብር

ክቡራት ተኸታተልቲ መደባት ሞዛይክ ዝስዕብ ትሕዝቶ መደብና መደብ ዜና ሞዛይክ እያ ክትከውን ዝተፈላለዩ ኣብ ሰሙን እዚ ዝተካየዱ ኣገረምቲ ፍጻመታት ናይ ዓለም ሒዛልና ቀሪባ ኣላ።

ከም ንእሽተይ ቤተ መጻሕፍቲ እተገልግል ላምብሬታ ኣብ ህንዲ እዩ። ኣብ ከተማ ካርናታካ ሓደ መራሕ ላምብሬታ ኣብ ርእሲ እቲ ዝህቦ ናይ መጓዓዝያ ኣገልግሎት መጻሕፍቲ ቐሪቡ እዩ ተሳፈርቲ ዝጽበ። እዘን ሰለስተ እግረን ተሽከርከርቲ ሓጺር ርሕቀት ንምሽፋን ብትሑት ዋጋ ዝጓዓዛ ብምዃነን ኣብ ህንዲ ምርጫ ናይ ዝበዝሑ ሰባት እየን። ተሳፈርቲ ንምስሓብ መራሕቲ መካይን መብዛሕትኡ ግዜ ብድሙቕ ሕብሪ ዋዛ ዝመልኦ ጭርሖታት ወይ ብመሰጥቲ ፖስተራት ይሽልምዎን። ካብዚ ዝተጠቕሰ ፍልይ ብዝበለ ላምብሬቱኡ ብመጻሕፍቲ ዝሸለመ ህንዳዊ ግን ኣብዚ ግዜ እዚ ኣቓልቦ ማሕበራዊ መራኸቢታት ስሒብሎ። እቲ መራሕ መኪና ከምኡ ዝገበረ ተሳፈርቲ ኣብ ክንዲ ምስ ሞባይሎም ቁኒን ምባል ክሳብቲ ዝደለይዎ ቦታ ዝበጽሑ መጽሓፍ እንተንበቡ ካብ ዝብል ሓሳብ እዩ። ብዘይካ መጻሕፍቲ ኣብ እዋን ጉዕዞ ከዘናግዕ ይኽእል እዩ ብምባል እውን ካራሜላ ቀሪቡ እዩ። እዚ ህዝባዊ ኣገልግሎት ምስ ፈጠራ ዝተወሃሃደ ንእሽቶ ጻዕሪ ኣብ መዓልታዊ ህይወት ዓብ ለውጢ ከምጽእ ከም ዝኽእል ዘጉልሕ ተግባር ብምዃኑ ካብ ብዙሓት ኣድናቖት ረኺቡ። እታ ብዛዕባ እታ ላምብሬታን ንእሽተይ ቤት መጻሕፍቲ ዝተዘርግሐት ቪድዮ ክሳብ ዝሓለፈ ሰሙን ልዕሊ 1.6 ሚልዮን ግዜ ክትረአ ክኢላ። እዚኣ ላምብሬታ ጥራይ ኣይኮነትን ፍልጠት ዝመልአት ቦታ እያ፣ ብሉፅ ስራሕ ዝሓወይ ዝብሉ ገለ ካብቶም ዝተዋሃቡ ርእቶታት እዮም።

0: ብኢዱ ሞተር ነፋሪት ኣብ ምስራሕ ዝርከብ ኮተቴ። ወዲ 14 ዓመት ቻይናዊ ቸ ጂንጋንግ ናይ ነፋሪት ሞተር ኣብ ምስራሕ ተጸሚዱ እዩ ዝርከብ። ቸ ኣሞ ኣለ ህፃናት ከሎ እዩ ንመፃወቲ ኢልካ ብወረቐት ብዝስራሕ ነፋሪት ክምሰጥ ጀሚሩ። ኣብ መንጎ ብወረቐት ዓኹሊልካ ትሰርሖ ኩዕሶን ነፋሪትን ክድርቤን ከለኻ ዘሎ ፍልልይ ብምስትብሃል እታ ነፋሪት ኣብ ኣየር ክተንሳፍፍ ዝገበራ እንታይ ምዃኑ ክፈልጥ እዩ ተሃንጢ እዩ። ነዊሕ ከይጸንሐ መደቀሲኡ ናብ ናይ ፈተነ ክፍሊ ብምቕያር ክመራመር ወለዱ ተዓዚቦም።
1: At 14 years old, most kids are worried about homework, but Che Dingang built a working turbojet engine from scratch in his garage. Not a model, not a toy, a real, functioning jet engine that produces actual thrust.
0: ካብቲ ግዜ ትጀሚሩ ድማ ቸ መዓልታዊ 3 ሰዓታት ናይ ስነ ፍልጠት መጽሕፍቲ ንምንባብ ይውፍዮ ነይሩ። ኣብ ሳልሳይ ክፍሊ ድሮ ካልኩለስ፣ ኤሮዳይናሚክስ ከምኡውን ዝተሓላለኹ ሶፍትዌራት ከም ሶሊድ ወርክስ ከምኡውን ኮምፒውተር ኤድ ዲዛይን ኣጽኒዑ። ሓደ እዋን ቸ ብኢንተርነት ዝውሃብ ትምህርቲ ቀሲሙ በዕሉ ግብራዊ ነገር ክሃንፅ ወሲኑ። ስለዚ ድማ ኣብ ቲክቶክ ብዛዕባ ሞተር ናይ ነፋሪት ዝውሃብ ዝነበረ ኣስተምህሮ ብምክትታል ነቲ ዝረኸቦ ፍልጠት ተጠቒሙ ዲዛይን ናይቲ መምህር ከይቀድሐ በዕሉ ክነድፍ ተበጊሱ።

0: ንቻይና ዩዝ ዴይሊ ኣብ ዝሃቦ ሓበሬታ ነቲ ካልእ ሰብ ዝነደፎ ከም ዘለዎ ቀዲሐን ተሰሪሐዮ ትርጉም የብሉን ዋላ ሓንቲ ኣይተምሃርኩን ግዜ ምብኻን ጥራይ ምኾነ ክብል ተዛሪቡ ብጭሕሙ ዓለም ለኻዊ ኣቓልቦ ዝረኸበ ፖለቲከኛ ቱርካዊ ኦርሃን ኣብ ምብራቓዊ ግዝኣት ቱርኪ ቢንጎል ኣብ ዝርከብ ኣውራጃ ካርልዮቫ ኣቦ መንበር ሰልፊ ህዙር ኮይኑ ተመዚዙ ኦርሃን ካብ ብስልጣኑ ብጭሕሙዩ ዝናኽረክብ ክኢሉ ዘሎ
1: A Turkish politician has gone viral. Not for anything he's done. He was literally just appointed 2 days ago. For his mustache. Meet Orhan Avcı, the brand new district chairman of the Huzur party in Karlova.
0: እቲ ቱርካዊ ፖለቲከኛ ኣቓልቦ ኣብ ሙሉእ ኩርና ዓለም ዝርከብ ሰብ ኣብ ሓፂር ግዜ ክስሐብ ብምኽኣሉ ነቲ ብዛዕባኡ ዝዝርጋሕ ቪድዮታት ብዙሕ ዋዛ ዝመልኦ ርእቶታት ስዒብዎ እዩ ዋ ለበዳ ኮቪድ ኣይተወድአን ድዩ ንምንታይ ክሳብ ሕጂ መሸፈኒ ኣፍና ፍንጫን ገይሩሎ ክብል ሓደ ተዋዝዩ

0: ምጥፋእ ባርዕ ብማይዶ ወላስ ብማዕበል ድምፂ ኣብዚ እዋን እዚ ቴክኖሎጂ ክራቐቕን ዓለም ብፍጥነት ብምዕባለ ክትሕንበብን ንዕዘብ። ባርዕ ብማይ ምጥፋእ ተወጊዱ ብሓገዝ ማዕበል ድምፂ ክጠፍኣሉ ዝኽእል ግዜ በፂሕና ኣሎና። ኣብ ናሳ ምቅይያር ፀዓት ምቆት ዝምርምር መሃንድስ ጠፈረህዋ ጀፍ ብሩደር ባርዕ ንምክልኻል ዝዓለመ ናይ ድምፂ ማዕበል ከም ዝበለፀ ኣማራፂ ምዃኑ እዩ ኣቐሚጡ። ማይ ኩሉ ግዜ ኣይርከብን እዩ። ሓዊ ኣብ ነጥፋሉ እዋን ድማ ከቢድ ጉድኣት ክስዕብ ይኽእል እዩ። ኬሚካላት ድማ ከቢድ ዝኾነ ጥዕናውን ኣከባብያውን ሳዕብን ክህልዎም ይኽእል። ንምንታይ ሓዊ ንምጥፋእ ድምፂ ዘይንጥቀም ይብል። ኩባንያ ሶኒክ ፋየርቴክ ነቲ ሓዊ ዝፈጥር ኬሚካላዊ ግብረ መልሲ ንምብታን ትሑት ፍሪኩንሲ ዘለዎ ማዕበል ድምፂ ናይ ምጥቃም ብልሓት ኣበጊሱ። እዚ ማለት ዋዒ ነዳድን ኦክስጅንን ሓዊ ዝፈጥሩ ቀመማት ኮይኖም ሓደ ካብዚኦም እንተጎዲሉ ግን ነቲ ናይ ምቅፃል መስርሕ ሙሉእ ብምሉእ ደው ከብሎ ይኽእል። እዚ ቴክኖሎጂ ድማ ናይ ድምፂ ማዕበል ተጠቒሙ ንሞለኪላት ኦክስጅን ካብቲ ነዳዲ የርሕቆ። በዚ ድማ ኦክስጅን ይስእን ብምህላው ይጠፍእ ማለት እዩ። ጀፍ ብሩደር ነዳዲ ነቲ ኦክስጅን ንኸይጥቀመሉ ብቕልጡፍ በቲ ድምፂ ከም ዘንቀጥቅጥ ትገብሮ እሞ ስለዚ ነቲ ሓዊ ፈጢሩ ዝጸንሐ ኬሚካላዊ ግብረ መልሲ ተዓግቶ ክብል እዩ ዘረድእ። ኩባንያ ሶኒክ ፋየርቴክ ነቲ ተመራመርቲ ንዓመታት ክመራመሩሉ ዝጸንሑ ናይ ባርዕ ብድሆ ትሑት ድምፂ ብምጥቃም ፈቲሕዎ ኣሎ። እቲ ኩባንያ ኣብ እዝኒ ሰብ ዘይስማዕ 20 ሄርትዝ ወይ ትሕትኡ ፍሪኩንሲ ዘለዎ ማዕበል ድምፂ የፍሪ። ካብ ዝለዕለ ፍሪኩንሲ ዘለዎ ማዕበል ንላዕሊ ስለ ዝጓዓዝ ግን ኣንጻር ሓዊ ንምቅላስ ኣዝዩ ውፅኢታዊ ምዃኑ ይግለጽ። እቲ ኣሉታዊ መዳይ ናይቲ ቴክኖሎጂ ግን ዛጊት ኣብ ንኣሽቱ ባርዕ ጥራዩ ዝሰርሕ። ስለዚ ድማ ንሕጂ ኣብ ባርዕ ጫካ ወይ ዝኾነ ዓብ ባርዕ ክውዕል ኣይክንሪኦን ኢና።
1: They are not using leaf blowers to put out these fires. They're using sound waves. Normally, you'd use water, air, or a fire extinguisher. But engineers built a machine that can extinguish flames with sound.

ዝነውሐ ቲራሚሱ ተሰሪሑ። ኣብ ዓባይ ብሪጣንያ 100 ኢጣልያውያን ሸፋት ዝሓቆፈት ጉጅለ ኣብ ለንደን ተኣኪባ 440 ሜትር ንውሓ ዘለዎ መዝገብ ክብረ ወሰን ጊነስ ዝሰበረ ቲራሚሱ ሰሪሓ። እቲ ዝዓበየ ምቁር መግቢ ነቲ ቅድሚ ሕጂ ኣብ 219 ኣብ ሚላኖ ኢጣልያ ዝተሰርሐ ናይ 273 ሜትር ንውሓት ዝነበሮ ኣብ መዝገብ ዝሰፈረ ቲራሚሱ ክሰብር ከም ዝኽኣለ ብወግዒ ተረጋጊጹሎ። ነቲ 440 ሜትር ቲራሚሱ ንምስራሕ ኣስታት 2235 ኪሎ ግራም ብሮ፣ 50,000 ሌዲ ፊንገር ዝዓይነቱ ብሽኮቲ፣ ከምኡ ውን ልዕሊ 3,000 እንቋቑሖ ኣብ ጥቕሚ ከም ዝወዓለዩ ተሓቢሩ።

ንድሕሪት ምልስ ኢልና ታሪክ ቅብኣ እንተዳርእና ቅድሚ ኣሽሓት ዓመታት ኣብ ዝተፈላለዩ ስልጣነታት ናይ ሕብረተሰብ ብዝተፈላለዩ ንጥረ ነገራት ተጠቂሞም ሓሳባቶምን መልእክትታቶምን ብቅብኣ ኣቢሎም ይገልፁ ከም ዝነበሩ እዩ ዝፍለጥ። ብፍላይ ድማ ሮማውያንን ግሪካውያንን ነቲ ዘመናዊ ዝበሃል ቅብኣ መሰርት፣ እዚ ድማ ብፍላይ ኣብቲ እዋን እቲ ዝነበረ ፍሉይ ቅድታትን ከምኡውን ምንቅስቃሳትን ከም ዝነበረ እዩ ዝንገረሉ። ኣብዚ እዋን እዚ ድማ ዝተፈላለዩ ቅድታት ቀሪቦም ዝተፈላለዩ ዓይነት ቅብኣታት ኢና ንርኢ ዘለና። ንሎም ድማ ኣብ መደብ ኩርናዕ ፅባቀ ብፈትልን መርፍእን ኣላጊባ ቅብኣ ዝሰርሐት መንእሰይ ናሕዝነርኩም ቀሪምና ዘሎና ንምሉእ ትሕዝቱ ናብታ መደብ ከስግረኩም እየ። ተኸታተሉ።

ጥበባን ክእለታን ንምግንጋም ኣይሸግርን። ኢዳ ዝሓለፎም ስራሓታ ምስ ተዓዘብካ ብቕዓታ ቅድመ ኩነት ይግለጸልካ። ኣብ ስነ ጥበብ ዓለም ዝሳተፍ ሰብ ኪንዮቲ ብቓላት ኣሰኒ ዝገልጾ ፍሉይ ውህበቱ ዝያዳ ዘበርከቶም ውሕሉል ኣእዳዊ ዝሓለፎም ስራሓት ምስ ተዓዘብካ ነቲ ጽባቐ ብተመስጦ ንምግላጽ ዝፍትን። መብዛሕትኦም ሰብ ጥበብ ስራሓቶም እዮም ኣብ ኩንዶኦም ቆይሞም ውሽጦም ዘሎ ጽባቐን ሕልምን ሓሳብን ዝዛረብሎም። ዘበርከትዎ ስርሖም ድማ ሕቡእ ምስሊ ውሽጦም ብምግሃድ ካልኦት ኣካል ናይቲ ምስቲ ምቓር ንምግባር ድኣ እምበር ኣበርኪቲ እየ ዝብል ኣተሓሳስባ ወይ ርድኢት ዘለዎም ኮይኑ ኣይስማዓካን። ስለዚ እምበኣር ጥበብ ዝሓለፎም ዝተፈላለዩ ስራሓት እንክትዕዘብ ምስጢሩ ንምፍላጥ ሕቶታት ዘበግሱን ብጥልቀት ንምስቲ ምቓር ዝዕድሙን። እታ ክዳን ምልቃብ መዓላ ዘለዋ መርፍእ ብርቂ ዝኾነ ስነ ጥበባዊ ስራሓት ክትፍር ምስ ተዓዘብካ ካብ ምድናቕ ሓሊፍካ ሕቶ ክተስዕብ ትቕሰብ። ብኸመይ ዝብል ሕቶ ይመጸካ? ዝተፈላለዩ ሕብርታት ተጠቒሞም ኣብ ካንቫስ ዝቐብኡ ምስ ተዓዘብካ ኣድናቖት ተትርፍ። ብመርፍእን ፈትልን ዝቕባእ ቅብኣ ኪንዮ ምድናቕ ዝወስድ ስነ ጥበባዊ ስራሓት እዩ። ኣብ ሰገን ኣርት ጋለሪ ካብ 24 ክሳብ 30 ሚያዝያ ሓይሊ መርፍእ ብዝብል ተይማ ብቤተልሔም ዘወልዲ ዝቐረበ ምርኢት ቅብኣ ንኣስተማቐርቲ ጥበብ መጋረጅኡ ኸፊቱ ቐኒዩ።

0: ኣብዚ ኤግዚቢሽን ሒዘየ መፂሮ ኣለኹ ስራሓት እኳ ናይ መርፍእ ስራሓት እንድዩ። እዚ ናይ መርፍእ ስራሓት መጀመርታ ብዛ ሃገር ንመጀመርታ ግዜ እዩ ዝቐርብ ደሎ እዚ ዓይነት ኤግዚቢሽን ንዓይ ከዓ እታ መርፍእ መታዕቢተ እያ ዋስ ምሳይ ድመፀት መሓዛ እያ ሕጂ ኣብቲ መጀመርታ ክጅምር ከለኹ ዳርጋ ሕብሪ ናይ ኢንግሬቪን ስራሓት እውን ነይሩ ገለ ኣብ ኮምኡታት እየ ፀኒሐ ሕብሪ ርሳስ ገለ ኣብ ኮምኡ እየ ፀኒሐ ሽዑ ድሓር ግን ስምዒት ደይብሉ ክኾነን ጀሚሩ በቲ ድፈልጦ ዓይነት ሜድዩም ኣይኮንኩ ንጥቀም ነይረ እዚ ናይ መርፍእ ሃንደበት ድመፅ ሓሰብ እዩ ናይ ኢንግሬቪንግ ክሰርሕ ምጀመርኩ ገለ ዋርኢፍ እታ ድፈልጣ መርፍእ ከ እንታ ክትሰርሕ ትኽእል ሽዑ ናፍቲ ድሞ ፈልጦ ክዕብዮ ድኽእል ነገር ከዓ ክምለስስከ ሽዑ እቲ ናይ መርፍእ ስራሓት ጀሚሮዮ የሕኩሰኒ ከዓ ጀሚሩ ከምዚ ውዱእ ስራሕ ክሪኦ ምስ ጀመርኩ ሲ ልዕሊቲ ብሕብሪ ብርሳስ ገለ ድገብሮስ ኣብቲ ናይ ኒድል ስራሓት ክኾን ከሎ ናይ መርፍእ ስራሓት ክኾን ከሎ ሲ ከምዚ ናቹራል ኮይኑ ይስምዓኒ ናተይ ነገር ኮይኑ ይስምዓኒ ጀሚሩ ደን እንዲብ ክሰርሕ ምስ ጀመርኩ ከዓ ስራሓት እውን ይበዝሕ እዩ ሞ ደየላልዮ እዚ ዓይነት ስራሓት እዚስ ሞ ከዓ ሓድሽ ካብ ኮነ እቲ ሰብካ የተባባዓካ እዩ ምስ ረኣይዋ ከምዚ ክትሰርሒ ኣብ ርኢናዮ ግናይ ንፈልጥና ገለ ክብለካ ምጀመረ ከዓ ኦኬ ስከ ኤግዚቢሽን ገይረ ምስ ሰብ እንተተላለኹ እቲ ናተይ ውሽጣዊ ስምዒታተይ ምስ ሰብ ዲስካስ ተገበርኩሉኻ ከመይ ተቐባልነት ይረክብ ንምባል ወፂሮ ኣለኹ ሕጂ 21 እንዳርጋ ድኾና ውሕዳ ስራሓት ሒ ዘቕሪበ ኣለኹ ግን ንመላለየ ብጣዕሚ ፅቡቕ
1: እዚ ሎሚ ምሳብ ዝተመቓረ ጥበብ እተላልዮ ዘላ ስራሓት ንኽዳሎ 4 ዓመት ከም ዝወሰደለያ ትዛረብ ንውሓት ግዜ ተገንዚብካ ብመርፍእ ንፈትልን ዝዳሎ ጥበባዊ ስራሓት ክብደቱ ንምግማት ኣየሸግርን
0: ታድደቕ ስራሕ ከይተረፈ በርፍእ ጌርካ ክትርቅማሲ ብዙሕ ግዜ ይደድሊ እቲ ሕብሪ ትመርፆ ኣብኡ ኩሉ እቲ ቤዚክ ነገራት ትጨርቂ ንባዕሉ ትመርፆ ሕብሪ ናቱ ቴክስቸር ናቱ ምስቲ ስራሕ ክሰባማዓ ኣለዎ እሱ ግዜ ድወሰደለየ ኮይኑ ይስምዓኒ ናይ ንባዕሉ እቲ ኣሎ እቲ ውሽጣዊ ናትካ ባህ ድብሎ ዓይነት ስራሕ ሒዝካ ክትመፅእ ኣለካ ቅድም ሲ ውሽጢካ ኢኻ ደስ ተብሎ ቅድሚ እቲ ድመፅእ ጋሻ ደስ ከተብሎ ምፍታን እንጂ ነዊሕ ድወሰደለየ ኮይኑ ይስምዓኒ እቲ ምርጫታት እዚ ዶ ይሓይሽ ንኽብል እምበር ድሌት ናተይ ነይሩ ደስ ኢል ንሰርሖ ስራሕ እዩ ነይሩ 4 ዓመት ወሲዱ ክብል ከለኹ ዳርጋ ሓንቲ በዓልቲ እያ ነራ ንዓይቲ ክሪኦ ከለኹ ስተብተብ ደይብሉ ሪላክስ ኮንካ እቲ ኢንጆይ እንዳገበርካ እቲ ውሽጣዊ ናትካ እንዳንበብካ እዩ ነይሩ ሽታሓን እዩ ነይሩ
2: እዚ ስራሕ ማለት ብቕዲ ፍልይ ዝበለ እዩ ከም ተራቕባ ኣይኮነን ማለት ብሕብሪ ጌርካ ገለ ዝስራሕ ስራሕ ኣይኮነን መርፍእ ንፈትልን ክሳይ እንዳገበርካ እዩ እቲ ዓይነት ከዓ ማለት ከምዚ ቅድሚ ሕጂ ገለገለ ኣዴታት ገለ ዝሰርሖኦ ዝነበረ ዓይነት እዚ ርክያሞ ዝበሃል ገለ ከም እንዳገበርካ ዓይነት ስራሕ

0: ሓደ ፎርም ሰሪሕካ ወይ ሓደ ምስሊ ትሒዝካ ስእሊ ክትሰርሕ ግን ዝሓተካ ዓቕሊ ማለት ካብ ዝርኢኻ ንምግማቱ ዘሸግር ኣይመስለንን እንታይ ዓይነት ዋጋ ከምዝኸፈለት የረዳእካ እዩ። እቲ ካብ ካልእ ዓይነት ቅዲ ቅብኣ ፍልይ ዘብሎ ከዓ ብሕብሪ ብብራሽ ብገለ ዘይምዃኑ እዩ እቲ ዓይነት ስራሕ። ድሓር ነፍሲ ወከፍ ሕንፃፅ ብሕንፃፅ ከዓ ግድነት ብፈትሊ ክትሓልፎ ስለ ዘለካ ንሱ እውን ኣህላኺ ይገብሮ ነቲ ዓይነት ቅዲ ማለት እዩ። እወ ኣጋጣሚ ከምዚ ሕስበካ እየ ንሓንቲ ሕንፃፅ ርሳስ ጌርካ ሕልፍ ክትብላ ቀሊል ነገር እዩ። ነታ ሕንፃፅ ብፈትሊ እንዳገበርካ ክትሰርሓ ግን እሞኻ ከም ጌርካ ሙሉእ ስእሊ ክትውድእ ኣብ ገለገለ ሞኻ ሕጂ ከምዚ ሙሉእ ናይ መሶብ ዝመስል ገለ ኩሉ እቲ ከለርፉል ኮይኑ ቮሊዩም ዘለዎ ገለ ክትሪኦ ከለካስ እንታይ ዓይነት ዓቕሊ እዩ ትብል ኢኻ? ማለት ከምዚ እንዳ ዓነ ክንዲ ዝኮፋ ይምበልኩም ከብል ነብሰይ ኣብ ግምት እቲ ክሪኦ ከለኹ ማለት ነዊሕ ሓልክስ ወሲድላ እዩ። ሕጂ እዚ ከዓ ውህሉል ናይ ካልእ ዓይነት ተሞክሮ ስራሓ ምኳኑ ከዓ ርዳእካ እዩ።
1: እዚ መጀመርያ ብጣዕሚ ንዓይሲ ከምዚ ገለ ደስ ዝብል ነገር ርኤ ምናልባት ቅድሚ ሕጂ ስራሕ ኤግዚቢሽናት ርኢና ኢና ክሳብ ንፉዓት ኣርቲስት ገለገለ ይህልው ይኾኑ። ምናልባት ኣነ ደስ ዝበለኒ ናይ ቤቱ ሕጂ ዛረብ ንድሕር ኮይነ ግን ኣብ ፍሉይነት ስእል ተገዲሳ ያ ሰሪሐ መስለኒ እቲ ንምስፋይ ንባዕሉ ሲ ካብታ ኣርቲ ወፃኢ ዓቕላ ሓትት ሕጂ ባኣስ በዳሂት ኮይና ተሰሚዓትኒ ብጣዕሚ ካድኒቕ እያ። ምክንያቱ ስእሊ ሓሲብካ ሓሳብ ኩሉ ዋሂድካ ሲ መሊስካ ብዛዕባ ምስፋይ ገለመለ ካልእ ፕሮሰስ ስለ ዝኾነ ብዓይነ ከምኡ ከዓ ኣብ ካልእ ዓይነታት ናይ ኣርት ዲዛይን ገለመለ ከዓ ብዙሕ ፋሽናት ገለ ስለ ትግደስ ብዓይነ ከምኡ ብጣዕሚ ድኒቕ እያ ማለት እዩ። ንዓይ ብጣዕሚ መሳጢ ነይሩ ማለት እዩ።
2: ቤተልሄም ዘወልዲ ብጥበብ ዕድመ ንእስነታ ፈሊማቶ ብጥበብ ድማ ጉዕዞ ህይወታ ትቕጽል ኣላ። ዝተፈላለዩ ብኢደ ጥበብ ዝፈርዩ ስራሓት ኣብ መፍራያ ትነጥፍ ዝተፈላለዩ ኣብ ከባቢኣ እትረኽቦም ጥረ ነገራት ኣወሃሂዳ ኢደ ጥበባዊ ስራሓት ተፍሪ ተወሳኺ ኣብ ቅብኣ እውን ኢዳ ተንብር እያ። ጥበባን ክእለታን ግን ፈልፋለ ስለ ዝኾነ ካብቲ ንሳ እትሕምብሰሉ ባሕሪ ጥበብ ሓንቢሳ ዝተፈላለዩ ጥበባዊ ስራሓት እያ ሒዛ ትወፅእ
3: እኳ ዳርጋ ቀንጠብጠብ እንዲዩ ካብ መጀመርቱ ርጋ ብስትሬት ከምዚ ክምሃር ኣለን ወይ ክገብሮ ኣለይኒ ኢለ ዝኣተኽዎ ነገር ኣይኮነን። ናይ ማማ ኣሎ ገለ ፅልዋ ትሰርሐ ገለ ነገር ትሰርሕ ንኣሹ ነገራት ዓበይቲ ነገራት ትሰርሕ ኣብ ገዛ ገለ ይርያ ምሽ ብወየ ደርጋ ኣትዮ ናይ እዝኒ ገለነን ኣሽቱ ዕንቆ ጌርካ ኣለጋጊብካ ገለ ምስራሕ ገለ በዚ እየ ጀሚረ እቲ ቤዚክ እጂ ኣብቲ ናይ እዝኒ ክንሪኦ ከለና እቲ መሰረታዊ ነገር ተጠቂመስ ከመይ ፅባቐ ይፈጥር ኣብታ ጓል ኣንስተይቲ የ መጀመርታ ክሰርሓሉ ፈቲና ሶል ናይ ጫማ እየ ድጥቀም እቲ ድጥቀመሉ መሰረታዊ ነገር ሲ ከም ዓብ ነገር ከምዚ መሪፀ ዘምፅኦ ነገር ኣይኮነን። እታ ጓል ሲ መሰረታዊ ነገር ተጠቂማ ሳ ከመይ ፅቡቕ ትረአሳ እየ መጀመርታ ደጀመረኒ ሽዑ ኣብ ናይ ሃማተ ደገፍ ስለ ዝረኸብ ናብ ትሕቲ ፅላት ሃማተ ኮይንና ንደገ ምውፃእ ጀሚረ ሽዑ ዘርጊሕና ክነውፅኦ ምጀመርና ከዓ ፅቡቕ ተቐባልነት ኦኬ ሞ ክቕፅሎ ኣለኒ ኢለ ሽዑ እናተራቐቕ ኩሉ ከይደ ከመይ ይደርቕ ከመይ ገለ ብዙሕ ነዊሕ እናተራቐቕ ኩሉ ክኸይድ ጀሚረ ኣብቲ ናይ ቦርሳ እንድሕር ርኢ ነ ርጋ ንእሽተይ ከለኹ እየ ጀሚረት ከብኡ ምስራሕ ዳሓር ግን ከምዚ ደስ ዝብለኒ ነይሩ ዋላ ቦርሳ ናይ ኣጋይሽ ድመወፅ ገለ ተሰኪምካ ገለ ምካት ናይ ቦርሳ ነገርካ ዳሓር እናማዕበልክዎ መፅ እጂ ኣብቲ ናይ ጨርቂ ይኹን ናይ ሰንተቲክ ዋላ እውን ናይ ሌዘር እናሓወስኩ ገለ ኢድ ሰርሕ ዘለኹም ናይ ቦርሳኻ
2: ዝተፈላለዩ ኩርናዓት ብምጥቃም ፍሉይ ጥበብን ሰሓብነት ዘለዎ ቅብኣታት እያ ኣዳልያ። ብዘይካዚ ዝተጠቐመትሎም ቅድን ኣቀራርባን ኣብ ልቢ ተዓዘባይ ፍሉይ ጦብላዕታ ዝፈጥሩ እዮም ነይሮም። ኣጠቓቐማ ሕብርን ኣሰኻኹዓ ምስልን ወዘተን ነቶም ቅብኣታት እናሻዕ ደጋጊምካ ንኽትሪኦም ዝዕድሙ እዮም።
3: እጂ ኣሎ እቲ ናይ ማማ ፅልዋ ኣሎ ክብለክ ፀኒሐ ሰፊኣ ዲቫኖ ትሰርሕ ገለ ዘ ቤዚክ ብመርፍእ ዝስራሕ ነገራት ብጣዕሚ እያ ትሰርሓሎ እጂ ሃንደበት ኣይኮነን መፂን ኣላምድ ንብላ ነይረ ዋላ ንእሽተይ ነገራት ሒዘ መፂ ነተ መርፍእ ፈትለሲ እዚኣ ከመይ ገይረ ክሰፍያ ናበይ ከብላዛ መርፍእ ገለ ከምኡ ብላ ነረት ንእሽተይ ከለኹ ሽዑ ዳሓር

0: ሻርሻይ ክፍሊ ገለ ምስ በፃሕኩ ልዮም ጓል እንታይ ክትገብሪ ትኽእል ገለ ከምኡ ዲስካስ ንገብር ነርና ንስማማ ሽዑ ኣብ ቤት ምህርቲ ዋርሳይ ከለኹ መምህር ገብርኤላ ክምህራ ጀሚረ ናይ ሸርሻይ ክፍሊ ክመሃር ኢለ ተመሃር ኢላ ትንሸ ሽዑ ኣብቲ መጀመርታ ይፈርሕ ነይረ ወላ ነታ መርፍእሲ ይፈርሓ ነይረ በቃ ከምዚ ይበቃ ኣብዘይ ኮንኪ እትዋስ ይሕልዋ ገለ ነይረ በቃ እታ መርፍእ ክርያ ውዕል ምስታስታይ ዳሓር ክርያ ጀመርኩ ምህር ገብርኤላ ደፊራ ትሕዞ ፅቡቕ ይመፀላ ገለ ከህንጥየኒ ጀሚርሸ ኣብዚ ናይ መርፍእን ናይ ሕብርን ድሕር ዳርእነ ኣብቲ ሕብሪ ናቱ ፅባቐ ኣለዎ ናቱ ደብዛ ኣለዎ እቲ ዕንቆት ኣለዎ ንዓይ ክሪኦ ከለኹ ግን መርፍእ ትቐርበኒ ካብቲ ዝያዳ ከም ጓል ኮይነ ገለ ደይኮነስ ምሳይ ዝዓበየ ስለ ዝኾነ እታ መርፍእ ነዊሕ ዘያ ከዓ ስለ ዝፀናሕኩ ሕጂ እቲ መሰረታዊ ነገር እዩ ከዓ ኣብ ገዛይ ክረኽቦ ዝኽእል እዩ እቲ ጨርቂ እቲ መርፍእን ፈትልን ዳሓር ኢኻ እንዳተራቐቕካ ትኸይድ እንታይ ዓይነት ፈትሊ የድሊ ይኸውን ነዚ ስራሕ እዚ እምበር ኣብቲ መጀመርታ ድኾነ ፈትሊ መርፍእን ጌርካ ኢኻ ትፍትኖ ሕጂ እሱ ነይርዎ ፅቡቕ ነገር በቲ ቤዚ ክረኽቦ ዝኽእል ነገራት ገይረስ እንታይ ፅባቐ ክፈጥር ይኽእል እዩ ነይሩ ቲ መጀመርታ ዳሓር ግን እንታይ እዩ ነዚ ስራሕ እዚ ደድልዮ እንታይ ከዚ ስራሕ እዚ ካብ መጀመርታ ኣሎ ዲኸ ዓለም ንለኸሰ ኣሎ ድዩ እዚ ስራሕ እዚ ዳሓር ኢኻ ትመራመረሉ ትጅምር መጀመርታ ኣብ ውሽጢካ ኢኻ ተስተማቕሮ ሕጂ ክሪኦ ከለኹ ኣነ ወርልድ ዋይድ ኣይተሰራሓሉ እንደሎ ያዳ በዓል ሜሪ ኢላንውድ ድበሃላ ኣብ 17 ክፍለ ዘመን ገለ ዝነበራ ጥራይን ሰሪሕናሉ ሓሊፈን እሰነየን ዕበይንኦ ነዚ ሞያ ክሪኦ ከለኹ ወርልድ ዋይድ ዋላ ግን ኣይተሰራሓሉ እንደሎ ውሕዳት ኣርቲስት እዮም ዘለዉ ኣብዚ ስራሕ እዚ ሕጂ ሞር ንዓይ እዚ ስምዒት ይህበኒ ክሪኦ ከለኹ ብኩሉ ሸንካቱ በቲ ቀረብ ይኹን በቲ ንዓይ ድመስል ምዃኑ ከዓ እታ መርፍእ ድፈልጣ ኣቕሓ ምዃና ከዓ ንዓይ እዚ ዝያዳ ምርጫ ኮይኑ ይስምዓኒ እንዲያ እንዳታ ዝፈታ ቅባ እትርጉማ እቲ ኣላርም መበለየ ምክንያት ኣብ ኩሉ ናይ ህዝቢ ኤርትራ ተርእናይ ኣብ ኩሉ ክርናዓ ደሎ ሲ ደርሆ ድሕርዳ ዘይኬርካ ስቲ ናይ ሰዓታት ነገር እዩ ድዝከረካ ንዓይ እቲ ናይ ሰዓታት ጥራይ ደይኮነ ዋላ እቲ ቀፃልነት ናይ ስራሕ እንኮላይ ደዘክረኒ ዓይነት ፍጡር እዩ ደሮ ኣሎ ደሮ ሓሚመ ኢሉ ኣይ ገድፎን ይምንቀም ሰዓቱ ኣይነጥርኒ ዋላ እታ ዝኸፍአ ድምፂ ውፅኡ ሴተሳእከ እዩ እቲ ባህሪኡስ ኣይገድፍኒ ዋላ ድኾን ኣይዕንቀፍኒ እታ ናይ ገደብ ናይ ሰዓት ክገብራ ዘለዎ ነገርሲ ይገብራ እዩ ኣለና ማስተይ ንሕና ከም ሰብ ኬንካ ስኻ ከዓ ሎሚ ገለ ኮይነ ኣለኹ ገለ ምክንያት ኣለና ሓንፃ ዓንሳስ ቀፃልነት ደለዎ ስራሕ ይንሰርሕኒ ኢና ኣብ መንጎስ ትረክም ኢኻ ከም ሰብ ሕጂ ደሞመንት ደኸም ኩሉ ኣሎ ደርሆ ኣብ ርእሰይ እንታይ ኮይኑ ስ ዘየቋርፅ ዋይ ማስተይ እንታይ ኮይኑ እቲ ባህርናቱ ዘይገደፎ ኦኬ ኣነ ኣርቲስት እየ እንታይ እዩ ክቐፅለን ድኽእል ንዓይ እሱ እዩ ኣርቲስት ምዃነ እዩ ኦኬ ስለምንታይ ገርፎ ምክንያት ገይረ ስለምንታይ ገርፎ ቀፃልነት ዘለዎ ስራሕ ዘይሰርሕ ልክዕ ከምኡ እሱ እዩ ድመፀና ኣብ ርእሰይ እቲ ኣላርምሲ ኣብ ርእሰይ ኣለዎ ኩልሻ መነቓቕሒ ንዓይ ማለት እዩ ኦኬ ወጋሕታ ኮይኑ የተሳእካ ምሸት ኮይኑ ገለ እንታይ ኮይኑ እሱ ደይ ገርፎ ኣነ ከዓ ቀፃሊ ክኸውን ኣለዎ ትስራሐይ ከምኡ ኢለ ዝሓስቡ ዓይነት ፍጡር እዩ ንዓይ እቲ ናይ ሰዓት ገዲፍካ ማለት እዩ
1: ካብቶም ቅብኣታት ብምብጋስ ርድኢትን ኣተሓሳስባን እታ ስነ ጥበባዊት ብኣግኡ ትግንዘብ ሓደ ሰብ ውፅኢት ናይ ኣተሓሳስቡ እዩ ከም ዝበሃል ቀባኣይ እውን ሕብርታት ተጠቒሙ ህያው ዝኾነ ቅብኣ ከቕርብ እንከሎ ኣብ ውሽጢ እቲ ቅብኣ ኣተሓሳስቡ ከንፀባርቕን ኣብቲ ዛዕባ ዘለዎ ኣድናቆትን ተስተብህል
0: እቲ ስራሓት ዝበዝሐ እኳ ናይ ኣብቲ ናይ ባህላዊ ወይ እቲ ናይ ህዝቢ ኤርትራ ደተኮረ ዓይነት ስራሓት እንዲ ነይሩ እቲ ገዲኡ ከዓ ኢምፕሬሽን ናተይ ስምዒታት ዝሓቆፈ እዩ ነይሩ እቲ ዋላ እቲ ባህላዊ ኮይኑ ግን ስምዒታ ውሽጢሮ ኣሎ እቲ ንሕናስ ማስ ኣብ መዓልታዊ ሂወትና ደጋጥመና ነገራት የሓቁፈት ኢና ስፔሻል ከዓ ንዓይ ኣነስ

ዝስማዓኒ ነገረ ስ እንታይ እዩ ሕረ እታ መርፍእ ኣላ ኣብ ቦታ ኣላ ማስ ንዓይ ዓብይ ተራ ኣለዋ እታ መርፍእ ትገብሮ ነገር ሰብ ሂወተይ እንታይ ፅልዋር ኣለዎ እያታ ኒድል ወርክ ነይራ እታ መርፍእ ትሓልፎ ኣሎ ኣብቲ ጨርቂ

ክሓልፎ ንዑ ኣነ ኸ ከመይ ክሓልፎ ደለኒ ዳ መርፍእ ንዑ ምስ ሓለፈት ሓደ ፅባቐ ትፈጥር እያ ኣብ ድኾነ ጨርቂ ኣነ ኸ እንታይ ዓይነት ፅባቐ ይፈጥር ደለኒ ኣብ ሂወተይ ድቃ ከምታ መርፍእ ንምዃን እዩ ነይሩቲ ዕላማ እጂ እንታይ ሓሊፋ ኣነ ከምታ መርፍእ ኮይነ ዳሓለፍክዎ ነገራስ እንታይ ነይሩ ሽዑ እቶም ስምዒታት ክወፁሎም ኣብዛ ናይ መጀመርታ ኤግዚቢሽን እናተይሲ እሳታ መርፍእ ትሓልፎም ነገራት ኣነ ኸ ዳሓለፍኩም እንታይ ፅባቐ ፈጢሮም ኣብ ሂወተይ ከስተማቐር ዘቲነር ኣለኹ ኣብታ ናይ መጀመርታ ኤግዚቢሽን እዩ

ዋቅዒ ኣነ ይብል እቲ ሰብ ዝሪኦ ንስኻ ትሪኦም በበይን ድ ኣብ ናተይ ክሪኦ ከለኹ ግን ዋቅዒ ይብል ምክንያቱ ታ ክነግረግ ፀኒሕታ መርፍእ ተሓልፎ ነገራት እ ኣነ ሓሊፍየ ዶ ኣብ ሂወተይ እንታይ ፅባቐ ክፈጢሩ ኣነራ ተዕላማይ ምክንያቱ ደ ፓወር ኦፍ ኒድ እተ ሓይሊ መርፍእ ማለት እያ ዓበያጂ እታ መርፍእ ተሓልፎረላ ሂወት ኣነ ከ ሓሊፍየ ዶ ኦ ሓራይ በታ መርፍእ ገይረ ከ ተዝሓለፍኮ ክገልፆ ይኽእል ዶ እዩ ነይሩ እቲ ሰብ ከዓ ልክዕ ከምኡ ትስምዒ ሲ እዚ ከምዚ እዚ ከምዚ እንድዩ ገለ ክብለካ ከሎስ ዋላ ፍቲ ስምዒስ ምሳኻ ይኣቱ እጂ ፍታ ቀዳመይት መዓልቲ ብፍላይ ሲ ነዊሕ ዝተዘራረብክብሉ ግዜ ነይሩ ምስ ብዙሓት ከምዝን ከምዝን ድገልፀለይ ነዛ ስምዒ እዚኣ ኣይከኣልኩም እንታይ ክገልፃ ክእል ገለ ፅቡቅ እቲ ኣርእስቲ መሪፅ ከይረ ኣለኹ ፅቡቅ እቲ ከምዚ ፅቡቅ ገለ ክብለካ ከሎ ኣነ ዶ ቃዓኩ ኮይኑ ይስምዓኒ ዕላማ

ጉጅለ ባህሊ ዞባ ደቡብ ኣብ ምዕቃብ ባህለን እያታን ሃገርና ዓብዪ ኣበርክቶ ትገብር ዘላ ጉጅለ እያ። ብፍላይ ድማ ብዙሓት መንእሰያት ስነ ጥበባውያን ዘፍረየት ባህላውነቶም ዘየሰሱ ኣብ ዝተፈላለዩ እያታዊ መሳርሒታት ሙዚቃ ይኹን ትልሂታትን ደርፍታትን ብዙሓት መንእሰያት ኣፍረያ። ንሎም ድማ ሓደ ካብዞም መንእሰያት ስነ ጥበባዊት ናይ ሕዝናልኩም ቀሪምና ዘሎና ንሙሉእ ትሕሱ ናብታ መደብ ከስግረኩም እየ ተኸታተሉ።

ኣብዚ ናይ ምርኢት ሙዚቃ ኣጋጣሚ ውህደትን ውሕልነትን ብግቡእ ተንጸባሪቖም ከም ዘለዉ ትዕዘብ። ሓደ መሳርሒ ሓጺር ዜማዊ ሓረግ ይጻወት፣ እቲ ሓረግ ድማ ብኻልእ ድምፂ ተደጊፉ ይቃላሕ። እቲ ናይ ምምልላእ መስርሕ ባህሪ ናብቲ ህርመት ይዝርጋሕ፣ ኣብ ሓደ ህርመት ዝሰመረ ቕዲ ይጽወት፣ ቅዲ ድምፂ እውን ምስኡ ተሳንዩ ይቃላሕ። መድረኽ ብቕጽበት ይዕምር፣ ስሙር ጣቕዒት ምስ ርእሱ ምንቅስቓስ ነቲ ህርመት ነዳዲ ይውስኸሉ። ክራርን ከበሮን ሻምብቆን በገናን ጣቕዒትን ኣቃውሟን ፍጹም ውሃድ የንጸባርቑ። መድረኽ ያታ ያታ ይሽትት፣ መሳርሕታት ሙዚቃ፣ ልብሲ፣ ትልሂት፣ ህርመትን ቃናን ኩሉ ያታውዩ። ኣካል እዚ ምውሃድ ብምዃን ኣብ ማእኸሎም ተረኺባኣላ። ባህግልባን ናይ ወትሩ ሕልማን ስለ ዝኾነ ፍ

ፍጹም ሓጎስ ይፈጥረላ። ኣባል ዝጉጅለ ባህሊ ጥራይ ኣይኮነትን። ንሳ ውላድ ናይ ዝህር መትያም ኣብዚ መድረኽ ብጥበብ ተወሊዳ ኣብ ዓብያን ዓንቢባን ከም ውርሻ ስድራ ቤታ ነዚ ባህልን መድረኽን ትሕልዎን ትንከባኸቦን መዓልታዊ ምንቅስቓሳ ምስ ሞይኣ ብምትሓዝ ዝጥምቶ ንሞይኣ ልዕሊ ዝኾነ ነገር ዋጋ ትኸፍለሉን ናይ ቀዳምነት ቀዳምነት ትህቦን ካብዚ ባህላዊ ዓውዲ ወጻኢ ዝኾነ ህይወት ከምዘየለ ተኣምንን ብትብዓት ትዛረበሉን ኣብ ውሽጢ ሕቕፊ ዝውርሻኣ ክትነብርን ከተስተንፍስን ትምነም። ኤርትራዊ ባህሊ ተዓቂቡ ጥራይ ዘይኮነ ከምቲ እተስተንፍሶ ኣየር ኣብ ዓለም ሰፊሑ ክርአ ትሓልም። ዮውሃና ኣበራም

0: ዛንታ ዮሃና ብህይወት ከተማ እዩ ዝጅምር። ኣብ 1994 ኣብ ከተማ መንደፈራ ተወሊዳ ስምዒት ስነ ጥበብ ካብ እግሪ ተኽላ መስኣ ዝተሃንፀ እዩ። ቁፅራዊ ቐመርን ፊደላትን ብዝግባእ ከይፈለጠት እያ ብመዝሙሩን ደርፍታትን ልሳና ከፊታ።
1: ኣነ ግን ካብ ብንእሽተይ ቆልዓ ከሎ ከያ ትብለኒ ማማና ኣዴ ማለት እዩ ከበሮ ተገዝአለይ ነራ ወኒ ነርኪ ገለ ትብለኒ ቆልዓ ከለኹ ዋላዩ ብቆልዓ ከለኹስ ከበሮ ገዝአልክ ነረ ከበሮ ጌርክ ተሃርሚ ትውድስ ገለ ነርኪ ገለ ትብለኒ ንእሽተይ ከሎ ክርዳአኒ ዘይክእል ከሎ ማለት እዩ። ድሓር ብመባእታ ምስ ጀመርኩ ትምህርቲ ግን ፅልዋ ነይርን ከምዚ ንክደርፍ ገለ ኣኪበየነተን መዛኖይ ማለት እዩ ይደርፍ ገለ ገለገለ ከምዚ ድሌት ነርኒ ስዕበየ
0: ዮሃና ኣብ ቀፅሪ ስነ ጥበብ ካብ ዝዓበዩ ስነ ጥበበኛታት ሓንቲ እያ። ገና ብህፃና እያ ናይ ስነ ጥበብ ባይታ ረኺባ። ኣብ ናይ ኣብያተ ትምህርቲ ጉጅለ ባህሊ ተፀንቢራ ኣካዳምያዊ ትምህርታ እናተኸታተለት ኣብ ቀያሕቲ ዕንበባ ብስነ ጥበብ ዓብያ።
1: እቲ ጉጅለ ባህሊ ከም ንፈልጦ ኣብ ትምህርቲ ክትምሃር ከለካ ናይ ባህሊ ኣሎ ምሽ ከምዚ ውድድር ገለ ዝወዳደርሉ ከምኡ ድሌት ስለ ዘለና ንክምዝገበ የለ ተመዝጊበ ዋዕት ማለት እዩ ብቕዓተ ርእዮም ከዓ ኣለዉ በዕሉ መምህር ወዲ ፎቶ ኣበይ ንስ ዩ ነይሩ ጠርናፍ ናይ መባእታ ክምሃር ከለኹ ንስ ሰልጣን እዩ ነይሩ ታብ ናይ መባእታ ማለት እዩ ምስኡ ኮይነ መዝሙራት ንዝምር ገለገለ ቀንዲ ዝጠቕጠሉ ዝነበርኩ ሞያይ ሕጂ ካብ ብንእሽተይ ደርፊ እየ ዝፈቱ ነይረ መዝሙር ነይሩ ከምዚ ደቂ ካብ ክላሳት ገለ ካብ ቤት ምህርትታት ንቤት ምህርቲ ገለ ወዳደር ነይሩ ናብ ጥቃሕቲ ዕንበባ ከለና ማለት እዩ ቲቦ ምስ ኣዜንዳ ገለ ወይ ካብ ዝዓዲ ከባብታት ወፃኢ ዓረዛ መፁና ገለ ምሽ ከምዚ ቤት ምህርቲ ቤት ምህርቲ ንወዳደር ነርና መዝሙር ኤደ ዝምር ነራ ሽዑ ከበሮ ከዓ ይፍትን ነራ ሽዑ ሃርም ነረ ንንእሽተይ ንንእሽተይ ሽዑ ከበሮ ከዓ ሃርም ነረ መዝሙር ከዓ ነረናኒ ከይርስዕ እንዳ እምበር ነይሩ ኣብኡ መዝሙር በይናይ ኣይኮንኩን መዝሙር ስለዝኮነ ክልተ ሰለስተ ሰባት ኮይና ገለ ኢና ንሰርሖ ክበሪ ትብል ነራ ጥዕምቲ ፈትዋ ማዓት የርስዕ ኣይኮኑ እምበር ክበሪ ኣትናትና ፅላል ክበሪ ንዘል ኣለም ንዘል ኣለም ክበሪ ናብዛ ዓለም መመሪሲ ወላ ኣኸይላሎ ዓደይ ክቡሪ ስምኪ ዓደይ ብሎ ምፅባ ኣለና ልክብ ጎንኺ ፈትዋ ማዓት ነረ ቀዳመይቲ ከዓ ንዓይ ማይክሮፎን ህቡኒ ነይሮም ሽዕ ስለዝፈትዋ ከምዚ ድበልኩ ከዓ ደርፊ ስለዝፈቱ ሕጂ ናብኡ ጥራሕ የፀቅድ
0: ጉዕዞ ጥበብ ዮሃና ኣብ ቀያሕቲ ዕንበባ ጥራይ ዝሕፀር ኣይነበረን። ነብሲ ወከፍ ንጥበብ ልባ ኣብ ዝኽፈተትሉ ህሞት ስምዒታ ክዓብን ሓያል ድሌት ካሓድራን ጀሚሩ። ጥበባዊ ድሌታ ኣብ ቀፅሪ ቤት ትምህርታ ጥራይ ተሓፂሩ ከይተርፍ ልዳት ጥበብ ብተደጋጋሚ ክትኩሕኩሕ ተረኣያ። ኣብ ናይ ልምምድ ቦታ ግጅሎ ባህሊ ዞባዶ ብምኻድ ትዕዘም ነራ። ንነብሲ ወከፍ ደርፍን ህርመትን ኣብ እትርእየሉ እዋን ድሌት ዮሃና ንዳዲ ይመልእን ብዓሚቕ ስምዒት ትቃፀልን ነራ።
1: ብዝኾነ ኣብታ ግጅሎ ባህሊ ተጠርኒፈ ግጅሎ ባህሊ ትንሳኤ ዝዋዶ ምስኦም ቀፂለ ንዓሰርተ ዓመት ገለ ዝኸውን ማለት እዩ ምስኦም ጀሚረ ብዓለማንኤል መሪፆምኒ ማለት እዩ መንፋዓት ካርኦም ሰባት እትቡ ገለ ኣተ ኣተሓጒሰ ከምኡ እንዳበልካ ቀስ በቀስ ነቲ ላሃጃ ባህል ንክትለምዶ ቀሊል ኣይኮነ ከተማ ስለዝተወለድካ ማለት እዩ ኣባህል ኣሎ ገለ ናብኡ ከዓ እትከለኹ ክደርፍ ደስ ዝብለኒ ነይሩ ብዓለማንኤል ክደርፉ ከለዉ ኣለዋ ደረፍቲ ንፋዓት ክደርፉ ከለዋ ቅድመይ ዝነበረ ኣብኡ ገለ ብጣዕሚ እዩ ደስ ዝብለኒ ነይሩ ሽዑኡ እታ ጣቂዒት ምጥቃ ኣላ ዝኾነ ሰብ ሕጂ ጣቂዒት ቀሊል እንድዩ ኖርማል እንዳ ታ ጣቂዒት ከምዚ ኣየርካ ትጠቃዕ ገለ ካደኸበደት ስራሕ

0: ዞባ
1: ጠቕዒተ
0: ቁመናኻ ትሕልወሉ
1: ጠቕዒት ናቤት ሰኣታ ዝኸበደት ስራሕ ብኡ ጌርካ ቀስ ብቐስ ሽዑ ናብ ደራፋይ ትፀርብ ገለ ማለት እዩ
2: ብጀለዊ ሃልትንሳኤ ማለት ከምዚ መጋቢት ናይ ዞባ ደቡብ ማለት እዩ ኣሃማ ተጠርነፍ ኮይና ታ ጉጅለ ሃልትንሳኤ ነቲ ዓባይ ጉጅለ ባህልስ ትምግብ ዓመት ሙሉእ ትሰርሕ ማለት እዩ ዮሃና ከዓ ናብዚ እያ መፅያ ማለት ንእሽተ ከላ መጀመርያ ከም ተላሂት እያ መፅያ ከመጣቃዒት ከም ተላሂት ከምኡ ኢካ ትመርፅ ኣብ ዝዋዱ ኩላና ክንመፅ ከለና ብደርፊ ደይኮነ ብጣቂዒት ብተለይቲ ኢና ንመፅእ ማለት እዩ ዮሃና ከዓ ልክዕ ከምኡ መፅያ ማለት እዩ ግን ድምፃ ክንሰምዖ ምስ ፈተና ኣዝያ ናይ ብሓቂ ካብቶም ብሉፃት ናይ ዝዋዱ ማለት ምግና እንደይብሉ ዓይኒ ናይ ዝዋዱ እያ ሕጂ ብፍላይ ምስ ተመክሮ ድሕር ነዊሕ ዓመታት ማለት እዩ ሳ ኣብ ከተማ ይዓብያ ግን ኣብኡ መሳዕተው ትድሌታት ክኸውን ይኽእል እዩ ምስቶም ብፃታ ዮሃና በዓል ልዋ በዓል ሄለን ዝባህላ ነይሮም መፃእታ ስን ኣብ ዞባዶ ንነዊሕ ዓመት ኣብቲ ምቅባል ትባህሊ ከዓ እናተቀባበልካ ስለ ደርፎ ኣወዳትና ዋልድን ናይ ውልቆም ደርፊ ደርፊ እዮም ግን ምቅባል ዘለዎ እዩ ድምፃ ካብተን ኣዝየን ብሉፃት ማለት እዩ ዋላ ነብዚ ዓድና ክሪኣ ከለኩ ትላሃጃ እንዲሕጂ ዘገድሰካ ትላሃጃ ናይ ባህሊ ላሃጃ ኣደም ፅናታ ነቲ ባህሊ ናይ ብሓቂ እያ ተቃንዮ ማለት እዩ እቲ ዝሃብካያ ቆብቶ ብሎ ናይ ምፅናዕ ተኽእሉ ዓቕሚ ኣለዋ ሕጂ ሂብካያ ንምሸት ኣፅኒዕታት መፀካታ ደርፊ ኣዝያ ንፍዕቲ ድምፃዊት ማለት እዩ ብከም ዝፈልጣ ይኮነ
1: ከምዚ ድበልኩ ከ ብጣዕሚ ኣዝዩ ሓያልያ ማለት ጠርነፍቲ ዓቲቦም እዮም ሒዞማ ገለ ብጣዕሚ ናብታ ጉጅለ ንክኣቱ ካብቶም ተምሃሮ ከማ ከምዚ ከመይ ጌርካ ይደእቶ ገለ ሕጂ ኖርማል ኣይኮነን ዘእትዉ ነይሮም ዲስፕሊን ኣገዳሲ መፅናዕቲ ነቲ ሰብ ይግበረሉ ማለት እዩ ንበላ ኣነከኣቱ ተደኣ ኮይነስ መፅናዕቲ መንፋዕቶ ጥራሕ ኣይኮነን ዘድልዮም ንዕኦም ነይሮ ጉጅለ ባህል ትንሳኤ ካብቲ ደስ ዘብለና ይ ማለት እዩ ጎንጎንስ ዲስፕሊን ዳሓዘ ካይዳ ነይርዋ ብጣዕሚ እያ ድፈትዋ ምክንያቱ ነቲ ባህሊ ጥራሕ ኣይኮን ከናዊ ትሰርሖ ስነ ምግባር ሰነ ስርዓት ትሕትና ከባካ ዝዓቢ ሰብ ተክብር ገለ እዚ ከዓ ምሂሮምና ጎንጎኑ ማለት እዩ ኣዝያ ድፈትዋታ ጉጅለ ባህሊ ኩላኡ ዝነበረት ከዓ ሰነ ስርዓት ነይርዋ በዚ ጋጣሚ ንባዕላማ ነ ኣመናይ ዘመስግኖም ማለት ፋዓት እዮም ድሓር ኣብታ ጉጅለ መደባት ይዳሎ ብጣዕሚ ዓብዪ መደብ ምስ ዋሪ ከማን ሌላ ጌርና ነርና ፅቡሮ ማዓስ ምኳኑ ይደኖ ግን ሌላ ጌርና ነርና ምስ ዋሪ ጉጅለ ባህል ትንሳኤ ዘዋዶብ ናይ ኤሬቲቭ መደብ ናይ ኣውደ ዓመት ክመፅእ ከሎ ንዳሉ ነርና ዕብድ በለት እያ ነራታ ጉጅለ ባህል እንዳኮስኮሰት ትኸይድ ትኸይድ ካብኣ ያ ሽዑ ኣነ ናብታ ያ ነጢረ ዝብለካ ኣሎ ካብኡ ከዓ ትምረፅ ኢኻ
3: ዮሃና ኣብ ጉጅለ ባህሊ ትንሳኤ ዞባዱቡ ምስ ተፀንበረት እውን ፅቡቅ ገስጋስ ክተርእን ብልዑል ስነ ምግባር ክሰርሕን ስለ ዝኽእለት ብኣለይታን ሓለፍታን ተመስኪሩላ ናብ ጉጅለ ባህሊ ዞባዱቡብ ክትፅንበርያ ኽኢላም ኣብ ጉጅለ ባህሊ ዞባዱቡ እውን ምሶም ኣቐዲሞም ኣብ ዝፀንሕዋ ብፆታ ክትላለን ፍልጠት ክትቀስምን ሞያኣ ክትዕብን ክኢላም ክሳብ ሎሚ ድማ ንልዕሊ 10 ዓመታት ንጥፍቲ ኣባል እዛ ጉጅለ ብምዃን ኣብ ኩሉ ንጥፈታት እዛ ጉጅለ ትሳትፍን ስነ ጥበባዊ ስራሓት ተበርክትን ኣላ።

ጂም ዝጉጅለ ማለት ዘባዶም ምስ ተጠርነፍኩም ሰኣትኹ ድማ ኣዝዩ ንዓይ ዕብት ወሲኸ ናይ ባሓቂ ምክንያቱ ደ ይፈልጦ ፈሊጠ ገለ ዋላት ወኒ መሊሰ እንዳ ወሰኪ ኩሉ ከይደ ፍርያት ከዓኒ ኣብ ጉጅለ ባህሊ ዘባዶ ንፌስቲቫላት ንኸዶ ማለት እዩ ቀፃሊ እየ ምስኦም ዝኸይድ ምስኦም ኣለኹ ኣብ ፌስቲቫል ኤርትራ ማለት እዩ ኣብ ስኔማ ሮማን ገብሮ መዕፀው ገለ ረአኹውን ኣውታት ይሳተፈ ምስኦም ናይ ሓባርኹን ናይ ውልቂ ደርፍታት ከማ ንህቡንዮም ደርፈ ናይ ሓባር ከዓ ምስተመዋል ኬንኣነ ተመወዳት ከዓ ምስ ወዳት እናተቀባበልና ንደርፉ ደርፍታት እውን ኣለዉ ምስኦም ኮይነ ይሰርሕ ብውልቂ ከዓ ሃገራዊ ናይ ጉንበት ማለት እዩ ደቕረብክዎ ኣሎ 20 ሰነ ዝሳተፈ ኮታስ ብሓፈሻ ኣብ ዝድግበር ዞባ ምስኣቶም ኮይነ ማለት እዩ ንዞም ኣለይቲ ሓለፍተ ይኩሎም ምስኦም ኮይነ ድኾነ መደብ ተሎ ኣይተርፍኒ ምስኦም ሰ ይሳተፈ ኣብ ዝኾነ በዓል ማለት እዩ ጉንቦት ይኹን 20 ሰነ ይኹን ናይ ደም ይኹን ናይ መዓልቲ ከምቲ ሽኮርያ ናይ ፌስቱላ ገለመለ መዝሙራት ኣሎ ገለመለ ምስኦም ኣይተርፍኒ ቀፃሊ ምስኦም እየ ዝኸይድ ማለት እዩ ኣብ ጉንበት ኣማኒኤል ጎይቶም ብርሃኖ ኩላይ ማለት እዩ ብሰርሑለይ ደርፊ ንዓይ ጥራሕ ኣይኮነን ሰለስተ ክልተ መሓስተ ማለት ሰለስተና ኮይና ዝደረፍ ናይ ጉንበት ደርፍላ ጥምህርቲ ማዶ

ትብል ትምህርቲ ማዶ ትምህርቲ ማዶ ትምህርቲ ማዶ ትምህርቲ ማዶ ተፀዋዕ ክፍስ ይውሕደክዶ ዓደይ ወለላየ ዓደይ ወለላ ዓደይ ወለላ በዓልቲ ግርማ ወኒ ነይተረስዓኒ ክላሓልሲ ኩኩዓ ሕላ ክሰላለማ ክወቃቅባ ካማ እንዳበልኩ ደረፍ ማለት እዚኣ ኣዝየ ዝፈትዋ ጥዕምቲ ደርፊያ ማለት እዩ።

ምሳሜኤል መብራህቶም ንሳሙ ኮይነ ዝደረፍኮ ከ ኣላ ብርሃን ወዶ ክሕላይ ዝሰራሓለ ማለት ንሳ ከዓ ወትሮ ንሃገረይ ገልገለ እያ ትብል ንሳ ከዓ ካልእ ናይ ሓባር እያ ከምዝድብለካ ማለት እዩ። ናይ ኤክስፖ ዝሰርሖ ናይ ሓባር ገለ እዩ። ብዙሕ ፍልይ ዝስራሕ ኮስ የብለይን። ኣብቲ ናይ ሓባር ናይ ኤክስፖታት ግን ናይ ውልቂ ደርፈ እውን ይሰርሕ ገለ ኣረ ቅድም ዝደረፍኳ ነራ ማሕዘለይ ትብል ቆልዓ ሓዚለ ገለ ማለት እዩ ኣብ ፌስቲቫል ማሕዘለይ ኣይተኮርያለይ ወደየ ሰብ ገይርየለይ ማሕዘለይ ማሕዘለይ ስሉም ዕንቆታተይ ሰለስተ ዓመተይ እዋይ ናብ ዝባነይ ማሕዘለይ ኣይተኮርያለይ ወደየ ሰብ ከይርየለይ ኣታ ሕንዲ ወደይ ሕንዲ ወደይ ሕንትልትል ክሳደይ ኣምባሪለይ መሊሰ ደኸቱ ወካብ ከብደይ ምልኣት ደንበናንታ መኹል ዓይነይ ኣቲ ሕንቲት ጓለይ ሕንቲት ጓለይ ነታ ጓልካ ማለት ከምዚ እናበልና ንድርፍ መዓት ደርፍታት እወበላኒ ነራትን እወበላኒ እወ ይብሉኒ የምሕረለይዶ እወ ወለባይ ገይረ እወ ምስተቆኑናኒ በዚ ኣጋጣሚ ከዓ ቆናኒተይ ጠሊማት ኒአ ዘይተቆኖምኩ ምበር ቁኖ ፈቱ ማዓት ተቆኒነ ወለባይ ገይረ ገለ ብጣዕሚ እየ ዝፈቱ። ካልእ እዚ ናይ ኣብ ጉጅለይ ዝገብሮ ደርፍታት ከዓ ናይ ሓባር እዩ ከምትድበልኩካ ማለት እዩ። ማዓት ደርፍታት እዩ ማለት ናይ ውልቀ ያሉ ናይ ሓባር ድሰርሐሎ ከምትፈልጦ ማለት እዩ። ዝባዶ ተቅርቦስ ከምኡ ዓይነት ቅራብ ስለ ዘለዋ ኣብ ኩሉ ፍትን ይከባ

0: ዮሃና ድምፃዊ ጥራይ ኮነትን ኣብ ትልሂት ምስታፍን ብጣቕዒትን ብድምፅን ምዕጃብን ገለ ካብቲ ኣብ ጉጅለ ባህሊ ዞባ ደቡብ ካብቲ ፅምበራት ሒዛ ክሰርሐሉን ክትዓብየሉን ዝፀንሐት ዓውድታት ስነ ጥበብ እዩ። ኣብዚ ግዜ እዚ እውን ኣብ ተኸታታሊ ፊልምታትን ድራማታትን ክትዋሳእ ትረአላም።
1: ጎኑ ጎኑ ከዓ ድራማ ገለታት ካ ይፍትን እየ። ኣብዛ ፋኑስ ትብል ሚሮን መለስ ዝደረሰ ተኸታታሊት ናይ ዩቲብያ ፋኑስ ትብል ዋልታ ሓርማዝ ናይ ሸ ሓይላ ፈቲነ ነይረኡ ኣብ ዝርባቤል ድራማ ማለት እዩ። እዚ ካብ ሓሙስ ናብ ሓሙስ ከዓ ሰሪሐ ነይረ ቅድ ማለት እዩ።

0: ሕጊ ሕልና ከዓ ናይ ከተማ ማለት እዩ። ሕጊ ሕልና ኣርሴማ ከዓ ሰሪሐ ነይረ። እዚአን ከዓ ቁሩብ እንሻሎ እቲ ድራማ ከምቲ ዝበልኩካ ማለት እዩ። ጎኑጎኑ ቁሩብ ንእሽተ ይፍትነ የብለ
1: ተፈሊጥና ከይብላስ መንገዲ ቅይራ ቀጭ ዘበለን ስንበር ቆባ ቢለ ፅንሕ ኢለንሲ ምስኡ ክኸይድ የኸኢላ ምሓረና ውይ ኣይረ ኣይገብሮኦም ግዳኣትን ከምኡ ዝገብር እንድዒ ይፈለጥኩን ፈትንኡ ነግዲ ኣነ ሳ እንዳይሲ ጉዳሚ ይኹን
2: እዚ ከው ናይ ዘረብ ሕራይ ንስተስለኹም ዝበለት ክስተ ኣምንያ ኣይዘመዛዝንኒኺ
1: ክብረት ዘለዎ ዘረባ ሞተዛርብ መጀመርታ
2: ክትገብሩ ድሕሪ ተደይ ክዘኽብረካ ሰብ ሕራይ ኣነ ኳ ሓውኺ ሓውኺ
1: እሱ ስለ ዝኾነ ስምበር ንዓ ክሓሊ ይዛረብ ኣለኹ ዘይምልከተኒ ነገር እንተዝኾኑ ኮ ኢድያ ጣሚረ ስቕምበልኩ ነይረ
2: ሕጂ እንታይ ግበረ ትብልን ዘለ
1: ግድያ ተፍቅረካ ይብለካ ኣለኹ
2: ኣነ ከዓ ምስ ሓደጎ በስካብ ሆቴል ክትወፅር እያ ይብለክ ኣለኹ
1: ቤተሰባ እየ ካ ኢለካ
3: ዮሃና ኣብ ጉጅለ ባህሊ ምጥርናፋ ከም ዓብዐ ደልያ ትጥምቶ ጉጅለ ባህሊ ገዛ ስድራ ቤታን መጻኢ እያን እዩ ዓወታት ናይታ ጉጅለ ከም ናይ ገዛ ርእሲ ዓወትን ሓጎስን እያ ትፅብፅቦ ጉጅለ ባህሊ መድረኽ ዕቤትን ባይታ ፍቕርን ሕውነትን ምዃኑ እያ ተኣምን
0: ተመክሮ ድወሰድክዎ ማለት ንዓይ ዝጠቒማት ናያታ ጉጅለ ኣብቲ ምብፅፃሕ ማሕበራዊ ሂወት ብጣዕሚ ኢና ንኩዓት ምግናን ኣይኮነን ዝኾነ ነገር ሓጎስ ኹን ሓዘን ትረአ ኣጋጢሙ እዋ ብግብሪ እዩ ፅቡቅ ማለት ከምቲ ድገልፆ ከማና ይከውን ንኸውን ጥርኑፋት ስለዝኮና ኣዝዮም እዮም ደስ ዝብልካ ኣነ ድባርባ ተለኹ ንድባርባ እዮም ዝመፁን ከምዚ ኮይኑ ኣሎ ድጉጅለና ወይ ከዓ ወላ ሓፍታ ወላ ሓፍተይቲ ኹን ወላ ሓወይ ይኹን ድኾነ ነገር ትርአ ከሎ ናይ ግድን እዮም ደስ ዝብልካ እክብ ኢሎም ማኪና ገይሮም ወላ ናይቲ ምሳና ዝሰርሑ ማኪና ኣለዎ ማኪና ዘለዎም ሰባት ኣለው ተደየለዉ ታክሲ ኮንትራት ገይሮም ገለ መፁ ብዙሕ ኣጋጣሚታት ሕሊፍና ኢና ማለት እዩ ተራኺብና ከዓ ንባሃሊና ይህምሂም ገለ መለ ኣብ ውልቂ ሂወት ይመዓዓዱ ደስ ክብልካ ማለት እዩ ኣብታ ጉጅለ እሱ ደስ ዝብለኒ ወላ ሓንቲ ኩርያን ይፈልጡ ኢና ንትር ሰሓ ገለ ፀወታ እዚ ከዓ ደስ ዝብለኒ ማሕበር ኮይና ስማዓኒ ቀንዲ እትድፈትዎ ከማነዚ እዩ ምክንያቱ ኣለውን ገለ ኢካ ትብል ማለት ትኮርዕ ኢካ ኣብ ራይ ሓዘንካ ድዩ ኣብ ሓጎስካ ድዩ ሲ ሰብ ስለ ዘድልየካ ማለት እዩ ጉጅለ በዚ ጋጣሚ መፅን ኣማራይ ዝፈትዎ
4: ተራ ናይ በዓል ጓለበራ ኣዝዩ ዓብዪ ማለት እዩ ንሳ ምፆታን ማለት እዩ ብፍላይ ጓለበራ ከዓ መራሒት እያ ናና ናይ ተነዋልድ ማለት እዩ ብዙሓት ምስዕ ዝነበራ ገሊአን ብመርዓ ገሊአን ብትምህርቲ ብገለገለ ካብቲ ጉጅለ ዝወፅ ኣለዋ እሳ ክሳብ ሕጂ ይወፀትን ዋላ ሓደሽቲ ስነጠበውያን ድምፃውያን ከነምፅእ ከለና መምህርናተን ያሰ ንዓዓይና ሓላፍነት ነበራ እትዳማምፃ እቲ ከመይ ገራ ክትውፅ ኣለዋ ከመይ ያ ክትብል ዘለዋ ክብላ ድልዎ ንሳተን ተናዋልድ ድመፃ ማለት እዩ ስለዚ መምህር እያ ኣብቲ ዘዋድቡ ክብለካ ንክእል እየ ማለት እዩ ትሕትና ዘለዎን እየ ተማእዚዘና ከዳ ከምኡ ስለዝኮነ ከ ክሳብ ሕጂ ኣለዋ ማለት እዩ ትፅቡቅ ነገርን ኣብ ስራሕ ኣለዎ ድበልካይና ብፀባ ኸይን ቀልጢፈን መፃ ስራሕን የኽብራ ሰዓታትን የኽብራ ሕጊ ከዓ ስለ ዘለዎ ናይቲ ጉጅለ ባህሊ ድሓርቲ ዘዋድቡ ከዓ ጥዑሚ እቶም ሓለፍቲ ማዕሪኻ ኮይኖም ስለ ዝሰርሕብኡ ምስ ሓለፍትን ተማእዚዘን እየ ናኸዳ ማለት እዩ እዚ ዲስፕሊን ናይ ጓለበራ ከ ኣዝዩ ዝናኣዲ ማለት እዩ ኣብ ስራሓ ዘለዎ ኣኽብሮት ስለዚ ኣዝያ ንፍዕቲ ብጠበያ ንበላ ብስራሕ ንበላ ኣብቲ ጉጅለ ኣዝያ ምስግንቲ ሰብያ ማለት እዩ።

0: ሕልምንባህ ግን ዮሃና ኣዝዩ ዓብዪ ምዃኑ እያ ትገልጽ። ኣብያታዊ ደርፍታት ጸቒጣ ክትሰርሕ፡ ዝያዳ ክተበርክት፡ ብዝበለጸ ስራሕ ናብ ህዝቢ ክትቅልቀል፡ ኣብ መወዳእታ ድማ ነባሪ ስራሕ ክህልዋ ትምነእ። ትምኒት ጥራይ ኮይኑ ከይተርፍ ግን ዓብ ስራሕ ይጽበያ፣ ሞራልን ደገፍን ኣይፈለያ።
1: ብጣዕሚ እየ ዝፈትዎ ማለት እዩ። ኩሉ ሂወተይ ከማ ንዑ ግዜ ዝህቦ ካልእ ወላ ሓንቲ ክጫረተን ንገለ መለ ኣይደልን እዩ። ብጣዕሚ እየ ዝፈትዎ። ከምዚ ክኾነለይ ባህሊ እተይ ከማነ እዚ ምሻሎ ክሰርሓሉ ይደሊ በቃ ሙሉእ ወናይ ሂበ ማለት እዩ። ናይ ብሓቂ እየ ዝብለካ ኣለኹ።

ቀፃሊ ናይ ውልቂ ደርፍታተይ ሰሪሐ ንሃገረይ ምሽ ንሽመይ ንሃገረይ ገለ ብፍላይ ብባህላዊ እየ ዝብለካ ዘሎ ብባህላዊ ኮይኑ ምሽ ኣብ በዓላት ኣሸንዳናህና ማለት ናይ ሃገርና ቅዱስ ዮሃንስ ድድረፍ ደርፍታት ገለ መለ ሕጂ ከምኡ ክዕብዮ ይደሊ ባህላዊ ኮይነ ብፍላይ ምሰማንኤል ተሓጋጊዘ ማለት እዩ ብዙሕ ፕላን ኣለና ንክበፅሖ ዝደሊ ኣምላክ ሓግዘኒ ማለት እዩ።

በዚ ጋጣሚ ከዓ ንኮሚሽን ስፖርትን ባህልን ዘባዶ ኣዝየ ዘመስግኖም ማለት እዩ። ዘባዶ ንሃማት የ ዘባዶ ንኩሎም ኣለይቲ ሓለፍተይ ናብዚ ደረጃ ዘብፅሑኒ ብጣዕሚ እዮም። ኣብቲ ዞባ ይኹኑ ኣብቲ ንእዞባ ኣብቲ ሃማት እዮ መራ እዮም ዘተባብዑኒ ሓቂ ዋላ ብውልቀ ረኪቦም ኣጆ ክገለ እዮም ዝብሉኒ ገብረታቦ ነማንኤል ኣዝየ ዘመስግኖ ንኩሎም ኣሕዋተይ ማለት እዩ ሳሚ ገለ ተዘርዚሮ እዮም ሕጂ ክነውሓኒ ኩሎም ንዓይ ፈተውተይ ይርድኦም ክኾኑ እዩ ከሎ ንብምሉኦም ጉጅለ ባህል ማለት እዩ ኩሎም ኣብዚ ደሊ ኣብ ደገ ዘለው ኣዝየ ዝፈትዎም ደቂ ጉጅለይ ማለት እዩ በዚ ኣጋጣሚ ከመስግኖም ደሊ ንኩሉ ህዝቢ ኤርትራ

ዝኾና ትሕሶታት መደባት ሞዛይክ መደብ ወይ ክነሕዝናልኩም ቀሪብና ዘሎና ንሎም ድማ ዝተፈላለዩ ኣዘናጋዕቲ ዝኾኑ ቪድዮታት እዮም ክህልውና። ኣብዛ መደብ እዚኣ ቅፃለ ዘበርክተልና ዘሎ ጋዜጠኛ ሚካኤል ሓድጉ ድማ እናመስገንኩ ናብ መደባት መደብ ወይ ከ ኸስግረኩም ተኸታተሉ።

Hey!

1 2 3 4 5 6 7 8 9 10

Aduh, bobo. Wajib pagi juga tuh. Itu sekarang sekali lagi.

I don't want peace. I want problems.

0: ኣርያም ጓለይ ድሓንቲ ቀኒኹም ከመይ ቀኒኹም ከመይ ቀኒኺ ሓንቲ ቀኒኽ እዛ ጓለይ ድሓንቲ ቀኒኹ
1: ድሓኒ ናባሓጎይ ብየ እንዳ ፀኒሕካ
0: ዋ ሕጂ እንዲ ከም ዓዲ ዝኣቱ ዘለኹ እንተ ኣርያም ጓለይ ድዕለይ ቅልጥብ ቅልጥብ እንዳበልኩ ግዲ መፅአ ኮይነሲ ደኺመካ
1: ዋይ ኣንተ ኣባሓጎይ ንስኻክርድኣ ከም መዓስ ቋንቋ ትግርኛ ትጋገ ንዓና ቋንቋ ትግርኛ ናመሃርካናስ
0: ኣነ ደኺመ እንዳበልኩስ መልሽክኻ ሕጂ ብዛዕባ ቋንቋ ክትዛረበኒ
1: ንዓዲ ኣባሓጎይ ከረሳዕ ኳ ክነግረካ ኢለኳይ ቅልጥፍ ቅልጥፍ እንዳበልኩ መፅአ እንዲኻ ኢልካ ቅልጥፍ ቅልጥፍ እናበልኩ መፅአ እዩ ዝበሃል ካልእ እውን ኣሎ የዕንቲ ዘይኮነ ኣዕንቲ እዩ ዝበሃል ደዲ መፅእ ዘይኮነ እንተይ ዝመፅእ እዩ ዝበሃል ብዙሕ እቲ ዝእረን
0: ዓብት ብልሒ
2: ሃይ ኣርያም ኣይኣም ዌይቲንግ ፎር ዩ ዩ ኣር ቱ ሌት
1: ኤክስኪዩዝ ሚ ናቱ ኣይኣም ካሚን ጀስት ጊቭ ሚ ኣ ሚኒት ግራንድፓ ሰይ ሃይ ቱ ሂም ሂ ኢዝ ማይ ፍሬንድ ናቱ
0: ሕጂ ኸዓ እንግሊዝ ገርኩም ከተዕንዝዝኒ ካበይ ካበይ ኢኹም ከተዓራርይዎ ዘለኹም ዝቓላት
1: ኣባሓጎይ ትግንዮ እንግሊዙ ካብዛ መፅሓፍ ኣሰይ ጥምህርቲ ወይ ድማ ኣሰይ ኮሌክሽን እየ ረኺበዮ
0: ኣንቱም ሰባት ደቅኹምን ደቂ ደቅኹምን ከምዚኦም ክነፍዕልኩም እንድሕር ደሊኹም ኣሰይ ጥምህርቲ መፅሓፍ ዓድግሎም
1: ኣሰይ ጥምህርቲ ወይ ድማ ኣሰይ ኮሌክሽን
3: ክቡራት ተኸታተልቲ መደባት ሞዛይክ ትሕዝቶታት መደባት ሞዛይክ ይኹም ክትከታተሉ ፀኒሕኩም ሕጂ ድማ ናብታ ናይ መወዳእታ ትሕዝቶ መደብና ዝኾነ ተኸታታሊት ፊልም ክብረት ኢና ክንሰግር መበል 55 ክፋላ ስዕቡ ክቐርበልና እዩ ብሓባር ንከታተል

0: ጨዋይ አንተ ከመይ ዝመሰሉ ስውር ደተኛታት ሰበይ ምድያት አንቺ
1: ክብረት ጓሊ ክብረት ጓሊ በጃኺ ይቅረበሉሉ በጃኺ ይቅረበሉሉ እዛ ጓል እዚ ኩሉ ተደቢሩ ይቅረበሉለይ እናበለክት ክብረት ጓሊ
0: በጃኺ
1: ደፉን እስከ ሰመረ ግደፉን ግደፉን ደፍና ሞ ሰብሪ ክሎ
0: ክብረት ስስጋዕ ክንዚ ኣይጨክኒ ወላዲት ኮ
1: ሓውቡን
0: ኢለ
1: ንዓኮ ቕረ ኢለላ እቕረ ኢለላ እንተናቱ ግን
0: እሞ ስመንዶ እንታይ ዘምለክ ዘሎ እዚኣ ኣዲኺ እያ ወላዲት ክያ ዝበደለቶ በደል ወ ይቕረበሎ ትብላለ ከምቲ ዝበደለቶ ከምዶ ዲ ክትምትል ዘለ ወላዲት
1: ንዓኮ ቕረበለ ኢለክሕራ ኢልያ ኮይ ናይ ወደ ኮ ትሓቲ ዘላ
0: መኩሉ ኣራይ ወጨርሽ እኮ ብዕርቱ ብሕውነት ብይቕረቕረ ኮ እዩ ዝውዳእ ነገራት
1: ኣብ ኮይ ምሳይ ከይትበኣስ ንዚ ወዲ እዚ ድሕሪ ሕጂ ገፁ ድምፅማፅ ክርዮ ኣይደሊ ይቕረ ክብለሉ ኣይደሊ
0: ኣይገብሮኒእዩኣይገብሮኒእዩሰኪእዩሰኪእዩ ዝነባዕክዮ ነቢዕ ድሕዮካብዳዓይምባ
1: ብዓትናቱ ኣነ ይኣምኖኒ እዩ ኣታ ኣምላኽ ኩሉ ከኣለካ እዩ
2: ተሓሳኹም ኢቱ ይርዳእካ እዩ ከመይ ዓይነት ሽግር ከምዝሓልፍ ስበርዐ ክርዳእ ንዝኾነ ገጠም ከምዝሓለፈ ድሓን ጥራይ ግዜ ጥራይ ሃብያ ሞ እምበር ክብረት ለዋሕ እኒያትኾን ከምዘደይ ትፈልጥ እያ
1: እታ ሲራኮ ደይ ሓግዘና ዶ
2: ማማ ንእሽተ ግዜ ሃብያ በረታይ ስድራ ሜት ምኳና ኣይተርፈና እዩ ፅባሕ ንጎ ሓንኩን ዕራቂ ንሳይ ፀገም ኣሎ
1: ሕራይ ዝወዲ ሕራይ ዝወዲ ሓግዘና ዝወዲ
2: ሓናጆኹ ብጣዕሚ ጥራሕ ናነ ሕስተስናኒ
3: ቤት
4: ደው ኢልካ መፅካኒ ሓንቆ ፀራይካ መፅካ ኣሎ ሓሚመ ከለኩ የ መፅካ ኣለኹ ንክናገር ንክበኣስ ዓቕሚ የብለይ ናይ ባሕ ገይሩ ለካ ኣለኹ
3: ቤቴ

0: መጀመሪያ ፀውዒክ ስለ ዝመፀኽ እዩ ክብረት ኣንበለይ ብዙሕ ነገር እንዲ ግን ብንፁር ንሕኸ ክነግረክ ደልዩ ዘለኹ እንታይ ንስኺ ኣብዚ ፋሚሊ ኣብዚ ስድራ ቤት ምስ መፃኽ እዩ
1: ኣነ ካሚሞ ዝፀልየ ሎ ዞም ክዛረባይ ኒነ ወ ሰማዓ ኒ ክረዳእከብ ኣነ ከምስኻ ትሓስበኒ ከምስኻ ትብለኒ ሰብኣይ
2: ቅሬታ ኣይፈለጥና ኒርና
3: ናይ ብሓቂ ቅሬታ ብቀዳማይ ከይተረዳእና ማንዓውዓው ኢለ እየ ንሳ ምክንያቱ ናቲ ኩነታት ኩሉ ግዜ ባህ ስለዘየብለኒ እየ ሞቅሬታ ይትሓደለ
4: ወ ድሓ ብቀዳይ ቁርብ ሕረቕ ስለ ዝበልኪ ኣነኸ እስከ ድሓን ቁርብ ዝሕል እንተበለት ኢለ ነት ነገር ሓሊገ ይኸይደ እምበርታ ቆልዓኮ ነጊራትን ነራ ንድ ኣነ ግን ምስሓተትኮ ኖኖ ተኻራይት ያስኩላ ልዕላ ቢልያ ስለዝበለኒ ኣነ ኣሚን እየ
3: መሰሊና ኮ ይተኻራይ
2: ንሓፍቲ ክዳናግር ዘይተዘከፈ ዶ ንዓኸ ክዳናግር ካስከ
4: ካብ ኩሉ ታሊብሬቶ ምስ ረኣየኒ ኣነ ኣሚነ ሓደ ሚልዮን ዝኣክል ክብ ከለኹ ሰብ እዮም ንዓይ ኮ ብጣዕሚ ይክሳ ገይርኒ ናብራ ስደት ከዓ ትፈልጥ ኢኸ ለይቲ ምስ መዓልትን ሰሪሕኻ ቁሪ እናተሃረምካ ከርተት እናበልካ ንማልባት ኣብ ዓድና ገለ ነገር እንተገበርና የሓይሽ ኢልና ኢና ነቲ ኩሉ ነገር ተፃዊርና ኣብ ዓድና ገዛ ክንገዝ ኢልና ሓሲብና ገይርኒ ግን ኣብ መጨረሻ ናይ ብሓቂ ንዓይ በዲልን ሓሲብኒ እዚኣ እዛ ወረቐት ረኣየ ብቀዳይ ዘቀሪብና ኣሎ ቀዳማይ ዕርቡን ዝኸፍኩል እየ
2: እዚ ሕጋዊ ሰነድ እዩ
4: እሞ ናይ ሕጂ ሓደ ነገር ክትገብሩኒ ክትክእሉ ኣለኩ ምክንያቱ እቲ ግዜ እውን ከደኒኒ
2: ንሕና ንዑ ክንሓቶ ሞት ገንዘብ ዘይጠፍእቲ ኮይኑ ክንመልሰልካ ኢና እተዘይ ኮይኑ ግን ምስ ስድራ ቤት ተላዛዚብና ሓደ ነገር ክንገብረካ ኢና ኣንእሽተ ኣብሃለና ንድውለልካ ዋላ
4: እዚ ኩሉ ከርቲተ ዕድመይ ሰውየ ዝኣከብኮ ገንዘብ ቁርብ ቁርብ ንዓይ በካ ሕሰብለ ሕጂ በጃ ካትኩ ሓደ ነገር
2: ብጃ ክምዘብፅዕ ነገር ኣይኮነን
4: ካ ክንፀግም እዩ ራይ ወን
2: ዘይትርሳሕ
4: ሰብ ኣለኒ ክብረት ሃለኒ
2: ይ ዝበሎ ወደይ ጉዳእ ፀገም ዳ እዩ ዚ
1: ኣነ በደል ኣለኒ
0: ቤቲ ክዛረበ ከም ዝተበገዝኩ ስለ ዝኸለፍክ ምንበር እዚ ክትብል የ ፀናዕ ክሓቂ እዮ ኩሉ ኣቐዲመ ፈሊጠ እየ ኣቐዲመ ምስ ፈለጥክዎ ከዓ እቲ ቕድሚ ምፍላጥ እየ ዝብለክ ዝነበርኩ ኣብ ገዛ ይኹን ኣብ መንገዲ ረኺበ ዝዛረበክ ዝነበርኩ ኣብ ልዕሊኸ ዝነበር ንጠማምታ ዘይጥዑይ ምግባር ስለ ዝተረዳእኹ ፅቡቅ ኣይተሰማዓኒ ግና ህቡኽቡ ስለ ዝብለ ኮሊፍ ክንዳ እምበር ከመስገነኪ ኢለ የፀውዕኪ ምክንያቱ ክዕረ ዘይክእል ዝነበረ ዓብ ሽግር ናይ ፋሚሊ ክፈትሕክ ምኳ ምስ ኩሉ በደላትኪ ሰውነት ነገር ስለ ዝፈለጥኩ ነ ሓቂ ስለ ዝፈለጥኩ ጅግና ምኳን ክትነግረክ ስለ ዝበሎ ከይደ ኢለ ፀውዕኪ
1: ንምስጋና እንትኩንካ ጠውዕካ እኒዋ ብሓንቲ ምስጋና ዘድልዮ ነገር ኣይኩ ኣነ ሕሊ ናይ ዝዓግበሉ ነገር ይገይረ ኣብ መጨረሻ እዚ ትብሎ ዘለካ ስድራ ስድራ ናይ ወደ እዩ ደቂ ሓፍትካ ይሕዋት ወደ እዩ ስለዚ ሕሊ ናይ ዝዓግበሉ ነገር ስለዝገበር ቆልሕቲ ኣየድልየለ
0: ከምዚ ዓይነት ሰብ ምኮን ካ ቀዲማ ክፈለጥ ነይሩ ነተጋግኮ ጋ ተጋግኮ ነረ ማኪያቶ ሻ ክብለኪ ሕታንሰብ ብደጋዊ ትርኢቱ መዚንካ ብደጋዊ ትርኢቱ ርኢኢኻ ክትመዝኑ ከቢድ ይቕሬታ ግበር ለይ ቤቲ እዚ ከዓ ባይ ሰብ ካባኺ ብዙሕ ክምሃር
5: ሰመረ ኩሉ ተዛሪብካ ይውዳእኒ ዝተዛረብናዮ ብናሕድቦ ሕጂ ከዓ እዛ ቆልዓ ተዛረብዋ እምበር እንታይ ኢና ክንከውን

0: ካብዚ ገዛ ተጓሒፍና ሲናበ ኢና
1: እንታይ ኢና ምክንብል ለምለም ከምዚ ወለድና ክምስሉ ከለዉ ሲ ብክብረት ገዲፋ ብሕምድጢ ዝብልዎ እዚ ከይመፅእ ኢና ከዓ ነዚ ቆልዓ ገፅ ኣይተሃብ እዮ ገፅ ክን እዮ ኣብዘይ ባእስኹም ኣብዘይ ግርጭትኩም ከይትበፅሑ ንብለክ ዝነበርና ሰብ ለሚንኩም በዲልኩም ከ ብሓቂ በዲልኩም ኣደን ወደን ኢኹም ከዓ በዲልኩም ንስኺ ገፅ ክርኢ ካ ዘኩላ ዝገብር ነ ንኣኹም ክትብል ዘይኮነትን እዚ ዕድሚኣ ሙሉእ ከርተት እናበለት ኣብዚ ብፅሓት ዝሓትኩም ዘሎ ተመስገን ምባል ፅቡቅ እንዲ ነይሩ
0: ሰምርሓ ውን ሎሚ ናበ ኢና ክንኣቱ ኣባኹም ናብስከ ክብረት ጓሌ ከዓ ለዋሃ ንኣኹም ከዓ ልክዕ ከም ኣቦያ ትሪኦኩም ሰምርሓ ወይ እጃኹም ሓደራኹም ሎም ሰምዓኩም እዮም ሎሚ ናበይ ከነብላኩም ሰምርሓ ወይ
1: ምሳዳ ብቀደማ እንዲ ኣለዋ ግን ምስ ወዲ ኮንኩ ኢዳ ሴርኩም ንኩሉ ስድራ ቤት ከዓ ኣብዘይ ነገሮ እትኹም ክልተ ደንበ ኮይንና በቂ እንጂ ካብ ዝኾነ ድሓን ንሳ ኣብ ቀደማ ብቕባቑያ ብቐደሙ ንዓኻትኩም ክትብል ከርተ ትብል ነራ እንጂ ከዓ ድሓን ንዛረባ
0: ኣበይ ሞ ፈሊጠ የልኩም ኢልኩማ ብሰብ መርሓ ወይ እምበር ሓቅኹም በዲለ እያ እዛ ጓል በዲልና እያ ኢና ሕጂ ግን ይቕረት ይበለልና
1: ነዚ ቆልዓ ልክዕ ብክንዲቲ ዝበደልኩም መዓቐን ብክንዲ ወሪድኩም ዘቕረበልና ክብላ ክእል ኣሎ ትዕቢት ዝጠቅም ነገር ኣይ
0: ንብል ሰመርሓ ወይ ንብል ንሱ ከዓ ሎሚ ሰቲ ኮይኑ እዩ ሎሚ ወይ ሎም ተትርእይዎ
1: ሎምዳ ናበይ ክኣቱ ናበይ ክኸብር ድሕር ማይ ኣባዓት ሰትዎ ኣይኢዳን እዩ ኣይኢዳን በዝኾነ ድሓን ኣነ ከይድ ሞኒ
0: ሰመርሓ ወይ
1: ድሓን እኳ ዓብ ከምዚ ዝተበፅሐ ሞ ل سب ዲفكዲفكبرركيجمركك نታي مقعبس ولعمس قسلت

0: ዝ ጋዊ ሰድ ርእና ይ ዝብ ሚ ዛ
1: ዝብና እንታይ ፍታሕ ንርከብ እንታይ ፍታሕ ይገበር ኢና ከነና ዘለና
2: ባባ ሰመረ ብዛዕባ ሚልዮን ኳ ኢና ንዛረብ ዘለና ሞ ዋእልና ከርተት ኢልና ኮ ሚልዮን ኣልዒልናዮ ኣይኮናን ጠሚትናዮ ንፈልጥ ኢና ንስኩም ብኸፉ ብዛዕባ ሚልዮን ክትፀቐት ውዕል ኣሎ እንታይ ኹም ትብሉ
1: ኣለኹምወደናትካስፈልጥናዳ
2: ትፀገም ከዓ ናይ በዓል ሲራክ ንጓል ሓትና ይሃብዋ ትገዛ ክንብል ኣፍና ደም ክወፅ ከሎ ስኹም ትፀቐቱ ነይሩ
1: እጂ ዳሓንዳሓን ዞም ደቂ እንታይ ከም ንገብር ህድእ ኢልና ንሕሰብ እቲ ገንዘብ ምስኡ እንተሎ ፅቡቕ ሃባይ ኢልና ነቲ ሰብ ነቲ ዕርቡን ዝሃበ ሰብ ንህቦ ተዘይ ኮይኑ ግን ካልእ ፍታሕ ከኣና ስድራ ቤት ኮይኑ
2: ዝግበር ዳ መዓት ብሕጂ ብሕጂ እዩ ዘሎ ዝግበር
1: ስድራ ቤት እዩ
2: እዛ ሲራ ክኸውን እዚ ሰብኣይ ስርኦ ኣለካ ዶ ይከላኸለሉ በቃ
0: ባባ ሰመር ከምታት የብሉን በጃ ከለካ ኣብ ሓጢኣትካት
2: ዋዕ ንዓንዶ በጃ ካ ብዛዕባ ሚልዮን እዳዝዛረብና ኳ እዩ ንግደፎ ንግደፎ ጥራሕ ድብለሉ
0: ኣታ ስዳ መከራዳዳእና ኢሉ እንታይ ክብል ሞ ምስኪና ወሪድዎ

0: ኖኖ ናትኩም ሕምቀት ያነን ዓሞይት ደው ኢለ ክነግ
1: እንታኾን ኢልካ ክትነግራ
0: ነግራ ዝለዓ
1: ሕጂ ኣብዝና ደው ኢልካ ተጋቢልካ ነጊርካ እያ ሕጂ ክንታ ክትደገም ለካ ሱቅ ዘይትብል
0: እሞ ብዛዕባ ሚልዮን ስኳ ከምዘርዝሩ
1: በዓልና ኣለናዮ ስ ጉዳይና ስለዝ በዓልና ኣለና ሕጂ ከይትድውል ነጊራካ ኣለኹ
0: ድሓን ኣነ ምሻ ይዛረብኒ ጓልሓትነ ከይዳላ በዓላት
1: ድሓን በዓላ ተርክበሉሳ ሳግን ኣፍካ ኣክብ ሓራ
0: ግን ማራ ሸለልትክበለኹም ጉዳይ
1: ኣነ ማዓሲኻ ዝስእል ዝባህለ ዚ ማዓሲኻ ትገድፉ

0: ኣነ ንልማዝሓፍተይ ንንገረ ኢለየ ኣልማዝ ግን ሕጂ ኣኸይዳ ከይትስንብድ ቅድም ነረጋግፂ ኢለ ሓንሳብ ምፅናሕ ኢላትኒ
1: ክትነግረና ነይርክን እምበር ተትነግረና ገለ መፍትሒ መሓሰብና ወይ ጠጠው መበልናዮ ሕጂ ግን ሸይጥዎ ተርዲኪ ርኢና ኢና ኣነ ግን ንቲ ሰብኣይ ከኣምኖ ይከኣልኩን ንኣታ መብራህቱ መፅኡ ክዛረበኒ ከሎ ሓሪቀ ይተዛሪበ እየ ኔልካ እንዲ ኸሲራ
2: ንሕና ውን ኮሰደን መሰርኣይና ኢና ኣሚና
1: ናቱ ፌርማ ደለዎ ናይ ቴድሮስ ፌርማ ደለዎ ሓደ ሚልዮን ወሲዱ ገዛ ሸይጥዎ ተትነግራና ኔርክን ግን መፍትሒ መምፃእና ናይ ብሃቂኸን ተጋጊኸን
2: ቱለይት
0: ማዕፀዶ ክሓሎ
2: ማዕፀ

0: Katharina. ብሓንድ
1: ቅደ ጓል ፈድሐና ኣሎ ሓዊ ክቅረበለሉ እዛ ጓል ሓዊ ክይጥዓየን ሓዊ ክተፍተ ብላ ኣሎ ሓዊ ክይጥዓየን
0: ናይ ምንታይ ይቕረ
1: ይልምነክ ኣለኹ በዲልና ክኢና በዲልና ክኢና
0: ናይ ምንታይ ይቕረ
1: በዲል ክ እዛ ጓል ይቕረበሉሉ
0: በደል ወድኽ ደውዳይ በደል ወድኽ ይውዳ ወደይ ንዝገዛ ይሸጦን እዩ ካብ መን ተወሊዱ ውልክ ዶ ትፍክር ነርኪ
2: ክብረት ጓል እምበር ትማር ኩሉፍ ኢልክ ንርክቶ ትኾኒ እንታይ ንግበርና እዚ ቆልዓ ከዓ ኩሉ ኣጋውሉ ድ ዝሪኦ ዘለኹ ሕጂ ብሕጊ ክረዋ ቢልና ክንሑ ዘይ
1: ናይ ምንታይ ሕጊ ዝኸ ካልእ መገዲ የለን ድዩ
2: ስቕበል ንስኺ ስቕበል
0: ዳሓንባባያ ካብ ዝገበሮ ላዕልታ ክይገብር
2: እንታይ ኮይኑ ዶ ይገብር ሸጦ
1: ኣሸጦም
2: ስቕበል ይብለክ ኣለኹ ኣነ ፅባሕ ንግሆ ንኩሉና ጉሕፍ ከም ዘብለና ግን እርዳ ንሎ
1: ኣይጉሕፈናን እዩ ንመን ርዩ መን ምስ ወለዶ ኣይጉሕፈናን እዩ
3: ብሓንባባ ኣብ ሕጊ ዘብፅሕ ይብልና ብካልእ መንገዲ ክፈትሖ ኢና
4: ማዕረኽ ንዶ ድሓር ከዓ ንሕና ንክንነግረሉ እዩ እምበር ንኽረብሓሉ መዓስ ሂቦሞ ከም ጌርካ ይትሸቐል ባባ
2: ትረከ ክነግረሉ ርኦ እንድዮ ዘለኹ ኩሉ ኣጋውሉ
0: ኣቀኒ ኣነ ከዓ ንዓኻ ቤት ፍርዲ ጠጠው ይብልካ እስኻ ኣብ ቤት ፍርዲ ጠጠው ኣይትብልን ኢኻ እንተደልዩ ዝገዛ ውሰዱ መጨረሻ ክኸም ኣይክባል ካብኡ ዝኸፍ እንታይ ንፀና
1: በለን እዚ ገዛ ሸይጥዎ እዩ ክብረት ጓል ገዛ ሸይጥን እዩ ሲራ ቀለባበን ኣሸጦን እዩ ክብረት ጓል ይቕረበሉሉ
0: ሸጦኣሸጦን ብጀካ ወዲ ክሓቀኛ የለን ንሕና ኢና ሓሰውቱ
1: ቴድሮስ ሸጥካ ዲካ ትገዛ እታ ቀለባበል
0: መልሰላ
1: ኣሸጦም
0: ሸይጥዎ ሓደ ሚልዮን ዕርቡን ተቐቢሉ ወድኺ ሓደ ሚልዮን
1: ቴድሮስ ሓቃድ ያገለባበል ቴድሮስ በጃኻ ቴድሮስ በጃኻ ገለበል ክብረት ጓል ኣይሸጦን እ
0: ንዓኽሎም እዩ በዲሉ ንዓና ግን ካብ ድብድለና ነዊሕ ንዓኸ ሕጂ ይጉድ ገይሩኪ ንዓና ጉድ ካብ ዝገብረና ግን ነዊሒ ገይሩ ንሕና ክንሳቀ ከለና ንዓኸ ተረዳእኪ ማማ ሕጂ ባኸ ምስ በፅሐ ተረድእኪ ኣባኸ ምስ በፅሐ ተረድእኪ ንሕና ቐንዛ ግን ኣይተሰማዓኪ ማማ
3: ቴድሮስ ኣነ ኣብ ቤት ፍርዲ እዚ ከይፈለጥ ክቕረ የለልካ ነራ ካብ ሕጂ ግን ባዕለይ ክተሓሓዘካ
0: ሕንዕ ከዓ መስ ርኣዩ ጀጉነና ንብል ክንረአዩና ረአዩ ምዝያቶ ረአዩ ተሂደ ክብለሉ ተሂደ ክብለሉ ከመይ ገይረ ካደ
3: ድላይ ክተዛሪብክኒ ከጫቕለኪ
0: ዘድልዮ ምስ ገበረ ዘድልየኒ እተተዛሪብኩንታይ ትርጉም ኣለዎ
3: መብዲ ሕማም ከይትበፅሕ
0: ብሂወትና ቀትሎምና እዮም ዘብሲራክ ብሂወትና ቀትሎምና
3: ብተረድእ ንባል ኣነ ኮ ስድራኺ እዮም ኢለ ኩሉ ነገር እኳ የተፃዊረ ዮ እንታይ ድገበርኩ ሰብ የነ ኣብደይ ጉዳይ ትእትውን እዩ ኣነ ክዕልዎም ክንደደ ፈቲነ እዞም ገዛ እዚዩ ኣነ ስድራይ እንታይ እዮም ድደልዩ ዘለኹ ኸባና በጃኺለኪ ኣነ ከይደ ኣለኹ
1: ከይፅዋዕኒ ከይፅዋዕኒ

0: መፅሓፍተይ በጃ ክፅቕበለ እዩ ኣባ ነሲራ ክረአ ንሕና ኩላና ገዲልና ክኢና ስተትን በጃ ነሲራ ክረአ በጃ ክብሎ ተሓፍተ ስቕል በቃ ስቕል በቃ በቃ
1: بقبل سمعنا حرة
0: لو تحفتي بجخي.

0: ሰላም ዓርከ
1: ላሓንዶ
0: ላሓንዶ
1: ከመይ
0: ፈሊጥካ ንለካ ዲኻ
1: ዋዋ ፈሊጥካ
0: ሓውሴራኪ ሰብኣይ ክብረት
1: ፈልጥ ከመይ መፅኻ
0: ቤላ ካሕተካ ንዶ ከዮመ ይኹም ሓሲብኩም ማዛ ብሓሶት ምምስካር ገለ
1: ብሓሶት መስክረ ድያ
0: ንስኹም
1: ንኸይፈለጥካ ዲኻ ዘር ብሓሶት ክምስክር ኢኸኒ ኸልዓይ ተመስከር ኳ ብሓቂ ኢሉ ምስክር
0: ዓርኮም እንዲኻ ምስኦም ዲ ከተምስ ዝርአ
1: እባ ዓርኮም ስለዝኾን ኣነስ ሓደ ክሓስብ ኣለኒ ሓደ ክኸውን ኣዶ ርእስና
0: ኣታ ወዲ ንዓይ ከም ሰክት ኢኹም ተሓስቡኒ ምሽ ኣነ ከማ ወደ ስመራ ብዛዕበኹ ኮ
1: እሞ ትኾንከ ክስመረ እንታይ እሞ ወደ ስመራ ትኾንከ
0: ንምንታይ ከም ትፅዋሱ ዘለኹ እቲ ገንዘብ ኮ ናይ ክብረት ጥራሕ ይመስለካ ሓራይ ናይ ሴራክ ናይ ኩሉ ስድራ ቤት ገንዘብ
1: ንስኹምከ ኮነ ጓዕሶ ድኹም ኮነ
0: እንታይ ከ ትብለ ኣለካ ሕጂ ኣይመስከርኩን
1: ስኸምርንታይ ትብለ ኣለ
0: ኣይመስከርካ
1: ኣይመስከርኩን
0: ኣታኺድ ንዓይ ብዚ ንፁህ ገለይ ትኾነለ ሓራይ ሓንቲ መዓልቲ ግን ዋጋኹም ክትረኽብዋ ይኹም
1: ንበደለና ዋጋ ኸፍሎ ኣታ ክብረት ኢለ እምበር ንዓኸዳ ወዲ

0: ማማ ከመይ ሓጅሽ ግን ናበይ ዳኣልኪ ልውጣ ኣለኒ ብፅሕ ኢሎም መፅሕ
1: ሕጂ ኸደ እንዳሴራክ ዲኸ
0: ኣይኮንኩን ግን እንታይ ድዩ ተኸድኩሙ
1: እንታይ ኮንከ ኢና ዝገዛ ቴድሮስ ዕርቡን ከምዘትሓዘሉ ዘይነገርክኒ
0: ማዓስ ክነግረኪ ቀቅድሚ ምምፃእኩም ዶይኮንኩን ኣነስ ፈሊጠ
1: እንታይ መፅእክ ዘይትፈልጢ እንታይ ዘይትፈልጢ ደኣ ንኮ ኼድኪ ኣነ ኣብ እግሪ ክብረት ሰፈው ክብል ከለኹ ኸ እንታይ ኮንክ ማማኢል ክመፅእ ክዘየለዓልክኒ
0: ቀዳማይ ነገር ኣነ ቀቅድሚ ምምፃእኩም እየ ፈሊጠ ካልኣይ ነገር ከዓ ወዲ ክምሻ ኣብ ልዕሊ ክነይሩ እንተኮይኑስ ዘየልዕለኪ
1: ወዲ ኸም በኣር ኢልክኒ ንስኺ ከዓ ደድሕሪእን ወዲኺ ኢልክኒ
2: ኣነኮ ንስኺ ኣዲ ገዲፋ ትክ ክትከይድ ከላ
1: የማናይን ፀጋማይን ጥወይ ኣባራርዮ እኳ ይዕብየኩም
2: ምስ ዳንኤል ወደይ
1: ዕብየ ኣምሂረ ኣብ ዝብፃሕ ኣብፅሕኪ ሕጂ ግን ወዲኺ ኢልክኒ ዋለይ ከምዘይምኳን ክምበኣር ሕጂ ፈሊጠ
0: ኣንቲ ማማ እንታይ ዓይነት ዘረባ እያ ክትዛርቢ ዘለኺ ከምኡ እንዳበልክ ንዲ ክሻዲንከየ ዘለኺ ሕጂ ግን ማማ ንኩላትና ካብ ዝገዛ ግሒጡ ክውፃና እዩ ንስኻ ከዓ ምሳና ከምዝስጎ ክፍለጥ
2: ድሓንሱስ ምስኮነ ንርክበሉ
0: ኣየ ማማ መዓስ ክተርክብሉ እቲ ብቐዳማይ መፅእ ዝነበረ ሰብኣይ እንታይ ክገብር ዲ መፅ ገዛ ክገዝእ ዘይኮነን መፅ
1: ንስኩ እኳ ይኽኢልክና በር ንሕና ነቲ ሰብኣይ ርኢና የዲና ወይ ለከ
0: ኣንቲ ማማ እንታይ ዘረቡ እዩ ክትዛርብ ዘለኺ ንስኩ ዳ ኣደይ እምበር ኣዕብኽኒ ኣብ ዝብፃሕ ኣብፅሕክኒ ስለምንታይ ክናይ ሕማቕ ዘረባ ትዛረብ ዘለኺ ወዲኺ ዝገበሮ ጌጋስ ናባይ ትግልብጥ እዮ

ገዛ ስ ናይ ባሓቂ የውህብካ እዩ ስድራ ቤትኩም ናይ ባሓቂ ፅቡቅ ገዛ ውሪሶምኩም

0: ካብቲ ሎምዲ ክወፅ እንዲ ኸይ
1: ንወፅ እንዲና ዓኸተፅብት ዓኸተፅብት ንወፅ ኢና

ኩብራት ተዓዘብትና ዝተመደበልና ግዜ ኣኺሉ ኣብዚ ክንፍለየኩም ኢና። ብዛቕረብናልኩም ትሕዝቶታት ድማ ዓጊብኩም ተዘናጊዕኹም ገለ ትምህርትን ሓበሬታን ረኺብኩም ክትኮኑ ተስፋ ንገብር። ምሳእላይ ኣማን ተኸለ ብምዃንና ምሳኹም መፅኒሕና። ኣብዚ ቦታ ኮይንና ክንሰኣል ዘፍቀዱልና ሲቲ ፓርክ መዘናግዒ ማእከል ድማ ብስመይን ብስም ተዓዘብትን እናመስገንኩ ምስተረፉ መደባት ኤሪቲቭ ኣገድፈኩም እየ ብወገነይ ብሮምሸት

0: ሕጂ ሓየሎም መን ኢልካን ሽማብኡ?
1: ሽማብኡ ዳ ተኽሉ ሓየሎም ተኽሉ ይበሃል።
2: ግርም ማዕርጉ ሻምበል እዩ ሓቀይ
1: ሓይ ታብ ሽሙ ኣኽሎ እዩ ይ ደይንስኻ ንቲ ሽሙ ከቢድ ወሎ
2: ዶ ከምዛናሃካ መስፍን ስምካ ኮ ረዚን ኮይ መፀውዕ ልዑላዊ ቤተሰብ ወራስ ዓራት ኮይ ዘስምዕ ግን ንስኻ ተውርሶ ስልጣን የብልካ ዋላ ቅርሺ ጥራይ ድኽነት
1: ላይ ካበለ ምዝንጣልካ ለሚድየ እንዴ
2: ትለምዶ ወይ ከመይ ድኣነ ናትካ ምትላል ለሚድየ ዘለኹ እሞ ሕጂ እቲ ማእርጋ ይፅሓፍን ኢልካ
1: ኣይድልን እዩ ሻምበል ምዃኑ ስታይ ደ ንፈልጥ ኢና ሻምበል ባሻ እውን ክኸውን ይኽእል እዩ
2: እዚኣ ስሓቅኻ
0: እዚኣ ስሓቅኻ እንካ በላጅ እዚኣ ርኢኻ ኣለኻ ሃቦ ኢኻ
2: እንካ
1: ድሓንታ ክገበር እዮ ሲኢልካ
2: ወ
1: ደው ኢለ ሓንጣል ናይ ወዲ ሓዊ ፅብብ ዝበለት መርዓ ስለ ዘላቶ እዚ ናይ ዕድሚ ካርዲ ኣብቲ ስራሕ ገዲፍልካ ኣሎ ክብለ ንስኻ ግን ንወዲ ቤርዱራ ጥራይ ከይትርስዕ
2: እወይ እንታ ሕጂ ባ ዘረባ ምፅኻ እንታ ዘይርስዕ ሰብ ርስዕ ወዲ ቤርዱራ ዶ ርስዕ እንታ እንታይ ክቕብለኒ ዋይ ወዲ ቤርዱራ እታ እስኪ ስካበኒ ሽሙ ስካበኒ ዋይ
1: ሽሙ ዳ መን ክንብሎ ኢና ወዲ ቤርዱራ ኢልካ ንፃሕቦ
2: እንታ ጥዕና ኣለካ ድ ንስኻ ኣብዚ ናይ ዕድመ ወረቐት ወዲ ቤርዱራ ኢሉ ክፅዕፍ እንታ ተመኪሒ ድና ካብቲ ማጨለት ክወስደካ ክሕፅበካ ሞትሓወኻ
1: ተዛባሪ መንገዲ ስሕዋዕ ኢኻ ዲኻ ትብለ
2: እዚ ግፍለጠካ ኣብለ
1: ስማዕ ንኻተ
2: ራ
1: ወዲ ቤርዱራ ሕጂ ሲ ምሳ ጓድ ይፅምፀም
2: ኣይፋሉን ምስ ናይ ብርዕስም
1: ቤላ ቢሉ ስማዕ ዶ ናይ ብርዕስም ኮ ፀሓብቲ ርኢ ከለካ ኣክንዲ ስሞም ብካልእ ስም ዝፅውዐሉ መፀውዒ እዩ ሳጓ ግን ከምዚ ላቀይባ ተወሳኺ ቅፅል ማለት እኳ እዩ
2: እሞ ሳጓ ላቀይባ ተኮይኑ ናትካ ሳጓ ድማ ቆኒባ ኸውን ኣሎ
1: ወዲ ቤርዱራ ክትብሉ ከለካ ሕጂ ወዲ ቤርዱራ ስድሩኡ እንዳ ቤርዱራ ስለ ዝነበሩ ወዲ ቤርዱራ ተባሂሉ ወዲ ዕንጨቲ ተለዎም ወዲ ዕንጨቲ እንዳ ሓፂን ዘለዎም እንዳ ሓፂን ሕጂ እዚ ምሳጓድ ምሳጓድ ዝበሃል
2: እዚ ሳጓ ኣይኮነን ነቲ ሰብ ርኢካ ኣለካ ብስም ዝሰርሓሉ ትካል እቲ ከባቢ ዝሃቦ መፍለጢ እዩ ሳጓ ከዓ ካልእ
1: ካልእ ክትብል ከለካ መባብርሃለይ ከመይ ማለት እዩ
2: ኣንታ ሳጓሲ ይብለካ ኣለኹ ዕዕሩኽ ወይ መሳርሕቲ ብምምስሳል ዘጥብቁልካ ላቀባ መፀውዒ እዩ
1: ብምምስሳል ክትብል ከለካ ከመይ ማለት እዩ
2: ምምስሳል ድኣ ምንፅፃ ንኣብነት ንስኻ ሕጂ ብትርኢት ብባህሪ ብግብሪ ንሓደ ነገር ትመስሎ ወይ ትፅጉዖቶ ኮይንካ ዝጠብቀካ መፍለጢ ወይ መፀውዒ
1: ሕጂ እስኪ ሕራይ በዚ እስኻ ትዛረቡ ዘለካ መግለፂ ንዓይ ሳጓ ኣውፃሉ እንተ ዝብልኻስ እንታይ ምበልካኒ
2: ዋ እንታ ናይኻ ድኣ ተሓብይካ እምበር ከምዚ ናይ ሻምብቆማይ ብታሕቲ ታሕቲ ዝኸይድ ሳጓ ኮሎ ናኻ ወይ
1: እንታይ ዝብል
2: ዝረፈዶ ዝብኢ
3: ሄይ ወትሳ ከመለኹ የኦል ጉድ ኣነ ጋሻ ካብ ኣሜሪካ መስ
4: ኮሰራ
3: ኣለኒ ኣብዚ ሰበይቲ ደልየ ነረ
5: ሰበይቲ ደልየ ድ ዝብል ዘሎ
6: ወይ ሚካል ጓለ ደሊ ኢልልስ በላዓ ሰድድ ፈጣሪ
7: ይትወኸ ገና እንታይ ከም ዝበለ ከየጣለልክስ በዓልፉ ውድእ ውድእ ተብል እዮ
6: ዳንስስበል ተረፍቅንኣትኪ እዩ ንዕኹ ደበልክኩሉ ክደለኒ
7: ሜለን ስራሕ ስኢነ ባህግ ናይ ወፃእ እኳ ብለይ
6: ዋ ኣንተ ቤካር ስቁሉ ክትብል ሰበይቲ ደልየ እናበለኪ ኣነ ኣለኹ ደይ ትብል
5: እያ ወይ ወደይ እዚኢዝ ሚካል
6: ሚካል
5: ኖም ቅንጫጭ ጓል ጓል ኣደ ሚካል ኣነ ንዓ ክንተሓለኩ ክሰሓቅ ተራእኩይ ፅባሕ ንግሆ ግና ክትዝክርኒ ይክዳሕ
6: ኣነ ጓል ደቂያት ኣነ ዶ
4: ኣንቲ ማሞዳ ሃበይ እዚ ጋሻ ዝሓተ ዘሎ ንስ ክትምልሶ እየን ዘለኸ ጥረሽ ዘይረኸብ
6: ሰበይቲ ደልየ ንድ ዝብለክ ዘሎ
4: ሓንሳ ሙፅንሒ ሰሓወይ ትግና ይሰምዕ ዲኻ
3: ያ ይሰምዕ ባዘረባ ቅሩብቅሩብ
4: እሞ መን ትበሃል ሰበይቲ ኢኻ ደሊኻ
3: ወይት ዋዛኔም
7: ዋይ ብድዳቤን ዓክደሊ ንድናፅዩ
6: ኣብኡ ለንፈስ ቅዱስ ወይ ጎራዙ ቀንጫ ንእስና ጎራዙ ዝመልኦ ዓዲሲ ንዓይ ሓደ እግራያ ብጓዝ ዝኣትኩ ሰበይቲ እንታይ ግበር ትብለኒለካ ወደ
4: ዋ ኣትመመድሃብ በጃ ከባቢ ዝመንበሊ
6: ኢለንዲ

0: ለለ ሓየሎም ዝበሃል ሰብኣይ እንተደኣ መፅኡ ኣብዚ ኣላ መስፍን ዝገደፈሉ ናይ ዕድመ ወረቐት
1: ሓረ ናይ ወዲ ሓውን ዓምና መርዓዲ
2: ዋይ ኣቶ ምብራይ ከኣባለና እዩ
1: ኣለኩዋ ወይለከ ኮበሮ እናሃረምኪ
2: ግን ክሓተብኩም ዶ ንጊታር ዝፃወት ጊታሪስታ ንኦርጋን ዝፃወት ኦርጋኒስታ ንከበሮ ዝፃወት ክራ እንታይ ኢልና ንፅዋዕ?
0: ንከበሮ ዝፃወት ከዓ ከበሮ ቴስታ
1: ዘይተባሃለ ከበሮ ብእንግሊዝ ድራም ስለ ዝበሃል ንሃራም ከበሮ ከዓ ድራመር እዩ ዝበሃል ዝኸውን እምበር
0: ናይ ነፍሲ ወኮፍ መውያኩ በቢ ዓውዱ ነናቱ መፀውዒ ዘሎ እጂ ኤሌክትሪክ ንዝዓሪ ኤሌክትሪቺስታ ንብሎ ጎማ መኪና ንዝዓሪ ከዓ ጎሚስታ ንብሎ መኪና ንዝመርሕ ከ ኣውቲስታ
2: እወ ንሓኪም ስኒ ደንቲስት ንሓኪም ቆርበት ደርማቶሎጂስት ንሓኪም ልቢ ከዓ ካርዲዮሎጂስት ንብሎ
0: እቲ ቀደምዚ ዶክተር ክሰምዕ ከለና ሲ ካብ ጥንስን ሕርስን ኣትሒዙ ክሳብ ጋህሚ ኩሉ ዓይነት ሕማማት ደኽእልን ድፉውስ ንመስለና ነዩ ተረኣኻስ ደበ እዩ ግና ካብዚ ኩሉ ክንፅውዖ ፀንሓና ፍልይ ዝበለሲ ናይ ክብሪ ዶክተሬት ኣሎሽ
1: ኣለወ ፍልጠቶምን ክእለቶምን ንነዊሕ ዓመታት ብዘይብቂ ንሕብረተሰቦም ንዘገልግሉ ዝወሃብ ናይ ኣፍልጦ ክብሪ እዩ
0: ሕራይ ከም በዓል መስፍን ንሕብረተሰቦም ብምትላልን ብምድንጋርን ንዓመታት ላል ደበሉ ዝወሃብ ሽምካ ኣሎ ዶ
2: ኣለወ
0: እንታይ
2: መደንገላ
3: ነፃና ብላ
2: ንቋዕርሓን መፃኹም መዳበይ እንታይ ዳ ዝገፅኩ ብሓሳብ ቅይር ኢሉ
1: ዋ እንታይ ዳ ደሊኸ ኣብ ናይ ቋሕሰም ግዜ ዚ ካብ ሓጋይ ናብ ከምቲ እንድያ ተሰጋጊራ
3: ንኢልክ መትኪ ብሉ ካብኡ ኣይሕለፍኪ መሬት ሲ ቁራዕሓን ንውፃእ ጋዓድ ጠስምዕቶ ቁራዕሓን ንውፃእ ጋዓድ ጠስምዕቶ ኮይና ያበል
1: እግራፍሉ ፀማልያ ዝመስል ገፅሲ ከም ፋኑስ ባዕ ካበለ
3: ባዕታ ፋኑስ ትቐቀሊሉ ወረ ፀሓይ ክምስሊ ፅንሕ ኢሉ
4: ዘረባ ንግበት ርስክና ቦይ ቦይ ወዲ ፉድ ብሩክ ፋስቲ
5: ባይ
3: ኣታ ወዲ ጥዒ ጌርካ ንደ ትግርኛ ትኽእል ትኾንካ ትዛረበኒ እንታይ ኻ ትብለን ደለኻ
5: እስኪ ኣረጊት ካብ ኣረጋሽ
3: ይ ራካ ይሒሽ ኣቴ ኣታ ኣረግዲ ድብለኒ ዘሎ
1: እወ ካብቲ ፅቢተ ወፃእሲ ቆውቂ ንክፀኒሕ ክኒ ዝነግርሎ
3: ከም ኣይበለን ቆውቁ ክብላይ ሰማዕክዎ ባዕልኸ ክትምልእ ላ ደሎ ክዛዘርባ ወይ ኣነ ቆንኪነ ቆንቋኒ ኣነ
5: ኮንኪነመድሃበ
2: ኣነ ሓሳቡ ተረዲእኒ ኣሎ እሱ ክዶታ ዓብይ ወላ ኣረጋሽ ሓፍቲ ክእ ዝብለክ ዘሎ
3: ተጋቢ ንፍክተባዕ ስንደልኸ ቦይ ቦይ ወዲ ኣነ ቢግ ናይ ገዛ በኽሩ ኣረጋሽ ሓፍተይ ከዓ ሶመር ሶመር ሕሳ ስልደ ናይ ገዛ
1: ስኹንኣ ነዚ እንግሊሽ ቆርጠጠጠጠም ንክተብል እያ
3: ቋንቋዳዶይ መራዳድ እዩ ሓቂ እንደ ሚካል ጓል ዳና እንግሊዝ ድፍር ድፍር ተልኪ ከምኡ ተመላኸይ ቋንቋኳንየልዎ
2: ኣከ ከለኹ መድሃበ ከይብሉንን ከይስሕቁን እናበልካ ትእሰርቲ ኾንካ ብቐሊሉ ክትመልኮ ይኽብ

0: ዋ መመዳብየ ስዋ ግን ከም ማይ ክጠምጠም ኢልክዮ
1: ዓባላትኪ ካብ ጠምጠም ዝበለቶ ዝተሰርዐቶ ይበዝሐል
2: ዋ ቦይ ቦይ ወደይ ኣነ እንግሊዝ ከመይ
3: ሶ ጉድ ሞር ዳን ኣይ ኤክስፔክትድ
2: በቃ

0: ሓንደር ፊትኩም ዞም ደቀይ
1: እግዚአብሔር ይመስገን
0: መስፈን ዝደላላይ ተደፈን ደውልለይ ፀኒዑ ናይ ዕድመ ወረቐት ኣብ ቤት ቁርሲ ዝማ ገዲፈልካ ኢሉኒ እሞ ኣጋጣሚ ዝሪጋ ስለ ፅንሓካ መፅ
1: ወ ሓቀኹም ንዓይ ንዲሂብኒ
2: ኣብዚያ ገዲፍልኩም ኣሎ እያ
0: ያኒለይ ዋ እንታይ ዳ እዩዚ መን ፅሒፎ እዚ ናይ መናዓት እዩ ንዓሃደታ እዚስ መን ፅሒፍዎ
1: ንሕና ይኮና ንፅሒፍና እያ እያ መስፍን ይረኺቡ ኣብ መገዲ ሓየሎም ዝበሃል ሰብኣይ ክመፀካ እዩ እዚኣ ሃቦ ኢሉኒ
0: በቃ ሓየሎም ብጥርያ
3: ኣቦ ህደ እማ በሉ ከመይ ከመይ እዩ ዝጉዳይ ንስኹም ኣይኮንኩም እንዲኹም ኣቦይ ሓየሎም
0: ሓየሎም ወ ግን ቅድሚ ሓየሎም ክንፅሓፍ ዝግብኦ መዓር ኣይተፃሓፈን እዚ ከዓ ምዝንጣል
3: ከመይ እስኪ ፅቡ ጌርኩም ነገሩና ክትበርሃልና
0: ፅቡቅ ኣነ ኣባል ፖሊስ ኮይነ ንልዕሊ 45 ዓመት ዝሰሪሐ እየ ኣብ ግዜ ደርጊ ድማ ብደረጃ ሻምበል መዓር ወስድ
3: ሕራይ ፅቡቅ እሞ ዚ ሕጂ እዚ ዕድመ እንታይ ኮይኑ ኢኹም ትብሉ ዘለኹም
0: ኣነ ዝብሉ ዘለኹ ዶ ሻምበል ጎዲላ
1: ሻምበል ሻምበል እየ ጎዲላ ኣብኹም እኒኹም ዳ እሞ ሕጂ ዶም ስራሕ ኣለኹም እዩ
0: ወላ ይሃሉ መዓርግ መዓርግ እዩ ምሳኻ ክሳብ መቓብሪ ዝኸይድ ናይ ክብሪ ስም እዩ
3: ሕጂ ሲ እታ ሻምበል ትብል መዓርግ ስለዘይተፃሓፈታ ኢኹም ነዚ ዓድሚ ምቕባል ኣብልኩማ
0: ብልክዕ ተረዲእክንለኺ ሕጂ እውን ሻምበል ዝብል ማዕርግ ስለዘይብላ ኣይወስዳን እዩ
3: ዋ ኣቶማቦ ኣይትጋገይ ቦብ ዓብኹም ሰብ ዕድመ ክልእኸልካ ከለኮ ዘኪርካ ኣኽቢርካ ኣቕሪብካ ኣለዎ ማለት እዩ
4: እወየ ናይ ሓጎሰይ ተኸፋልኹን ፅምብለይ ኣድምቐለይ ሽሻየ ይጣዓመለይ ውሉደ ይመርቐለይ ክኣባ
3: ስለዚ ካብዛ ጎዲላ ትበሃል ዘሎ ከዓ ተሓሳብ ተዓቢ
4: እንተ ደኣ ንምንታይ ትብል ሕቶ ዘይተቐስን እንተሓቅን ኮይና ከዓ ንለኣኸያ ምውካስ
1: ወ ኣቦይ ሻምበል እዚ ትብሎ ዘለኹም ሓቁኹም እንዲኹም ግና ንሕና ይኮና ንፅሒፍና እዮ ኣያ መስፍን ኣብ መገድ ረኺቡ ሃቦም እዩ ንዑ ሞ ርኸብዎ ተሓቅኻ ከብኣፉ ተጣልልዎ
0: ኣነ ሻምበል ኣነ ብሕሙም ከምደይ ዝሓድር ከይመስለኩም ማዓንጣ ክውፃ እዩ
1: ንዓና ማዓንጣ ናይ ሰውፅና ንበራውፅዋ

0: Ой, это солит.
1: Сам, хорошо. Ой.

0: ኣምና
1: ካስከዚ ዓቅና
2: ሂዳ ዓቁኖ ትብለኒ ከምዘን ብሽክለታ ቻርጅ ዶ ክትገዝኣለይ ሓሲብካ
1: ሓቂ ድሞ ዓቅና ኣምና
2: ተቆልዓ ተኽትማ ዓዚባ ከምዚ ዓቅና ዝበልካ ንዚ ስጥም ግጥም ዶ ኢላ
1: ወ ስጥም ግጥም ኢላ ኣላ ኣምና በል ስምዓኒ ሕማቐሎ ፅቡቕ ኣሎ ካብ ርእስኻ ይትፍለያ
2: ሂድኣ ካብ ርእስኻ ኣይትፍለያ ትብለን
1: ኣቦይ ሓይሎም እቶም ብመስፍን ጌርካ ዕድመ ድሰደድካ ኣሎ ክብረይ ዘንጢልኒ ኣናኢስኒ ኢልካ ኣይናይ ሆል
2: ኣነ ዳ እሞ ብክብሪ ሪኢኻ ስሙ ፅሒፈ ዘክበርኩ ዕድመ ዝሓብክዎ እንታ ክበየፅ ወይ እንታ ኮይና ኢሉ እዩ ሆሆ ዝብል
1: እሞት ሻምበል ዝብል ማዕርጎም ብቅድሚት ኣይተፃሕፈን
2: ሻምበል ኣይተፃሕፈን ኣችለንተ እታ ትቁሩሕ እንዲ ጋጊኒ
1: መን ይኸዎ ቁርሕ ዝበሃል ኣሎ ዓምና ኣነ ፈልጦሪ ማስ ኣብ ዝስራሕና መፅል እዩ
2: ትፈልጦ ወይ ትመስፍ ንደላና እንሱ ንዛ ኩላ ጠሊስኒ ዘሎ
1: መስፍ እንዳ ከመይ ገይሩ እዩ ዝኽሉ ጠብሰግ
2: ኣነ ሽሙን ማዕረጉን ክፅሑፉ ኢለ እዩ መስፍን ድማ ሻምበል ሻምበል ባሻ ተኾነ ክታይ ትፈልጥ ድሓር ከዓ ሽሙ ከማ ንባዕሉ ከቢድዎ ኣሎ ኢሉ ማዕረጉ ካብ መፅሓፍ ዓንቂፅኒ
1: ኣታ ዓምና ንምዃኑ ስርእስ ለካ ድ
2: ርእስ ለካ ድ ስታይ ድ
1: ከምኡ ማለት ኣይኮነ ኣነዚ ስለምንታይ ኸ ዘጋጠመ ሽግል ወይ ዝተፈጥረ ፀገምሲ ንመስፍ እንተላግበሉ
2: ስለ ዘታለኒ ዘደናግረኒ ስለ ዝዕምፀኒ ንዕዘ እዛ ይከሰስኩ ዳ ንመን ክኸስስ
1: እሞ ዘታለካን ዘደናግረካ እንተኮይኑስ ንምንታይ ደ ትረሕቆ
2: ኣታክ ቢሉ ክትረሕቆ ከመይ ቢሉ ክረሕቆታ ኣይ ንዝክምፀ ቁርዲድኒ ምስ ቆርበተይ ጠሪቁ ዘሎ ግዲ
1: ኣታ ዓምና እዚ ኩሉ ኣብ ኩሉ ነገርካ ትኩር ከለኻሲ ኣብ መስፍን በፂሕካስ ድንዝዝ
2: ንሳንዳ ጣ ሚስትር ከመይ ገይሩ ከምዝዕዝዘንኮ ይጠፍእኒ ዘሎ ብላዓ
1: በዚ ስምዓኒ ዓምና ኣብ ወሻንበል ልካ ሓምድራጎል ሓውዳ ተፍኦም ድመወፅ ደሉ ኣነ ብኣኽፋ ነወካ ፈጣሪ በዕሉ መዋፅኦ ፍጠረልካ ኣየለካ ፈጣሪ እሶም ሓላላት ኣብ ጎኖ ትቀበልካ
3: ኣዴዳሃብካ ክተሓፍረልካ ከይትፅበይ ሚካል ተሰሓቐትከ ኣቲ ክንዲ ንዓኸ ካሊእ ዝተዛረኩስ ክስሕቅኒ ኣነ ጓል ደጊያት ኣነ ዶ ኢልካስ ኮርፈፍ
4: ፉራ ሞ ኣብዛ ፍንጫ እንዲ ኮይና ዘላ እንታይ ከሎም ኮነ ኣነ ጓል ደጊያት ዶ ትብል ዘላ
5: ንላ ደጊያት ነይሩ ምኾኑ ባ
4: ደጊያት ከንታይ ሽመት ድዩ
5: ዋ ናይ ቀደም መፀውዒ ሽመት እዩ
3: እስከስከለለ ካብ ታሕቲ ትሕዝ ክባ ንገርና
5: ካብ ታሕቲ ዓቓ ሸቃ ባሻይ ትልንቲ
4: ኪድባ እንታይ ዳ ደው ኢልኪ
5: ልዕሊኡ ደኣ እንታይ ወደ ፊተውራሪ ግራዝማች ቀነዝማች ይኸይኩም እናበለ ክሳብ ራእሲ ኢሉ በፅሕ
4: ሎምስ በዚ ማዕርግ ዝፅውዑ ሰባት ብሂወ ዶህሉ ይኹኑ
3: ዋይ ክንደየናይ እንተለዎ ከዓ ውሕዳት ዝፍቀዱ እዮም ዝኾኑ
4: ኣንትለለ እዚ ማዕርግ ሲ ኣበይና እዋን ዝውሃብ ነይሩ
5: ኣብ ግዜ ጥልያን ጥልያን ንዓሻኩሩ ዝህቦም ዝነበረ ሽመት እዩ
3: ውይ ብመንፅር ግዜ ክንሪኦ ከለና ስነዊሕ እዩ ስለዚ ኣዛሚት ከለዉ ዝፍቀዱ ዩ ክትብል ከላሲ ሓቀያ
4: እምበርገን ክሳብ ሕጂ ተጠራጢር ክፀኒሕ ክዳሙጨይ
3: ዘይተጠራጠርኩ ክዱጨይ
4: ሰብኣይ ተፅምባ በዓል ጨይጨይ
3: ንዕልክ ሞየት ክምራጨይ

0: በለይ ሻምበለይ ያንኩልካ ባዕለይ ንበር እስከ ንበር ንበር ንበር እስከ ንበር ንበር ወረቐት ናይ ዕድሜ ሰዲደልካ ይበፅሒልካ ዶ
1: ወበፅሕኒ ሰዲድካለይ ክብረት ተሃበለይ
0: እንታይ ደኣ ካልእ
1: እቲ መዓረገይ ደኣ ቦታ ዲኻ ስኢንካሉ ወይስ ሻምበልነት ኣይምልኮቶን ኢልካ ኣሰናዒካኒ
0: ዘይኮነ ዘይበልኩ ከምኡ ይኮነን ሻምበል
1: እንታይ ኮይኑ ዘይከውን ስለዝኾነ ስባ ፅሒፍካ ኣለኻ ኣናኢስካኒ ሓንጣል
0: እንታ ሻምበል ውድእ ውድእ ባይቶ ብሎ
1: ተተወዲ ዳ ክውድእ እየ እምበረ ብንዕድ ነቁርዓት ከተሳእየኒ
0: እንታ ሻምበል እንታይ ከ ኣነ ዘይሰብ ዘይሓሰቦ ተዓስብ ዘለካ ኣነኹም ዘይሓሰብኩ
1: ፍርቂ ዕድመይ ተፀዋዕ ኩሉ ንስኻይ ትፅሑፈት
0: በል ስማዕ ብኸመይ ማእርካይ ተፃሓፈን ኣነ ምስ መስብ ተኻቲዕና እዩ
1: እንታይ ርኩም ተኻቲዕኹም
0: ፅቡቅ ኣነ ሓየሎም ሻምበል ሙሉእ ኢለ መስፍን ከዓ ሻምበል ሙሉእ ኣይኮነን ሻምበል ባሻ ተኾነ ኸ እንታይ ትፈልጥ ብለኒ እሞ ከምኡ ተኮይኑ ካብ ኣንእስና ነድቅቆ ዘይሽሙ ሂብና ከዓ ዘለቕለቕነብሎ እታ ሽሙ ንፅሓፎ ተባሂሉ
1: እዚ ሕጂ ትመዞ ዘለካ ሓሰት እዩ እቲ ሓቂ ግን መስን ማዕርጉ ፀሓፈ እናበለካ እስኻ ግን ዕጭ ዓንፈፍ ኢልካ
0: ዕጭ ከም ዝበልኩ ብምንታይ ኣጣሊኢልከ
1: መስፍን ባዕሉ ነገርኒ
0: መስፍን ስኮም ኢልካ
1: ወ
0: በል ኣነት ሓቂ ክነገረካ ሽሙ ኸማን ዝበቕዖ ንዕኡ ኣይኮነን ኢልኒ እዩ ኢኸለካ ማዕርካ ካብ ምፅሓፍ ዝዓንቀፀኒ
1: ኣንተ እንታይ ይኹም ስኻትኩም ብዓበይትኹም እሱ ንዓኻ ኸስስ እስኻ ከዓ ንዕኡ ትኸስስ
0: በል ካብ ብወረተ ኣብኑ ርኢኹም እመኑ እንዲ ሕጂ ዶ ዳርን ግንባርን ከራኽበካ
1: ሃየ
0: ግርም በል
2: ሃሎ ሃንጣል
0: መሳፍንቲ መቼም ማርያም ቱፍ ኢላትልካ እንዲያ ሕጂ ንዓኛኛ ተረኺባ ኣላ ንዓ
2: መዓርኳ ከብደይ ፀጊበ እየ ፀጊበ እየ
0: እንታይ ኛኛ ናይ ምግቢ ይኮነን ናይ ድለላ ገዛ ብለካ ኣሎ
2: ኣይ ኣብየለኻ ድለላ ካብ ዝገድቦ ክንደይ ደገይረ ዘለኹ
0: እንታይ ንዓ እንደይ ትላገፅ
2: ኣይተላገፅኩን ድሓር ከዓ ሻምበል ሓየሎም ረኺበየ ነይረ እየ ወ ካብታ ዝፈራሕ እኳ ይወፃኹን ሻምበሊ ማዕርጉ ፀሓፍ ኮይለካ ስኻ ግን ኣቢኻኒ ቆጢዑ ኣሎ ቆጢዑ ቻው

0: እስማዕ ኣባ ሓተክን ኣብ ገድሊሲ መራሕቲ ኩናት ደቂ ኣንስትዮ ነይረን ዝበሃል ሓቂ ድዩ?
1: ኤርትራ ኮሎ ክስክሳብ ሕጂ ነዚ ሓቂ እዚ ትፈልጥ ማለት ድዩ?
2: ጥራሕ ኢልኪ መጉእ ኣብቲ ማይ ቤትኩም የለዋ እንደን ተጋለልቲ
0: ዳሓንዲ ክንዳእኸም ማይ ርኳ እንትካዒኽና ቀስባበላ
1: ዋ ንሕና ዲና ኣብቲ ዘይሕተትሓቲትኪ
0: እሞ እንታይ ኣም ፅራ ክድህላ ንትፍትና መጀመርታ መጀመርታ ሕቶ ያ ተረዳእኽና
2: ዋይ ኣይ ናይ ዕምቀትን ግድላትን ዘለዎ ሕቶ ሓቲትኪ ኢኸና ሞ ሕቶ ክምርዳእ ንስእኑ ኣለኹ ማለት ድዩ
0: ኣንቲ ፈረሳ ዲ ማርያ እንታይ ገይረ ክራ ክምሕልበት ትወቕዕኒ
2: በቃ ኮይነኪ መናፃፀሪ ክምስ ከብድን መግብን ዝተኣሳሰሪ ለከርስቺ
0: ኣቶ ኣጓል እንቋሖ ኣብቲ ገፅክ ባትሪ ኳላታ ከይስእለልኪ
1: ኣብ ገዛቲ ኳላታ ስእላ ኣ ምርኣይ ኩልኩል ምባል
2: ጥራሕ ኢልኪ ኣቲ ኣነኮ ናይ ዘይኣዝገርመኒኮ እግራ ዒላ ዘይከኣለስ ሓይሊ ከም ዘለዋ ከዓ እምበር ዓደኹ ዓደኹ ምባላይ
0: ኣትበይ ሞ ስራሕ እንዲ ኮይኑ እምበር ከም ህንኩቶ ሕዚ ሕሲ መበልኩ
2: ህንኩቶ ኣቲ ህንኩቶ ከንታይ ማለት እዩ
1: ህንኩቶ ናይ ኣብ ሓዊ ተለብሊብ ዝጠብሰ ሸዊት እዩ ግን ካታትሎ ሄሉ ናይ ሕቂ ድኺ ደቂ ኣንስትዮ ተጋደልቲ ምባርን ዘይትፈልጢ
0: እሞ ሕቶ ኣይሰማዕኽናን ንዓይ ዘሕረቐኒ ዘሎ ከዓ ከይሰማዕኻ ምምላስ እዩ ኣብ ገድሊ ደቂ ኣንስትዮ ምንባረ ዘይፈልጥ ሰብ ኣሎ
1: ሞንታይ ዳኣልክልክ
0: ኣነ ዝበልኩ ኣብ ገድሊ ሲ መራሕቲ ኮይና ደቂ ኣንስትዮ ነረን ዝበሃል ዝሓቂ ድዩ ነዚኣ ንድሕር መልሳ ትፈልጣ ኹን ክንተዛረባ
1: ሶሶሶሶሶ በሊና ኣፍርጦ ኮነኪ ካብ ትራ ተጋደልቲ ክሳብ መራሕቲ ሓይልታት ዝበፅሓ ደቂ ኣንስትዮ ነረን እየ
0: ሃራይ እንድሕር ነረን ከድሕርና ፅነሲ ማዕርግ ተዋሂብዎን ዶ
1: እወ ተዋሂበን ክሳብ ብደረጃ ሌተናልኮነለን ዝተዋህባ ደቂ ኣንስትዮ ኣለዋና
0: ሕቶ ይ ተመልስለይ ኣሎ እንተ ንስኹሞ ኣንቲ ፈፀጋ ዝጋሃርያ መዓልቲ ክተፀበ
2: ኣቲ ዝጋሃርያ ድመ ያ ትንደልካ

0: ኣነ ወዲ ሹቅ ጥራይ ዘይኮንኩ ብዓንተ ንእሱ ሹቅ ንስኻት መን ክትላገጠ ሓየሎም ኣብ ዝምሳኻ ከሎስ ኛኛ ተረኺቡላ ትብለኒ
1: ኣነ ሓንቲ ይብለካኒ እሕሊፉ ፍጠረልካ ኣምላኽ ነና ኢድና ይሃበኒ

ሰላምን ጥዕናን ንዓኹም ይኹን። ዝኸበርኩም ተኸታተልቲ መደብ ፍረፃሪ ከመይ ቀኒኹም? ከምቲ ልሙድ ኣብ ናይ ሎም መደብና እውን ኣተኩሮ ፍረፃሪ ከምኡውን መዓዛ ፍረፃሪ ኣከታ

0: ኢልና ኢና ሒዝናልኩም ቀሪብና ዘለና። ፈላሚት መደብና ንኡስ መደብ ኣተኩሮ ፍረ ጻዕሪኣ ክትከውን ተራ ሓምላይ ምግቢ እንስሳ ኣብ ልምዓት ፀባ ወሳኒ ምዃኑ ርድ እዩ እምበኣር ከስ ጋዜጠኛ ፍናን ተኽለ ናብ ዞባ ደቡብ ንኡስ ዞባ ኣድባርዋ ዓዲ ነኽዖ ናብ ትበሃል ዓዲ ተንቀሳቂሱ ምልማዓይ ሓምላይ እንስሳ ከምኡውን ኣርባሒ ናይ ፀባ ከብቲ ኣብነታዊ ሓረስታይ ኣቶ ኣብርሃም ተስፋ ፅዮን ዘካየዶ ቃል ምሕትት ኢና ሒዝናልኩም ቀሪብና ዘለና። ሰናይ ምክታል።
1: ኣብ ሃገርና ኣስታት 27,000 ዝበጽሓ ብዘመናውን ሓብሲ ዘመናውን ኣገባብ ዝእለያ ናይ ፀባ ከብቲ ከም ዘለዋ ይግምገም። እዚ ኣገባብ ሕርሻ ኣብ ሃገርና ነዊሕ ታሪክን ድሕረ ባይታን ዘለዎ እኳ እንተኾነ ከምቲ ዝድለ ግን ክግዝግስ ኣይከኣለን። ከም ምኽንያት ክጥቀስ ዝኽእል ረቑሒታት ብዙሕ እኳ እንተኾነ እቶም መሰረታውያን ዝበሃሉ ግን ዓሌት ከብቲ፣ ምግብን ኣመጋግባን ከምኡ ውን ግቡእ ክንክን ምሕደራን እዮም። ካብዚኦም ድማ ቀረብ ምግቢ ኣብ ቅድሚት ይስራዕ። ሚኒስትሪ ሕርሻ ንምግብን ኣመጋግባን ናይ ፀባ ከብቲ ልዑል ኣተኩሮ ሂቡ ዝሰርሓሉ ስትራቴጂ ኣብ ቀጠልያ ወይ ሓምላይ ምግቢ ምርኩስ ዝገበረ ምድንፋዕ ስርዓተ መፍረ ፀባ ዝብል እዩ። ስለዚ እምበኣር እዚ ንኡስ ፅላት ክሰፍሕን ምህርቲ ፀባ ናብቲ ዝድለ ደረጃ ክዓብን እንተኮይኑ ቀረብ ሓምላይ ምግቢ ናይ ግድን ክወሓስ ኣለዎ ንብል። እቲ ኣብዚ እዋን ብዝለዓለ ዘድፍኣሉ ዘሎ ስትራቴጂ ምስፋሕ ልምዓት ሓምላይ ምግቢ ድማ ኣልማዕቲ ኣሕምልትን ፍረታትን ዝኾኑ ሓረስቶት ካብቲ ዝለምዕ መሬቶም ወይ ጀርዲኖም 10 ሚእታዊት ሓምላይ ምግቢ ሓደ ኣፍ ወይ 1 ሚእታዊት ካብኡ ንምቁር ድንሽ ዝውዕል ከም ዝልምዕ ምግባር እዩ። እዚ ከዓ ሸፈነ ብሓምላይ ምግቢ ዝለምዕ መሬት ዘዕብን እኹል ቀረብ ሓምላይ ምግቢ ንምውሓስ ዝሕግዝን ስለ ዝኾነ ኩሎም ሓረስቶት ክትግብርዎን ዝምልከቶም ክኢላታት ድማ ብዝለዓለ ክደፍኡሉን ኣገዳሲ እዩ። ኩሎም ናይ ፀባ ከብቲ ዝውንኑ ሓረስቶት ቀጻልነትን ዕቤትን ሕርሽኦም ንምድንፋዕ ብዝተኽኣለ መጠን ኣብ ከባቢኦም ቀጠልያ ምግቢ ከልምዑ ኣብኡ ቀዳምነት ገይሮም ክሰርሑ ይግባእ። ኣብ ናይ ሎሚ ንኡስ መደብ ኣተኩሮ ፍረ ጻዕሪ እምበኣር ንሓደ ካብቶም ኣብ ልምዓት ቀጠልያ ምግቢ ዓብዪ ዝላ ብምምዝጋብ ንዝነበረቶ ሓንቲ ላም ድማ ናብ 16 ናይ ፀባ ከብቲ ክብ ከብል ዝኽኣለ ኣብነታዊ ሓረስታይ ኢና ሒዝናልኩም ቀሪብና ዘለና። ዓዲ ነኽዖ ካብ ንኡስ ዞባ ድባርዋ 10 ኪሎ ሜትር ርሒቓ እትርከብ ኣስታት 200 ገባሮ ዝቕመጡላ ዓዲ እያ። ምስ ዓዲ ገዳ፣ ዓዲ በዝሃንስ፣ ዘመር፣ ዓዲ ህዝባይን እምኒ ጸሊምን ድማ ትዳበቡ። ናብቲ ቦታ ብምንቅስቓስ ንሓደ ኣብርሃም ተስፋፅን ዝበሃል ኣብነታዊ ሓረስታይና ረኺብና። ንሱ ናብ ዕዮ ሕርሻ ብኸመይ ከም ዝኣተወ ክገለጽ እንከሎ፣
2: ኣነ ናብ ሕርሻ ክኣቱ ዝኽኣልኩ መጀመርያ መቸም ኣነ ስመራ እንደ ነይረ። ካብ ኣስመራ ግን ንክሓርስ እቲ ግዜ ስለ ዘይጣዕመ ንክሓርስ ኣብዚ ዓዲ ወሪደ ሕጂ ብዓዲ ምስ ወረድና ድማ ነዛ ዒላ እዚኣ ክንፍሕር ክኢልና ማለት እዩ። ያ ፍሕርና ድማ በዚኣ ድማ በብቁሩብ እናተሰኣናናት እናበልና ድማ እናኩዓትና ድማ ንነብር ክሳብ ሕጂ ክትነብር ፀኒሕና። ስለዚ ሕጂ መበገሲናን ሕርሻን ልምዓትን ነካይድ እዚ እቲ ልምዓት እውን ኣካል ሕርሻ ስለዝኾነ ኩሉ ሕርሻ ማለት እዩ። ስለዚ በዚ ኢና ንነብር ዘለና። ሕጂ ተመክሮ ናይ ከፍቲ ካብ ብህፀናተይ ካብ ንእሽተይ ሕጂ ትሰርሓሉ ነይረ። ስለዚ ሕጂ ድማ ናብዚአን ከፍቲ እዚአን ይሰርሓ ኣለኹ።
1: ኣቶ ኣብርሃም ተስፋፅን ሓደ ካብቶም ኣብ ፕሮጀክት ምብዛሕ ወይ ምስግጋር ናይ ፀባ ከብቲ ብኣድማዕነት ዝተሳተፈ ሓረስታ እዩ። ንሱ ልምዓት ሓምላይ ምግብን ምፍራይ ፀባን ብደገፍ ሚኒስትሪ ሕርሻ ከም ዘስፍሖ እዩ ዝገልጽ።
2: ሚኒስትሪ ሕርሻ እዛ ላም ሂቦሙና ላም ክቡና ከለዉ ድማ ካብአን ዝወለደቶ ኣንስተይቲ ላም ክንመልስ እዩ። እዛ ላም እዚኣ ድማ ንዓና ክትከውን እዛ ኣደ ማለት እዩ። ሕጂ ንሕና ኣንስተይቲ ላም መልሽናሎም ይምናያ ኢና። ነዚ ሕጂ በዚ ምክንያት እዚ ሕጂ እዚኣ ላም እዚኣ ድማ ንሓና ኮይና በዚ ድማ ንቕፅል ኣለና። ኳዚ 16 በፂሓ ርእሳ ወደ ተባዕትዮ እንዳሸጥና። ስለዚ ሕጂ ሲ ቀሊል ኣይኮነን።
1: ሓምላይ ምግቢ እንስሳ ምስጢር ዓወት ልምዓት ፀባ ምዃኑ ዝፍለጥ እዩ። ሓረስታይ ኣብርሃም እውን ኣብ ሓምላይ ምግቢ

0: ሓሳ ብልዑል ትኹረት ከም ዝሰርሕ ተመክርኡ ድማ ንኻልኦት ከም ዘካፍል ይሕብር።
1: ኣነ ዝኾነ ዋላ ዝኾነ ሰብ መፅኡ ከመይ ከመይ እዩ ዝበለኒ ብግልፂ ገዛ ከፊት የድር እዮም። ብስርዓተ ኣመጋግባ ድማኒ እንታይ ገረን ክበልዓ ከም ዘለዎን ማየን እንታይ ክሰትያ ከም ዘለዎን እዚ ቁኑዕ ሓበሬታ ገረ ብሰዶም ሕጂ ድማ ናተይ ድማ ስሩዕ ኣካያይዳ ድማ ስሩዕ ናተይ ምክንያቱ ከምዛ ድረእኹማ ኣመጋግበአን ናይ ምሸት ይምገባ ናይ ንጎሆ ይምገባ ሳዕረን የን ንምገባ ፍርቂ መዓልቲ ድማ ማይ እንዳሰተያ ከምዚያ ድረእኹም ኣብዚኣ ድማ ይበልዓ ኣብዚኣ ገብረ ዝኾነ ነገር ዋላ ኣካል ናይ ጥዕንአን እውን ኣብዚ ደገዚ እዩ ምክንያቱ ክንደይ ኣብ ገዛ ድውዕላ ዳሓድራ ኣለዋ ኣፅፋረን ክንደይ ሽቶል ድመስል ኣሎ እዚአን ግን ናይ ፅፍሪ ዓይነት ምልክት ወላ ሓንቲ የብለን ምክንያቱ ኣብ ስለ ዝወፃ እየን እዚኣተ ካብቲ ዓይነት ምግቢ ድማ ቃንጫ ኣሎ ቃንጫ ዕፉን ኣሎ የርማ ማዲካ ኣልፎ ኣልፎ ኣሎ ስለዚ ኩሉ ዓይነት ምግቢ ድማ ንርኢ ቁሩብ ተቢልና ድማ ዋላ ሓሰር እውን ንህበን ኢና።
0: ኣብነታዊ ሓረስታይ ኣብርሃም ተስፋ ፅዮን ሓምላይ መግቢ እንስሳ ይኹን ኣሕምልቲ ብደገፍ ፀሓያዊ ፀዓት ብዝጭንጉዕ ስርዓትን መስኖ እዩ ዘልምዖ ንሱ ናብዚ ዘእተዎ ምክንያት ክገልፅ ከሎ
1: ኢላ ኣለኒ ሶላር እዚኣ ሲ ዓብ ቁጠባ እዩ ዘለዋ ምክንያቱ እቲ ንነዳዲ ድወፅእ ዝነበረ ኢኻ ኣታዊኡ ዝኸም ዘሎ ስለዚ ሕጂ ሲ ብፀሓይ ደመንጩ ገና ክንሰርሕ ከለናስ ዓብዩ ጠቕሚ እዩ ዘለኒ ስለዚ ኣይኮነን ንዓይሲ ነዞም ደቂ ሓወበይ ከማን ብኣዮም ርስቲ ዘለዉ ሕጂ ርኢኻዮም ወኒ ስለዚ ሕጂ ሲ ፅቡቅ እዩ ብጣዕሚ ኣብኡ እንድሕር በፂሕካ ድኣኒ እዚ ኩሉ ልምዓት እዚ ኩሉ ፍርያት ትሪኦ ዘለካ ኣልፋኣልፋ ኣስቲና እዚ ኩሉ ደናንሽ ውዕብርበሬ ኩሉ እዚታት ናይ ፍሩቲ ዓይነት ዘሎ ኩሉ ኣትስቲ ደላ ስለዚ ሕጂ እዚ ብሓቂ ፅቡቅ እዩ።
0: ቀጠልያ መግቢ እንስሳ ንብቓትን ብዝሕን ፀባ ወሳኒ ተራ ከም ዘለዎ ክኢላታት ይሕብሩ እዮም ሞ ሓረሳይ ኣብርሃም እውን ውፅኢት ምምጋብ ሓምላይ መግቢ እንስሳ ብግብሪ ኣብ ጥሪቱ ከም ዝረኣዮ ይምስገር።
1: ቀጠልያ መግቢ ዝኣክል ኢና ንበል ግን ቅርብ እቲ ናይ ተወሳኺ ደሎ እምበር ናይ ቀጠልያ መግቢ ዝኣክል ኣለና ግራውትና እውን ክትርእዎ ኢኹም ዝኣክል እዩ ዘለና ኮን ስለዚ ሕጂ ናይ ፀብአን ፀባ ድማ ሕጂ መላእት ኮይነን እምበር ፀባ ድኣክል እየ ንባና ሕጂ ንኣምነት እያ ትብለካ ዘሎ እዛ ዓባይላም እሳ ዓሰርተ ዛሸንኪ ሎ መሊኣሲ ናይ ክልተ ሊትሮ ብድሕሪ ትሕለም ነራ ተንደን ኣካላ እየ ናይ ብሓቂ ድብለኩም ዘለኹ ሕማቅ ሓንቲ ርእ ኣለና ይፈልጥ 24 ናብ ንጎን ምሸትን ሊትሮ ፀባ ኣለዋ ስለዚ ሓረስቶት ቀጠልያ መግቢ እንዳሃብና ከም ልበን እንድሕር ፀጊበን ንሳተን ድማ ናይ ግድን ንዓና የፅግባና እየን ሰንተ ፀጊበንና ንፀግብ ሰንተ ጠሚየን ድማ ንጠሚ።
0: ሓረስታይ ኣብርሃም ኣብ ፈለማ ንእሽቶ ቦታ ጥራይ ይውንን ብምንባሩ ኣብ ምሕደራ ናይ ፀባ ከብቱ ሽገር ምንባሩ ይሕብር። ኣብዚ እዋን ግና ብደገፍ መንግስቲ ሰፊሕ ቦታ ልምዓት ረኺቡ ምህላው ይጠቅስ።
1: እዚ ኣብ ዓዲ ዝነበርናሉ ኣብ ፀቢብ ቦታ ኢና ነርና ኣነ ግን ናተይ ለበዋን ሓደራን ንመንግስተይ ዝነበረ ከኣነ ካብዛ ፀባብ ቦታ እዚኣ እንተወፅአ እየ ክሰርሕ ዝኽእል ዝብል ነረ ብዝኾነ ይኹን ግን እሳቶም ድማኒ ሰብ ተስፋን ሕጉሳትን ስለ ዝኾኑ ድማ ናይ ግድን ብሳዕሪ ሚኒስትሪ ሕርሻ እዚ ቦታ እዚኣ ንረኺበ ዘለኹ ስለዚ ብናቶም ፃዕሪ እዩ ሕጂ ድማ ዘንከፍቲ እዚአን ድማ ናይ ብሓቂ የ ዝብለኩም ዘለኹ ትርኢኹመን እንታይ ገብራ ፀኒሐን እንታይ ክዕንድራ ፀኒሐን ማይ ክሰትያ ኣብ ገፊሕ ኣብቲ ግን ፀቢብ ማየን በዚ ድሕሪ ገዛ እዚ እሰን በዚ ብጥስቲ ጌርካ እየን ዝሰትያ ነ ሕጂ ግን ረኣይዎን ኣብ ማእኸል ገዝአን ሞቶረ ጌርካ ማይ ፈኒኻ ሰትያ ኣለዋ ስለዚ ሕጂ እዚ ናይ ብሓቂ ኣነ ተሓጉሰ ሚኒስትር ሕርሻ ዝገበርዎን ፃዕሪ እውን ብፃዕሪ ናይ መንግስቲ እዩ ዝኽሉ እዚ ስለዚ ኣነ ሕጂ እዚ ዕውት

0: ብሕጂ እውን ኣነ ክዕወት ኣፀቢቐ ተስፋ ኣለኒ። ከምዚ ንረኪብ ዘለኹ ድማ ብሕጂ እዞም ዘይረኸቡ ድማ ክረኽቡ ድማ ይትስፉ።
1: ክኢላታት ሕርሻ ኣብ ዕብት ንጥፈታቱ ድራኺ ተራ ከም ዝነበሮም ሓረስታይ ኣብርሃም ብቓላቱ ይምስገር።
0: ተራ ሚኒስትሪ ሕርሻ ናይ ብሓቂ እሶም ዓብዪ ተርኦም

0: ክሳብ ሕጂ እዘን ከፍቲ እዚአን ሓኪም ኮነ ዝሓልሓለ ኮነ ናይ ሕርሻ ድባርባ ኮነ ኩሎም እዚኦም ክሳብ ሕጂ ይቆፃፀርዎን ኣሎ እዘን ከፍቲ እዚአን ጥዕነአን እንታይ የድልየን ኩሉ እዚ ርእዎን ኣሎ ክሳብ ኣርሓ ከይተረፈ ኣርሓ ከይተረፈ ክሳብ ሕጂ ናይ ሚኒስትሪ ሕርሻ ናይ ሓልሓለ ካብኦም ኢና ንጥቀም ንዚአን ሕጂ ኣርቲፊሻል ተደልየን ድማ ብኣርቲፊሻል ፀዊዕና ድማ ስሞያ ኣለዉ ድማ ኣብዚ ኣይመፁና ከምኡ ጀሮም ኣዋሲቦምልና ድማ ይኸዱ ስለዚ ሕጂ ናይ ብሓቂ ኣብ ተራእዩ ዘለዎም
1: ዘይቀንእ ኣይወለድ ከም ዝበሃል ብንጥፈታት ልምዓት ኣብነታዊ ሓረስታይ ኣብርሃም ተስፋፅዮን ቅዱስ ቅንኢ ሓዲርዎም ከምኡ ውን ብቐጥታ ተመክርኡ ብምውሳድ ኣብ ልምዓት ኣሕምልትን ናይ ፀባ ከብትን ዝኣተዉ ሓረስቶት ውሑዳት ኣይኮኑን ብቐንዱ ውን ዕላማ መደብ ፍረፃዕሪ ንኩሎም ሓረስቶት ናብ ኣብነታውያን ሓረስቶት ንምቕያር ስለ ዝኾነ ሓረስታይ ኣብርሃም ኣብ ከባቢኡ ንዝርከቡ ሓረስቶት ብኸመይ ከም ዝፀልዎም ብልሳኑ ክገለፅ እንከሎ
0: ናይ ብሓቂ የድለካ ዘለኹ ኣብናታዊ ቅዱስ ቅንኢ ቅዱስ ቅንኢ ዝህዝብናሲ ቅዱስ ቅንኢ ወሪዱ ሕጅብ ኣብ ዓድናስ ክንደይ ከፍቲ እየን ዘለዋ መሊአን ንሕና ምስ ገበርናሲ ክንደይ ከፍቲ ኣለዋ ኣብ ዓድና ንና ክልተ ሰብ ኢና ተዋሂብና ነርና መሊአን ኣለዋ ኣብ ዓዲ ዝሃንፅ ሕጂ ክንደይ ከፍቲ ኣለዋ መሊአን ስለዚ ሕጂ እዚ ቅዱስ ቅንኢ እዩ ብዛዕባ ናይ ሶላር ድማ ንህልጋሪ ካብዚ በዓል ዓዲ ኩንኤል በዓል ተማጅላታት በዓል ሕዚ ምፀሊም ድልበካ ዘሎ ሕጂ ብሳሕትየና ኣሎ እዚኦም ሕጂ ንህልካ ሪኢኻ ሶላራት ዝተኣታትሉ ዓብ ፅልዋ ብከባቢየይ ፅቡቅ እዩ ዚ ፅቡቅ ሪኦም እዮም ፅቡቅ ሪኦም ፅቡቅ ከዱ ኣለዉ ኣነ ድማ ብግልፂ ድማኒ ከመይ እዩ ኣካይዳ ናይ ዝገዛ ዋላ ዘን ከፍቲ ከፊተ ዝርኦም እዚ ምኽዋል የለ ዋላ ምርኣይ ደይ ምርኣይ የለን ኣርኦም ኩሉ ገዛ ቅርፂ ናይ ዝገዝኡ ኣሰራርሑኡ ናይ ዘንከፍቲ ኣነባብረአን ኣመጋግበአን ነዝመፀ ሰብ ክርኢ ዝደለ ነፃ እዩ
1: ኣብ ቤት ፅሕፈት ሚኒስትሪ ሕርሻ ንእዞብ ኣድባርዋ ክኢላ ሃብቲ እንስሳ ዝኾነት ወይዘሮ የሩሳሌም ኪዳነ ብዛዕባ ኣብነታዊ ሓረስታይ ኣብርሃም ክትገልፅን ከላ ኣብ ኣገባብ ልምዓቱ ይኹን ምሕዳርኡ ኮታ ብኩለንተናኡ ብቑዕ ሓረስታይ ምዃኑ ትምስክር
2: ኣቤ ኣብርሃም ከዓ ሓደ ዕውት ኣብነታዊ ሓረስታይ ኣብ ምርባሕ ናይ ፀባ ከብቲ 2014 እዩ እዛ ብሓንቲ ላም ተበጊሱ ስጋዕ ሎሚ ከዓ ነዛ ላም ስጋ ዝተሸጡ ምራኾት ወይ ተባዕቲ ገለ ሓዊስካ ናብ 16 ከብቲ ብፅሕወን ኣሎ ቅድሚ ሕጂ ኣብቲ ላዕሊ ከሎ እዩ ነቲ ሓንቲ ላም ሂብና ኣብ ፀቢብ ገዛ እዩ ነይሩ እተን ከብቲ ምስ በዝሓ ከዓ ዝውሑስ ዝኾነን ኣብ ገፊሕ ቦታ ንክውሃብ ናብታ ጀርዲኑ ቦታ ሓቲቱ ብመሰረት ዝሓተቶ ከዓ ክወሃብ ክኢሉ ስለዚ ኣብዚ ከባቢ ዓብ ፅልዋ እዩ ዘለዎ ኣቦይ ኣብርሃም ሓደ ነዚ ከባቢ ዓብ ፅልዋ ሕዲሩሉ ዳርጋ ነብሲ ወከፍ ሓረስታይ ንድሕርኢና ኣብዚ ከባቢ ሓንቲ ላም ዘይብሉ የለን ዒላ ዘለዎ ደይኮነስ ዋላ ዒላ ዘይብሉ እንታይ ይገብር ምስቲ በዓል ዒላ ሸር እንዳኾነ ብግራቱ ገይሩ ሓምላይ ምግቢ እንስሳ ፍሪ ኣብ ነብሲ ወከፍ ዓዲ ዘለዎ ሓረስቶት ናይ ፀባ ካብቲ ለማላቶም መዓልታዊ ከዓ ንድባርባ ብጀሊን ገይሮም እዮም ዝሽጡካ ሓንቲ ላም ዝሓዙ ማለት እዩ ስለዚ ዓብ ፅልውኡ ዓብእዩ ተካዕውተ ዝኽእል ከዓ መምርሒ ሚኒስትር ሕርሻ ንምኽርን ስለዝቕበል ሓደ ካብኡ እንታይ እዩ ሓምላይ መግቢ እንስሳ ኩሉ ግዜ እኹል እዩ ዘፍርዕ ዓመት ምሉእ ሓጋ ይኹን ክረምቲ መፂኻ ኣልፋ ኣልፋ ኹን ቃንጫዓፉን ኹን ኩሉ ግዜ እኹል ኣሎ ተሪእናየ ከባቢ ፍርቂ ሄክታር ዝያድኡ ከማ ይመፅእ ሓምላይ መግቢ እንስሳ ኣፍሪሎ ስለዚ ኩሉ ግዜ ውሑስ መግቢ ስለ ዘሎ ጥዕነአን ኹን እቶተን ከዓ ኩሉ ግዜ ውሑስ እዩ ማለት እዩ ስለዚ በቲ ዘካየዶ ናቱ ፃዕሪ ካብ ሓንቲ ላም ኣብቲ ዝለዓለ ደረጃ ስጋዕ 24 ሊትሮ ፀባ ኣብ መዓልቲ ክሓልብ ክኢሉ ኣሎ
3: ክቡራት ተኸታተልቲ መደብ ፍረፃዕሪ ኣስዒብና ሒዝናልኩም ቀሪብና ዘለና እምበኣር ንኡስ መደብ መኣዛ ፍረፃዕሪ ኣትከውን ካብ ሎም ስንቋቑሖ ክሕወስ ርኢኹም ትፈልጡ ዶ ትኾኑ እምበኣር ከስ ኣብ ናይ ሎም ሰሙን መኣዛ ፍረፃዕሪ ነዚ ኢና ሒዝናልኩም ቀሪብና ዘለና ናብ ኣዳላዊቱ ኣስመረዳ ምርከብ ብለኩም እየ ሰናይ ምክርታል

ሕጂ ናብ ኣገባባ ካሽና ንከይድ ኢና። ቅድሚኡ ግን ንዑ ዘድልየና ዓቐን ክንዛረብ ኢና። ሽጉርቲ ሓደ ማእከላይ ዓቐን ግዝፊ ዘለዎ ወይ ከዓ ካብ 100 ክሳብ 150 ግራም ክበፅሐልና ይኽእል። ካሮት ክልተ ማእከላይ ዓቐን ግዝፊ ዘለዎ ወይ ከዓ 200 ግራም ተጠቒመ ኣለኹ ብደቂቕ ዝተመትረ። ሽጉርቲ ፃዕዳ 3 ፍረ ሓደ ማንካ ጣውላ ሙሉእ ማለት እዩ። ኮሚደረ 4 ፍረ ወይ ከዓ 200 ግራም። ካውሎ ብደቂቕ ዝተመትረ 1 ኪሎ ካውሎ ክብል ከለኹ ልክዕ ከምቲ ንዕድጎ ካብ ዕዳጋ ማለት እዩ። ከይተመትረ ከሎ ዝተመዘነ ሚዛን እዩ። ኣብዚኣ ፔፐሮኒ ተጠቒመ ኣለኹ። ፔፐሮኒ ሓደ ቀጠልያ ሓደ ከዓኒ ቀይሕ ሕብሪ ዘለዎ 2 ፍረ ተጠቒመ ኣለኹ ወይ 2 ሓባ። ፐርሰሜሎ ቁሩብ 2 ማንካ ጣውላ ዝኾና ብደቂቕ ዝተመትረ። ካልእ ሁሩድ ሓደ ማንካ ሻሂ። ዘይቲ ካብዚኣ 4 ማንካ ጣውላ ክጥቀመ። ሓደ ማንካ ሻሂ ከዓ ጨው ክጥቀመ። ጨው ከም ኣድላይነት እዩ። ካልእ ሽንቃውሖ 6 ሓባ ተጠቒመ ኣለኹ። ሕጂ ናብ ኣገባባ ከሸሽና ክንሰግር። ሽጉርቲ፣ ካሮት ብሓንሳልያ ንእትወር ኣለና። ሽጉርቲ ፃዕዳ፣ ካውሎ ብሓንሳብ ሓዋዊስና ንእትወ ኣለና። ዘይቲ ተጠቐምና። ሰለስቲኡ ብሓንሳብ እቲና 4ይ ሽጉርቲ ፃዕዳ ማለት እዩ። ሕጂ ኩሉ ግዜ ሓምሊ ብተፈጥሮ ማይ ስለ ዘለዎ በቲ ናቱ ማይ ኣይክሓረናኒ ማለት እዩ። እቲ ባዴላና ወይ ትድስትና ንጥቀመሉ ኣይክሓረናኒ። ስለ ዘይቲ መጀመርያ ዘየንፀፍና ኣይንብልኒና። በቲ ናቱ ረሃፅ በቲ ናቱ ማይ ጥራይ ቁሩብ ፍኹስ ምስ በለልና ቀፅልነት ተሪፍና ዘሎ ስቤዛሃ ክንእትና ማለት እዩ። ከምዚኣ ጌርና ብሓንሳብ ሕውስውስ ኣቢልና ንሰክር እንዳበልና ንሽለቓ ወይ ከዓ ንፍኹስ ክሳብ ዝብለና ንፅበየ ማለት እዩ። ኣብዚ ምናልባት ከይሒዘና ንስከፍ እንተኮይና ወይ እውን ድሕዘና ተመሲሉ ትድስትና ማይ ንሰኽትት ኣብዚኣ ማለት እዩ። ውዒት ማይ እንዳገበርና ጥብ ከነብለላ ንኽእል ነታ ባዴላና ንኸይትሕዘና። እዛ ማይ ቀርፋ ገይሬ ኣፍልሕያ ፅኒሐ። ቀርፋ ኣለዋ ካልእ ወላ ሓንቲ ይብላን ማይን ቀርፋን። ኩሉ ግዜ ከምቲ ዝብሎ ማይ ጥራይ ካብ ንውስኽ እንተዳ ዝኾነ ቅመማ ኣለዎ ኮይኑ ምዕዝብል ተቐመማትና ማለት እዩ። እቲ ምግብናስ ምዕዝብል ክንርአና ኣብዛ ክፍላሓ ፅናሕኩ ማይ ንእሽተይ ኣንጢበላ ኣለኹ። ሽጉርቲ፣ ሽጉርቲ ፃዕዳ፣ ሽጉርቲ ቀይሕ፣ ካውሎ ብደቂቕ ዝተመትረ፣ ካሮት ኢና ብሓንሳብ ቤቲና እያ ዘለና። ክሳብ ሕጂ በይኒ እዩ ዘሎ። ሕጂ ንቀፅልና ወኺስልና እዩ ዘሎ። ዝተረፈና ስቤዛ ክነቱ ኢና። ሕጂ ፈኺስልና ስለ ዘሎ እተን ሰሪፈናና ዘለዋ ከነቶ ኢና ንቃቕሖ ፔፐሮኒ ቀይሕን ፃዕዳን ተጠቒምና ኣለና። ምናልባት ፔፐሮኒ ኣብ ቀረባና ተዘይረኪብና ጉዕ ክንጥቀም ንኽእል። ክንጎድፎ ውን ንኽእል ኢና ንህፃናት ተኮይኑ ብዘይ ጉዕ ወይ ብዘይ ፔፐሮኒ ክንሰርሖ ንኽእል ኢና። ፀገም ዘለዎ ይኮነን። እንጂ ተሪፈናና ዘለዋ ስፔዛ ፔፐሮኒ፣ ፐርሰሜሎ፣ ኮሚደረ፣ ሁሩድ፣ ጨው ሓንቲ ማንካ ተጠቂመሉ ኣነ ብዝደለናይ ዓቐን ክንጥቀም ንክእል። ዘይቲ ኣብ መወዳእታ የትዎ ኣለኹ። ለፅክዎ እቲ ኣሕምልቲ ኩሉ ግዜ ናይ ማይ ትሕሶ ስለ ዘለዎ ነቲ ካሮት ነቲ ሽጉርቲ ክብስለልና ይኽእል። በትናቱ ማይ ምናልባት ክሕዘና ምስ ጅምርቲ ባዴላና ከዓ ንእሽተይ ካብዚ ማይን ቃርፋን ገይረ ዘፍላሕኮ ንእሽተይ ንኸይሕዝ ጥራይ ነቲ ባዴላ ክንጥቀም ንኽእል ኢና ዘይቲ

ሰላም ሰላም ዝኸበርኩም ተኸታተልቲ፣ እዚ መደማዛ ፍለፃዕሪ እዩ። ንሎሚ ኣገባብ ኣካሻሽና ካብ ሎ ምስንቃቕሒ ሒዘልኩም ቀሪበ ዘለኹ

0: ዝኸበርኩም ተኸተልትና መደማዛ ፈፃሪ ንሎሚ ኣዳሊናየ ዝነበርና ኣገባብ ኣካሻሽና እንቋቑሖ ምስ ካብሎ ነዚ ክትከታተልዎ ፀናሕኩም እዩ ዝመስል። እዚ ኣዳሊናየ ዘለና ምግቢ ኣብ ቁርሲ ወይ ኣብ ጣዕሞት ኢና ንጥቀመሉ። ኩሉ ግዜ ቁርሲ መቸም ውዑይ ነገር ኢና ንደሊ። ስለዚ ነገባብ ኣመጋግብኡ ዝምልከት ከዓ ካብዚ ባኒ ወሲድና እናቋሰና ምስቲ ሻሂ ወይ ንሕና ኮ ንዓንዓን ለሚን እንተጠቂምና ኣለና ሎ ማዓንቲ ምስኡ እናካፈና ንምገቦ ማለት እዩ። እዚኣ ጌርና እሞ ንሎሚ ኣዳሊናየ ዝነበርና ከምዚ ክትሪእዎ ፀናሕኩም እዩ ነይሩ። ንማእዛዊ ትሕስኡን ጥዕናዊ ረብሓታትን ዝምልከት ከዓ ኪላ ስነማ ብረናይ ሓባር ንከታተል።
1: ብጣዕሚ ጥሩ። እዚ ናይ ሎም ዓንቲ መግብና ከምዚ ክንከታተሎ ፅናሕና ካብሉ ብንቋቑሖ እዩ። እዚ መግቢ እዚ ንቁርሲ ክኾነና ይኽእል፣ ንጣዕሞት ካልእ እውን ንካልእ ዓይነት ሰባት መደብ ሒዞም ዘለዎ እውን ክኾን ይኽእል እዩ። ንኣብነት ንሓደ መገሻ ተዳልዩ ዘሎ ሰብ እዚ መግቢ እዚ ኣብ መገዲ ዘይርብሽ ዘይህውፅ ኣገርግር ከዓ ዘይምፅቡ ምኳኑ በቲ ዘለዎ ትሕዝቶ እዚ መግቢ እዚ ክፍክሰሉ ይኽእል እዩ። ካልእ እውን ንሚዛን ንምጉዳል ተዳልዩ ዘሎ ሰብ እዚ እውን እዚ መግቢ እውን ኣድዩ ኣዝዩ ክጠቅሞ ይኽእል እዩ። ኣብ ንግሆ ከቢድ ዝኾነ ዓይነት መግቢ ኣብ ኦፊስ ኮንካ ክሰርሕ ከለካ የሸግረካ ክኸውን ይኽእል እዩ። መንባሃ ቅምፃልካ ድኻም የፍስዘካ ይኽእል እዩ። እዚ መግቢ እዚ ግን በቲ ዘለዎ ነብስኻ በቲ ዘለዎ ማዓድናዊ ትሕዝቶም ቫይታሚን ትሕዝቶ ድሓር ክረአዩና ኣዝዩ ናይ መንቃሕ ናይ ምብርባር ዓቕሚ ዘለዎ መግቢ እዩ። ናብቲ ዘለዎ መጠን ሓይሊ ክርኢ ከለና ኣብታ ን6 ዝኣባላታ ስድራ ቤት ዘተሰርሐት ክርኢ ከለና ከባቢ 990 ዝኾኑ መጠን ሓይሊ ሂብና ይርከብ። ንዓይ ድማ ኣብዛብያት እዚኣ ከባቢ 166 ዝኾኑ መጠን ሓይሊ ይረክብ ኣለኹ። ካብዚ ክንጠቅስ ከለና ብብዝሒ ዝርከብ ኣብዚ መግቢ እዚ ሓደ ካብኡ ፕሮቲን እዩ። ፕሮቲን ክንብል ከለና እዚ ብዘይካእቲ ንሓይሊ ኣብ ኣካላትና ወይ ድማ ንፅዓት ንምቕያር ዝጠቅም ነገር ካልእ ተወሳኺ ዓብ ዝኾነ ስራሕ ኣለዎ። ካብ ፀጉርና ክሳዕ ፅፍሪ እግርና ኩሉ ኣካላትና ብፕሮቲን ዝተሰርሐ እዩ። እዚ መግቢ እዚ ድማ እቶም ዘልዩና ብመግቢ ክንረኽቦም ንኽእል ፕሮቲን ወይ ከዓ ክፋል ናይ ፕሮቲን ሒዝና ይርከብ። ምክንያቱ ሓደ ፕሮቲን ክስራሕ ድሕር ኮይኑ ከባቢ 20 ዝኾኑ ኣሚኖ ኣሲድስ የልዩና። 12 ነብስና ክሰርሖም ከሎ 8 ግን ካብ መግቢ ንረኽቦም እዩ። ኣብዚ መግቢ ከዓ እቶም 8 ብመግቢ ንረኽቦም ኣብዚ መግቢ እዚ ኣለውና። ካልእ ትሕዝቶ ናይዚ መግቢ ዝክርኢ ከለና ማዕድንን ቫይታሚናትን እዩ። ኣብዚ መግቢ እዚ ማዕድንን ቫይታሚናትን ከም ብሓፈሻ ክረኣዩ ከለዉ ከም ሓደ መቀላጠፍቲ ተባሂሎም እዮም ዝቁፀሩ። ብካልእ ቋንቋ ክርኢ ከለና እንግሊሽ ድማ ካታሊስ ተባሂሎም ይፅውዑ እዮም። እዚ መቀላጠፍቲ ንብሎም ዘለና ነቲ መግቢ ናይ ምሕቃቅ መስርሕ

0: ወይ ድማ ነቲ ዝኣተዎ መግቢ ናብ ናይ ፀዓት ንምቕያር መስርሕ ንምቅልጣፍን ቁልጡፍ ዝኾነ ፅገና ዘልዩ ክፋል ኣካልና እንድሕር ሃልይውን ኣብ ምቅልጣፍ እዮም ኣዝዮም ጠቐምቲ ዝገብሮ። ብዘይካ ዝጠቂስና የፀናሕና ናይ ምቅልጣፍ መስርሕ ካልእ ክበና ዝኽእል ድማ ሓደ እቲ ለውጢ ናይ ፀቕጢ ደም ከይህልዎና ይዕቅበና። ካልእ ክንርኢ ከለና መግቢ ብቁልጡፍ ናብ ፀዓት ክቕይሮ ይሕግዘና። ካልእ ናይ ምዝካር ተኽእሎና ኣዝዩ እንዳበለፀ ከምዝኸይድ ይገብር እዩ። ሓደ ካብ ራብዓይ ድማ ክንጠቅስ ንክእሎ ከ ሓደ ጠቃሚ ዝኾነ ነገርካ ናይ ምንቅስቃስ ናይ መላጋግቦ ናይ ኣካላትና ከምዝግብኦም ንክሰርሑ ቃንዛ ከይገበሩና ከምንኸይድ ድማ እዚ ነገር እዚ ኣዝዩ ጠቐምቲ ኮነ ትሕዝቶ ኣለዎ። ኣብዚ መግቢ እዚ ክንጠቕሶም ንክእል ቫይታሚናት እንትሕር ኮይኖም ኣብዚ መግቢ እዚ ቫይታሚን ኤ ኣለና። ካልኣይ ቫይታሚን ሲ ይርከበና። ካልእ እውን ኣብ ማይ ዝሓቁ ዝበሃሉ ቫይታሚን ቢ ኣዝዮም ብዝሕ ዝበለ ክንረኽቦም ንክእል ኢና። ተወሳኺ ኣብ ማዕድናት ክንርኢ ከለና እውን ካልሽዮም፣ ማግኔዥዮም፣ ፖታሽዮም፣ ፎስፎረስ ዝበሃሉ እዚኦም ከምዚ ሕጂ ክንጠቕሶ ዝፀንሐና ጥቕምታት ሒዞም ድማ ኣብዚ መኣዲ እዚ ይርከቡና። ስለዚ ወላ እኳ እዚ መግቢ እዚ በቲ መጠን ሓይሊ ንብሎ ፀንሕና ፎኪስ እንተኾነ እቶም ማዕድናትን ቫይታሚናትን ግና ነዚ ምቅልጣፍ ናይ መስርሕ ናይ ምግቢ ይኹን ነዚም ኩሎም ክንጠቕሶም ፀንሕና ሒዞምና ይርከቡ። ስለዚ እዚ መግቢ እዚ ሓደ ካብቲ ሃብታም ዝገብሮ በቲ ማዕድናውን ቫይታሚናትን ትሕዝቶ እዩ። ካልእ ክንርኢ ከለና ኣብዛ ኢደይ ዘላ ብናዕና ሻሂ ዝተሰርሐት ሻሂ እያ። ንዕና ሓደ ካብቲ ፅቡቅ ዝኾነ ጥቕሚ ዘለዎ ቀዳማይ ንናይ ግርፃንን ኣስናንን ክፋል ጥዕኑ ፅቡቅ ገይሩ ይዕቅበና። ካልእ ኣብ ስርዓተ ምሕቃቅ መግቢ ይኹን ኣብ ጎረሮካ ወይ ከዓ ኣብ ሳንቦካ ዝኾነ ዓይነት ዝተርፍ ገፈል መፈል ይኹን ከዓ ንዖም ከዓ ንምእላይ ከዓ ኣዝዩ ዝኾነ ጠቃሚ ትሕዝቶ ኣለዎ። ሳልሳይ እውን ከምቲ ዓንትዋያ መጀመርታውን ዝጠቀስክዎ ነፍሱ ሓደ ሰብ ንምጉዳል ኢሉ መዲቡ እንድሕር ሃልዩ ወይ ንምቕናስ ሚዛን ኢሉ ይጠቅም እንተልዩ ንዕና ኣዝዩ ዝኾነ ጠቃሚ ኣለዎ። ከምኡ ውን መገሻ ኢልና ክንብገስ ከለና እዚ ንዕና እዚ ዝኾነ ዓይነት ናይ ዕግርግር ነገራት ወይ ኖዥያ ዝበሃል ናይ ከተምልስ ምድላይ ገለ ነገራት ነዚኦም እንታይ ይገብር እዩ ማለት እዩ የወግደልና እዩ። ስለዚ ኣብ እዋን ምግቢ ይኹን ኣብ እዋን ንመገሻ ኢና ዝሓሰብናሉ ንሚዛን መቕናስ ኢና ንዝተመደብናሉ ግዜ እዚ መግቢ እዚ ኣዝዩ ጠቃሚ ዝኾነ ትሕዝቶ ስለ ዘሎ ካብ ሎም እኒኦ ኣብ ቤትና ንመገቡ።
1: ዝኸበርኩም ተኸታተልቲ መደብና መደብ መኣዛ ፍረፃሪ ንሎሚ ኣዳልናዮ ዝነበርና ኣገባብ ኣካሻሽና ካብ ሎም ስንቀቕሖ ነዚ ክትከታተልዎ ዝፀናሕኩም እዩ ዝመስል ነይሩ። ካልእ ግዜ ካልእ መደብ ሒዝያ ክሳብ ዝመፅእ ሰላም ቅነ።
2: ክቡራት ተኸታተልቲ መደብ ፍረፃሪ ንሎሚ ኣዳሊናልኩም ዝነበርና ትሕዝቶታትና እዞም ክትከታተልዎም ዝፀናሕኩም እዮም ነይሮም። ኣብ ዝመፅእ መደብና ብካልእ ትሕዝቶታት ክሳብ ንራኸብ ሰላም ቀኒ እዩ። ውሕስን መኣዛውን መግቢ ንኩሉ ኣብ ኩሉ

0: ሕጂ ካብዞም ኩሎ ንመን ርእዩ ንኣብርሃም ተክለ ተመለስ ኢልና ሕጂ ኣይበፅሖምን ተመለስ ኢልና ኣብርሃም ተክለ ይምለስ ንኣብርሃም ተክለ ላስ ማዓኮር ማዓኮሮ ማዓኮር ማዓኮሮ እዛ ጃልባ ኣርባዕተ ቡምባ ስሒትዎ
1: ወተክለ ይብሎ እቶም እናበይ ትክት ኣለኹ ሞ መፅእና ሕጂ ይምለስ ኣነ ሕጂ ነቲ ናተይ ወልማን ተመለስ ብሎ ተመለስ ተመለስ ንድሕሪ ተመለስ
2: ኣብዚኣ ክልተ ዕጫይን ሓንቲ 14 ዝሓዘት ሓንቲ ከዓ ብ11 ዝሓዘት ሓንቲ ከዓ ፈጣን ነራትና ንመጀመርያ ግዜ ፈጣን ተሰቐልና ሻያ እታ ፋሉካ ሓሙሽተ ሰባት ሽዱሽተ ሰባት ስቡእ ዓበሳልሕ ስቡእ ፍሳ ሃገር መስቀል ስቡእ ሓድጉ ገብረኣብ ምሕረት ኣብ ተክለ ኣነ ማለት እየ ደልደለ መራሒ መስርዕ ጣዕመ ገረ ኪዳን ከዓ መድፋዕ ጂ ኣብ ድፍኒ ብእዋኑ እታ ሆሪ ብድፍኒ ንሓሊፋ ተን ክልተ ዕጫይ ኣብ ማርሳ ኣብራሂም ገዲፍና እዩ ኣብ ድፍኒ ከድና ል ኣብቲ ላይ ተሃውስ ንምክትታል ተባሂሉ መርከብ ኣብ ላይ ተሃውስ ተሰቂልና ክንከታተል ኣምሲና ብድዕሪኡ ብባፀ መፅ ነይሩ ሓደ መርከብ ርኢናዮ ስረኣናዮ ነቶም ኣብ ማርሳ ኣብራሂም ዘሎ ትእዛዝ ታይ መሓላሊፍሎም መርከብ መፅእ ኣሎ ቆልጢፍኩም ሰንጥቁ ተባሂሉ ንሕና ከዓ ናብኡ ተበጊስና ክንምገስ ከለና ኩሉ ሰብ ከም ትፈልጥታ መእተዊት ናይታ ድፍኒን ፀባብ እያ ሕጂ ንዓና እንታይ ፀጊምና ኖም ሰኣተና ማዕበል ዝያዳ ወሲኹ ነይሩ ክንወፅእ ከለና ሕጂ ትኩሉ ሰንከልከል ኢልና ቁሉ ተደናጊና ነርና ቅልጣፌ ስለ ዝነበረ ኣንሳ ግን ኣርኪብናዮ ኣርኪብና ንሕና ርኢናዮ መጀመርያ ቅድሚ ምህራምና ኣበሳልሕ እንታይ ይብል ኣሎ በሎ ኢሉ ርእይዎ ኩሉ ነገር ተድሕሪኦ እንዳከልና ምስራኒየ በሎ ኢሉ ሃሪምናይ ባርቢጂ ደጊምናዮ መብራህቲ ጥፊ እዩ መብራህቲ ሰጥፈ ንሕና እውን ቁሩብ ስዒብናዮ ብድሕሪኡ ተመለሱ ተባሂሉ ተመሊስና ና ናት መርከብ ቀፂሉ ኮይኑ
3: ደቂ ኣንስትዮ ሓይል ባሕር ካብ ቤት ፅሕፈታት ሒዝካ ስጋዕ መጓዓዝያ ኩሉ ትካላት ከም ዝነበሮ ፀሓይን ቁርን ተፃዊረን ምስቲ ወዲ ተባዕታይ ማዕረ ማዕር እዩ ከዳ ብምንባረን ጥራሕ ክዛረበለን ዝደሊ
4: ንሕና ካብ ኣባላት ሓይል ባሕሪ ኮይና ነቶም ካብ ዓጊግ ዝመፁ ኣባላትና ብመራክብ ስንቅን ዕጥቅን ነዳዲ ዝሕዙ ምስኦኸም ርከባት ሒዞም ዝመፁ ንዕኦም ንቕበልን ነፋኑን ነርና ንሕና ኣብ ገላዕሎ መቐመት ካብ ገላዕሎ ከዓ ይብገሳ ኣለዎ ምስ ብሉና ጀላቡ ንሕና ኮር ሕመር ንኸይድ ማለት ኮር ሕመር ጌርና ንኸይድ ሕጀታ ጃልባ ዝነበረትና ናይ 75 ሓይሊ ፈረስ ዘለዋ እያ ንእሽተያ 6ዱሽተ ሰባት ኢና ኣለና ኣነ ከም ሓኪም እየ ስቡእ የማነ ወዲ ባሊላ ድማ ከም ምልክት የማነ እዚ ክብሮም ወዲ ቀሪን ከዓ ከም ተሓዝሱካን ካልኦት ከዓኒ ኮለይን ብረትን ዝሓዝቡ ነይሮም 6ዱሽተ ሰባት ኢና ነርና ሕጂ ካብ ኮር ሕማር ተበጊስና ንእንድዳ ገጥና እያ ንኸይድ እንድዳ ስለምንታይ ንኸይድ ኣለና ፀላኢ በዓል ጢዖ ስለ ዝነበረ ንሕና ቀዲምና ንእንድዳ ሒዝና እያ ንፀንሕ ንሶም ካብ ዓገግ ምስ ተበገሱ ድሕሪ 2ልተ መዓልቲ 3ለስተ መዓልቲ ኣብ መንሽም እዮም ይገፅሑ እዚ ጀበል ክርቢት ሕጂ ካብ ጀበል ክርቢት ኣብ ኣውዒሎም ምሸት ምስ ምስ በለ እዮም ናባና ክመፁ ንሕና እታ ቦታ ሒዝና እያ ንፀንሕ ምክንያቱ ፀላእካ ይሕዛ ኣቀዲምና ንሕና ንሕዛ ፍቅለይቲ እንድዳ ኣቱ ፍቅለይቲ ነባና ምስኣተዉ ንሕና ኣታ ቦታ ሒዝና ስለ ዘለና ውሕዝቲ ስለ ዝኾነት ካብኣ ኣብኣ ሓዲርና ንግሆ ንኮር ሕማር ንኣቱ ኮር ሕማር ኣብ ምስኣተና እቲ ዝራገፍ ንብረት ዘራግፉ ኣለዉ ንሕና ከዓ ብደገ ዝመፀና ንቦታና ንኣቱ ማለት እዩ ድሕሪ 4-5 መዓልቲ ድማ እቶም ጀላቦ መፂኦም ዝነበሩ ርካብ እንድሕር ሒዞም ወይ ወይ ውግኣድ ወይ ድማ ዝኾነ ሰብ ዝኸይድ እንተሎ ተሰቂሉ እንደገና ኣብ ምፍናው ንኸይድ ማለት እዩ ኣብ ምፍናው ክንከይድ ከለና በታ ጃልባና ጌርና እያ ንኸይድ ንሕና ክያንእሸ ጃልባ

0: ተጃልባ ካብኣ ካብ ኮርሒ ማር ተበጊስና ንሃዋክል ንውዕል። ሃዋክል ደሴት እያ። ንውሽጢ ንባሕሪ ምስኦም ንኸይድ ንሕና ውሽጢ ባሕሪ ምስከድና ንቦታና ንብድገስ እሶም ከዓ ቅፅሉ ማለት እዩ። ብከምዚ ቀፃሊ ንፋኑን ንቕበለን ንሕና ኣብኣ ኮይና ማለት እዩ።
1: ህዝባዊ ግንባር ከም መቐፀልታ ኣብ ባሕር ዘካይዶ ዝነበረ ንጥፈታት ብሓደ ጥሪ 1989 ኣብ ከባቢ ዓጊግ ሸዓብ ሎካ ኣብ ዝተባሃለ ቦታ ዓበይቲ መራኽብ ብኖቶወቅቲ ንምዕናው ብ6 ኣባላት ዳይቭን ሓይሊ ባሕርን 2 ካብ ሃንደሳ ውድብን ብምውሃድ መፅናዕታዊ ፈተነ ኣብ ዘካይድሉ ዝነበሩ ህሞት ከቢድ ሓደጋ ስለ ዘጋጠሞም 6 ጀጋኑ ኣባላት ብመስዋእቲ ተፈልዮም። እዚ ፍጻመ ሓደ ካብ ዓበይትን ቀይሕ ባሕርና ኣብ ውሽጢ ባሕሪ ዝተኸፍለ ዋጋ ተባሂሉ ኣብ ታሪክ ተመዝጊቡሎም።
2: ሕጂ ዳይቨራት በይኖም እቲ ስርሒት ክገብሩ ስለ ዘይክእሉ ናይ ሃንደሳ ተሓዊስዎ ብዓብዪ እንታይ እቲ ዳይቨር ክንብል ከለና ዕላሙ እቲ ተሃርሞ ልዕሊ ማ እዩ። ምክንያት ፔንትሬት ክገብር ስለ ዘይክእል ካልኣይ ግዜያዊ ዕንዎ ጥራሕ ኢኻ ዳይቨር እንተራ ጌርካ ግን ነዝለኣለም እታ መርከብ ከምዘይትምለስ ኢኻ ማለት እዩ። መጀመርታ ዳይቨር እዩ እቲ ኣብ ዓለም እቲ ብሉፃት ኮይኖም ወፂኦም ድሕሪ ሳመሪን ትመሃዝ ዘላ። ስለዚ ንዳይቨርስ ክበልፆ ዝኽእል ሳመሪን ጥራሕ እያ ትበልፆ ትኽእል ማለት እዩ ኣብ ዕንወት ናይ መራክብ። ስለዚ እቲ ነቲ ስራሕ እዚ ክትዕወተሉ እንትኾንካ በይንካ ዘይኮንካስ ሓደ ክፍሊ ሃንደሰ ምክንያቱ እቲ ዳይቨር ዝጥቀመሉ መሳርሒ ኣዝየን ሃብታማት ሃገራት ወይ ከዓ ብሉፃት ሃገራት ዘይኮይኑ ኣብ ዝኾነ ትረክቦ እዚ ናይ ስራሕ። ስለዚ ናይ ሓቂ ትምህርቲ መፅናዕቲ ናይ እንዳ ሃንደሳ ነዚ ስራሕ ዕውት ንምግባር ማዕረና እዮም ሰሪሖም በቲ ናይቲ ዳይቪን ክእለቶም ይውዕምሉ ነይሮም በተኻ ናይ ሃንደሳ ትምህርቲ ማለት እዩ። እቲ ዝገርም ነቲ ናይ ዳይቪን ትምህርቲ ክገብሩ ከለዉ እዚ ናይ ኤነትሬ ሞቶሪኖ ነብሲ ወከፍ ሰብ ሒዙ እዩ ዝኸይድ ነቲ ክብደት ናይቲ ፌንጂ ማዕርክ ንደይ ተሰኪሙስ ናብታ መርከብ ክእቱ ከም ዝኽእል ንምርጋፅ ማለት እዩ። ስለዚ ባህልኩን ብሓይሉን ተራሪኻዮስ ቀሊል ነገር ኣይኮነን ዲናሞ ብሞቶሪኖ ናይ ኤነትሬ እንተሪኢኻያስ ፈትና ንበሎ ሰብ ቀሊል ነገር ኣይኮነን። ስለዚ ማዕርክ እንደዚ ዝምሃር ነይሩ። ውፅኢት ናይዚ ኩሉ ዝግበር ዝነበረ ኤክሰርሳይስ ድማ ወር ሓደ ዕለት 1/89 ኣክቸዋሊ ንመወዳእታ ፈተነ ናይቲ ተገብረ ንምግባር ንሸዓብሎ ኮይና ንኸይድ ማለት እዩ። ሕጂ እቲ ፌንጂ እንታይ ካ ትገብሮ ቅርፃውነታ ኮይና ንብሎ ኣብ ሓደ ዳይረክሽን እዩ ዝሃርም። እዚ ሕጂ ኣብዚ ናይ ብሪጅ ወይ ድማ ኣብዚ ናይ መካይን ፅርግያታት ተመኪሮ ስለ ዝነበረ ተመክሮ ስለ ዘለዎ ኣብ ናይ ባሕሪ ካሊካ ኸም ክሰርሕ ማለት ዋን ዳይረክሽን እዩ ዝኸይድ። ሕጂ እንታይ ክትገብረሉ እዚ ናይ ማይ ዝከላኸል ሰዓት ትገብራላ ታይም ትገብራላ ማለት ሽዑ ከይዳ ልክዕ በቲ ዝደለካያ ምስ ኮነት እቲ ኮነት ይኸውን ሞ እቲ ፈጅያ ሓት ማለት ሕጂ እታ ቀዳመይቲ ዝገብሮ ፈተነ ንእሽተያ ነራ ፅቡቅ ንኽኢላ ክብል ከሎ ዳርጋ ክንደዚ ማለት እዩ እቲ ንኻል ፈጢሩ። ስለዚ ዕውት ስርሒ ተባሂሉ ቆሪሶም ተረጋጊኦም ኣብታ ካልኣይቲ ታዛ ዓበየት እታ ናይ ብሓቂ እቲ ክትዕኑ ትኽእል ተባሂላ እንዳተፈጥረት ከላ ግን ኣብ መንጎ ተባሪዕዎም ማለት እዩ። እቲ ፈንጂ ኻ ሓደገኛ ፈንጂ እዩ ከምዛ ዓንተ ወይ ዝበልናዮ ቅርፃውነታ ጉ ዝምሕር ኣይኮነን ብርቱዕ ሓፋ ኣለዎ ብርቱዕ ረስን ኣለዎ ካብቲ ናቱ ዝሰዶ እቲ ኤክስፕሎጅን ወይ ካቲ ጥርፍራፍ እቲ ናቱ ሓልሓልታ ነቲ ሃፋን እዩ ዝበርትዐ። ስለዚ ንብፅወትና ብጣዕሚ ሓደጋ የጋጢሞ ንሕና ከዓ ተዓዊቶም መሲልና ናባን ካ ይመፅኦም ሕጂ እቲ ምፅማም ናቶም ድሃይ ምስ ጠፈና ቀረባና እዩ እቲ ናቲ ኣጋጣሚታ ነቲ ዓባይ ወርሒ እዝያ ዝነበርኩ ባተሪካ ምስዋት ዮ ይኸይዳ። ስለዚ ብካሊእ ብልሓት ገርና ብዝኾነ እቲ ዝርዝር ከይነውሓኩ ብብልሓት ገርና ኣነን ፀሊማይ ቲ ሓኪም ሒዝና ኸድና ቀዳማይ ኣዛዚ ናይ ተኣሃዱ ዝነበረ ክዳን ስልጣን ክዳኑ ኣላለየ እታ ብራተለ ናቱ እዚ የለን ታሕቲ የለን ማለት ንእሽተ ኣካል ናይታ ጥራሕታ ብራተሪ ምስራኹ ሓደጋ ከም ዘጋጥመ ዝረአና ንዑ ክንድንብል ጎይና ናብታ ቦታ ፍፃሜ ማለት ኣብ ጥቁ ስለ ዝነበረት መሰረት ወልደ ብርሃን ብርቱዕ ተሃሪሙ እዚ ኩሉ መጋጋ ስኒ ገለ ኩሉ ኣሚነ ግን ንእሽተይ ተሃሪሙ ስለ ዝነበረ ኣሚነ እቲ ሓበሬታ ሂብና ማለት እዩ። ብፆትና ኩሎም የለዎ ሕጂ ተራኻ ኩሉ ርፍራፍ ኮይኖም ፀኒሖምና ኣብዚ ሽዑ ተሰብኡ ማለት እዩ። ሕጂ ካብ ናይ ሃንደሳ እንተራርእናዮ እቲ ቀቢፂ ናይ ሓቂ ቀቢፂ ስለ ዝነበረ እዩ ናይ ትምህርቲ መፅናዕትን ካብቶም ብሉፃት ሓደ ሓደ ምስኡ ዝነበረካ ብላ ኢና ንብሎ ሳጓይና ክልቲ ዝፅውዖም ዘለኹ ካብ ናሃና ክዳን ስልጣን ብዓብዪ ሓላፊ ናይ ተኣህዱ ዝነበረ ኩሎም ቶም ምስኡ ዝነበርካ ምኩራትን ብሉፃት ማለት እዩ መርዓዊ ተስፋልደት ተክልዝጊ ነይሮም ማለት እዩ 4 ናሓና። ስለዚ መርዓዊ ኣጋጣሚ ኣፍታ ጠቃ ጃልባ ስለ ዝነበረ እታ ጃልባ ኣብ ኩላ ተመታቲራ ግን እታ ሞተር ዝሓዝ ንሽተይ ክፋል ኣባ ወዲኦ ፀኒሕና ማለት እዩ መርዓዊ ዝልለየ እቲ ካልእ ዝልለየ የለን ኩሉ ርፍ ማለት ንዑኻ ነቲ ናይ بحر دلنا

0: ስነ ስርዓታዊ ናይ ኣቀባብራ ገርና ከዓ ቀቢርናዮ ማለት እዩ። እቲ ጉዳይ ከዓ ምናልባሽ ሓብይ ተመክሮ ኮይኑ ማለት ንዳይቨራት ማለት እዩ። ስለዚ እቲ ዝተረፍና ከዓ ብድሕሪ ከም ብሓድሽ ነቲ ኣሃዱ ንምሕያል ተወሳኺ 6 ዳይቨራት ተወሲኹምና እቲ መስርሕ ቀፂሉ
1: ስርዓት ደርግ ቅድሚ ስርሒት ፈንቅል ንግንባር ምፅዋዕ ብመሬትን ባሕርን ዘተኣማምን ፅኑዕ ናይ ሓለዋ ዘባ ንምምስራት ብናይ ሕብረት እዝ ናይ ምክልኻል ውጥን መስሪት እዩ ዝሕልዎ ነይሩ። ስርዓት ደርግ ካብ መስከረም 1988 ንድሓር ንሓይሊ ምድሪ፣ ሓይሊ ባሕሪ፣ ሓይሊ ኣየር ኣወሃሂዱ ክከላኸልን ከጥቅዕን ዝኽእል ናይ ሕብረት እዝ ዘመቻ ዝተሰሜ ኣዝዩ ሰፊሕን ደቂቕን ንድፊ ውጥን ምክልኻልን መጥቃዕትን ኣዳልዩ ኣቒምዎም። ዕላማ ናይቲ ሕብረት ኣብ ግንባር ምፅዋዕ ሻድሻይ ነበልባል ክፍለ ጦር ናይ ሰሜን ቀይሕ ባሕሪ እዚ ሓይሊ ባሕርን ካልኣይ ተዋጋኢ ምድብ ሓይሊ ኣየርን ዝተሳተፍሉ ዝተጠዓመ ናይ ሕብረት ናይ መከላኸሊ ውጥን ምንዳፍ ዝዓለመ እዩ። መንግስቲ ኢትዮጵያ ኣብ ራዕድን ስጋትን ጥሒሉ ናይ ሕብረት እዚ ዘመቻ ከቕውም ዝደረኸቶ ፍጻሜ ኣባላት ሓይሊ ባሕሪ ኤርትራ ብ6 መስከረም 1988 ካብ ማርሳ ኢብራሂም ተበጊሶም ናብ ደሴት ሓራት ብምእታው ዘድሊ ናይ ነዳድን ካልእ ቀረብን ኣማልዮም ብ8 መስከረም 1988 ለይቲ ካብ ሰዓት 2:50 ክሳብ ሰዓት 3:30 ኣብ ዝነበረ ግዜ ኣብ ውሽጢ ወደብ ባፅዕን ኣብ ኣንከር ንዝነበረ ኣመራኽቢ ውግእን ንግድን መጥቃዕቲ ምስ ፈፀሙ እዩ። ኣብ ልዕሊ ኣንበሳ ዝተባሃለ ናይ ውግእ መርከብን ቤተ መንግስቲ ምፅዋዕን 2 ናይ መግቢ ኮንተይነር ሓደ ጠጠው ኢሉ ዝነበረ ኤነትረ ከቢድ ጉድኣት ኣውሪዶም ናብ መበገሲ ቦቶም ድማ ተመሊሶም።
2: ዕለት 8 ወረ 9 ብዝኾነ ብዛ ስርሒ እዚኣ ሓደ 6-7 ኾና ጃላቡኢና እቲና ነርና ሽዑኡ እዚ ስርሒ እዚ ከዓ ዕዉት ንፀላእይ ብመሰረቱ ዘሰንበደ ዋላ ካብ ስለያታት ብዙሕ ነገር ኣፅኒዕና ብዙሕ ነገር ወዲእና እንተነበርና ባፅዕ ውሽጢ ኣእቲና ነብሲ ወከፍና ብመርከብና ተኣዚዝና መርከብ ክረማ ዝግብኦ ውሽጢ ወደብ ክህረም ዝግብኦ ብሪፋይነሪ ዘለዎ ክህረመሉ ዝግብኦ ኩላና ተሓቢርና ከይድና ነርና ኣርኪምና ከ ኩሉ እቲ ዕላማታትና ከ ወቂዕና ተመሊሽና
3: ተርጊ ንምፍፀም 7 ጀላቡ ኢና ተበጊስና። ካብዘን 7 ጀላቡ እቲ ሓንቲ ፈጣን ትምለስ ዝኾነ ቴክኒክ ትመለስ፣ እተን 6 ግን ቀፂልና ኣብኡ ዝነበረ ስራሓት ኣብ 2 ጉጅለ ተመቃቂልና ሓንቲ ንውሽጢ ወደብ ኣትያ ኣነ ሕጂ ብዛዕባ እታ ውሽጢ ወደብ ዝነበረት እየ ክዛረብ። ኣብ ውሽጢ ወደብ ምስኣተና እዚ ዝፍፀም ምስ ፈፀምና ደብዳባት ትኽልና ንሕና ንቦታና ተመሊስና ማሰብራይ
2: ሓደ መርከብ ኣብ ውሽጢ ቁሩብ ዝረበሸና ብዙሕ ረብሽና ካልኣይ ነገር ከዓ ወጊሕና ከዓኒ ዳርጋብቲ ምእታውና ካብ ማርሳብሪም ኢና ተበጊስና ነርና። ካብ ማርሳብሪም ንምገስ ከለና ቁርብ ድንጉኢልና ነርና ብሰንኪ ናይ ገለ መሳናክለ ናይ በዕልና ኮይኑ ተሪፉ ግን ዳርጋ ምውጋሕ ገፅ ኣትዩና።
1: ኣብ ዝምለስሉ ዝነበሩ ግዜ ናይ ውግእ መራኽቢ ኢትዮጵያ ደድሕሪኦም ስለ ዝሰዓቦም መሬት ድማ ስለ ዝወግሖም ጸላኢ ብናይ ውግእ መራኽብን ናይ ነፈርቲ ሄሊኮፕተራትን ዝተዋሃደ መጥቃዕ ተፈጺሙ። ኣብ ከባቢ ማርሳ ቆባዕ ሓደ ፈጣን ጃልባ ኣጥሒሉ ሓደ ፈጣን ኣብ ዝተዓሸገሉ ቦታ ኣቃጺሉ ሓደ ካልእ መርከብ ውግእ ድማ 2 ተጋደልትን ሓደ ዘገው 14.5 ሜትሬስ ምስ ጣያይቱ ማሪኹ ተመሊሱ። እቶም ካልኦት ኣባላት ሓይሊ ባሕሪ ህዝባዊ ግንባር ካብቲ መጥቃዕቲ ኣምሊጦም ብሰላም ተመሊሶም።
2: ኣብ መንጎ እዚ ወጋሕታ ምስ ኮነ ሰዓት ምስ በረኻ ግን መርከብ ዳርጋ ኣብ ማእኸል ናኣትዩ ዳርጋ ኩላና ተኣሽሙ ገይሩ ዘሪግና ክብሃል ከኣል ማእኸል ናኣትዩስ ንበዓል መርሳብሪም ቀዲምና ንዓና ገለ ተወሰና መራክብ ባባ ጀላቡ ናሃና መዕሸገን ኣትየን ድሮ ዳኣሽሙ ገይረን ነረን ወፅአን ነረን ካብቲ ባሕሪ ንሃና ግን ሓደ 3 መራክብ ዝኾና ገና ቲባሕሪ ከይተበለ ከሎ መፂኢልና ናባና እቲ መርከብ ብቅድሜና ተቐዲምና እንደገና ነፋሪት ከዓ ኣብ መንጎ መፂሃና ኣብዚ ቁሩብ ፀገም ኣጋጢምና ነይሩ ታ ፀገም ተንክልተ ጀላቡ ምሰለስተ ኢና ነርና ረቂና ማርሳ ቁባዕ እዩ እጅ ብዚ እዋን እዚ ግን እታ ጃልባ ከዓ ኣብ ገዲፍናያ ምክንያቱ ዝግበር ነገር የለን። ብሓፈሻ ኩላህና ግን ኣብ ነብስና ናደ 2 ሰባት ተማሪኾምና ነይሮም።
4: ከም ኣጋር ሓኪም ነይረ ናይ ነፈርቲ ደብዳብ ኣጋጢምና ኣብኣ ከዓ ሓንቲ ዓይነይ ነቑይሮ ማለት እዩ። ጃልባ ከዓ ካብ ስራሕ ወፃኢ ኮይና ን2 ሰዓት ዳኣክል ምስትያ ነፋሪት ተረባሪብና ማለት እዩ።
1: እዛ ናይ መስከረም 1988 ስርሒት

0: ንስርዓት ኢትዮጵያ ኣሰናቢዳ ካብ ፅፍሪ እግሩ ክሳብ ፀግሪ ርእሱ ተዘ ስለ ዘበለቶ ስርዓት ደርግ ብዛዕባ እዛ ንእሽቶ ፍጻሜ ዓሚቕ ምርመራ ክገብር ኣብ ርእሲ ምእዛዙ ናይ ሕብረት እዝ ናይ መከላኸሊ ውጥን ክምስርት ተወሲኑ
1: ተስፋይ ኮነሬት ዝበሃል ነይሩ ሽዑፍቲ ዋንቲ ዋርድያ ንሕና ከዓ ክሉና ቦሊቦል ና ፅዋት ርና ቦሊቦል ና ፅዋትና ከለና መርከብ መፅ ኣሎ ብሰሜን ንበልና እንታይ ዝኾነ እዩ ተኩሱ ቅድም እንዳ ዋርድያ ንውሕ ዝበለ እዩ ኣብ ሾራይ ውሽጢ ነይሩ ተኩሱልና እንታይ ተኾንካ መርከብ መፅ ኣሎ ገለብሉ ሃዋሪ ሽዑ ኩለን ኣብ ውሽጢ ሾራ ነ ተዓሺገን ብጉልበትና ይን ኣውፅናየን ሰኪምና ይን ኣውፅናየን ኣውፅናየን ኣርኪብናዮ ኣጋጣሚ ግን በዓል ፍስሓ ዘለዎ ሓንቲ ናይ ትለያ ሃይሊ ቅድሜና ስለ ዝነበረ እሶም ኣርቢጂ ገይሮም ደውበል ብልዎ የኣቢ ከቢድ ብረትካ ኣለዉ ኣብ ጉልቡብ ኣለዎ ማለት እዩ ኩናት ኣብ ባሕሪ ዝተጀመረ እሶም ስምቡድ ሕጂ እንታይ ነገር ዝገለብሉ መሬት እንዳፅልመተ ስለ ዝኸይድ ዘሎ ካብኡ እዚ መርከብ ተሃሪሙ ንሕና ርኪብና ማለት እዩ
2: ኣብ ማርሳ ጉልብ ከለና ሓደ ዕለት መርከብ ካብ ሰሜን መፅእ ንደቡብ ገፁ ሕጂ እንታይ ኣጥያና ኣለና 75 ቀይሕ ዕምባባ 14 ዘሎ ትዕጥቅና መርከብ መፅ ይበሃል ያላ ጉየይ ተባሂሉ ከይዶም ወፂና እታ 14 እታ 75 ፍጥነት ስለ ዘለዎን ኣርኪቦንኦ እታ ናሃና ኣዴታት እያ 120 ቀይሕ ዕምባባ ሕጃ ነራ ቀይሕ ዕምባባ ሕጃ ነራ ገፈፍ እንዳልና ብዝኾነ ጠጠሞ ጠዋ ኣቢሎሞ ኣርኪብና ንሕና ኣርኪብና ስውእ ፍስሓ ምሳና ነይሩ መርሓና እቶም ረሽራ ዝተኣለ የሎም ኢልዎ መድፍዕ ጥራሂሮም ኢሉና መድፍዕ ሓደ ወልደ ዝጋ ዓንዶም ሒዝዎ ነይሩ ሓደ ኣነ መድፍዕ እጂ ነይረ ብዝኾነ ግን ህሮም ኢልና ሃሪብና ሃሪብና ኣብቲ ዋተር ላይን ኣትሕቶ እብሉ ሽንዶዋ ኣትሕቶ ብል ሃራይ ኣትሕት ኣቢልና ኣብቲ ዋተር ላይን ምስ ሃረብና በሲዑ ንዕኡ ዓንዲ ዝነበረ ቀዲዱ ናብቲ ተርኒዮ ውሽጢ ኣትዩ ምስ ተፈጀረ መርከብ ቃፀሎ ጀሚሩ
1: ዝወርድ ወሪዱ ትኡ ዝነበረ እቶም ኣባላት ናይቲ መርከብ ማለት እዩ ኣውሪድናዮም ካብኡ መልሽሙ ኮይዶም ማለት እዩ ንዓጊግ ንሕና ከዓ እቲ መርከብ ኣብ ክቃፀልቀኒ እዩ ኣብ ሳሊ ውስጡ ሓደ መርከብ መፅ እዩ ልክዕ ንዑ ዝመስል መርከብ መርከብ ስለጠፍአ ኮሚኒኬሽን ጠፊኡ ኩሉ ስለጠፍአ ክደልዮ መፅ እዩ
3: ኣብዚ መርሳ ናይ ጉልቡብ ተሃሪሙ ዘሎ መርከብ ኣብ ዕለቲ ሓደ ወር ሓደ 9 እዩ ብ7 መዓልቲ ከዓ ሓደ ናይ ኡዘላብያ መርከብ ዓብ መፅ እዩ ቀትሪ ነይሩ ሰዓት 11 ኣቢሉ ጃላቡ ኣብ መሕበአን ኣትየን ነይረን ተኾነ ግን ነተን ዝወፃ ኣውፅኢና ኣኳሊብና ብስ ወይን ክቕፅል ኣይደለየን ምክንያቱ ነዲ ስለነበረ ትክ ስለ ዝርኢ ነበረ ትመርከብ ቀልጢፊ ጠጠው ኢሉ ሽዑ ስውእ ፍስሓ ገርበ መስቀል ደው ምስ በለ ጠዋሊም ዘይቡ 270 ዲግሪ ሒት ኢልዎ እዛ 270 ዲግሪ ትኽኢላ ምስ መሬት እያ ተጋጭዎ ካብቲ መርከብ ይድፍለ እምበር ደርጋ ናውቲ እዩ ሕጂ ኣብኣ እተን ፈጣናት ነዳዲ እኩሉ ኣይነበረንን 100 ማይሊ ካብ ማርሳ እብራሂም ንቆዋሚ ቦታና ነዚአን ነዳዲ ከብፅሐን ስለ ዘይክእል እሱ ዝሓሰባ ኣብ መሬት ኣጋጭ እዩ ቀስ ጌርና ኣራጊፍና ድዩ ዋላ ካልእ ድዩ ንብረት ክንወስድ እዩ ዳሕራ ብኣ ነበርና ኩልና ተሰማሚዕና ካብዚ መርከብ እዚ ኣብዚ ንዕርዮ ወይ ድማ መሬት ግራውንድ ንገብሮ እዚ መርከብ እዚ ጨዊናዮ ማዓስከር ንኽኢል ነዳዲ ዘየብፅሓና ኮይኖም ፈታናት ግን 5 ሰብ 4 ሰብ ንደይቦ ሒዝናዮ መስከድና ቢኖው ሓገዝ ክገብሩልና ረድዮ ገበር ተባሂልና ኣብኣ ተሰማሚዕና ዓር ፍስሓ ተሰቂሉ ሸቃ ስውእ ተሰቂሉ ኣብርሃም ተክለ ስውእ እዩ ተሰቂሉ ወዲ ዓፋ ስንኩል እዩ ኣብ ናቕፋድ ኣብ ከረን ኣሎ ኣነ ከዓ ምስኦም ተሳኢለ ሕጂ ጠዋሊ ድወሰዳ ስጉምቲ ፍስሓ ገብረ መስቀል ነቲ ካብተን ብምሉኦም ባሕረኛታትካ ኣብ ሓደ ቦታ ኣሽጎም እዩ ከይተንቀሳቕሶ ስኻ ከዓ በዚ ኣተኸወሉ እዩ ሓደ ጥራሕ ዋርድያ ኣብቲ ናይ ኤቪጌሽን ግደፎ ተባሂሉ ሕጂ ካብቶም ተሰቕሉ ኣነ ፍስሓ እቲ ዳሓሸ ናይ ናቪጌሽን ክእለት ነይርና ንዓይ ምስቲ ናቪጌሽን ዝከታተል ዘሎ ምስኡ ገይርኒ ፍስሓ ነቲ ካብተን ሒዝዎ ኣብርሃም ተክለ ካላሽን ሒዙ ኣብታ ኣፍ ደገ ንዓና ወይ ንዓይ ከይ ዕምፅፀኒ እቲ ናቪጌሽን ዝገብር ዘሎ ይሕልወና ማለት እዩ ሸቃ ብሬን ሒዙ ኣብ ቅድሚት ወዲ ዓፋዲ መንካ ሓደኻ ኣርብጂ ሒዱ ብድሕሪት ናይ ጃልባ ናይታ መርከብ ሕጂ ፍስሓ ተዋሊ እንታይ ሕሊፉ መልእኽቲ ብህፁፅ ኢሉ መራክብ ከምዚ ጌርና ስለ ንመፅእ ዘለና ሓገዝ ከም ማዓስከር ክመፃና ተባሂሉ ካላት ከምኡ ናበ

0: ናኸድና እሞ ሕጂ መርከብ ከፀዊዑ እንተ መፀኸ ተባሂሉ እንተ መፅዩ ንመሬት ነጋጭዎ ምዝ ዘለና ከዓ ንተኮስ ስጋ ብዝዓስፍለካ ርሒካ ስለ ትጥምቶ መርከብ ድሌትካ ስኩም ትወስድ ትኽእል እያ ትንኸዶ ባሕር እውን ርሑቕ ኣይኮነን ነይሩ ካብ መሬት ማለት እዩ። ብከምኡ ጌርና እናኸድና ካብ ማእከላይ ቦታና ሰለስተ ፈጣና ድን ገለ ሒዞም ንሕና ማርሳ ተኽላይ በፂሕና እሶም ካብ ምሸት ኣርኪቦምና ማርሳ ተኽላይ ተራኺብና ካብኡ ካብቲ ቀንዳ ማይ ማዓስከርና ዳርጋ ናይ 1 ማይል ይኸውን ደሴት ነራ ናብቲ ከባቢ ኣብፂሖም እዚ መርከብ እዚ እንተፈተሽዎ ንኢትዮጵያ 100,000 ኩንታል ዘራገፊ ነይሩ። ድሕሪኡ ኣብኣ ምስ በፅሐ ይመፁ ቶም ሓለፍቲ ንሕና ንምለስ ተረኣዩ ተረኣዩ ተረኣዩ ድሕሪ 3 መዓልቲ ግን እዚ ዝኣክል ንብረት ክራገፍ ኣይክልኒ ብዓቕሙና እዚ መርከብ እዚ ንባፅዕ ወይ ንዓሰብ እንተኣቲኻ ከነጥፋኣካ ኢና ተባሂሉ እቲ ካብተን ኣብኣ ንብረኻ ዋላ ንዩጉዝላቪያ ዓዱ መለሶት ኢልኩም ነዚ መርከብ ክመልስ እየ ጥራሕ ዝኾነ ስጉምቲ ካይትወስዱ ተባሂሉ እዚ መርከብ እዚ ብሰላም ንዓዱ ተፋልዩ ናይ ምሸት ናይ ኣጋ ምሸት ሰዓት 4 ድ 5 ዝተፋነወ ሰዓት 9 ግን ሶት ኣሜሪካ ኣምፅያቶ ብተንቀሳቀስቲ ኤርትራውያን ተንገፊፉ ነይሩ ተታሒዙ ነይሩ ግን ዝኾነ ነገር ካይገበሩ ንባፅዕን ንዓሰብን ንኸይኣቱ ከልኪሎሞ ከምዚ ዝበለ መርከብ ብሰላም ተፋንዩ ኢላ ገሊፃ ተነራ ሞ
1: ምርብራብ ግንባር ዳራክ ስርዓት ኢትዮጵያ ምፅዋዕ ኣብ ትሕቲ ህዝባዊ ግንባር ምስ ወደቐት ህላው ኣብ ቀይሕ ባሕሪ ኣብ ሓደጋ ስለ ዝወደቐ ዳህላክን ናኹራን ብምጥንኻር በቲ ሓደ ነቲ ብጊንዳዕ ናብ ምፅዋዕ ንምምላስ ዘካይዶ ዝነበረ መጥቃዕቲ ካብ ዳህላክ ብመራኽብ እናተበገሰ ፀቕጢ ንምፍጣር በቲ ኻሊእ ድማ ህላውኡ ኣብ ቀይሕ ባሕሪ ከውሕስዩ ተጓይዩ ናብ ምፅዋዕ ክንምለስ እንተዘይተኻኢሉ ናይ ዕደላ ምስመር ካብ ኣዲስ ኣበባ ናብ ኣስመራ ብነፈርቲ ክኸብደና እዩ ብምባል ካብ ዓሰብ ንዳህላክ ብመርከብ ካብ ዳህላክ ናብ ኣስመራ ድማ ብሓፂር ጉዕዞ ብነፈርቲ ንምስላጥ እውን ናይ ዳህላክ መዕርፎ ነፈርቲ ዓበይቲ ኣውሮፕላናት ከውርድ ምእንቲ ብተብተብ ክሰርሑ ጀሚሩ እንተኾነ ጀጋኑ ኣባላት ሓይሊ ባሕሪ ንመስመር ባሕሪ ዓሰብ ዳህላክ ምፅዋዕ ብምዕፃው ቀፃሊ ምርብራብ ስለ ዝተካየደ ኣይሰለጦን
2: ኩሉ ዓቕሙ ኣብ ዳህላክ ተኣኪቡ ነድድ ነዲዱ እቲ ዳሃደመ ግን ዳህላክ ተኣኪቡ ካብ ዓሰብ ዝነበሮ ገለገለ ሎጂስቲክ ብነፈርትን ገለመለን ኣምፅኡ ናይ ሩስያ እውን ኣለዉ እዚኦም ኣምፅኡ ኣብኡ ከቢድ ምርብራብ እዩ ተባሂሉ ኣብዚ እቲ ድበርተ ማዕረ ናይ ግንባር ጊንዳዕ ዓቕሚ ናይ ተኽሲ ናይ ምፍንጣስ ድልት ማዕሪ እዩ ፀቕጢ ነርና እዚ ፀቕጢ ግን ንሕና ንጥቀመሉ ስልቲ ነርና ስልትና ዓቕምና ድቕት ስለ ዝኾነ ፀላይ ቀትሪ ኣይመፅን እዩ ብክልተ ሸነኽ ራዳር ተኺልና ብገርግሱም ብኢንገልን ክልተ ራዳራት ተኺልና ምቁፃር ናይ ፀላይ ምንቅስቃስ ናይ ፀላይ ንቋፅር ነተን ኣብ መሬት ዘለዋ ወይ ኣብ ከባቢ ኢንገል ዘለዋ ኣብ ከባቢ ባፅዕን ዘለዋ ጀላቡ ናይ ጎርግሱምን ናይ ኢንገልን ሓበሬታ ምውል ሓበሬታ ምውል እንቀሳቀሱ ኣለዉ ወፁ ኣለዉ ክበሃል ከሎ ንዳህላቅ ንባፅዕ ክድብድብ ወይ ንባፅዕ ከጥቅዕ ምዃኑ ዝውርዲ እዩ ዝውሰድ እዚአን ከዓ ታወፍራብ ብከምዚ እናበልና እቲ ምርብራብ ኣያ ኣዝዩ ሓያል ኣድካሚ የህላኺ ትንፋስ ዘሂብ መዓልታዊ መዓልታዊ ወፍር ናይ መራኽቡ ነይሩ መዓልታዊ መዓልታዊ ቴክኒካል እዩ ከዓ ቴክኒካል ክብለኩም ከለኹ ሞተሮ ባላሸወካ ብረት ባላሸወካ ንረሻሻትና ንፈልጦም ኢና ሞተሮ ባዕሉ ናይ ቢዝነስ ናይ ዕዳጋ የምበር ሚሊታሪ ይኮኑን ንፀገማት ኣለዎም ንኩሉ በዲሁ እቲ ናይ ቴክኒክ በዲሁ ብኾነ ኣበርክም ዘይብሉ ገይሩ ግን ክንከልኸል ይኽእል ኢና ኢና
3: ኣብቲ ናይ ምርብራብ ግዜ ከስ ብዘይ ምቁራፅ ን1ሰርተ ወርሒ ዝኣክል ተረባሪብና ምስ መራኽብ ፀላ እዩ ነዚ ክንረባረብ ከለና ንክልተ መንገዲ እዩ ተቐዳማይ ዕላማ ንህዝቢ ባፀእ ደብዳብ ገይሩ ንኸይዕንዋ ንኸተማ ባፀእ ነቲ ህዝብና ውን ከይሃሲ እቲ ካልኣይ ከዓ ነቶም ግንባር ዘለዉ ውፀትና ናብ በዓል ግንባር ግንዳዕ ዘሎ ማለት እዩ ናብኦም ከይበፅሕቲ ቡምባታት ካብ መራክብ ንምግታይ እቲ ዕላማና ጠቐሚ ተልእኮ እዚ
4: ቴስዓ ባፅዕ ምስተተሓዘት

0: ምርብራብ ናይ ዳህላ ክነበረ ትመፃብቦ ኩሉ ግዜ ኣብዚ መፂኡ የሸግር ቀፃሊ ብቀትሪ መፂኡ ምክንያቱ ኣየር ሓገዝ ስለ ዘለዎ ብቀትሪ መፂኡ ድብድብ ነብልን ስለነበረ ንዕኡ ንምዕጋት ኣብ ወርሒ ልክዕ እታ ወርሒ ክትበርህ ከላ ምክንያቱ ንሕና መሳርሒ ስለ ደይብልና ብለይቲ ና ቀፃሊ ንወፅ ነርና ቀትሪ ኣየርን ገለን ስለ ደፅግማ
1: ኣጥቅዕና ቀዳማይ ለይቲ ምስ ተመለትናስ ንንበረሚ ኢና ተመሊትና ሕጂ ለይቲ ኣብኣ እንታይ ሓንቲ መርከብ ትመፅእ ዓባይ ናይ ንግዲ መርከብ እያ ሕጂ እታ ናይ ንግዲ መርከብ ምስ መፅእ ዋርድያ ዝነበረ ወዲ ዓፋ ብልዎ ኣሎ ትስእብል እንታይ ደኣ ኣላ እዚኣ መብራህቲ ይብሎ መፅትና እዮም ናይ ኣፍዓበት ይብለኒ ሕጂ እታ ባይኖኩላር ከዓ ተኣካትሎ ነይርዋ ኮምፓስ ነይርዋ እታ ወዲ ዝባሕሪ እዩ መርከብ ኦኖ ኣውሪደን ኣቋሪፀን ተባሂሉ ብለካ ብፅብፅ ኢልና እታ መርከብ ከዓ ትመፅእ ስቕ ኢላ ኣይፈለጠትን እኮ ንማሳባ ክትኣት እያ ተመፀት መርከብ ናይ ንግዲ ርአና መርከብ ናይ ንግዲ በል ተኩስ ጠጠዋ ብላ ቶክቶክ ኣቢሎም ጠጠው ተበልካስ ገመድ ደርቢ ተባሂሉ ተደየብዋ ሃሎ እዚኣስ ኩሉ ዘለዋ በቃ ድኳን እያ እብሉ ማለት እዩ እ እንታይ ኣለዋ ኩሉ ኣሎ ኣብቲ ሊስታ ዳሓር በሉ ደይቡ ምለስዋ ንዓጊግ ክትምለስ ኣለዋ ኣብ ዓጊግ ክትራገፍ ተባሂሉ እሞ መርከብ ዝሰርሕ ኣ ኮማንደር ብርሃን እምበር እዚኣ እንታይ ክንገብራ ንሕና ኣ ንገለ ኮማንደር ንዓበል ሕጂ ስራሕ ተረኪባ ላ መርከብ ከምዝ ተባሂሉ ካባና ተፈንቲቱ ነይሩ ንሱ መፅኡ ሒዞማ እቲ ዝገርመካ ብሶሙን ወዲኦማ መርከብ መራገፊ ይብልና ንሕና ምንታይ ወደብ ኣለኩም ገሎ ምስ በልዎም ሽዑ ሰኪዐት ናይ መራክብ ነሩ ሰኪዐት እንዳኣሰሩ ብክሬን ናብ ተንጀለቡ ኣብ ሶሙን ኩስትር ቢሎማ ሕጂ ዘይርስዓስ እቲ ኖርወይ ነይርዋ ናይ ሬድኤት ጣሽሚ እያ እቲ ኖርወይ ሕጂ ተጠዊስ ድሮስ ንግንባራት መፅ ናባና ከይተረፈ መፅ እቲ ቅብጣፈን ድዩ ዝገርምካ ኖርወይ ከዓ ክንገለ እዩ ዝኸውን ብለካ ኣለኹ ሰብኣይ ዘምስሕ ተጠው መፅኡ ብለካ ሽዑ ኣብኡ ክዳውንቲ ንገለ ዝፀኒሑ ቀያይሮም ብለካ መፅኦም ተንቆዕቶም ቤት ምስራ ብልበካ ሂጣ ዳሓር ዳኣ ከመይ ገርኩም ኣፋኒኹምም ከምዚኣ እዮም ኢሎም ፈሪሆም ቶም ባሕረኛታት ኢሎም እቲ ስራሕና ምስ ረአዩ ገለ ምስ ረአዩ በቲ ሓደ ገሪምዎም ኢሎም እንታይ እዮም እዚኦም ጥራሕ እዩ ይጥሙትና ጥራሕ ኢሉካ በቲ ሓደ ከዓ ቆትሉና ድዮም ከብሉና ድዮም እንታይ እዮም ክገብሩና ተባሂሉ ሽዑ ክንደአን ወዲ ማዓጠሊ በጊዕ ነረናና ብቁፅሮም ኣፃሊ ሂቦመን ብሂወተን እዚአን ንዓኹም እየን እዚኣ ንዓኻ እዚኣ ንዓኻ ዓዲሎሞም ኪዱ ሕጂ ኢሎሞም ኣይኣመኑን ናበ ኪዱ ንዓድኹም ኪዱ ኣውፂኦም ብለካ ካብቲ ወሽመጥ ኣውፂኦም ዓዶም ክሳብ ዝጠፍኡ ብለካ ቻው እና ኣጣሎም ኣባግዕ ንዕዞ ከይሎም
2: ዕለት 1ተ ወርሒ 3ለስተ ካብ ባፅዕ ተበጊስና ንዝሩጋም ድርጌላ ኣብ ዝተበገስናሉ ሓደ እዚ ኤችኤምኤስ ዝበሃል መርከብ እሱ ንባፅዕ ክድብድብ ክመፅእ ንሕና ከዓኒ ንዕኡ ክንከትር ሰለስተ ሃዋርኢ እንተበጊሰን እቲ ሓንቲ 106 ፀዓነት እቲ ሓንቲ ከዓ 14.5 መድፋዕ ኣጅናታ ወደ ስመራን ኣርኣያ ብርህን እዮም ነይሮም ተሓስ እኳን ዓላሃሎ ነታ ምስራዕ ናሃና ዝመርሓ ወይ ከዓኒ ከም እዛ ሓላፊ ኮይኑ ዝነበረ ከዓኒ ስውእ ፍሳይ ወልደ ገብርኤል ኣሸዓል እዩ ነይሩ እቲ በርከብ ከዓኒ ከምቲ ክግለፅ ፀንሐ ብጣዕሚ ሓያል ዝኾነ ወይ ከዓ ብዙሕ ዝኾነ ብረታት ነይርዎ ግን ናይቲ ኣብኡ ዝነበረ ሰብ ተወፋይነት ወይ ከዓኒ ትብዓት ልዕሊማንም ኢካ ትገልፆ ምክንያቱ እቲ ኩሉ ዝትኮስ ነበረ ጥያይትሲ ባሕርስ በጢሉ እዩ ነይሩ በቃ ልክዕ ከምዚ ኮይኑ ነይሩ ግን እዚ ሓባርን ገለን ዝኩሉ ብኩሉ ጎኑታት ዝኸይድ ነበረሲ እቲ ኣብኡ ዝነበረ ተጋዛላይ ድምብልቅ ከይበሎ በታ ዝነበራና ውሕድ ኣፅዋር ብፃይ ስቡእ ፍስሓ ገብረ መስቀል ኮለይ ይሒዙ ነይሩ ዳርጋ ሓደ ሓደ ግዜ ኣነ ክጥምቶ ከለኩ ነቲ መርከብ ዳርጋ ክጉምፆ ደሊ ነይሩ እንታይ እቲ ዕላማ ነቶም ኣብኡ ዝነበርና ብረት ሒዝና ሞራል ንክኸውን ብጣዕሚ ተባዕ ጅግና ውፉይ እዩ ነይሩ ኣነ ገሊፀ ክፀጉቦ ይክእልኒ ሓፈሻዊ ምዝ መርከብ ዳርጋ ከባቢ 2 ሰዓት ኢና ተረባሪብና ኣብ መወዳእታ እሱ እውን ዕላሙኡ ወቂዒ ክምለስዕላሙኡ ኮይ ወቂዒ ክምለስ ዘይደለየ ተሃላሊክና ድሕሪኡ ንደቡብ ገፅኩም ተኣለዩ ተባሂልና ካብ ጎርግሱም 130 ተኪሱሉ

0: ንሕና ነዚ ስርሒ ዝፈፂምና ብሰላም ናብ ቦታና ተመሊስና ማለት እዩ።
1: እዚ ከምዚ ኢል ንከሎ ህዝባዊ ግንባር ነቲ ፀላኢ ኣብ ግንባር ዳህላክ ዝገብሮ ደድራብ ኣንፈቱ ቀይሩ ኣብ ዘይተፀበዮ ቦታ መጥቃዕቲ ከካይድ ስለ ዝተደልየ ብ29 ሚያዝያ 1990 ሓይሊ ባሕሪ ኤርትራ ኣብ ልዕሊ ጢዖ ብፈጣና ጀላቡ መጥቃዕቲ ፈፂሙ።
2: ብድሕሪ እዚ ኣብ ክንዲ መጥቃዕቲ ናይ ዳህላክ ናይ ጢዖ መጥቃዕቲ ስለ ተመርጠ ጢኦ እውን ጥቃ እንተኮይና እቲ ናይ መጥናዕቲ ኣህዱ ከጠንዕ ስለ ዘለዉ ንሕና ንእሽተይ ቮልቮ ሒድና ቮልቮ ዓይነት እያ ንእሽተይ እያለ ንዓ ሒድና ጢኦ ከይድና ጢኦ ንምስላይ ሽዑ ግዜ ኣብ ገረብሳት ትበሃል ደሴት ፊት ጢኦ እያ ዘላ ዋርድያ ኣለዋ ክቱር ሓለዋ እዩ ነይሩ ኣብኡ እታ ደሴት እቲኣ ድኮነት ብሰሜን ትመጢእ ሰንቦቅ ናይ ገባር ኣብኣ ዓሺጋ ብኣ ተፈቲሻ ወይ ተራእያ እያ ትሓልፍ ነይራ ንሕና ክምፅእ ከለና ገሊአን ተፅበያ ምእንቲ ክፍተሻ ገሊአን እውን ተፈቲሸን
3: ብካ ኣብ መሻርፍ ከውር ደለ ንፀንሕ ነቃፅሎባ ኣባት ዓዊትኩም ብለና ዝወዲ ሰሎሙን በዚ ጌርና ርብርብ ኮይኑ
2: ኒሁ ሓድሽ መርከብ ምዃኑ ምስተፋልጠ መብራህቲታት ሽዑ ዘይረኣናዮ ከምዚ ከተማ ኣምሲልዎ ኣይጥንሒና ተወደም ሽዑ ዓረባ ቀርብ ኢሉ ፍሳ ርእዎ መርከብ ምዃኑ እውን ንኩሎም ተጋደልቲ ነጊሩ ጥቃዕም ዘለዉ ገሊአን ንዑ ክጠቃዓ ከለዋ ገሊአን ንማዓስከር ንድብድብ ነርና ነቶም ማዓስከራት ፀላኢ ኣብ መንጎ እዚ ግን ሓደ ቢኤም ናይ 4 ኣፉ እዩ መስለኒ ሸው ንእሽተይ ሰለዝኮተ ጌራ ናይ 4 ኣፉ ትገብረለን ክትኩስ እንከሎ ብሓደ ክከዳ እንከለዋ እቲ ቡምባ ካብ ምንዳሕ ተበገሰ ተናዚሑ ንባሕሪ ኣትዩ ባሕሪ ክቐቱ ከሎ ኣብቲ ከንፈር ናይታ ሁሪ ስለ ዝሓደ ሁሪ ሓፍ ክጠብል ሓደ ክልተ ክንብል ንፀጋ ክትግምጠል ትደሊ እዚ እንዳገበርና እንከለና ገሌና ኣብ መሬት ኣብ ባሕሪ ኣትዩ ገሌና ብላዓሊ ሓደ ክልተ እንዳባልካ እቶም ወተሃደራት ናይ ደርጊ ድማ ብመሬት ኮይኖም ዝኮነ ከላሽን ቡምባ ኢድ ከይተረፈ ቡምባ እንደበላ ብገምገም ባሕሪ ይድርብያና ነይረን ምክንያቱ እቲ ማዕበል ናብኦም ያቅርበና ስለ ዝነበረ መወዳእታ ነቲ ብኤም ተላዒሉ መጥቃዕቲ እውን እታ መርከብ እውን ብምሉእ ምሉእ ተቃፂላ እያ ድሓር እሞ እንዳተመላስና ክሳብ ታንኪ ከይተረፈ እዩ ዝትኮስ ነይሩ ሽዑ እተን ኣብ ዋርዲ ኣብ ገረብሳት ሓሊፍና እንድነበርና በቢ ክልተ ወገን ኮይና ብተኩሲ ለብኒብና ጥራሕ ብፍጥነት ሓሊፍና

0: ሸዓብ ኤርትራ ምን በዲሩ እቲ ርዕዮ ንዋይ ዋሓርስ ምንማ ነብር ዓላ ምን ዘበን ሕክም ጥልያን እዳእምባታ እቲ ብዙሕ ኣማክን ኤርትርዮ ጀራዲን ለእናብት ምንማዓላ እግል ጀራዲን ንፈዋክ ውጡይ ኣማክነየ መብዝሑት ቀላቅሎታት ኤርትርያ ትልዓላ መላእ ብጀራዲን ንፈዋክ ለተተእመር ግንዳዕማ ሓተ መላእ ብቀላቅሎታት ጀራዲን ለተተእመርታ እትልወክድሊ እቲ ግንዳዕ ወድዋራታ ለነሽጦ ሰብ ጀራዲን ዓደዶም ብዙሕቶም ምላእ ዘበን ቅዱም ወታኣውካድ እስትዕማር ጥልያን ላዓለያ ወዲብ ሰነት 1960ናት ምን ውላድ ጋና እቲ እደ መዋጥኒን ለእታ ጀርዲን ኣቡና ተኸስተ ሰለባቱ እሊ ጀርዲን እሊ ዲብል ወክድ እሊ ነሽእ ዲብል ሃላ ወልዱ ግል ኣቡና ተኸስተ ሰለባ ሳሙኤል ተኸስተየቱ እብሰባት ሓለት ወተ ኣሪክ ጀርዲኖም ሓብሪ ግለሃበርና ስኡላሙ ዓልና
1: ኣቦይ ኳ ኣብቲ ናይ 67 69 ግዜ ካብ ሓደ ጣልያን ጃንቢ ኮሎ ድባሃል ይገዚእዎ እቲ መሬት ምስ ገዝኡ ምስ ናይ ኣቦነስ ቢሮ ኣሎ ገዛ ብሓንሳ ይገዚእዎ ነቲ መሬት ድሕሪኡ 2-3 ዓመት ኣይገበረን ወታደራት ናይ ደርጊ ፀላኢ መፂኦም ነቲ ቦታ ኩሉ ኣንዲዶሞ ሰራሕተኛታት ኣብኡ ስለ ኩናት ላዒሉ ብሓፂሩ ነቲ መሬት ነቲ ገረብ ቆሪፆም ፍሓም ቀይሮም ኣብ ባዳ እዮም ቀይሮሞ ነይሮም ባዶ ኮይኑ በቃ እምበር ዳርጋ 3 ሻሓራንቺ ነይሩ ወርሽኦ ኣቦይ ገዝኦ ከሎ እቲ መሬት ብድሕሪኡ ንኣነ ካብ ደገ ቕመጥ ነይሩ ብኣሜሪካ 82 ኣሜሪካ እ 94 ከዓ ና ዓደይ ተመሊሰ ማለት እዩ ከም እንደገና ሃይልና ኢና ጀሚርና ስራሕ ዳርጋ ነቲ መሬት ከነልበሲ ዳርጋ 10 ዓመት እዩ ድወዘልካ ዓበይቲ ጨናፍር ክኸውን ክግርብ ዒላ ክትኩዕት ድሊናት ክትኩዕት ብዙሕ ወፃኢታት እዩ ዘድልዮም

0: ሕጂ እንታይ መስለካ ንሓደ ካብ መደበር ፈልሲ ጀሚርካ ስጋብ ቶም ቁለሲ 5 ዓመት ድ ወስደልካ ካብኡ ከዓ ዓብዩ ከዓ ገረብ ሓደ ኩንታል ሓደ ጋቢያ ክእረ ከዓ ዳርጋ 10 ዓመት ድ ወስደሉ ነዊሕ ግዜ ድወስድ ኣራንቺ ኣብ ዓመት ከዓ ሓንሳይ ድ እረ 12 ወርሒ ወስደሉ ፀሃያዩ ፈውሱ ኩሉ ነገር ክትገብሮስ ብጣዕሚ ከቢድ እዩ ብዙሕ ግዜ ወሲድና ንዕንዑ ክነፍሪ ወፃኢታት ብዙሕ ኣለዎ ብሓፂሩ ንሓር ከምዚ ዝድለ እቲ መድሃኒት ውን ናይ ትረክቦን ኢኻ ካብ ገለ ካብ ገለ ኢኻ ትገዝኦ ጥዑዲቲ መድሃኒት ውን ናይ ትፈልጦን ኢኻ መቸም ብፃዕሪ ሲ ኣብዚ ብፃሓቂናዮ ስጋ 3500 ዝኾውን ገረብ ኣሎ ስጋ 4,000 ድፈሪ 2500 ንኸውን
1: ምላት እሊ ቅርብ ሰኖታት ጀራዲን እንተተዓወቶ መሰሰኔት ኤርትሪን ጋብ ኣብ ምልህለው ሰብ ጀራዲን ወሮት እትባካት ዓረዛ ቀደም 20 ሰነት ሽቕል ጀራዲን ለእምበታ ማሕመድ ረማዳን ቱ ህቱ ዲብል ወክድሊ እግርሑ ወትባካቱ ለህለው እንደ ጋብኣ እብ ጀራዲን ወጠን ፈርያቱ በለት ፈርያት ጀራዲን ምነለእፈሩ ወረቱ ወክእና እትልብል ረእዩ ሃይብናሃላ
2: እቲ እስኻ ክትመፅእ ንከሉካ ኣብ መብጋሴ ነይረ ምክንያቱ ብሞራል እቲ ጎቦ ዝረእኸዮ ብሞራልን ብንሕን ጀሚረዮ ካብኡ ነጆ ግን ከባቢ 6,000 ገረብ ምስ ተኸልኩ ክቡር ፕረሰደንት መፅኡ

ቱቦታት ብካቦ ካብ 6,000 ናብ 50,000 ገረ በፅሐ ገና ከዓ ናብ 100,000 ክበፅሕ ከዓ መደባት የውፅ ኣለኹ። ምክንያቱ ቸክ ዳማት ኣብቲ ናይ ማይ ሓደሓደ ግዜ ስለ ዝጎድለኒ ቁርብ እሳ ሰጋእታ ብለን እምበር ከባቢ 50,000 በፅሐ ኣለኹ። ድሕረ ካማይ ከዓ ክብጎሱ ዝደልዩ ሓድሽ ወለዶ ከምታ ናተይ ብቁርቡ ጀሚሮም ከዓ ልዕለይ 500,000-600,000 ገረብ ንክተኽሉ ለዋ ይሕልፈሎም እቶም ብሕጂ ዝመፅ ወለዶ ብፍላይ ካልኦት ጀራድን ልዕለይን ትሕተይን ኣለዉ። ብዙሓት የማን ፀጋም ጎረባብተይ እሶም ከዓ ከባቢ 2,000-500,000 ገረብ ዝበፅሑ ኣለዉ። ምክንያቱ ንዓይ እንዳረኣዩ ተበጊሶም ይኸዱ ኣለዉ። ዕዳጋ ከዓ ፅቡቅ ዋጋ ስለ ዝሃቦም ከዓ ጎቦ ፍሒሮም ከዓ ከምታናተይ ይስጉሙ ኣለዉ።

ከምንታይ ብል መሰካዚ በጂ ንኣብነት በዚ ደቡብ በዓል መረታ ከባቢ ተዘሪኡ ቅድሚ ሕጂ ዝረአኒ እዩ ነይሩ። ቅድም ግን ኣብ ጊንዳ እዛ እንታይ ከትብላ እዛ ኣንባትካላ እዛ ዒላ በርዒ ዘን እየን ክልቲአን ነይረን ዓላ ከዓ ነይሩ። ሕጂ ግን ቲሰብ ብብዙሕ ዋላ ነቲ ቃፅዖታት ናይ ስርናይ ናይ ስገም ነበረ እዩ ተኽኢልዎ እቶም ሃገረሰባት ማለት እዩ ቶም ደቂ ዓዲ ብኡ በዚሑ ድሓር ከዓ ቁሩብ ንሰደት ዝኸይቶ ዝኸውን ገለስ መሓገዞ ነቲ ህዝቢ ንሰደት በር ኣብቲ ከተማ እውን ብዙሕ እቲ ህዝቢ እውን ዓቕሚ እውን የብሉን ክገዝእ ኣብዚ እዋን እዚ እምበርቲ ምብዙሖ ሲ ገባራት እዮም ተኽልዎ ዘለዎ በዚ ከባቢ መረታ ኣብ ሃገረሰብ ዝትከል ኣሎ። ቅድም ግን ኣብ ባሕሪ ጥራይ ይትከል ነይሩ ጠላይን ዝነበሩ ወንጀራድን ብኡ ይበዝሕ

0: እዚ ምፅእቲ ቀዳማይቲ ምስጢር እቲ ህዝቢ ለሚድዎ እዩ። ምክንያቱ ቀደም ዝነበረ ህዝቢ ንሓኪም ጥራሕ ኪሎ ክልተ ኪሎ ሒዝካ ንሆስፒታል ምኻድ ጥራሕ ዝፈልጥ ነይሩ። ኣብዛ ሰዓት እዚ ግን በቲ ናይ ሞያ ናይ ሓካይም ዝሰምዕዎ ክንደ ኮይኑ ክልተ ኪሎ ኪሎ ሓሙሽተ ኪሎ ብብዓቕሙ ጎዙ ኣራንሺ ካብ ሓዘ ዝኣቱ ሰብ የለን። ኩሉ ህዝቢ ኤረትራ ኣራንሺ ለሚዱ ምስኡ ድማ ከባቢ ካባይ ፈልሲ እናወሰዱ ካብዚ ንዞባ ደቡብ ንማይ ዓይኒ ንበሎ ንዓላ ካባይ ፈልሲ እንዳገዝኡ ኸዱ በዓል ዓድረሶ ፍሉይ ዝኾነ ኣራንሺ ከዓ ተኺሎሞ ኣብ ፍረ ዝበፅሐ ኣስመራ ዝኣትሎ ኩሉ ሰብ ኣራንሺ ኣሎ። ምክንያቱ ትዕፉን ኣብ ማሸላ ኣብ ኮመደረ ኣብ በርበረ ገለ ዝኸይድ ዝነበረ ሓይሉ ኣብ ኣራንሺ ከይድ ኣሎ። ከምቲ ዳናዳጅ ዝገብሮ ዝነበረ ከዓ ሃገርና ፀጊቡ ንደገ ናይ ደገ ባጤራ የምፅእ ንኩሉ ነገር ዝተማልአ ካልእ ፋብሪካ ዝዕሽግ እውን ኣብዚኣትዩ ኣብዚኣኹም ዕሽጎ እውን ድሌትና እዩ ኩሉ ሓረስታይ። ምክንያቱ ስመራ ዝረእኸዮ ኣብ ፈቐዶ ኣብ ዱካና ኣራንሺ ኣሎ፣ ኣብ ጎደና ኣራንሺ ኣሎ፣ ኣብ ዝኾነ ዕዳጋ ኣሎ። ናይ ቀደም እንተኮይኑ ግን ኣብ ዱካን ጥራሓካ ትረኽቦ፣ ኣብ ሱፐር ማርኬት ጥራሓካ ትረኽቦ እምበር ኣብ ፅርግያታት ኣይትርክብና። ኣብዛ ሰዓት እዚኣ ግን ኩላ ጎደናታት ኣራንሺ እያ። ምክንያቱ ኩሉ ሰብ ለሚድዎ ጠቕሙ ስለ ዝለመደ ኩሉ ሰብ ከዓ ይተክል ኣሎ።
1: እቲ ወላት ሓለ ዝግበአማ ዓመተን እትላ እግል ወድሚንኣድም ላላት ሓደ ወላታት ጎማት መሓደዳ ይቱ እሊ ጎማት እለህየ ምንሚኤ ምረት ወብ ተጃርብ ዝሓልፈው እግል

0: ትርከብ ብትቃድርም ጀራዲ ንፍዋኪ ቀደም ተነብት ለልሸተል ዲቡ ኣማክን ኣዳልዮት ወኣሽፈሮት ላትሓዘ ምላ ሸተለ ዲቡ ዲብላ ተልያ ሓምስ ሰነት እትሕፉን ክምከድረዋት ለመስል እግል ትትነፋዕ ብትቃድር ለህየ እግለ ጀራዲን ለለእምብት ሓረስታይ ሰኒሰድያይቱ ዕጨየራንሺ ማንደሪን ልግባው ማንጉስ እላዓቤ ላቕሽኑ እትባዝሕ ወትገምል ሰበት መጺ እቲ ሓንቴሁ እሊ ልእሉ እምበይ ኩዳር ግልቲ ደቱ ይትቃድርኒ እትሊ ሳሙኤል ወማሕሙድ ረማዳን ለለህዩ በረኢቦም
1: እዎ ሕጂ ንዓና ኣብናቴ ኣትየ እንደ ዝዛረብ ገረብ እንድሕር ኣኺሉ እቲ መሬት ንሕና ሕጂ ተረፍ ናይ ዝበልከ ናይ ካሽ ክሮብ የብልና ምክንያቱ ኩሉ ፅላል ዓብ ቤት ግራብ ስለ ዝኾነስ ኣብ ትሕቲኡ ፀሓይ እውን ካኣት ወይክእልኒ እጂ ንሕና ኣይንተኽሎኒ ናዚታት ምክንያቱ ንዕኡ እንድሕር ተኺልና ከዓ እቲ ማይ እውን ነቲ ገረብ ተቋስሎ ኣለኻ ኖ ንከተዓቢ ነቲ ከዓ ተንቁፆ ኣለኻ ስለዚ ሕጂ ናብናተኩሮ ቲ ዓብ ገረብ ጥራይ እዩ
2: እቲ ገረብ ስጋዕ 5-6 ዓመት ዝገብር ብትሕትኡ በርበረ ኮሚደረ ክገብር ኣለዎ ካልኣይ ኣር ጥራሕ ዘይኮነስ ማንጎ እዚ ዝረኣየካ ዘሎ ፈሪ ዘሎ ማንጎ ንዑ ካ ተክል ኣለዎ ምክንያቱ እቲ ኣራንሺ ምስ ኣቋረፀ ወርሒ 6 ከዓ ማንጎ ይጅምር

0: ብዛዕባ ሕጂ ኣነ ብሓቂ ክብለካ ዝኽእል ንሕና ናይ ሸቃጦ ታሽሙ ኢና ሸቃጦ ዝፃወትልና እዮም። ብጣዕሚ ዝኩሉ ፅዒርና ሲ ኣብ ኪሎ 2-3 ቅርሺ እዮም ዝወስዱልካ ቦታ ስለ ዘይምህላው ኣብቲ ማርካቱ ወይ ብማሕበር ተጠርኒፍካ ሓደ ቦታ ተዝወሃበና ንሕና ግብርና ምኸፈልና ተጠቀምቲ ምኾና እጅስ ናይ ሸቃጦ ታሽሙ ኢና ንሕና ኮይና ዘለና መፃወቲ ናይ ሸቃጦ እዩ በቃ። ምክንያቱ 12 ወርሒ ፅዒርካ ደምፀኸዮ ንብረት ንዕኦም ኣብ ሚዛን ኮፍ ኣቢልካ ክትሸጠሎ ሕጂ ቦታ ስለዝወሃበ ናብቲ ማርካቶ
1: እቲ እንታይ መስለካ ዝብዙ ክትሕዘ ትኽእልሲ እቲ ናይ ቅርፂ ዕዳጋ ብዙሕ ታሽሚ እቲ ናይ ባርድራ ድዩ ናይ ካልእ ድዩ ክተሓዘሉ ዝኽእል ቦታታሲ ብዙሕ ንኣሽተይ ተዘይኮይኑ ከምዚ ካስኮታት ገለመለታት ጌርካ ተዘይኮይኑ ከምዚ ናይ በዓል ኣስመራ ድዩ ከምዚ ናይ በዓል ክረን ድዩ ዓበይቲ ናይ ተኽዳራት ክሕዝ ዝኽእል ናይ ሕምልቲ ኣብቲ ትሕቲ ቅርፂ ከም ቅርፂ እኳ ታተሓጅ እንተሃለወ ስለዘይተሰርሐ ዘሎ ኣብኡ ክሕዝዎ ዘይምኽኣል እቲ ዓቕሚ እው እንታይ እንዳኾነ ከይድ ብሙሉእ ናይዚ ከባቢ እዚ 457 ከባቢ ሰብ ጀራዲን ኣለዎ ንብላ ኣለና ናይዚኦም ብሙሉእ እዚ ተመፂኡ ኸማ እንታይ ዝኸም መስለካ ዕለቕለቕ ፈጥር መን ይክወስዶ ሕጂ እንታይ ግደዱ ንሶም ገሊኡ ንጋፃ ከወርዶ ግደዱ መብዛሕትኡ ከዓ ኣስመራ ክኸይድ እዮም ዝግደዱ ኣብ ኣስመራ ተኸይድ ካ ብኩሉ ነገር ነታ ከተማ ስለ ዝመፃ ካብዚ ከይድ ናብኡ ምስቲ ናይ መጓዓዝ ክመፅ ከሎ ቅርቡ ኣብዚ ነቶም ሓረስቶት ከምቲ ዝደልይዎ ነገር ክኸዱ ኣይክእሉን ይኾኑ እተዘይኮይኑ እቲ ጉዳይ ብዓብ እውን ይፍታሕ ኣሉ ኩሉ ነግረካ ኣ ምክንያቱ ከም እዚ ናይ ማይ ናይ ፅርግያ ኩሉ ንኣብነት ኣብ ልዕሊ ትግራውት እውን እዚ ሓመድ ማይ ምዕቃብ ይግበር ይፀኒሕ ኣብዚ ከባቢና ዘሎ ተካብሎ ዘሎ ምናልባት ምሕድግ ኢለን ዘለዋ ዘይኮይና እተዘይኮይኑ እቲ ናይ መጓዓዝያ ርኡይ ነገር ኣሎ ብዓቕሙኻት መንግስቲ ፍታሕ ገብር ኣሎ ዝያዳ ከዓ ብሕጂ ከዓኒ ቲዝዓበየ ፍታሕ ትግበር ከም ምዃኑ ስለንኣምን ኣብ መፃእሲ እቲ ኩነታቶም ናብዝሓሸ ደረጃ ንክኸይድ ስ ሽግር ዘለዎ ኣይኮነን እንተሊ ንኣሽተይ ፀገማትን ዘፀገማ እዚ ከዓኒ ክሰጉርዎ ዝኽእሉ እዩ እምበር ከም ሓላኽ ወይ ከም ጨቢጢ ክሕዞም ዝኽእል ክዕንቅፎም ዝኽእል ኢልና ክንዛረበሉ ንኽእል ጉዳይ ኣይኮነን ማለት እዩ።
2: بعل جردين من بعل جردين لتعلم من حنيت ورد جنس لتفناتا الرانشي بابايا منقوس وبعد قلو مسل التقلو تودي شغل دمانت بو
3: مبزح الرانشي حدا خب قربتك خاتم مهرو نسالح جي أبعل على ولا بزيناي انجلا كيد بزيناي مرب بملو اتخيلو مالو اتحادا خب تحادا اندا خب قربت ناب قربت እቲ ሓደ ፅቡቅ እንተኸይዱ እቲ ሓደ ከዓ ካልእ በርበረ ገዲፉ ኮሚደረ ገዲፉ ኣብ ኣራንሺ ይኣትሎ ኣብ ባባዮ ይኣትሎ ምክንያቱ እቲ ውፅኢት ይርእዎ ኣለዉ እቲ ጠለብካ ይረክብ ኣሎ። ስለዚ ኩሉ ሓረስታይ ኣስዕብ ኣቢለ ከዓ ዘራእትን ጥሪትን ንባዕሉ ክንደይ ኣራንሺ ክንደይ ፈልሲ ይዕድል ኣሎ። መንግስቲ ከዓ ነቲ ህዝቢ ዓብዪ ሞራል ዘይሓስቦ ፈልሲ ብነፃ ብመንግስቲ ክዕደል ከሎ እቲ ኣብ ሓሳቡ ዝነበረ ብምልኡ ኣራንሺ ክተክል ብናፃ ስለ ዝረክብ ኣራንሺ ፈልሲ ይርከብ ኣይመስሎም እዩ ነይሩ። ብመንግስትን ብውልቅን ዝግዛእን ብናፃ እንድሕር ረኪቡ ሰብ ኩሉ ኣራንሺ ክገብር እዩ ዝብገስ ምክንያቱ ውፅኢት ስለ ዘለዎ። ንምንታይ እቲ ውፅኢት እቶም ንሕና መሪሕና ንኸይድ ዘለና መጀመርና ኣራንሺ ዝገበርና ንዓና ስለ ዝረኣዩ በዓል መሓመድ ሮመዳን ኣራንሺ ስለ ዝገበሩ ካብ 6,000 ናብ 50,000 በፂሖም ካብ 1000 ናብ 5,000 በፂሖም እከለ ማኪና ገዚኡ ኣራንሺ ሸይጡ እከለ ባባዮ ሸይጡ ማኪና ገዚኡ ከምኡ ውድድር ስራሕ ዝኾነ ስራሕ ውድድር እዩ እቲ ስራሕ የወዳድረና ስለ ዘሎ ሓረስቶት ኩሉ ግዜ ብውድድር እዩ ዝኸይድ። ውድድር ተቐዳማይ ፅቡቅ እንድሕር ኸይዱ ሓድሽ ወለዶ ከዓ ይስዕብ ምክንያቱ ከምዚ ንሃና ከዓ የማንን ፀገምን ኩሉ እቲ ጎቦታት ኣራንሺ ምዃኑ ተረዲኦም ሓድሽ ወለዶ ካምዛ ናተይ ፅቡቅ ክኸዱ ኣራንሺ ክተኽሉ ለቦዋ ዝሕልፍ።

እዚ ዝብለካ ዘለና ኩሉ ግበር እዩ። ምናልባት ድኩዒ ክንዴ ቦታ ሽንካልን ዝገብሩ ንገዛ ርእሱ በቲ ሚኒስትር ሕርሻ ውፅዎ ዘሎ መሰረት ክገብሩ ከም ዘለዎም ኣከባቢኦም ነዚ መንገዲ እዚ ክጥቀሙ ከም ዘለዎም እቲ ማሕበር ምስ ተጠርነፈ ድማ ገለ መበገሲ ገይሮም ገለ ዝተሃሰቡ ሒዝ እንተልዩ ናይ ሓባር ማዕተት ገይሮም ክፅግንዎ ከም ዘለዎም ናይ ምግባር ከዓኒ ዝያዳ ይሰርሕሉን ይነጥፍሉን ኣሎ ማለት እዩ። ስለዚ ንሕና ብሓፈሹ ነቲ ዕዳጋ ንምባል እኹል ኳተ ዘይበልናስ በዚ ዝኸዶ ዘሎ ናብ ፅቡቅ ኣንፈት ኣሎ እንሻላ በቲ መንግስቲ ዝገብሮ ዘሎ ከዓኒ እዚ ናይ ማይን ሓመድን ምዕቃ ብፍላይ ዘን ድጋታት ሸክዳማት ዝግበራ ዘለዋ ኣብ ናይ ማይ ምዕቃብ ንሓረስቶት ንዝስተ ማይ ኣዝዩ ውፅኢታዊ እንዳኾነ ከይ ስለ ዘሎ ዝያዳ ኣብዚ ተደፊእ እውን እቲ መደብ ክኸይድ ከም መደብ ይተሓዛሉ ማለት እዩ። ስለዚ ሕጂ ሕና ዕዉታት እዮም ዕዉታት ና እናጥራሕ ዘይኮነ ዝያዳ ግን ካብኡ ዝሓሸ ካብኡ ዝማዕበለ ክኸዱ ተስፋናን ድሌትናኒ ተስፋ ጥራሕ ዘይኮነ ከዓ ክብፅሕ ከም ዝኽእል ውድ እዩ። ስለዚ እቲ መደብ ናይዞም ሓረስቶት ዘሎ ነዚ ይመስል ናልባታት ናይ መጓዓዝያ ግን ቁርብ ሽግር ኣለዎም መስመራ ክተብፅሕ ካብ ደማስ ንኣብነት ቶም ቀንዲ ሽግር ዘለዎም ካብ ደማስ ካብ ዓድረሶ እቲ መንገዲ ዘይጥጥሕ ስለ ዝኾነ ቶም ናብኡ ዝኣተዋ መካይን ቁርብ ኣብዚ እቲ ዘለዎም ናይ ሕርሻ ነገር ብኣግኡ ናብ ዕዳጋ ወሪዱ ኣብ ተጠቃሚ ህዝቢ ንክበፅሕ ገለገለ ምድናጓያት ኣለዎ እምበር ብዙሕ እዚ ገታ ኢልና ክንዛረበሉ እውን ዝከኣል ኣይኮነን። ተንካሊእ ግን ኣከባቢ ፅርግያ ስለ ዘለዋ እቲ ፅርግያ እውን ጥጥሕ ስለዝኾነ ድሓን ስለ ዝኾነ ብዝተፈላለየ መካን ገይሮም ሳብ ዕዳጋ ዘውርድሉ ዕድል ኣለዎም ማለት እዩ።

0: ሚኒስትሪ ሕርሻ እዚ ኩሉ ኣንበጣ ዝመፀሉ ግዜ ብማኪናን ብመድሃኒትን ተጓዮም ረድኦም እኒኦም። ምክንያቱ ብዘይከኦም ኣይከውን እዩ። ምክሪ ዘርኢ ኩሉ ዋላ ፈልሲ እውን ይሕግዙን እዮም። ስለዚ ሚኒስትር ኣራፋይነ ብብዙሕ ሞራልን ብብዙሕ ምክርን ብመድሃኒትን ይሕግዘኒ እዩ። ኩሉ ግዜ ይኸዶ ኢኻ ከይደ ምክሪ ወስድ፣ እቲ ምክሪ ተጠቂመ ከዓ ብዙሕ ስራሕና ዝሰርሕ። ካልእ ኣፍራዛ ባዴላ ዛባ ኣብዛ ንኡ ዞባና የምፀልና ካብታ ናይ ዕድጊ ካብኡ ካ ገዚአ ይጥቀም። ዘራእትን ጥሪት እውን ብወገኑ ብትኩዕን ኩሉ ዋላ ብናይ ከብቲ ዋላ በቲ ናይ ደገ ናይ ዳብ ዝመፅእ ብዓብዪ ሞራል እሱ ይሕግዘኒ እዩ ዓመት ዓመት። ስለዚ ካብ ጎናይ ኣይተፈለዩን። ንዚኦም ከዓ ዓብዪ መስጋና እየ ዝህቦም። ዓብዪ ናቶም ዝሃቡኒ ሞራል ሳለኦም ከዓ እዚ ገረብ እዚ ፀሊሙ ዘሎ እዚ ፍረ ሂቡ ዘሎ ብናቶም ሓገዝ እዩ። ሚኒስትሪ ሕርሻን ብዘራእትን ጥሪትን
1: ሓለስታይ እተእሉ ወዲ ሽቕል ለለት ሓዘ ምንማይ እንዳ እምባትከ እስክ መዋሰላት ሓቆረክባ እሽቕሉ ክምሰለ ተዓወርቱ ኩሉ ሕድ ሰዳ መንገቢእቱ ሓረስታይ እግሊ ተዓወት ለቃድር እለህየ ልኦሮት እግል ብዕድ ልእሉ ልእምር ወተጃርቡ ሓቁ ሓበረዩ ምን እላላትዓበ ሰዳየት ሕድ ኣለቡኒ
2: ድሕር ኩሉ ግዜ ሰናይ ኮይኑ ዝሰናይ ኢኖ ድሕር ሓደ ከባቢኻ ጎርበትካ ንፍዩ እንታይ ክልቴኻ ተዓዳዲምካ እንታይ ኣሎ እቲ ሕማማት ኣብቲ ገረብ እንታይ ኣሎ ተሓጋገዝ ኢኻ ንድሕር ትዘራርብ ኮንካ ይጠቕመካ እዩ ጎረቤት እቲ ናባኻ ደየለ ንሱ ሕግዘካ ስኻ ትሕግዞ ጠቅም እየ ባህለ

0: ምስ ኣራንሺ ማንጉስ ምስቲ ማንጉስ ከዓ እስታላ ሓደ ሓሙሽተ ሽዱሽተ ዓቕሙ ከየብዝሐ ደርሁት እውን ውፅኢት ኣለዎ። ደርሁት ቀጢፋ እንቋሖ ስለ ትህብ ኣብ ጎኑ ጎኑ ምስቲ ዓበይቲ ኣራንሺ ኣግራብ ንድሕሪ 7 ዓመት 6 ዓመት እዩ ፍረየ ዝጅምር። ስጉዑ ፓፓዮ፣ ኮሚደሬ፣ ጉዕ በርበረ ኣባና ድንሽ ኣይከውንን ዋዒ ቦታ እዩ፣ ግን ኣብ ካልእ ቦታ ድንሽ ትገብረሉ ፓምያ ትገብረሉ ሕጂ ናእሽቱ ናእሽቱ ሓጋዚ እዩ ነቲ ሓረስታይ። ምክንያቱ እቲ ንዓበይ ገረብ ክንዲፅበ ካብ ናእሽቱ ናእሽቱ ናይ ሰራሕተኛ ናይ መድሃኒት ናይ መኮስከሲ ናይ ዛባ ናይ ኣፍራዛ ኩሉ መግዘኢ ናይ ንብረት ናይቲ ሰራሕተኛ ሓጋዚ እዩ።
1: ህጊ ኣማን ክልእት ሃገ ፋዝዓት ውሕርየት ትውትላ ደረጃ ትእላላ ብፅሐና በዲር ሓንቲ መግዘ ምስትዕማር ዓልና ዮም ሕር እንደጋእናቱ ንሸቀል ህለየና ወብእላ ገበእላቱ እትእላ ደረጃ ትእላ ባጥሓምል ህለየና በዲር ሓን ሕክመት ሸቀል ዓላ ልግበእ ወምንክድበት ወጠን ለሳርሓ ልግበእ ወብዕዳም ንኸስሶም መዋጥኒን ሕኩመት ሰዳየ ሰበት ወደሎም ሰኒ ጋይሳም ህለዉ
2: እዚ ደኣ ሞ ሓደቲ ንቕሓት እንዲ ካልኣይቲ ናፅነት እዩ። ስለዚ ምስቲ ዝነበረ ኣብ ግዜ መግዛእቲ ትሒሽካ ቅድሚኡ ዝነበረ ትሒሽካ ባዕሉ እውን ናይ ነበረ ህዝቢ ኤርትራ ሕጂ ግን ናነ መሬቱ መናሚ ኩሉ ነበሩ ስለ ዝኾነ እታ መሬቱ ከዓኒ ናፅነት ኣምፅኡ ባዕሉ ከም ድሌቱ ክጥቀመላ ክሰርሓላ ስለ ዘበቕዐ ስለ ዝኸኣለ እቲ መንግስቲ እውን ናፃ እዩ። ምክንያቱ ሰብ ሰሪሑ ክነብር ሰብ ተንቀሳቂሱ ነገሩ ከምኣማዕብል ባይታ ዕድል ስለ ዝሃቦም ነዚ ጉዳይ ዘይከ ኣንስቶም ተጠቂሞም ናብዚ ደረጃ እዚ ክበፅሑ ክኢሎም ማለት እዩ። ተቀደም ሰራሕተኛታት ናይ ሓደ ርእሰ ማልነት ዘለዎ ወይ ናይ ሓደ ገዛእቲ ክኸውን ይኽእል፣ ናይ ሓደ መስፍን ክኸውን ይኽእል፣ ናይ ሓደ ብርጅዋ ክኸውን ይኽእል፣ ኣብኡ ተመርክሹ ሰብ ብውሕድ እቶት እናዋናብርኡ ንደቁ ክዕንግል ፍትል ነይሩ። ሕጂ ግን ብዙሕ ተመክሮ ብዙሕ ነገር ስለ ዝሓለፈ ድሕርቲ ናፅነት ግን ነዚ ባይታ እዚ ክጥቀምሉ በቂዖም እዮም። ንዑ በቂዖም ከዓኒ እታ መሬቶም ጎበት ኹን ካልኦት ኹን እንዳገደቡ እንዳዳላደሉ ማይ እንዳኣለዩ ብመስኖ እንዳገበሩ

ሕጂ ናብቲ ዝለዓለ ናይ ድሪልዲ ናይ ካልእ ዲኻ ናዚ ደረጃ ዝበፂሖም ኣለዉ ኣገለገለ ንኣይሽተይ ዋላ ይኹን እምበር ክሳብ ኣብ ኮንሴሰነ ዘይኣተወ ሶላር ገይሮም ዝጥቀሙ ሓረስታት እውን ኣለዉ ሕጂ እዚኦም ከምዚኦም እናክነብብ ዘይኮነ ግን እቲ ሰብ ሓርኮትኮት ኢሉ ፋሕቲሩ በቲ መንግስቲ ዝህቦ ዘሎ መምርሒ በቲ መንግስቲ ዘጣይሶም ዝፀንሐ ጉዳይ ብዙሕ እዩ ናብነሲ ናይ ተምሪ ምትእትታብ ሚኒስትር ሕርሻ ዝተጣየሱ ተጋደልቲ ብማሕበር ተጠርኒፈን ዝኸድሉ ምስ ህዝቢ ተቢሉ ሓላፍነቱ ዝተወሰነ ናይ ፈሻሽ ማሕበር ኣሎ ክሳብ በዓል ትራክተር ዝካልእ እዚ መንግስቲ እንዳዕጥቆ ከይድ ስለ ዘሎ ነቲ ህዝቢ ነዚ ከኣስርኢ ዘሎ ካልእ ነቲ ካልእ መንገዲ ከዓ ክጥቀመሉ ኣብቂዕዎ እዩ ማለት እየ ንዝብል

ኣነ ሕጂ እንታይ ምበልኩ መሰካ ሓደ ነገር ክፅግመኒ ከሎ ሲ ብዙሕ ዋላ ዚ እንዳ ስፔራ እንታይ ትረክቦን ኢኻ ንኣብነት ትቦ ናይ መንግስት ኣሎ በዓል ባፅዕ ስራሕ ኣሎ ትቦ ብዘይ ትቦ ትጎቦታት ብትቦታት እዩ ዝሰጥን ትቦካ እየ ኣለና ኣብዛ ዓዲ ሕጂ ናይ መንግስቲ ደገፍ ብጣዕሚ እዩ ዘድልየና ንኣና ተኩሮ ክገብረልና ኣለዎ ቦታት ስራሕ ኣሎ ባፅዕ ይህበና ብገንዘብና ማለት እዩ ብገንዘብና ንድሕሪ ሓጊዙናስ ብጣዕሚ ውፅኢት ምኾነ

ነቲ ገረብ ካብ 6,000 ናብ 50,000 ገረብ በፂሐ እዚ የማን ፀጋም ትሪኦ ዘለካ ዚ ማንጉስ ዝራንሽ ኣብ ምንታይ በፂሑ ኣሎ ረኣዮ ኣነ ሕጉስ እየ እቲ ዝመፅእ ዝበለዶ ከዓ ከምዚ ናተይ ሰሪሑ ክሕጎስ ናቲምኒተይ እዩ ለቦዋ ከዓ ይሕልፈሎም

0: ሕኩመት ለትጥቃት ደረሰ ዳ የተወደሎም ህልየትም
1: ሃበኒ ሰበይ እንዲ ዝገብር ሕጂ እቲ ህዝቢ ግን ካብ ቀደም ውን ፃዕራም ስለ ዝኾነት ህዝቢ ኤርትራ ሲ ሓደ ካብቲ ህዝቢ ኤርትራ ስለ ዝኾነ እዚ እውን ፅዒር ዝነብር ህዝቢ ሕጂ እቲ ገዛውቲ ተርእናዮ ምናልባት ለሚን ክንዲ ናብ ደገ ዝኸይድ ኣብ ውሽጢ ገዝኦም ለሚን ድዩ ዘይትቡን ድዩ ካልእ ኣግራብ ድዩ ኩሉ ዚ ከተማታት ይኣትወ ኣሎ ይጥቀመሉ ኣሎ ምናልባት ከም ንህብብ ዝኣመሰሉ ማሕበር እውን ኣለና ሓረስቶት እዮም እዚኦም በቲ ሓደ ወገን ክትሪኦም ከለካ ስለዚ ኣብዚ ከባቢ ከም ደርሁ ድዩ ከም ንህብ ድዩ እናገበረ ንመነባብርኡ እኩል ታሪፍ ክገብር ተኽእሎ ስለ ዘለዎ እቲ መንግስቲ ዝህቦም ዘሎ ዕድል ከዓኒ ተጠቂሞም ናብ ዝበረኻ ንክኸዱ ተስፋና እዩ እዚ ለባዋን ህቦም ጉዳይ ጥራሕ ዘይኮነስ ክብፅሕ ስለ ዝኽእል እዩ ከም በዓል ምቁር ድንሽ ድዩ ብኣብኡ ነቲ ህዝቢ ክጠቅም ዝኽእል ኣብ ካንሸሎ ድዩ ኣብ ኣብያተ ትምህርቲ ድዩ ኩሉ እዚ ተኣታት ኣሎ ምክንያቱ እቲ ንህቢ ምናልባት ምስ ሰብ ስለ ዝጓዳ ርሓቂ የድልዮ ይኸውን ዘንደረዊህ ናይ ጎደናታት ዲ ናይ ካል እዳምፀት ሕርሻ ከምትለካ ፀናሕ ክውን ይህቦም ስለ ዘሎ እዚ ዝዓበየት ዕድል እሲ ተጠቀምቲ ንክኾኑ መንግስቲ ኩሉ ገብር ኣሎ እሳቶም እውን ነዚ ዕድል እዚ ተጠቂሞም ንመነባብሮኦም ንምሕያሽ እቲ ዝግበር ዘሎ ኣብ ግብሪ ናይ ምውዓል ሓላፍነትን ግደሰኦም ስለ ዝኾነ ነዚ ክጥቀሙሉ ኣነ ክላቦ ዝኽእል

ሰላም ሰላም። ኣብ ዝተፈላለዩ ቦታታት ብምዃን ንምካል ሰዓታትና ክፅበይ ይፀናሕኩም። ክቡራትን ክቡራን ተኸታተልትና ከመይ ቀኒሖም ሎሙና ኣኹም ተኸታተልቲ መደብና ንምዝናይ ከም ቆፅራና ሰዓትና ኣኸቢርና ዝተፈላለዩ ትሕዝቶታት ዘለዎም ደርፍታት ሓደ ድሕሪ ሓደ ኣከታቲልና ናብኹም ንምቕራብ ተዳሊና ኣለና። ንስኻትኩም እውን ነቶም ቀሪብናዮም ዘለና ትሕዝቶታት ምሳና ሓቢርኩም ክትከታተልዎም ብክብሪ ይዕድም። ንሎሚ ከም መኽፈቲ ቀሪብያ ዘለኹ ደርፊ ከላልየኩም ናይ ድምፃዊ መንእሰይ ኣቤል ክፍሎም እያ ክትከውን ካብ ደርፍታቱ ኣብ 2025 ዘፍረያ ኣይተፈላለናን እትብል ፍቕራዊ ደርፊ ክትከውን ብኣክን ጅምር ኢና። ቀፂሉ ዝቐርብ ደርፍታትና ንምልላይ ደጊመ ክምለሰኩም እየ። ናብ ሙሉእ ትሕዝቶ ደርፊ ድምፃዊ ኣቤል ክፍሎም ክንሰግር

ክቡራትን ክቡራንን ተኸታተልትና ብመንሰይ ድምፃዊ ኣቤል ክፍሎም ናይ ሎም ሰሙን ትሕዝቶ መደብ ህርመት ከም ዝተዓዘብኩሞ ኣህዲሉ ፈሊሙ ኣሎ። ካብዚ ብምቕፃል ክልተ ደርፍታት ክህልዋና የን ኣከታቲልና። ሓንቲ ናይ ድምፃዊት ፌበን ፀጋይ ሓቢቢ እትብል ደርፋ ኣብ 225 ናብ ህዝቢ ዝቐረበታ ክትከውን ከላ፣ ካብኣ ቀፂላ ክልተ ድምፃውያን ሃገርና ሓቢሮም ዝደረፍዋ ሃገራዊት ደርፊ ክትከውን እያ። ናይ ገዲም ድምፃዊት ሄለን መለስ ከምኡውን ቃል ኣብ ተወልደ መድህን መትከሉ ዘፅናዐ እትብል ክትከውን እያ። ተኸታቲለን ድሕር መቕራብን ሕጂ እውን ደጊመት ክምለሰኩም።

ካብ ዝቐፂልና ክቡራት ተኸታተልትና ቆርብ ንድሕሪት ክንመለስ ኢና። ናይ ድምፃዊ ተኽለ ተስፋ ዝጊ ካብ ደርፉ ፍቕረይ ተለመኒ እትብል ደርፊ ናብኹም ከነቐርብ ኢና። ካብዚ ብምቕፃል ካብኣ ቐፂላ እትቐርብ ደርፊ ናይ ድምፃዊት ፋጥማ ስሌማን ዩኖርዮ እትብል ናይ ሳሆ ደርፊ ቀሪብና ኣለና። እዘን ደርፊ እውን ሕጂ ተኸታቲለኒ ከቕርባ ክቡራትን ክቡራንን ተኸታተልትና

0: ቃል በዓሎ ትሪኦ ከለካ ደሃይ እዩ ዝብል ደሃይ ናይ ዝኾነ ነ
1: ሒራ ሕጂ ናትና ሞዴል እዮም ኣርካናት ኣርቲስት እዮም ረአየ ሕጂ
2: ብልዕሊና መፅኡ ከልዕላን ትፈለጥኒ ዋላ ዝኾነ ሰብሲ ዝምጥሎ
3: ትግራይ ትግርኛ
4: ሰማዕኮኸን ኣይፀላኳን መርከዝ ዘሎ
5: ሞከዓ ናብ ስእላዊ መብርሂ ወይ ስእላዊ መግለፂ ክትቅይሮት
6: ጎኖማ ጎዳ ገለያለው ሾማውራር ፈላኣኩኖ ሱቱባናይ ናሜኮ ኣይንኮኖ
7: ኣዲ ወላዲተይ ደርፊ ጅምር ከለኹ ብዛዕባ ሓንቲ ሞት ኣዲ
8: እንተሓሸኒ ኢልከ ገዲፍክኒ
9: ደቂ ኣንስትዮ ከዓ ሞ ኤርትራ

ክብራት ተኸታተልቲ ህርመት ዝቐርብ ዘሎ ደርፍታት ኣዛናይ ከህሉ ተስፋ ይሙሉ እዩ። ካብዚ ብምቕፃል ዘለዋና ደርፊ ከላልየኩም። ሓንቲ ናይ ድምፃውያን ክልተ ድምፃውያን ሃገርና ሓቢሮም ዝደረፍዋ ናይ ሜዳ ደርፊ ቅሩብ ንድሕሪት ምልስ ክንብል ኢና ሂቦ እትብል ብድምፃውያን ተስፋይ መሓሪ ፊሒራ ምስ ፅገተ ክልል ሰንበትን ብፆቶምን ኮይኖም ዝሰርሕዋ ስራሕ ክትከውን እያ። ካብ ቀፂላ ቀሪብናያ ዘለና ናይ ኮሜዳን ዮናስ ምሕረት ኣብ ማይናስ ካብ እስርሑ ሓሚዳ እትብል እስርሑ ኢና ቀሪብና ዘለና ተኸታቲለን ክቐርባ እየን።

0: ቀልባ ኣሎ ትሪኦ ከለካ ዳሃይ እዩ ዝብል ዳሃይ ናይ ዝኾነ ናይ
1: ሒራ ሕጂ ናትና ሞዴል እዮም ኣርካናት ኣርቲስት እዮም ረአ ሕጂ
2: ብልዕሊና መፅኡ ከልዕላን ተራእዩ ይፈለጥኒ ዋላ ዝኾነ ሰብሲ ዝምጥሎኒ
3: ትግራይ
4: ትግርኛሰማዕኮኸዓ ኣይፀላኳን መርከዝ ዘሎ ስለዝኾነትእሞከዓ
5: ናብ ስእላዊ መብርሂ ወይ ስእላዊ መግለፂ ክትቅይሮ
6: ጎኖማ ጎዳ ገለያሎቾ ማውራር ፈላእኩኖሱ ድባላይ ናሜኮ ኣይንኮኖ
7: ኣደይ ወላዲተይ ደርፍ ክጅምር ከለኹ ብዛዕባ ሓንቲ ሞት ኣድዩ
8: እንተሓሸኒ ኢልከ ገዲፍ ክኒ
9: ደቂ ኣንስትዮ ከዓ ሞ ኤርትራ
10: ከምዚ እሱ ከዓ ፀብቐልና ካብቲ ዘመናዊ ሕጂ

ትሕዝቶታት መደብር መስ ስለምከታልኩም ኣዝየ እንዳመስገንኩም ምከታልኩም ክትቅፅሉ ደጊመ ብክብሪ እየ ዝዕድም። ክቡራትን ክቡራትን ተኸታተልትና ካብዚ ቀፂልና ቀሪብና ዘለና ደርፊ ብድምፃዊት ሳባ ዓንድ ማርያም ዝተደርፈት ግደፍ እትብል ፍቅራዊ ደርፊ ክትከውን እያ። ካብኣ ተኸቲላ እውን ቀሪብና ዘለና ደርፊ ሃገራዊ ደርፊ ናይ ገዲም ድምፃዊ ሃይለ ገርብሩ ካብ ደርፍታቱ ኣለዋና እትብል ኣብ 30 ዓመት በዓል ናፅነት ሃገርና ዝደረፈያ ክትከውን።

ደጊምና ተመሊስና ኣለና። ክቡራትን ኣፍቀርትን ትሕዝቶ መደብርመት ዘለዋና ደርፍታትን ሕጂ እውን ከላልየኩም ሓንቲ ናፊቅ እምበር እትብል ናይ ድምፃዊ መርሃዊ ኪዳነ ቃርያ ካብ ደርፍታቱ ኣብ 2019 ዝዘረፋ ክትከውን ከላ ካብ ኣቀፂላ እውን ናይ ገዲም ድምፃዊ ሓጎስ ብርሃነ ደርፊ ከነቐርብ ኢና። ካብ ናይ ሓጎስ ንሎሚ መሪፅናያ ዘለና ደርፊ ኣብሻይ እትብል ክትከውን እያ።

ሰዓታትና ናብ መካል ገጹ ስለዝኾነ ክቡራትን ክቡራን ተኸታተልትና ኣብዘን ዘለዋና ሰዓታት እነቕርበን ደርፍታት ሓንቲ ብድምፃዊ ረዘና ኣለም እምቢላ እትብል ክትከውን ከላ ካብኣ ቀፂላ ሓዲኡ ምረፂ እትብል ብሃኒባል ኣለም ኣብ 223 ዝደረፋ ክትከውን እያ። እዘን ክልተ ደርፊ ፍቅራውያንን ናብኹም ክቐርባ የን። ኣብ ምዝዛም እነቕርባ ደርፊ እንታይ እያ ክትከውን ሓቢረ ድማ ናይ ሎሚ ሰሙን ትሕዝቶ መደብ ህርመት ክንዛዝም ኢና። ኣቐዲምና እዘን ክልተ ደርፍታት ግን ናብኹም ከነቕርበን

0: ቃል በዓሎ ትሪኦ ከለካ ዳሃይ ዝብል ዳሃይ ናይ ዝኾነ ናይ
1: ሸራ ሕጂናት ና ሞዴል እዮም ኣርካናት ኣርቲስት እዮም ረአየ ሕጂ
2: ብልዕሊና መፅኡ ከልዕላን ኣብትራ ይፍልጥኒ ዋላ ዝኾነ ሰብሲ ትምጥሎኒ
3: ትግርኛ
4: ሰማዕኮኸኒ ኣይፀላኳን ለከ ዘሎ
5: ስለዝኮነትእሞከዓ ናብ ስእላዊ መብርሂ ወይ ስእላዊ መግለፂ ክትቅይሮት
6: ጎነማጎዳ ገለ ያለውሾ ማውራር ፈላእኩኖ ሱቱባላይ ናሜኮ ኣይንኮኖ
7: ኣደይ ወላዲተይ ደርፍ ክጅምር ከለኹ ብዛዕባ ሓንቲ ሞት ኣዩ
8: እንተሓሸኒ ኢልኪ ገዲፍክኒ
9: ደቂ ኣንስትዮ ከዓ ሞ ኤርትራ
10: ከምዚ ንሱ ከዓ ፀብቐልና ካብቲ ዘመናዊ ሕጂ

ክቡራትን ክቡራን እንተኸታተልትና በዛ ቀፂላ እትቐርብ ናይ ዓገባ ኢብራሂም ኣብ ቦሎኛ 91 ዝደረፋ ናይ ኩናማ ደርፊ ኣባይ ኣባካኖ እትብል ደርፊ ብኣ ክንዛዝሚና ትሕዝቶታትና ኣዛናይ ፀኒሑ ክኸውን ኣብ ናይ ሎሚ ሰሙን ተስፋዮ ሙሉ እዩ ዝመፅእ ሰሙን ክኸውን ምርኸብና ኣብ ዝመፅእ ሰሙን ብሰላም ብጥዕና የረኽበና ኣብ ትሕዝቶና ንዝህለወኩም ሃናፅርኢት ይኹን ኣፌታ ድማ ብኡ ቴሌፎን 2820 ከምኡውን 1346 47 ኣብ ናይ ስራሕ ሰዓታት ክድውሉ ኢኹም ትኽእል ኢኹም ናይ ወትሩ ተቐበልቲ ርእቶኹም ኢና ሰሰናዩ ምነ ሰላም።

መክረው። ደንጎባ ሓክም ኣቕሊም ጋሽበርካ ሰፊር ማሕሙድ ዓሊ ሕሩይ ዕምርላ መሓብር ዲብ ሕሳብ እንደ ኣታ ዲብ ዕዳጋታትላ ልትቀደም ላሃላ ፈርያተ ካፍክም ኢኮን እንደ ሓበራ ሰብ ጀራዲን ኣፍረዮቶም ምና ለልዓንቅፍ ላሃላ ክደት ኣዋጅ እዳረት ዋ መዓል እርድ ሓርስ እግል ልትጀመሎ ኣትፈቐዳ እግል መደት 8 ወርሕ ገቢ ላፀንሓ ወራታት ርያደት መዳርስ ኣቕሊም ምግበ ሰነድ ድራሰት 2025 2026 ማሌ ክሌማዮ ዲብ ስታድዮም ኣስመራ እብ ነያረተማ ላብ ወዚረት ተዕሊም ዶክተረት ሓሊማ መሐመድ መክሰቲ ላገብኣ እግላ ዓደተ ካቲማ ዲብ ፈርዕ ተዕሊም ኣቕሊም ምግበ መስኡል ርያደት ኡስታዝ ሙሳዝጊ ገዛሀይ እትላ ኣስማዕያ ከሊመት ዮም ዓመት ዝያደ 14,000 ደረሳይ ዲብ 12 ጅንስ ርያደት ከም ሻረከው ዋለት መሳወየት መሻረከት ኣንስሳት ላትረኣ ዲቡ ከም ዓላ ሸርሓ ርያደት እትሊ ለህሌና ዲቡ ዘመን ምን ኣትፋግዖት እንደ ሓልፈት ህውየት ወጠን ለተተኣምር ከምታ እንደ ሓበራ ወዛረት ተዕሊም ብገበይ መዳርሰ ጥዉር ዓዳት ርያደት ወጠን እግል ረበዮት ሓበን ወጠን ላእቶም ሸባብ እግል ኣዳለዮት ዶር ምህም ትወዴ ከምህሌት ሓቆላ ሸርሓ ላበርናምጅ እግል ልትነየር ወልተዓወተ ጅህዶም ላወደው ሙደርሲን መርዕየተ ደረሳ ወማሕበራይ ሚድያ ሓመዳ ዲብላ መናሰበት ብኩሉ ጅንስ ርያደት ምን ሰቦዕ ምድርያተ ግብለት ምፍጋር ፀሓይ ምን 20 ወክልኤ መድረሰት ካልአይት ደረጀት እየ መድረሰት በርካ ንቋጥ ውቁል እንደ ረክበያ ጃኢዛ ትንስእ እያ እምበልሊ ዲብ ትልህያ ኮብሪት እግር ኣንሳት መድረሰት ካልአይት ደረጀት ሓላይ ኣወላይት ፈግረት ዲብ ደንጎባ ወራታት ርያደት እግል ልተዕወት ዶር ለኣግደያ ማእሰሳት ሕኩመት ወኣፍራድ ሸሃዳት ሓምድ ተሃየባ ሳምን ዓዳት ወርያደት ደረሳ ኣቕሊም ግብለት ማህረጃን ዓዳት ወርያደት ደረሳ እግል ውሕደት ወጠን እባ ትብል ስቕራት ምንዮም ሓተ እስክዮም 3 ማዮ ዲብ መዲነት መንደፈራ ገብኣት ለዲብ 12 ሙዴርያት ምና ሃለያ መዳርስ ለመፀው ናይ ምግበይት ወካልአይት ደረጀት ደረሳ ለሻረከው እቱ በራምጅ ትልህያ ኮበሪት እግር ባስኬትቦል ወቮሊቮል ወጅግራ ኣምር ዓም ድራማ ረስም ሙሲቀት መካሓዳ ፍጥር ወስናዓትላ ከምከማዕላ ምን መመቕራሕትላ በራምጅ መምህር በላይ ኑር ሕሴን ዲባ ስማዕያ ከሊመት ሰላም ምን ኣሌላይ ምዩል ወመትባዳል ተጃርበ ደረሳ ወኬን ፍቲ ወጠን ወውፋቅ ለትርአ ከምታ ሸርሓ ዲብ እዳረት ምድርት መንደፈራ መስኡል እዳረት ዋ ማልየት ኣሰይደ ገብረ ገርጊስ ገብረ ድንግል ሄ ክል ሰነተ ዲብ ኣሌላት ዒድ ሕርየት ልትነዘም ሳምን ደረሳ ኣቕሊም ግብለተ ደረሳ ምን ድዋሮም እንደ ፈግረው ድዋራት ብዕዲ እግል ለኣምሮ ላትሰደ ኣርድየተ ከምታ ሓበራ እቲ ምድርት ዓትክሌዛን ምንዮም 3 ኣፕሪል እስክ ሄለል ማዮ ዕፌ ኣክትበት ፍጥር ዋስናዓት ገብኣ ሃደፍላ በራምጅ ዲብ ሙጅተማዕ ብዓመት ዲብ ደረሳ ሸባብ ሄ እብፍንቲት ለህላ ናይ ቅረኣት ወፍጥር ቅድሮታት ወብቅዐ እግል ልዕበ ወምዩሎም ወቅድረቶም እግል ለእሌሉ ከምቱ ለሓበራ መስኡል ማሕበር ሸባብ ወደረሳ ዲብ ምድርት ሻብ ንረኣዮ ረዘኔ ላበርናምጅ ብደረጀት ምድርት እግል ካልአይቲ ኢነቱ ገቢእ ክምሃላ ምስሊ ናይ ደዓም ዲብ ልትርአሄ ዓደደ በፅሓት ከም ወሰካ ኣፍሃማ ምስኡል ዓዳት ርያደት ወዓፍየት መምህር ሰለሞን ፀጋይ ብጀህቱ ላበራምጅ እግል ልደቀብ ሸባብ ለመድ ቅረኣት እግል ልስበቅ እቶም ዋልደን ሄ ላብራምጅ ምን ቁሩብ እግል ልታብዕዎ ዋእዶሮም እግል ልቀድሞ እቱ ኣትፋቅዳ ምሻርከት ብጀህቶም ልዕፈ ምን ቁሩብ ለእሉ ተሓዘ ኣክትበት ብዓውል ራእተ እግል ትርከብ ለሰደ ከምቱ እንደ ዘክረው ዝያደ እግል ልጠወር ወለእተላለየ ትፋነው ዲብ ኣቕሊም ዓንሰባ ዮም ዓመት ሳትሰይት ሳምን ዕፌ ዋዝበያ ክትበት ዋሳልሳይ ዕፌ ፍጥር ዋስናዕተ ገብሃላ

0: ቅልብ ይሻይ መለለ ሕቡሁ ክምሰርሕማ ያ ከመፅኒ ወሰለፍየት ብሩሽ ኣሰልፈኒ ግላ ፍራሽ ቢልኒ ኣነ የ ረቡ ምስሊ እየ ቢሉ ማ ንሓይ ስለ ዝወላቱ የዓለት ምስሊ እየ ላኪን እቱ ቀፃ
1: ኣለናማ ኣተሰለትሽ ቢ ኣነ ላኪን ኣርታዕኩ
0: ስማዓኒ ኮ ኣርታዕኩ መና ይታብልዑ ወይ ተኣስቱ ወዲብደን ትትከረው ግል ፍራሽ ወይ ትበዝረ ዝብሎ ወሮ እንታት ማ እዘ ግ ሪሻይ ከፎ ኣሰለፍካ
1: መለይ ኣነ ግሩሽ ይሃብኮ ይሰለፍኮ እብልሃ ላኪን ጎማ ተኩ ብለቀለይኩ
0: ምምክር ትብል ተይበ
1: ከማ ዲማ መክረ ዲማ ብለ ኣዳም ሓቆሞተ ሞተ ከላስ ሓበጢ ኢለ ተሓዝዩ ብሉ ዋሕርቴን እንተሕወቡካ በዳመት እዘ ክምሰል ሞተ ድየ ፍራሹ እንደሰለፍካ ኣዳም ተበለ ኣፉ ብድር ይዓለሽካ ወይ ኣንጎጌከ ቡቤሉ ኣባንተለ ምክርተ ወተ ሓርካ መስለኒ ገብ ተዚኒ ገፍለ ኢለ
0: ለላት እኩ ይብልካ እግሊ መስለካ እሊ ሪሻይ እግሊ ልሕቡ ዓሊ ያረይ በስ እቲ ዕላጃት በስ እደዋ ላዓል ወትሓት ከርከር ብዙሕ ብየለቡ ኣይ ማረበስ ክራፍዓ ምስሊ ወትካራ ላኪን ለመፃት ምስል ምዕሊ ትምፅእ እተ ደን ትብላ ለህለየካ ላኪን ኣነ በስ ምስልካ ኣለ ኣይዋ እቲ ሰበብ እሊ ደን እቲ ግልትከረ ውግል ዝሰለፍ ይዓል ኣሉ
1: እተ በጠርእየ እተ በጠርእየ ና መለብል ኣልኩም

0: ጸልየና ብዕደት ሓተ ይሰምዓ ኮነ እዚ እንተ ዝንከሰበት ዓላ ለህፃን ለእዋይን ድሓን ሃለ ትብል
1: ያክተማመለያክተማም ሓምደለታማ ሓምደይ ተግለስለከ ባሕርትን እያ ሸክሱ ክንተ እይ ሓጀት በክብተይ ትሕዘየ ድውልዱል ሸክሱ ተፀጋግዕ ተመሳስል ልሙርቲ ይኮኒ ወመለይ ዘበዘላ ፈልሰፈትናዮ ወለ ምክሪ ተማም ሸቃየ በስ ሸቃየ ነፋያ ተዓወተ
0: ፈልሰፈት ምክርና ወፈልሰፈትና በል እላ ፈልሰፈት ምሽተረከተናይ ሃሸ ፈልሰፈት
1: ኣይወ ስሜት ከትረከብ ሃሽ ስታይለ
0: ሃሽ ይኮኒ ሃሽምቱ ወሸሸ ከሱብቱ ፈልሰፈት ናይ ክልኦ ተናይ ኣሕበር
1: ላዓው ተላተ ኣሳሚኩም በስ ሰንትዋሱኩ እዚ መለይ ንግሽ ሸነታ ካን ከይኑ ዝረክመቱ ቤለናታ ዋሓ ርኢከ እለ ፈልሰፈትና ርኢከ ንታግልና ከይን መል ኣዳም ልድዩሎ መፅ ርኢከ ከእሊ ሰዋልፍ ወቢታት ዋተክመተኩም ሓብር ክም ኢናፊያ ግነፍሙ ብና ኣዳም ሞቶም ንገብ ኣዳም ንገብ ርሖ ገላ ቅደር ክምሰልዎ ኣዳም ላትዕምኩም ስለለቡ እግነፍሞም ኣለና ስ ንግስ
0: ድሓን ያሬት በስ ኩሎም ምልትኩም ከምኡ ነሰኒት ከረብ ሓዳር ዛእቲ ሱፉራም ኣለዎ እሊ ከበር ሳምዓ መስለካ ድዩ ወፃናሓነ
1: እሊ ከበርሊ እሊ ዓውተቲ ዝሰተርኒ ሳምዑ ንግስ ዘሕነ ንግስ
0: መለዩ
1: በጣጠር ወሉ
0: ኣነ
1: ግዝም ጀዝበቸግለቀይርትለፍለክም
0: ብላ ጌስ
1: በስ ባገጊስ ኣነ ስኘ ቀይርት
0: መርሃባ ቀይር

0: ኣነ ሄነ ትግብ እየ እበርሒየ ገለ ጠርግኦኮ ምንገቢእ ዲብግቢእ ናይ መለያምየ ኣቅራብየ ወፈተቸ እበርሖምኩም ሰልባጥሮ እግልውዶ ግለ ጀቱ
1: ኣበ ገቢልና ዋዓዳቱ ቀደም ይበሉ ኣሰናይ ምን እሊ ገቢል ሕሹም ወለድኩ ዮም ሓበነውኒ ውዒቤ ሰትሮ ሰምዑኒ ለይኩም ውላ ሓበንሊ ኣና እግል ዲ መዳይም እግል እትለዩቱ
0: ጉሩም ጉሩም
2: ብስምላህ

0: ኢራን 14 ነጥብታት ዝሓዘ እማመ ሰላም ብመገዲ ፓኪስታን ናብ ኣሜሪካ ከም ዝለኣኸት ተቓሊዑ። መንግስቱ ኪብ ኣሜሪካ ኣብ ልዕሊ ሃገሩ ንዝወሰነቶ ሓድሽ እገዳ ዘይሕጋዊ ክብል ኮኒንዎ። መንግስቲ ቻይና ብኣሜሪካ ኣብ ልዕሊ ትካላት መጻረዪ ነዳዲ ሃገሩ ንዝፀደቐ ሓድሽ እገዳ ዝዓግት ውሳነ ኣውፂኡ። ብባሕቲ ጉንቦት መበል 19 ስነ ፍልጠታዊ ዋዕላ ዘቃንዐ ፋርማስቲካዊ ማሕበሪ ኤርትራ ትማለ ቀዳም 2 ጉንቦት መበል 20 ሓፈሻዊ ጉባኤ ውቃኒዑ። ጋዜጠኛ ሳሙኤል ላብቲ ሚካኤል ንዘዳለዎ ጸብጻብ ኣብርሃም ዓንደ ማርያም ከቕርበልና እዩ።
1: መበል 20 ሓፈሻዊ ጉባኤ ፋርማሲቲካዊ ማሕበር ኤርትራ ብሉፅነት ሰብሞያ ፋርማሲ ብምዕባይ ውሕስነት ጥዕና ነረጋግፅ ብዝብል ቴማ ትማሊ 2 ጉንቦት ኣብ ኣስመራ ሆቴል ኣስመራ ፓላስ ተቓኒዑ። ፕሬዚደንት ማሕበር ኣቶ ኣብርሃ ገብረ ኣብ ዘስምዖ ቓል ኣብ ገስጋስ ማሕበር ውፅኢታዊ ትምህርትን ተመክሮን ከም ተቐስመ፣ እዚ ድማ መርኣያ ውፉይ ጻዕሪ ኣባላት ከም ዝኾነ ብምጥቃስ ንኣሰናዳኢት ኮሚቴ ኣመስጊኑ። ሞያዊ ማሕበር ምቓም ቀሊል ቀጻልነቱ ምውሓስ ግና በዳሃ ምዃኑ ብምግላጽ ማሕበር ብልዕል ወንን ሓያል ናይ ዕዮ ስነ ምግባርን መንእስያት ኣባላት ከም ዝዕምብብ፣ ኩልንትናዊ ምዕባለ ንምርጋጽ ግና ንቑሕ ተሳትፎ መላእ ኣባላት ከም ዝሓትት ኣገንዚቡ። ኣብቲ ጉባኤ ጸብጻብ ዝተፈላለያ ሽማግለታት ምስ ቀረበ ንጉዳይ ኣባልነት፣ ጎስጋሳዊ ንጥፈታት፣ ክለሳ ቅዋም ማሕበርን ፊናንሳዊ ንጥፈታትን ዝምልከት ዛዕባታት ቀሪቡን ብዕምቆት ተዘቲሉን። ተሳተፍቲ ድሕር ዘካየድዎ ዘተ ኣመኻሪ ቦርድ ዝዋቐረሉ ባይታ ክጣጣሕ፣ ጸብጻብ ኣታዊታትን ወጻኢታትን ማሕበር ክንጸርን ኣባላት ክፍሊቶም ኣብ ግዚኡ ኸማልኡን፣ ኣፍልጦ ኣባላት ኣብ መምርሒታትን ሕጋጋትን ማሕበር ክብርኽ፣ ሓበሬታ ናብ ኣባላት ኣብ ግዚኡን ብዝግባአን ክበጽሕ፣ ከምኡውን ኣባላት ጸጋታት ማሕበር ኣብ ረብሖኦም ከውዕሉ ዝብርእቶታት ኣቕሪቦም። ኣብ መወዳእታ 12 ዝኣባላታ ሓዳስ ኣካየድት ቦርድ ከምኡውን ኣካል ውሽጣዊ ኦዲት ተመሪጾም። ኣብ ትሕቲ ሚኒስትሪ ጥዕና ዝነጥፍን ኣብ ወርሒ ነሓሰ 1992 ዝተመስረተን ፋርማሲቲካዊ ማሕበር ኤርትራ ኣሳ 380 ምዝጉባት ኣባላት ኣለውዎም።
0: ኣብ ንዞባታት ፎርቶሳዋን ተሰነይን ብማሕበር ተጠርኒፎም ዝነጥፉ ልማዕቲ ጀራዲን ብ24 ከምኡውን ብ28 መያዝያ ጉባኤ ብምክያድ ፍርያቶም ብምዕባይ ዘቤታዊ ጠለብ ንምምላእ ኣበርቲዖም ከም ዝሰርሑ ኣረጋጊፆም። ማሕበራ ልማዕቲ ጀራዲን ንዑዞባ ፎርቶሳዋ 4ይ ጉባኤ፣ ማሕበራ ልማዕቲ ጀራዲን ንዑዞባ ተሰነይ ድማ 7ይ ጉባኤ ኣብ ዘቃንዕሉ ኣቦ ወንበር ማሕበራ ፍረይቲ ኣሕምልትን ፍረታትን ዞባ ጋሽባርካ ሓጂ ዳውድ ሓጂ ማሕሙድ ኣብ ዘስምዖ ቃል ሓረስቶት ብተናፀል ዘካይድዎ ፃዕሪ ውፅኢታዊ ስለ ዘይኮነ ብደረጃ ዞባን ንዑዞባን ማሕበራት ብምምስራት ክነጥፉ ኣተሓሳሲቦም። ኣቦ ወንበራት ክልቲኡ ማሕበራት ብወገኖም ብደረጃ ንዑዞባ ዝተጠርነፉ ሓረስቶት ንባህርያዊ ፀገማትን መድረኻዊ ሕፅረትን በዲሆም ዘቤታዊ ጠለባት ኣብ ምምላእ ዘይነዓቓ ዝተዋፅኦ ይገብሩ ከም ዘለዉ ብምጥቃስ ንጥፈታት ማሕበር ዝሕይል ስልጠናታት ክውደባ ኣዘኻኺሮም። ኣብ ማሓደርቲ ናይተን ንዑዞባታት ድማ ሕፅረት ነዳዲ ዘይውሕልል ኣጠቓቕማ መሬት፣ ጨዋምነት ሓመድን ማይን ዘይምቹዕ ዕዳጋን ካብ ዓበይቲ ብድሆታት ምዃኖም ብምጥቃስ ሓረስቶት ፀሓያዊ ፀዓት ከተኣታትዉ ባህርያዊ ድኹዕን ምቅያር ዘራእትን ከዘውትሩ ከምኡውን ከም መሓድርዎ ዝኽእሉ ስፍሓት ከልምዑን ናይ ምህርቲ ወቕቲ ክሕልውን መኺሮም። ኣብ መወዳእታ ኣመሓዳር ዞባጋሽ ባርካ ኣምባሳደር ማሕሙድ ዓሊ ሑሪ ዕድመ ናይተን ማሕበራት ኣብ ግምት ብምእታው ኣብ ዕዳጋታት ዝግበር ዘሎ ኣቕርቦት ዘነይት ከም ዘይኮነ ብምጥቃስ ኣልማዕቲ ጀራዲን ነፍራይነት ካብ ዝዕንቅፉን ኣዋጅ ምሕደራን መዓላን መስ ሕርሻ ካብ ዝሕሱን ተግባራት ክሕየቡ ኣተሓሳሲቦም። ስፖርታዊ ንጥፈታት ኣብያተ ትምህርቲ ዞባ ማእከል ትማሊ ብውዕውዕ ሃዋህው ተዛዚሙሎም። ብዛዕባ እዚ ብ12 ዓይነታት ስፖርት ን8 ዋርሒ ዝቐጸለ ንጥፈታት ወኪል ኤሪና ዮናታን የዕብዮ ዘዳለዎ ጸብጸብ ኣሎ ፊልሞን ዞሙይ።
2: ስፖርታዊ ንጥፈታት ተምሃሮ ደፍአ ሓይሊ መቐይሮ ብዝብል ቴማ ን8 ዋርሒ ዝቐጸለ ስፖርታዊ ንጥፈታት ኣብያተ ትምህርቲ ዞባ ማእከል ዓመተ ትምህርቲ 2025-2026 ኣብ ስታድዮም ኣስመራ ብውዕውዕ ሃዋህ ተዛዚሞም። ኣብቲ ብሚኒስተር ትምህርቲ ዶክተር ሓሊማ መሓመድ ዝተኸፍተ መዛዘሚ ስነ ስርዓት ጨንፈር ትምህርቲ ዞባ ማእከል ሓላፊ ስፖርት መምህር ሞሳስጊ ገዝሀይ ኣብ ዘስምዖ ቓል ሎም ዓመት ልዕሊ 14,000 ተምሃሮ ኣብ 12 ዓይነታት ስፖርት ከም ተሳተፉን ምዕሩይ ተሳታፍነት ደቂ ኣንስትዮ ዝተረኣየሉ ከም ዝነበረን ገሊፆም። ስፖርት ኣብ ዘለናዮ መዋእል ኪንዮ መዘናግዒ

መለለይ ሃገራዊ መንነት ከም ዝኾነ ጠቒሱ ሚኒስትሪ ትምህርቲ ብመገዲ ኣብያተ ትምህርቲ ምዕቡል ሃገራዊ ባህሊ ስፖርትን ምኽስኳስን ሓበን ሃገር ዝኾኑ ተካእቲ መንእስያት ንምምልማልን ዓበተራይ ፃወት ከም ዘሎ ብምግላጽ ነቲ መደብ ንምድማቕን ንምዕዋትን ንዝፀዓሩ መምሃራን ኣለይቲ ተምሃሮን መራኸቢ ብዙሃን ኢና።

0: ማን ብዘይካዚ ኣብ ግጥማት ኩዕሶ እግሪ ደቂ ኣንስትዮ ካልኣይ ደረጃ ቤት ትምህርቲ ሓላይ ቀዳመይቲ ወፅያ ኣብ መወዳእታ እቲ ስፖርታዊ ንጥፈታት ክውን ክኸውን ኣበርክቶ ንዝገበራ ትካላት መንግስትን ውልቀ ሰባትን ናይ ምስጋና ወረቐት ተዓዲሉ
1: ተምሃሮ ዘባደቡብ ባህላውን ስፖርታውን ፌስቲቫል ተምሃሮ ንሃገራዊ ጥምረት ብዝብል ቴማ ካብ 1 ክሳብ 3 ጉንቦታ ብከተማ መንደፈራ ተኻይዶም እቲ ኣብ 12 ንኡዞባታት ካብ ዝርከብ ኣብያተ ትምህርቲ ዝተዋፅኡ ናይ ማእከላይን ካልኣይን ደረጃ ተምሃሮ ዝተሳትፍዎ መደብ ግጥማት ኩዕሶ እግሪ መርበብን ሰኪዒትን ከምኡውን ውድድራት ሓፈሻዊ ፍልጠት ድራማ ቅብኣ ሙዚቃ ግጥሚ ክትዕ ምህዞን ሰንዓን ዘጠቓልል ነይሩ ካብ ኣዋሃቲ ናይቲ መደብ መምህር በላይ ኑር ሕሴን ናብ ዘስምዖ ቃል እቲ ቕነ ኪነቲ ተምሃሮ ዝምባሊኦም ንኸለልዩን ተመክሮታቶም ንኽለዋውጡን ዝፈጥረሎም ዕድላት ሃገራዊ ፍቕርን ስኒትን ንምኩላዕ ሓጋዝ ዝተራኸም ዘለዎ ገሊጹ ኣብ ምምሕዳር ንኡዞባ መንደፈራ ሓላፊ ምምሕዳርን ፋይናንስን ኣቶ ገብረ ገርጊስ ገብረ ድንግል ድማ ዓመት መጽእ ኣብ ቅንያት በዓል ናጽነት ዝውደብ ቅነ ተምሃሮ ዞባ ደቡብ ተምሃሮ ካብ ከባቢኦም ወፂኦም ምስ ካልእ ከባቢታት ንኽላለዩ እውን ዕድል ከም ዝኾነ ሓቢሮም ኣብ ንኡዞባ ዓተ ከሌዛን ብ30 ሚያዝያን ሓደ ጉንበትን ምርኢት መጻሕፍትን ምህዞም ሰንዓን ተኻይዶም ዕላማ እቲ መደብ ኣብ ሕብረተሰብ ብሓፈሻ ኣብ ተምሃሮን መንእስያትን ከዓ ብፍላይ ንዘሎ ናይ ምንባብን ምምሃዝን ክእለትን ብቕዓትን ንምዕባይ ከምኡ ውን ዝምባሊኦምን ክእለቶምን ንምልላይ ምዃኑ ዝሓበረ ሓላፊ ሃማመተ ኣብቲ ንኡዞባ መንእሰይ ንርኣዮ ረዘነ እቲ መደብ ደረጃ ንኡዞባ ንኻልኣይ ግዜኡ ይካየድ ከም ዘሎን ምዝሓለፈ ዓመት ብምንጻር ቁፅሪ ተዓዘብቲ ከም ዝወሰኸን ገሊፆም ሓላፊ ባህልን ስፖርትን ጥዕናን መምህር ሰሎሙን ጸጋይ ብግድኡ እቲ መደብ ንኽሕይል መንእሰያት ናይ ምንባብ ባህሊ ክህልዎም ወለዲ ድማ ነቲ መደብ ብቐረባ ክከታተልዎን ክድግፍዎን ኣዘኻኺሮም ተሳተፍቲ ብወገኖም እቲ ምርኢት ብቐረባ ዝደረኻዮ መፅሓፍ ብርትዓ ዋጋ ንኽትረክብ ሓጋዝ ምዃኑ ብምጥቃስ ዝያዳ ክምዕብልን ቀጻልነት ክወሓስን ተላብዮም ኣብ ዞባ ዓንሰባሎም ዓመት ሻድሻይ ቅነ ምርኢትን መሸጣን መጻሕፍትን ከምኡውን ሳልሳይ ምርኢት ምህዞን ሰንዓን ይካየድ ኣሎም።

ክቡራትን ክቡራንን ስዕብ ዜናታት ሃገራት ወፃኢን ምክትታልኩም ደጊመ ብኽብሪ ዕድመኩም። ኢራን 14 ነጥብታት ዝሓዘ እማመ ሰላም ብመገዲ ፓኪስታን ናብ ኣሜሪካ ከም ዝለኣኸት ተቓሊሑ። ብመሰረተ ማዕከና ዜና ኢራን ንዚ ሓድሽ እማመ እዚ መልሲ ናይታ ኣቐዲሙ ብኣሜሪካ ዝቐረበ 9 ነጥብታት ዝሓዘ እማመ ሰላም ከም ዝኾነ ተሓቢሮም። እቲ እማመ ንሊባኖስ ሓዊሱ ኣብ ኩሉ ግንባራት ዝካየድ ዘሎ መጥቃዕትታት ደው ክብል ብደብዳብ ኣሜሪካን እስራኤልን ኢራን ናይ ዝወረዳ ክሳራታት ካሕሳ ክፈላ ኣብ መጻየብ ልዕሊኣ ተመሳሳሊ መጥቃዕቲ ከም ዘይፍፀም ዘረጋግፅ ውሕስነት ክወሃባ እግላዓለላ ሰራዊት ኣሜሪካ ካብ ከባቢታት ኢራንን መላእ ዞባ ማእከላይ ምብራቕን ክወፅእ ኣብ ልዕሊ ወደባት ኢራን ፀኒዑ ዘሎ እገዳ ክለዓል ከምኡውን ንመጻቦ ሆርሙዝ ዝምልከት ሓድሽ ናይ ምሕደራ ኣገባብ ክምስረት ዝብል ነጥብታት ይርከቦም። ፕሬዚደንት ትራምፕ ኣብ ማሕበራዊ መራኸቢታት ኣብ ዝዘርግሖ ፅሑፍ ነቲ ብኢራን ዝቐረበ ሓድሽ እማመ ከም ዝምርምሮ እኳ እንተሓበረ ክቕበሎ ዘሎ ተኽእሎ ግን ትሑት ከም ዝኾነ ገሊጹ ኣሎም። እዚ ምዕባለታት እዚ ዝኽሰት ዘሎ ፕሬዚደንት ትራምፕ ኣብ ልዕሊ ኢራን ተወሳኺ መጥቃዕቲ ክካየድ ከም ዝኽእል ኣብ ዝሕብረሉ ዘሎ እዋን እዩ። ሰራዊት ኢራን ብወገኑ ኣሜሪካ ኣብ ልዕሊ ሃገሩ ከተካይዶ ንትኽእል ዳግማይ መጥቃዕቲ ተሪር መልፀ ግብሪ ከም ዝህበሉ እዩ ዘጠንቀቕ ዘሎ። መንግስቲ ኩባ ኣሜሪካ ኣብ ልዕሊ ሃገሩ ንዝወሰነቶ ሓድሽ እገዳ ዘይሕጋዊ ክብል ኮኒንዎም። ዝተገልጸ ፕሬዚደንት ትራምፕ ብሓደ ግንቦት ነቲ ንልዕሊ 6 ዓመታት ኣብ ልዕሊ ኩባ ጸኒዑ ዘሎ እገዳ ኣሜሪካ ዘስፍሕ ናይ ፈጻሚ ኣካል ትእዛዝ ድሕሪ ምኽታም እዮም። ሚኒስተር ጉዳያት ወፃኢ ኩባ ብሩኖ ሮድሪገዝ ኣብ ዝሃቦ መግለጺ እቲ እገዳ ንኣህጉራዊ ሕግን ቻርተር ውድብ ሕቡራት ሃገራትን ዝጥሕስ ከምኡውን ንህዝቢ ኩባ ንመቕጻዕ ዝዓለመ ከም ዝኾነ ወቒሱሎም።

ኣሜሪካ ኣብ ልዕሊ ኩባ ይኹን ካልእ ሳልሰይቲ ሃገር በይናዊ ስጉምቲ ናይ ምውሳድ መሰል ከም ዘይብላ እቲ ብሚኒስተር ብተወሳኺ ሓቢሮም። ኣሜሪካ ካብ 1962 ዓ.ም ሒዛ ኣብ ልዕሊ ኩባ ዝደቃቶ ብዘላ በይናዊ እገዳ ኣብ ልዕሊቲ ሃገር ናብ ኣስታት 1 ትሪልዮን ዶላር ዝገማግም ቁጠባዊ ክሳራ ከም ዝወረደ እዮም ፀብፀባ ዝጠቕሱም። ፅላታት ነዳዲ፣ ትምህርቲ፣ መጓዓዝያን ህንፃን ብሳዕቤናት ናይቲ እገዳ ብከቢድ ካብ ዝተሃሲ ምዃኖም ከዓ ክፍለጥ ተኻኢሉሎም። መንግስቲ ኩባ እቲ እገዳ ክልዓል ከቅርቦ ዝፀንሐ ተደጋጋሚ ፃውዒት ዛጊስ ሰማዕ እዝኒ ከም ዘይረኸበ ፀብፀባት የረድኡ። መንግስቲ ቻይና ብኣሜሪካ ኣብ ልዕሊ 5 ትካላት መጻረዪ ነዳዲ ሃገሩን ዝተወሰነ ሓድሽ እገዳ ዝዓግት ውሳነ ውፅኦም። እቲ ውሳነ ብቻይና ዝርከቡ ትካላትን ውልቀ ሰባትን ነቲ ብኣሜሪካ ዝፀንዐ እገዳ ከየተግብሩን ከየኽብሩን ዝእዝዝ እዮም። ብመሰረት ተሓድሽ ውሳነ ድማ ዝኾነ ትካል ወይ ውልቀ ሰብ ነቲ ኣሜሪካ ዝወሰነቶ እገዳ ከተግብር እንተተረኺቡ ብሕጊ ክሕተት እዮም። እዚ ቻይና ወሲዳቶ ዘላ ስጉምቲ ነቲ ኣብ ዓመተ 2021 ዘፅረቐቶ ሕጊ መሰረት ዝገበረ ኮይኑ ንዘቤታውያን ትካላት ካብ ዘይፍትሓዊ ግዳማዊ ፀቕጢ ንምክልኻል ዝዓለመ እዩ። ቤት ፅሕፈት ግምጃ ኣሜሪካ ካብ ኢራን ነዳዲ ከም ሸመታ ኣብ ልዕሊ ዝኸሰሰን 5 ትካላት መጻረዪ ነዳዲ ቻይና እገዳ ከም ዘፅንዐዩ ብ24 ሚያዝያ ኣፍሊጦም። ኣሜሪካ ኣብ ልዕሊ ኩባንያታት ቻይና እገዳን ዋይ ናይ ምድስካል ስጉምትን ክትወስድ ከም ፀንሐ ዝሕብር ፀብፀባት እቲ እገዳ ኣብ ልዕሊ ቁጠባ ቻይና ካብ ዘውረዶ ሃስያ ኣብ ምስትንኻል ኣህጉራዊ ሰንሰለት ቀረብ ዝገበሮ ፅልዋ ከም ዝዓቢ ኸዓ ይረድኡ። መንግስቲ ኣሜሪካ ካብቶም ኣብ ጀርመን ዓስኪሮም ዘለዎ ኣባላት ሰራዊቱ 5,000 ክስዕብ ምዃኑ ብሓደ ጉንቦት ኣፍሊጡ። ቤት ፅሕፈት ምክልኻል ኣሜሪካ ማለት ፔንታጎን እቲ መደብ ኣብ ውሽጢ 6 ክሳብ 12 ዋርሕ ክዛዘም ትፅቢት ከም ዝግበረሉ ገሊጹሎም። ስጉምቲ እዚ ንቁፅሪ ሰራዊት ኣሜሪካ ብኣውሮጳ ናብቲ ቅድሚ ምውላዕ ኩናት ዩክሬን ዝነበረ ብዝሒ ዝመልስ ከም ዝኾነ ከዓ ሰበስልጣን ፔንታጎን ሓቢሮም ኣለዉ። ሚኒስተር ምክልኻል ጀርመን ቦሪስ ፒስቶሪዮስ ኣብ ዘካየዶ ቃል ምሕትት ምንካይ ሰራዊት ኣሜሪካ ቀዲሙ ዝተገመተ ጉዳይ ምዃኑ ብምሕባር ሃገራት ኣውሮጳ ፀጥተአን ናይ ምውሓዝ ዝያደ ሓላፍነት ክወስዳ ፀዊዕሎም። ወተሃደራዊ ህላው ኣሜሪካ ብኣውሮጳ ብሓፈሻ ኣብ ጀርመን ድማ ብቐንዱ ንረብሓታት ኣሜሪካን ጀርመንን ዘገልግል ከም ዝኾነ እቲ ሚኒስተር ብተወሳኺ ኣነፂሮም። ኪዳን ሰሜን ኣትላንቲክ ኔቶ ብወገኑ ንውሳነ ኣሜሪካ ይምርምሮ ከም ዘሎ ሓቢሩሎም። ፕሬዚደንት ትራምፕ መሻርክቲ ሃገራት ኣብቲ ምስ ኢራን ዝተኻየደ ኩናት ንኣሜሪካ እኹል ደገፍ ከም ዘይገበራ ብምውቃስ ኣብ ጀርመን፣ ኢጣልያን፣ እስጳኛን ዝርከብ ሰራዊት ኣሜሪካ ክስሕቦ ከም ዝኽእል ኣብ ዝሓለፈ መዓልትታት ምጥንቃቑ ዝዝከር እዩ። እዚ ምዕባለታት እዚ ዝኽሰት ዘሎ ብጉዳይ ኢራን ኣብ መንጎ ፕሬዚደንት ትራምፕን ቻንስለር ጀርመን ፍሬድሪክ መርዝን ናይ ቃላት ምምላስ ተኸሲቱ ኣብ ዘለወሉ እዋን እዩ። ቻንስለር ፍሬድሪክ መርዝ ሰበስልጣን ኣሜሪካ ብዘይ ስትራቴጂ ናብ ኩናት ኢራን ከም ዝኣተዉ ክወቅስ እንከሎ፣ ፕሬዚደንት ትራምፕ ብወገኑ ቻንስለር መርዝ ኣብ ጉዳይ ኢራን ጣልቃ ካብ ምእታው ተቆጢቡ ዝዓነወ ቁጠቦ ሃገሩ ኣብ ምፅጋን ከተኩራት ተሓሳሲቦም። ኣሜሪካ ኣብ ኣህጉሪ ኣውሮጳ 10,000 ኣሽሓት ወተሃደራት ኣዋፊራ ከም ዘላ ልዕሊ 36,000 ካብ ዚኣቶም ድማ ኣብ ጀርመን ዝዓስከሩ ምዃኖም ፀብፀባት ይጠቕሱ። ሰራዊት ማሊ ኣብ ልዕሊ ሽበራውያን ብዘካየደ መጥቃዕቲ ኣየር 200 ዕጡቓት ከም ዝቐተለ ሓቢሮም። እስርሒት ካብ ጎረቤት ሃገር ብምስጋር ሓድሽ መጥቃዕቲ ንምክያድ ንዝዳለዉ ዝነበሩ ሽበራውያን ዕላማ ዝገበረ ምንባሩ ከዓ ኣዘዝ ሰራዊት ማሊ ገሊፆም ኣለዎም። ኣብ ስርሒት ከበድቲ ኣፅዋር ዝፀዓና 4 መካይንን ልዕሊ 60 ሞተር ብሽክለታታትን ከም ዝዓነዋ ዝሓበሩ እቶም ኣዘዝቲ እቲ ስርሒት ከም ዝቕፅል ኣፍሊጦም። ኣብ ዝሓለፈ ሰሙን ኣብ ማሊ ብዝተኻየደ ሽበራዊ መጥቃዕትታት ሚኒስተር ምክልኻል ተሃገር ሳድዮ ካማራ ከም ተቐትለ ዝዝከር እዮም። ኣብ ማሊ ብዚ ዓመት እዚ ሽበራዊ ተርእዮ ከም ዝወሰኸ ዝገልፁ ናይ ቅርባ ተዓዘብቲ እቲ ክስተት ኢድ ግዳማውያን ሓይልታት ክህልዎ ከም ዝኽእል ይእምቱ። ኣብ ዞባ ምዕራብ ኣፍሪቃ ንዝካየድ ዘሎ ግዳማዊ ወተሃደራዊ ወፍሪ ትቃወም ዘላ ማሊ ኣብ መሬታት ዋፊሩ ዝፀንሐ ሰራዊት ፈረንሳ ከም ዘውፅኣቶ ዝፍለጥ እዩ። ግዳማዊ ምትእታው ካብ ቀንዲ ጠንቂ ናይቲ ኣብ ዞባ ምዕራብ ኣፍሪካ ተፈጢሩ ዘሎ ኩሉ መድያዊ ቅልውላዊ ምዃኑ ከዓ ንኩነታት ከባቢ ብቐረባ ዝከታተሉ ወገናት ይጠቕሱ።
ኣሜሪካ ንሕቡራት ኢማራት ዓረብ ኩዌት ቀጠርን እስራኤልን ብድምር ዋጋ 8.6 ቢልዮን ዶላር ኣፅዋር ክትሸጠለን ወሲና። ብፅሕፈት ጉዳያት ወፃኢ ኣሜሪካ ኣብ ዘውፅኦ መግለፂ ንቐጠር ናይ 5 ቢልዮን ዶላር፣ ንኩዌት ናይ 2.5 ቢልዮን ዶላር፣ ንእስራኤል ናይ 992 ሚልዮን ዶላር፣ ንሕቡራት ኢማራት ዓረብ ድማ ናይ 147 ሚልዮን ዶላር ኣፅዋር ከም ዝሽየጠለን ኣፍሊጦም። ስርዓተ ምክልኻል ኣየር ሚሳይላት ዘጠቓልል ኣፅዋር ዓቕሚ ምክልኻል ናይተን ሃገራት ንምድንፋዕ ዝዓለመ ምዃኑ እዩ ዝግለጽ ዘሎ። እዚ ውሳኔ እዚ ፍቓድ ባይቶ ኣሜሪካ ማለት ኮንግረስ ከይተሓተተ ብቐጥታ ከም ተወሰነ ኸኣ ተሓቢሮም። ኣሜሪካ ኣብ ዝሓለፈ ወርሒ መጋቢት እውን ሕቡራት ኢማራት ዓረብ ኩዌትን ዮርዳኖስን ብድምር ዋጋ 16.5 ቢልዮን ዶላር ኣፅዋር ክትሸጠለን ከም ዝወሰነ ዝዝከር እዮም። እዚ መሸጣ ኣፅዋር እዚ ንዞባ ማእከላይ ምብራቕ ናብ ውድድር ሸመተ ኣፅዋርን ንሱ ዝጠንቁ ግጭትን ክሸሞ ከም ዝኽእልካ ምስቲ ጉዳይ ቅርበት ዘሎም ተንተንቲ ስጋኣቱ ብኣግኡ ይገልጹ ኣለዉ። ፕረዚደንት ትራምፕ ኣብ ልዕሊ እታዊ ፍርያት መካይ ንኣውሮጳ ሕብረት ወሲንዎ ዝፀንሐ 15 ሚእታዊት ተወሳኺ ቐረፅ ናብ 25 ሚእታዊት ክብ ከም ዘብሎ ኣፍሊጦም። ኣውሮጳዊ ሕብረት ነቲ ብዝሓለፈ ዓመት ምስ ኣሜሪካ ዝተበፅሐ ንግዳዊ ስምምዕ ይጥሕሶ ከም ዘሎ ብምኽሳሲ ፕረዚደንት ትራምፕ ነዚ ስጉምቲ እዚ ወሲዱ ዘሎም። እቲ ካብ ዝመፅእ ሰሙን ተግባራዊ ዝኸውን ወሰኽ ቀረፅ ኩባንያታት መፍረ መካይን ኣውሮጳዊ ሕብረት ፋብሪካታትን ናብ ኣሜሪካ ከግዕዛ ንምግዳዝ ዝዓለመ ምዃኑ ፕረዚደንት ትራምፕ ሓቢሩሎም። ኣሜሪካን ኣውሮጳዊ ሕብረትን ኣብ መንጎኦም ንዝተፈጥረ ንግዳዊ ዘይምቅዳው ንምህዳ ኣብዝሓለፈ ዓመት ስምምዕ ከም ዝበፅሑ ዝዝከር እዮም። ብመሰረቲ ስምምዕ ከ ኣሜሪካ ብልዕሊ እታዊ ፍርያት ኣውሮጳዊ ሕብረት ወሲናቶ ዝፀንሐ ተወሰኺ ቀረፅ ናብ 15 ሚእታዊት ከተጉድል፣ ኣምሳዩ ኣውሮጳዊ ሕብረት ኣብ ልዕሊ እታዊ ፍርያት ኣሜሪካ ቀረፅ ከየኽፍል፣ ከምኡን ኣብ ኣሜሪካ ወፍሪ ክገብርን ብማይት ቢልዮናት ዶላር ዝግመት ኣፅዋር ክሽምትን እዩ ኣብ ምርድዳእ ተበፂሑ ነይሩ። መንግስቲ ኩባ ኣሜሪካ ኣብ ልዕሊ ሃገሩ ንዝወሰነቶ ሓድሽ እገዳ ዘይሕጋዊ ክብል ኮኒንዎ። መንግስቲ ቻይና ብኣሜሪካ ኣብ ልዕሊ ትካላት መጻረዪ ነዳዲ ሃገሩ ንዝፀደቐ ሓድሽ እገዳ ዝዓግት ውሳነ ኣውፅኡ። ክቡራትን ክቡራንን ንሰዓቲ ዝተዳለወ ዜናታትና ኣብ ዝተዛዚሙሎ ምስ ተረፉ መደባትና ንሓድገኩም ብወገነይ ብሩኽ ምሸት።

0: ሕጂ ድንን ምባል ሕፍረት ኣይጠቅምን እዩ። ምስጋና ቅድሚ ሕጂ ናይ መበል 9 ወርሒ ክታበት በዓልና ዘኻኺርና ከ ሎሚ ከዓ ናይ መበል 18 ወርሒ በዓልና ክነዘኻኽረኪ ዋ ምውላድ ጥራሕ እኳ ኣይኮነን ንውላድና ክሳብ መወዳእታ ካብ ዝተፈላለዩ ቀተልትን ኣሰንክልትን ሕማማት ክከላኸለሎም ዝኽእል በብእዋኑ ዝወሃብ ክታበት ተኸታቲልና ክነኽትቦም ኣለና። ሓደ ቆልዓ ኳ ከይተኸትበ ከይተርፈና ኢና ከዓ ነዘን ሽልል ባህልትን ርሳዕትን ሚስ ኮልዶ ጌርና ነዘኻኽረክን ዘለና ሕጂ ከዓ ኣብ 6 ወርሒ ናይ ቫይታሚን ኤ ዝውሰድ ክታበት ስለ ዘለና ከይትርስዒ እዚኣ ሒዝ ክምፅእ ብቻ ክናይ ትርስዖ
1: ኩልኹም ወለድን ኣሌትን ህፃናት ደቅና ካብቶም ብኸታበት ክንከላኸሎም እንኽእል ሞትን ስንክልናን ዝኸትሉ ሕማማት ንምድሓን ኩሉ ዓይነት ክታበት ኣብ ግቡእ ግዜ ከነኽትቦም ግዴታና እዩ። ደቅና ብሸለልትነትናትና ብዘይምኽታቦም ዝመፅእ ሳዕብን ብቐረባ ንደቅና ንዓናን ካብኡ ሓሊፉ ንጎረቤት ከባብን ሕብረተሰብን ሳዕብን ስልጥ ዘለዎ ብቐሊሉ ዝረአ ኣይኮነን። ብፍላይ ኣብ 9 ወርሕን 18 ወርሕን ዝወዓብ ክታበት ንፍዮ ዝረአ ዘሎ ሓደሓደ ቡኩራት ዝያዳ ኣተኩሮ ክንገብረሉ ኩልና ወለዲ ቤተሰብ ጎረቤትንኩምን ተሳትፎና ንዕዝዝ።

0: ሕዳጋት ሓዳስ መሰልሰል ዲብ ኤሪ ቲቪ እትውቃት ቅሩብ
1: ወለ ወደ ይኮ ኩ ፈገር ኩ ግሪ ደይ ኮ ባዳም ከማን ግሪ ደይ ግሪ ተፋናዩ ኢንሻአላ
0: ሕዳጋት ሓዳስ መሰልሰል ዲብ ኤሪ ቲቪ እትውቃት ቅሩብ።

0: ሰላም ኣብ መላእ ዓለም ኮንኩም መደባትና ኣብ ምክታል ትርከቡ ክቡራት ተዓዘብቲ፣ ሎሚ ድማ ኣብ ናይ መዛዘሚ ውድድር ታሪካዊ ፍልጠት ቡያ በፂሕና ኣለና። ናይ ሎሚ ተወዳደርትና ዓብዱልመናን መሓመድ ኑር ካብ ንኡስ ዞባ ኣፍዓበት ብ12 ነጥቢ፣ እሰይ መድሃነ ካብ ንኡስ ዞባ ባፅዕ ብ16 ነጥቢ፣ ሳሌሕ ዑስማን ካብ ንኡስ ዞባ ፈሮ ብ12 ነጥቢ፣ ፍትሓዊ ተስፉ ካብ ንኡስ ዞባ ናቕፋ ብ14 ነጥቢ። ሓራይ ኣብ ናይ መዛዘሚ ሕቶታት ኢና በፂሕና ዘለና። ናይ ካልኣይ መድረክ ቀዳማይ ተሓታቲ ዓብዱልመናን መሓመድ ኑር ካብ ንኡስ ዞባ ኣፍዓበት፣ ኣብ ቡያ ዝተረኽበ 1,000,000 ዓመት ዝገበረ ሽኽና ናይ ሆሞ ኢሬክተስ መዓስ ዓመተ ምህረት ተረኺቡ?
1: 1995
0: ምሉእ መልሲ። ሓራይ እሰይ መድሃነ፣ ኣብ ዞባ ሰሜናዊ ቀይሕ ባሕሪ ዝርከብ ኣብ ዓለም ናይ መጀመርታ ዝኾነ ብ615 ድሕሪ ሓበራዊ መዋእል ዝተሰርሐ መስጊድ እንታይ ተባሂሉ ይፅዋዕ?
2: መስጊድ ሰሓባ።
0: ምሉእ መልሲ። ኣብ ዞባ ሰሜናዊ ቀይሕ ባሕሪ ዝርከብ ኣብ ዓለም ናይ መጀመርታ ዝኾነ ብ615 ድሕሪ ሓበራዊ መዋእል ዝተሰርሐ መስጊድ እንታይ ተባሂሉ ይፅዋዕ? መልሲ መስጊድ ኣሰሓባ እያ። መስጊድ ኣሰሓባ ብ615 ዓመት ድሕሪ ሓበራዊ መዋእል ኣብ ውሽጢ ባፅዕ ኣብ ርእሲ ምድሪ ዝተሰርሐ ናይ መጀመርታ መስጊድ እዩ። ነቢ መሓመድ ብ613 ዓመት ብቕሉ ኣብ መካ ሃይማኖት ምስልምና ክሰብኽን ክምህርን ምስ ጀመረ እቶም ቁረሽ ዝበሃሉ ቀቢላ ንዕኡን ንሰዓብቱን ናይ ሃድን ንጥፈታት የካይድሎም ስለ ዝነበሩ ነቶም ኣብቲ ኣፋፊ ኩነታት ኣብ መካ ዝነበሩ 17 ሰዓብቲ ነቢ መሓመድ ካብ መካ ብምህዳም ኣብ ምድሪ ሓበሻ ኣቑባ ንክሓቱ ምስ ኣዘዞም ካብኡ ብ615 ዓመተ ምህረት ካብ መካ ናብ ባፅዕ ብዑስማን ኣብ ዓፋን ሰብኣይ ጓሉ ነቢ መሓመድ ሳልሳይ ኸሊፍ ሃይማኖት ምስልምና ዝነበረ ርቅያ ጓሉ ነቢ መሓመድን ተመሪሖም ናብ ርእሲ ምድሪ ውሽጢ ባፅዕ ምስ ኣተዉ ዕቑባ ድሕሪ ምሕታቶም ነዛ መስጊድ ኣሰሓባ ክሃንፅዋ ክኢሎም። ሓደ ካብ ፍሉይ ነገር ናይዛ መስጊድ ኣንፈት ናይ ስግዳን እዩ። ኩሎም ኣመንቲ ሃይማኖት ምስልምና ቅድሚ 623 ዓመተ ምህረት ናብ የሩሳሌም ኣንፈቶም ይሰግዱ ስለ ዝነበሩ ኣንፈት ናይ ስግዳን ናይዛ መስጊድ ናብ የሩሳሌም ጠሚቱ ይርከብ ማለት እዩ። ሳሌሕ ዑስማን ንኡስ ዞባ ፈሮ፣ ኣብ 1368 ዝተሃንፀ ኣብ ዞባ ሰሜናዊ ቀይሕ ባሕሪ ዝርከብ ጥንታዊ ገዳም መን ተባሂሉ ይፅዋዕ?
1: ግዳም ደብሪ ቢዘን።
0: ምሉእ መልሲ። ኣብ 1368 ዝተሃንፀ ኣብ ዞባ ሰሜናዊ ቀይሕ ባሕሪ ዝርከብ ጥንታዊ ገዳም መን ተባሂሉ ይፅዋዕ? መልሲ ገዳም ደብረ ቢዘን። ራብዓይ ተወዳዳሪ ፍትሓዊ ተስፉ ንኡስ ዞባ ናቕፋ፣ ቀዳማይ ሕቶ ህዝባዊ ግንባር ብልዑል ብልሓትን ቆራጽነትን ንከተማ ኣፍዓበት ናፃ ኣብ ዘውፅኣሉ ጸላኢ ሕንሕኒ ስዕረቱ ልዕሊ 400 ሰላማውያን ዜጋታት ብዘስክሕክሕ ኣገባብ ጨፍሊቑ ዝቐተለሉ ቦታን ዓመተ ምህረትን ግለጽ።
3: ሽዕብ 1988።
0: ምሉእ መልሲ። ህዝባዊ ግንባር ብልዑል ብልሓትን ቆራጽነትን ንከተማ ኣፍዓበት ናፃ ኣብ ዘውፅኣሉ ጸላኢ ሕንሕኒ ስዕረቱ ልዕሊ 400 ሰላማውያን ዜጋታት ብዘስክሕክሕ ኣገባብ ጨፍሊቑ ዝቐተለሉ ቦታን ዓመተ ምህረትን ግለጽ እያ ትብል ነይራ ሕቶ። ኣብ ሽዕብ ብዕለት 12 ወርሒ 5988 ሙሉእ መልሲ ረኺቡሉ። ዓብዱልመናን መሓመድ ኑር ካብ ንኡስ ዞባ ኣፍዓበት፣ ካብ መራሕቲ ህዝባዊ ግንባር ስራሒት ፈንቅል በሪ ምሉእ ሓርነት ዘርሓወ መግዛእቲ ፍርቂ ዘመን ዝፈንቀለ መስተንክር ጅግንነታዊ ፍጻሜ እዩ ኢሉ ዝተዛረበ ተጋዳላይ መን ይበሃል?
1: ክቡር ፕሬዚደንት ኢሳያስ ኣፈወርቂ።
0: ሙሉእ መልሲ። ካብ መራሕቲ ህዝባዊ ግንባር ስራሒት ፈንቅል በሪ ምሉእ ሓርነት ዘርሓወ መግዛእቲ ፍርቂ ዘበን ዝፈንቀለ መስተንክር ጅግንነታዊ ፍጻሜ እዩ ኢሉ ዝተዛረበ ተጋዳላይ መን ይበሃል ያኔ ራ ተሕቶ መልሲ ናይ ሽዑ ተጋዳላይ ኢሳያስ ኣፍወርቂ ናይ ሎሚ ፕሬዚደንት ሃገረ ኤርትራ እዩ ሙሉእ መልሲ ረኺቡሎ እሰይ መድሃነ ካብ ንኡ ዞባ ባፀ ምፅዋዕ ሙሉእ ብምሉእ ኣብ ትሕቲ ህዝባዊ ግንባር ዝኣተወሉ ዕለት ወርሕን ዓመተ ምህረትን ማእስ ነይሩ
2: ዕለት 16 ወርሒ 10 ወርሒ 2 ሶሪ 99
0: ሙሉእ መልሲ ምፅዋዕ ሙሉእ ብምሉእ ኣብ ትሕቲ ህዝባዊ ግንባር ዝኣተወሉ ዕለትን ወርሕን ዓመተ ምህረትን ማእስ ነይሩ 16 ለካቲት 1909 ሙሉእ መልሲ ረኺቡሎ ሳልሕ ዑስማን ንዕዞባ ፈሮ ጠቕላሊ ስታፍ ወተሃደራዊ ስርሒት ህዝባዊ ግንባር ኮይኑ ንስርሒት ፈንቅል ግንባር ግንዳዕን ዝመርሐ ኣዛዚ መን እዩ
1: ብርጌደር ጀነራል ውጩ
0: ኣይ ረኸብካዮን ጠቕላሊ ስታፍ ወተሃደራዊ ስርሒት ህዝባዊ ግንባር ኮይኑ ንስርሒት ፈንቅል ግንባር ግንዳዕን ዝመርሐ ኣዛዚ መን እዩ የነራ ናይ ሽዑ ተጋዳላይ ስብሓት ኤፍሬም ናይ ሕጂ ጀነራል ስብሓት ኤፍሬም ፍትሓዊ ተስፉ ድሕሪ ቀዳማይ ውድባዊ ጉባኤ ህዝባዊ ግንባር ህዝብን መሬትን በብቕሩቡ ሓራ ምውፃእ ዝብል እስትራቴጂ ኣብ ግብሪ ዝወዓለሉ ሓያሎ መጥቃዕታት ብምክያድ ኣብ ጥሪ 1977 ሓራ ዝወፀት መን እያ
3: ቆሮራ
0: ሙሉእ መልሲ ድሕሪ ቀዳማይ ውድባዊ ጉባኤ ህዝባዊ ግንባር ህዝብን መሬትን በብቕሩብ ሓራ ምውፃእ ዝብል እስትራቴጂ ኣብ ግብሪ ዝወዓለሉ ሓያሎ መጥቃዕታት ብምክያድ ኣብ ጥሪ 1977 ሓራ ዝወፀት መን እያ ትብል ነራ መልሲ ድማ ቆሮራ ሙሉእ መልሲ

ኣብ ሽልማት ጉያ ተምሃሮ ሳልሳይ ኮይኑ ዝተዓወተ ዓብዱልመናን መሓመድ ኑር ከምኑ ዘባ ኣፍዓበት መፃረይ ድማይ ድምቕ ዝበለ ሳቀይት ንዓብዱልመናን መሓመድ ኑር ካልኣይ ኮይኑ ዝተዓወተ ፍትሓዊ ተስፉ ንዘባ ነቕፋ ሞባይል ቀዳማይ ኮይኑ ዝተዓወተ ካብ ንዝባ ወይ ሽምግለ ክነቐዲመ እሰይ መድሃነ ንዛ ባፀ ታብሌት ፉል ዝኾነ ታብሌት ዝበረታኸይ ድሞ ዝበረታኸይ ንእሰይ መድሃነ እሰይ መድሃነ

ቀሊልና ኣብ ወንበር ሃማተ ብፃይ ሰላሕ መዲን ይቀኒልና።

0: ሕዳጋት ሓዳስ መሰልሰል ዲብ ኤሪ ቲቪ እትውቃት ቅሩ
1: ولل وديكو كم فقركو قريده يكون بعدهم كمان قريده يقدر تفانيهم ان شاء الله
2: انت لا تحرر على
3: يما يما عتبت عم تريني يما بجد
4: من حركه بتريد كوش تمام اللي هو بالكره
0: حدقات حداس مسلسل ديب ايري تي في اتوقعت قرو
5: ስራሕ ፊልም ገፊሕን ብዙሓት ስነ ጥበኛታት በብሞይኦም ዘሳትፍ ዓውዲ እዩ። ስለዝኾነ ድማ ኣብዚ ዓውዲ እዚ ዝስራሕ ስራሓት ንኡስ እኩብ ናይ ዝተፈላለዩ ስነ ጥበባዊ ንጥፈታት እዩ ዝበሃል። ንኣብነት ሓንቲ ፊቸር ፊልም ተሰሪሓ ናብ ህዝቢ ክትቀርብ እንተ ደኣ ኮይና ቀዳምነት ድርሰት ማለት ደራሲ ወይ ፀሓፊ ዛንታ የድልያ። ኣላይ እውን ክህሉ ኣለዎ። ሰኣላይ ብቐንዱ ነቲ ገፀ ባህሪ ተላቢሶም ንፅሑፍ ናብ ህያው ዝቕይሩ ተዋሳእቲ ምከና ቦታ ዝገብሩ ክኢላታት ምስ ገፀ ባህርታት ዝኸይድ ኣልባሳትን መፀባበቒታትን ዝገብሩ ሞያውያን ኣርታዕቲ ወዘተ ካብቶም ብውሕዱ ዝፅውዑ ስነ ጥበበኛታት ነታ ስራሕ ተወዲኣ ናብ ተዓዘብቲ ንክቐርቡ ዝሳተፉ እዮም። ኣብ ምስራሕ ፊልም እቲ ዝበዝሐ ቁፅር ዝሕዙ ስነ ጥበበኛታት ብቐንዱ ድማ በቲ ስራሕ ናብ ተዓዘብቲ ዝቃዩን ተዋሳእቲ እዮም። ተዋሳእቲ ወይ ድማ ተዋስኦ ከም ዘለዎ ቃል ብቃሉ ተተርጊሙ ምምሳል ወይ ድማ ነቲ ተዋሂብካ ዘሎ ገፀ ባህሪ ምልባስ ኮይኑ ኣብዛ ዓቕሚ ናይቲ ስነ ጥበበኛ ኣዝዩ ወሳኒ እዩ። ብመንፅር ነቲ ተዋሂብዎ ዘሎ ገፀ ባህሪ ብዝግባእ ምልባስ ድማ ኣብ ምዕዋት እታ ፊልሚ ይኹን ንዕቤት ሞይኡ ኣገዳሲ ነጥብ እዩ። ንፉዕ ተዋሳኣይ ብሞይኡ ኣብ ኩሉ ኩርናዕ ውሕልነቱ የንፀባርቕ። ሓደ ከንሱ ስሩሕ ብዝጠልቦ ኩነታት ኩሉ ዓይነት ስምዒታት ብዝግባእ ይመልኽ። ኣብ ባህሪ ሓጎስን ባህታን ሓንቢሱ ከንሳፍፍን ከሎ ንተኸታተልቱ ብሓጎስ ይመልኦም። ኣብ ማዕሙቕ ጓህን ሓዘንን ክጥሕልን ከሎ ድማ ንተዓዘብቲ ልዕልኡ የቐንዝዎምን የቐዝሞምን። ክላበስዎ ዝወሃቦ ገፀ ባህሪ ይመስሎ ዘይኮነስ ይነብሮ እዩ። ነቲ ናይ ተዋስኦ ዓለም ሓቀኛ ምንባር እዩ ዘምስሎ። ክቡራት ተኸታተልትና፣ እዚ ክበሃል ዝፀንሐ መግለፂ ንፉዕ ተዋሳኣይ እናተባህሉ ዝግለፁ ነጥብታት ብዝግባእን ብዕምቆትን ድሕሪ ምትግባሮም ማለት ንዝተዋህቦም ገፀ ባህሪ ብልክዕ ተላቢሶም ነቲ ናይ ተዋስኦ ዓለም ሓቀኛ ምንባር ድሕሪ ምምሳሎም ኣብ ሞይኦምን ሂወቶምን ዓወት ዘይኮነስ ዕንወት ዝተገዘሙ ናይ ሆሊውድ ተዋሳእቲ ኢና ከነላልየኩም። እዞም ተዋሳእቲ ዘጋጠሞም ኣደራዕ ሰርሕ ሞኦም ዘይኮነስ ነቲ ኣብ ፊልም ዝተዋህቦም ዘይፍቱ ወይ ድማ ዘፅልእ ገፀ ባህሪ ብዝግባእ ድሕሪ ምልባሶም ተኸታተልቲ ፊልም ምዃኑ ዘንጊዖም ክሳብ ኣብ ልዕሊኦም ውልቃዊ ፅልእን ምፍርራሕን ተነፅሎን ካብኡ ሓሊፎም እውን ንሶም ዝሰርሕዎ ካልእ ፊልምታት ምክትታል ብምቁራፅ ነዞም ተዋሳእቲ ኣብ ሞራሎምን ሞይኦምን ዓብ ዕንወት ዘጋጠሞም እዮም። ግሊንሰን እቲ ብተዓዘብቲ ኣዝዩ ዝተጸልአ ወዲ ንጉስ። ኣብ ኮርክ ኣየርላንድ ዝተወልደ ጃክ ግሊንሰን ካብ ብንእስነቱ እዩ ኣብ ሞያ ስነ ጥበብ ኣትዩ። ኣብ 7 ዕድሚኡ ኣብቲ ናይቲ ዝነብረሉ ዝነበረ ከባቢ ቲያትር ክዋሳእ ጀሚሩ። ንሱ ኣብ ትምህርቱ ዕውት፣ ኣብ ሞይኡ ድማ ንፉዕ ቆልዓ ነበረ። ኣብ መወዳእታ ናብ ትሪኒቲ ኮሌጅ ዳብሊን ናይ ትምህርቲ ዕድል ብምርካቡ ፍልስፍናን ስለመለኮትን ክመሃር ጀመረ። ከም መቐፀልታ ናይቲ ኣብ ተዋስኦ ዝነበሮ ብሉፅ ተውህቦ ድማ ኣብታ ን8 ምዕራፋት ዝቐፀለት 73 ክፋላት ዝነበራ ኣብ ፊልም ኢንዳስትሪታት ዓለም ዝዓበየት ፊልም እናተባህለት ብተደጋጋሚ እትጥቀስ ፊልም ጌም ኦፍ ትሮንስ ከም ጆፍሪ ባራቲዮን ኮይኑ ዓዩ። ድሕሪዚ ኣብዛ ፊልም ዝተላበሶ ገፀ ባህሪ ብዝግባእ ድሕሪ ምንፅብራቁ ሒዝዎ ዝነበረ ገፀ ባህሪ ብምንባሩ ዕላሙኡ ብግቡእ ሃሪሙ ንተዓዘብቲ ተዋስኦ ዘይኮነስ ሓቀኛ ህይወት ክሳብ ዝመስሎም ኣእማን ስራሕ ኣቕሪቡ። ስለዝኾነ ከዓ ሰሪ ናይዚ ብተዓዘብቲ ኣብ ቴሌቭዥን ካብ ዝቐርቡ እቲ ዝያዳ ዝፅላእ ሰብ ዝብል ቅፅል ተጠሚቑ። ብመሳርሕቱ ተዋሳእቲ ሓደ ካብቶም ኣብ ዓለም ዝጣዕሙ ሰባት ተባሂሉ እኳ ብተደጋጋሚ እንተተገለፀ ብሰርቲ ኣብታ ፊልም ዝተላበሶ ገፀ ባህሪ ግን ብቐፃሊ ብዘይፈልጦም ሰባት ይህረምን ናይ ሞት ምፍርራሕ ይበፅሖን። ግሊንሰን ሰር ዝወረዶ ፀቕጢ ኣብ 18 ዕድሚኡ ፕሮፌሽናል ተዋሳኢ ምዃን ገዲፉ ናብ ኣካዳምያዊ ንጥፈታቱ ንኸተግብር ካብ ተዋስኦ ዓለም ካብ ዝፋኑ ከባቢ 10 ዓመታት ኣቕፂሩ ካብ ህቡብነት ብሕትቡ ህይወት ከም ዝመረፀ ድማ ይዛረብ። ኣናጋን እታ ተዓዛባይ ብጌጋ ዝትርዳእ ሰበይቲ ኣናጋን ኣብ ሳንታፌ ኒው ሜክሲኮ ዝዓበየት ኮይና ናይ ምውሳእ ተውህቦኣ ኣብ ኖርዝ ዌስተርን ዩኒቨርሲቲ ተምሃሪት እንከለያ ኣላለያቶ ብዝገበረቶ ፃዕርን ተውህቦ ኣን ተሓጊዛ ድማ ኣብ ቴሌቭዥን ኤሜሪካ ንክትፍለጥ ግዜ ኣይወሰደላን። ኣብታ ብሬኪንግ ባድ እትብል ኣብ ናይ ኤሜሪካ ቴሌቭዥን ዝቐረበት ንሓሙሽተ ምዕራፋት ዝቐፀለት ተኸታታሊት ናይ ገበን ፊልም ከም ስካይለር ዋይት ምዃን ዓየየት። ስካይለር በዓልቲ ቤት ናይ ተቐንዲ ገፀ ባህሪ ኣብታ ፊልም ዝነበረ ዋልተር ዋይት ብምዃንያ ተዓይ ነይራ። ንሳ ኣብታ ፊልም ነቲ ኣብ ሓደ ቤት ትምህርቲ ከም ናይ ኬሚስትሪ መምህር ኮይኑ ዝዓይ ዝነበረ ፈቃር በዓል ቤታ ብዓይኒ ቁጠባ ከምቲ ዝደለየቶ ስለዘየንበራ ኣዝያ ትጨቅጭቆ ዝነበረት ሰበይት እያ። ከም ውፅኢቱ ድማ በዓል ቤታ ብሕማም ናይ ሳምቡእ ካንሰር ከም ዝተጠቐ ምስ ፈለጠ ንስድሩ እሁል ገንዘብ ንክገድፍ ኣብ ምሻጥ ሕፃ ፋርስ ይዋፈርን ዝተፈላለዩ ገበናትን ይፍፅም። እዛ ዛንታ ንዝተፈላለያ ከምኣ ዝኣመሰላ ኣንስቲ መምሃሪት ንክትከውን እያ ተፃሒፋ እንትኾነ ደገፍቲ ግን ንዋልተር ዋይት ማለት ነቲ በዓል ቤታ ዘስደምድም ሂወት ንክሕልፍ ዝገበረትን ናይ ሂወት ዕንቅፋት ገይሮም ብምርዳእ ነቲ ኣና

0: ዘላባሰቶ ገጸ ባህሪ ኣብ ልዕሊኣ ፍጹም ጽሊ ኣስዒብሎም። እቲ ጽሊ ውልቃውን ጾታውን እዩ ነይሩ። ጋን ዝተፈላለየ ናይ ሞት ምፍርራሕ ማለት መልእኽታዊ ጽሑፋትን ፈተነታት ኣካላዊ ማህረምትን ዘጋጠመያ። ብኣቃውማኣን መልክዓን እውን ዝተፈላለዩ ጸርፍን ዘለፋን ኣብ ብዙሕ ቦታታትን ማሕበራዊ መራኸቢታትን ኣጋጢሙዋ እዩ። ናይ ተዋስኦ ህይወታ ድማ ኣዝዩ ተጸሊን ካብ ዓይነት ዓዘብቲ ንኽትክወልን መሪጻ።
1: Skyler assures Walt.
2: They've gone green since then. They have some kind of green welding or something.
0: ኤሚልዳ ስታውንተን ገዲም ተዋሳኢት መድረኽ እንግሊዝ ዝኾነት ኤሚልዳ ስታውንተን ኣብ ሎንደን ካብ ሰራሕተኛታት ኣየርላንዳውያን ወለድያ ተወሊዳ። ንዓሰርተታት ዓመታት ኣብ ዓዲ እንግሊዝ ሓንቲ ካብቶም ኣዝዮም ክቡራት ተዋሳእት ኮይና ብዙሕ ሽልማት ኦሊቨር ተዓዊታ። ኣብ 2007 ኣብ ሃሪ ፖተር ኤንድ ዘ ኦርደር ኦፍ ፎኒክስ ናይ ዶሎረስ ኢምብሪጅ ታራ ተጻዊታ። ስታውንተን ሒዛቶ ዝነበረት ገጸ ባህሪ ከም ካርቱም ኣይተዋስአቶን። ከም ጭዋ ፍሽኽታ ዘለዋ ጨኳኒት ኮይናያ ተጻዊታታ። ብቕዓታ ኣዝዩ ውፅኢታዊ ስለ ዝነበረ ፊልም ሃሪ ፖተር ዘርከቡ ኩሎም ወለዶታት ቆልዑ ነዛ ገጸ ባህሪ ዘላ ሰበይቲ ናይ ብሓቂዮም ፈሪሖም ዓብዮም። ድሕሪ ዓመታት እውን እንተኾነ ስታውንተን መብዛሕትኡ ግዜ ብደገፍቲ እታ ፊልም ጽቡቕ ዘይኮነ ግብረ መልሲ ይወሃባ። ኣብ ዝቐጸለ ናይ ፊልም ህይወታ እውን ብዙሕ ዕንቅፋት ኣጓኒፍዋ እዩ።
3: Perfect what can be perfected and prune practices that ought to be prohibited.
0: ጃክ ሎይድ ኣብ ኮሮሎዶ ዝተወልደ ንፉዕ ህፃን ተዋሳኢ ኮይኑ ብኣግኡ እንተውህቦኡ ብምልላይ ብሓገዝ ናይ ስድሩ ተሓጊዙ ኣብ ዝተፈላለየ ስነ ጥበባዊ ዕዮታት ክሳተፍ ጀመረ። ኣዝዩ ንፉዕ ቆልዓ ብምንባሩ ድማ ኣብ ታሽዓይ ዕድሚኡ ኣብ ዘ ፋንቶስ ሜንስ ዘርእስትን ፅዋያዊን ልቢ ወለዳውን ትሕዝቶ ዝነበራ ፊልም ምስ ፍሉጣት ተዋሳእቲ ብምዃን ክሰርሕ ተመሪጹ። ዘደንቕ ናይ ተዋሰኦ ብቕዓት ድማ ኣንጸባሪቑ። እንተኾነ ኣድነቕቲ እታ ፊልም ኣወዳድኣ እታ ፊልም ትፅቢቶም ዘየማልእ ኮይኑ ምስ ተሰምዖም ብስጭቶምን ዘይዕግበቶምን ናብቲ ህፃን እዮም ኣቕኒዕሞ። ሎይድ ድማ ኣብ ሓቀኛ ህይወቱ ኣብ ቤት ትምህርቲ ይግፋዕን ይንጻል ምንባሩ ይዛረብ። እዚ ጥራይ ከይኣክል ካብ ዓበይቲ ሰባት እውን ጸርፊ ምጉዕባዕን የጓንፎ ነበረ። እቲ ጸቕጢ ኣዝዩ ብርቱዕ ስለ ዝነበረ እቲ ትሕቲ ዕድመ ቆልዓ ሙሉእ ብምሉእ ተዋስኦ ኣቋረጸ። ኣብ ህይወቱ ድማ ዓብ ስነ ኣእምራዊ ጸቕጢ ስለ ዘጋነፎ ብሓገዝ ወለዱ ምስ ጉዳያት ጥዕና ኣእምሮ ተቓሊሱን ህይወቱ ናብ ንቡርስ ንኽምለስ ጽዒሩን። ህይወቱ ውድቀት ናይ ሓደ ልቢ ወለዳዊ ገጸ ባህሪ ንመጻኢ ህይወት ናይ ሓደ ሓቀኛ ቆልዓ ከመይ ገይሩ ካብ ሓዲድ ህይወት ከውፅኦ ከም ዝኽእል ዘሕዝን ኣብነት ኮይኑ ይጥቀሳሎ። ኣብዚ ግዜ እዚ ክንዲ ሰብ ኣኺሉ ዕድመ 30ታት ኣብ ምዝዛም ዝርከብ ዘሎ ጃክ ሎድ ካብ ተዋስኦ ዓለም ብፍጹም ርሒቑ ድሕሪ ብዙሕ ጻዕሪ ኩነታ ኣእምሩኡ ናብ ንቡር ንኽምለስ ክኢሉ ከም ዘሎ ይንገር።

ኣሕመድ በስ ኣብታ ጃርጃር ቢንክስ ዘርእስታ ብስታር ዋርስ ዝተባህለት ዓብዪ ፊልም ኢንዳስትሪ ዝተሰርሐት ንነዊሕ ግዜ ዝኸደት ናይ ቴሌቭዥን ተኸታታሊት ፊልም ከም ቀንዲ ገጸ ባህሪ ኮይኑ ብጃርጃር ዝፍለጥ እንስሳዊ ምስሊ ዝነበሮ ገጸ ባህሪ እዩ። ኣሕመድ በስ ብሰንኪ ተዓዘብቲ ኣብ ልዕሊ እታ ብስታር ዋርስ ዝፈረየት ፊልም ገጸ ባህርያቱ ዝነበረ ጽዑቕ ዝኾነ ኣሉታዊ ግብረ መልሲ ንዓመታት ሞይኡ ብዓብዩ ዕንቅፋት ኮይንዎ እዩ። ብሰንኪ ዝሓደሮ ጸቕቲ ናይ ተዓዘብትን ጸርፍን ዘለፋን ምፅዋሩ ብምስኣን ድማ ክሳብ ፈተነ ነፍሲ ቅትለት ኣካይዱ ነይሩ። ኣንድ ሮቢንሰን ድሕርታ ኣብታ ስኮርፒዮ ደርቲ ሃሪ ኣብ ሓቀኛ ህይወት ናይ ሓደ ገበነኛ ሰብ ዝተመርኮሰት ተኸታታሊ ፊልም ብምስርሑ ብዘንጸባረቆ ኣዝዩ ኣእማኒ ዝኾነ ኣዋሳስኣ ብቕዓት ብዘእምን መንገዲ ኣብ ዓውዲ ፊልም ዝነጥፉ ዝነበሩ ሞያውያን ኣዝዩ ኣደኒቑን ኣወንታዊ ግብረ መልስን ረኺቡ እዩ። ኣንድ ሮቢንሰን ነቲ ዝተዋህቦ ገጸ ባህሪ ብዝግባእ ብምፅናዕ ነቲ ብፅሑፍ መልክዕ ተዋሂብዎ ዝነበረ ስክሪፕት ጥራይ ዘይኮነ ብናይ ገዛ ርእሱ ቃላት ብምጥቃም ነታ ስራሕ ህይወት ዘርእላ ጥራይ ዘይኮነ ነቲ ብድኽነት ስእነት ኣካላዊ ምቕጥቃጥን ኮታስ ሕማቓት ተዓባብዮ ዝነበሮሞ ምስ ዓበይ ድማ ውፅኢት ናቱ ኣዝዩ ጨካን ፅሉል ቀታሊ ሰብ ዝኾነ ገበነኛ ገጸ ባህሪ ተዓዘብቲ ፊልም ምዃኑ ክሳብ ዝዝንጉዕ እዩ ብዝግባእ ተላቢስዎ። ከም ውፅኢት ናቱ ድማ ድሕሪ ምስራሕ እዛ ፊልም ኣብ ህይወቱ ብዙሕ ዕንቅፋት ከጋጥሞን ኣደዳ ጸርፍን ተነጽሎም ካብኡ ሓሊፉን ናይ ሞት ምፍርራሕን በፂሕዎ እዩ።

ሰላም ሰላም፣ ከመይ ትቕንዩ? ኣብ ኩሉ ኩርናት ዓለምና ብምዃን መረብና መረፊርና ንምክትታል ተቐሪኩም ዘለኹም ፍትዋት ተኸታተልቲ መረፊርና ከመይ ቀኒኹም? ፅቡቅ እምበኣር ፊርና ኣሎም እውን ከምኡ ውን ንኣኹም ዘዘናግዑ ዘዛንዩ ዝሐጉሱ ዝምህሩ ከምኡውን ይዕግቡ እዮም ዘለቶም ትሕሶታት ኣነ ድያ ልክዕ ኣብ ሰዓታ ደብክላትኩም ኣላ ባነ ዞም ትሕሶታት እዚኦም ኣምስሳዮም ዝርከብ ኣነ ዘኹ መሓመድ ኑረ እምበኣር ደጊመ ደጋጊመ መደብና ፈሊሙ ክሳዕዛዝን እሳይ ሓቢርኩም ክትከታተሉ ንዓደምኩ መደብና ከም ልሙድ ብሓንቲ ጣዕሚቲ ዜማ ገርና ነዛ መደብ እዚኣ ክንፍልማ ኢና። ኣርእስቲ ናይዛ ዜማ ድማ ካብተን ኣዝየን ጥዑማት ዝኾና ዜማታት ናይ ሶሊጆን ሓንቲ ካብአን ኮይና ኣነ ፃወት እናበላት ክትዝመልና እያ ሞ ንሙሉእ ምክትተላ ንዓደምኩ ብቕታ እምበር ናፍታ ዜማ ከብለኩም እየ ስናይ ምክትታል

0: ዛዜማ እዚኣ ከመይ ከነስተመቐራ ፀኒሕና ብሰባት ተኸታተልቲ መረፊርና ሶሊጆን ኣነፃወት ናበልካ ክትመልና ፀኒሓ እሞ ምሳሪ ክንሳብሰዕ ፀኒሕና ምክንያቱ ኣዝያ ጥዕምቲ ዘይማለ ፀኒሓ ኣብዚ ሕጂ ግዜ ሶሊ ኣብሳውዐ ዘላ ከምቲ ኩሉ ሻዕ ብደርፍታታ ድማ ኣዝያ ተሐጉሰና ብነጥ ኣብትምህርታ ድማ ነጥቢ ምፅያ ክትመፀና ተስፋ ንገብር ማለት እዩ እምበኣር ክስ ፍትዋ ተኸታተልቲ መረፊርና ካብዚ ስዕባቢለ ድማ ናብ ብልሳና እያ ክብለኩም ናይ ሎሚ ብልሳና ድማ ሳብሪና እንታይ ቀሪበትና እያ መፅያ ዘላ ብሓባር ንካተሎ ይክኸውን ብቅታ እምበር ናብ ብልሳና ክብለኩም እየ ደጊመ ሰነ ምክዝተን
1: ስለዚ ነዞም ከምዚኦም ዝበሉ ሰባት ክምክሮም ንድደሊ
2: ክምክሮም ዝደሊ ኣነ ንተምሃሮ እዩ ንተምሃሮ

0: ሰላም ሰላም ፍትዋት ተኸታተልቲ መደፊርና ከመይ ቀኒኦም ፅቡቅ ንሕጂ እምበኣር ብልሳና ኢና ሒዝናልኩም መፅና ዘለና ናይ ሎም ብልሳና ናባኹም ዘብላ ኣነ ሳቢና ምሕረት ኣበይክኸውን እምበኣር ድሕር ዝሓፃር መሰጋገሪት ክምልሰኩም እ ሰናይ ምክታል ከይተርሕቑ ፍትዋት ተኸታተልቲ መደፊርና ድሕር ዝሓፃር መሰጋገሪት እምበኣር ተመይሰኩም ኣለኹ ናይ ኢሎም ማዓንቲ ኣርስትና እምበኣር ንብረት ብዝብል ኣርስቲ ማለት ኣገባብ ኣተሓዛ ንብረትና ሲ ከመይ ክኸውን ዘለዎ ብዛዕባ እዚ ኣርእስቲ እዚ ዘዕልሎም ኣጋይሽ እምበኣር ተምሃሮ ሓምሻይ ክፍለ እዮም ክኾኑ ኣዝዮም ኣዝዮም ንፉዓት ተምሃሮ እዮም እምበኣር ቅድሚ ናፍቲ ሕቶታተይ መኻደይ ኣስማቶም ክላለዩና እዮም ሞ ናብኦም ከብለኩም
1: መጀመርታ ሽመይ ሩፍታ ሳምሶን በሃል ክፍለ ሓምሻይ ክፍሊ እዩ ኣብ ቤት ትምህርቲ ራፋይለ ይምሃር ዕድሜ 11
2: መጀመርታ ሽመይ ኤሊን ትኽለ በሃል ክፍለይ ሓምሻይ ቤት ትምህርተይ ቤት ትምህርቲ ዓዲ ሰጉዶ ዕድሜካ 12
3: መጀመርታ ስመይ ማርያን ዓንዳ ይበሃል ዕድሜ 11 ክፍለይ ሓምሻይ ክፍሊ ዝመፀኽሉ ቤት ትምህርቲ ቤት ትምህርቲ ማይተበነ
4: መጀመርያ ሽመይ ሶስና ዮሃንስ ዝበሃል ክፍለይ ሓምሻይ ዕድሜይ 11 ዝመፀኽሉ ቤት ትምህርቲ ድማ ቤት ትምህርቲ ማይተመነ
5: መጀመርያ ስመይ ልዋም ዮሴፍ ዝበሃል ዕድሜይ 11 ዝመፀኽሉ ቤት ትምህርቲ ቤት ትምህርቲ ማይተመና ክፍለይ ከዓ ሓምሻይ
0: ኣስማቶም እምበኣር ተላለዮምና ኣለዉ ፅቡቕ ሌላ እንዳበልኩ ናብቲ ቀዳመይቲ ዝሓተትኩም ሕቶ ክኸይድ ቀዳመይቲ ሕቶ ተምሃሮስ ብዙሕ ብዙሕ ንብረታት ይሕዙ እዮም ማለት ሲ ናቶም ንብረት ዝህኑንዎ ንብረት ኣለዎም ብመገዲ ትምህርቲ ክኸውን ይኽእል ናይ ትምህርቲ ዝጥቀምሉ

0: ወይ ድማ ኣብ መዓልታዊ ሂወቶም ዝጥቀምሉ ክኸውን ይኽእል። በዚ ኮይኑ በቲ ግን ዝኾነ ንብረት ይውኑን እዮም። እታ ዝሓዘትኩዎም ሕቶ እምበኣር ካብቲ ዝውንንዎ ንብረታት ገለገለ ክጠቕስልና። እዚ ሕቶ እዚኣ እምበኣር ወላ ብመገዲ ፍየርና እትከታተሉና ዘለኹም እያ ትምልከት። ግን ንስኹም ኣብታ ዘለኹማ ኮንኩም ምስ ስድራ ቤትኩም እንዳተመያየጥኩም መሊስዎ። ኣጋይሸይ ድማ ገለ ካብቲ ዝውንንዎ ንብረታት ክነግሩና እዮም እሞ ሰናይ ምክትታል።
1: ኣነ ዝውንኖ ንብረት ብዙሕ እንድዩ። ሓደ ካብኣቶም ድማ ታብለት እያ። እስኻ ኣብ ዓመተይ 10 ክገብር ከለኹ ሓትነይ ከም ህያብ ጌራ ብሰብ ጌራ ሰዲዳ ሃለይ። ሽማ ድማ ስምረት ይበሃል። ብጣዕሚ እየ ከዓ ዘመስግና። ካልእ ድማ እዚ ብሽክለታ እያ። ኣቦይእዚኣ ከም ህያብ ናይ ኣቦያ። ድሕር ብልጫ ወሲት ክሲ ፕሮሚስ ብሽክለታ ክገዛልክ የኒ ስለ ሳልሰይቲ ዝወፅአ ብልጫ ዝወሰድክካ ኣቦይ ከዓ እታ ፕሮሚሱ ገዚኡ ሰዲድለ። ባባየ ከዓ ሽሙ ዮሃንስ ርእሶም ይበሃል። ካልእ ከዓ የመስግኖ። ካልእ ከዓ ሓፍተይ ከም ሰፕራይዝ እያ ጌርሃኒ። ዓመተይ ኣይረሲዕ እዩ ኣነ ወይና ይዘከርክዎም ፈፂመ። ግን ከም ህያብ ጌራ ሰፕራይዝ ጌራ ኩሉ ቀራሪባ ኩሉ ገዛ እዚኣ ፀኒሓትኒ። ንሓፍተይ ሽማ መርሃዊት ይበሃል። ንዓዊን ከመስግና ይፈቱ።
2: ሕጂ ኣነ ዝፈትዋ ንብረተይ መፅሓፍ እዚ ንምልላእ ትብል ዛንታ እያ። ኣኮ እዩ ሰዲድለይ ካብ እዋንዳ ኣብርሃም ዩ ከዓ ሽሙ። ሕጂ ንዕኡ ከመስግኖ ፈቱ። ካልእ ከዓ እዚ ብሪሞት ሰርሒ መኪና ኣላትኒ። እሳ ከዓ ሓትነይ እያ ገዚኣትለይ። ሓትነይ ከዓኒ ትምህርቲ ናይ ዝነፋቅ ክኢል እያ ገዚኣትለይ። ሕጂ ከዓ ንዓ ከዓ ከመስግና ፈቱ። ኤልሳ እያ ከዓ ሽማ።
3: ዝውንኖ ንብረትኮ ብዙሕ ኣይኮነ እንድዩ። ካብ ገለ ንምጥቃስ ግን ሞባይል ኣላትኒ። ኣብ ሳልሳይ ክፍሊ ብልጫ ምስተኸኩ ኣብ ሞያ ሰይዳትለይ። ሽማ ድማ ለተዝጊ ኣስፋሃ ትበሃል። ኣብ ከምዚ ጋጣሚ ብልጫ ክወስድ ከሎ ከዓ ሰይዳትለይ። ሳይክልካ ኣላትኒ። ሳይክል ከዓ ብሳልሳይ ኣብ ካልኣይ ክፍሊ ብልጫ ክወስድ ከለኹ እያ ዝተዋሃብኩ እያ። ትብለጥ ባሊጋይ ከዓ ትብለጥ ሰይዳትለይ። ካልእ ዓይነት ዝውንኖ ከዓ መፅሓፍ እዩ። መፅሓፍ ፎክስ እያ ትብልታ ርእስታ። በዚ ጋጣሚ ከዓ ኣኮይ ሰይድለይ። ኣኮይ ሰሰደለይ ከዓ ብዙሕ ቋንቋ እንግሊሽ ትግርና ኩሉ እያ ትመረካ። ሕጂ ብከምዚ ጋጣሚ ከዓ ሰይድለይ። ካልእ መፃወቲት ኣላት ባንቡላ። ባንቡላ ከዓ ኣብ ክንወፅእ ከለና እያ ተገዚያትለይ። ባባያ ይገዚኢለይ።
4: ኣነ ዝውንና ንብረት እታ ታብለት ዘምፃለይ ድማ ዓወት ትበሃል። ዓወት ድማ በዚ ጋጣሚ እዚ ከመስግኖ ይደሊ። እታ ባንቡላ እውን ምስኡ ኣምፂለይ። በዚ ጋጣሚ እዚ ከዓ ከመስግኖ ይደሊ። እታ ብሽክለታ እውን ባባይ ኣምፂለይ። በዚ ጋጣሚ ከመስግኖ ይደሊ ንባባ።
1: መጀመርታ ብዙሕ ንብረኒ ካብታን ቀንዲ ዝፈትዋ ነገር ክና ሞባይል እያ። ንሳ ከዓ ማማየ ገዛትለይ። ማማየ ብጣዕሚ ከመስግና ይደሊ። ካልኣይ ነገር ከዓ ሓንቲ ከዓ ኣላ ፈረስ ኣላትኒ። ካብ ንእሽተይ መፃወቲ ተምሻሎ ከምኒ ኣይራ። ንሳ ከዓ ሓፍተይ ገዚኣትለይ ሩታ ትበሃል። ሓንቲ ከዓ ብጣዕሚ ከመስግና ይደሊ። ንሳ ከዓ በቃ እተን ዝፈትወን ዝደልስ ነሰኒ።
0: እዞም ኣጋይሸይ ክጠቕስዎ ዝፀንሑ ንብረታት እምበኣር መብዛሕትኡ ብወለድና ዝተገዛእልና እዩ። ወለድና ድማ ሰሪሖም ፅዒሮም ተመንዮም ዝገዝኡልና እዩ። ስለዚ ወለድና ተመንዮም ዝገዝኡልና ካብ ኮነስ ንሕና ድማ ብጥንቃቐ እዩ ክንሕዞ ዝግባአና። ግን ኣብ መብዛሕትኡ እዋንሲ ወለድና ተመንዮም ዝገዝኡልና ንብረትሲ ክጠፍእ ወይ ክስበር ወይ ክበላሾ ይረአ እዩ። ኣብ መብዛሕትኡ እዋን ጠንቂ ናይ ዝሲ እንታይ እዩ? ሓፈሻዊ መግለፂ ሃቡኒ ኢልዮም ነይሮም ሞ ናብኦም ከብለኩም።
4: ቀዳማይ ነገር ብሰንኪ ዕሽነቶም ሸለልትነቶም ክኾኑ ይኽእል እዩ።
1: ንዓይ ጠንቁ ዝስማዓኒ ምናልባት ብሸለልትነቶም ዘጥፍእዎ ኣለዉ ወይ ኣብ ቀረቦም ወይገብርዎ ሽዑ እሶም ረሲዖሞም ስከዱ ደቆም እንታይ እዚ መፃወቲ እዩ ኢሎም ይፃወትሉ ሞ ሽዑ ይሰብርዎ። ንዓይ ዘጋጠመኒ ንኣብነትሲ ታታብለተይሲ ሓወይ ዜና ስፖርት ኣንፅኢላስ ሓወ ቦይ ከዓስ ክርእየላስ ሃበኒ ኢልዎ ሽዑ ምስ ሃቦ ሽዑ

0: ስኳይ ሰሓወበይ ከም ሸለልትነት ገይሩ ኣብቲ ሳሎኖም ገዲፍዋ ከይዱ ሽዑ ወዱ ተያዝያ መፃወቲ ቲ ኢሉ ተፃዊቱ እስክሪና ስስዋ ግን ተርኢ እንድያ ግን እስክሪና ስፈሳስያ ሕጅስ ብከምኡሲ ብሰንኪ ሸለልትነቶም ኣሎ ብሓደጋ ኣሎ ሕጅስ ንብረቶም ሲ ተጠንቂቆም ክሕዙን ኣብ ግቡእ ከዓ ክቐምጥዎን ይመክሮም ኣነዚያ
1: ዝኾኑ ቆልዑ ንብረቶም ዘባላሸዎ ምክንያት ኣብ ዝኾነ ክፃወትሉ ፀኒሖም ኣብቲ ዝተፃወትሉ ቦታ ይገድፍዎ ሞ ሽዑ ክሓልፍዎ ይገለሎም ምስ ረገፅዎ ይስበረኦም ወይ ከዓ ኣብታ ቦታ ዝኾነ ቆልዓ መፅኡ መሰል ዓላ ይጠፍዎ ስለዚ ጥዑ ገሮም ንድሕር ሒዞምሞ ኣብ ፅቡቅ ቦታ ኣቐሚጦሞ ተኸይዶም ክረኽቦ ክእሉ እዮም ኣብ ዝኾነ ደርቤሞ ተኸይዶም ግን ክረኽቦ ኣይክእሉን እዮም ወይ ክስበር ክእል ወይ ከዓ ክጠፍእ ስለዝኽእል ኣብ ውሑስ ቦታ ክገብርዎ ተመራፂ ይኹ
2: ቀዳማይ ቀዳማይ ብኣብነት ዋላ ገሊፅ ማክንስዮን ክንሰኒዮት ኮይና ንኣብነት ኣነ ንሓንቲ ነታታ በተይ ተጠቂመ ጥራሕ ኣብ ጣውላ ስስንድዋ ተኮይነ ወይ ኣብ ሳሎን ስስንድዋ ተኮይነ ሰብ መፂኡ ጓሻ መፂና ኮፍ ክብላ ክእል እዩ በዚ ምክንያት ዝኻ ክትስበር ትኽእለና ስለዚ ኣጠቃቅማና ናይ ንብረትና ብጥንቃቐ ክተሓዝ ኣለዎ ንብረትና ሕጂ ብጥንቃቐ ክንሕዞ እንክእሉ ኣገባባት መጀመርታ ተጠቂምና ብግቡኡና ቦቱ ነመልሶ ካልኣይ ተጠቂምና ዘይምብልሻው ብጥንቃቐ መሓስ ክግለፅ ይከኣል ሕጂ ንኣብነት ዋላ ታሳይክለይ ሙሉ መዓት ፀሓይ ትኸውን እንተኮይና ሲ ትመክኽ ዋላ ገለ ክትከውን ትኽእል እያ ሕጂ እዚ ብዘይግበኡ ኣጠቃቅማ መሓዝ እዩ ካልእ ከዓ ዋላ ባንቡላይ ተልያ ባንቡላይ ሕጂ ንሓደ ቆልዓ ዋላ ገዛና ተመፂኡ ጋሻ ንዕኡ ተሂብ ክፃወተላ እሱ ይምንጭታ የባላሸወለ እዩ በዚ ምክንያት እዚ ከዓ ፅቡቅ ገይሩ ክሕዛይ ስለዘይክእል ፅቡቅ ኣይኮነን
3: መጀመርታ ነቲ ተገዛኣልካ ሰብ ከተመስግን ኣለካ መሰመስግንካ እታ ንብረት ትፈትዋ ብፍለይ ክትከውን ኮላ ኣብ ፅጡሕ ቦታ ከምዘይትወጥቀኒ ቆልዓ ከምዘይሰብራ ጌይርካ ኢካ ተቐምጣ እንተተጋዳስነት ዘይብልካ ንሓንቲ ሸዕ ተሓጒስካ ንሓንቲ ሸዕ ኣብ ጥዕንቲ ቦታ ኣብ ጥዒቲ ኮፍ ኣቢልካ ንፅባሒቱ ኣብ ዝኾነ ተቐሚጥካ ተገዳስነት ስለ ዘይብሎም እዩ እዚ ከዓ ኣነ ብወገነ ሕማቅ ኣብሎ ንትፈትዎ ንብረት ኣብ ኮፍ ኣቢልካ ወላ ንዘይትፈትዎ ኳ ኣብ ኮፍ ኣቢልካ ተቐምጡ
0: ነቲ ናቶም ገዲፎምሲ ናይ ኣዕርክቶም ወይ መሓዙቶም ወይርዩ ሽዑ እውይ እዚ ስናዓይ ከምዚ ገይሩ ክበልፀኒ ከምዚስ ክኸውን የብሉን ንዓይ ከዓ ግድነት ከምኡ ክግዛእኒ ኣለዎም ኢሎም ነቲ ናቶም ዝነበሮም ኣብ ምብልሻው ውዒሎም ሽዑ ንስድሮም ኮይዶም ኣቦይ ወይ ኣደይ ከምዚ በግዝኡለይ ከምዚ ክስቶ ዓርከይሲ ከምዚ ገይሩ ስናዓይ ቀሲ ምስቲ መሓዞም ንክወዳደሩ ከምኡ ኢሎም እውን ዘባላሽውዎ ኣለዉ
2: ወላ ነታ መፅሓፈይ ተጠቂመ ኣብ ክስታይ ገብራ ክእል ኣብ ፊሽቶ ትፅተሓልያ እዚያ ኢለ ንሓነይ ደይ ክጥቀመላይ ሕጂ ብዚያ ተፅተሓለተ ኢለ ዋላ ናብቲ ፊሽቶ ክጥሕሊ ክእል በዚ ምክንያት ትባላሸውን ትቕደለኒ ወይ ማይ ትጥስትሰኒ ሕጂ እዚ ከዓ ዘይጉባእ ኣጠቃቅማ እዩ ካልእ ሰባት ብጥንቃቐ ንብረቶም ክሕዙ ዘይምክኣል ንክስር እዮም ክሳርኦም ከዓ ሕጂ ዋላ ኣነ ሕጂ ነታ ሞባይለይ ተጠቂመ ጥራሕ ስስንድዋ ተኮይነ እዚ ንኩሉ ሻዕ ስለዝጠቕመኒ ካልኣይ ግዜ ክትገዛለይ ስለተኣሞይለ ስለትለይ ኣሞይ ስለትለይ ንካልኣይ ግዜ ክትገዛለይ ስለትኽእል ምክንያቱ ርሂፅ እያ ንጫቶ ካልኣይ ከዓ ንካልኣይ ግዜ ክትገዛለይ ስለዘይትኽእል የካስር ኣለኹም ንዓ ሕጂ ግዜ ለይ

ሰላም ወሰናይ ንዓኹም ይኹን ዝኽበርኩም ተኸታተልቲ መደማ ገር ከመይ ትቕንዩ ንሎሙ ሰዓትና ኣኺሉ ዝተፈላለዩ ትሕሶታት መደማ ገር ብምሓዝ ኣብ ሰዓትና ተረኺብና ኣሎና ንስኻትኩም ድማ ብወገንኩም ክሳብ ፍፃሚ መደብና ምሳና ክትሓብሩ ብኽብሪ ንዕድም።

0: ዝያዳ በቲ ምስ መሳርሕቱ ዘለዎ ምቕሉል ኣቀራርባ እዩ ዝፍለጥ። ካብ ዕድመ ቁልዕነቱ ዓብዪ ረአይ ኣቕሚጡም ናብኡ ንምብጻሕ ብዙሕ ጻዕሪ ዘካየደ ድማ እዩ። ንሱ ኣብ ማእከል ብሕርሻ እትናበር ስድራ ካብ ምለዛናይ ዝጀመሮ መሳልል ዘጋጥምዎ ብድሆታት ክከም ኣመጻጽኦም እንዳመከተ ክሳብ ናብ ህንዲ ብምኻድ ናይ ማስተርስ ማህደረ ትምህርቱ ክከታተል ዝበቕዐ መምህር እዩ። ኣብኣ ከም መምህርን ዳይሬክተር ጉዳያት ተምሃሮን ኮሌጅ ትምህርትን ስነ ቋንቋን ዓዲ ቀይሕ ኮይኑ ዘገልግል ዘሎ እዩ መምህር ዳዊት ተስፋ ስላሰ። መምህር ዳዊት ኣብ ምለዛናይ ዝበሃል ዓዲ ንእዞባ ለጓዓን ሰባ ካብ ብሕርሻ እትናብር ስድራ ቤቱ ተወሊዱ። ዋላ እኳ እቲ ዝዓበየሉ ሕብረተሰብ ኣብ ትምህርቲ ዝሓሸ ንቕሓት ስለ ዝነበሮ ንኽምሃር ርሒብ ናይ ትምህርቲ ዕድላት ይፈጥረሉ እንተነበረ፣ ገጠራዊ መነባብሮ ግን ገዲፉ ዝገድፈካ ኣይኮነን። ዳዊት ኣብ ትምህርቲ ውዒሉ ናይ ስድራ ቤት ዕማም ከማልእ ኣብ ናይ ሕርሻ ንጥፈታት ይሳተፍ። ዓብዪ ሕልሚ ሓያል ተፀዋርነትን ምሕደራ ግዜን እንተዘይብልካ ኣብዚ ሓርጎፅጎፅ እዚ ተዓንቂፍካ ክትወድቕ ትኽእል ኢኻ። መምህር ዳዊት ግን ነዚ ሓርጎፅጎፅ ከም መብልሒኡ እንዳረኣየ ናይ መባእታን ማእከላይ ትምህርቱ ኣብ ምለዛናይ ቤት ትምህርቲ ዕድል ተማሃረ።
1: ሕጂ ቅድመ እቲ ከባቢ ኣዝዩ ብሉፃት ተምሃሮ ዘፍረየ ከባቢ ኣብ ዝለዓደ ደረጃ ዝበፅሑ ካብ ኣሕዋትካ ቤተሰብካ ዕርክትካ ከባቢካ ብዙሕ ነገር ትርኢኻ። ስለዚ ኣብ ትንሽትኻ ከለካ ቅኒ ሓድረካ እዩ ዝግሮ ቀዳማይ ክፍሊ ቅድሚ ምጅማሪ ምንባብ ምፅሓፍ ንኽእል ቀዳማይ ክፍሊ ኣትየ። ሓደ ወዲ ሓወፈይ ነይሩ ሃብተ ሚካኤል ሃነስ ዝበሃል ንሱ ምሂርኒ ብምሎም እዞም ናይ ትግርኛ ቃላት ፊደላት ኣፅንዐየ ማለት እየ። ቀዳማይ ክፍሊ ከኣቶ ከለኹ ዝኾነ ፀገማት የጋጥመና ኣይነበረን። ኣብቲ ግዜ እቲ ብዋሕዲ ናይ መምሃራን ገለ እቲ ቀዳማይ ክፍሊ ሓንቲ ክላስ ነራታ ብናይ መንግስቲ ውሃብ ከም ተወሳኺ ገንዘብ ከፊልና ኢና መምህር ቆፂልና ተማሂርና ቀዳማይ ክፍሊ መምህር ወዲግ ነይሩ ምስ እንዳመፀ ንወርሒ 14 ኣቕፋ እንዳተምሃርና ቀዳማይ ክፍሊ ሓንቲ ክላስ ተማሂርና ማለት እዩ። ኣዝዩ ፅቡቅ ዝኾነ ትምህርቲ ተማሂርና። ሕጂ እቲ ከባቢ ኣብ ርዲት ዘሎ ናይ ትምህርቲ ብጣዕሚ ዝናእደ ከባቢ
0: ብድሕሪ እዚ ናይ ካልኣይ ደረጃ ቤት ትምህርቲ ኣብ ምለዛናይ ብዘይምንባሩም ናይ ካልኣይ ደረጃ ትምህርቱ ክቐፅል እንተኮይኑ ናብ መቐርካ ክጓዓዝ ግድን ኮነ።
1: ክሳብ ሻምናይ ክፍሊ ምስ ስድራኻ እናኹን ኢኻ ኮንካ ትምሃር። ካብ ታሽዓይ ክፍሊ 11 ግን ምክንያቱ ምለዛናይ ካብ መቐርካ እንተኢና ናይ 15 ናይ 20 ኪሎ ሜትር ርሕቀ ዘለዎ ካብኡ መዓልታዊ እዳተመላለስካ ክትምሃር ኣይትኽእልኒኻ እስከብሎ ኮንካ ትምሃር። ሕጂ ካልእ ህይወት እዩ ካብ ስድራኻ ትፍለ ካብቲ ከባቢኻ ዕርክትካ መሓዙትካ ትፈላለኻ። ስለዚ ካልእ ህይወት ኢኻ ትፍትናኦ ምስከትካ። በዚ መፅእ ንመጀመርያ ግዜ ስኮብሉ ኮይንካ ምግቢ ክተዳሉ እንጀራ ክተዳሉ ቀሊል ኣይኮነን ቀሊል ኣይኮነን ማለት እዩ። ጉድሆታት ኣለዎ። ግን ከምዚ እቲ ናይ ምትሕጋዝ መንፈስ ስለ ዘሎ ተሓጋጊዝና ዝያዳ እቲ ስኮብሉ ምኳን ሕጂ ወላ እናቱ ረብሓታት እውን ኣለዎ። ዝያዳ ንትምህርቲ ዕድል ትረክብ ዝያዳ ተፅንዕ ዝያዳ ከዓ ናይ ምትሕጋዝ ኣለዎ ማለት እዩ። ሕጂ ዝብለካ ቲ ቀዳማይ ዓመት ምናልባት በዳህ ነይሩ ኣብ ታሽዓይ ክፍሊ ሓወይ ምሳይ ስለ ዝነበረ እቲ ናይ ስኮብሉ ሂወት ከቢድ ኣይነበረን። ካብ 10 ድሕሪት ግን ከምዚ ነብስኻ ክኢልካ ባዕልኻ ስኮብሉ ትኾነሉ ግዜ ማለት እዩ። ሕጂ እቲ ከባቢ ክልተ ነገር እዩ ማለት ናይ ትምህርቲ ዕድል ይፈጥረልካይ ምክንያቱ ብዘይካት ናይ ትምህርትን ናይ መፅናዕቲ

0: ካልእ ስራሕ የብልካን ካብ ትምህርቲ መሊስካ ናብ ጉስነት ወይ ናብ ሕርሻ ትምልሰሉ ኣይኮነን። ድሓር ከዓ ኩሎም ደቂ ዓዲ ካለዉ ምምሃርቲ ካለዉ ኣብቲ ሕብረተሰብ ካ ሕዉ ስለ ዝኾነ ቀልጢፍካ ከናይ ምሕዋስ ባህሪ ዘለዎ እዩ ማለት እዩ። በዚ መንፅር እቲ ትምህርቲ ከማ ዝያዳ ሽዑ ከምዚ ትፍልጠት እንዳሰፍሐ እቲ ትምህርቲ እንዳዓበየ ብፍላይ ኣብቲ 11 ከ ዝያዳ ከምዚ ናይ ትምህርቲ ዕብት መፅኡ ማለት እዩ። ሕጂ ወላ ንቤት ትምህርቲ ዋርሳይ ካሉ ክንወርድ ከለናስ እቲ ካብ ስድራኻ ተፈሊኻ ናይ ምንባር ሂወት ልሚድና ኢና ፀኒሕና ናይ ስኮብሉ ሂወት ማለት እዩ። ሕጂ ናብ ዋርሳይ ካሉ ምውራሲ ከምዚ ሓድሽ ነገር ኣይተሰማዓናን ኩሉ ነገር ለሚድና ፈሊጥና ስለ ፀናሕና እቲ ናይ መነባብሮ ናይ ትምህርቲ ዝኾነ ነገር ይሓድሸናን። ስለዚ እቲ 3 ዓመት ከም ስኮብሉ ኮይና ዝተምሃርና ነቲ ብድሕሪኡ ዝመፀ ሂወት ዓብዪ ፅልዋ ነይርዎ ኣብ ትምህርትና ኹን ኣብ ማሕበራዊ ሂወትና ማለት እዩ።
1: ዳዊት ካብ ስድርኡ ተፈልዩ ስኳብሊ ኮይኑ ኣብ መቐርካ ናይ ካልኣይ ደረጃ ትምህርቱ ብዓወት ምዛዘመ ኣብ 2007 2008 ኣባል 21 ዙርያ ብምዃን ናብ ሳዋ ምርሐ ርእስኻ ክኢልካ ናብረኻ ምምራሕ ተለማሚድዎ ዝፀንሐ ዳዊት ኣብ ሳዋ ወንተኾነ ናይ ኣካዳምን ወተሃድራውን ስልጠንኡ ብዓወት ዛዚሙ ናይ ዲግሪ ነጥቢ ኣመዝጊቡ ናብ ኮሌጅ ተፀንበረ።
0: ካብ ቤት ትምህርቲ ወርሳይ ካልኻ ናብ ኮሌጅ ጥበባትን ማሕበራዊ ስነፍልጠትን ኣብቲ ግዜ እቲ ኮሌጅ ጥበባትን ማሕበራዊ ስነፍልጠትን ኣብ ማይነፍሒ ኮሌጅ ነይሩ። ኣብ ማይነፍሒ ኮሌጅ 2 ዓመት ቀዳማይ ዓመት ምስ ተምሃርኩ ካልኣይ ዓመት ኣብ ክፍሊ ቋንቋን ስነ ፅሑፍን ናይ ኤርትራ ኣብኡ ኣትየ ማለት እዩ። ኣብ 3 ዓመት ምስ ኮነ ኣብቲ ናይ 2010 ኮሌጅ ዓዲቂሕ ኣብ ዓዲቂሕ ስለ ዝጀመረ ካብ ትምህርቲ 3 ዓመት ኮይነ ናብ ዓዲቂሕ መፅኦ ማለት እዩ። ካብ ቀደም ካብ ንእሽተይ ከለኹት ናይ ምንባብ ናይ ፀሓፍን ድለ ስለ ዝነበረኒ ዝያዳ ኣነ ኣብ ኣርት ብፍላይ እዚ ጂኦግራፍ ታሪክ እንግሊሽ ይፈቱ ነይረ። ስለዚ ኣብ ክንክኣቱ ካብ መጀመርያ ድሌታት ነይርኒ። በዚ ምክንያት ናብ ኣርት መሪፀ ንሳዋ ምስ ወረድኩ ሕጂ ብዛዕባ ናይ ኮሌጅ ብዙሕ ኣፍልጦ ወይ እንታይ ትግበር እንታይ ትስራሕ እንታይ ኮርስ ውሃባ ኮሌጅ ኣፍልጦ ኣይነበረኒ። ሽዑ እንታይ ሰምዕ ነይረ ሓንቲ ኮሌጅ ኣላ ሂስትሪ ጂኦግራፊ እንግሊሽ ትምህር ናይ ኣርት ትምህርቲ ሞ ኣብኡ ተኣትየስ ከድምዕ ወይ ድማ ዝያዳ ብሉፅ ነጥቢ ከም ደምፅስ ይሓስብ ነይረ። ምክንያቱ ዝያዳ ምንባብ ዝያዳ ምፅሓፍ ብፍላይ ኣብቲ ዓውደ ፅንሕ ፅሑፍ ምስኣተኻ ማለት ከም ዘለዎ ይርዳእ ስለ ዝነበርኩ ኣብ ኮሌጅ ምስኣተኹ ኣብ ገለ ልክዕ ከም ተሓስቦ ፀንሐካ ኣብ ገለ ከዓ ከም ተወሳኺ ብዙሕ መሰናኸላት ኣሎ ብዙሕ ዕድላት ከዓ ከም ተወሳኺ ኣሎ ማለት እዩ። ኣብ ኮሌጅ ኣብቲ ቀዳማይ ዓመት ዝውሃብ ሓፈሻዊ ትምህርቲ ናይ ኩሉ ትምህርትታት ዘጠቃለል እዩ። ኣብቲ ካልኣይ ዓመት ናብ ዓውዲ ክፍሊ ቋንቋን ስነ ፅሑፍ ናይ ኤርትራ ክኣቱ ከለኹ ኣቐዲምካ ብዙሕ ሰባት ኢኻ ትውከስ ኣብየ ናይ ዓዲሓድ ንዝመፅ ቦታታት ንክትገጥም ድልው ኢኻ ማለት እዩ። በዚ መንፅር ብዘይ ዝኾነ ፀገመቲ ናይ ኮሌጅ ትምህርቲ ሓሊፈ እዮ።
1: ምልላይ ዝምባለ ወሳኒ ረቕዋሒ ንምምራፅ ዓውደ ትምህርቲ እዮም። ዝምባልኡ ብዝግባእ ዘለለየ ተምሃራይ ነቲ ዝመሃሮ ዓውደ ትምህርቲ ዝያዳ ከፍቅሮን ብኽፉት ሸውሃት ኣብ መሳልሉ ክጎይን ዕድል ስለ ዝፈጥረሎም። ናይ መምህር ዳዊት ተመክሮ ድማ ነዚ ሓቂ ዘራጉድ ህያው ኣብነት እዮም። መምህር ዳዊት ን4 ዓመታት ኣብ ኮሌጅ ተማሂሩ ትምህርቱ ብዓወት ምዛዘመ ዝነበሮ ብቕዓት ብምግንዛብ ኣብ ኮሌጅ ዓዲ ቀይሕ ከም ተሓጋገዚ መምህር ኮይኑ ከገልግል ተመርፀ። ንቕርብ ዓመታት ከም መምህር ኮይኑ ምስ ኣገልገለ ድማ ዝያዳ ፍልጠት ክድልብ ናብ ሃገረ ህንዲ ናይ ማስተርስ ማሃደረ ትምህርቲ ዕድል ረኸበ።
0: መጀመርያ ኣብ 2020 እቲ ዕድል ናይ ትምህርቲ ተዋሂብና ኣብ 2020 ኣብ ጎዋ ዩኒቨርሲቲ ዝበሃል ኣብዚ ደዋዊ ክፋል ናይ ህንዲ እቲ ዕድል ትምህርቲ መፅያት ነራ። ሽዑ ግን እቲ ናይ ኮሮና ናይ ኮቪድ ኩነታት ስለ ዝመፀ እታ ዕድል ትምህርቲ ደው ኢላ ዝኾነ መገሻ ይነበረን ኩለን ዩኒቨርስቲታት ከዓ ተዓፅየን ማለት እዩ። ከም ካልኣይ ካልኣይ ዕድል ኣብ 2021 ምስ መፀ ኣብ ፑነ ዝበሃል ከተማ ማለት እዩ ፑነ ዩኒቨርሲቲ ካብተን ቀዳማት 5 ዩኒቨርስቲታት ናይ ህንዲ ኣዝዩ ዓበየ ዩኒቨርሲቲ ማለት እዩ ኣብኡ ተመዲበ። ሕጂ ዝብለካ እቲ ዝዓበየ ንዓይ ዝሓገዘኒ እቲ ስነ ኣእምሮ ምድላው ዝበልኩካ ብዛዕባ ህንዲ ዝኣክል ኣፍልጦ ስነ ኣእምራዊ ኣካላውን ምድላው ገይረ ከይደ ኣብኡ ምስከትኩ ምሳይ ከዓ ካብ ኤርትራ ከይዶም ናብ ካልእ ዩኒቨርስታት ዝኸዱ ምሳይ መሳርሕተይ ኣቕተይ ነይሮም ማለት እዩ። ንሕና ቅድሜና እውን ኣብኡ ዝነበሩ ነይሮም ኩሉ እቲ ሞራላውን ካልእን ሓገዝ ዝገብሩልና ነይሮም። በዚ ምክንያት መጀመርያ ምስከድና ኤርትራውያን ኣነ ገሊኦም ከይፈለጥኩም ፅናሕኩ ኤርትራውያን ኣብኡ ፀኒሖምኒ ብካልእ ሃገራት ዝመፅኦም ኣብኡ ዝምሃሩ ኤርትራውያን ፀኒሖም ንሳቶም ተቐቢሎምኒ ዳርጋ ኣይተጋይሽኩን ናብቲ ዓዲ ወዲ ዓዲ ኮይነ ኣትየ ማለት እዩ። ኣብቲ ዩኒቨርሲቲ ምስኣተኹ ዝብለካ ሕጂ ቁሉብ እቲ ናይ ባህላዊ ነገራት ኣሎ ንሕና ናይ ዓድና ባህሊ ንምድና ንፈልጥ ኣብኡ ምስከድና ማለት ካብ ዝተፈላለዩ ሃገራት ኣለዉ እቲ ናይ ህንዲ ባህልታይ ዘይኮነ ናይ ዝተፈላለዩ ሃገራት ናይ ኤውሮጳ

0: ኣሜሪካ፣ ናይ ኤሽያ፣ ናይ ዝተፈላለዩ ሃገራት ናይ ኣፍሪካ ስለ ዘለዉ ምስ ኩሉ ኢኻ ግድን ክትገጥም ዘለካ ትምህርቲ እዛ ዘይኮነ መነባብሮ ብባህሊ ብቋንቋ ከዓ ናይቲ ሕብረተሰብ እውን ግድን ክትለማመድ ኣለካ። በዚ መንፅር ኣብቲ መጀመርያ ቀዳሞት ኣዋርሕ ብዳሂ ምክንያቱ ኣካይዳ ናይቲ ዩኒቨርሲቲ ክትፈልጦ ስርዓተ ምሕደራ ትምህርቲ ኩሉ ነገር ክትፈልጦ ማለት እዩ። ኣብቲ ቦታ ኣብቲ ሲስተም ናይቲ ትምህርቲ ምስኣትካ ግን ኣዝ ቀሊል እዩ። ሓደ ንሕና ብፍላይ ካብ ኮሌጃት ንኸይድ ኣብቲ ናይ ትምህርቲ ስርዓት ስለ ፅናሕና እቲ ትምህርቲ ንዓና ዝብድሃና ኣይኮነን። ብመንፅር ከም ዝብለካ ብዙሓት ኤርትራውያን ኣዝዮም ምፉዓት ኤርትራውያን ነይሮም መሳይ ብዙሕ ምትሕጋዝ ይገብሩለ ነይሮም። ተሓጋጊዝና ብዙሕ ዕሩኽ ትፈጥር ኢኻ ንፉዓት መምሃራን ነይሮምና ንፉዓት ፕሮፌሰር። በዚ መፅር እቲ ትምህርቲ ከ ኣዝዩ ማለሲ ከምዚ ስነኣእምራዊ ምድላዊ ገይረሉ ስለ ዝኸድኩ ብዙሕ ኣይሓደሰኒን ብዙሕ ከዓ ኣይከበደንን ማለት እዩ። ኣብኡ ከዓ ካብቶም ኣብቲ ዓውዲ ኣብቲ ክፍሊ ቋንቋን ስነ ፅሑፍ ናይ ኢንግሊሽ ዲፓርትመንት ኣብ ዓውዲ ነይረ ማለት እዩ። ኣብኡ ከዓ ካብቶም ዕዉታት ወይ ድማ ብሉፃት ተምሃሮ ኮይነ ማለት እዩ።
1: መምህር ዳዊት ዋላ እኳ እቶም ዘመዝግቦም ዝነበረ ዓወታት ንብድሆታቱ ክርስዖም ይድርኽዎን ተነበሩም ዝሓለፎም ብድሆታት ግን ብኣፃብዒ ዝቁፀሩ ጥራይ ኣይነበሮን።
0: ከምዚ ዝብለካ ኣነ ኣብ ሓደ ኣብ ገጠር ቦታ ተወሊደ ዓብየ ሕጂ እቲ ናቱ ጉድሆታት ኣለዎ ማለት እዩ። ምክንያቱ እቲ ቀረባት ናይ ትምህርቲ ልክ ከምቲ ናይቲ ከተማ ዘሎ ዘይ ክትረኽቦ ትኽእል ኢኻ። እቲ ናይ ቴክኖሎጂ ኣፍልጦ ዝያዳ ከምቶም ካልኦት ዘይ ክትረክብ ትኽእል ኢኻ። ከም ዝብለካ ከዓ ጎኒጎኒ እቲ ትምህርቲ ጣይ ዘይኮነ እቲ ካልእ ናይ ስድራ ቤት ዝስራሕ ስራሓት፣ ናይ መጓሶዲ፣ ናይ ሕርሻ ዝስራሕ ስራሓት ኣሎ ማለት እዩ። እዚ ንኩሉ ኣዛሚትካ ንኩሉ ኣማእዚንካ ግዜ ሂብካ ተኸድካ ቀሊል እቲ ብድሆታት ማለት እዩ። ከም ብድሆ ኣኽቢትካ ተሪኢኻ ግን ከቢድ እዩ። ሕጂ ክሳብ ሳምናይ ክፍሊ ኣብ ትሕቲ ስድራኻ ስለ ዘለካ ምናልባት ብድሆታት ከዓ ምስኦም እናተመቓልካ ስለ ትኸይድ ማዕር ከምቲ በዳሂ ኢሉ ክገፀ ይክእል። ከም ዝብለካ ካብታ ሸዓይቲ ናይ ስኮብሉ ሂወት ምስ ጀመረ ግን ምክንያቱ ኣብ ትምህርቲ ክትፀኒሕ ኢኻ ገዛ መግቢድ ኢኻ ክተዳልውት ናይ ስኮብሉ ሂወት ማለት ልዓል ንታሕትን ኣለዎ። ሕጂ ኣለዉ ብድሆታት ንባዕሉ መጀመርያ ካብ ስድራኻ ተፈሊኻ ካብ ዕሩኽትካ ከባቢካ ተፈሊኹን ቀሊል ኣይኮነን። ርእሱ ዝካልእ ብድሆታት ኣለዎ። ኣብቲ ኣብ ወፃኢ ሃገር ዝውሃብ ናይ ትምህርቲ ኣለዎ ብድሆታት ማለት እዩ። ከም ዝብለካ ኣብ ካልእ ባህሊ ኣብዘይትፈልጦ ሕብረተሰብ ኣብዘይትፈልጦ ኣከባቢካ ትኸይድ ሕጂ ህንዲ ከይድ ኣለኹ እንተልካ ከዓ ምስ ህንዳውያን እንታይ ኮንካ ትነብር ካብ ዝተፈላለዩ ሃገራት ዳርጋ ኣብቲ ዝነበርኮ ዩኒቨርሲቲ ከባቢ ናይ ከባቢ 120 ሃገራት ተምሃሮ ነይሮም ኣብኡ ማለት እዩ። ስለዚ ምስ ኩሎም ካዓ ብትምህርቲ ክትራኸብ ኢኻ። ብዝግበር ንሃገርካ ወኪልካ ዝግበር ፈስቲቫላት ኣለ ብዝተፈላለዩ ነገራት ትራኸብ ኢኻ ማለት እዩ። እጂ ኣብዚ ሓደ እቲ ናይ ምውድዳር መንፈስ ኣለዎ መወዳደሪ ድኻመን ምዃኑ ኣይትፈልጥ ኒሃ። እቲ ዝብለካ እቲ ባህላዊ ነገራት ኣለዎ። እቲ ኣብ ዓድና ዘሎ ባህሊ ኣብ ህንዲ የለን። ህንዲ ናይ ገዛ ርእሶም ክብርን ባህልን ዘለዎ ሕብረተሰብ እዮም። ናይ ግዲ ነዚ ክብርን ባህሊ ናይዚ ሕብረተሰብ ኣኺቢርካ ክትከይድ ክትክእል ኣለካ ማለት ኣብ ዓዶም ክሳብ ዘለካ እትናቶም ባህልን ክብርን ክትላበሶ ወይ ክትላመዶ ወይ ከዓ ክተኽብሮ ክትክእል ኣለካ ማለት እዩ። ስለዚ እቲ ትምህርቲ ጣይ ዘይኮነ እቲ ኣከባቢ ወላ ብኩነታት ኣየር እንተርኢና እቲ ዝነበርኩ ከባቢ ኣዝዩ ብከላ ዘለዎ ከባቢ ብጣዕሚ ዝኸብደካ መጀመርያ ማለት እዩ። ኣዝዩ ሙቐት ዘለዎ ክሳብ 45-48 ዲግሪ ሴንቲግሬድ ዝበፅሓሉ ግዜ ኣሎ ማለት እዩ። ሕጂ ምዝ ኣነ ኮሌጅ ዓዲቂሕ ዘሎ ክትሪኢ ከለካስ ኣዝዩ ዝፈላለ ማለት እዩ። ሕጂ እቲ ናይ ክሊማ ናይ ባህሪ ጎኒጎኒ ተወሳኺ ኣብኡ ከለካ ውን ዘጋጠመካ ማሕበራዊ ፀገማት ናይ ስድራ ቤት ኣሎ ናምቲ ኣብኡ ከለኹ ኣደይ ዓሪፋ ሕጂነ ማለት ቀሊል ኣይኮነን ምስ ናፍቆትካ ወይ ምስ ካልእ ከሎ ብዙሕ ብድሆታት የጋጥመካ እዩ። እዚ ብድሆታት ግን ከም ዘሎ ማሲ ከም ዘጋጥም ኣሚንካ እንዳ ተበጊስካ ከቢድ ኣይኮነን። ዋላ ንዲ ክብድህ እንተልካ ክትብድህ ትኽእል ኢኻ። ኣብ ዙርኻ ዘለዉ ሰባትካ ኣዝዮም ወሰንቲ እዮም። ኩሉ መምህርካ ዓርክኻ ኣብ ዙርኻ እንተልዩኻ ቀሊል እዩ። ምሳይ ዝነበሩ ኣነ መምሃራን መምሃርተይ ካብ ዝኮ ኣዝዮም ንፉዓት ከመስግኖም ወትሩ ኣብ ጎነ ነይሮም በዓል መምህር ደስ በለ ቀሺ እስያስ ማሲ ኩሉ ግዜ ኣብ ጎነ ኮይኖም ኣጆካ ዝብሉኒ ብዓብይካ ኣምባሳደር ዓለም ፀሓይ ማለት እዩ። ስለዚ እቲ ሂወት ብፍላይ ንሕና ኤርትራውያን እንታይ ኣለና ከምዚ ተሓጋጊዝካ ወይ እንታይ ኣለ ኣጆኻ ናይ ባህል ልምድ ኣለና ምስ ተካል ደቂ ሃገራት ክትሪኦ ከለካስ ኣብ ሓንቲ ዩኒቨርስቲ ከለዉ ሰላም እውን ዘይባሃሉ ኣለዉ። ሕጂ ትናትና እቲ ናይ ምክባር እቲ ልምዲ ባህሊ ኣዝዩ ደስ ዝብለካ ማለት እዩ።
1: መምህር ዳዊት ኣብቲ ተምሃራይ ኮይኑ ዝመሃረሉ ዝነበረ ኮሌጅ ኣብዚ እዋን ድማ ከም መምህር ኮይኑ ከምኡ ብሉፃት ተምሃሮ ኣብ ምኩስኳሲኡ ዝርከብ ዘሎም ኣብ ማእከል እቶም ትማሊ ተምሃራይ እንከሎ ዘማእዝንዎ ዝነበሩ መምሃራን ከም መሳርሕቶም ኮይኑ ከገልግል ከሎ ድማ ዝያደ ሓጎስን ኩርዓትን ከም ዝፈጥረሉ

0: ዩ ዝዛረብ። ተወሳኺቲ ኣብ ዓውደ ትምህርቲ ቋንቋ እንግሊዝ ከም መምህር ኮይኑ ዘገልግሎም ዳይሬክተር ጉዳያት ተምሃሮ ኮሌጅ ትምህርትን ስነ ቋንቋን ኮሌጅ ዓዲ ቀይሕ ኮይኑ እውን ድርብ ሓላፍነት ብምስካም ተምሃሮ ኣብ ምምእዛንን ጉዳያቶም ኣብ ምፍታሕን ኣብ ንጡፍ ስራሕ ይርከባሎም።
1: ቅድም ተምሃራይ ከለካ ኣብ ክላስ ኮፍ ኢልካ መምህርካ መምህር ትምህርካ ዝነበረ ሕጂ ከዓ ምስ ኣብ ሓደ ኦፊስ ኮይንካ ከም መሳርሒቲ ኮይንካ ክትሪኦ ከለካ ኣዝዩ ማለ ስምዒት ግን ፍልጠት መሃብ ጥራይ ኣይኮነን። ስነስርዓት ክትምህር ኣለካ፣ ስነ ምግባር ክትምህር ኣለካ። መጀመርያ ነብስኻ ስነስርዓት ክህልወካሎ፣ ስነ ምግባር ክህልወካሎ። እዚ ከ ናብቲ ተምሃራይ ትምህሮ ማለት እዩ። ተምሃራይ ታ ፍልጠት ዘይኮነ ካባካ ትወስድ ኣካይዳኻ፣ ኣተሓሳስበኻ፣ ስራሕካ ንኩሉ ነገር እዩ ዝዕዘብ ማለት እዩ። እንተ ብሉፅ ኮይንካ ፅባሕ ንጎ እቲ ስኻ ትብሎን ትገብሮን ዘለካ ክደግም ዝደሊ ሕጂ ኣነ ከዓ ልክዕ ከምቲ ቀደም መምሃራነይ ዘድንቆም ዝፈትዎም ዝነበርኩ ሕጂ ተምሃራይ ከዓ ከምኡ ክኾኑ ይደሊ ማለት እዩ። ልክዕ እቲ ንሓደ ተምሃራይ ክህቦ ዝግብኦ ነገራት ይገብር እዩ። ተምሃራይ ከዓ ልክዕ ካባይ ገለ ነገር ወሲዱ ኣብ ሓደ ደረጃ በፂሑ ካ ብጣዕሚ እዩ ደስ ዝብለኒ። ተምሃሮ እዩ ዝነበሩ ኣብ ዝተፈላለየ ቦታታት መምሃራን ኮይኖም ይፀንሑኒ ኣብ ገለ ኦፊሳት ክፀንሑካ ከለዉ ብጣዕሚ ካ ተሕጎስ ሽዑ ገለ ነገር እቲ ስራሕካስ ውፅኢት ከም ዘለዎ ኮይኑ ይርዳእካ ማለት እዩ። ሕጂ ናይ ባሓቂ እቲ መምህር ምዃንሲ ዝያዳ ሓላፍነት ዝያዳ ስራሕ ዝህበካ ኮይኑ ይስማዓኒ።
0: መምህር ዳዊት ኣብ ሃገረ ህንዲ ናይ ማስተርስ ትምህርቱ ክከታተል ኣብ ማእከል እቶም ካብ ዝተፈላለያ ሃገራት ዝመፁ ተምሃሮ ኮፍ ምስ በለም እቲ ናብዚ ንክበፅሕ ዝካብሉ ኮይኑ ዝተምሃሮ ሂወት ከም ዝተቐጀሎ እዩ ዝዛረብ። ኣብ ሓዲድ ራእኻ ዝያዳ ፍጥነት ምስ ወሰኽካ ድማ ብናይ ሓጎስን ኩርዓትን መንፈስ ፍሽኽ ይዘብለካ ድማ ይውስኽ። ራእኻ ኣነፂርካ ናብኡ እንተጎይኻን ፅዒርካን ድማ ዓወት ናይ ግድን ምዃኑ ከዓ ይምስከር።
1: ምስጢር ዓወት ዕላማ ምህላው እዩ። ዕላማ ንረአ ንምህላው ኣብ ሂወት ካብ መጀመርያ ንሓደ ነገር ክበፅሐ እንተኢልካ ሓደ ንሓደ ነገር ክበፅሖ ትኽእል ራእይ እንተተቐሚጥካ ዘይብፅሕ ነገር የለን። ምክንያቱ ኩሉ ግዜ ናብቲ ራእይ ናብቲ ዕላማ ክትበፅሕ ብዙሕ ብድሆታት ብዙሕ መሰናክላት ኣሎ። ኩሉ ግዜ ግን ነቲ ዕላማ ናብ ኣንፊትካ ትጓዓዝ እንተሊኻ ናብቲ ራእይ ትኸይድ እንተሊኻ ወላ ሓንቲ ዘይብዳህን ዘይስገር ብድሆታት የለን። ኣብዚ ደረጃ ዝበፅሕና ዘለና ሽግራት ብድሆታት ኣይጋጠመናን ማለት እዩ። ብዙሕ ነገር ኣይጋጢምና ሓደሓደ ግዜ እውን ነቲ ዝሓሰብከዮ ክሳብ ከቋርፀሉ ደው ክብለሉ ትብል ግዜ ኣሎ ማለት እዩ። ግን ኩሉ ግዜ ነታ ራእይ ኢልካ እንተተወጊስካ ሽግራት ከም ዘሎ እንተኣሚንካ ዘይብፅሕ ነገር የለን። ስለዚ ኣነ ካብ መጀመርያ ሓደ ንፁር ዝኾነ ዕላማ ንረአን ኣቐሚጠ እዮ ማለት እዩ። ነዚ ሓንቲ ነገር ክገብራ እንተለ ናይ ግድን ክሳብ ዝገብራ ክፅዕረላ ኣለኒ ማለት እዩ።
2: ካብ ቀዳማይ ዓመት ኮሎ እዩ ትፈልጦ ከብ ፍሬሽ

0: ሕጂ እውን ኣዝዮም ዓበይቲ እዮም ዘለዎም። ዝያዳ ፍልጠት ክድልብሞም ፍልጠቱ ኣኻዕቤቱ ድማ ዝያዳቲ ዘበርክቶ ዘሎም ነቲ ብናፃ ዘምሃሮ ህዝብን መንግስትን ብዓፀፋ ክኽሕስ ድልየቶም። ብተወሳኺ እውን ኪኖ መምህር ኮይኑ ዘበርክቶ ዘሎም በቲ ዘፍቅሮ ዓውዲ ስነ ጽሑፍ እውን ብዙሓት ኣብ ታሪክን ካልእ ኣርእስታትን ዘተኮረ መጻሕፍቲ ክጽሕፍ ይሕልሞም።
1: ንመንስያት ክብሎም ዝደሊ ኩሉ ግዜ ኣብ ህይወት ወይ ኣብ መንገዲ ኩሉ ግዜ ዕንቅፋት ኣሎ። ነዚ ዕንቅፋ እዚ ከመይ ጌርና ንስዕሮ ኢና ዝያዳ ክንፈልጥ ዘለና። ከምዝበልኩ ኣቐዲምካ እንተ ራእን ዕላማ ንሓደ ነገር ተልካ ዘይብፃሕ ነገር የለን ማለት እዩ። ከቢድ መሰናኽል የጋጥመካይ ቀልጢፍካ ተስፋ ክትቆርፅ የብልካን ኢድካ ክትህብ የብልካን። ነዚ መሰናኽል እዚ ከመይ ገይረ ይስዕሮ ጥራይ ዘይኮነ ክስዕሮ ኢልካ ውን ሙሉእ ክተኣምን ክትክእል ኣለካ ማለት እዩ። ስለዚ ኩሉ ኣብ ንኸዞ ህወትና ኣብ ንሰርሖ ስራሕና ኩሉ ግዜ ረአን ዕላማን እንተቐሚጥና ኩሉ ነገር ዘይብፃሕ ነገር የለን ማለት እዩ። ግዜ ክወስድ ይኽእል ይገል እዩ ገለ ካ ቀልጢፍካ ዝብፅሕ ኣሎ፣ ግን ወላ ግዜ ውሰድ ከም ዝብፅሕ ኣሚንና ኩሉ ግዜ ሓቦን ንሕን ተቐኒትና ክንከይድ ኣለና ማለት እዩ።
0: መምህር ዳዊት ኣብ መወዳእታ እዚ ዓወተይ ኣነ ደኣ ይፅዋዓሉ ኣለኹ እምበር ደገፍ ብዙሓት ወገናት ዝተሓወሰ እዩ። ብድሕሪት ኮይኖም ከየባትኽኩ ክፅዕር ፅዒረ ድማ ኣብዚ ደረጃ ንኽበፅሕ እጃሞም ዘበርከቱ ብዙሓት እዮም ድሕሪ ምባል
1: ኣብዚ ደረጃ እዚ ንኽበፅሕ ክንደይ ፃዕርን ሞራልን ሓገዝን ዝገበሩ ስድራ ቤተይ የሕዋተይ ብዓብዪ ከዓ እዚ ነባሪ ከባቢ ምለዘናይ ኣብ ትምህርቲ ዘሎ ኣረኣያ ብጣዕሚ ክሳብ ማለት እዩ ብፍሉይ ከመስገኖ ይደሊ ብምሉእ ህዝቢ ናይ ልጓዓን ሰባ ማለት እዩ። ከም ተወሳኺ ኩሎም መምሃራነይ መምሃርተይ ዝነበሩ ማለት እዩ ብጣዕሚ ከመስግኖም ደሊ እዚ ማሕበረሰብ ናይዚ ኮሌጅ ዓዲቂሕ ከዓ ካብቲ ኩሉ መምህር ሰራሕተኛ ተምሃራይ ማለት እዩ ብጣዕሚ ከመስግኖ ዝደሊ። ከም ተወሳኺ ንክብርቲ በዓልቲ ቤተይ ወይዘሮ ሰናይት መሓሪ ከዓ ኣብ ጎነይ ኮይና ኣብ ኩሉ ዝሰርሖ ስራሕ ኣጆካ ክትብለኒ ሞራል ክትበኒ ክትድግፈኒ ከለካ ዳርጋ ዓብዪ ሞራልን ተስፋኒ ሞ ብፍሉይ ከመስግና ይደሊ ማለት እዩ። ንኩሎም መምሃርተይ ኣብ ህንዲ ዝነበሩ ኤርትራውያን ብፍላይ ከዓ ኣብዚ ኮሌጅ ከም ቀደም መምህረይ ነይሩ ሕጂ ከዓ መሳርሕተይ ዘሎ ዶክተር ቀሺ ስያስ ከዓ ናይ ብሓቂ ብፍሉይ ከመስግኖ ይደሊ ማለት እዩ። ኣብ ዝኾነ ወላ ብስሕሮ ስራሕ ንዑ እንዳተወኮስ ከየሰርሕ ብዙሕ ነገር ከዓ ኣበርክቶ ይገብረለይ ብፍሉይ ከመስግኖ ይደሊ ማለት እዩ።

0: ሕዳጋት ሓዳስ መሰልሰል ዲብ ኤሪ ቲቪ እትውቃት ቅሩ
1: ወለል ወዲቆ ኩብ ፈገርኩ ግል ይደይ ይኮን ብኣዳም ከማን ግል ይደይ ግል ትፋነዮም ትንሻኣሎ
0: ሕዳጋት ሓዳስ መሰልሰል ዲብ ኤሪ ቲቪ እትውቃት ቅሩብ

ክቡራት ተኸታተልትና ትሕሶታትና ገና ቀጻሊ እዩ ዘሎ። ሕጂ ድማ ኣብ ክፍሊ ቴሌቭዥን ተረኺብና ኣብዚ ዝፀንሑና ጋዜጠኛታት ከምኡ ድማ ዝተፈላለዩ ኤዲተራት ንቕንያት በዓል ግንቦት ዝገብሮ ዘለዉ ምድለዋት እንታይ ከም ዝመስል ኢና ምስኦም ዕላላት ክነካይድ ኢና። ነዚ እውን ደጊምና ክሳብ ፍፃሜ ምሳና ክትሓብሩ ብክብሪ ንዕድም።

ወርሒ ጉንበት ኢልና ንገብሮ ዘለና ልክዕ ዩ ንእዋናት ናፅነት ንዝኽሪ ናፅነት ተባሂሉ ዝዳለ ዘሎ እዩ። እሱ ኳ እንታይ እዩ ኣብኡ ጥራሕ ዝተወሰነ ኣይኮነን ስራሕ ቅድሚ ሕጂ ኣብ በብእዋኑ ታሪካዊ ፍፃሜታት ዝተፈፀመሉ ኣሎ፣ በዓላት እውን ኣሎ። ሕጂ ነቲ እዋናት ዝመስል መደባት እዩ ዝቐርብ። ናፅነት ካ ልዕሊ ኩሉ ስለ ዝኾነ ናፅነት ዝተኸፍለ መስዋዕትነት እውን ኣዝዩ ከቢድ መሪር 30 ዓመት ቀሊል ነገር ኣይኮነን። ኣብዚ እዋን እዚ ዝተሓልፈ ብመጠኑ እንታይ ይመስል ዝብል ንምርካቡ ፀገም የብልና ናብዚ ቤት ፅሕፈትና ወይ ካብዚ ሚኒስትርና። ሕጂ እቲ ዘለና ዓቕሚ ካብ ዘለና ዓቕሚ እንዳወሰድና ከምኡ ውን ምዚ ዘሎ ሕጂ ንህሉ ኩነታት ኣተሓሒዝና ኢና ነቕርቦ ዘለና ማለት እዩ። እዚ እንታይ እዩ ከምቲ ዝፍለጥ ዝኾነ ይኹን ሕጂ ኣብ ሜድያ ዝሓልፍ ነገር ሲ መዓሲ ነይሩ እንተልካ ቅድሚ ክንዲዚ ዓመት ክበሃል ከሎ ክንደይ ወለዶ ኣሎ? ኣብ ክልተ ወለዶ መቒልናዮ እቲ ንኡስ ወለዶ ኣሎ፣ እቲ ዓብዪ ወለዶ ዝበሃል ከኣሎ። ንሕና ብዙሕ ዝረአናሉ እዋናት ስለ ዘሎ ብክልቲ ትሪዮ ሕጂ ብኣካል ዝረኣየ ኣሎ

0: ዝወዓለ ኣሎ ማለት እዩ። ገና ዘይወዓሎን ዘይፈልጡን ከዓ እቲ ንእስ ትውልድ ኣሎ። ሕጂ ነዚ እንታይ እዩ ነቲ ናይ ቀዳማይ ካብ ዘለካ ትሕዝቶ ተወኪስካ ምዝ ሕጂ ዘሎ ኣተሓሒዝካ ናይ ምቕራብ ስራሓት ኣለና። ሕጂ ቀሊል ስራሕ እውን ኣይኮነን። ገሊኡ እውን ክኸውን ክቐርብ ዝግብኦ ሰኣን ብዙሕ ምፅዓር ወይ ከዓ ሰኣን ብዙሕ ምድላይ እውን ዝተርፈካ ነገር ኣሎ። ሕጂ ክትሪኦ ከለካ ሕጂ ሓደሓደ እዋን እዚ ባነይሩ ትብለሉ እዋን ኣሎ። ብከምኡ ሕጂ ይቐርብ ማለት እዩ። ሕጂ እቲ ሰማዕና ወይ እቲ ተኸታታሊ መደብና ክዓግበሉ እዩ ንሰርሖ ዘለና። ክዓግበሉ ከ ተስፋ ንገብር። ብዝተካእሊ መጠን እንታይ መስል ነይሩ ሕጂ ከ እንታይ ኣሎ ንዝብል እዩ ብከምኡ ዓይነት ኣገባቢ ዝቐርብ ዘለዎ። ንሕና ሕጂ ብወገና ነብሲ ወከብ ሰብ ኣነ ነብሰይ ወኪለ ማለት እዩ ኣይና እዩ ዝጥዕም ኣይና እዩ ሰብ ክከታተሎ ዝግብኦ ዘለዎ ክተርፍ ዘየብሉ ትሕዝቶ ዘለዎ ኣይና ኢልና ንፍትሾ ነገራት ኣሎ። ከምኡ ንረኽቡ ብዙሕ ነገራት ኣሎ። ሕጂ ኩሉ ሰዕ ሓደ ዓይነት ዘይኮነስ ብተመሳሳሊ ልክዕ እዩ። ሓደ ናይ ምምሳል ጉዳይ ኣለዎ። ግን ብከመይ ዓይነት ኣገባቢ ንቕርቦ ኢልካ ከዓ ፈትሽካ እቲ ዘይተረእየ ዘይሓለፈ ሰብ ክሪኦ ዘለዎ ኢልካ ትገብረሎ ብከም ዓይነት መንገዲ እዩ ዝስራሕ ዘሎ። ስለዚ እቲ ምድላዋት ብዙሕ ፃዕሪ ዘድልዮ እዩ፣ ብዙሕ ምርምር ዘድልዮ እዩ። ስለዚ እሱ ጥራሕ ዘይኮነ ምስ ዝኸይድ ፅሑፋት እውን ኣሎ ብከመይ ኣገባብ ትቕርቦ። ስለዚ ነዚ ክልተ ወለዶ ዘዕግብ መደብ ንምቕራብ ኢና ንፍትን ማለት እዩ።
1: ናይ ማዕዝ ዘመስግነካ ኣቶ ኣሚነ ደግነ ርሑስ ክንያት ብኣምናፅነት ከምኡ ድማ ፅቡቅ ናይ ስራሕ ግዜ ይኮነልካ ንዓኸን ንክሎም መሳርሕትካ ንዓልኪ

0: ብደረጃ ዓለም ነዊሕ ዕድመ ምጽናሕ ከም ጸጋን ጽቡቕ ዕድልን ይዝርአ። ስለ ዝኾነ ኸዓ ኣብዚ ዓለም ዝኾነ ሰብ ነዊሕ ዓመታት ክጸንሕ ይደሊ። ብፍላይ ምስ ምሉእ ጥዕና ማለት ካብ ውሽጣውን ግዳማውን ቃንዛ ነፃ እንተኮንካ ኸዓ ዝበለጸ ማለት እዩ። እስከ ፈለማ እቲ ናይ ህይወት መሠረታዊ ባእትኡን ኣቃውሙኡን ክንርኢ ዶክተር ዘርኣብርኩ ተስፋ ማርያም ተሓጋጋዘ ፕሮፌሰር ኣብ ኮሌጅ ኦረታ ሕክምናን ስነ ፍልጠት ጥዕናን ንሞይኡን ንተመክሮ እናተኣሳሲሩ ገልጸልና እዩ።
1: መጀመርያ እቲ እርጋን ብውህታት ጀሚሩ ናብ ኣካላት ዋሕ ስርዓታት ናብ ምሉእ ሰብነት ይኸይድ። ሕጂ እቲ ዋህዮ ኩሉ ግዜ እንታይ እዩ? ሰብነትና ዋህቶ ዋህታት ውስን ዕድመ ኣሎም ሓፂር ዕድመ፣ ግን ኩሉ ግዜ እንዳተኸኸቡ ይኸዱ። ነዚ ስራሕ ነዚ መስርሕ ዘካይድ እንታይ ኣለና? ጂናት ዝበሃሉ ኣብ ውሽጢ ዋህዮ ዘለዉ ጂንስ ወይ ከዓ ንስረተ ህይወት ክንብሎም ንኽእል ኢና። ሳቶም ቶም ጂንስ ኣብ ውሽጢ ዋህዮ ኮይኖም ክሮሞዞም ዝበሃሉ ኣብ ውሽጢ ክሮሞዞም ኣዝዮም ደቀቕቲ እዮም። ብዓይኒ ይኹን እቲ ኦርዲናሪ ወይ ከዓ ንቡር ማይክሮስኮፕን ክረአይ ይክእሉ እዮም። ግን ኩሉ ንሕና እንኾኖ ካብ ወለድና እንወርሶ ተወርሶ ናይ ጥዑይ ይኹን ናይ ሕማም ናይ ጥዕና ይኹን ናይ ሕማም ኣካላትና እውን እንታይ ክመስል እዩ ንሕና እንታይ ክንመስል ኢና። ንኣብነት ምስ ሓይል ኣብ ስኻ ሕጂ ፀጉርካ ከመይ ክኸውን እዩ? ኣፍንጫኻ ከመይ ክኸውን ኢኻ? ዓይንኻ፣ ቁመትካ፣ ሕብሪ ቆርበትካ ኩሉ ብኦኦም እዩ ዝውሰን። ንሳቶም ተወርሶ ማለት እዩ፣ ካብ ወለድና ንወርሶም። እዚኦም ሕጂ እንታይ ነቲ ክስታይ እውን ንዋህታት ክመቃቀሉ ክባዝሑ

0: ኣኸ እውን ንሶም እዮም ዝውስኑ ኣለዎም ከምዚ ኮድ ዝበሃል ከምኡ ኣለዎም ሕጂ ንሶም ይውስንዎ ሕጂ እንታይ ዋህታት ድመቐል ግን ንባዕሉ እዚ ንዘለኣለም ዝኸይድ ኣይኮነት ንመቐል ናይ ዋሂሩ እሱ ንባዕሉ እውን ምስ ግዜ እንዳጎደለ እንዳተዳኸመ ይኸይድ ኣብ ውስን ዕድመ ድማ ዋህታት ምምቕቃሎም ብብዙሖም ጠጠው ኣብሉ ጠጠው እንተቢሉ ዋህዮ እንታይ ማለት እዩ እቶም ልዕሊኦም ዘሎ ኩሎም ዘክሎም ፀሓና ኣካሊታት ኣካላት ስርዓታት ሰብነት ብዓብኡ እውን ጠጠው ይብል ልቢ ኣእምሮ ብፍላይ ልቢ ጠጠው ትብል
1: ኣብራ ፈታዊ ሽሮዝነፆም ፈተውን ፅመቁ ምርከብ ኣብ ናይ ስጋ እዚ ናይ ጥለበጊዕ እንተዘይኮይኑ እዚ ስጋ ናይ ምዕራይ ስጋ ናይ ዕባራ ዝሕመኒ ዝኾነ ኮይኑ መግቢን ናዛና ኣካለ ስጋ ዝኸውን ዶሓያብናያሰቕንብል ኮይና
2: ኣይስስዕኒ ኣይበልዕኒ ኣተዓቕሙ በሊዑ ተኣኽለኒ እዩ ዝብል ብዙሕ ስዋ ይሰቲ ብዙሕ ኣረቂ ይሰትኒ ምክንያቱ ተኣኽለኒ እዩ ዝብል ዝበላዕኸዮ ሰዓት ኣርባዕተ በሊዑ ሕጂ ኣይድረርኒ ምሸት ከማይ ኢሉ ዝሓብር
3: ነዊሕ ዕድመ ምፅናሕ ምስ ብዙሕ ነገራት ዝተሓሓዝ እዩ ገለና ካብ ወለዶ ናብ ወለዶ ዝሰጋገር ተወርሶ ይንብል ገለና ድማ ናይ ፈጣረ ነገር እዩ ብምባል መደምደምታ ንህቦ ኢና እዚ ኣቦትኡ ኮይኑ ብተወሳኺ ኸ ብውልቂ ብእንወስዶ ስጉምትታት ዕድመና ኸነናውሕ ንኽእል ዶ ቅድሚኡ ግን ነቶም መሠረታውያን ባእታታት ኣካላትና ዘጥቅዑን ንሕማምን ንእርጋንን ዘቀላጥፉን እንታይ ክኾኑ ይኽእሉ
0: እቶም ጅናት ብብዙሕ ነገራት ይፅለዉ እዮም ካይ እቲ ሓደ እቲ ኣጋባብ መነባብሮ ኣጋባብ ኣናብረና ኣጋባብ ኣናብራ ክንብል ከለና ምንቅስቃሳት ነዘውትር ዶ ከም ወስዋሲ ኣካላት ኹን ኣመጋግባና ንባዕሉ እንታይ ዓይነት ኣመጋግባ ጥዑይ ኣመጋግባ ና ንምገብ ወይስ ጥዑይ ኣመጋግባ ኣይንምገብን ድቃስ ንባዕሉ እኩል ድቃስ ኣለና ዶ የብልናን ሕማማት ብደገ ዝመፅውን ሕማማት ኣለዉ ንዕኦም እቲ ናይ ምክልኻል ብቕዓት ኣሎ ዶ የሎን ሕክምና ንባዕሉ ሓደ ተኣሽሙ እዩ እቲ ማሕበራዊ መዳይ እውን ንኣብነት ዝምድናና ምስ ሰባት ኣተሓሳስባና ናይ ሂወት ኣጠማምታና ከይ ሕጉሳት ዲና ፀቕጢ ጭንቀት ኣለና ዶ እዚ ኩሉ እቲ ቴክኖሎጂ እውን ዘሎ ንባዕሉ ይፀልወና ሕጂ ብፍላይ ኣብዚ እዋን እዚ ዓይበ ፅልዋ ኣለዎ ኣብ ሂወትና ስለዚኦም ኩሎም እዚኣቶምን ከባቢ ከዓ ንባዕሉ ናይ ከባቢ ከባቢ ዓምትምታዕትልኩ ኣብ ከባቢና ሰለስተ ብውሕዱ ሰለስተ ዓይነት ፅልዋ ዝፈጥሩ ነገራት ኣለዉ ሓደ እዞም ድቀ ሂወታውያን ንብሎም ባክቴሪያ ቫይረስ ወፀተ ዝኣመሰሉ ኣለዉ እዚኣቶም ሕጂ ብግዳም ውሽጢ የጥቅዑ ሕማማት እዮም ፅሉና ማለት እዩ ካልኣይ እዞም ቀመማት ኣለዉ ኬሚካልስ ንብሎም ሳልሳይ ድማ እዚ ኣካላዊ ብከልቲ ንብሎም ከም ጨረር ጨረርታ እዚ ራጂ ኤክስሬይስ ንብሎ ጋማሬይስ ዝተፈላለዩ ጨረታታት ካብ ዝተኣሽሙ ይኹን ካብ ናይ ኒኩሌራዊ ትካላት ይኹን ሰብ ስርሖን ባህርያዊ ከዓ ካብ ፀሓይ ይኹን ንባዕሉ ሕጂ እዚ ኣልትራቫዮሌት ላይት ቢ ዝበሃል ኣሎ ኣዝዩ ሓደገኛ ኣብ ውሽጥና እውን ኣለዉ ንዕኦም ዘብሉ እዞም ፍሪ ራዲካስ ብሎም እንታይ እዩ ሰብነት እቶም ዋህታት ክከፋፈሉን መግቢ ክምገቡን ከለዉ ሓደ ሓደ ግዜ እዞም ፍሪ ራዲካልስ ዝበሃሉ ዝፍጠሩ ኣለዉ እዚኣቶምን ንጂን ክጥቅዑ ይኽእሉ ጂናት ክጥቅዑ ይኽእሉ እዚኣቶም ጂኣትዮም ኣብ ውሽጢ ዝተፈላለየ ኣካላት የጥቅዑ እዚ ንባዕሉ ትሕማምካ ነቶም ጂንስ ይፀልም ቶም ሰልስ
3: ወዲ ሰብ ፍጥር ካብ ዘበል እርጋንን ሞቱን ምስኡ ምኻይድ ድምዃነን ፍሉጥ ነገር እዩ ኣብ መጀመርያ ክሳብ ማእከላይ ዕድመ ዝበፅሕ ሰብነቱ እናጠንከረን እናደልደለን እዩ ዝኸይድ እንደገና ድማ እናንቈልቈለ ክኸይድ ይጅምር ኣብ መወዳእቱኡ ኸዓ ብሞት ይፍለዩ እዚ ኣብ ኩሉ ህይወታዊ ዘሎ መስርሕ እዩ ብሓፈሻ ክረአን ከሎ ግን ወዲ ሰብ ክሳብ ክንደይ ዕድመ ክጸንሕ ይኽእል
0: ወዲ ሰብ ስጋ ሕጂ ከባቢ 120 እቲ ዝለዓለ ዕድሜ 120 ቁሩብ ከዓ ንኻ ወስጋ 125 እቲ ዝለዓለ ወዲ ሰብ ተበፅሒ ዘሎ ታሽ ምን ሓንቲ ኢጣልያዊት ኣላ ሜትን 20 ሰያ ዘለት ዝለዓለት ባህላብ ዓለም ሕጂ ገለ ጃፓናውያን ኣብኡ ተድበፅሓ ነረን ቅድሚያ ማለት ኣብ ካረንተሊ እምበር ሓንቲ ጃፓናዊት እውን 120 ክንደና እዮም ንብልከ ግን ቁርብ ካብ 120 ዝሓለፈት እውን ነይራ የላን ብሂወት ማለት ሕጂ እታ ብሂወት ካብ ዘለዉ ግን እዛ ኢጣልያዊት እያ ሕጂ እዚ ሕጂ ህልዊ ናይ ዕድመ ገደብ እዩ ግን ወዲ ሰብ ብኣድ እዩ ትውሰን ካብኡን ላዕሊ ክከይድ ክእል ዶ ድሕር ኢልና እወ ብቴዎሬቲካሊ ወይ ከዓ ብክልሲ ሓሳብ መፅናዕቲ ውህዮታት ስራሕ ናይ ጂናት ገለ መለ ኩሉ ብመፅናዕ እንታይ ብል ወዲ ሰብ ክሳብ 150 ዕድመ ናይ ምብፃሕ ተኽእሎ ኣሎ ስለዚ ኣሎ ዝተኽእሎ ዘሎ
3: ወዲ ሰብ ኣብ ውሽጡ ብውሃዮታት ኣካሊት ስርዓታት ብግዳም ድማ እቲ ዝረአ ቅርፂ ሰብነት ዝለበሰ እዩ ንሰብነትና ብዙሓት ነገራት እዮም ዝጻረርዎ ከምቲ ሃዋስያን ማለት ድቀ ህይወታውያንን ካልእ ብግዳም ዝጽልወና ሃሰይቲ ቀመማትን ጨረራትን ምጥቃስ ይከኣል ነዚኦም ስርዓተ ምክልኻል ኣካላትና ብጉቢኡ ዝከላኸሎም ግን ንዅሎም ይቈጻጸሮ ማለት ኣይኮነን ምስ ዓለማዊ ምዕባለ ዕድመ ወዲ ሰብ እናወሰኸ እዩ ዝኸይድ ዘሎ ጽሬት ኣብ መጋግባ ብቑዕ ኣገልግሎት ሕክምናን ካልእ እንተደማሚሩ ንዕድመ ወዲ ሰብ ኣደይብዎ ኣሎ ተወርሶ ኸዓ ኣብ ቦትኡ ኮይኑ ማለት እዩ
0: እሱ ጥራይ ዘይኮነ ብመይኖት ሕማማት ክትጥቃዕ ትኽእል ኣለዎ ትወርስ ኢኻ ነይኖት ሕማማት ክትፀወር ትኽእል ዋላ ስጋብ ክንደይ ዕድመ ክትበፅሕ እውን ትኽእል እውን ካብ ሰት ስድራኻ ተወርሶ ኢኻ እዚ ተወርሶ እዩ እዚ ሓደ እዚ ግን ከምቲ ኣንተ ወይ ዝበልኮ እዚ ብሓደ ረቑሒ ጥራይ ኮን ዝተፈላለዩ ረቑሒታት ድምር ናይ ኩሎም ረቑሒታት እዩ እዚ ፍሉይ ናይ ዕድመ ስታይት እዚ ልዑል ደረጃ ክብፅሕ ዝኽእል ሓደ ካብቶም ረቑሒታት እዚ ዝብልናዮ ናቲ እዞም ጂናት ኣብ ገለ ስድራ ኣለዉ ፍሉያት ጂናት እዞም ናይ ሰረተ ፍጥረት ንብሎም ፍሉያት ኣለዉ ይመሓላለፉ ናብ ደቀም ማለት እዩ ብወለታት መሓላለፉ እዚኦም እጂ እንታይ እዩ እቲ ሰብ ድሕሪቲ ዝግባእ ኩሉ ዘማልአ ኮይኑ ዕድመ ኣዝዩ ይኸይድ ይውስኽ ሓደ ስ እዩ ካልኣይ ነገር ናይ ከባብያዊ ረቑሒታት ከባቢ ረቑሒታት ንብሎ እንታይ እዩ ፅሩይ ኣከባቢ ድሕር ኮይኑ ካብ ብከላ ንፀ ዝኾነ ወይ ከዓ ውትሑት ብከላ ዘለዎ እቶም ብከል ተዝበሉ ዝበልናዮም እዞም ዓንተ ወይ ዝጠቐስናዮም እዮም እዞም ህይወታውያን ኮኑ እዞም ኬሚካልስ እዞም ታሽሙ ካብኡ ነፃ ዝኾነ ከምኡውን ንጥዑያት ነገራት ትቃል ዓንድሓድ ኮይንካ ካብ ጨረታትትቃል ዓንድሓድ ኮይንካ እዚ ከባብያዊ ካብ ብከላ ነፃ ዝኾነ ነገራት ኩሉ ትበልዖ ትምገቦ ኤክስፖዝ ንታሽሙ ትቃልዖ ነገራት ታሽሙ እንተኮይኑ እዚ እውን ንባዕሉ ሓደ ካልእ ረቑሒ እዩ እዚኣቶም ከዓኒ እንታይ እዮም ትገብሩ ንቶም ውሽጣዊ ኣካላትና ካብ ዝኾነ መጥቃዕቲ ይከላኸልሎም የባራትዕዎም ከዓ ስለዚ ዕድመ ትውስኽ ማለት እዩ ልቢ ሓንጎል ፀላም ከቢ ገለ ኩሎም እዚኣቶም እቶም ቫይታል ኦርጋንስ ብሎም ወይ ከዓኒ ወሰንቲ ንህይወት ዝኾኑ ኣካላት ንዕኦም ይከላኸልሎም ሓይሊ ከምዝገብሩ ከምዝጥንክሩ ስለዚ ንድሕሪ ልቢ ፅቡቅ ሰሪሓ ኩሉ ኣካላት ይጥዒ ናቱ ኦክሲጅን ይረክብ ኣሎ ፀዓት ትረክብ ኣሎ ኩሉ ሳምቦ እንድሕር ጥዕየን ከዓ ንከምኡ ልክዕ
3: ጡዕያ እንደባብራ ዝበሃል ምንቅስቓስ ምግባር ትሕዝቶ ዘለዎ ዝተመጣጠነ መግቢ ምውሳድ ብዝያዳ ከም ኣሕመልቲ እንጣጢዕ ዓሳ ፍረታት ዘይተኣውሊዕ ውፅኢት ፀባ መዓርን ካልኦትን ብኣገባብ እንተወሲድና ከም በዓል ፊኖ ሽኮር ጨው ስብሒ ዝኣመሰሉ ኸዓ እንታወጊድና ካብ ዝተፈላለዩ ሕማማት ነፃ ክንከውን ንኽእል ከምኡ ውን ሙሉእ ጥዕናን ነዊሕ ዕድመን ይህልወና እኹል ዕረፍቲ ምርካብን ካብ ዝኾነ ሃሳይ ወልፊ ነፃ ምስ እንኸውንን ዕድመና ክነውሕ ዓብዪ ተኽእሎ ከም ዘሎውን ይግለጽ እዩ ብተወሳኺ
0: ሓደ ሰብ ብፍላይ ኣብ ዕብየቱ ስድራ ቤቱ ኣዕሩኽቱ መሓዙቱ ከባቢኡ ንዚ ፅቡቕ ርክብ እንድሕር ሃልይዎ ፅቡቕ ምውሳእ እንድሕር ሃልይዎ እጀቲ ኣእሙራዊ ኩነታት ኣእሙራና ንባዕሉ ሓደ ዓብ ነገር እዩ ንምንዋሕ ዕድሜና ኣዝዩ ታሽሙ እዚ ኣወንታዋ ጣምታ እንተልይካ ንመፃእ ተሓስብ ትምድብ እንተኮይንካ ዕድሜ ክኸውን እዩ ነዊሕ እዩ ምክንያቱ ንድሕሪ ፅቡቅእዚእንታይ እወታዊ ኣጠቃምታ እንተልካ እንታይ ማለት እዩ እንታይ ሂወት ምልእቲ ትስፍውቲ ኮይና ክትቅፅል እያ ዝብላ ተሓሳስብ ኣለካ ስለዚ ዕድሜ ኸውን ክነዊሕ ክእል ድሕሪ ፅቡቅ ማሕበራዊ ርክባት ሃሊካ ምስ ኩሉ ምስ ድረኻ ፅቡቅ ዝምድና ምስ ከባቢኻ ኣብ ተፈላለዩ ኩሉ ናይ ማሕበራዊ ክሳብ ትዋስኣ እንድሕሪ ኮይንካ እዚ ንባዕሉ ንዕድሜኻ ንምንዋሕ ዓብ ተር ኣለዎ ኣብዚ ሓሊ ዝነብሩ ዝያዳ እንታይ እዩ እቲ ዛሕሊ ይዕቅቦም እዩ ነቶም ነቲ ሰብነትና ነቶም ዋሒታት ሲ እቲ መስርሕ ና ክንዲቁርብ የዳናጉዮም ሞኒ ዝነውሐ ዕድመ ትፀንሕ ሙቆት እንተኮይኑ ኩሉ ግዜ ኮርስ ሎሚ ወዲ ሰብ ዳርጋ ንኸምኡውን ብፍላይ ኣብዚ ምዕብል ዓለም ንሙቆት ተቆፃፂርዎ እዩ
3: ሰባት ኣብ ሓፂር ግዜ ኣካሎም ናይ ምንቁልቋል ለውጢ ክገብር ተዓዚብና ንኸውን ኢና እዚ ዕድሚኦም ስለ ዝኣኸለ ወይ ስለ ዝኣረጉ ኢልና ንድምድሞ ኣይኮነን ብውሽጣውን ግዳማውን ፅልዋታት ብቐጥታ ስለ ዝህሰ እዮም ኣበ ሰሙናት ይኹን ኣዋርሕ ብሓንሳብ ነብሶም ዝወድቕ ከምዚኦም ዓይነት ሰባት ገለ ነገር ዝጎደሎም እዮም
0: ኣወታዊ ኣጠቃምምታ እወታዊ ኣተሓሳስባ እንተልካ ኣብ ሂወት ንባዕሉ ኣብ ምንዋሕ ዕድመ እውን ልዑል ተር ኣለዎ ከምኡ ኣጠቃምምታ ንድሕራ ኣለዎ ኣብቲ ሰብ ዕድመ እታሽምሉ ሕጂ እዞም ከምዚኦም ሰባት እዞም እወታዊ ኣጠቃምታ ዘሎዎም ከምዚ ትብሎ ዘለካ ሕጉሳት የመ ሕውሳት የመ ዋዛ ንሂወት ሲ ብታሽመዮም ድርዎ ኣይጭነቁን እዮም እዘ እቲ ምጭናቕ ንባዕሉ ኮ ሕማም እዩ ተፈልዲኻ ስትረስ እንዲና ንብሎ እዚ ምጭናቕ ከምኡታት ኣመሰለ እንታይ እዩ ታሽሙ ጥራይ ኣይኮነን ኣእሞራዊ ታሽሙ ጥራይ ኣይኮነን ሕማም ልቢ የምፅእ ሕማም ፀቕጢ ደም የምፅእ እዚኣቶም ቀተልቲ እዮም እ ካልኦት ኣካላት ውን ከም ፀላም ከብዲ ገለ መለ እውን እዚኣቶም ክጥቁዑ ይኽእሉ ብፍላይ ግን ናይ ልቢ ናይ ኣእምሮ ናይ ፀቕጢ ደም እዚኣቶም ከምፅእ ኽእል ንድሕር ሰብ ዝጭነቕ ዝሓስብ ዝንድብል ቅዛነት ዘጥቅዖ ንድሕሪ ኮይኑ ናይ ቅድም ብሕማማት ክጥቃዕ እዩ እዞም ናይ ልብን ስርዓተ ዙረት ደምን ንብሎም ብፍላይ ናይ ኣእምሮ ጭንቀት ንባዕሉ ዝተኣሽመ ምፃልካ እዩ ዕድመኻ ክሕፅር ይኽእል እዩ
4: ሕጂቲ ክንብሎ ንኽእልናይ ኣቦይ ኣብቲ ምስፋሕ ናይቲ መነባብሮ እኒ ኣብቲ መነባብሮ ቦይ ርጉእ እዩ ከምቲ ክብሎ ፀንሐ ርጉእ እዩ ኣመሓድሩ ካ ብግቡእ እዩ ዘመሓድር
0: እዞም ከምዚኦም ሰባት ሕጂ ካብዚ ናይ ፅምዋን ማሕበራዊ ተነፅሎን ኣይ ትንክፎመን እዩ ንባዕሉ ፅምዋን ማሕበራዊ ትነፅሎን ዕድመኻ ይሕፅረልካ ስለምንታይ ኣብ ጭንቀት ኣብ ቅዛነት ኣብ ተፈላለዩ ሕማማት ተኣቱ ካብ ሰብ ትነፅኢልካ ቅዛነት ንባዕሉ ሓደ ዓበይ ሕማም እዩ ሕማም ናይ ኣእምሮ እዩ ኣብኡ እውን ኣብዞም ከምዞም ኣልዛይመር ዝበሃል እዚ ሕማም ኣልዛይመር ማለት እዩ ሕጂ ናይ ሕማም ረሲዕ እሱ ንባዕሉ ሕጂ ነቶም ነቲ ስርዓተ መትኒ ዘነርቨስ ሲስተም ይጥቀዕ ስለ ዝኾነ ኣእምሮን ኩሎም እዚኣቶም እንዳተዳኸሙ ይኸዱ ሞኒ ኣብ መወዳእታ ናብ ሞት ክብፅሕ ክኽእል እዩ
3: ንእርጋን ኣቐዲምካ ኢኻ ክትዳለወላ ዘለካ ቅድሚ ኣካላት ምድካሙ ዝተፈላለዩ ክንክናት እናገበርካ እንተ መፂኻ ቀጻልነት ክህልዉ ይኽእል እዩ ኣብ ዝተወሰነ ግዜ ጥራይ ኣካላትካ ክትከናኸን ምፍታን ግን ጽቡቕ እኳ ተኾነ ውሑስ እዩ ክንብሎ ግን ኣይከኣልን እዩ ነዊሕ ዕድመ ምጽናሕ ናይ ብዙሓት ነገራት ውህሉል ዕየ እዩ ክኸውን ዝኽእል
5: እንታይ ተዘውትራ ቦይ መግብን እዚ ማዕርን ጠስምን ተወስኾ ውፅኢት ፀባ ጠስሚ ብመግቢ ወስዶ ብምስታይ ካ ወስዶ ጉበያ ገይሩ ብንጎ ፈውሳዓሶ ኢሉ በዛ ጉበያ ማይነሰት የላ በዚኣ ብኣ ውድእ ንጎ እዚ ሂወት እዚ ብፍላይ ኣብዚ ኣነ ኣብዚ ዕድመ ድብለካ ዘለኹ ኣነ ደርከብ ኩሉ ግዜ እዚ ትጭቡጥ ሓበሬታ እዩ ማለት እዩ መዓር እውን እንተኾነ በዛ ስልጣና ናይ ፀብሒ ንእሽተይ እንተኾነ ክውዳእ ትኽእለሉ ግዜ እውን ነይሩ እዩ ኣብቲ ግዜ እዚ
0: ካልኣይ ነገር እንታይ ኣሎ ምስጋና ከዘውትር ኣሎ ወዲ ሰብ እቲ ብትዝረኸቦ ምስጋና ተዘውትር እንድሕር ኮይንካ እቲ ኣወንታዊ ዝረኸብካዮ ኣወታዊ ነገራት ኣብ ሂወትካ ንሱ ትዝክር ሞ ኩሉ ግዜ ሕጉስ ትኸውን ሳለሳይ ፍሽኽታ ዘውትር ይብለካ ፍሽኽታ ምስ ኩሉ ሰብ ፍሽክታት ዘውትር ሰባት ክትረክበል ኣነት ድኳን ድሕሪ ከይድካ ክትብል ትዕልል ምስኦም ፅቡፅቡቑ ኣብ ሕክምና ክትፅበ ከለካ ምስቶም ከባቢ ዘሎ ፅቡቕ ትዕልል ኣብ እንዳ ሻሂ እንዳገለ ከይድካ ትዕልል ኣውቶቡስ ክትፅበ ከለካ ምስ ሰባት ዝረከብካዮ ምሲ በቃ ብፍሽክታን ፅቡቕ ዕላለ ንርካ ንርእስኻ ሕጉስ ኢኻ ንስኻ ትሕጎስ ንሰብ ተሕጉስ ካልእ ኣብ ማሕበራዊ እዚ ክለባት ዋለ ገለ መለ ኣብኡ ትሳተፍ እንታይ ማለት እየ ማሕበራት እቶ ናይ ቦት ናይ መፅሓፍቲ ክለብ ክኸውን ይኽእል ናይ ስፖርት ክለብ ክኸውን ይኽእል ወይ ካልእ ናይ ዕቁብ ማሕበር ድዩ ናይ ገለ ኮታት ምስ ሰባት ትራኸበሉ ትዘናግዓሉ ምክንያቱ ምስ ናትካ ተመሳሳለ ኣተሓሳስባን ኣረኣያን ዘለዎም ሰባት ትራኸብ ኢኻ ስለዚ ሓንኮልካ ኩሉ ግዜ ካብ ጭንቀትን ካብ ዝታይ ነፃ ኸውን ካልእ እንታይ እዩ ኣብ ሃይማኖት እውን እምነት ንባዕሉ ዓብዪ ነገር እዩ ኣብታ ናይ ሃይማኖትካ ከይ ትካላት እውን ኣብኡን ትሳተፍ ኣብኡ ኣዘውትር ተሳተፍ ናቲ ኣብኡ ተመሳሳሊ ብዙሕ ነጥፍታት እዩ ዝካየድ ተሳተፍ ድኻታ ትሓግዝ ሰባት እንዳር ሓጊዝካ ንኻ ዓብዪ ዕጋበት እዩ ዝህበካ ካልእ ወለንታዊ ሓገዛት እውን ንኣብነት ፍልጠት እንተልካ ንሰባት ኣካፍል ዝኾነ ሓገዛት እንተልካ ዓቕሚ እንተልካ እውን ትሕግዝ ንባዕሉ እዚ ንሕጋዝን ሰባት ዓብዪ ክስታ እዩ ናብ ሰባት ብፃሕ ናብ ቤተሰብካ ናብ ኣዕርክቶ ኬድካ ብፃሕ ኣዕልል ተዘናጋዕ ብኣንፃር እውን ኣዕርክትካ ቤተሰብካ ክበፅሑካ ዓድሞም ኣተባብዓዮም መፂኦም ክዕልልካ ንባዕሉ እዚ ንባዕሉ ብፍላይ ዓበይቲ ሰባት ካብዚ ዝቕዛነ ተነፅሎ ፅምዋ የናግፎም እዩ ንዓኻ ባህ ዝብለካ ነገራት ከዓ ክትገብር ኣለካ መፅሓፍ ክኸውን ይኽእል ኣትክልቲ ገለ ምግባር ዕንበባት ክኸውን ይኽእል ገለ ምግባር ክኸውን ይኽእል ወይ ከዓ ኣለው ገለ ሰባት እውን ገለ ሓኮት ዝብሉ እዚ ሆቢስ ዝበሃል ማለት እዩ ዝተፈላለዩ ከምኡውን ክህልወካ ኣሎ ምክንያቱ እቲ ሓንጎልካ ሲ ኩሉ ግዜ ትሑዝ ክትገብሮ ኣለካ ማለት እዩ
3: ብዛዕባ እዚ ኣርእስቲ ጎስጓሳት ምክያድ ኣገዳሲ ምዃን እዩ ዶክተር ዘረኣብርኹ ዝገለጽ ሰባት ክንዲ እቲ ዝሰምዕዎ ዝረኣይዎን ዝፈለጥዎን እዮም ተመክሮኦም ዝዓቢ ኣብዚ ዓውዲ ጎስጓስ እንተኣካይድና ድማ ሰባት ክሳብቲ ብሂወት ዘለና ጥዕናና ንምሕላው ካብኡ ሓሊፉ እውን ነዊሕ ዕድመ ምእንቲ ክንጸንሕ ኣካላት ንኣበ ምክንኻድ ንጡፋትን ንቑሓትን ክገብረና ይኽእል እዩ ይበል
0: ኣብ ሕብረተሰብና እቲ ውሉድ ንወላድኡ ይኣሊ ናናት ኣብቲ መዕብል ዓለም ካል እዩ ይኣሊ ካኣልዮ ግን ኣፍልጦ ክህልዎ ኣሎ ብዙሕ ግዜ ብጉጉይ ኣተኣላለያ ከይ እንታይ ሽሙ ባእሲ ምስ ወለድን ውሉዳትን ኣለዉ እቶም ወለዲ ኣብዘይ ዕድሚኦም ይሓልፉ ኣብዘይ ሕማሞም ይወድቁ ሰኣን ኣተኣላለያ ግን ፍልጠት ሰኣን ፍልጠት ናይ ኣተኣላለያ ማለት እየ እዚ ክህሉ ግን ከይ ጎስጓሳት ክካየድ ኣለዎ መስለን ብኩሉ መዳይ ከይ ብወገን ሕክምና ብወገን ዝመዓከናት ዜና ብወገን ቲ ማሕበራዊ ንባዕሉ ማሕበራዊ ሚኒስትሪ እየን ሰብኣዊ ድሕነትን እዚ ዓብ ተረክልዎ ዝግበኦ ምናቱ ዝያዳ ሓላፍነት ምስ እዩ ንኣብነት ናይዚኦም ከምዚኦም ተሰኪሙ ዘሎ
3: ደጊም ዝተረፈ የለን ክመውት ካብዚ ዓለም ንሓዋሩ ክፍለየ እናበልካ ምሕሳብን ምጭናቕን ንባዕሉ ንሞት ዘቀላጥፍ ባእታ እዩ ካብ ፅምዋ ምግልጋል ተዘክሮታትካ ከተሐድስ ምፍጣን ኣወንታዊ ሓሳብ ምሕሳብ ምንቅስቓስ ዝሕጉሰካን ዘድልየካን ነገር ምስማዓን ምርኣይን ቁጥዐ ምውጋድ ገዳፍ ምዃን ኣሻቐልቲ ዛዕባታት ምውጋድ ቀጻሊ ሕክምናዊ ክትትል ምግባር ለጋስ ምዃንን ካልእን ዕድመ ኸናዊሕ ዝኽእሉ ገለ ካብቶም ረቋሒታት እዮም
2: ዘረብኦም ጥሉል ምኽሮም ጥሉል እዩ ፅቡቕ ኢና ተናቢርና እሶም እዚኣ መዓልቲ ድን ገይረ ኣነ እዚኣ መዓልቲ ገይረ እዚ ከዓ ይኣክል እዋ እንታይ ኮንብሎ ንኣምላኽ እሞ
3: ተወሳኺ እዚ ክበሃል ዝጸንሐ ህይወትና ውሕስቲ ክትከውን ኣብ ዓለም ክሳብ ዘለና ጥዑይ ኤርጋን ክነስተማቕር ከይኣረግናን ምስ ኣረግናን ክንገብሮ ዘለና ነፍሰ ክንክን ንኽንፈለጥ ዕድሜና ኽነናውሕ ብሞያውያን ዝተዳለዉ ጽሑፋት ሃሰስ ምባልን ንትሕዝትዎ ኣብ ጥቕምና ንምውዓል ምጽዓርን እውን መመላእታ እዚ ኸነዕለሉ ዝጸናሕና እዩ ብዛዕባ እዚ ኣርእስቲ ዝተሰነዱ ሃሰስ ምባል ኣገዳሲ እዩ
0: ኣነ ንባዕለ እውን ናብ ከምኡ ገጸ ይኸይድ ስለ ዘለኹ ንዓየ መጀመርያታ መጽሓፍ ከምብባ ጀሚረ ካብኡ ግን እዚኣስ ካብ በይነ ዝጥቀመላ

ስለምንታይ እዚ ህዝቢ ነቲ ቅድሚ ሕጂ ብዛዕባ እዚ ኣፍልጦ የለን፣ ብዛዕባ እዚ ዝወፀ ዝተፃሕፈ ነገር የለን፣ ዳርጋ ዝተረስዐ ኣርእስቲ እዩ ክንብሎ ንኽእል ኢና። ኣቓልቦ ዘይተገብሩ ሕጂ ግን እዚኣ ከምኡ ምኽርን ምዕዶን ትህብ ከይ ነቶም ተኣለይቲ ጥራይ ደይኮነ ንኣለይቲ እውን ኣለይቲ እውን ንስድሮኦም ከመይ ገይሮም ንስድሮኦም ክኣልዩ ከለዉ እንታይ እንታይ ክገብሩ ኣለዎም ንባዕሉ መምርሒታት ኣለዋ ንኩሉ ትጠቅም እያ።

0: ክብራ ተኸታተልትና መደባትና ገና ቀፃሊ እዩ ዘሎ ከምቲ ኣብ መእተዊ መደብና ዝሓበርናዮ ድማ ሕጂ ድማ ኣብ ክፍሊ ጋዜጣ ተረኺብና ኣብዚ ውሽጢ ዝሰርሑ ዘለዉ ኣባላት ምድላዋት በዓል ናፅነት ከመይ ከም ዘለዎ ንዖምን ክንሓቶም ኢና።
1: ሕራይ ምሉእ ሽመይ ኣብርሃም ዘርአ ወዲ ሃለቃ ባሃል ኣብ ክፍሊ ጋዜጣ ሓዳሲ ኤርትራ ድማ ሰርሐ። ኣነ ከም ኣዳላዊ ዓምድን ባህልን ስነ ጥበብን እየ ነረ። ሕጂ ኣብዚ ሕጂ ሰዓት ከዓ ኣዳላዊ ዓምዲ ቀለ መሕተት ከምኡ ድማ ሪፖርታጃት ዝተፈላለዩ ዓይነት ሪፖርታጃት ዓንቀጻት ኮይነ ይሰርሕ ኣለኹ። ፈለማ ኣብ ቅድሚያት ናፅነት ብምህላውና ንመላእ ህዝቢ ኤርትራ ኣብ ውሽጥና ኣብ ደገን ርሑስ በዓል ቅድሚያት ናፅነት ክኾነሉ ይምነ። ንኩሎም መሳርሕተይ ኣባላት ሚኒስትሪ ዜና ብዕብዩ ብዕብዩ ድማ ነቲ ዓንዲ ሓፂን ኮይኑ ኣብ ወሳናስን ሃገር ኣብ ድፋዓት ኮይኑ ሃገር ዝሕሉን ዝከናኸንን ዘሎ ጅግና ሰራዊትና ርሑስ ቅንያት ናፅነት ወይ ድማ በዓል ናፅነትና ክኾነሉ ይምነ ማለት እዩ። ብሓፈሻ ምድላዋት ቅንያት ናፅነት መፅእ ኣሎ። ኩሉ ግዜ ናፅነትና ክመፅእ ከሎ ኩልና ከም ህዝቢ ኤርትራ እታ ናፅነትና ታዛ ዓብየት ኣውደ ኣመትና ርእሲ ኣውደ ኣመት ወይ ድማ ልዕልቲን ክብርትን በዓልና ስለ ዝኾነት ህዝቢ ኤርትራ ዓብዪ ንእሽተዩ መንእሰዩ ብልዑል ምድላዋት እዩ ዝፅበያ ወይ ተሃንቲ እዩ ዝፅበያ። ምክንያቱ ልዕሊኣ ሕልፈይ ንፅፈይ ኢሉ ዝሪኦ ነገር ስለ ዘይብሉ፣ ምክንያቱ ቅድሚኡ ዝነበረ መድረኻት ወይ መዋዕላት ናይ መግዛእትን ኣደራዕን ሕሰምን ዝሓለፎ ስለ ዝኾነ ነዛ በዓል እዚኣ ድማ ካብ ነዊሓት ሒዙ ምሽፍሻፋት እዩ ዝገብረላ። ስለዚ ልዕሊ ኣሰርዖ ነገር ስለ ዘየብሉ፣ ምክንያቱ ንስለ ናፅነቱ ዝኸፈሎ ዋጋ ዝሓለፈ ሓሰራ መከራ ኣንዳዕድዑ ከም ከብዲ ኢዱ ስለ ዝፈልጦ፣ ስለዚ ነዛ በዓል እዚኣ ልዑል ምድላዋት እዩ ዝገብረላ። ስለዚ ንሕና ድማ ከም ጋዜጠኛታት ማለት እዩ ነዚ በዓል እዚ ዝያዳ ናብቲ ህዝቢ ንክባፃሕ ናብ ኩሉ መላእ ዓለም እቲ ህዝቢ ዝገብሮ ንጥፈታት ወይ ንበዓልና ፅምነቱ ዘንፀባርቆ ነገራት ንክንሕልፍ ወይ ድማ ብቴሌቭዥን ይኹን ብጋዜጣ ይኹን ብሬድዮ ይኹን ኩላትና ኣብ ተመደብናሉ ንሰርሕ ማለት እዩ። ሕጂ ነዚ ከዓ ብልዕሊ ምድላዋት ንሕና ከዓ ከም ጋዜጠኛታት ከዓ ነቲ ህዝቢ

0: ናኩሉ ዝገብሮ ንጥፈታት ንእሽቶ ይኹን ዓበይቲ ኩሉ ንስለና ፅምነቱ ዝገብሮ ምድላዋት ዓበይቲ ስለ ዝኾነ ናብ ህዝቢ ንምብፃሕ ናብ መላእ ዓለም ንምብፃሕ ከ ንሸባሸብን ንሰርሕን ኣለና ብልዕል ወኒ ደስ ኢሉ ናብ ፍሳ ምክንያቱ ናብ ናፅነትና ኣብ ናፅነት ዘይሕጎስ ህዝቢ ኤርትራ እውን ስለ ዘይብልና ማለት እዩ ካብ ነፍሰይ ጀሚርካ ኩሉ ንናፅነቱ እዩ ዝውፍ እዮ ኩሉ ሂወትና እውን ንስለዚ ሃገር ንስለዚ ህዝቢ ምንባርና ክውሕስ ንድሕርቲ ኮይኑ ንዓ ስለ ንኸፍሎ ስለዚ ንናፅነትና ክንከናኸን ግድን ስለ ዝኾነ ልዑል ምድላዋት ንገብር ኣለና ማለት እዩ ኩሉ ንናፅነት ዘበለ ወይ ዘካተተ ወይ ድማ ዘማእኸለ ነገራት ሕጂ ንተፈላለዩ ዓንቀፃት ይኹን ተፈላለዩ ቃለ መሕተታት ኮታ ዝተፈላለየ ትሕዝቶ ዘለዎም ንባዕል ናፅነትና ዘንፀባርቑ ዘካተቱ ትሕዝቶታት ኣብ ምድላው ኣብ ምፅፋፍ ኢና ንርከብ ዘለና ህዝቢ ከዓ ከምዚ ዝበልኩ ከዓ ኩሉ ብወገን ስነጥበባዊ መሰናድኦታት ዝተፈላለየ ካርኒቫላት ኮማውዳሳት ካልእ ነገራት ንናፅነቱ ይዳሎ ስለ ዘሎ ንሕና ከዓ በቲ ዝግባእ በቲ ዝዓቕምና ማለት እዩ ንሕና ከም ጋዜጠኛታት ከዓ ኣብ ፅዑቅ ስራሕ ኣለና ማለት እዩ ካብ መሳርሕትና ሓለፍትና ኩሎም ማለት እዩ ልዑል ምደባት ንገብር ኣለና
1: ራይ ኣዝየ ዘመስለካ ወዳለካ ደጊመ ርሑስ ቅንያት በዓል ናፅነት ሰናይ ናይ ስራሕ ግዜ ከም ኒኤልካ
0: ራይ ንኩላትና ርሑስ በዓል ናፅነት ትግበረልና
1: ክቡራት ተኸታተልትና ትሕዝቶታት መደማእገር ገና ቀፃሊ ዘሎ ሕጂ ድማ ናብታ ስዒባ ተቐሪባ ዘላ ትሕዝቶ መደማእገር ከስክረኩም

0: ሕዳጋት ሓዳስ መሰልሰል ዲብ ኤሪ ቲቪ እትውቃት ቅሩብ
1: ወለል ወዲኮ ክፈገርኩ ግሪደይ ኮል ብኣዳም ከማን ግሪደይ ግልትፋነዮም ትንሻ ኣሎ
0: ሕዳጋት ሓዳስ መሰልሰል ዲብ ኤሪ ቲቪ እትውቃት ቅሩብ

0: ሓ ኮሰወርና ምስሊ ጀሪካ ንለምፀጥ ክልስ ወሪለ ዝተርፋ ከላስ ግልሚ እሊህየነ ፉንቱ ክነ ኣዳሉ እየ ንደቤልካ ክልተምፃእ ሓርብት ክተምፃእ ኣላካ ሸግዒት ተምፃእ ኣላካ ልባሶም ነብሱ ደባትዮ ወልዮም ሸረውና ወልዮ ኣዘሊ ኩሉ መሻክል ሰበት ከዓ ናይ ሴቲ ምሽክለት ኣላ ናይ ኣማክን ግልሚ ኣማክን ከም ኣርብዒናት ይፀናሓካን ካሊእ ሴቲ ድንብሎ ነብሱ ለስወር በዲር ብላካ ተዓልኮ ሓቲ ስውረት ናይ ባሕር ናይ ባህላክ ነኩራ ግልቲ ሰውር ሓወጋእካ ኦም ነኽራ ሃርባሕ ከምብሉ ህለና ዝነበረሊ ድብኣያት ክትሰውር ነኩራ ንወሳ ገይእ ግልቲ ግሳ ተዓብ ይቀደርናኒ ግስካማ ንገቢል ኣንያት ከም በዲሩ ይሃላኒ ኣዘ ቀረርዕ ችሉ ብለካ ኣልኩ ሓቲ ዕፈ እብሱስ ቀሊለ ቀረርጭ ስዋርላ ከወናሃላ ድብል ቅራጭ ናባል ቤት ቅራጭ ጥዋሎት ቅራጭ ሓቲ ሲ ሓተሊ ዓደድላ ልዩ ረአዩ ግልሚ ኣማክን እንዳሓበርና ሓበስ ዲብ ጥዋሎት ኣላ ከብድ ቤት በለጥ እዚ ኩሉ ምን ባሕር እንተፈግር ኣርጊጎ ለተዓደል ህርብ እዚ ቀሊል ይኮን ስወረደ መናመረ ረቡ ዓፈ ኣለናይ ፍላናት ውድ ኣለና ርዒናት ብልብሎብላእተ ዲቦም ለባሎ ኒታት ሊበል ቀድር ላኪን ኩሉ ተቀየራ እላሓቋ ሓዘካ ኒ ላእካን ኩሉ ግትድቦ ኣላ እንተደባእካ ሁ ናይካ ልባስ ናይካ እክል ናይካ እሊግልተለ ዲባኣላ ብል እንተደባእካሁ ልሻቃ ቀድር ላኪን እቱ ናይ ባጀት እልዩ እዚኣት ዝሓዘ ግልሚ በዓል ድካን ምድካኑ ተብሩቱ ዓፍሺ ኩሉ ልትወርካ ኣላሉ ልልበሳ ኣላሉ ሊታት እዚ ቀሊል ይኮን ከን ደግስካ በራ ደግስካ ምግባርልትሉ ደቀባ ኣልያ
1: ኣለማ ሄኒ ዲ ፍልም ዳምር ላዓላ ብብዙሕ መታክል ላ ሳትፈካ ግልሚ ምንባሕር እንዳእንበተት ካ ዲበር ፈግር ውምነበር ሄኒ በርዱ ሙጅተማዕ እንደእተየት ከዲብ እርቲ ሸፈቲት ለነብሩ ግል ስወር ዓላ ግላ ብዙሕ መታክል ዓላ ግላ ሰራሓ ግልሚ ዘላ ፈንቲያ ዲብ ፍልም ዳምር መታክል ናይ ለስወር ለሳድፋ ዓላ ኣካናት ላዝም ግልምሰል ሰበት ብዲቡ ዲብ ባሕር እንዳእንበተት ምሳጅኒን ምን ባሕር እንደፈግረው ከዲ ብሩር ሓርማ ዲብ ሰምሃር ኩሉ ሉ እንዳሓልፈው ከዲብ ከረን እናመፀው ከምን ሓዲስ ሰምሃር ላቃብሎ ሰበት ዓለው ግና ዲብ ናይ ኮንቲኒቲ ልግባ ዲብ ናይ ለኣካናት ለሕርያን ለኣካን ለተሓርዩ በርዱ ብዙሕ ስዑበት ናይ ሽቆል ዓላግሉ ግልግባእ ሰበት ኣላግሉ ላኪን ኩሉ ጅህድ ኣመት ኩሎ ምስሊ ብሕበር ሰበት ተዕበት እግሉ ሕበር ሰበት ጅህድ ወደየት እግሉ ብመስሊ ና ልግባ ወሸዓብ ለድቡ ትመፅእ ልግባ እብል እልመታክል ል እንዳሓልፈት እትላ ክምሰልባ ፅሓት ፍልም ኣዘየት ንሕናይ ኣትማምና እንደቤልና ንዓርፍ ድቡ ወቅት ኣዘየት ባፅሕት ለለየት ማለት
2: እቲ ኣማክን ለቤልካ ኣውህየ ሴቲን ገላእስ ማይ ሸዋረ ወኣሻይር ለእተመንካ ከዲሊ ምግብቲ ይበል ቀድር
0: ገለ በስእንደይትርዮ ኣልሕልፈካ ብዙሕ ማለቦን ላኪን ዓደድላ ከባተቱ ናይ ኣማክን እል ትብሉ ምኑ ምኑ ክትደገግ ብዙሕ ትላ ልትወደ ከዚ ጭምብያ መፅእ ኣክረቱ መስግድ ሓ ኮሪካ ድዮ መስግድ ድባ ፅቀ እንደበሎም ተሃገብሎ እብሎሂ ኣሉ ወዲና ከብድላ መዲነት ሓኳኣትናኹም ላኪን ኩሉ ትግልእቲ ድና ዓረትቱ ጎማቱ ባሎታቱ በኑቱ ኣዳም ነውሱ እብሎሂ
3: ካርዕ
0: ኣቱቱ ገላገለ ላዝማን ኣማኖም ኣለ ሓቆም ኣለው ከምሰሎ ግል ይበሎ ላኪን ዓደዳ ኣለማ ከባደት ላይላ ሴቲን ምሽክለት
2: ተማም ዲኢልል ሃደካሁ ልባስ እየ ከፋዕላ ልባስ ቀዳም ረከብኩም ምኢፋልኩም ጠብዓን ለበብስ ልጥቀየር ሃላ ናይ ለወክድለይ ኣላት ወልባስ ክልቲ ርከበል ዓላ መሻክል
0: እዚ ልባስ ዓደላ ማቅደረትና ወዴና ትብል ስወር ሃላ ናይ በዲር ናይ ኣበውነ ናይ ሰማዲት ልወድዎ ብልምህም በለህ የነ ነቕስ ኣበታላ ላዝመንቱ በልግልግደ ግልሚ ዓላ ናይ በዲር ለበብስ ናይ በዲር ኣሊ ሓተ ሕብር ኦር ሕብርቱ መኩሉ ዲባ ኣነስ ንእየ ድብል የና ልውየተን ሓቲ ሕብርቱ ሓተ ብዙሓሉ የላንሉ ካራሊ ረጦ ሊታት ናይ ሸየም ወናይ መሃያት ብልሻ ክዕለም ነር እንዲኮን እሊ ገንበት እደ መሃይ ወሊታት ዝብሉ ደዋቲ እቱቱ ገለ ሕብር እንዳልባስካ እንዳስተየካ ወሊታት ወድዮ ብልምህም ምስላ ብዝሐድወል ሓተ ገቢ መራዲ ብልባስ ብዙሕ ዘተሃጎ ይመስለኒ ላኪን ኣዝመና ኣላ ኣልባስ ላ ሰማላ መብዛሕቶም ናሓሮም ብራቁ ወስርዋን ወሰማዲት ወሊታት ቡን ትናፋዓና እግልሚ በለሊት ትብል ድህለካ ጀዲድ ግቲደ ይክሉካ ምሽክለት ብላ ኣብ ጀዲድ ዋላ ምን ትዛበዩማ ኩሉ ኣዳም ካብማ ቤጫት ጀዲድ ግልግበ ቀድን ተላይ ተላይቱ ብባ ስርስሑ ወሊታት ብልመም ገነስ ብዙሕ ልብልባስ ወደና ለንርአየ ኣላ እየ
2: ተማም ሰይድ መሓመድ ኣሳናይ ፍልም ዳምር እግልሱ ከፈፍል መሽተማዕ ትሻቃ ጠብዓን ፍልም ናዩ ጅምሁር ቡ ግልስዎም ከፈፍል መሽተማዕና ትሻቃ
0: ኩሉ ሸዓብ ትግሬት ኩሉ ሸዓብ ትግሬት ላሻቀላ ሰመናመራ ከም ታሪክ ታሪክ ኣባውናቱ ዲብሓቀት ለትበገሶ ኣደም ለምንባሓር ዲባላ ዓፋር ትግርኛ ሃርበው ባሓለሉ ወደው ኣለዎ ዘላ ታሪክ ጉልኩልኩ ትብለልብልለይትብናይ ፍላን ናይ ዕልታን ዝብሉ ኣለቡን እላ ብላ ዲባላ ሕጀት እንዳ መፅእ ኣዘላ ለሕጀት ምን ኩሉ ሓወ ገብኣ ፍልም የ ኩሉ ሸዓብ ትግራይ ትግራይት ወብዕድ ከማን ነብስ ላ ትግርኛ ወላ ብዕዳት ቁመያትና ታብዕዎ ትላ ፍልም መናመራ ዲቡ እላ ናይ መንሱም ላ ናይ ሰብታይትል ትብል ክቱብ እዩ ወደይኩም ለልብል ኣላሃላ ባ ሴም ዓለ ብዕድ ትግርኛ ወሊታት ዝሰምዕ ብልምእም ኣና ከም ኣሊ ብዙሕ ሸዲድቲ ይብል ኣፍላም ንሪኦ ዝብል ና ብዙሕ ኣፍላም ናይ ቱርኪ ወሊታት እንደርአና ከማ ንተርጅመ ኣለና ዘ ዲብሊ ኣሕሰን ብዙሕ ብላሃጀት ምንገቢ ደብላጃ ቮይስ ኦቨር ብንገቢ ህቱ ኣልወት እንዲኮን ሰብታይትል ንብሱ ኣብ ሓጪር ማራ ልሕጨር ሃለሉ ብዙሕ ሽቁል ትለለት ሓዝዮ ዓይነት መቕደረት ለቡ እንዲኮን ክኒ ክቱብ እንዳርዮምካ ለስወር ሓልፉን ከግላ ቅራእት ትርኢ እዚ ዕብላ ትርእዮ ይብለካ ግላ ክቱብ በስ እንደርአ ለሱረት እንደይረአ ግልሕለፍቲ እዚ ኣሓሰን ግእዝቱ ብዙሕ ትግራይቲ ኩሉ ኣካን ሃላ ምን ላኣመ ዋሓር ዝያድ ግልኣልሉ ደዎ እንደሰምዓው ኩሉ ድረሶም ኑ ሎም
2: ሰብታይትላዝሚ
0: ይኮን
2: ፍልም ዳምር ዳምር ትብለ ልብል ወዳምር እየ ድጌቱ ለስሜት ኮፋ ሓርኩማ ወኮፎ መፀት
0: ዳምር ድጌቱ ዓድ ሓድርቱ ዓድ ኩሉ ንዋዩ ሽሙ ዩ ወሊቱ ዳምር ዓድ ምለና ወጠን ንሕና ተርጀመት ዘ ወጠን ለክልሚ ስያሰት ብዲባ ሻም ብዲባ እሊ ብዲባ ዓደላ መቕደረትና ዋድያ ምለና ዳምር እዘ ኤርትርያ እምብል ኣለና ማለት እዩ ድርያ ስያሰታ ብዲቡ ግልሚ ሕና ኣኽሪ ተኣሰሮ ድብህለው ኣበውና ግል ሃይለ ስላሰ ኣሉ ከም መፅያት ግል መድሓራት ናይ ፈደረሽን መፅያ ኣሎም ለጥቃወሙ ዓለው ኣስረዎም ለሓቂቀቱ ኣደ ብል ሓምዶም ሎም ታሪክ ለከትበው ቀደምላ ከራ ኣለምሰገድ እቱታት ምኑ ላሉ ና ኣለምሰገድ ኬጥባይ መምህር ኣለምሰገድ እሊ ነፍሰ ፈደሬሽን ግል መድሓራት ከም መፅሕቶም ሰበት ዝጥቃወሙ ዓለ ኤርትርያ ናይ ሕርዮ ሰበል ብላዓለው ቱ ተኣሰረው ከእደ ኣዳምር ሓጥዓት ወጣንታ ኤርትርያታ ናይ ዓድ ናይ ንወያይ ወናይ እሊታት ማሕደሮቱ እዚ ኤርትርያት ክናየት ዓድ መለና ኣይዋ እዚ ዳምር ወጠን ማለት ናትና ግላ ዓድ ዲብላ ዓድ ዘገቢእ ምሽ ዓድ ሓድር ኣድሕደ መክር ኣድሕደ ኣልወደ እሊታት ኣልወደ ዳምር እልየኒ ወጠን ወጠን ኣ ስያሰት ብላ ዝተሃገበሉ ሻም ብሎ ይሃላ ዓዳት ብሎ ይሃላ እቕትሳድ ብሎ ይሃላ ብ ናይ ጀራዲን ወሊዩ እሉ ኩሉ ሓርስ ሃላ እዚ ለግል ወጣን ስሜት ሃይባማ ኣለና ልብረአይቱ
2: ተማም ሰይድ መሓመድ ኣሳናይ ክነሎ መሰል ቅሳስ ግል ሓሰወሰ ምግኒ ደበና ትብል كله كففل مجتمع بهلاتنا
0: شاب شاب اللي قمنا صار له

ዝኸበርኩም ተኸታተልትና ናይ ሎሚ ትሕሶና ኣብዚ ተዛዚሙ ኣለዎ። ኣብዚ መፅሶምን ብካል ትሕሶ ኢና ክንራኸብ ክሳብ ሽዑ ሰሰናይ ብሮ ቅና እናበልኩ ቅድሚ ምስንባተይ ምሳኹም ፅንሕና ጋዜጠኛ ሳምራይ ቲቪ ከምኡ ድማ ሰኣላይ ቢንያም ኣሮን ብምኻይና ሕጂ ድማ ናብ ዝተረፉ መርባት ኤሪ ቲቪ እነስክረኩም ደጊምና ርሑስ ቅንያት በዓል ናፅነት

0: ሰላም ከመይ ቀኒኹም ዝኸበርኩም ተኸታተልቲ ዶክተራት ኣብ ስቱድዮ መደብና ንጅምር ኣለና። ናይ ሎሚ ዛዕባ ዶክተራት ኣብ ስቱድዮ ዘይስሩ ኣስናን ዝምልከት እዩ ክኸውን ዕዱም ካሻና ኣብ ስቱድዮ ኣብ ስቱድዮ ዓዲምናዮ ዘለና ዶክተር ሳይሞን ለባሲ ዶክተር ሳይሞን ሓኪም ስኒ እዩ። ዕድሜና ክቢርካ ብምምፃእካ ብስም ኩሎም ተኸታተልቲ ነመስግነካ ዶክተር ሳይሞን። ዘይስሩ ኣስናን እዩ እቲ ዛዕባ ናይ ሎሚ። ዘይስሩ ኣስናን ክበሃል እንከሎ እንታይ ማለት እዩ?
1: ስለሞን መጀመርታ ቴንክ ዩ ነቲ ዕድመ ምቕፃል። እቲ ደይ ስሩዕ ኣስናን ክንብል ከለና መጀመርታ ስሩዕ እንታይ እዩ ክንፈልጥ ኣለና ማለት እዩ። ሶ እቲ ስሩዕ ስኒ ዝበሃል ኩሉ ኣስናን ላዕለዋይን ታሕተዋይን ብሓደ ክገጥም ከሎ ማለት እዩ። ሓደ ካብቲ ባህሪማት ካልኣይ እቲ ላዕለዋይ ስኒ ኩሉ ግዜ ነቲ ታሕተዋይ ስኒ ናይ ሓደ ክሳብ 2 ሚሜ ኣብ ቅድሚት ማለት እዩ ፍንትት ክብል ከሎ ማለት እዩ። ኣብ ድሕሪቱን እቲ ላዕለዋይ ስኒ ደገ ወፅእ ድብል ማለት እዩ። ካልእ እቲ ኣስናን እውን ምስቲ ደገ ደሎ ከንፈ

0: ናድዩ መጉርትና ድዩ ሲሜትሪካል ማለት ሪሌሽንሽፕ ናቱ ናቱ ዝምድና ሲ ዝሰማማዕ ክኸውን ከሎ እዚ ሕጂ እቲ ልክዕ ንብሎ ኦክሉዥን እዩ ማለት እዩ ወይ ከዓ እቲ ጥዑይ ስሩዕ ስንንብሎ ማለት እዩ። ሕጂ ካብዚ ወፃኢ እቲ ደይ ስሩዕ ዓስና ና ንገልፆ ኣብዚ ሕጂ ብዙሕ ዓይነት እዩ ደለና ገለገለ ኣብታ ሶ ንኣብነት ኣብዚ ከም ንሪኦ ዘለና ናይ ቅድሚት ስኒ ክፍተት ከጋጥም ኽእል እቲ ላዕለዋይ ደይኮነ ንቅድሚት ድንወፅእ ሓንሳ ሓንሳ ካ እቲ ናይ ላዕለዋይ ንድሕሪት ክምለስ ኽእል ክሮስ ባይት ከም ንብሎ ማለት እዩ። መሊሱ እዚ ናይ ላዕለዋይ እውን ከምታ ሓደ ክሳብ 2 ሚሊሜተር ኢልኒያ ዘለና ልዕሊዩ ክከይድ ከሎ ኦቨርጀት ክንብሎ ማለት እዩ። ርሕቕ እንደሪኢሉ ማለት እዩ። እዚታት ኣለና ማለት እዩ። ደይ ስሩዕ ድበሃል ኣስናን
1: ሕጂ እንታይ እዩ እቲ ጠንቂ ዘይስሩዕ ኣስናን ዝበሃል እንታይ እዩ?
0: ሕጂ ጠንቅታት ናይ ደይስሩዕ ኣስናን ክንብል ከለና ብዙሕ ጠንቅታት እዩ ዘሎ። ቀንዲ እቲ ብዙሕ ድረአ ማለት እዩ እዚ ተወርሳዊ ወይ ከዓ ጀነቲክ ድወራርስ ማለት እዩ። እቲ ካልኣይ ከዓ ብከባቢያዊ ፅልዋ ማለት እዩ። ከባቢያዊ ፅልዋ ብዙሓት ነገራት ኣለዉ። ሳልሳይ ከዓ ፍሉይ ንብሎ ኣለና እቲ ፍሉይ ሕጂ ብዞም ክልቲኦም ዳኣቱ እንዲ ግን ካብኦም ስቁርብ ፍሉይ ዝኾነ ማለት እዩ።
1: ጠንቅታት እዚ እዩ ፅቡቅ። ሕጂ ኣብቲ ተወርሳዊ ዝበሃል ዘሎ እንታይ ማለት እዩ? ናብ ቁርብ ክንዛርብ
0: ሕጂ ተወርሳዊ ክንብል ከለና ልክ ዓምታ ታቓል ካብ ወለዲ ናብ ህፃናት ናብቶም ደቆም ዝምትሓላፍ ማለት እዩ። ከምኡ እናበለ ናብ ጀነሬሽን ኣብ ዝኸይድ ማለት እዩ። ሕጂ ኣብዚ ብዙሕ ዓይነታት እንዘሎ ንኣብነት ሕጂ ናይቲ ግርፃን ናቱ ዓቕን ኣሎ ይወራረስ እዩ። ንኣብነት እዞም ሮያል ኤሮፕያን ፋሚሊ ሃብስበርግ ድበሃል ጆ ታሕተዋይ ግርፃኖም ቁርብ ውፅእ ድበለ እዩ ኮሚታት ኣለና። ካልኣይ ኣብቲ ምንጋጋ ጥራይ ደድሃበ ደይኮነ ካልኦት ዕፅምቲ ስለ ዘለዉን ኣብቲ ገፅና እሳቶም ውን ብጀነሬሽን ብጂን ክሓልፉ ስለ ዝኽእሉ ኣብኦምን ፀገማት ኣሎ ማለት እዩ። ካልእ ንኣብነት ሕጂ ካብ ወለዲ ካብቶም ክልተ ማለት እዩ ካብ ኣቦን ካብ ኣደን በበይን ትወርስ። ንኣብነት ሕጂ ካብታ ኣደ ንእሽተይ ስኒ ትወርስ ካብቲ ቦኻ ዓብዪ ምንጋጋ ትወርስ ማለት እዩ። ሶ እዚ ክውረስ ከሎ ኣብ መንጎ ጋብ ይፍጠር ኣብቲ ስኒ። እዚ ሕጂ ኸ እቲ ስኒስ ደይ ስሩዕ ኮይኑሎ ማለት እዩ። ብኣንፃር እውን ከጋጥም ኽእል ማለት እዩ። እቲ ስኒ ዓብ ካብ ሓዲኦም ንእሽተይ ግርፃን ምንጋጋ ካብ ሓዲኦም ውረስ እሞ እቲ ስኒ ይደራረብ ማለት እዩ። ካልኦት ሕማማት እውን ኣለዉ ብሲንድሮምስ ንብሎም ማለት እዩ። ገለገለ ትሪቸር ኮሊንስ ሲንድሮም ዝበሃል ኣሎ፣ ክሮዛን ዳውን ሲንድሮም። እዚኦም ሕጂ ደያር ሲንድሮምስ ኮይኖም ካልእ ተወሳኺ ፀገማት ኣሎ ዲስተ ዝመሓላለፉ ማለት እዮም። ካብ ወለዲ ናብቲ ክስታይ ድመሓላሉ ማለት እዮ። ተወሳኽቲ እውን ዲቨሎፕመንታል ኮይኖም ናይ ደንታል ኣኖማሊስ ኣለዉ ብከምኡ ድመሓላለፉ ማለት እዩ።
1: ሕጂ ተወርሳዊ ድበልናዮ ከምዚ ትሪኦ ዘለካ ኣብቲ ድቂ ናይ ስነፍልጠት ዝብል እውን ኣዳሊኻና ለካ ስላይ ድሞ
0: እቲ ኢምብሪዮሎጂክ ማለት ወይ ከዓ እቲ ድቂ ክዓቢ ከሎ ቲ ውሽጢ እ እዚ ሕጂ ኣብዚ ከም ንሪኦ ዘለና ንኣብነት ሕጂ ዛ ፌታል ኣልኮል ሲንድሮም ንብሎ ዘለና ሞስት ኦፍ ደ ታይም ካብ ኣብቲ 6 ክሳብቲ 8 ዊክስ ዘሎ ነቲ ድቂሲ ድኾነ ኢንቶክሲኬትድ ድኾነ ኣልኮል ኮንሳምፕሽን ድሕር ክሳብ ልዕሊ ዓቕሙ ዝበዝሐ ድሕር ኣልኮል ኮንሲም ጌራ ታደ ከምዚ ንሪኦ ዘለና
1: ኣልኮል ተሰተቲ ኮይና ማለት እዩ።
0: ካልእ ተወሰኽቲ መድሃኒታት እውን ኣለዉ ገለገለ ዝተረፉ ማለት እዩ። ዋላ ኣብ ናይ ነዊሕ መፅናዕቲ ናይ ቀደም ኣሱሲኔት ትበሃል ናይ ፈፀጋ መድሃኒት ኮሚታብ ፅልዋ ነይርዎ። ታሊዶማይድ ናይ ኣንቲካንሰር ቴራፒ እውን ኮሚታብ ነይርዎ። ሶ እዞም ኩሎም ድማ ቴራቶጀንስ እኒኦም ትበሃሉ እቲ ድቂ ስፔሻል ኣብቲ ቀዳማይ ትራይሜስተር ንብሎ ስታ 12 ዊክ ዘላ ኣብታ
1: መጀመርቀዳሞ
0: 3 ወርሒ ኣብኡ ስለ ድፍጠር እቲ ኢምብሪዮጀነሲስ ንብሎ ነቲ ድቂ ሽዑ ስለዚ ዓቢ ኣብዚ ድኾነ ቴራቶጀን ድሕር መፂ ናይቶም ቦንግሮዝ ኣልተር ክገብሮ እዩ ማለት እዩ ክፀልዎ እዩ ማለት እዩ።
1: ኣብዚ ሕጂ እቲ ምዝንባዕ ካብዚ ክፍጠር ኽእል እዩ ማለት
0: እዩ። ካብዚ ጀሚሩ ፒር ጀነቲክ ደይኮነስ ኮንጀኒታል ክኸውን ኣሎ ማለት እዩ።
1: እዚ ሕጂ እቲ ተወርሳዊ እዩ
0: ተወርሳዊ ንብሎ ማለት እዩ
1: ኣብቲ ከባቢያ ውን ተሰጊርና
0: ኣብቲ ኢንቫይሮመንታል ቲኸይድና ሕጂ ልክ ከምዛ ንብላልና እቲ ከባቢያዊ ሕጂ ኣብቲ ከባቢናስ እንታይ ይፀልወና ማለት እዩ ካብቲ ንገብሮ ኣክቲቪቲ ወይቲ ንገብሮ ስኢታት ማለት እዩ ሰ እቲ ከባቢያዊ ልክዕ ሕጂ ቅድመን ድሕርን ፕሪናታል ወይ ፖስትናታል ፅልዋታት ክህልዎ ክእል እዩ ንኣብነት ሕጂ እታ ደጥ ንስተኸላ ዝገለ ኮ ገሊፅና ፀኒሕና ከባብያዊ እቲ ኣልኮል ኮንሳምፕሽን ንብለና እቲ ድራግ ድዩ እሱ ሕጂ ከባብያዊ ፅልዋ እዩ ስቲል ነቲ ህፃን ፀገ መምፃልሎ ማለት እዩ ኣደ ሴም ታይም ልክ ከም ዝኾነ ሕማማት ከዓ ኒትሪሽን ፋክተር ይረዋሃዩ ኣመጋግባ ማለት እዩ ስሩዕ ኣመጋግባ ተዘይ ወሲዳ እሱውን ፀገም ኣለዎ ማለት እዩ ካልእ ካ ተወሳኺ ኣብቲ ፕሪናታል ኣብቲ ቆልዓብቲ ማህፀን ናዓብዮ ከሎ ትራማ እውን ከጋጥሞ ክእል እዩ ብኾነ ፖዚሽን ማለት እዩ ባዕሉ ድዩ እዩዱ ገይሩ ድ ክፀቕጦ ቲ ግርፃኑ ኣደ ሴም ታይም እቲ ናቱ መንከሱ ምስ ቸስት ተላጊቡ ንድሕር ኣለ ኣደ ሴም ታይም ኣመፃፃቲ ክዓቢ ከለዉ ሲ ዲስ ትራማ ማለት እዩ ኣደ ሴም ታይም ኣብ ደሊቨር ካብ ክሕረስ ከለውን ፎርሰብ ደሊቨር ዝብሎ ኣለዉ ኣውካ ዝኾነ ነገር ከጋጥሚ ይኽእል እዩ ማለት እዩ ንማንዲብሊ ማክሲላ ማለት እዩ ኣብቲ ፖስት ናታል ካ ድሕሪ ንብሎ እቲ ኢንቫይሮመንታል ካ እዚ ሕጂ ኣብቲ ፊተስ ከሎና ክንዛርብ ፀኒሕና ካብ ቀፂልካ ትቆልዓስ ምስ ወፀ እንታይ እንታይ ተልና ደሰይ ከምቲ ናይ ተቀዳማይ ኒትሪሽን ዓል ፋክተር እዩ ካልኣይ ትራማ ኣብዘን ሕጂ ማ ኢንፋሲስ ክንገብርለን ዘለና ቆልዓ ብንእሽቱ ትፀባ ስኒ ዝኾነ ማህረምቲ እንድሕር ኣጋጢምዎ እሳ ጥራይ ኮነት ንትህሰደላ እታትመፅ ስኒ እውን በቲ ትራማ መልክዕ ትህሰያ ማለት እዩ ኣደ ሴም ታይም ኣሎ ስፔስ ኣብ መንጎ ስናናት ዝፍጠር እታ ስኒ እውን ድሕር ሽዑ ጎሪፋ ንድሕር ከይዳ ውን ንባዕላ ነታ ቦታ ብካልእ ስለትትካ እታ ብድሕሪ ዩ ትመፅ ስኒ ቦታ ትስእ ምድርራ በጋጥም ማለት እዩ ካልኦት ኣብዚ ፖስት ናታልስ ሃቢትስ ወይ ከዓ እዞም ልምድታት ድፍጠር ማለት እዩ ኣለዉና ገለገለ ካብዚ ልምድታት ንኣብነት እንድሕር መፂና ኣብ ብዙሓት ቆልዑት ንሪኦም እዚ ኢድ ምጥባው ኣፃብዕቲ ወይ ከዓ ምጥባው ማለት እዩ እዚ ሕጂ ብብዝሒ ዘሎ ኮይኑ ኣብዚ ግና ዝንግዖ ደይብልና እታ ኢድ ምጥባው ኣብታ ምጥባብ ዶይኮነሲ ንክንደይ ሰዓት ይጠበሎ ማለት እዩ ሞስትለ ሕጂ ኣብ ግዜ ድቃስ ንነዊሕ ሰዓታት ድኾነ ሃቢት ለውጢ ልምዲ ንብሎማ ድኾነ ለውጢ ከምፅተ ኮይኑ ኣብቲ ግርፃን ኮነ ኣብቲ ስኒ ኣብቲ ናይ ዕረፍቲ ግዜኡ ንነዊሕ ሰዓታት ክሳብ 6ዱሽተ ሰዓት ልዕሊ ዩ እንድሕር ኮይኑ ናብ ናይ ስኒ ፀገም ከምፅ ክእል ማለት እዩ ኣብቲ ምጥፋ እውን ንባዕሉ ይፈላለዩ
1: ናይ ስኒ ፀገም ክንኮልና እንታይ ድኸውን ስና
0: ኣብቲ ስናን ሕጂ ንኣብነት እታ ኢድ ምጥባብ ከምዛ ንሪያ ዘለና ኣብታ ቅድሚት እያ ደላ እታ ኢድ ማለት እዩ ሕጂ ሓንቲ ብዚኣ ቅድሚያ ክትግለፅ ዘለዋ ኩሉ ግዜ ስኒ ኣብ ሓደ ሚዛና ወይ ከዓ ኢኩሊብሪም ኣብ መንጎ ምዕጉርትናን ከንፈርናን ብደገ ብውሽጢካ መልሓስና ማለት እዩ ብላዕልን ብታሕትን ከዓ ሶም ነንሕድሕዶም ኣብዚኦም ደንሰፍፉ ድኾነ ረበሻ ነዚ ኢኩሊብሪም ወይ ከዓ ሚዛን ኢልና ፀውዕናያ ዘለና ኣብቶም ስኒ ምንቅስቃሳ ትፈጥር ማለት እዩ እዚ ንድሕር ጠፊዩ ድኾነ ክስታይ መፅእ ማለት ኣብዚያ ንሪያ ዘለና ሕጂ እታ ኢዱ ብታ ኣብ መንጎ ክልተ ከንፈሩ ምስኣተወት እንታይ ትገብር ደላ ናይ ከንፈር ሓይሊ ጠፊ ኢሎ ንመልሓሱ ደፊኣታ ንታሕቲ እጂ ንመልሓስ ንታሕቲ ክደፋ ከላ እቲ ላዕለዋይ ትንሓጎም ድኾነ ሳፖርት ድግፎ ነገር ይብሉ ስለዚ ምዕጉርቲ ብደገ ደፊኡ ነታ ትንሓግ ትበሃል የፅብባ ማለት እዩ ብቅድሚት ከዓ ከምዛ ዝረኣናያ ከንፈር ተኸፊት ኣላ ሶስኒ ብደገ ከልካሊ ይብሉን ሶስኒ እውን ንቅድሚት ይድፋእ ማለት እዩ ብዚ ንሪኦ ዘለና ሕጂ ስኒ ንቅድሚት ክድፋእ ክእል ቲፓሌት ቪ ሸፕ ከምዚ ትንሓግሲ ይጭበጥ ኣሎ ማለት እዩ ሰንኪ ምዕጉርቲ መልሓስ ስለዝወረደ ብኢሉ ስለዝደውረዳ ተቆልዓ ማለት እዩ በዚ ከጋጥም ክእል ልክዕታ ሓንታ ማግታስታይ ግና ትርሳ ይብላን ንነዊሕ ሰዓታት ሞስት ኦፍ ታይም ካብቶም ክሳብቲ ፐርማነንት ስኒ እንድሕር ቀፂሉ ዝባሃር ማለት እዩ
1: ኣብቲንእሽተይኣብቲቃዋሚ ስኒ ስኒፀባፀባ
0: ስኒ ዘይኮነስ ናብ ተቃዋሙ ስኒ ገፁ እንድሕር ከይዱ ባህሪ ፀገም ክመፅእ ክእል ማለት እዩ እዚ ካልእ ከዓ ባህርያታት ናይ መልሓስ ምድፋእ ባህርያታትና እዚ ኮ ሕጂ ብዙሕ ኣካታ ዓንዲ ቅድምቲ መልሓስ ደፊኡ ሽግር መፂ ዋላ ስለ ከፋት ድረኸበ እዩ እቲ መልሓስ ደገ ድወፅ ደሎ እቲ ክቢ ካብ መጀመርቲ ከምኡ ክኸውን ክእል እዩ ነቲ ስኒ ይኸፍቶ ወይ ከዓ ስለ ከፋት ድረኸበ መልሓስ ንደገ ወፅእ እቲ መልሓስ ንደገ ምውፅኡ ሕጂ ነተን ስኒ ከምደይ ዕፀዋ ገብረ ማለት እዩ እዚታት ባህሎ ካልኣይ ናይ

0: ኣፍ ደስተንፍሱ ባህርያት እውን ኣሎ። ኣብዚ ኣፍ ምስትንፋስ ሕጂ ዝበዝሑ ወይ ዝኾነ ኣለርጂ ደሎ ወይ ብድኾነ ናይ ዓፅሚ ናይ ገፁ ፀገም ጭብጥ ዝበለ ተኮይኑ ብፍንጭኡ ከስተንፍስ ኣይክእልን። ሶ ብኣፍ ከስተንፍስ ግደድ ማለት እዩ። ተወሳኺ እውን ኣብዚ ኣዶናይድ ፌስ ኢሉ ዝግለፅ ኣሎ። ምስ ኣዶናይድ ሽግራት ዝፍጠር ኮይኑ ስለ ብኡ ፍንጩ ከስተንፍስ ዘይክእል ብኣፉ ከስተንፍስ ይግደድ ኣሎ ማለት እዩ። ትገፁ ሕጂ ነዊሕ ኸውን ተቕድሚያ
1: ዘላ ዘላ እዚኣ
0: ብኮሚታት ትፍጠር ማለት እዩ።
1: ናብዚኣ ክንመለስ
0: ትገፁ ከም ዝሪኦ ዘለና ይነውሕ ማለት እዩ። ኣደ ሴም ታይም ትፓለት ትንሓግናት እውን ይጭበጥ ማለት እዩ። ኩሉ ማለት እዩ። ሕጂ እዚ ወይ ምስትንፋስ ብድኾነ ምክንያት ስኢኑሉ ወይ ኣለርጂ ኣለዎ ኣደናይዳ ኣለዎ ወይ ከዓ ድኾነ ማለት ኣምናጅሮማ
1: ፅቡቅ። ስለዚ ክሳብ ሕጂ ኣብቲ ጠንቅታት ኢና ዘለና መስለኒ ዶክተር ሓቀይ
0: ጠንቅታት ኢና ዘለና
1: ፅቡቅ። ክንቅፅል ደሞ ኣብቲ ተወሳኺ
0: ተወሳኽቲ እውን ኣለውና ደንታል ንብሎም ወይ ከዓ እቶም ደንታል ሕጂ ዝርከም ዲቨሎፕመንት ክዓቢ ከሎት ናይ ስኒ ማለት እዩ። ፀገምሲ ካብቲ ስኒ ማለት እዩ። ስኒ ሕጂ ዘር ሃይፐርዶንሽያ ንብለሎ ሕጂ ተወሳኺ ኤክስትራ ስኒ ማለት እዩ። ኣብ ሰዓታት ዘይተኣልያ ወይ ተኾነ ተዘይተገይራ እዚኣ ሕጂ ምድርራ ወይ ከዓ ምጭቕጫቕ ዝበሃል ፀገም ከተምፅእ ትኽእለ። ከምዚ ብስእል ንሪኦ ዘለና ሕጂ እቶም ዝበዝሑ ብብዝሒ ዘጋጥሙ እዞም ተወሳኽቲ ስኒ ንብሎም ዘለና እዞም ሜዚዮደንስ ዝበሃሉ ኣብ መንጎ ቅድሚት ክልተ ስኒ ዝፍጠሩ ማለት እዮም። ካልኣይ ቆሎ ስኒካ ብብዝሒ ይመፅ እዩ። ቅድመ ክርምቲ እውን ካልኣይ ተቕድሞ ክርምቲ እውን ተወሳኺ ትመፅያ። ሓይሊ ክርምቲ እውን ሓንሳ ሓንሳ ብሉካዮም ዋላ ዝኾነ ፔሽን ሰዲደ እያ ነይረ ሲ ሽዑ ወፅ ኣብለካ ሱፐር ንመራር ወይ ከዓ ተወሳኺ ስኒ ንብል ኣለና ማለት እዩ። እዚ
1: ሕጂ እቲ ካብ መጠል ንላዕሊ ዝበቁል ስኒ ንብሎ ዘለና እቲ ኣብቲ ዓቐኑ ቅርፁ ድዩ ትግዝፊ
0: ኣብዚ ሕጂ ብዝሒ ቁፅሪ ንዛረብ ኣለና። ኣንፃር ናይ ዝኻ እንታይ ኣሎ ዋሕዲ ከዓ ኣሎ ዋሕዲ ስኒኻ ልክ ኣብዚ ሕጂ ምድርራብ ክንርኢ ፀኒሕና ኣለና። ኣብ ዋሕዲ ስኒኻ ምኽፋ ትፍጠር ማለት እዩ። ጎደሎ ስኒ ማለት ኣብቲ ጎደሎ ሕጂ ከከም ክስታይ ሃይፖ ተኮይኑ ውሕዳት ክልተ ገለ ክኾኑ ከሎ እቲ ኦሊጎደንሻ ክብለና ከሎ ከዓ ተንስኒ ድመፃስ ውሕዳት እዩ ድበዝሐስ የለን ንብል ኣለና ማለት እዩ። ኣይግበሮ እምበር ኣኖዶንሻ ከ ኣሎ ማለት ጠቕላላ ስኒ ዘይብሉ ይፍጠር ማለት እዩ። ሕጂ እዚ ብተፈጥሮ ዝጎደለ እቶም ልሙዳት ከምዚ ክብለካ ፀናኹ እቶም ቆሎ ስኒ ካለይቲ ቅድመ ክርምቲ ብብዝሒ ዘጋጥሙ ማለት እዩ። ብሰንኪ ካልእ ከዓ ኣብ ቅርፂ እውን ኣሎ ኣብ ቅርፂ ናይ ታስኒ ምቕያር ማለት እዩ። ታስኒ ቅርፃ ልክ ከምቲ ጉባኣ ደይኮነት ብፍላይ ተካለይቲ ቆሎ ስኒ ቅርፃስ ምዝ ርባዕተ ኣንጎሎ ክንዶ ትመፅስ ከምዚ ኦቫል ሸፕ ትኸውን ማለት እዩ። ብሰንኪ እዚ ኮንፍጠር ማለት ኣደ ሴም ታይም ምን ኣስ ስኒ እውን ኣሎ ተፈጥሮ ኩሉ ስኒ ካ ንእሽተ ይኹን ስፔሳት ኣብ መንጎስ ከፋት ከፋት ሰብ እዚ ከዓ ማ ኦኩሉዥን እዩ ንበዓል ማለት ሓደ ደይ ስሩዕ ኣስናን እዩ ማለት እዩ። በቲ ናይ ስታይ ክንሪኦ ከለና ማለት እዩ።
1: ሕጂ ዚ እንታይ ላዕለዋት ላዕለዎት ጎኒ ስናን እቲ ዝያዳ ቶም ዝጥቅዑ
0: ሎም ላዕለዎ ስናን ኣለዎ ዝበዝሕ እዋን ኣብታት እዩ ዘጋድም ኣብደ ሴም ታይም ሕጂ ሓንሳ ሓንሳ ኣንፃር እውን ኣሎ ላዕለዋይ ስኒ ዓብ ኹን ታሕተዋይ ስኒካ ንእሽተ ይኹም ማለት እዩ። እዚ ሕጂ ንባዕሉ እውን ተወሳኽቲ እውን ተዓፂኦም ዝፅርፉ ስናን እውን ኣለዉ ማለት እዮም። ሕጂ መስሊ እዚኦም እ ተዓቃቢቶም ብብዝሒ እያ ተጋጥም ዋላ ንሰባት እውን ብጣዕሚ ሳስታይ ትገብሮም እዮምካ ዋላ ፍንጮ ኢሉ ዝጠቕሳ ሕብረተሰብ እውን ንስ ይመስ ፍንጮ ኮይኑ ተሓቢያ ሞፀንሕ ዳሕራይ ብካልእ ትወፅእ ማለት እዩ። እዚ ሕጂ
1: እቲ ቦታ ብካልእ ስና ተታሒዙ ዝፀንሕ ማለት
0: ብነብሳ እውን ኣብኡ ደይ ክትወፅ ትኽእል እያ ኢምፓክት በቃ ብተፈጥሮ ሲ ምውፃእቲ ኣቢ ሕጂ እንታይ ሽግር ትፈጥር ከምዚ ብስእል ንሪኦ ዘለና ነተን ካልኦት ስኒ ሱርናተን ትትንክፈን ኣላ ሱርናተን ብትንክፈን ሕጂ ክትጠውየን እያ ኣብ ታሕቲ ክትፀቕጠን ከላ ኣንፈተን ናብ ካልእ ጥወይ ኣለዋተን ኣስናን ማለት እዩ። እዚ ታ ፀገም ክመፅእ እዩ ማለት እዩ።
1: ፅቡቅ እዚኦም እዚኦም ናብቶም ተዓፅዮም ዝተርፉ ማለት እዩ። እዚ እቲ ካልእ ኣብቲ ሳዕቤን ናይ ዘይስሩ ኣስናን ክንሰግር እንታይ እዩ እቲ ሳዕቤን
0: እዎ ሕጂ ድኾነ ስኒ ካብቲ ኩሉ ዝበዝሐ ማለት ዝበዝሐ ዋለ ዘይኮነ ሓፈሻዊ ሓሳብ ግና ስኒ ስርስር ደይስሩዕ ተኮይኑ ሰብ ኢሉ ዳሓስቦ ኣብ መልክዕ ጥራይ መልክዕ ዋላ ድበዝሐስ ኣብ መልክዕ ትፅልኡ ኢሉ ክፀቅጥ ክእሊ ግን ካብ መልክዕ ወፃ እውን ተወሳኽቲ

0: ፀገማት ኣለና ማለት እዩ። ድሕር ስናሃ ስሩዕ ተዘይኮይኑ ማለት እዩ እጅ ቀዳማይ ክመፅእ ድኽእል ስንልክዕ ምስታ ኣፍ ስለ ረሌት እንደኾን ጥዕና ናይ ኣፍ ይጎድል ኣሎ ማለት እዩ። ከተፅርዮ ሸግረካ እዩ። ሶ ከተፅርዮ ተሸጊርካ ስንኻ ክሕስኽ እዩ። ስንኻ ትሒሱ ኣንዛ ኣሎ ምጉራፉን ኣሎ ማለት እዩ። ግሩስዩ መጠንካ ተኸባቢ ደሎ ግርፃ እውን ክህሰይ ማለት እዩ። እዚ ኩሉ ምስ ኣጋጠመካ ሽዑ እንታ ያሎ ፀገም ንዑኡ ክትበልዕ እውን ኣይክትክእልን ኢኻ። ኣብ ስራሕ እውን ፀገም ኣሎ ማለት እዩ። ክትበልዕ ተዘይክኢልካ ኸ ካልእ ህወትካ ተሓሲኻ ኣለኻ ማለት እዩ። እቲ ውሽጣዊ ጥዕናኻስ ብኡ መጠረ ይህሰሎ ማለት እዩ። ተወሳኺ ምስታ መልክዕ ኣብተሓይዝካ ኸ ሳይኮ ሶሻል ኢምፓክት ማለት እዩ። ኣብ ሳይኮሎጂ ናይቲ ቲነጀር ተኮይኑ ኣብ ትምህርቲ ዘጋጥሞ ምስሓቅ ድዩ ኣብ ድኾነ ኮንፊደንስ ናይ ስራሕ ዕድላት ድዩ ብዙሕ ነገራት እገብረ ዝኽእል ማለት እዩ። ኣብቲ ሳይኮ ሶሻል ንብሎ ዘለና ማለት እዩ።
1: ፅቡቅ ኣራይ ኣብቲ ጥዕናዊ ስጋኣት ናይ ዘይስሩዕ ኣስናን ቀለኳተና
0: ክፍከዝብልፆ ዘለና ትርስሓት ኣሎ ክተፅርዮ ትኽእልኒ ኢኻ። እቲ ጅንጅባት ሶይካ ነድሪ ናይ ግርፃን የጋጥም ማለት እዩ። ብራሽ ገብረ ግን ስነይስ ኣይፀርን ግርፃነይ ብልፆ እታ ፀልዋስ ብራሽ ገብር ትሰብቲ ክፅርዮ ይክእል ከፅርዮ ስለ ዘይክእል እቲ ግርፃኑ ግድን ይክረክስ። ከም መሰረትካ መሕሳኽ ኣሎ። መሕሳኽ ተሎ ከዓ ቃንዛ ኣሎ ማለት እዩ። ሴም ታይም ካልእ ካ ተወሳኺ እንድሕርቲ ኣይድያል ኦክሉዥን ከም ዝበልናዮ ኩሉ ስኒ ብሓንሳብ ትልክዕ ስሩዕ ስኒ ዝበሃል ኩሉ ስኒ ብማዕረ ክረኸብ ከሎ እዩ። ብማዕረ ተዘይረኸብ ተሎ ሓንቲ ስኒ ድያ ወይ ክልተ እቲ ኩሉ ፀቕጥ እንድሕር ወስዶ ኣለዋ ኸ እሰንካ ንባዕለ እውን ከስያን ማለት እዩ። ካብዚ ወፃእ ኸ እንድሕር ተሪ ብርቲዕዎ እውን እቲ መለጋግቦ ናይ ምንጋጋና ስቲኤምጂ ንብሎ ማለት እዩ። ብኡ መሰረት እሱውን ቃንዛታት ኣሎ ናቶ ቃንዛ ቅርቡ ክብድ በለይ እንድሕር ናብ ከጢሙ ማለት እዩ። ድምፂ ክፈጥር ኽእል ክሳብ ምዕፃው ናይ ግርፃን እውን ኣሎ ማለት እዩ።
1: ናይ ምሕያኽ ተግባር ትበልካ እያ እዚኣ
0: ክበልዕ ስለ ዝሽገር ኩሉ ነገራት ስዋላ ትፀገምቲ ክሳብ ታሕቲ እዩ። እንድሕር ፅቡቅ ገይሩ ተዘይተሓየወስ ኣብ መዓንጣውን ፅቡቅ ገይሩ ኣይከኣትን እዩ ማለት እዩ። ናብ ዘርቡድ ኣይክኸውን እዩ ማለት እዩ። ኣብ ኣብ ስኸኛ ኣለዎ
1: ስኒታሕትክሕያ
0: ኮይኑ ማለት ስነ ተዘይተረኪቡ ሕያ ክንሱ ኢሉ ክሕጦ እዩ። ሰዋላ እና በልዐስ ኣይጠቕመን ኣሎ ማለት እዩ። ኢንዳይረክትልስ ፀገም ፍጠር ኣሎ ማለት እዩ።
1: ፅቡቅ
0: ዘረባ ተወሳኺ እውን ኣሎ። ኣብ ዘረባ እውን ሽገር እዮም። ስለምንታይ ዘረባ ክፍጠር ከሎ ኩሉ ግዜ መልሓስ ምስቲ ልክዕ ስንተላገበ ብቅድሚትና ተንከፈት ኣብቲ ንሓግና ተንከፈት እያ ቲ ፎኔሽን ወይከዓ እቲ ድምፂ ተውፅኦ ማለት እዩ። እዚኢታት ሕጂ ንድሕር ተዘይተገይሩ ተዘየለ ከፋት ንድሕር ኮይኑ ኣንተር ኦፖን ባይት ከም ዝክፉት ስና ኣንተወይ ዝረኣናዮ ኣብ ቅድሚ ትፍላይ መልሓስ መደገፍት ስን ደጊያ ትወፅእ ሶ ንኣብነት ከም በዓል ስኤስ ሳውንድስ ስድብሉስ ምውፃእ ከሸግርዎ ማለት እዩ። ደሴንታን ፒ ቢ እዚኢታቱን ከንፈርካ ዓፂኻ ትድመፅ ድምፂ ስለ ዝኾነ ከንፈር መዕፃ ንድሕር ዘሸግሩ ኮይኑ እታ ድምፂ ክትወፅእ ትሽገር ትኾን
1: ሰብ ከምዛ ማለት እቲ ንቅድሚት ተተገጢሩ በዓል ጠ በዓል በ
0: እዚ ታሊክ ክትዕፀኩላስ ኣይመፅን
1: እዩ።
0: ስ ክትል ከለካ ከዓ እታ መላሓስ ክትንክፍ ኣለዋ።
1: እዚ ሕጂ ካብቲ ኣብ ዘረባ ናብ ድምፅን ዘጋጥም እዩ
0: ዘጋጥም ሽግራት እዩ።
1: ፀገማት መገጣጠሚ ናይ መንጋጋ ዝብል እውን ኣሎ ሞ ቀጥታ ኣለዎ ዲ ምሰስናን ትእሳር እቲ መንጋጋ
0: ሪሌሽን ኮ ኢንዳይረክት ትከውን ትክእልና ግን ታግስኒ ፅቡቅ እንዳርተ ዘይትሕይካላ ኮይና እታ ግርፃን እቲ ቲኤምጄ ንብሎ ዘለና ዘየለ ሓይሊ ወይ ከዓ ፎርስ ኣብ ውስጥ ቴንሽን ይፍጠር ኣሎ ማለት እዩ። እስከ በዚ ዘጋጣጥም ሕጂ ሓንሳ ሓንሳ እንታ ክግብር ሕጂ ነዚ ንክክሕስ ኢሉ እቲ ናትና ማስል ጭዋዳና ኣብ ቃንዛ ስለ ዘጋጠሞ ክዕርፎ ኢሉ ዝገብሮ ፃዕሪ ክዳኸም ክእል ጭዋዳናስ ክደክም ክእል ማለት እዩ። ካልእ እዚ ብሮክሲዝም ወይ ከዓ ምሕርቃ ማስና ቲ ከሓረቀ ንክእል ሰብ ማለት እዩ ንዑ ክትክ ኢሉ። ካልእ እቲ ምዕፃው ወይ ከዓ ድምፂ ይፍጠር ኣብቲ መለጋግሞና ማለት እዩ። ብሰንኪቲ ደይሱሩ ዓስናን ማለት እዩ ብፅቡቅ ኩሉ ስለዘይራኸብ ዘሎ ማለት እዩ።
1: ሕጂ እቲ ምሕርቃ ማስናን ሓደ ካብኡ እዩ ካብቲ ፀንቂ
0: ብሰንኪ ድመፅ ማለት እዩ ስንስ ከሓረቀ ምክእል ማለት እዩ ኮምፐንሴሽን
1: ፅቡቅ። ስለዚ ፀገማት ናይ መገጣጠሚ መንጋጋ ሓደ ካብኡ እዩ ማለት እዩ።
0: እዚኣ ከ ብፍሉዩ ሓንቲ ስንስ ንኩሉ ክስከሙ ከሎ ትልወድሲ ብማዕረ ክንረባ